0: ሽግለታ ሂብካ ምፍናውን እዩ ካብዚ ንጠንቀቕ ሓደጋታት ከዓ በዝሕ ኣሎ ሕጂ ከዓ ካብቲ ሓደጋታት ከመይ ንጥንቀቕ ከዓ ኣስተውዒልና ክንከይድ ከም ዘለና ብአን ኢና ንሓልፍታ ኢና ንገብር ክንጥቀቕ ከም ዘለና ኢለኣነ ክምዕድ ክእል ብዘለና ዓቕሚ እዚ ሕክምና ብዝደሎ ድማ ብዝተኻእሎ መጠን ነቲ ዝመፅእ መጉዳእቲ ከመይ ገይሩ ይብድሆ ከመይ ገይሩ ነቲ ህዝቢ ይሕግዞ ከዓ ኩሉ ሸዓብ ሓሰብ ኣሎ ዝያዳ ከዓ ክንበራበር ከዓ ይመክር ማለት እዩ።
1: ኣነ ከላቦ ዝደሊ ማለት ሕብረተሰብ ብፍላይ ኣብ ሓደጋታት ዝተሓሓ ማለት እዩ ሓደጋታት ንምል እንዳ በዝሒ ዝመፅ ዘሎ ከም ዝበልናዮ ምስ ተፈጥሮዊ ዶ ምስ ገለ ብዙሕ ትንቲናዮ ትራፊካዊ ስለዚ እቲ ሓደጋታት ከነወግዶ ክንፅዕር ክንክል ኣለና ውሑ ዝኾነ መንገዲ ሽግለታታት ታህልያትካ ጥዕንታ ሽግለትካ ፎርቸላ ተሸርኒ ከምዚ ተሸር ናበልካ ማዓት እዮም ብዙሕ ስንክልና ዘምፅዎም ተቐዳደምቲ ንባዕሎም ብዙሕ መፅኢ ዘለዎም ስለዝኾኑ ውሑ ዝኾነ መንገዲ ክጥቀሙ ኣለዎም ዝተደራሪብካ ምኻድ እዚ ኣብዚ ዝናእትካ ኣድግ ንዓብነት ሕጂ ትማን ዘጋጠመና ኣድጋኣትዮም ኣርባዕተ ወርሳት ተቐዳድም ሽግለታ መስበርቲ ጋጢሞ ኣሎ ኣድጋኣትዮም እሞ ኣብ ጥራይ ጎግል መካይን የ ነገር የ ዘጅ እንታይ እዩ እቲ ከባቢ ክዘይ ምቁፅፃር ስለዝኾነ ውሑ ዝኾነ መንገዲ ምጥቃም ንኩላትና ፅቡቅ እዩ ዓበይቲ ድማ ልዕሊ ዕድመት ኮንካ ብሽክለታ ዘይምጥቃም ማለት ድሕዳ ሰውነትካ ብግቡእ ክትቋፃ ዘይትኽእል ኮንካ ንኣብነት ኣብ ዕድመ ዘሎ ኩሉ ግዜ ክሳዶም ክጥወይ ከለዉ ዶንጊ መጥወይ ኣይርእዩን ዓይነያ ብኩሉ ዛ ምስ ዕድመ ምስ ዕድጋም ማለት እዩ ስለዚ ኣብ ከምዚ ከዓ ዳሓና ኣሉ ክኢልካ ሽግለታ መስቃል ልዕሊ ዓቕማ ዝኮኑ ነገር ኤክሰርሳይስ ምግባር ምንቅስቃሳት ምግባር ነቶም ናብ መስበርትን ገደን ስለ ዘቃል ብፍለይ ንዓበይቲ ሓደ ረክብ ዝዘሊ ቤተክርስትያን ክክሉ ከለኹም ተኽኢልኩም ደጋፊ ግበሩ ምሳኹም ሒዙ ክከይድ ዝኽእል ሰብ ተዘይ ኮይና ግን ዝበዝሑ ቤተክርስትያናትና ኣብ ብርክ ዝበሉ ቦታ ስለ ዝርከቡ ኣብ ኣስካላ ኣስካላ ምውዳእ ኣብ ገለ ምውዳእ ዚ ናይ መሕኩት መስበርቲ መዝባሕቶም ውሱ ዝተተሓሓዝ እቶም ንሕና እቶም ስድራና ብግቡእ ሽቓቕ እተኮይኑ ማይ ብግቡእ ፀፊፉ ሸተትሎም ክወድቁ ስለዝኽእሉ ቤተክርስትያን እተኮይኑ ባዓልና ሒዝዮም ክነብፅሖም ከም ዘለና ተተካኢል ከዓ ብብርሃን ምስኮንካ ዝኽእሉ መንገዲ ተፈጠርና ዝሓሸ እዩ ምክንያቱ ኣብ ዓበይቲ ናይ መኩልቲ መስበርቲ ዘንዝበልካ ቀንዲ ጠንቂ ዝተፍዐ ነቲ ሕብረተሰብ ብዝተካለ መጠን ልባ ሓደ ረክብለሉ ማለት እዩ ከም ስድራና ንከናኸኖም ብግቡእ እቲ ናይ ኮይወልቅ ማለት ወዲቁን ተሸሩ ጥርዮም ባላ ይኮነ ብተክርስትያን ዘርፍድ ባዕሉ እዩ ዝኸይድ ገለ ይኮነ ኩሉ ዜ ምስ ዕድመ ዓይነ ኣቢ እግሪ ኣቢ ኢዳ ብኩሉ ዩ ዝኣቢ ሽግለታ ንሓሉ ልዕሊ 8 ዕድመ ትኮይኑ ወዲ 9 ዓመት ሽግለታ ገይሩ ዝንቀሳቀሳሉ ንዝፈልጦ ኣሎ ሕጂ ወሪቁ ሰይሩ ሎምሳና ዚ ኣዴታት ትኾንከ ቤተክርስትያን ክከለኸን ደጉፉ ናይ ደቂ ካዲ ደቂ ደቂካ ጌርካ መኻዲ ሓይሽ

0: ሰላም ከመይ ቀኒኹም? ዝኸበርኩም ተኸታተልቲ መደብ መልሲ ኣብ መስመር መደብና ንጅምር ኣለና። ብቁፅርታት ቴሌፎን 12244 ከምኡውን 12244 ብምድዋል ኣብዚ ንሎም ተዳልዩ ዘሎ ሕቶታት ክትሳተፉ ትኽእሉ ኢኹም። ቴሌፎን ኣለና። ሎ መርሓባ። ሎ ሰላም። ሎ ኣይ ኣተወና ሎ መስመር መስለኒ ቀዳማይ ደዋሊ ብቁፅርታት ቴሌፎን 12244 ከምኡ 12247 ብምድዋል ክትሳተፉ ትኽእሉ ኢኹም። ሄሎ መርሓባ።
1: ሄሎ ስለማ።
0: መርሓባ። መን ክብል?
1: ኤፍሬም።
0: ኤፍሬም። ኤፍሬም ካበይ ኢኻ?
1: ኤፍሬም ኣንሸኻ ፋንኮ።
0: ኣረ ኤፍሬም ከመይ ውዒልካ? ፅቡቅ። ስማሁን ጅምር ኢና ቁፅሮ እንዲኻ ትመርፅ ኣብ ቀዳማይ ደረጃ ሓትታት ቁፅሪ 5 ኣረይ ከይድና ናብቲ ሕቶ ኤፍሬም ምርጫ ስለ ዝኾነት ትዓድል ሓንቲ እያ ሓረይ ወይዛ ሓምራ ላመይ እትብል ህበብቲ ደርፊ ዘፍረየ ገዲም ድምፃዊ መን እዩ? ሀ ዑስማን ዓብድራሒም፣ ለ ኢንጂነር ኣስገዶም ወልደ ሚካኤል፣ ሐ ኢንጂነር ኣስገዶም ብየነፈረን በረኸት መንግስቲ ኣብና ምርጫ ነይሮም ግና የብፃሕካዮምን ለ ኢንጂነር ኣስገዶም ወልደ ሚካኤል። ቁኑዕ መልሲ ቁኑዕ መልሲ ረኪብካ ኣለኻ። ትቕፅል ዲኻ? ፅቡቅ። ኣብ ካልኣይ ደረጃ ሓተቕፅሪ ክንደይ?
1: ሸዋተ
0: ኣብ ካልኣይ ደረጃ ሓተቕፅሪ ሸዋተ

0: እዚኣ እውን ምርጫ እያ ዓድል ሓንቲ እያ ሴም ኣለካ ድምፍሬም ሓረ ፅቡቅ ንኸድ ናፍታሕቶ ካብዘን ዝስዕባ ብስፍሓት መሬታ ኣብ ቀዳማይ ደረጃ ትስራዕ ሀ ቻይና ለ ካናዳ ሐ ሩስያ
1: ተንሕቶ ድገመልና
0: ሀ ቻይና ለ ካናዳ ሐ ሩስያ ሩስያ ሐ ሩስያ 17 ሚሊዮን ትርብዒት ኪሎ ሜትር ቅኑዕ መልሲ ራይ ሳልሳይ ተቕፅል ዲኻ ፅቡቅ 330 ኣለዋ ኸ ራይ ኣብ ሳልሳይ ደረጃ ሕቶ ቁፅሪ ክንደይ
1: ቁፅሪ
0: 8 እንከይድና ናፍታ ሕቶ ስፖርት ከመይ ኢኻ ድሓ እንዲኻ
1: ስፖርት ይበላ
0: ገርም ፅቡቅ ኣብዛ ኣለዎም ዲኦም ሰባት ሕጉዝካ ኣለዉ ድዮም ላ ቢና
1: ኣለዉ
0: ኣራይ ኣራይ ፅቡቅ ናይ ፍሬም ንኸድ ናብታሕቶ ዛጊት ብዕድመ ዝናእሰ ኣመዝጋቢ ሸቶ ፕሪምየር ሊግ ዓዲ እንግሊዝ መን እዩ

0: ኣለካ ድማ ወከሰ ኮይኑ
1: ኣላ ንሪኢ ኣለና
0: ኣብ ምንታይ ትፍትሾ ኣለኹ ማለት እዩ ንፈልጦ ከዓ ተሓበረት እቲ መርከብ ይኹም ከዓ
1: ታሓቶም ወደገመና
0: ስልሰልና ዶ
1: ፕሪምየር ሊግ
0: እዎ ዛጊት ብዕድመ ዝነእሰ ኣመዝጋቢ ሸቶ ፕሪምየር ሊግ ዓዲ እንግሊዝ መን እዩ
1: ዶማን ማክስ ዶማን
0: ኣይኮነን ናይ መን ተፃዋታይ ማለት እዩ
1: ኣርሰናል
0: ኣይኮነን
1: ቁርባ
0: ሓገዘና እንታይ ሓገዘካ ኣብታን ናይ ፕሪምየር ሊግ ዘለዋ ጋንታታት ኣብኡ ምፍታሸ
1: ኤቨርተን ጋንታ ታት ሓገዘና ቁር
0: ናነ ውፅያ ሳልሳይ ደረጃ እዚኣ ኣብታ ፕሪምየር ሊግ ፅቡቕት እያ ኣብ ኣርገፅ
1: ፕሪምየር ሊግ ኣርሰናል ኣለኹውን ንሕና ባ ጥራሕ ሕግዘና ኣብ ጋንታ
0: ንድዕሎ ናይ መን ምኳኑ እዚ
1: ኢታን ንዋነሪ
0: መን
1: ኢታን ንዋነሪ
0: ናይ መን ተፃወታ እዩ ዝኸ
1: ናይ ኣርሰናል
0: እዚ ዳ ኣይኮነን ናይ ኣርሰናል ኣይኮነን ኣርሰናል ኣብዚ ካ ናይ ኣርሰናል ኢኻ ማለት እዩ
1: ጀምስ ቦጋንቀ
0: ናይ መን ይስኸ
1: ኤቨርተን
0: ንስከ ክንሪኣ ንርኢ ኣጠራጢርካነ ኣለካ ታ መልሲ ንርአያ ድሓን ቴሌቭዥን ከፊትካ ኣለኻ ድያ
1: ቲቪ ክፈትና ኣብ ከለና
0: ኣብ ከለኹ
1: ድላበናኣለና ንስክን ዘለና
0: ቁኑዕ መልሲ ናይ ኤቨርተን ሱ ዋ መን እዩ ትብለን ለካ መልሲ ነገርካ
1: ኣለካ
0: መን እዩ ሞ ኢልካ ነታ መልሲ ስለ ነገርካ መልሲ ውፅኤልካ ኣነ ቴሌቭዥን ትከባዘ ዘሎ ናይ ኤቨርተን እዩ ፅቡቅ ኣለካ ጀምስ ከመይ ዳ ቴሌቭዥን ከይተከታተልኩም መስመር ተኣትው ዳ እንታ ኮይኑ ደ ይብል
1: ብወልና ብድምፂ ክንፍትን
0: ኢልና ክነግረካ ንዶ ኣብ ፋንኮ ኣበይ ዲኹም ትሰርሑ
1: ፋንኮ ኣብ ኤትሪ ፓወር ስቴሽን

0: መከታተሊ ቴሌቭዥን የብልኩም ወይስ ኣብ ርሕቕ
1: ኢ ዋላሻንበር ቲቪ ተዋላሻንበር ኣለና ቲቪ
0: ኦኬ ኣሪዋ እሞ ትከታተሉ መደባ ዳመምታ ትከታተሉ በዓልኻትኩም ከዓ ከምኡ ይኸውን ትኽእል እቲ ሞያኹም መስለኒ ኤሌክትሮኒክስ ኤሌክትሪሲቲ ኣውታት እንዲ
1: ኣጋጣሚ ትማልያ
0: ኣ ትማልያ ዓሪዋ በሉ ሓራይ ገንዘብካ ቻ ፍሬ ማዓሾ ካብ ፋንኮ 880 ካልእ ደዋሊ ሃሎ መርሓባ
2: ሎ
0: ሰላም
2: ሰላም ከበሎ
0: ምን ክብል
2: ማራናታ
0: ማራናታ ሓራይ ማራናታ መን
2: ማራናታ ቴድሮስ
0: ካበይ
2: ኣድባለን
0: ኣራ ፅቡቅ ቁፅሪ ክንደይ
2: ቁፅሪ ሸውዓተ
0: ቁፅሪ ሸውዓተ ቀዳማይ ደረጃ ሕቶ ቁፅሪ ሸውዓተ ንቂድ ነፍታ ሕቶ ሓጋዝ ኣሎ ድዩ ወይስ
2: እዋ ግን ምስቲ ናይ ቲቪ ሕቶ ንሪኦ ስለደይ ንኸውን ኣሎ ምስለኒ
0: እንታይ ይኸውን ኣሎ
2: እቲ ቲቪ ዘረባ ናብ ሞባይል ስለበይና ስካ ቅድማ ኣሎ ኣተይ
0: ግን ንሰማማዕ ኣለና ምስ
2: እዋ
0: እታ ቴሌቭዥን እንተትሕትክያ ብቴሌፎን ክንሰማማዕ ስለንኽእል ፀገም የብሉ
2: ቀድሃን ሰማዕካ ኣለ እዋ
0: ሃራይ ንኸድ ኣፍታሕቶ
2: ሃራይ
0: ኣብ ሕብረተሰብና ወረጦ ንምንታይ ተገልግል
2: ወረጦ እሾኽ መውፂ
0: ዓርያ ብቲ ቋንቋ ቋንቋ ትግርኛ ምሽ ተማሂርክ ኢኸ ተማሃሪት ከለኸ ማለት ሲ ኣብቲ ኤሌመንታሪ ስኩል እዚታት ትምሃሩ ወይኹም ኣብቲ ቀዳማይ ደረጃ ስለዚ ዕርያ ቁሩብ ንምንታይ ኢና እንታይ መውፅኢ እሾኽ ማለት
2: ወረጦስ ንእሾኽ ኢና ነውፅ ኣላ
0: ንእሾኽ ነውፅኦ ዲና ንብል
2: ኾነ ነ እንትኾነ ኣብ ነፍስና ንዝኣትወና ሲ ደቂቕ ነገር መስሓብ እዩ
0: እቲ መግለፂ እዩ ዝሕጂ ድሓን ቁኑዕ እንዲ ከዘለኽ ትመልሲ ኮሲ እዩ ግንቲ ኣብቲ ቋንቋ እየ ማዕራር እያ ኢለኪ ንመንቀሊ እሾኽ ኢና ንብሎ መንቀሊ
2: እሾኽ
0: በይኒ ክዲ ክበላ ሰባት ኣለዎ እዮም ዝሕግዙ
2: ኣለው ገዛ ኣለ
0: ስድራ ኣለዎ ፅቡቅ ቴሌቭዥን ዲ ክትከታተልና ዘለኸ
2: ቴሌቭዥን
0: ኣ ቁኑዕ መልሲ 110 ኣለ ማራናታ ትቕፅሊ ወይስ ንቐፅል ካልኣይ ደረጃ ሕቶ ቁፅሪ ክንደይ
2: ካልኣይ ደረጃ ቁፅሪ ሓሙሽተ
0: ሕቶ ቁፅሪ ሓሙሽተ ካልኣይ ደረጃ ከይድና ናፍታሕቶ መርጫ እያ ትዓድል ሓንቲ እያ ትንክእልክ ክትምልስ ዘለክ ንኸይድ ናፍታሕቶ ካብዘን ስዕባ ዓድታት ኣብ ከባቢ ጋሕቴላይ ዝርከባ ኣየነይተን እያ
2: ከባቢ ጋሕቴላይ ትርከብ
0: ኣስተውዕልላ ተሕቶሞ ምሳይ
2: ሓር
0: ካብዘን ስዕባ ዓድታት ትብለክ ኣለኹ ኣብ ከባቢ ጋሕቴላይ ዝርከባ ኣየኖት እየን ሀ ድርፎን ዓርበ ረቡዕን ለ ዓድሹማን ደማስን ሐ ኣፍደዩን ሸባሕን መ ወቐርትን ዓደር ዓዳን

0: ከዓ ተስፋይ ገብሪ ህይወት ሃርበለ
1: እዋይ
0: ንጃ ከመይ ኣመስለኪ ማለትሲ ንታሪክ እንዲ ከዓ ንኣፍልጦኺ እቲ ማጉላ መራሒ ታንኪ 795 እቲ 54 ክኸውን ከሎ ወረደ ሃብቶም ናይ ኮማንደር ቁፅሪ 1 ወዲ ባሻይ ድማ መራሒ ታንኪ ጃጓር ተስፋይ ገብሪ ህይወት ድማ ማለትሲ ዳርጋ ኩሎም እንዲኦም ተሰዊኦም ብዘይካ ተስፋይ ገብሪ ህይወት ሃርበለ እንጂ እንታይ ትገብሪ ውሳነ ናባኺ እዩ ኣጉዲለልክ ኣለኹ ታለ
1: ኣራይሽሓስብ
0: ኣሎ ሓይድ ተሓስብ ኣለካ ስቕልክ ነበጋ ብል ዝሕግዝ ሰብ የለን ሓንቲ ጉዲለልክ ኣለኹ ስለዚ እተውያ በቃ እተውያ
1: ዋይ
0: ሄ ኣይኮነትን መ እያ ታቐንዑ ትመልቲ ተስፋይ ገብሪ ህይወት ሃርበለ እያ ታቐንዑ ትመልቲ ሕጂ ኣብታ መብርህ ክህበኩ ከለኹ ሲ ብዘይካ ተስፋይ ተስፋይ ገብሪ ህይወት ካልኦት ኩሎም ተሰዊኦም እዮም ኢለክ ነይረ ማለት ኣብቲ ውግእ ተሰዊኦም ኣብቲ ውግእ እዮም ተሰዊኦም ኢለክ ነረ ብዘይካ ተስፋይ ዝኾነ ቅንዕቲ መልሲ ኣይረኸብክያን 110 ክንሰደልኪ ኢና ሻም ነመስግነኪ ቀኒልና ኣራይ ግዜ ወዲእና ኢና መስለና ኣኺላክና ኣላ ሰዓት ምክንያቱ ቅርብ ድንጉኢልና ኢና ጀሚርና ናይ ሎሚ ስለዚ መደብና ወዲእና ኣለና ኣብዚ እቶም ኣብ ደዊ ኢልኩም ኣብ መስመር ዝፀናሕኩም ተኸታተልቲ ይቕሬታ ነቕፅል ኣይከኣልና እንታ ሰዓትና ስለዝኣኸለት ዝኸበርኩም ተኸታተልቲ መደብና ንሎሚ ዘዳለናይ ትሕዝቶ መደብ መልሲ ኣብ መስመር ኣብ ዛዚምና ኣለና ዝመፅ ዘሎ ሰሙን ብካልእ ትሕዝቶ ክሳብ ንራኸብ ተሓንቀኒ እዩ

ሰላምታ ይብፃሕኩም ኣብ ርሕቕን ቀረባን ኣብ ውሽጥን ወፃእን ትርከቡ ክቡራትን ክቡራን ተኸታተልትና ከመይ ቀኒኹም ናትራ ናባኹም ዘብለሉ ሰዓት ኣኺልሎሞ ክሳብ ንፍፃምና ክትከኣሰሉና ድማ ዕድሜና እዩ። ናይ ሎሚ ትሕዝቶና ኣብ ንኡስ መደብና መኣዝን ኣብ ንኡስ ዘባ መንደፈራ ዝርከብ ላዕሊ ፍርቂ ዕድሚኡ ኣብ ሞያ መምህርና ኣቁፂሮም ዘለዎ መምህር ተመክሮ ስራሖም ብሓባር ክንካፈልና ኣብነታዊ ዕዮኦም ማለት እዩ። ኣብ ንኡስ መደብና ፍኖተ ህይወት ኣብ ንኡስ ዘባ ዓረዛ ዝርከባ ናይ ዕድመ በዓል ተፀጋ ኣደ 101 ዓመት ኣቁፂረን ዘለዋ ኣደ ማለት እዩ ተመክሮ ህይወተን ብሓባር ክንካፈል ኢና። ኣብ ንኡስ መደብና ዝዋርት ካሜራ ኣብ ዳይቪንግ ወይ ድማ ንቑታ ዝጥቀምሎም መሳርሒታት ዳይቪንግ ብሓፈሽኡ እንታይ እዩ ጥቕሙ ምግንኣቶ ናይዞ መሳርሒታት ከንታይ እዩ ብሓባር ክንዕዘብ ኢና። ብዘይካዚ ኣብ ንኡስ መደብና ዳሃሳስና ድማ ኣብዚ ዓመት እዚ ብሓገዝ ሰብ ስርሖ ብልሒት ተረኺቡ ዘሎ ርክቦታት ብሓባር ክንካተል ኢና። ተኸታይ ድራማ ሳውን ከምኡ ፋኒ ክሊፕን ኣካል ትሕስም መደብና እዮም። ቅድሚ ኩሉ ግን ከም ትወትሩ ንገብሮ ትሕሶና ብደርፊ ክፍልሚ ሞ ናብዛ ተቐፅል ደርፊ ከስክረኩም ሰናይ ምክትታል

ንኡስ መደብና ማእዝን እያ ቀፂላ ተቐሪባ ዘላ ሎሚ ንኡስ መደብና ማእዝን ጋዜጠኛ ሸዊት ገብረብርሃን ካብ ዝዋ ደቡብ ንኡ ዘባ መንደፈራ ዝለኣኸታ ትሕስ መደብ ኣረም የመነ ብከም ሰብ ዋሂዳ ናማና ከተብሉ እያ ሸዊት ሎሚ ብዛዕባ ሓደ መምህር ዝገብርዎ ኣበርክቶ እያ ብሓበርክተላሊና እዞም መምህር እዚኦም ልዕሊ ፍርቂ ዕድሚዮም ኣብ ሙያ መምህርና ኣበርኪቶም ኣለዉ ክሳብ ሎም ድማ መንእስያ ምምልማል ብዙሓት ተምሃሮ ኣብ ምህናፅ ዘይነዓቕ ኣበርክቶ ገይሮም ዘለዎ እዮም ብዘይክኡ ድማ በታ ዝኽእልዋ ብዓቕሞም ዓቕሞም ብዝፈቐዶ ማለት እዩ ነታ ዝምህሩላ ቤት ትምህርቲ ኣብ ምልማዕ እውን ኣብነታዊ ተበግሶ ይወስዱ እዮም ብሓፈሽኡ መምህር ክንብል ከለና ብዘይካ እቲ ዝህቦ ኣካዳሚያዊ ፍልጠት ንተምሃርኡ ተመክሮ ሂወት ናይ ምግባር ሕብረተሰብ ኣብ ምህናፅ ዘይነዓቕ ኣበርክቶ ዘለዎ ዜጋ እዩ እዞም መምህር እዚኦም እውን እዚ ዝበልናዮ ቀንዲ ኣብነት እዮም እሞ ተመክሮኦም ብሓባር ነካፈሎ መምሃራን ድማ

ኣብዚ ክወስድዎ ዝኽእሉ እንታይ ይኸውን? ብሓባር ንተዓዘብ ናብ ኣርያም የማነ ከስክረኩመ ንሸወድ ድማ የምስክነኪ ስለቲ ኣብርክተኮይ ኣብ ቀፃሊ ድማ ኣብርክተኮይ ይፈልየና ናቶ ትሕሰመለብ ከስክረኩመ ሰናይ ምክርታል።

0: ኣእምሮ ህፃን ከምቲ ዝዘራእካዮ ዝሕፈስ ስቡሕ መሬት ክምሰል ይከኣል እዩ። ህፃን ዕድሚኡ ንትምህርቲ ኣኺሉ ንመጀመርታ ግዜ ካብ ስድሩኡ ሓሊፉ ብቐረባን ዝበዝሕ ግዜን ዝሕልፍ ምስ መምህር እዩ። ኣእምሮ ህፃን ዝሃብካዮ ቀለም ዝቕበል ጻዕዳ ወረቐት ስለ ዝበሃል ድማ ዝሃብካዮ ዝቕበል ብምዃኑ ክግበረሉ ዝግብኦ ጥንቃቐታት ኣዝዩ ልዑል እዩ። ኣብዚ ድማ ካብ ስድራ ቤት ወፃኢ እቲ ዝዓበየ ሓላፍነት ዝስከም መምህር እዩ። መምህር ኣብ ሞይኡ ኩሉን ልዕሊ ኩሉን እዩ። መምህር መሃንደስ ደቂ ሰባት እውን እዩ። ምክንያቱ ኣእምሮ ደቂ ሰብ ስለ ዝሃንፅ ኩሎም ኣብ ዝተፈላለየ ፅፍሕታት ተዋፊሮም ዝሰርሑ ዘለዉ ሰባት ፍርያት መምህር እዮም። ኣብ ዝኾነ ሞያ ወይ ዓውዲ መምህር ኣሎ። መምህር መራሕን ኣማእዛንን እውን ክበሃል ይከኣል። ስለዚ መምህር ኣካዳማዊ ትምህርቲ ዘስንቕ ጥራይ ዘይኮነስ ስነ ምግባርን ሞራልን ሓደ ሰብ እውን ኣብ ምህናፅ ዓብ ቦታ ዘለዎ እዩ። ክቡራት ተኸታተልትና፣ ንሎም እምበኣር ንነዊሕ ዓመታት ኣብ ሞያ መምህርና ዝሰርሑ ብወለንቶኦም ድማ ዝተፈላለዩ ንጥፈታት ዘካይዱ ኣቦ ኢና ከነላለየኩም። መምህር ሃብተ ሚካኤል ገብረ ስላሴ እዮም ዝበሃሉ። እዞም ኣቦ ኣብ ዝተፈላለየ ቦታታት ን44 ዓመታት ከም መምህርን መባእታን ማእከላይ ደረጃን ኮይኖም ዓዮም እዮም። ኣብዚ ግዜ እዚ ድማ ኣብ መንደፈራ እትርከብ ናይ መባእታ ቤት ትምህርቲ ከም ተቆፃፀሪ መምሃራንን ተምሃሮም ብምዃን ነቲ ልዕሊ ፍርቂ ዕድሚኦም ዝዓየዩሉ ዘፍቅርዎ ሞያ መምህርና ይቕፅልዎ ኣለዉ።
1: ብድሌትን ብማሕላን ዝወዳእኽዎ ትምህርቲ እዩ። ብኡ መሰረት ድማ መምህር ዝበሃል መራሕ እዩ፣ ምህር እዩ፣ ህርኩት እዩ፣ ርህርህ እዩ፣ ትውግህ እዩ። ንኩሉ ነዚ ንምብዳሕ ኣብ ዝኸድኩ ኣብያተ ትምህርቲ ኣስተዋፅኦ እንዳገበርክዎ ስጋብ ሕጂ ኣብዚ በፂሐ ኣለኹ።
0: መምህር ሃብተ ሚካኤል ብዘለዎም ናይ 44 ዓመት ውህሉል ተመክሮ መምህር በቲ ዝኽእሎ ንተምሃሮ ቤት ትምህርትን ዘድሊ ነገራት ምቕራብን ሓላፍነት ኣለዎ ባህል እዮም። ስለ ዝኾነ ድማ ኪኖ ኣካዳማዊ ሓላፍነቶም ንሶም ከተግብሮ ዝኽእሉ ንጥፈታት ንኽገብሩ ቅሩብ ዝኾኑ መምህር ሃብተ ሚካኤል ኣብዛ ሕጂ ዝሰርሑላ ዘለዉ ናይ መባእታ ቤት ትምህርቲ ፍረቓልሲ ካብ ዝመፁ ን4 ዓመታት ኣቕፂሮም ኣለዉ። ኣብዛ ቤት ትምህርቲ ዝፀንሖም ሕፅረታት ብዓቕሞም ክቕይሩ ብምሕላን ድማ ነታ ቤት ትምህርቲ ብጉልበቶም ቀፅሪ ክሰርሑላን ከምኡውን ኣግራብ ክተኽሉላን እዮም ተበጊሶም።
1: ኣነ ሻሙናይ ክብለ ዳ ኣብዚኣ ተፈቲነላ እምበር ኣይተምሃርኩላን በዚ መሰረት እዚ ብዕና ፀኒሓትኒ ከመይ ላ ንፀኒሐት ኣነ እውን ነዛ ቤት ትምህርቲ እዚኣ ብዝተፈላለየ መዳያት ሓደ ብምቅራብ ካልኣይ ድማ ኣብዚ ቀፅርታት ብምስራሕ ካልእ እውን ኣሎ ኣስተዋፅኦታት ምስቶም ዘለዉ ንመምሃራን እናተሓባበርኩ ሰርሕ ካብቲ ኣብዚ ዓመት እዚ ጀመርክዎ ምቅራብ እዩ። ፍርቂ ሜትሮን ታሕቲ ፍርቂ ሜትሮን ጎኒ ወዳ ጉዲ ናይ ሰብዓ ኩዒተይ ኣዳልየ እቶም ኮሚቴን ቤት ትምህርትን ዘምፃእትለዩ ተኽሊ ሕጂ እውን ኣብዚ ተኺለ ማይ እንዳምፃእኹ ተምሃሮ እንዳተሓጓዙ እንዳይኣልዩ ኣለኹ። ኣብዚ ስራሕ ዘከናውኖ ዘለና ብተምሃሮ ሓገዝ ማይ ንገብረሉ ዘለና ማይ ስለ ተወዳእሕና ባስካ ድዓ እምበር ፀገም ናይ እናተፃገመ ኩሉ ኢና ተምሃሮ ሕጂ ንመርዓያ ኢልና ኣምፂና መንበር ካብ ባስካ ኢና ማይ ንስቲ ማስካ ኣለና ማስካ ንመልእ ስለስጋም ንጭንዋዓ ግን ስለዚ ደንጎና ተኽሊ ከይሓረና ነዚ መንገዲ ዘካየድኒ እዩ።
0: መባእታ ቤት ትምህርቲ ፍረቓልሲ ኣብ ከተማ መንደፈራ ተዶኪና እትርከብ ቤት ትምህርቲ እያ። እዛ ቤት ትምህርቲ ዓመታዊ ቅድመ ትምህርቲ ንዝወድኡ ተምሃሮ ብምቕባል ክሳብ 50 ክፍሊ ተምህር። ኣብዚ ግዜ እዚ ድማ 963 ተምሃሮ ዘለውዋ ኣብ ንጡፍ ስራሕ እትርከብ ቤት ትምህርቲ እያ።
2: ብነዊሕ እዋን ብልዕሊ 87 ዓመት ኣምሂሩ ዘሎ ቤት ትምህርቲ ምዃኑ ህንፃታት እውን ኣዝዩ ኣሰካፊ ኮይኑ ነይሩ። ኣብ 2025 ኣብ ወርሒ ሰነ ምስ ህዝቢ ተረዳዲና ከዓ ሙሉእ ብሙሉእ ፅገና ከም ዝግበረሉ ተገይሩ እዚ ንሪኦ ዘለና ከዓ መርኣያ ናይቲ ኣበርክቶ ናይቲ ሕብረተሰብ እዩ ማለት እዩ። ስለዚ እቲ ሕብረተሰብ ኣዚ ቤት ትምህርቲ ዝገብሩ ኣበርክቶ ብዘይቀላዓለም ኣዝዩ ዝነኣድ እዩ።
0: መምህር ሃብተ ሚካኤል ኣብዛ ቤት ትምህርቲ ምስ ዘለዎም ስራሕ ማለት ተምሃሮን መምሃራንን ናይ ምቁፅፃር ሓላፍነቶም እዮም ነዚ ናይ ምግራብ ቀፅሪ ናይ ምስራሕን ንጥፈታቶም ዘካይዱ። ንሶም ብተምሃሮን መምሃራንን ኣተባባዕ ደገፍ ከም ዝረኽቡ ይገልፁ። እዚ ድማ ነታ ቤት ትምህርቲ ጥራይ ዘይኮነ ንዕኦም እውን ኣካላውን ኣእምራውን ዕግበት ከም ዘለዎም ይዛረቡ።
1: ኣብዚ መደብ ናይ ቀፅሪ ግን ንርኣይ ኣይፈቲን እዮ። እቲ ዝፈተንክዎ ድማ ብዙሕ ሞራል ካብ ከባብን ካብ መምሃራንን ስለ ዝረኸብ ኩሉ ቀፂል እዮ። ሕጂ 50 ሜትሮ ኳና ኳን የለኹ በዚ መሰረት እዚ እዚ ኳን እየ ዘለኹ ህዝቢ ብሕጎስ ብዙሕ ሞራል ድማ ሂብኒ ብኡ መሰረት ድማ ክቐፅልኩም ሰኹምኩ ቀዳማይ ፌዝ ወዲ ኣለኹ ካልኣይ ሳልሳይ ፌዝ እንዳልኩ ነዛ ቤት ትምህርቲ ክሕውያ ኣብነታዊ መምህር ክኸውን እውን ግደ ስለ ዘለን በዚ መሰረት እዚ ፃዕላይ ይቕፅል ኣለኹ ተደንኩኹ ድማ ሰዓ 7 ኣብ ዘለኹ ኣብዚ ናይ ስራሕ ግን ሰዓት 5 ኣለኹ እዚ ሰዓት 5 ኣብ ዘለኹ ሰዓት 5 ጀሚረ ብዝሕልፊ እዚ ናይ መካባ ክኹን ከሎ ደሮና ከይኮነ ከሎ ንፋስ ከይኮነ ከሎ ኣብዚ ግዜ ዝሓሊ ከምዘ ይሰርሕ እዚ ድማ ንዓይ እንታይ ይብኒ ሓደ ንብሰ ይፎክስ ክልተ እቲ ክሰርሐ ከለካ ባህት ኣሎ ኩሉ ግዜ ኣብ ገዛ ዝስራሕክዎ ኣብ ካልእ ዝስራሕክዎ ንዓይ ባህታ ስለ ዝበኒ ነብሰ ይፎክስ እዩ
0: መምህር ሃብተ ሚካኤል ብመምሃራን ፅቡቅ ተቐባልነት ዘለዎም መምህር እዮም ንሶም ኣብ ሂወቶም ማለት ነቶም ብዕድመ ካብኦም ዝንእሱ መምሃራን ኣርኣያን ኣብነትን ክኾኑ ከም ዝፅዕሩ እዮም ይዕሊሎምና መምህር ሃብተ ሚካኤል ብልሳን መምሃራን ከመይ ይግለፁ
3: መምህር ሃብተ ሚካኤል ዝበሃል መምህር ብዕድመ እኳ ካብ ኩሉ ሰብ ዝዓበዩ እዮም ኣብ ቤት ትምህርቲ ብናቶም ድሌት ኣነቕማን ከምዚ ኣይመሰለኒን ብጣዕሚ እዚ ቤት ትምህርትና ካንሸሎ የብሉ እናበልና ንሓምየ ነርና ግን ሰኣን ሰብ እዩ ካንሸሎ ዘይብሉ ኮይኑ ተሪፉ ስለዚ ብናቶም ቮሉንተሪ ብናቶም ድሌት ብዘይገለ ሓገዝ ካብ መምሃራን ይኹኑ ካብ ኮሚቴ ይኹኑ ካብ ወለዲ ይኹኑ ብዝኾነ ብናቶም ተበግሶ ንዝኽሉ ንድቀሞ ናይ ብሓቂ ዝምስገኑ ሰብ እዮም ድ ዝገብረሎም ትካል ተደኣልዩ ክሕግዞም ዝኽእል ፍሉይ ሓገዝ ዝገብረሎም ኣነ ምስም እዞም ሰብኣይ እዚኦም ምስተዕድሚኦም ደረጃ ብጣዕሚ ፍሉይ ልዒ ናብ ሕጂ ርኦ ኣይፈልጥን እየ ግን ኣብ ከተማ ዝቕመጥካ ከምዚ ክሰርሐ ኢለ ትፅቢት ኣይነበረኒ ዝሰሪሐሞ ዘለዉ ግን እዚ ቤት ትምህርትና ካንሸሎ ኣለዎ ኢልና ሕጂ ግን እንታይ ደሊ ዓቕሚ ሰብ ይደሊ ሰብ ተደሃልዩ ከዓኒ ክንደቕዩ ካንሸሎ ክኸውን እዩ ማለት እዩ
2: እቲ ናይ ስራሕ እውን ዘለዎ ዘይቀላለም ሕጂ ስለ ዝረአኹም እምበር ዘይረ ብዙሕ ነገር ዝገብር ሰብ እዩ እቲ መምህር ዝተፈላለዩ ነገራት ጎደሎታት ናይዚ ቤት ትምህርቲ ብፍላይ ናይ ጉልበት ዝሓትት ስራሕት ብሙሉ ስባዕሉ ይሰርሑ ብፍላይ እዛ ሕጂ ተበጊስዋ ዘሎ ከባቢ ናይ ሚእትን ገለን ሜትሮ ብቮለንቱ ቤት ትምህርቲ ወላሓንቲ ዝገብረሉ ነገር የለን እቲ ናቱ እንታይ ሓንቲ ፅበት ኒሕ ሒዙ ኣብዚ ቤት ትምህርቲ ገለ ታሪክ ገዲፈስ ክኸይድ እየ ዝብል ሓደ ፅቡቅ ኒሕ ሒዙ ንሕና ብወገና ገለ ነገር ክንገብር ዕዮ ሂብና ኣሎ በቲ ንሱ ዝተበገሶም ሓፈሻዊ ግን እቲ ንባዕሉ ሓደ ታሪክ ገዲፈ ክኸይድ እየ ምባሉ እዋ እዚ ነቶም ንኣሹ ሓደ ዓብዪ እዩ ይበና ኣሎ ማለት እዩ
4: እቶም ካልኦት መምሃራን ዘለና ከምኣቶም ክንከውን ንዕኦም ርኢና እውን ውፍያትን ፃዕራማትን ክንከውን ይምነ ማለት እዩ ምክንያቱ ንሪኦም ኣለና ንሕና መምሄርና ክንከይድ ክንብል ከለና ሙሉ መዓልቲ እዚ እዮም ዝውዕሉ ኣብዚ ኣውዒሎም ከዓ ንሪኦም ይነድቁ የስትዩ ስለዚ ነዞም መምህር እዚኦም ኣጆኹም ክንብሎም ከነተባብዖም ጎኖም ሒዝናም ከምኦም ክንከውን እየ ዝደላኒ ሙሉ መዓልቲ ነዚ እምኒ ነዚ ካንሸሎ ንሪእዎ ቀይሮሞ እስኪ ብጉልበት ናይ ካልእ ሰብ ንክትሪኦ ነዚ እስ ክንደይ ጉልበት መወሰደልና ንሶም ግን ንሪኦ በብመዓልቲ ካብታ ትጅመር ስጋብ ሕጂ ዋላ ንክንሪኣታ ቤት ትምህርትናስ ኣዝያ ውቅብትን ደስ ትብልን ኮይነ
0: ኣብ መወዳእታ መምህር ሃብተ ሚካኤል መምህር ድሕሪ ወላዲ ዘይኮነስ ማዕረ ወላዲ ኣብ ሂወት ሰባት ዘይነዓቕ ፅልዋ ዘለዎ መፃን ረአን ናይ ተማሃራይ ንክሰርሕን ከተባብዕን ዝኽእል ንሱ ብዘፍረዮም ወለዶ ድማ ኣብ ህንፀት ሃገርን ሕብረተሰብን ዓብ ኣስተዋፅኦ ዘለዎ ምዃኑ እዮም ዝዛረቡ መምህር ማለት ድማ ዓብዪ ሓላፍነት ምስካም ምዃኑ ይነግሩ
1: መምህር ክበሃል ከሎ ወላ ከባቢ ኢሉ መምህር ይበዕሉ ክሊማ እውን መምህር እዩ መምህር ግን ትርጉም ናይታ መምህር ትውደላስ ከም ሓደ ኣብ ክፍሊ ኣትዩ ተማሃሮ ዘነቃሕ ጥራይ ዘይኮነ መምህር ትርጉም ኣለዎ ትርጉም ናይ ሓደ መምህር መራሒ ምሁር ህርኩት ርሩህ ስለ ዝኾነ ኣብቲ ቤት ትምህርቲ እቲ መምህር እንታይ እዩ ሓኪም እዩ እቲ መምህር ኣብቲ ቤት ትምህርቲ እንታይ እዩ ፖሊስ እዩ

መምህር ኣብ ቤት ትምህርቲ እንታይ እዩ? መምህር እዩ ወ ጸላም ደምሲሱ ብርሃን ዘምፅእ ስለ ዝኾነ ንሕና ንተምሃሮና ብፍቕሪ ብኩሉ እንትንኡ ተምሃራይ ክምዕብለሉ ዝኽእለሉ መንገዲ በቲ ዓይነት ትምህርቲ ተታሒዙ ዘሎ ነፍሲ ወከፍ ናይ ንምዕባል ተምሃራይ ስለ ዝኾነ ተምሃራይ ማዕቢሉ ንመጻኢ ዕድሉን ዕድል ሃገሩን ክማዕበል ዝኽእል ብርሃን ጸላም ደንሲሶ ብርሃን ከንግስ ዝኽእል መምህር ተምሃራይ ተቕባልነት ክህብ ኣሎ። ወላዲ ድማ ዓብዪ መምህር ስለ ዝኾነ ሓጋ ዝኸውን ኣሎ። በዚ መሰረተ እዚ ተምሃራይ ናይ መን እዩ? ናይ ኩሉ እዩ። ናይ ወላዲ እዩ፣ ናይ መምህር እዩ፣ ናይ ሶሳይቲ፣ ናይ ሕብረተሰብ እዩ። ስለዚ ተምሃራይ ንዑ ክሰማዕ ኣለዎ። ነቲ ናይ ሕብረተሰብ ባህልታት ድማ ተኸቲሉ ነቲ ዝውሃቦ ዘለዎ ናይ ብርሃን ጮራ ሎሚ ዕንባባ እዩ፣ ፅባሕ ፍረ ክኸውን መታን ብዕቱብ እናተኸታተልካ ወ መምህር ብትርጉም ናይ ትሒዝዎ ዘሎ ስም ኣብነታዊ ኮይኑ ለውጢ ዘምፅእ ክኸውንን ተምሃራይ ድማ ብለውጡ ደመዙ ንስ እዩ ለውጢ ናይ ተምሃራይ ደመዙ ናይ መምህር። ምክንያቱ እቲ ወለዶቲ ድማ ቀዳሕን ወራስን ክኸውን ኣለዎ።

ናትራሊኹም ኣብ ምክታል ትርከቡ ክብራትን ክቡራን ተኸታተልትና ብምቕፃል ድማ ንስ መደብና ዘዋርት ካሜራ ተቐሪባ ኣላ። ሎሚ ዘዋርት ካሜራና ብዛዕባ እዞም ኣብ ውሽጢ ባሕሪ ንቑታ ኣካይዶም ዝተፈላለየ መፅናዕቲ ዘካይዱ ብዛዕባ ምክንላለይኩም ዳይቪንግ ማለት እዩ። ዳይቭ ክገብሩ ከለዉ ወይ ድማ ንቑታ ክገብሩ ከለዉ ዝጥቀምሎም መሳርሒታት ከመይ ዝኣመሰሉ እዮም? እንታይ እንታይ እዩ ሓገዞምን ኣበርክቶምን? ብዘይክኡ ድማ እቲ ከም ኣየር ዝስከሙ ኣብ ሕቆኦም ዝስከምዎ ማለት እዩ ጥቕሙን ጉድኣቱን ከመይ ይመስል ብሓባር ንከታተል። ናብ ሜሪ ኣማኑኤል ከስክረኩም እዩ።

ኣብ ውቅያኖሳትን ባሕርታትን ዘለዉ ጸጋታት ገና ከም ዘይተዳሰሰ ኣብዚ ዓውዲ ዝነጥፉ ተመራመርቲ ይገልጹ። ኣብዚ ዓውዲ ሳይንሳዊ ትንታነ ክንህብ ዘይንኽእል ተራ ተዓዘብቲ እንበሃል እውን ምስቲ ሒዝዎ ዘሎ ስፍሓት ኣመዛዚና ጥራይ ገና ዘይተበጽሐን ዘይተዳሰሰን ከም ዘሎ ክርድአና ኣይንጽገምን። ኣብዚ ዓውዲ ዝነጥፉ ጠለቕቲ ወይ ድማ ዳይቨርስ ግና ልዕሊ ማንም ይርድእዎን የስተማቕርዎን።

ልዕሊ 200 ኪሎ ሜትር ዝገማግሙ ኤርትራ እትውንኖ ገማግም ባሕሪ እቲ ዝዓመቐ ክፋሉ 600 ሜትሮ እዩ። ዝተፈላለየ ጸጋታት ዝተመልአ ድማ እዩ። ኣብ ገለ ክፋሉ ኮራል ዝበዝሖ፣ ኣብ ገለ በዓትታትን ብእሳተ ጎመራ ዝተሰርሐ ኣኻውሕን ዝርከቦ ቦታ ኣሎ። ገለ ፊዮርታት ባሕሪ ዝበዝሖ ክኸውን እንከሎ፣ ኣብ ገለ ድማ ውፁእ ጻዕዳ ሑፃ ዝበዝሑ ቦታታት ኣሎ ኣብ ቀይሕ ባሕሪ ኤርትራ።

ነዚ ዝተፈላለየ ትሕተማያዊ ፀጋታት ንምዕዛብ ወይ ንምፅናዕ ጠለቕቲ ኣብ ዝባኖም ሒዘሞ ዝኣትዉ ኣየር ዝመለ ምዕቆሪ መብዛሕትኡ ግዜ ካብ ናይ 25 ደቓይቕ ዘይሓልፍ ግዜ ጥራዩ ከፅንሖም ዝኽእል ንነዊሕ ግዜ ኣብ ትሕቲ ባሕሪ ክፀንሑ እንተደልዮም ግና ብቐ

ቦታ ካብ ጃልባ ብትቦ ኣቢሎም ኣየርስሕቡ። እዚ ብእስኪባ ዝፍለጥ ኣየር ዝመልአ መትሓዚ ልክዕ ከም እነዝተንፍሶ ኣየር እዩ። ዕላምኡ ጠለቕቲ ኦክስጅን ክረኽቡ እኳ እንተኾነ ኩሉ ሙሉእ ብምሉእ ኦክስጅን ዝመልአ ማለት ግን ኣይኮነን። እንታይ ደኣ ልክዕ ከም ናይ መሬት ናይትሮጅን ዝበዝሑ እዩ። ናይትሮጅን ድማ ኣብ ውሽጢ ባሕሪ ናቱ ፀገማት ኣለዎ። ብብዝሒ ምዝውሰድ ናይ ምስካር ሳዕቤን ይኸትል። ጠለቕቲ ኣብ ነፍሲ ወከፍ ዝኣትውዎ 10 ሜትሮ ልክዕ ከም ሓደ መለክያ ወይስ ክሰተዩ ስምዒት ዝፈጥረሎም። ናይትሮጅን ዘሰዓቦ ስኽራን እናገደደ ምስ ዝኸይድ ካብቲ ጠሊቆሞ ዘለዉ ውሽጥ ዝበለ ቦታ ገለ ሜትሮታት ንላዕሊ ምስ ዝምለሱ ከም ዝበራበሩ ይኾኑ። ኣብ ገለ ኣጋጣሚ ውሱናት ጠለቕቲ ዝጥቀምሉ ኣየር ዝመልአ መሳርሒታት 36 ሚታዊት ኦክስጅን ዝሓዘ ዝጥቀሙ ኣይሰኣኑን። እዚ እቲ ካብ ናይትሮጅን ዝስዕብ ፀገማት ዘቃልል እኳ እንተኾነ ኦክስጅን ክበዝሕ እንከሎ እውን ናይ ገዛ ርእሱ ናይ ምምራዝ ፀገማት ከም ዘምፅኦም ሰብ ሞያ ጥዕና ዝገልጹ። ኣብዚ ሕጂ እዋን ተበፂሑ ዘሎ ኣየር ዝመልአ ስሊንደራት እናማዕበለ እዩ ዝኸይድ ዘሎ። ንኣብነት ቅድሚ ሕጂ ን25 ደቂቃ ጥራይ ኣብ ትሕቲ ባሕሪ ክትፀንሕ ዘኽእል ነይሩ። ኣብዚ ሕጂ እዋን ግና ረሳሕ ኣየር ንደገ ከይወፅእ ተመሊሱ ተፃርዩ ክምለስ ዝሕግዝ መሳርሒ ስለ ዝተማሃዘ ንነዊሕ እዋን ኣብ ትሕቲ ባሕሪ ብዘይዝኾነ ፀገም ክትጥቀመሉ ዘኽእል መድረኽ ተበፂሑ ይርከብ። እዚ እቲ ንእንስሳታት ዝርብሽ ዝወፅእ ናይ ዓፍራ ድምፂ ኣውጊዶ ይርከብ።

ዳይቨራት ኣብ ጥልቀት ዝማልዎ መሳርሕታት ብዙሓት እዮም። ገለ ንምጥቃስ እምበኣር ኣብ ውሽጢ እዛ መጣኒት ኣየር ዝርከብ መጠን ኣየር ትነግር መሳርሒት፣ ሓባሪት ዕምቆት፣ ኮምፓስ፣ ኣብ እዋን ህፁፅ ረድኤት ኣየር ንምሃብ እተገልግል ካልኦት መስሓቢት ኣየር፣ ኣብ ግዜ ጥልቀት ፀንበለል ካብ ምባል ንውሽጢ ንክንቀቱ እትሕግዞም ካብ 2 ክሳብ 10 ኪሎ እትበፅሕ ክብደት ዘለዋ መሳርሒት፣ ብሰንኪ ልዑል ክብደት ኣብ ውሽጢ ባሕሪ መታን ከይሰጥሙ ናይ ጃኬት ንቕጣ እውን ኣለዎም። ኣብ ዝደለይዎ ግዜ ድማ ፀንበለል ተብሎም።

ናይ ባሕር መነፀር ድማ ካብቲ ኣብ መሬት እንሪኦ ርሕቐት ብ25 ሚታዊት ብምጉላሕ ወይ ብምቕራብ ይሕግዞም። እዛ ናይ ዓይኒ መነፀር ወይ ድማ ኣውኪያለ ንኣፍንጫ መከላኸሊ ዘለዎ ኮይኑ ስለ ዝስራሕ ነቲ ኣብ ውሽጢ ባሕሪ ዝፍጠር ፀቕጢ ኣፍንጮም ብምጥቃጥ ክወፅእ ወይ ክውገድ ይሕግዝ። ኣብ ናይ ዛሕሊ እዋን ኣብ ኣካላትና ዝኾነ ፀገማት መታንከነምፅእ ዝከላኸል ሙቐት ዝፈጥር ክዳን እውን ኣለዎም።

ዓውዲ ዳይቪን ወይ ድማ ዳይቨር ምዃን ብዙሕ መስዋዕቲ ዝጠልብ ዓውዲ እዩ። ዝኾነ ሰብ ኣቕሊሉ ክሪኦ ዘይብሉ ዓውዲ ምዃኑ ኣብዚ ዓውዲ ዝነጥፉ ሰሞያ ይገልጹ። ዳይቨራት ብሓደገኛታት ዓሳታት ዝጥቅዑ ጥራይ ዝመስሎም ኣይሰኣኑን። እቲ ሓቂ ግና ዓሳታት ዝበዝሐ ግዜ ኣዕሩኽ ዳይቨራት ክኾኑ እዮም ዝረኣዩ። ገለ ተጓዳቲ ዓሳታት ኣለውዎ ዝበልዎ ከባቢ ድማ ዝያዳ ጥንቃቐ ይገብሩ። ኣብቲ ከባቢ ራብሻ ዝፈጥር ድምፅታት ምውጋድ፣ ዓሳታት ዘይምቕታል፣ ምክንያቱ ካልእ ዓሳታት ደም ጨኒዎም ክመፁ ስለ ዝኽእሉ፣ ኣብ ዝተዘርገ ባሕሪ ዘይምዕታው፣ ንዝኾነ ፍጡር ድማ ሃንደራ ኢልካ ዘይምትንካፍ ገለ ካብቲ እዞም ሰሙያ ዝህብዎ ምኽሪ እዩ።

እቲ ዝዓበየ ውድሆ ግና ካብቲ ኣብ ነብሶም ተሰኪሞሞ ዝኣትዉ ኣየር ዝመለ መትሓዚ እዩ። ምክንያቱ ናይትሮጅን ምስ ዝበዝሕ ስኽራን ጥራይ ዘይኮነ ኣብ ቀረባ ርሕቓት ምስ ዝጥቀምሉ እቲ ኣየር ኣብ መለጋግቦ ኣካላት መልምስቲ ከምፅእ ዘኽእል ሓደጋ የስዕብ። ካልእ ውድሆታት ድማ ምንቅስቓስ ናይ ውሽጢ ባሕሪ እዩ። ምክንያቱ ሃንደበት እቲ ምንቅስቓስ ናይ ባሕሪ ምስ ዝቕየር ልክዕ ከም ውሕጅ እናሰሓቐ ክወስተካ ስለ ዝኽእል።

ገሊኦም ፅባቐ ባሕረ ከስተማቕሩ ብመልክዕ ቱሪዝማዊ ቦታ ይርእይዎ፣ ገሊኦም ድማ ኣብ ስእሊ ስለ ዝግደሱ ስእልታት ንምልዓል ናብ ማዕሙቕ ባሕሪ ይንቀቱ። ካልእ ስራሕ ዘለዎም እውን ብዙሓት እዮም። ናይ ነዳዲ ቱቦታት ንምዝርጋሕ፣ ሳይንሳዊ መፅናዕቲ ንምክያድ፣ ወታደራዊ ንጥፈታት ከምኡውን ስነጥንታዊ ነገራት ንምድህሳስ ገለ ካብ ብዙሕ ብውሕድ ይጥቀስ።

ኣብ ናትራን ዝቐርቡ ትሕሶ መደባትና ገሊኦም ትዛኒኢሎም ገሊኦም ድማ ትምሃርሎም ምባልና ናብኣኹም ነብሎም ንሕጂ ሓንቲ ካብቶም ንምዝናይ ነዳልዋ ትሕዝቶና ኣዛነይ ቪድዮታት ወይ ድማ ፋኒ ክሊፕ ቀሪብና ኣለና። ስኒት ያቆብ ካብተን ንኣኹም ከዛኒ ይኽእል ዝብለቶ ክትእክብ ቀኒያ ከም ዝፅዕብ ገይራ ዋሂደ ድለትና ኣላሞ ንከታተሎም።

ቅብኣ ብዝተፈላለየ ሰብ ዝተፈላለየ መግለፂ ክወሃቦ ይኽእል እዩ። እቲ ዝውትርን ኩሉ ሰብ ዝሰማምዓሉን ግን ብከምዚ ክግለፅ ይከኣል። ቅብኣ ማለት ብሕብራውያን ሕንፀፃ ዝስራሕ ዛንታ ወይ ሕብርታትን ናይ ቅብኣ ዛንታታትን ኣማሊኡ ኣብ ሓደ ፀፊሕ ነገር ዝዓልብ ጥበብ እዩ። ስነ ሓሳብ፣ ፍልስፍና፣ ኣነባብራን ካልእን ናይ ሓደ ሕብረተሰብ ዘጠቓልል ድማ እዩ። ቅብኣታት ካብ ትሒዞሞ ዘለዉ ፍልስፍና ጀሚርካ ኣብ ሕብርታት መልእኽቲ፣ ዛንታን ባእታታትን መሳርሒታትን ዝተፈላለዩ እዮም። ሓደ ዓይነት ቅብኣ ካብቲ ሓደ ይበልፅ ክበሃል እውን ኣይከኣልን እዩ። ምክንያቱ ከም ቋንቋ ንፈላጢኡ ኩሎም ቅብኣታት ንተገልጋሊኦም ብማዕረ ስለ ዘሰራስሩ እዮም። ቅብኣ ካብ ቅብኣይ ሓሊፉ እቲ ተዓዛባይ እውን ንምስትምቓር ግደ ዘለዎ ሙያ እዩ። በዚ ከዓ ቅብኣቲ ነቲ ጥበብ ኣፍሲሶም ዘዳለውዎ ቅብኣ ዕግበት ክፈጥረሎም ብምባል ኣብ ዝተፈላለዩ መድረኻት ናብ ሕብረተሰብ ብምቕራብ ስራሓቶም ዘላልዩ። ብዝሒ ዘለዎም ቅብኣቲ ዝፈረየሉ እዋን ብምዃኑ እውን በብወገኖም ዝተፈለየ ስራሕ ሒዞም ዝቐርቡ ብምዃኖም ኣድናቖት ይግብኦም እዩ። እንተኾነ ግን ማዕረ ክንደዩ ሕብረተሰብና ነዚ ጥበባዊ ስራሕ ኣስተማቒሩ ዝዕዘቦ ዝብል ሕቶ ኣገዳሲ ከይኮነ ይተረፈን። ክቡራት ተኸታተልትና፣ ንሎም ሰሙን እምበኣር ምስጢ ምቓር ቅብኣ ዝብል ኣርእስቲ ሒዝና ዘዳለነዮ መደብ ይክኸውን። ሰናይ ምክትታል።

0: ምስቲ ምቕር ቅብኣ ክንብል ከለና ብዝተፈላለዩ መንገድታት ክግለጽ ይከኣል እዩ። ምክንያቱ ከም ብዙሕ ናይ ዓይነታት ቅብኣ ዘሰመቐር ሕብረተሰብ እውን ክፈላለዩ ይኽእል እዩ። እዚ ማለት ቅብኣ ከም ዓለም ለኸዊ ቋንቋ ወላ እውን እንተኾነ ምስ ባህልን ሕብረተሰብን ኣዋሂድካ ተዳልዎ ቅብኣ ግን ዝያዳ ተጠላብነትን ኣድህቦን ኣለዎ። በዚ መዳይ ድማ ሕብረተሰብ ንኸስተመቕር ዝሓትኻ ነገራት ኣለዉ።
1: እዚ ፔንቲን ውላ ስራሓት ክጥሙ ተኸለኻ ኣብ ኤርትራ ሓድሽ ነገር ኣይኮነን። ከመይ ዝበሉ ናይ ጥልያን ሰኣልቲ ነይሮም ናዮም ምስ ቅብኣ ከመይ ዝበሉ ዓበይቲ ሰኣልታት ኣብ ግዜ ነይሮም እዮም። ንዖም ዘንቑ ናይ ኣካል ናይቲ ሕብረተሰብ ኣለዉ ነይሮም፣ ዝፈልጥዎም ኣለዉ፣ ስእልታቶም እውን ኣሎ። ብኸመይ ኩርና እዩ ዘንፀባርቕ ዘሎ? ብዙ ሕጂ ኢልና ንድሕር ፍልይ ነብሎ ኮይንና ብግዜ ግን ምናልባት ስነ ጥበብ ከተስተማቕር ከለኻ ብዙሕ እዋን ኣብ ቅብኣ ከዓ ብፍላይ ዝሓቱኻ ነገራት ኣለዉ ኣብቲ ሕብረተሰብ ወይ ኣብቲ ሕጂ ዘሎ ጀነሬሽን ሲ እቲ ተቕርቦ ዘለኻ ዕዮታት ምስቲ ኣቲንያ ዘለና ግዜ ወይ ዘመን ነየ ናይ ቅዲ ተጠቒምካ ኢኻ ነቲ ሕብረተሰብካ ተርብዮ ኢኻ ትብል። ሕጂ ኣብዚ እዩ ዝመፅእ ትምስቲ ምቓር ኣያናዩ ናትካ እቲ ጀነሬሽን እንታይ እዩ ምስ ዘለናዮ ንኸዶ ዘለና ግዜ ሎሚ ንሰከፍ ንስነ ጥበብ ዘይኮነ ጠቕላላ ኣብቲ ባህላዊ ትርኢታት እውን እንተዝተብሂልካ ካብኣብቲ ረጊእካ ተስተማቕሮ ጥበብ ናብቲ ሆይ ሆይታ ዝበዝሖ ምስትምቓር ዘለዎ ኮይኑ ይስማዓካ። ሕጂ ንቕብኣ ፍልይ ኣቢልና እንተርእናዮ ብልክዕ ብዙሓት ቀባእቲ ኣለዉ። ኣብዚ ሓድሽ ወለዶ ብዙሓት ንኣሽጡ መፅኦም ኣለዉ። ስራሓቶም ቀሊል ኣይኮነን። ዝጥቀሙሉ ዘለዉ ጥበብ ኣያናይ ቅድም ዝጥቀሙ እንታይ እዩ ትመልእኽቲ ተልካ እዚ ሃይፐር ኣርት ዝበሃል ኣብኡ ናብ ፖርትሬት ዝኸደ ነገራት እዩ ዝበዝሕ። እቲ ዝቐርብ ዘሎ ዕዮ ኣብቲ ሕብረተሰብ ወ ንሕና ሕጂ ዘለናዮ ደረጃ ንነብረሉ ዘለና ኣካይዳ ዘለናዮ እዋን ናይ ከምኡ ዕድል ናይ ምስትምቓር እውን ጉድል እብለና እዩ። ሓንቲ እዚ ኤግዚቢሽናት ዝግበራ ሓንቲ ወይ ገለ ጋላሪ እየን ዘለዋ እዚአን ከ ኣብ ማእከል ናይቲ ሕብረተሰብ ክጥምተን ከላ ክንደይ ተዓዛብ እየን፣ ክንደይ ጠማት እየን። ቀደም ኤግዚቢሽን ቅድሚ ገለ 20 ዓመት ክኸውን ኣነ ፅቡቅ ገይረ ዝክሮ ኣውትዶር ጌርካ ኣብ ጎደናታት ዝርግሓሉ ነይሩ። ከተማ ከተማ እንዳኸትካ ብግሩፕ ዝረኣየሉ ግዜ ነይሩ።

ኣብ ነሰከፍቲ ርሕቕ ዝበለ ቤት ትምህርትታት ከየትካ እውን ተዕዝቦ ተመስጦ ናይ ሰባት ይመፅእ እጂ ከምኡሎ ድዩ ትብል ሞ የለን ሓንቲ ኣብዘ ኤግዚቢሽን ተጫፋጭፉ ተጫፋሊቁ ዝረዐዮ ኢኻ ትርኢ ክሳብ ክንደይ እሞ ዋጋ ሂቦት ሰብከ ክጥምቶ ክንዱኡ ዝኣክል ናይ ስነጥበብ ምስትምቓር ክትቦ እንተ ኮይንካ ትባይታ ከዓ ክገፍሕ ክኽእል ኣለዎ እየ ዝብላኒ እጂ እቲ ዓቕሚ ትኽእለት ኣብዚ ሕጂ መፅኢ ዘሎ ጀነሬሽን ብጣዕሚ ኢካ ተድንቆ ምስ ግዜ ዝኸይድ እዩ

0: ቅብኣ ነቲ ሓዚልዎ ዘሎ ዛንታ ብዓይንትና ተመልኪትና ነቲ ቓላት ዘይብሉ ቋንቋ ንርዳኣሉ ዓውዲ እዩ። በዚ መዳይ እውን ዝኸፍሎ ዋጋ ቀሊል ኣይኮነን። እዚ ከዓ በቲ ዝኽፈሉ ዋጋ እቲ ዝበሶ ፃዕሪ ዝትመን ከም ዘይኮነዮም ገሊፆምልና። እዚ ክንብል ከለና ንሓንቲ ቅብኣ ብተዳልወሉ ዝሓልፎም መንገድታት ቀለልቲ ብዘይምዃኖም እዩ።
1: መጀመርያ ዕድመ ትገብረሉ ነቲ በዓል ዝግበር ከም ሕጋዊ ናይ ቨርኒሳጅ ወይ ከዓ ኦፐኒን ኤግዚቢሽን ዝበሃል ወይ ከዓ መኽፈቲ ዕላው ኢልካ ትዕድሞ ሰብ ቀረባኻ መጀመርታ ኣሎ። ድሕሪኡ ሰማዕሉ ሰሚዑ ዝመፅእ ኣሎ። ብፍሉይ ከዓ ኣብዚ ሃገርና ሕጂ ብልምዲ ዝኸይድ ዘሎ ነተን ዘለዋ ትካላት መንግስታዊ ትካላትን ናይ ወፃኢ ትካላትን ዕድመ ግበረሎም ንሶም ዓቕሚሎም ክገዝኡ ክእሉ እዮም ኢልካ ሓስብ እንተኮይንካ ትዕድሞም ኢኻ ወይ ከዓ የስተማቕሩ ወይ ንሳቶም እዮም ዘስተማቕሩ ኢልካ ኣስተማቕሪ ክገዝአለ ኢልካ ተዋድዶ ኢኻ። ዝበለፀ ግን ዝኾነ ኣርቲስት ብዚ ሃገርና ዘሎ ካብዞም ሕጂ ደሞዝ ክብሎ ዝፀንሐ ኣርቲስት ደሞዝ ኩሎም መንእሰያት ሰኣልቲዮም ብሓቂ ብቑዕ ስእልታት እዮም ዘቕርቡ። ስእልታት ግን ኣብ ምንታይ ተሓፂሩ? ኣብ መብዛሕትኡ ኣብ ገፀ ባህርያት ናይ ፖርትሬት ስለ ዝኾነ ኩሎም ዝዛመዱ እዮም። በዚ ናይ ኣኒም ጀሚሮም ኣብ ምዕብል እዋናት ስለ ዘለዉ ብምሉኦም እዞም ኣርቲስታታት ሓደ ኤግዚቢሽን ዝህሉ መኽፈት ኣሎ ተባሂሉ ብምሉኦም እዮም ዝመፁ። ምክንያቱ ከስተማቕሩ ኣለዎም ክርእዩ ኣለዎም መሰሎም ይ ከዓ መፅኦም ክርእዩ ክዕዘቡ እቲ ዋጋታት እተውፀ እውን ምስቲ ቅብኣት ቀብኦ ዘይኮነ ወይ ዘውፅኻሉ ሰልዲ ዘይኮነ ብፅርሖ ኣይስራሕን እዩ። ኣውፅኢኻ ሰልዲ ኢኻ ትሰርሖ። ክስራሕ ከሎ ግን ሸጦ ኢልካ ይኮንከ ንሰርሖ ሰብ ክፈትወለይ ክንብበለይ ክርእየለይ ክሕጎሰለይ ኢልካ ትኮ እንተ ተሸጠ እውን መክሰብ ቅርብ ረክበሉ እምበር ክንዲዚ መክሰብ ኣለዎ ኣይበሃልን እዩ። ዋጋን ስራሓትካን በበይኒ ትሰርሖ ስራሕ ብሉፅ ውሕድ ሰሊ ትሸጦ እውን ትደሊ። ምክንያቱ ገለ ከጋላብጠካ ንዝመፅእ ኤግዚቢሽን ከዳልወካ ቀለም መግዚኢ፣ ፍሬም መግዚኢ፣ ዓለባ መግዚኢ፣ ካንቫስስ ወይ ካልእ ዓይነታት ዝኾነ ቀባኣይን ቀራፅን ዘዋድዶ ኣቐዲሙ ብሓንገሉ ዘሎ እንታይ የቕርብ ክንደይ የቕርብ ክንደይ ማእዝናት ተኾነ ዝዛመድ ማእዝናት ካ ክኸውን ኣለዎ። እዚ ምስ ትገብር ሰብ መፂኡ ምስ ዘንብበልካ እሞ ከይገዘአ እውን ናይ ርእቶ መፅሓፍ ኣሎ ኣብኡ ዝፅሑፍልካ ፅሑፍ ዘደንቕ እዩ። ካብ ገንዘብ ንላዕሊ ንዑ መርፃኒ እቲ መበራት ዝቡኻን መግለፂ ድቡኻን እንደ ተፀበኻዮ ንስኻ ዘንበብካዮ እውን ዝገልፁልካ እዋናት ኣሎ። እዚ ቅብኣ ሰፊሕ ምዃኑ መወዳእታ ከም ዘይብሉ የረዳእካ። ሓንቲ ነገር ስእሊ ክስእላ ከለኻ ብፍላይ ናብ ሕብራዊ ኦይል ድዩ ወይ ከዓ ኣክሌሪክ ድዩ መዓስ ደው ከተብላ ክትፈልጥ ኣለካ። ሓደ ንፉዕ መምህር እንታይ ዝብል ካንቫስካ ዘርጋሕካ ትጥቀመሎም ሕብርታት ኣፅኒዕካ መዳያት ወይ ከዓ እቲ ቶን ዝህብ ሕንፃፃትካ መዓስ ደው ተብል ስእልካ እንተቐፂልካ እንዳኸደ እቲ ዝበለፀ ወጅሃላይ እንዳኾነ ከይድ ክእል እዩ ወይ ከዓ ክባላሸወካ ክእል እዩ። መዓስ ደው ተብል ግን ኣርቲስት ዓቕሙ ፈሊጡ ደው ከብለላ ዝኽእልን መሳጢን መልእኽቲ ሓላፍን ክኸውን ይኽእል።

ስነ ጥበብ ክቡር ሞያ ብምዃኑ ዝጠልቦ ዋጋ እውን ቀሊል ከም ዘይኮነ ዘረጋግፅልና ሓቂ እዩ። ስለዚ ካብ ዝኽፈሎ ዋጋ ዝሓልፎ መስርሓት ፈሊጥካ ክብሪ ናይቲ ሞያ ምሕላው ኣገዳሲ እዩ። ምስትምቓር ቅብኣ

0: መጽእ እንተኾይኑ ቀዳምነት ክስርዑ ዘለዎም ነገራት ኣለዉ። እዚ ማለት ባይታ ጣጢሕሉ ተተቐሪቡ ዋጋውን ኣዛረበ ክኸውን ኣይክእልን እዩ። ምኽንያቱ ምስቲ መቓርን ምግዛእ ቅብኣን ዝተፈለጠ መተ ዘለዎም እዮም።
1: እቲ ሰብ ውን ኣየስተመቐርን ደየስተመቐረ ክንብሎ ቫራይቲስ ዘለዎም ዕዮታት ምዝህልዉ ጥራይ ኢና ክንዛረብ ዘለና። ድሕሪኡ ዋጋ ከቢሩ ኣይከቢሩ ከመርእሲ ውን ኣይምተላዕለ ኣብ ገለ ዓመታት እዘን ዓበይቲ ተቀበላ ካብ ዘገዛት ጀሚርካ ክብሪ ዝበለ ዋጋ ገዝኡ ነይሮም ፅቡቅ ገይረ ዝኩረ ኣብ ከምኡ ዝበሉ ዓበይቲ ኣዳራሻት ዝኾነ ሰብ ዘይትንክፎ ዋጋ ይግዛእ ነይሩ እዩ። ሕብረተሰብ ክገዝኦ እንተኮይኑ ሕጂ ደረጃ ናይ እቲ ትሰርሖ ዘለካ ይውስኖ እዩ። እቲ ቅባእ ተቕርቦ ዘለካ ተን ዝበልኮን እየን ግዜ ዘሕለፍካዮ ሓንጎል ጥበብ ኩሉ ዘሚርካ ኢኻ ኣብኡ ዋጋ ትእቱ ብነብሱ ከዓ መሳርሒ ስእሊ ክብር ብል እዩ ሕንቁቕ እዩ ከምዚ ካልእ ዋጋ ኣይትረክቦን ኢኻ። እዚ ኣይፈልጦን እዩ እቲ ሕብረተሰብ ሕጂ ኣብ ዋጋ ክትመፅእ ከለካ ጥራይ እንታይ ነዛ ስእሊ እዚኣ ክንዚ ዋጋ ኣብለካ ነዚኣ ስ ከንዲዚ ኢሎማ ኣብልዎ እቲ ደ ዝተመቐር ግን ከምኡ ይኮነ ዋጋኣ ምዃነ ርድኦ እዩ። ሕጂ ነቲ ሕብረተሰብ ክትነቕፎ የብልካ ኣስተማቓሪ ድ ኣስተማቓሪ እዩ ሕብረተሰብ ምግዛእን ደይ ምግዛእን ግን ድሕሪ እዩ ዝመፅ እዩ ጅባ ዘድልየ ዓቕሚ ድልየካ ኩሉ ምስተማልአ ግን ከምቲ ቅድሚ ዝበልኮ ቅድሚ ገለ ዘ ዓመታት ሓያል ውድድር ናይ ኤግዚቢሽናት ግበር ነይሩ ሓያል ውድድራት ናይ ቅባእ ግበር ነይሩ ኣብ ነሰከፍ ዓመት ብክብሪ ዝበለ ዋጋታት ክሳብ ደረጃ ሃገር ዝምረፅ ስራሓት ይካየድ ነይሩ። እቶም ስራሓት እኦም የለውን ንደገ ከይዶም ካባ ውሽጢስ ንደገ ይኸዱ ዝያዳ እቶም ደገ ዝኸዱ ኮ ድሩታት እዮም ናይ ድሩታት ሰባት እዮም መብዛሕትኡ ስእሊ ኮመርሻል እዩ ካ ትርኢ ብዝዓዲ እምበር ናይ ብሓቂ ናይ ፔንት ስራሓት እውን ዝተደረቱ እዩ እዮም ኮመርሻል ክኸይድ ባህርያዊ እዩ። ኣነ ሕጂ እንታይ እያ ድብል ኣብቲ ሕብረተሰብ ከምዚ ምጥርጣር ዘሎ ኮይኑ ኣይስማዓንን ብፍላይ ዝመንሰይ ሎሚ ሓደ ስነ ጥበበኛ ወይ ኣብ ጥበብ ዝነጥፍ ሰብ ኣብቲ ናቱ ሞባይል ሒዝዎ ዘሎ ኣክሰስ መወዳእታ ዘይብሉ ቴክኒክ ክመሃረሉ ዝኽእል ኣለዎ ግን የንፀባርቆ ዶ ከዓ ትብል ኣብቲ ንሪኦ ዘለና ሕጂ እቲ ቁርብ ንቅድሚ ዋጋን ቅድሚቲ ዕዮ ምዝራብና ስቲ ባይታ ከዓ ከድልየና እዩ። ኩላቶም ኣብቲ ሞያቱ ዝነጥፉ ዘለዉ ሰባት ከመይ ዝበለ ዓውዲ እናኣዳለኻ ንውድድራት ኣብ ነሰከፍ ዓመት 3-4 እንተዝውደብ ተዓዛባይ ካብኡ ደረጃ ይስዕበር ነራ ነራ ቅልቅል ዝበለት ኤግዚቢሽን ንውሕዳት ሰባት እያ ትዕደም እቶም ዝዕደሙ ከምዚ ኣፈወርቂ ዝበሎ እቶም ክገዝኡ ክእሉ ትብሎም እዮም ዝገዝኡ እቲ ዝበዝሕ ተዓዚቡካ እዩ ዝኸይድ እሞ ብመነፅር እዝየ ዝርዮ ኣነ ነቲ ክብሪ ናይቲ ጥበብ

0: ካብ ሃገርና ወፂና ምስ ንምልከት ቅብኣ ምስ ወርቂ ብምቅያር ክብሩ ከም ዝገልፅውን ገለ ካብ ዝገለፁልና እዩ። በዚ መዳይ ከዓ ሓደ ቅብኣይ ንሕብረተሰብ ዝስሕበሉ መንገዲ ክፈጥር ዶ ኣለዎ እምበር ሕብረተሰብ ናብ ቅብኣይ ብዘይ ዝኾነ ምክንያት ዝመፀሉ መንገዲ ከምዘየለውን ገለ ካብ ቃላቶም እዩ።
1: ኣረ ብዛዕባ ቅብኣ ሴት ስለምንታይ እዩ ክቡር ኮይኑ መብዛሕትኡ ሰብ እውን ከምኡ ክብሪ ትሰምዖ ከምዝኽብዎ ፅንሐስ ነዚኣ ዘይጠቀም ስእሊ ከማን ይውስኽላ ነዚኣ ዘይጠቀም ሴት ክንደዚ ክኸብር ይብለካ ኣነስ እዚኣ ደስ ኢላት ንኹም ንሳ ምደልኹ እንታይ ኢለ ወርቅሴ ስለምንታይ እዩ ክቡር ኮይኑ ወርቅስ ንእሽተይ ነገር እዩ ግን ክቡር እዩ ስለምንታይ እዩ ክቡር ኮይኑ ክቡር ምዃኑ ከዓኒ ዘይፈልጥ ሰብሲ የለን ክቡር ስለዝኾነ ከዓኒ ማንም ሰብ ክገዝኦ ይክእልኒ ማንም ሰብ ከዓኒ ንወርቅስ ካብ ዝኾነ ቦታ ሓፊሱ ከምፅኦ ከዓ ኣይክእልኒ ኣነ ከዓ ንቅብኣ ልክዕ ምስ ወርቂ መወዳደርኮ ስለምንታይ ቅብኣ እቲ ዝተዋህቦ ሰብ ጥራይ ክሰርሖ ዝኽእል እቲ ንዑ ዝተዋህቦ ማንም ሰብ ተማሂሩ ቀብኣይ ክኾኑ ኣይክእልኒ ሕጂ ቅብኣስ ማዕረ ወርቂ ክብሎ ፀኒ ከምዝደመስ ክብሎ ፀኒስ ማዕረ ወርቂ ክስራዕ ይኽእል እዩ ተውህቦ ዘይብሉ ናይ ቅብኣስ ክቐባ ኣይክእልኒ ከሰማቕር ይኽእል እዩ ንቕባ ክቐብእ ግን ኣይክእልኒ ስለምንታይ ዋግኡ ክቡር ኮይኑኻ ወርቅስ ንኽትረኽቦ እንታይ እንታይ ፕሮሰስ ትሓልፍ ብመጠኑ ኩላትና በብዓቕምና ኣፍልጦ ኣለና ብዛዕባ ወርቂ ክቡር ምዃኑ ከዓ ንፈጢና ወርቂ ክንገዝእ ኢልና ተሓሲብና ከዓኒ ንዑ ዘድሊ ገንዘብ ከዓ ንቕርብ ማለት እዩ ቅብኣ ከዓ ከምኡ ንቅብኣ ሓንቲ ክንክትሰርሕ ንዑ ዘድልዮ መሳርሕታት ወፃኢታት ግዜኻ ብዓብዩኻ እቲ ተውህቦ ከዓ እቲ እግዚኣብሄር ዝሃበ

0: ዝቐርቡ ቅብኣታት ዝተፈለየ ዛንታ ዘለዎም ብምዃኑ ኣስተመቒርካ ኣብ መንደቕ ክስቀል ዝግባእ እዩ። ኣብ መንደቕ ንስቕሎ ግን ከም መመላኽዒ ጥራይ ንክኸውን ዘይኮነ ናቱ ክብሪ ዘለዎ ሞያን ንብረትን ምዃኑ ምርዳእ ኣገዳሲ እዩ።
1: ሰኣላይ ሓንቲ ስራሕ ክሰርሕ ከሎ ክልተ እዩ። ንዕዳጋ ድዩ ዘቕርቦ ዘሎ ናይ ፈጠራ ዕዩኡ ወይስ ንዕግበት? ሕጂ ኩሉ ግዜ ስነ ጥበበኛ ኣብ ሕብረተሰብ ኣቐድም ኣቢሉ እዩ ዝሓልፍ። ስለምንታይ እዩ ዘይርድኦ? እቲ ሕብረተሰብ ዘይኮነስ ንሱ ናይ ምፍጣር ዓቕሚ ኩሉ ግዜ ሓድሽ ነገር ንክሰርሕ ኢሉ ይፅዕር። ኣብቲ ፈጠራዊ ዕዩኡ ሕጂ እንታይ ይመፅእ? ኩሉ ግዜ እታ ዝበለፀ ስራሐ እዩ ዝበልኳ ድሕሪ ገለ ዓመት ላዕሊያ ውን ክሰርሕ ኸ ዳህርያ ውን እንዳፈጠርኩ እየ ዝኸይድ ክሳብ ዘለኹ ስነ ጥበብ ንሓደ ስነ ጥበኛ ግዜ ኣይኣኽሎን እዩ። ድሕሪ ናይ ብሓቂ ስነ ጥበበኛ ብዕንቆ ተኣትይዎ ኣብ መንደቕ ኣብይ ክስቀል እምበር ንኣብነት እዞም ናይ ባይዛንታይን ኣርት ንብሎም ብቕዲ ኣብ መናድቕ ናይ ቤተ ክርስትያን ዝስቀሉ ትግቡእ ቦትኦም ንሱ ስለ ዝኾኑ ኣብ ቤተ መንግስቲ ኣብ ቤተ መዘክራት ኣበይ ዝኾነ ናይ ከምኡ ዓለም ተሪኢኸዮ መዘርጊሒኡን መቐመጢኡን ዝኸበረ ቦታ ዝኸበረ መንደቕ ወይ ዝኸበረ ኣዳራሽ ሰባት መፂኦም የስተማቕርዎ ሰባት መፂኦም ብዛዕቡ ይመናብ ንምንታይ እዩ እታ ቅድሚ ክንዲ 200 ዓመት ዝተሰርሐት ዕዮ ሙሉእ ግዜ ዓለም ክሪኣ ንዓኣ ዝጎየ ንፓሪስ ትብል እንታይ ስለ ዝኾነ እዞም ናይ ግዜ ናይዚ ዘመን ዝነበሩ ሰኣልቲ ስራሓቶም ክሳብ ሕጂ ወዲ ሰብ ይበህጎ ኣብ መናድቕ ሙዚየማት እዮም ተንጠልጢሎም ዘለዉ። ሓደ ሰብ ከዓ ዓቕሚ እንዳሕር ኣለዎ ዝበለፀ ስራሕ ኣብ ገዝኡ ከንጠልጥል ዋጋ ከፊ ኢሉ ኣብ ገዝኡ ምክንያቱ ከምዚ ናይ ፋብሪካ ስራሕ ኣይኮነን ስራሕ ቅባእ ሓንቲ ምስ ስራሕ ከያ ዋና ሓደ ሰብ ከምቲ ሓደ ፈጣሪ እያ። ስለምንታይ ኩሉ ግዜ ዲፕሊኬት እንዳሕር ኮይና ተባዚሓ ብፋብሪካ ግን ኣብ ሙሉእ ገዛ ክትረኽበያ ከ ከምዚ ንሪኦ ብዕዳጋታት እታ ሓንቲ እንኮ ትብላ ስራሕ ከያ ግዜ ሓንጉል ኩሉ ዘጥፋእካላ ኣኽቢርካ ክትሸጣ ከለኻ ዋጋኣ ኮይኑ እውን ኣይኮነን እኮ ክትሸጣ ስለ ዝደለኻ ኣነ ክሸይጣ ኣይደልን እየ ቕባእ እዩ ከም ሰብ ግን ኣብቲ ክገብሮ ዝግባአኒ ግድነት ዝኾነኒ ግን ይሸጦ ኣብ ክቡር ቦታ ከቕምጥዋ ከለዉ ከዓ ባህታ ስምዓኒ ኣብ ሙዚየም ተተቐሚጥለይ ከዓ ተዓዛበየ ብዙሕ እዩ። ዝበዝሕ እዋን እቲ ኣጠማምታ ናይ ሕብረተሰብ እንታይ እዩ? ከምዚ ሕጂ መፂ ዘሎ ጥበብ ነቲ ዝሰራሕካዮ ዝዳርግ ናይ ማሽን ፋብሪኬት መፂ ኣሎ ሕጂ ብኡ ዋጋ ጥምትዎ ነ ስራሕ 200 ነዚ እናተሸጠ ስኻስ ክንዲ ዝብሉካ ብልዎ ነቲ ሰኣላይ ልክዕ ድዩ ዘረባ ኣይኮነ እታ ኦሪጂናል ክንደይ ተሸይጣ ኢኻ ትብል ክንደይ ተሸይጣ ሕጂ ቅብኣ ብነብሱ ክቡር ንብረት እዩ። ምክንያቱ ኣብኡ ዘጥፍኦ እቲ ቀብኣይ ካልኣይ ግዜ ክደግሞ ስለ ዘይክእል ኢለ ሞናሊዛ ብል ዓለም ሙሉእ ሞናሊዛ ካልኣይ ግዜ ተደግመት ብዙሓት ደጊሞማ እየ ነታ ኦሪጂናል ዳቪንቺ ሰኣላ እዩ ዝጎይ ሰብ እምበር ነተን ዝተደጋገማ ሙሉእ ዓለም ዘለዋ ክርአን ኢሉ ዝኸይዱን ሰብ የለን። ስለምንታይ ሓሳእ ፈጢርዋ ዳቪንቺ ዓለም ሙሉእ ንዓ ብል ቻይናውያን ከይዶም ኣብቲ ሙዚየም ስእልዋ ኩሉ ብዓለም ኩርናዕ መፂኡ ነታ ሞናሊዛ ብዝኾነ መለክዕ እዮም ፅዋ ምርምር ናይ ሞናሊዛ ሳይወደአ ንብሉካ ሳብ ሕጂ መወዳእታ ሳብ ሕጂ እቶም ዝመራምሩ ዘለዎ ገና ኣይወድኡ ንብሉካ እንታይ እቲ ምስጢር ተይልካ ውስጠ ዘ ገና ኣለዉ ማለት እዩ ትብል ሕጂ ቅብኣ ክሳብ ክንዲዝ እንድሕር ደቂ ሰባት ዘይኮኑ ዝተማራምርቱን ዝመራምሩሉ ኮይኖም ሕብረተሰብ ኣብኡ ንክበፅሕ ንስኻ ከዓ እቲ ዕዮኻን ዋጋኻን ከተጥፋኣሉ ንቡር እዩ።

0: ሕብረተሰብና ቅብኣ ፈፂሙ ኣይስተማቐርኒ ክበሃል ኣይክእልን እዩ። ምክንያቱ ብዝተፈለየ መንገድታት ዝቐርቡ ቅብኣታት ዝምልከት ውሕድ ኣይኮነን። ነቲ ዝፈልጥዎ ቦታ ይኹን ባህሊ ብቅብኣ ተዳልዩ ክርእዩ ዝደልዩን ዘድንቑን እውን ውሕዳት ኣይኮኑን። ስለዚ ሕብረተሰብን ቀባእይን ብሓደ ንክስጉሙ ክትግበር ዘለዎ ነገር ኣሎ። እዚ ከዓ እቲ ስነ ጥበበኛ ናብ ሕብረተሰብ ክኣቱ ከም ዝግባዮም ገሊፆምልና። ብዝተፈላለዩ መንገድታት ንሕብረተሰብ ከም ዘስተመቐር ምግባር ግደ ናይ ቀባእ እዩ። እዛ ኣብዚ እዋን ዘሎ ቅብኣታት ሃገርና ብደረጃ ዓለም ምስ ዘሎ መምዘን ክርአን ከሎ ኣብቲ እንደሊ ደረጃ ክበፅሕ እንተኮይኑ ኣብ ክንዲ ብተናፀል ተረዳዲእካን ተወሃይድካን ምስራሕ እውን ሓደ መንገዲ እዩ። መንእሰይ እውን ስራሓቱ ዘቕርበሉ መንገዲ ክህሉ ከም ዝግባእ እዞም ዕድማትና ገሊፆምልናዮም። ቀባኣይ ንኸዳሉን ናብ ሕብረተሰብ ንኸቅርብን ዝኸፍሎ ዋጋ ቀሊል ክሳብ ዘይኮነ ብመጠኑ ቅድሚ ዋጋ እቲ ቅብኣ ሓዚልዎ ዘሎ ዛንታ ዝተማቒሩ ዘድንቕ ሕብረተሰብ ምፍራይ ኣይፀግምን እዩ።
1: ስንታይ ኣብ ስነ ጥበብ ክጅምር ከለኻ ዋጋ ክትከፍል ምዃንካ ክትፈልጥ ዋጋ ከይከፈልካ ኣነ ከምዚ መድረኽ ኣለዎ። ከምዚ ሓደ ደራፋይ ብሓንቲ ደርፊ መዋእል ኣይነብርን ኣብ ነሰክፍ መድረኽ ክድይብ ክኽእል ኣለዎ። ዋጋትዎም ኢኻ ነቶም ነዊሕ ዓመታት ዝገበሩ ብዕድሚኡ ዋጋትዎ ኢኻ። ስእሊ ግን ዕድመ ሙሉእ ዝፈሊ ስራሕ ኣይኮነ ሓንሳ ምስ ተቐመጠ ንዘመናት ዝተማቕር ዕየ እዩ። ኣብዚ ሕጂ እንታይ እዩ ዝመፅእ ናብቲ ሕብረተሰብ እቲ ሞያዊ ዳ ክኸይድ ዘለዎ ምበር ሕብረተሰብ ናብቲ ሞያ ክመፅእ ግዜ ዝሓቱ ዋጋ ክፍል ዝበልኩ ካብዚ ሕጂ ዋጋ እንዳኸፈልካ ሕብረተሰብ ከስተማቕር ከም ዝኽእል ንሕብረተሰብ ናብቲ ዝደልዮ ምክንያቱ ስነጥበኛ ፈጣሪ ክሳብ ዝኾነ ኣብ ስሩሑ እየ ዝብል ዘለኹ ነታ ስርሑ ፈጣሪኣ እዩ። ፈጣሪኣ ዘብሎ እንታይ ኣብኡ ዘሕለፎ ሓንጎል ኣብኡ ዘፍለሖ መሳርሒ ኣብኡ ዝሃቦ ዋጋ ኣብኡ ዝኸፈሎ ዓቕሊ እዩ ክብሪ ናይታ ስራሕ። እዚኣቶም ደሚርካ እንተሪኢኻዮም ሕጂ ናብቲ ሕብረተሰብ ከተቕርቦም ከለኻ ዋጋ ክትወደልየሎም ትኸውን። ሕጂ ግን ከምኡ ዘሎ ኮይኑ ኣይስማዓን። ምክንያቱ ናይ ምስትምቓር ዋጋ ከፊልካ ሕብረተሰብ ትዘድልዮ ስምዒታቱ ምስ ረኸብካዮ ክገዝኦ እዩ በዕሉ ግዛኣለይ እውን ኣይትብሎን ኢ ኣነ ብእመነ ፅሪ ኢና እቲ ዘለናዮ ዋጋ ዝኽፈሎ ግዜ እቲ ሕብረተሰብ ንኸስተማቕር ባይታ ክንፈጥረሉ ንሕና ክንፅዕር ወይቶም ኣብኡ ዝነጥፍ ዘሎ ስነጥበኛ ዋጋ ክኸፍል ኣሎ ወየ ዝብል ናይ ምስትምቓር ዓቕሚ ክዓቢ ሽዑት ዛንታ ናይ መፅእ ኮይኑ ስምዑ።

ናትራኒኹም ኣብ ምክትታል ትርከቡ ክብራትን ክቡራን ተኸታተልትና ብምቕፃል ድማ ንስ መደብና ዳህሳስና ቀፂላ ተቓሪባ ዘላ ሎሚ ዳህሳስና ፌርዝቢናም ኣብዚ ዓመት እዚ ብሓገዝ ሰብ ስርሑ ብልሒ ዝተረኽቡ ርክበታት ብሓባር ናባና ክተብሎም መሪፅ ኣላ ሞ ክንከታተሎም ኢና። ሰብ ስርሑ ብልሒ ኣብዚ እዋን እዚ ኣብ መዓልታዊ ሂወትና ኣዝዩ ኣገዳሲ ዝኾነ ኣበርክቶኦ እናገበረ ዝኸይድ ዘሎ ማዕረ ማዕሪኡ ድማ ሓሳይ ጎኑ ኣይሰኣኖን እንተኾይነ ግን እቲ ክጠቕመና ዝኽእል መሪፅና ምስ ንጥቀመሉ ድማ ኣዝዩ ኣድማዕ ስራሕ ክንዓምም ንኽእል ኢና። እዞም ርክበታት ከመይ ዝኣመሰሉ እዮም? እንታይ ዓይነት ሰብ ስርሑ ብልሒ ኸ ሰሪሕዎም? ብሓባር ንከታተል። ናብ ፌሮዝ ቢንያም ከስክራኩም እዩ።

ሰብ ዝሰርሖ ብልሒ ኣብዚ እዋን እዚ ኣዝዩ ፀላውን ኣሳላጥ ናብራን ካብ ዝገብሩ ቀንዲ ነገራት እዩ ኮይኑ ዘሎ። በዚ መዳይ እውን ካብ መዓልቲ ናብ መዓልቲ ኣዝዩ ኣደናቕ ምዕባለ ብምልባስ እዩ ዝተኣታቶ ዘሎ። ካብ ብዙሓት ነዞም ስዒቦም ዝቐርቡ ብምቕራብ ገለ ካብቶም ኣደናቕቲ ናይ ሰብ ዝሰርሖ ብልሒ ምህዞታት ክነቕርበልኩም።

ተምሳል ናይ ዓለም ዘንፀባርቕ ሰብ ዝሰርሖ ብልሒ። እዚ ክንብልን ከለና ሰብ ዝሰርሖ ብልሒ ካብ ስእሊ ፅሑፍን ካልእን ምቕራብ ሓሊፉ ነቲ ዝበረ ሰሞ ዘድልየካ ክፋል ናይ ሓደ ከባቢ ወይ ከተማ ብምትካእ ዝነበረ ምስሊ ናይቲ ከባቢ ክቐርብ ይኽእል እዩ። እዚ ከዓ ሓቂ ዝመስል ግን ከዓ ሓቅነት ዘይብሉ ከባቢ ክሰርሓልና ይኽእል እዩ ማለት እዩ። እዚ እውን ንስራሕና ዘቃልል ምዃኑ እዮም ዝገልፁ። ከም ኣብነት ኣብ ናይ ምፍራይ ፊልም ዘድልየካ ቦታ ደጊምካ ካብ ምህናፅ ናይ ኤኣይ መሳርሒ ተጠቂምካ ንስራሕካ ክተፃፍፍ ከም ዝሕግዘካ እዮም ዝሕብሩ። ብተወሳኺ ኣብ ፍርያት ንዘይበፅሑ ናይ ሮቦት ዓይነታት እውን ብመንገዲ ሰብ ዝሰርሖ ብልሒ ጌርካ ቅድሚ ምፍራዮም ክትፍትኖ ዝኽእለካ ምዕባለ ምትእታው እውን ይግለፅ እዩ። ነዚ ዘፍርዩ ትካላት ብብዝሒ ይጥቀምሎም ህላዎም እዩ ዝሕበር። በዚ መንገዲ እዚ ሓደ ዘየለን ክንሱ ግን ከዓ ንሓሳብካ ዝገልፅ ቦታ ንምድላው ኣብ ዘየፀግመሉ እዋን ከም ዝበፃሕና እዩ ዘረጋግፅ።

AI ከም ሓደ መሳርሒ ምቁፅፃር ዝተረፈሉ ምክንያት ሓደ እምበኣር ደቂ ሰባት ክፈትሕዎም ዘይክእሉ ፀገማት ናይ ቴክኖሎጂ ብቐሊሉ ዝፈትሕ ብምዃን እዩ። እዚ እውን ሰብ ዝሰርሖ ብልሒ ናይ ሕሰብ ምቕማርን ናይ ኢንጂነሪንግ ስራሓትን ከይተረፈ ደቂ ሰባት ምፍታሕ ዝተሰኣኖም መፍትሒ ሒዙ ክቐርብ እዩ ዝረአ ዘሎ። እዚ ከዓ ብኣዝዩ ስሉጥ መንገዲ ዘዳሉ ብምዃኑ ናይ ብዙሓት ሽግር ክፈትሕ ዝተሰርሐ ምሕዞ ምዃኑ እዩ ዝግለጽ ዘሎም።

ካብዞም ክግለፁ ዝፀንሑ ብተወሳኺ ሰብ ዝሰርሖ ብልሒ ኣብ ምፍራይ መድሃኒት እውን ዓበ ኣበርክቶ ከም ዝህልዎ ገይሮም ዘዳለውዎ ኣለው። እዚ ከዓ ገለ መድሃኒት ኣዝዩ ክቡርን ማንም ሰብ ንክረኽቦ እውን ኣሸጋሪ ብምዃኑ ነዚ መፍትሒ ንከቅርብ ተባሂሉ ዝቐረበ እዩ። እዚ ማለት ኣብ ምፍራይ ነዊሕ ግዜ ዝወስድ ዝነበረ መድሃኒት ብ30 ወይ 40 ሚእታዊት ናይ ምፍራይ ግዜ ብምጉዳል ኣብ ዓመታት ዝዳሎ ዝነበረ ኣብ ውሕዳት ኣዋርሕ ከም ዝፈሪ ብምግባር ኣብ ዋጋ ምጉዳል ክህሉ ዝሕግዝ እዩ። ውሕድ ኣቕርቦት ዝነበረ ብምብዛሕ ንኩሉ ብተመጣጣኒ ዋጋ ክበፅሕ ዝሕግዝ እዩ። ዕዳጋ ናይ መድሃኒት 2.9 ቢልዮን ዶላር ኣብ 2025 ዝነበረ ንዝመፅእ 10 ዓመታት ግን ብ13.4 ቢልዮን ዶላር ክብ ከም ዝብል እዩ ዝሕበር። ስለዚ ሰብ ዝሰርሖ ብልሒ ኣብ ኣቕርቦት መድሃኒት ኣዝዩ ዓበ ኣስተዋፅኦ ከም ዝህልዎ እዩ ትፅቢታት ትካላት መድሃኒት ዓለምና ዝሕብር። ከምዚ ክግለፅ ዝፀንሐ ንሰብ ዝሰርሖ ብልሒ ብምርቓቕ ኣብ ነብሲ ወከፍ ዓውዲ ኣበርክቶ ክህልዎ ብዝብል ዕላማ ይስራሕ ዘሎ። ንሕጂ ድማ ኣብ ፊዚክስ መፍትሒታት ዘምፅእ ኢና ክንዕዘብ። እዚ ዓይነት ሰብ ዝሰርሖ ብልሒ ኣብ ኩነታት ኣየርን ካልእ ነገራትን ኣዝዩ ሰፊሕ መግለፂ ዘቕርብ እዩ። ካብቲ ኣቐዲሙ ዝነበረ ኣሰራርሓ ብ10,000 ሓይሊ ዝበለፀ ብምዃኑ ብብዙሓት ተጠላቢ ክኸውን ኣኸኢልዎ እዩ።

ክቡራት ተኸታተልትና፣ ከምዚ ክንዕዘቦ ዝፀናሕና ሰብ ዝሰርሖ ብልሒ በብእዋኑ ካብቲ መጀመርታ ዝመፅሉ ዝያዳ ምዕባለ ብምልባስ እዩ ዝመፅእ ዘሎ። ገለ ዝጠቅም ገለ ድማ ዝጎድእ ምዕባለ ዘለዎ ምዃኑ እውን ዝዝንጋዕ ኣይኮነን። እንትኾነ ግን እቲ ቀንዲ ኣገዳሲ ነገር ከመይ ጌርካ ናብ መዓልኻ ተውዕሎን ብተወሳኺ ድማ እቲ ዘይጠቕመካ ለሊኻ ብኣግኡ ምውጋድ ግን ተራ ናይ ተጠቀምቲ ምዃኑ ኣይንርስዕ።

ንስ መደብና ፍኖተ ህይወትያ ቀፂላ ተቐሪባ ዘላ ሎሚ ፍኖተ ህይወትና ጋዜጠኛና ሲራክ ወረደ ናብን ውዘቦ ዓረዛይ ክወስደና ኣብኡ ዝረኸበን 101 ዓመት ኣቑፂረን ዘለዎ ናይ ዕድመ በዓል ፀጋ ኣደይ ድማ ከላለየና እዘን ኣደ እዚአን ብዘይካ እቲ ዕድሜን ዕድመ ቁፅሪ እዩ ክበሃል ሓቂኡ ዘብል ንጥፈታት እየን ዘካይዳ በዕለን ነብሰን ክኽእላ ናብትናብትን ክብላ ምስተዓዘበኒ ድማ ኣቓልቦ ስሒበንኦ ካብአን ካብ ናይ ህይወት ተመኩረን ክንመሃሮ ወይ ድማ ክንወስቶ ንኽእል እንታይ ይህሉ ብሓባር ንከታተል ብሓፈሹ ካብ ናይ ዕድመ ሰብ ፀጋ ናይ ህይወት ተመክሮኦም ዝሓለፍዎ ዝገበሮ ቀደም ከም ዝነሩ ቀደም ከም ዝሓልፉ እናበሉ ብዙሕ ይዕልና እዮም ኣብ ገለ ንዛና ኣብ ገለ ድማ ንመሃረሉ ካብዘን ኣደ እንታይ ክንመሃር ንኽእል ብሓባር ንከታተል ናብ ሲራክ ወረደ ከስክራኩም እዩ።

0: ከምቲ ፀሓይ ቀትሪ ኣብ እዋን ምዕራባ ንእትፈጥሮ ጽባቐ ከስተማቕር ኩሉ ሰብ ዝብህግን ምስ ድባባ ንእተቕርቦ ምስሊ ዓይኑሉ ኢኹ ጥሚቱን ኣስተማቒሩን ዘይጸግቦን ንዝኾነ ዕድመ ዝጸገበ ሰብ እውን ኣብ እዋን ዕብቱ ኩሉ ሰብ ክብህጎን ምስኡ ግዜ ክሕልፍን ይደሊ ንሱ ዝሓለፎ ናይ ህይወትን ምንባርን ተመክሮን ምስ ምንዋሕ ዕድመ ዘጥረዮ ሜላን ክእለትን ክፈልጦን ክምኮረሉን ድሌት ይሓድሮ ተመክሮ መምህሪ ከም ዝበሃል ካብ ልሳኖም ንዝወፅእ ላዛ ጥበብን ቁም ነገርን ዝሓዘ ዕላሎም ክሰምዕ እዝኑ ዘይጸሉ መን ከይህሉ ምኽንያቱ ነብሲ ወከፍ ካብ ልሳኖም ጥሪላ ትመልቕ ዘረባ ኣብ መጻኢ ህይወትናን እናብራናን እውን ኣገዳስነታ ልዑልን ውፅኢታ እውን እዩ ንሕና ደቂ ሰባት ካብቲ ዕድለኛታት ዘይገብረና መግለፂታት ሓደ ንኹሉ ተመክሮ ህይወት በዓልና ኣስተማቒርና ክንፈልጦ ዘይንኽእል ምዃንና እዩ እንታይ ደኣ ንሕና ካብ ካልእ ካልኦት ድማ ኻባና ተመክሮ ይቐስሙ እቲ ፍልልይ ናይ ተመክሮ ድማ ንዝሓሸ ህይወት መንገዲ ይጸርግ ህይወት ከዓ ናይ ተመክሮ ምልውዋጥ ባይታ ኮይና ትቕጽል ብፍላይ እቲ ዝውረስ ተመክሮ ካብ ሰብ ጸጋ ዕድመ ምዝኸውን ዝያዳ ዕምቆት ይህልዎ ከመይሲ ዝሰሓተ ይምከር ዝውዕለ ይንገር ስለ ዝኾነ
1: ወረጃ ተባሃል

0: አይትሕቱ ኣይትሰርዕ ኣይትዳመጥ ምሰብ ኩሉ ከዳ ወረጃ እምንቲ ያ ድያ ባሃል እምንቲ ያ ድያ ወረጃ ባሃል ይባሃል ኣለዋዶ ወራቱ መልየ ዋሓለ ጥሪ እንጀራ ምግባ ፅቡቅ ትሕታ ፅቡቅ ፅሬይቲ ሃይልካ ድብላ እንጀራ
1: ኣደይ ህድኣት ሃብቲ ክኤል ኣብ 1925 ኣብ ማይ ድማ ማይጨው ተወሊደን ዓብየን ኣብቲ እዋን ትምህርቲ ብዙሕ ይፍለጥ ስለ ዘይነበረ ኣደይ ህድኣት ከም ኩሎም ኣብ ገጠር ዝዓብዩ ቆልዑ ምስ መዛንኦን ዝተፈላለየ ባህላዊ ፀወታታት ናይቲ ግዜ እናተፃወታየን ዝበዝሐ ዕድመ ንእስነተን ኣሕሊፈንኦ
0: ፀወት ከበሮ ወቀ ኣብ መርዓ ፀወት ጭርጭር ዓበደ ፍትፍቲ ቀራድም ስፍለጠ ነቕሮ ዮሃንስ ክኸውን ከሎ መንእሰይ ብኩላሃና ማይ ዮሃንስ ኩላ ኸድና ንሕፅብ ይፍለጠኒ ኣይኮልኩን ሃታወትዮም እንዳቦይ ኣብ ከብቲ ኣብ ገለ ኣይከድኩን ፅቡቅ ዓብየ ብፅቡቅ ወዲ እያቶም ደቂ ክሳብ ሕጂ ፅቡቅ ኣብ ደቂ ሓሊፈን መርኣኒ ብሩክ ወደይ ኣለኒ ሃፍ ደይብል ወደ ኣለኒ ንኣይ ድካነኸን ክንዲ ዓሰርተ ኣለኒ ወደይ ዋደ ታሪክ ወራየ
1: ዕለት ኣበባ ኣደይ ህድኣት ዘይከምሎም ዘበን ብመሰረት እቲ ሽዑ ዝነበረ ባህልን ልምድን ብስድራ ተወዲኡ ተቆፅረ ኣብ 1941 ድማ ገና ልግዕ ንእስነተን ከይፀገባ ኣብ መበል 16 ዓመት ዕድሚኤን ተመርዐን ናብ ሓዳር ኣምርሓ
0: 16 ተመርዐ ኣብ 16 ድማ ዝተመርዐኹ ወሊደ ክልተ ሳሰይቲ ቤታ ቅያስ ሃይለማርያ ኣብትለውቲ ዓደቡ ወዳዕለዛ ኣብ ተመርዐ ካብ ማይ ድማ መፅ ተመርዐ ድሓሞይ ኣለብቲ ላዕለይ ገዛ ኣብዚ ዝዓበ ኩሉ ብዛዕብየ ካብኡ ድማ ዝሓዳረይ መፅ
1: ኣደይ ህድኣት ኣብዚ ናይ ልዕሊ ዘመን ዕድሚኤን ዝተፈላለየ መግዛእትታትን ገዛእትን ክሪኣ ዝበቕዓ ኣደየን መግዛእትታት ጥልያን እንግሊዝ ሃይለ ስላሴ መንግስቲ ሃይለማርያም ተፃዊረን ኣብ መወዳእታ ድማ ኩሉ ሓሊፉስ እታ ብመስዋእቲ ደቀን ዝመፀት እናፅነት ከስተማቕራ በቂዐን
0: ጥልያን እንግሊዝ ጥልያን ካዲ እንግሊዝ ካኣቶ እቶም ኣሩክ ነበሩ ነበሩ ወታደር ነበሩ ህድባ ኮይኑ ሃዲምና ለቐና ካብኡ ባዕልኹም ተሓትዎ ወቂዕሞ ኣምሃር ወዲቆም ወቂዕሞ ቀቲሎሞ ወቂዕሞ ሃዲሙሰ ዓለብ ዘለኹ ንኩስ ሃይለ ስላሴ ወቂዕሞ ደርጊ ሞቃጢሎሞ ገዛና እንደብለኩም ኣለኹ እንታይ ስማዓኒ ደግና ሰዒሮም ውግእ ነይሩ ኣብ ምንታይ እንዳኣተዉ እንዳተኮሱ እንዳሃደምና ብኣንጎሎ ንሓትና ሓሊፉ እዋን ደግና እንዳሃዶ እንዳተገፈፉ ደቅና ስዒሮም ደቅና እቲ ቀደም ኤሌትርያ ኤሌትሪ ዓድና ነይሮም ኣብዚ ኩሎም ተፈለዩ ኣብ ጦብያን ኣብ ኤሌትርያን ነይሮም ነይረ ራቢጣ ራቢጣ ክበሃል ከሎ በዓል በይ ምህረይ ከሎ ካሊእ ቀፍሪ ከሎ በዓል ራስ ክዳን ማርያም ከለዉ በዓል ወድ ደጊያ መገሻ ከለዉ ብዓፍትራ ጎይቶኦም ከለዉ በዓለ ኩሎም ከለዉ ከምኡ ሓሊፉ ሽዑ ነረ ኣርኪቤ ርአ ኣርኪቤ ክብል እየ እምበር ካልእ ኣይኮነን ኩሉ ርአ ንዓይ ዳሃበ ዋላ ብእንጀራ ዋላ ብኮሎ ዕድመ ይብኒ ኩሉ ርአ እዞም ደቀ
1: ኣደይ ህድኣት ኣብዚ ሕጂ እዋን 101 ዓመት ኣቑፂረን ኣለዋ ኮይኑ ግና ዓቕምን ዘፍቅዶ ምስሱ ብምባል

0: ሞራል ዝውስኻ ኣደውን እየን። ነቲ ዕድመ ቁፅሪ እዩ ዝበሃላ ባህላ ከዓ ብልክዕ የንፀባርቆ።
1: ሕጂ እውን እዚኣኸ ስለኣሎም ንጎ ፅቡቕ ኣለኹ ልበይ ይኸይዳዊ ኮይኑ ነይ ዝገብሮ ቡነይ ሰቲ ብሕጂ ከለኹ ቡነይ ቀልየ እታ ኣኩዳጥፋ ንዓይነይ ካኣኩል እምበር ልበይ ሙሉእ ወላ ሓንቲ ፅቡቕ ኣለኹ ሕማቕ የለኹን ፅቡቕ።
0: ዕድመ ጸጋ እዩ። ካብዚ ተበጊሶም ከዓ ዓበይቲ ሰባት ክምርቑ ንከለዉ መዋኣልካ ይንዋሕ እናበሉ ይምርቑ። ምርቓ ወላዲ ነዊሕ ዕድመ ይህብ ከም ዝበሃል ኣደሄዳት እውን ምስጢር ነዊሕ ዓመት ዕድሚኤን ምርቓ ወለደን ምዃኑ እየን ዝኣምና። እንተኾነ ኣብ መጋግባን ምንቅስቓስ ኣካላትን እውን ዓብ ግደ ከም ዝፃወት ዓይንና ዝምስክሩ ሓቂ እዩ።
1: ካብ ምርቓ ወላዲ ብልጫ ፅቡቕ ሕማቕዳመ እንከሎ ፅቡቕ ጭውነት ፀባ ዓጅቦ ጠስሚ መዓር ጮማ ብዓብ በቲ ፅቡቕ ዝበላዕኽዎ በቲ ቀደም ብፅቡቕ ዝዓበኽዎ በቲ ፅቡቕ ተቐበለኒ ድማ ብገዛይ ዕድመ ሂብኒ ዳኽሊ ኣባላልዓ ፅቡቕ ኣሎ ሕማቕ ኣይበላዕኹን እቲ ሕማቕ ብለይ የውድቐካ የእርገካ የጥፋእካ እዩ ዩ ብፅቡቕ ዓብ ኣጎደለንን ዘምደቀይ ብፅቡቕ።
0: ኣደሄድኣት ካብዚ ናይ ልዕሊ ሚኢቲ ዓመት ተመክሮ እንተበጊሰን ሰባት ብፍላይ ድማቶም ናይ ለውጢ ሓይሊ ዝበሃሉ መንእሰያት ፃዕረኛታትን ንፉዓትን ክኾኑ እየን ዝምዕዳ።
1: ሰርሕ ሰርሕ በለ ከተረርዓመንከምሎ ሰርሕ ፍሕትር ሰርሕ ሰርሕ በለ መንእሰይ ንፍው በተክ በተክ ኣይተበሉ ንእለትር ክበርዋ ተመስገን ኢለ ኣነውት

0: ኣዶ ድሓን እዩ ኣዶ ድሓን እዩ ሰላም እዩ ዘሎ
1: ስምዕስ ኣቦኹም ፆም ዳ ሰሚዕክ ዶ
2: ኣሰማዕኩም
1: ቶሎ በሉ ቤትኩም ኣለውኩ ውሽጨይ ንዘይደልዩ ሕራይ እንተበልኩ እንታይ ይዓብስ መባልክ ናይ ፀልኦኒ
3: መቸም ንዋጣ ተዛርባ
4: ኣዛርብያ ዶ ጎይታይ
5: ወርቂ ብል ካብ ጀመርኩ ከይድካ ረኽባ ኣይ በዕል ኣባት መፅካ ትኸውን
4: ከጣልላየ እንተዘይ ኮይና ግን ኣብዛ ባይታ ምሕዳርካ ይለካሉ
6: በርሃንተ ከዓ ካልእ ኣይበልካ ከምኡ ንካ እምበር
7: ዘይንምለስ ተኮይና ዶ ብገርና ክንሓቅቕ ዶ
4: እንታይ ዘይንምለስ ተኮይና
8: ብዛዕባ ዘርኢ ሓውካሲ እንታይ ደ ዝኮንካዮ ነገር ኣሎ እንታይ ወዲ ዘይትገድፍኦ ከ እንታይ እዩ እንታይ እዩ ዘጓንፈካ ዘሎ እንታይ ኸ ኮንካ ግዴ ፎ ኮይለካ ያ እንታይ ዝሓስብ ኣለካ
4: እንታይ ያብር
8: እሞ ንዘርኢ ሓወይካ ዝዓዲ ዘልቅቕ
7: ዋይ ሃይ ንስኻ ዘርኢ ሓወይካ ዝዓዲ ዘልቅቕ
8: ዘርኡ ስ ይብለካ እንታይ ድመሲሉ እኳ ዘርኡ እንታይ ድመሲሉ እኳ ዘርኡ ኮ ፈትዩ ካ ይመስለካ ካብዚ ዓዲ ለቕ እዩ እወን ነገር ዓዲ ንህልካ ኩሉ መልእኽቶም ጠሊሉ ኣይጠሊሉ ዋላ ሓንቲ ውፅኢት ከምዘይብሉ ፈሊጡ ኣነ ምሳኹም ኣይለኣኽን እየ ኣይከውንን ኢልዎ እሶም ከ ኣብዮሞ
4: እሞ ንምሸት ኸ
8: ንምሸት ዳ ናብሳውን ተዓዚሩ ግዲ ከይዱ እንታይ ዳ ክገብር ሞ
4: ሕይ ሞ ዓድና ፀሓይ ኣብሪቑ ይበልፃን ማለት ድ
8: እሞ ኣብሳውን በፂሑ ናብዚ ዓዲ ክመፅእ ኣብሳውን በፂሑ ናብዚ ዓዲ ክመፅእ ዓዲ ከምዘይ ሕድርዎ ደልካ ትሓስብ ፈሊጥዎ ኣሎ ንሱ ተፅግበኒ ቅጫ ሳብ መቑላዕ ኮላ ይፈልጣ ኢልዋ
4: እሞ ሓሳብ ልበይ ሰሚርለይ መርዓ እንተገበርኩስ እዩ ሓወይ ማዓረይካ ባይ ተፈሊኹ ውዕል
8: ኣይታ እዮ እንቁኛ ናይዚ ዓዲ ዘይፈለጥካዮ ስማዓስኪ እንታ ዳየር ዓዲ ዳ እሞ ናትካ መርዓ ዶ ዓልጅዋ ዋላ ናይ ዘርኢ ሓውካ ካባካ ምፍላይ እዩ እንታይ ግድሻ ዓዲ
4: እንታይ ግድሻ
8: ማይ ንዓቐብ እወን ስማዓስኪ እንታ ናይ ወደይ ንዓስ እቲ ኣጋውለካሲ እትሰርሕ ዘለካ እዩ ዝመስለካ ዘሎ ንበር እንታይ ኮይኑ ተሸኒቕካ ኣለካ ናብ ገለ ነገር ከይድካ ኣለካ በ ፋሕ ኢሉ ኳ ኣስጊልካ ኮካብ ዝግስም ኣቢለካ ስማዕ ሞ ዝወልደ እንዳ ኣብርሃም ነዛ ዓይኖም ክኸቡካ ትብፃሕካ ኢሎም ካ
4: ብኣይስ ወዲ እየ
8: ዳብዓኻ ድኣ ትውድኦ ወይ ብኦም እየ ዝብለካ ዘሎ ብኦም ሲ

0: ግቡእ ገሮም ሰባት ሰዲድ ካሎም ሕራይቲ ብፃሕፋ ኢሎም ካልዮም ከማኽብሮ ዝደለኹ ነገር ስለ ዘለኒ ኮይ
1: እንታይ ያበርህ ብኦም ዳ ርኣይ ኣነ ዝመስል ጎበዝ ረኺቦም እንታይ ከፊእዎ
0: አንታ ነገር ዓይኖም ሲ ኣይውዳእን እዩ እወ ነገር ያለ ፀገበሲ ጓልዋጣ ሕፅ ይኻ ኣይኮነካ ኢለ ክፈልጥ ስለ ዝደለኹ ነገር እያ
1: ኣይቲ ወሬ ኣንዲ ነና ሸዕ ከም ዝፈትዋ ገይሩ
0: ትናታ ወሬ ብኣ ፈቲኻያ ኣነ ከዓ በልክ ነግረካ ምዝ ናይ ሓውኻ ምሳውን ምሕቃፉሲ ኣነ ኣይመስለኒን ሕራይ ዓዲ ይኹን ዳብርሃ ይኹን ዋላ ንባዕላ ዓይኖም ትኹንሲ ሕራይ ዝብሉካስ ኣይመስለኒን ኣነ
1: ሰሪኸምኡ ምክንም ዕጭ እንታይ ሎምኒ ምድሪ በረኻዊ ምስ በለ ነርክቦ ሽዑ ነርክቦ
2: ወዲሲ ሓያልኻ ትመስል ሓያል ሓያል ሓያል ሓያልኻ ትመስል ግደፎ እንዶዚ ነገር እዚ ግደፎ ኮይለካ ያ
1: ድሓን ድሓን ክደፎ እንዶ ያበረ ሽዑ ክነርክበሉ እንዲና ደፎጥ ወዳን ጓላንሲ ክፍልጠ
0: ንታይ ማዓቲ ኣንታ እዚ ኣነ ኮ ገሪምኒ ዘሎሲ የሕስበኒ ኣነሲ እስኻ ድኻ ናይ ተሓውኻ ወሲድካ እቲ ሓውኻ ድዩ ናትካ ወሲዱ በቃ ቆራፃ ትኮኹ ዋላ ኣቦኹምከመኹም ኮይኑ ብትኽ
1: ንሓና ያበረ ንሓን ገርፎም ጥራይ ንክዳዕ ስራሕና ንአ ናይናቶም ስድሓን
0: ኣንታ
1: ድሓንዲና ዘለና
0: ድሓን ድሓን ኣይተብዘ
1: እደፎ ዶ ያበረ ደፎ ጥራይ ናይናቶምሲ ባዕሊ ኣለኹዎ ወዳን ጓላን ከይፍለጥ ኳ ከዓ ይድቅስ
0: ሕራይ ብላዓሊ ክበካ እዩ
1: እንታይ ወደቕ ሺ ንያብርሃ ጓል ተሃዘኒ ኢለ ካድልምሎ ነዊሕ ኮይኑ
3: እሞኸ
1: ዋ ትብፃሕካ ክፍለኒ ግዜ በሊዑ ግዜ ተመጢጡ
3: እማኣነ እንታይ ክሕግዘ
1: ንስታት ሕግዘኒ ከዓ ካብ ብኣፈይሲ ብኣፍካ ንያብርሃ ክትዛረበሎ ይደሎ
3: ኦይ ስማዕዳ እየ ጥበ ዓይኖ መቾ መድቂካ ትፈልጡ ኢኻ
1: ይህሞ
3: ናይ ኣቦኣ ተደሚርዎ ሓዉኻ ምሳውን ሽፋት ኣይ ሰሙ ናይ ሳለስቲ ዝተለብሱ ክድውን ትታ
1: ናተይ ናይ ሓወይን ሞ እንታይ ዘራኽባሎ
3: ኦይ ሓዊ ምዃንካ ንክተርክከል
1: እንታይ ወደቕሽ ዳር ማለት ዘርኡ ማለት
3: የ ግዲ ድፍንቲ ብዕራይ ኮንካ እንታሓት ዘለኻ መውስቦ እዩ መውስቦ ድማ ኣጥቂካ ናርጢብካን ዝሕተ ደ
1: እንታይ ወደቕሺ ኣነሲ ይቕልጥፍ ኢልካ ክትሓተለዮም ደለኹ ይቕሬታ ድኣ ከም ድፍረታይ ትቕፀሮ ደላ ይግዲ ኮይኑ
3: ኣነ ዳ ሓተልካ ብርኹ መዓልቲ ግበረና ዳ
1: ብርኹ መዓልቲ ግበረና በላኣነ ካልእዋን እናለን እሞ ብፅሕ ብፅሕ ክዋዕ
3: ንዓንዳ ኣብ ወንዳ ካርኪብካ ዘለካ ቡንዳ ተቕልወና እዩ
1: ድሓን ዳኣ ኺድካ ኣኽብል
3: ንዓንደ
1: ዝተብፅኣለይተካውን ከይደ ዳ ወቕሽሩኣቲ
3: እዛ ዓይኖ እምበር ኩሉ ንዓይን ዓይል ዋጉዑ ዝዓዲ ወይንዳ ብርሃ ዝርከብዎ
4: እንሳንዳይ ዓይኖም እንሳንዳይ ወይናሲ እንታይ ከም ዝገበርኩን ከምዛ ጓላ ፀየነታላም ፀሊዒና ንረሒቐናኒ
5: ተኸኣየ ካብ ንበዓል ሳንድኽን ዓይኖም ሳንድኽን ወይና ዘረሓቐኩም ጉዳይ ንኽን ክፈልጣ ደሊኻ ሳንዳይ ዓይኖም በዚኣ እያ ቤተ ሳንዳይ ወይና ድማ በዚኣ ማየድ ሂአ
4: ታይ መታ
5: ዋ እንታይ ኩንኩን ከንጓላ ፀነት ኣላምርሒ ክራነት ብለአ ንግዲ
6: ዘይጥዕቲ ይኽባ
5: ዘይጥዕቲ

0: ኣይረአየከ እሄ ኣነ ሳንዲ ዓነ ወይ ሳንዲ ወይና ኮይኑ ረአየክና ኣለኹ ዋላኹም ፅዕነት ርሕክናኒ ገደደጎደዶክ ትብላኒ
1: ዋ ኣክለክን በላ
2: ይሕሸኒ ተመልኩስ መሊስ ገደደኒ በላ ኣክለክን ኣክለክን ፅቀይ
0: ንስኽን ብኣኸልክን ወልክ ኣብ መንገዲ ፀኒሕኹም እኳ ክንከቲርክና
2: ፅቀየ ኣክለክን በላ ኣፍክን ሒዛለ
0: ደይ ንስኹም ካብ መንገዲ ዝዓገትክና ኪዳ ፅልልቲ ብቀደም ኣነስ ምሳኽ እንታይ ዘዛርብ ነርኒ
2: ዋ ምዃን ሓቂ ክናይ መንዳ ክትወስዳ ናይዞም ፅሉላት ዓዲ ናይዞም ርጉማት ዓዲ ትወስዳ እምበር ናይ መንዳ ግና ተኸመል ምዃን ኣይፈለጥኩምን ከፀልለኩም እየ ከፀልለኩም ንዓኽን እሞ
1: ኣይገሰክን
2: ኣናጡ ዝኾነ ዓዲ

0: ሰንዳ ኣብርሃ ኣለኹም ዶ? ኣብርሃ ኣነ ወዶ ሽ ኣልቀልስከ እናመስገን ከመልካ ሓዲርካ
1: ራ ናይ ዝውራ ዲኣ ዝነምስኻ ፅሚ ኢልቀኒ
0: እንታ ውራይና ዘይሓጎስ ኣለዉ ኮይኑ እምበር ዘይድኻብ እዩ
1: ኣምሳ ደስኸስካ ወደይ ውራይ ጥዒምከ እንታ ኣነ ረኪበዮ ዘሎ ክሲ
0: ንተኸንካ
1: ቆልዓ ዊፃ ሎሙ ሎሙ በባት ነፍሳ ገይረ ክድምና ቁሩብ ተሪፎም ዘሎ
0: ወይ ድኣ ንዘረባ ዘረባ ምፅ ኮይኑ እምበር እዚኣንስ ብዛዕባ ጓልካ ክዛረበካ መፅ
1: ብዛዕባ ዓይኑ ጓል ብጣዕሚ ይበሎ ተደስካ ሓራ
0: እቲ ዳይሩ ወደ ርኣያ ሓቲትካ መልሲ ፅበሎ
1: እንታ ኣነሲ ጓልዮም ማእኸል ዓዳ ኣትያት ኣለዩ ሰብ ረኪበለ ክንተሓጎስኩ ተሰኪፈ
0: እንታይ ኮንካ ትሻቀል
1: ንሻቀል ዳ ዘርኢ ሓዊ ምሽፋት እዩ ነገራት ብውሓጣቢኒ ብኩሉ ነገር ረአየ ሞ ውሽጣይቲ ወላ ባህ ኢለኒ
0: እዚ ኣነ ዝዓበ ሻቀለ ንስ እዩ ነዚን ክንዲ ዝምሰተን ባሃለይ እ ተዛሪብ እየ
1: ተበለካ ዳ
0: ሕተተለይ መልሲ ክፅበ ፍጭሚ ኢለ እየ ዘለኹ ኢሉ
1: በልድሓ ቆልዓ ሓንጊዳ ንዳርላ ምሰዲኣ ክንመክር ፅቡቅን ክፉን ክትላዘ ሕራእ ክገብር
0: ሽግር ከም ሓይሽ
1: ሕራበል
0: በልከይ ድብርኩም
1: ዓልትበሮ
0: ከደ በልድሓ ንዓል

0: ወለም ከዓ ረኸብኩኻ
1: ኣነስ ናባኻ እንዲ ሓሲበ
0: ኩሉ ሓደ
1: በለ ወያ ብኣምሆ ዝተባሃልና እዮ
0: ናብኡ እንዲ ክመፀካ ዝሓለፈ ቋብ ቆርብ ዝሓል ኢልኒ እምበር
1: ኣንታ ብርሃ እዚ ኣነ ዝተሸቕድረካ መሳሃሳብ ነግረን ተፀቢየ እምበር ሓውዞ ይጥዕሞ ጋብሩ ዓዲ ተገሊጡ ልባእ ዘጥፋኣላ ዘሎ ከ ኣክሎሲ ካብ ማእኸል ዓዲ ድማ ክወስድ
0: ኣብ መብሶ በፂሓሲ ደዛርበ ኣለወ
1: የዛርብ እምበር መብሶ ቀሊልካ ጌርካ እዩ
0: ወልድሓ ንስኻ በቲ ኮይኑ በቲ ኣልዝባ ኣቢልካ ነገረለ ይክ ይጣዕመኒ
1: መዓልቲ ንሕኻ ትበለካ
0: ነብርሃሉ ላክ ከምቲ መጀመርያ ዝተባባሃል ናይ ተውሓጥና እንዲና
1: እወ
0: ሞ ፃዕበ የ ስክፍተ ክዛረበሉ ይደለኹም
1: በዚ ዝሓንስ ክፋ ይበልካ ንኩሉና ዘገረመ እዩ ኣነ ብወገነይ ዳየር ንጓልካ ብመብሶ ይቅበሎን እየ ለባም እንተ ዝኸውን ነይሩ ንሓዊ ምዒድና እውን እመለሶ ካብ ጉያ ጉያ ንመብስዎ
0: ተዛርባኒ ተሓዚኦም ሓደ ኸ መን ንፈልጥ
1: በልድሓ ብኣጉኡ ከሎ ክነግረኸይ ብርኹም መዓልቲ ግበረላ
0: ኣርሕራ ኣልዝባ ኣቢልካ ንገረለኢኻ
1: ድሓ በዚ ስኽፋይ በካ ናባ ግደ ብርኹም መዓልቲ ግበሮ

0: 되나?
1: 예?
0: 여자 아직 연락해. 어머, 두라이. 아버 파시가 앞소문하여 오늘나 말할 때 움컴시다.
2: 이게 아자노고로 동수들 하라인 발음.
0: 왜? 아베 다까봐. 아베 다까봐. 안다. 섭 아염 섭이 좀 떠가비는 고비나 문나 나서잖아. 그러면 땀어서로 오도도 야리도 몰라 무슨
2: 카노. 헤. 안타로 파스들 아마타. 어와.
1: 그럼 그럼 그럼 그럼 그럼.
3: 자. 자매님 하디라트쿰.
2: 하드라트쿰 ናይድሓኒ
3: ግረ
0: ናይድሓንጎሪ
2: እሞ ኣብ ቁም ነገርና ክንኣቱ ወዲ ዘጎንቋ ሓጎሰካ
3: ተረኺቡ
2: ወይ ሓሳብካ ሰሚሩ
3: ተመስገን ፈጣሪ እምበዓር ፀገም ይርኢ ኣለይ እንታ ዝፈጣሪ ሲ ክንሮ ከዓሉ እዩ ተመስገን
2: እሞ ሕይ እቲ ምኻድ ከመይ ከመይ ኢና ክንገብሩ
3: እንታሱ ከዓ ኣሎባ ኣነሲ እንታይ ምበልኩ እዚ በኣ ምሆ ንኸፈላ ዘጋጠሞ ብምንታ ዝዓዲ እንተኸይዳሲ ካልኣይ ግዜ ከምኡ ከየጋጥመና እዩ ስጋእት እዚ ሕሰብ ክነብረላ
2: ብዛዕባ ዓዲሲ ኣነ በዕለይ ኣለኹዎ ኣነ ምስቲ ዕብተይ ንዓይ ኣይትፀብፅብኒ ኣለኹ ብዛዓዲ ይ ብዚ ዓብ ከመይ ከመይ ክትዓብ ወላ በቕሊ ሰሬካ ትኸይ
3: ወ
0: እዋ እሞ ዓዲ ምስ መንትኹ እቶም ስድራታቦቱ ሕድሪኻ ከይትተርፍ ሸዓምዕልቲ ከይትተርፍ ስለ ዝበሉ ንበር ኣነ እኳ ምተረፉ
3: ሓቆ ሓቆ
2: ዘይመልኮ እዩ በርሓ መንገዲ ንስኻኻ
3: እሞ መወዳእትኡ ሲ ከመይ ከመይ ይኹን እሞ
2: ኣንቶም ኣሕዋ እሞ ገር ዘይንባልሓታንተ
3: እሞንታይ እዩ ንባላሓተኩ
2: መቸም ኣብዛ ዓዲ እቶም ሓሶውቲ ትኸኣ ንበረን ክሳብ ዝኾኑ ኣብ ረብሓና ዘይንቕይሮ ንታይ ዘለወይ
0: ብኸመይ
2: ብኸመይ ዝብል ለባ ክሳብታ ድሮታ መዓልቲ ታመርዓ እዛ ውራይ ንዓቅባ ወዲ ዘጎን ወዲ ቐሽን ንበረ ከይድኩም ድሮታ መርዓ ብለይቲ መርዓ ክወርድኩም ዘለዎ ንገርዎ ነቲ ከዓ ድማ ኣብ ላዕልን ታሕትን ናይ ትውራይ ናይ ወዲ ዘጎ ሙሉእ ሓላፍነት ትሰክር
0: እንታይ ዘረብ እንታ በርሀሲ ምሳና ምስ ወራዶ መርዓ ክወር
3: ከመይ ንኸውን
0: እተ ከዓ ድማ ኣብ ቤት ወዲ ዘጎ
2: ኣንታ ፈቲና ዲና ከይ ፈተና ኮይና ክንገብሮ ዘለና
3: ከመይ ንኸውን
2: ኣይ ወገን እዛ እያ ምሕፁን ዝብላ ዘሎ መንገዲ ቅንዕቲ ኮይና ስምዓኒ ዘ በሉ ክሰልጠና እንተኮይኑ ስጋዕ መዓልቲ ፈሊና ንገጥም እሱ ይክሕሸና እወ
0: እሞድሓ ኣብዚ ያሓይሽ ዝበልኩሞ ምሳኹም ሰሚሩ ኣለኹ
2: ግርብ በሉ ንሰማማዕ ጥራይ ኩሉ ክሰምረልና እዩ እወ
4: መውድ ዘጎ እቲ ውራይ ክጣዕም ንበዓል ቅድስትን ኣመተን ምልእተን ካልኦትና ተሓሓሰ እወ ንሰን እውን ይነገረ
2: ግን በብባዕልና ኢና ክንነግረ እቲ ካልእ ቀስ ኢሉ ክምዓራ ንኽእል እዩ ናይተ ከዓ ተሓቋቕፋ ድማ ብፅቡቅ ገይረን ክሓቕፋ ከም ዘለዎን ንንገር ወ
4: መበሉ ኣነ ገድፈኩም
3: እሞ ሓንሳ ይትለይዶ ክዛርብ
0: ተዛረብ ስ
3: ወ እዚ ኩሉ ክትብልዎ ፅናሕኹም ንዓይ ብምዃን ዓድና ኣኸቢርኩም ኒኹምሞ ክብረ ተሃበለዩ እቲ ውራይ ከዓ ምእንቲ ርእሱ እቲ ዓድና ውሑድ እንዲ ንኩሉ ምሳሕ ኢላ ዓዲም ኣለኹ እዚ ከዓ ተረፍቲ ሓጓሰ እዩ
4: ኣካእሊ ሃብካ ውዱ ዘጎ
3: ሜንሜንካእሊ
4: ዘጎ እሞ ዝጎደለ ዘሎ ከዓ ንገረና እሞ ዓቕሙና ዘብቅዕሉ ክንሓገዝ
3: ወሓቁሎብራሓራ ግር ብዛዕባ ሽልማ ጨርቂ ወርቂ ዝኣክል ዝመስል ኣብ ቤተይ ኣሎ ግርምንስከ ሰላም መዓልቲ ክንውዕልሲ መርቑ ንስከ
2: መርቁ ንስክበሩ ኣነ ክሓድጎኩም
4: ሓራይስ ክበሩ ኣነ ክሓድጎኩም ኣነ ክሓድጎኩም ኣነ ክሓድጎኩም ኣነ ክሓድጎኩም ኣነ ክሓድጎኩም ኣነ ክሓድጎኩም ኣነ ክሓድጎኩም ኣነ ክሓድጎኩም ኣነ ክሓድጎኩም ኣነ ክሓድጎኩም ኣነ ክሓድጎኩም ኣነ ክሓድጎኩም ኣነ ክሓድጎኩም ኣነ ክሓድጎኩም ኣነ ክሓድጎኩም ኣነ ክሓድጎኩም ኣነ ክሓድጎኩም ኣነ ክሓድጎኩም ኣነ ክሓድጎኩም ኣነ ክሓድጎኩም ኣነ ክሓድጎኩም ኣነ ክሓድጎኩም ኣ

0: ናትራ ናብ ምክታል ዝውዓልኩም ክብራትን ክቡራን ተኸታተልትና ትሕዝቶ ናብ ዝግንዛ ፅሚና ኣብ ቀፃሊ ብካልእ ትሕዝቶ ኣብ ልክዕ ሰዓት ይኸውን መረኻብና ክሳብ ሽዑ ግን ኣብ መደባትና ከም ትወትሩ ንብሎ ናትኩም ሓሳባት ርእቶ ከምኡውን ነቐፌታ ኣገዳሲ እሞ 12247 ናይ ስራሕ ቴሌፎንና እዩ ክድውሉልና ክንቅበለኩም ክንእንግደኩም ንድልዋት ኣለና ካብ ቀፅሪ ሚኒስትሪ ዜና ምስ ሰኣላይ ተፈር ተኽለ ብምኻይና ናይ ዝመፅ ሰብ እውን ሰባት ይበለና
1: Gabamanai.

አግራብን ጫካታትን ከም ሳምቦ መሬቶም ዝግለጹ ምክንያቱ ነቲ ብዝተፈላለየ አገባብ ኣብ ኣየር ዝትፋ ካርቦን ዳይኦክሳይድ መጺኡ መተካእታኡ ጽሩይ ኣየር ኦክሲጅን ዝህበና ኣግራብ እዩ። ስለዚ ኣግራብ እንተዘይሃልዩ ማይን ምግብን ጥራሕ ዘይኮነ እነስተንፍሶ ጽሩይ ኣየር ምርካብ እውን ኣሸጋሪ እዩ ዝኸውን። ምዕናው ጫካታትን ኣግራብን ንሱ ዘኸትሎ ምዝባዕ ክሊማ ኩነታት ደርቅን ምስፍሕፋሕ ምድረ በዳነትን ብደረጃ ዓለም ኣዝዩ ኣሸቓሊ ጉዳይ ኮይኑሎ ብሰንኪ ዓለማዊ ዋዒ ካብ ትፅቢት ወፃኢ ብዝኾነ ናህሪ ኣብ ዋልታታት ዓለም ዝርከብ ኩምራታት በረድ ምምካኹ በብእዋኑ ዝኽሰት ዘሎ ዘይተዛነቐ ኩነታት ማዕበላት ውቅያኖሳትን ዕልቕልቕ ዝናብን ደርቅን ባርዕ ጫካታትን ኣብ ቀጸልነት ህይወትን ህይወታውያንን ቅሳነትን መነባብሮን ዓለምና ኣዝዩ ዘተሓሳስብን ኣብ ምልክት ሕቶ ዘእተወን ብድሆ ኮይኑሎ ኣስታት 75 ሚታዊት ገጽ ናይዛ እንነብረላ ፕላኔት ብኢድ ሰብ ከም ዝተቐይረን ብሰንኩ እንስሳ ዘገዳምን ተፈጥሮን ናብ ንእሽቶ ኩርናዕ ክጽግዑ ተገዲዶም ከም ዘለውን ጸብጻባት ይገልጹ። ብመሰረት ኣብ 2019 ዝወፀ ዓለምለኻዊ ጸብጻብ ስነ ህይወታዊ ብዙሕነትን ስርዓተ ማሕድሮታትን ኣስታት 1,000,000 ዓሌታት እንስሳታትን ኣትክልትን ሓደጋ ምጽናት ኣጋጢሞም ኣሎ። ሰብን ክሊማዊ ለውጥን ዘሰዓቡ ምብራስ ኣግራብን ምድረ በዳነትን ዘላቒ ልምዓትን ኣብ ምርግጋጽ ዓብዪ ብድሆ ኮይኑ ንህይወትን መነባብሮን ሚልዮናት ሰባት ጸልዩ ከም ዘለዮም ጸብጻባት ውድብ ሕብራት ሃገራት ዘነጽሩ። ምስ ህልው ኩነታት ዓለማዊ ዋዕን ምዝባዕ ክሊማን ወፍሪ ምግራብን ምዕቃብ ኣከባብን ብደረጃ ዓለም እውጅን እዋናውን ጉዳይ ኮይኑሎ እዝተርእዮ እዚ ቀንዲ ዛዕባ መራኸቢ ብዙሃን ብምዃን ነዚ ብዝምልከት ቀጻልን በብእዋኑን ዝተፈላለየ ኣህጉራዊ ዋዕላታት እናተኸየደ ዝተፈላለየ እማመታት ውሳነታትን ለበዋታትን ይመሓላለፍ ኣሎ። ኤርትራ ኣብ ሓውሲ ምድረ በዳ ዝኾነ ዞባ ኣህጉር ኣፍሪቃ ትርከብ ከም ምዃና መጠን ሰፊሕ ቀላጥ መሬት ዘለዋ እያ። ክሊማዊ ለውጥን ብቐጻሊ ኣብቲ ዞባ ዝኽሰድ ደርቅን ኣብ ምስፋሕ ምድረ በዳነት ግዲኡ ገይሩ እዩ። ብዘካዚ እቲ ንኣስታት ልዕሊ ፍርቂ ክፍለ ዘመን ካብቲ ሃገር ዘይተፈለየ ኩናት እውን ኣሉታዊ ተራኡ ኣብ ምብራስ ኣግራብ ቀሊል ኣይኮነን። ውፅኢት ናይዚ ኣሉታዊ ጽልዋ ከዓ ኣብ ውሽጢ እዚ ዝሓለፈ 50 ዓመታት ዝነበረን ዘሎን ኩነታት ጫካታትን ኣግራብን ሃገርና እንተነጻጺርና እቲ ፍልልይ ኣዝዩ ጉልሕ እዩ። ስለዚ መደብ ምዕቃብ ማይን ሓመድን ንጥፈታት ምግራብን ይጽንሓለይ ዘይበሃሎ መድረኻዊ ሃገራዊ ዕማም ኮይኑ ክስርሓሉ ጽኒሕሎ።

መንግስቲ ኤርትራ ብደርቅን ብዝተፈላለየ ምክንያት ንዝባደመ መሬት ኤርትራ ንምሕዳስን ብውሕጅን ፍግረ መሬትን ንዝተባሕጎገ መሬት ንምርግጋን ኣብ 1994 ወፍሪ ክረምታዊ ማእቶት ተምሃሮን መንእስያትን ኣውጁ። ክረምታዊ ማእቶት ተምሃሮን መንእስያትን ኣብ ልምዓታዊ ማሕበራዊ ከምኡ ውን ኣብ ምእካብ እቶት ሕርሻ ዝዋፈርሉ ወፍሪ እዩ። ብዘይካ ምትካል ፈልሲ ኣግራብ ኣብ ምስራሕን ምፅጋንን ቅናታውን ገብላውን ዛላታት ምስራሕ ከትረታት ምእካብ እምኒ ንቐፅሪ ኣብያተ ትምህርቲ ምኩዓት ጎዳጉድን ምሕጋዝ ፅጉማትን ስድራ ስዋእትን ኣብ ዝኣመሰሉ ዝተፈላለየ ንጥፈታት እውን ዝነኣድ ኣበርክቶ ይገብሩ እዮም። ክረምታዊ ሓምላይ ወፍሪ ተምሃሮ ነቶም ኣብ ዕድመ ኩትትናን ግርዝውናን ዝርከቡ ዋርሳይን ውልዶን መንእስያትና ኣካላውን ኣእምሮኣውን ምዕባልኦም ዘበርኽን ዘጠንክርን ባህሊ ዓያይነት ዘተርንዕ ሓበራዊ ተመክሮ ዘማዕብልን ሓንጎል ዘሐድስን ከም መቐፅልታ ኣካደምያዊ ትምህርቲ ኮይኑ ከም ባህሊ ዝሰረፀ ወፍሪ እዩ። ብፍላይ ኣብ ወቅቲ ክራማት እዞም ተምሃሮ ዝተኽልዎ እኹልን ምሩፅን ፈልሲ ግራብ ንምድላው ከዓ እተን ብቐዋምነት ዝተመስረታ መደበራት ፈልሲ ዕዙዝ ኣገዳስነት ኣለወን። ኣግራብ ካርቦን ዳይኦክሳይድ ናይ ምስሓብ ክእለት ስለ ዘለዎም ክሳብ ሕጂ ንምክልኻል ክሊማዊ ሙቐት እሙን ፍታሕ ኮይኑ ይርከብ። ቆላሕታ ብምግባር ብዕቱብ ተታሒዝዎ ዘሎ ወፍሪ ሓምላይ ልምዓት ብዘይንቑሕ ተሳትፎ ህዝቢ ክዕወት ዝከኣል ኣይኮነን። ንቕሓት ህዝቢ ኣብ ምፍዋስ ማይ ክዖታት ምዕቃብ ማይን ሓመድን ምክንኻን ኣግራብ ምግራብን ዳግመ ምግራብን መሰረታዊ ኣገዳስነት ኣለዎ። ዝፈለሰ ኣግራብ ብጥሪትን ሸለልትነትን ዝዓኑ እንተኾይኑ እቲ ፃዕሪ ከንቲ እዩ። ብሓንቲ ኢድካ እናሃነፅካ በታ ሓንቲ ኢድካ ተዓኑ እንተኮንካ እቲ ውፅኢት ሓደ ዝገደሎ ሓደ ባዶ ድምር ዝኸውን። ኣብ ሕዙእ ከባቢታት ጥሪት ብምፍናው ኮነ ኣብ ዝፈለሰ ኣግራብ ሸለልትነት ብምርኣይን ብዘይኣገባብ ምቁራፅን ሳሕቲ ዝርአ ዘሎ ፀገማት ፈፂሙ ክውገድ ዝግብኦ እዩ። ኤርትራ ነቲ ብድሆታት ብክልተ መገድታት ንምግጣም እቲ ሓደ ግዜያውን ቀውምን ሕዛእታት ምፍላይ ክኸውን ከሎ እዚ ካብ ምንቅስቓስ ሰባት መግሃጫ ማሕረስን ምቑራፅ ኣግራብን ዝኣመሰሉ ተግባራት ዝተኸልከለሉ እዩ። እቲ ሓምላይ ቅናት ዝፍለጥ ሰሜናዊ ባሕሪ ናብ ሃገራዊ ሕዛእቲ ምቕያሩ ከም ኣብነት ናይዚ ዝጥቀስ እዩ። እቲ ካልኣይ መገዲ መደባት ተሳትፎ ነበርትን ክረምታዊ ማእቶት ተምሃሮ ካልኣይ ደረጃን እዩ። ከም ኣብነት ካብ 1994 ክሳዕ 2016 ኣብ ዝነበሩ ዓመታት 19 ሚልዮን ጉዳጉዲ ከም ዝተዃዕተ 23 ሚልዮን ፈልስታት ከም ዝተተኽለን 17,000 ኪሎ ሜትር ዛላ ከም እተሰርሐን ፀብፀባት እቲ ሚኒስትሪ የረድእ። ኣብ ዝተፈላለዩ ከባቢታት ብነበርቲ ዝውሰድ ድሩት ተበግሶታት እውን ንኣሽቱን ማእከሎትን ቀፅዖታት ተሓዚኦም ናይ ምስሳን ፈተነታት ከም ዝግበረሎም ፀብፀባት ይሕብሩ። ኣብ ግማግም ባሕሪ ዘሎ ኣግራብ ማንግሮቭ ምስፋሕ ፕሮጀክት እውን ሓደ ካብቲ ተስፋ ዝተገብረሉ ምዃኑ ይፍለጥ። እቲ ነዊሕ ሰራውር ዘለዎ ገረብ ማንግሮቭ ልዑል መጠን በካል ጋዝ ካርቦን ናይ ምውሓጥ ዓቕሚ ከም ዘለዎ ይግለጽ። ብዘይብኡ እውን ንኣዕዋፍን ካልእ ህይወታውያንን ኣገዳሲ ማሕድሮ ምዃኑ ይግለጽ። ኤርትራ ኣብ ምምካት ምድረበዳነትን ደርቅን ምዝዓመመቶ ካልእ መደብ ዝተፈላለየ ዓቕሚ ዘለዎም ከዘንቲ ማይ ብብዙሕ ምህናፅ እዩ። ኣብ 1991 ብዝሒ ኣብ መላእታ ሃገር ዝነበረ ድገታትን ረህታትን 138 ከም ዝነበረን እዚ ኣብዚ እዋን ናብ 785 ከም ዝወስኸን ከም ውፅኢት ናይዚ ድማ ስፍሓት ብመስኖ ዝለምዐ መሬት ብ4 ዕፅፊ ፍርያት ፍሩታታት ብ71 ዕፅፊ ፍርያት ኣሕምልቲ ከዓ ብ6 ዕፅፊ ከም ዝዓበየ ይግለጽ።

0: ኣብ 1994 ዝተጀመረ ክረምቲ ሕማማቶት ነቲ ብኩናት በሪሱ ዝነበረ ኣግራብ ኣብ ምትካዕ ዓብ ኣበርክቶ ነይርዎ እዩ። እቲ ተበግሶ ብምትሕብባር ሚኒስትር ትምህርቲ፣ ሚኒስትር ሕርሻን ካልኦት መሻርክቲ ኣካላትን ዝተጀመረ እዩ። ኣብቲ ሽዑ ግዜ ኣብ እማቶት ዝሳተፉ ዝነበሩ ተምሃሮ ካብን ናብን ዞባታት እነኸዱ ይሰርሑ ስለ ዝነበሩ ንሓድሕዶም ክላለዩን ቦታታት ኤርትራ ክፈልጡን ከምኡ ውን ታሪክ ክለዋወጡን ሃገራዊ ሓድነት ከጥርዩን ብዙሕ ሓጊዝዎም እዩ። ምስኡ እውን ኣብ ምግራብን ምዕቀብ ሓመድን ማይን ዘካየድዎ ኣበርክቶ ልዑል ምዃኑ መዛግብ ሚኒስትር ትምህርቲ ይሕብር። ስለዚ ነቲ ኣብ ግዜ ክረማት ዝዘንብ ዝናብ ብዝግባእ ዓቂብና ኣብ ንጥፈታት ሕርሻዊ ልምዓትን ኣብ ኣግራብን ከነውዕሎ ለበዋ ዘድልዮ ኣይኮነን። ኣብ ግዜ ክረምቲ ኣፍራዛን ባዴላን ሒዝካ ዝካየድ ዘሎ ክረምታዊ ማቶት ተምሃሮ ድማ ነዚ ዝዓለመ ስለ ዝኾነ ብዝለዓለ ክስርሓሉ ይግባእ። ንኣብነት ኣብ ኤርትራ ኣብ ዝሓለፈ 3 ዓመታት መጠነ ወሰኽ ሙቐት ብገምጋም ብ1.7 ዲግሪ ሴንቲግሬድ ከም ዝዛየድ እዩ ዝተኻየደ መፅናዕቲ ዝሕብር። እዚ ማለት ኣብ ሓደ ዕቁድ ወይ ኣብ 10 ዓመት መጠን ወሰኽ ሙቐት ኣብ ኤርትራ 0.37 ዲግሪ ሴንቲግሬድ ነይሩ ማለት እዩ። እዚ ዘረዳእና መጠን ሙቐት ንምጉዳል ንጥፈታት ምግራብን ምዕቃብ ማይን ሓመድን ናይ ቀዳምነት ምዃኑ እዩ።
1: ሰላም መጀመርታ ስመይ ሜርና ሰሎም ይበሃል። ተማሃሪት 11 ክፍሊ ናይ ቤት ትምህርቲ ከላይ ደረጃ ድባርዋዮ ማለት እዩ። ጥቕሚ ገረብ ቀዳምነት ሓመድን ማይን ንምዕቃብ እዩ። ማይ ተዘያለዩ ዝኾነ ህዝቢ ክነብር ኣይክእልን እዩ። ሓመድ ተዘያለዩ ከዓ ዝተፈላለዩ ዓይነት ፍርያታት ክነብቁል ኣይንኽእል ኢና። ስለዚ እቲ ሓመድ ምንጪ ኦክሲጅን ምዃኑ እውን ንፈልጦ ኢና። ስለዚ ሓመድን ማይን ኣዝዩ ጠቃሚ ስለ ዝኾነ ንሂወትና ክንተክል ኣግራብ ካ ንግደድ ማለት እዩ። ከም ራሕቂ ድሓን እዩ፣ ብዙሕ ራሕቂ የብሎ። ከም ደቂ ኣንስትዮ መጠን ከዓ ከምዚ ኩሉስ መኪቶ ንኦ ስለ ዝኾና ስናሕና ከዓ ከም መዴታትና ብርግፅ ክንወክቶስ ድልዋ ስለ ዝኾና መኪትና የና ማለት እዩ። ኣዝ ካብ ኣዕዋትና ወደሲ ዘፍለየና ስበላ ሓንቲ ነገር የለ።
2: ኣብዚ ንገብሮ ዘለና ስራሓት ኣዝዩ ፅቡቅ እዩ ማለት እዩ። ሕጂ ኣብዚ ስራሕ ዘሎ ስራሓት ከም ዘላ ምትካል፣ ጉድጓድ ምኩዓት፣ ነቲ ማይን ሓመድን ምዕቃብ ዝገብሮ ዘለና ስራሓት ፅቡቅ እዩ ማለት እዩ። ንተማእቶት ነዚ ንገብሮ ዘለና ጥብዶለ ማይ ንሓመድን ምዕቃብ ማለት እዩ ሃገርና ከዓኒ ምልማዕ ስራሕ ብጣዕሚ ፅቡቅ እዩ። ሰዓት 6 ጀሚርና ክሳዕ 6 ፍርቃን እዛ መፀቤትና ሓበራዊ ስራሕ ከዓኒ ከምቲ ህዝብና ተሓጋገዝ ዝኾነ ብሓባር ጀሚርና ብሓባር ከዓ ንውድእ ማለት እዩ። ኣነ ሕጂ ንመንእስያት ክብሎም ዝደሊ ማለት እዩ ንኩሎም መንእስያት ሓቦ ጌርና ኒሕ ጌርና ንሃገርና ክነልምዕ ክንብገስ ኣለና። ስለዚ ኩሉ መንእሰይ ብዓቕሙ ብጉልበቱ ቦታ ዘላቶ ድሌት ገይሩ ጥራይ ከልምዓ ክእል እዩ። ስለዚ ሃገር ካባና ጠልቦ ብዙሕ ነገራት እዩ ዘሎ። ስለዚ ነዚ ሃገርና ከዓኒ ምስተን ብሉፃት ሃገራት ምስቶም ምዕቡላት ሃገራት ዝበሃል ብቴክኖሎጂ ኹን ብምዕባለ ኹን በዚ ድብል ደሎ ከዓኒ ዓለምና ከዓ ብግሎባል ዋርሚንግ ተጠቃዐ ዘላ። ስለዚ ነዚ ዘሎ ሃገራት ተኸናኺልና ሕዞኡ ጌርና ፅቡቅ ኣብ ፅቡቅ ደረጃ ኣብፅሒና ሃገርና ልምዕቲ ክንገብራ ተስፋ ኣለኒ ማለት እዩ።
3: ክበሃል ዝነበ ድማ ኣግራብሲ ወላ ኣብ ምሻሉ ኣብ በርዝ ዘይካ ገለሲ ኣግራብሲ ንዓመሲ ሓንቲ ተተኺልካስ ሂወት እዩ። ምክንያቱ ግሎባል ዋርሚንግስ ንሪኦና ዘለና ማራ እንዳ ከፍ እዩ ዝኸይደሎ ዓለም ብዘይ ገረብሲ ወላ ሓንቲ ጥቕሚ ከም ዘይብላ ኣነ ብጣዕሚ እየ ተረዲእኒ ዘሎ ብዛ ዓመት እዚ። ምዕቃብ ማይን ሓመድን ከዓ ብጣዕሚ ፅቡቅ ክቕፅል ከም ዘለዎ ከዓ ተስፋ ገብር።
4: ሕጂ ኣብ ካንሸሎኹም ገረብ ኣሎ ዶ?
3: ኣብ ካንሸሎና ሞ መሊእ ገረብ ዘሎ ዳሕርሻሪ ገለ እዮም ከማን ዝብሉና
5: ምስቶም ወፋሮ ላዕልን ታሕትን ክትብል ፀንሓትና ክኢላ ምዕቃብ ልምዓት ኣግራብ ኣብቲ ንዞባ ኣዘራርብና ነርና።
6: ሙሉእ ስመይ ኣድያም ተሸመ ይበሃል። ከም ክኢላ ጨንፈር ዕቀብ ልምዓት ኣግራብ ናይ ንእዙባ ርባ ርባየ ሕጂ እቲ ቀዳማይ ቲ ቅናታዊ ዘላ ፅገና እዩ ፅገና ቅናታዊ ዘላ ናይ ዝለዘበን ኣብቲ ፅገና ንሓደ ሰብ 8 ሜትር ኢና ንህቦ እቲ ቦታ ግን ካብ ቦታ ናብ ቦታ ይፈላለዩ ኣብ ገሊኡ ከውሒ ኣሎ ከውሒ ተደኣ ኮይኑ ቁርባ ጉድል ተብለሎም ንሪኦም ጥራይ ክርፍዎ ከም ዘለዎ ማለት እዩ ኣብቲ ጎዳ ጉዲ ምኩዓት እውን ከከም ቦትኡ ማለት እዩ ንሓደ ሰብ ክሳብ 10 ኢና ንህቦም ነርና ግን ምስቲ ቦታ ናይ ባህሪ ፍልሊ ስለ ዘለዎ ክሳብ 5-7 ዝኩዕትሉ ግዜያት ኣለዎ ማለት እዩ ዳሕራብቲ ምትካል ከዓ ሓደ ሰብ ብ20 እዩ ትኖርምና 20 ክተክል ይኽእሉ እዮም ፀገም የብሎምን ግን ምስቲ ዘለዎ ናይ እቲ ዝናብ ኩነታት ስለ ዘስጋኣና ናብ 15 ዳርጋ ውሪድናየ ኢና ካልእ እቶም ተምሃሮ ኣዝዮም ንፉዓት እዮም ዲስፕሊን ኣለዎም
7: መጀመርያ ነቲ ዝነበረ ኣግራብ ኮስኪስና ሓድሽ ኤር ንክኣትዎ ማለት እዩ ንሓድ ከዓ ጉድጓድ ጌርና ከዓኒ ፈልስታት ተኺልና ኣለና ማለት እዩ ካልእ ከዓኒ ነዚ ዝነበረ በሪሱ ዝነበረ ወይ ከዓ ነቲ ክነቅፅ ዘሊ ዝነበረ ዓሊና ከም ሓድሽ ካልእ ፈልሲ ተኺልና ኣለና ማለት እዩ እዚ ክረምታዊ ማእቶት መጀመርያ ሓባራዊ ስራሕ እዩ ሓባራዊ ስራሕ ስለ ዝኾነ ከዓኒ ምስ ዝኾነ ሰብ ክትላለ ወይ ካልእ ነገራት ንክትገብር ይደፋፋእካ ማለት እዩ ካልኣይ ከዓኒ ንዓመት ኣነስ ኣወየ ግን ብድሕረይ ዝመፁ ተምሃሮ ኣለዉ ስለዚ ንዕኦም ፅቡቕ ነገራት ኣፅኒሕና ንስም ከዓ ከምኡ ክቅፅልዎ ከም ዘለዎም ክነግሮም ደሊ ማለት እዩ
8: መጀመርታ ስመይ እስሮም እስያስ ይበሃል ተምሃራይ ቤት ትምህርቲ ካልኣይ ደረጃ ሰገነይቲ ይምሃር ሕጂ ናብ 11 ክፍሊ ሰጊር ኣለኹም ካልኣይ ኣብዚ ክረምታዊ ማዕቶት ኣብዚ ኮርቶ ሰገነይቲ ንሰርሓ ኣለና ምዕቃብ ማይን ሓመድን ማለት እዩ

0: ማእከላይን ካልኣይን ደረጃ ቤት ትምህርቲ ዳዕረ እዛ ነቑጣ መቐርካ ኮይና ኣስታት 260 ተምሃሮ ሒዛ ወፊራኣላ 111 ደቂ ተባዕትዮ 149 ደቂ ኣንስትዮ ተምሃሮ ዚ ወፍሪ እዚ ወፊረን ኣለዋ። ቀንዲ ዕላማ ናይዚ ወፍሪ እዚ ኻኒ ምዕቃብ ማይን ሓመድን ኮይኑ ኣብዚ ትሕትና ዲጋ ማይሽሻ ትበሃል ትስራሕ ኣላ። ስለዚ ሓደ እቲ ከባቢ ማይን ሓመዱን ምዕቃብ ኣብ ርእሲኡ ኻኒ እታ ዲጋ ብድበት ንኸይትመልእ ንምክልኻል ወፊሩ ዘሎ ዝህዝብ ተምሃራይ ማለት እዩ።
1: ስራሕ መንፈስ ናይቶም ተምሃሮ ከመይ ይመስል ኣሎ? ዘጊት ዓሚንኩምዎ ዘለኹም ስራሕ ከ ከመይ ይመስል ኣሎ?
0: ናይ ስራሕ መንፈስ ናይዞም ተምሃሮ እንድሕርኢናዮ ምናልባት እዚ ከባቢ ኣብ ገጠራዊ ኣብ ማሕረስን መጓስን ዝነብር ህዝቢ ክሳብ ዝኾነ ካብኦም ዝተወልዱ ክሳብ ዝኾኑ ዳርጋ ካብ ፍጥር ምስ በሉ ዝፈልጥዎ ዓይነት ስራሕ እዩ። እቲ ዛባን ባዴላን ጋብ ኢዶም ተፈልዩ ኣይፈልጥን። ኣብቲ ተወፋይነት ኣብቲ ስራሕ ዘለዎም መንፈስ እንድሕርዳርኢናዮም ካኒ ኣዝዮም ትጉሃት ሓላፍነት ተሰሚዕዎም ዋንነት ተሰሚዕዎም ዝሰርሑ ተምሃሮ እዮም ዘለዉና ማለት እዩ። ካብ ዝተፈላለዩ ዓድታት ካብ ደቂ ሸሓይ ደብሪ ዓዲ ሓንስ ካብ ዘን ምሕዳር ከባቢ ሰለስተ ዓዲ ዝመፁ ተምሃሮ እዮም። ዝኾነ ግን እዚ ናይ ዓደ እዩ ዝናይ ከምዚ ዘይብሉ በቲ ዝተዋሂቦም ዘለዎ ወፍሪ ወይ ነቲ ዝተዋሂቦም ዘሎ ዕማም ብትግሃት ዝሰርሑ እዮም ማለት እዩ።
2: ንገሌ ካብቶም ተምሃሮ ኣብ ዘዘራረብና ኣሉ ከዓ
3: ብቀዳምነት ሽሜ ሄራ እንደሳለ ባሃል ዝመፀኩሉ ቤት ትምህርቲ ምሃ ቤት ትምህርቲ ዳዕሮ ተምሃሪቲ 10 ክፍሊ ካልእ ኣብዚ ማእቶት ንሰርሑ ዘለና ብጣዕሚ ፅቡቅ እዩ ዝኸይድ ዘሎ እቲ ቦታ ቀዳማይ ነገር ዓቂኖም ዝቡና ካልእ ከኣኒ ብጉጅላ ኢና ንሰርሕ ማለት እዩ ማለት ምትሕባር ኣለና ኣብ መንጎና ከምዚ ክሳይ ንገብር ኢና ኩላ ተሓባቢርና ከኣኒ እቲ ሰዓታት ብሰዓታት ኢና ንሰርሕ ቀዳሙ ንሕ መፅ ቀዳማይ ንክድ ከም ስራሕና ማለት እዩ ኣብቲ እናጠጥፋና ብጣዕሚ ኢና ንሰማዕ ካልእ ኣብዚ ገረብ እዚ ንገብሮ ዘለና ስራሕ እውን ነቲ ዲጋ ውሕስነት እዩ ማለት እዩ ኣብቲ ዲጋ ሓመድ ንኸይከይድ ሕፃ ንክስታይ ንከኣትዎ ማለት እዩ። ካልእ ከዓ እዚ ገረብ ከኣኒ እዚ ንተክሎ ዘለና ንፅባሕ ክኾኑ ማለት እዩ ሎም ዘይኮነስ ንፅባሕ ነቶም ዝመፅ ዘሎ ኣሕዋትና ዝመፅ ዘሎ ክስታይ ትገብሩ ንክጥቀምሉ ማለት እዩ ንዓና ጥራይ ዘይኮነስ ዋላ ንሃገርና ስለ ዝኾነ ጃስ ንዓና ደስ እናበለና ዮ ንገብሮ ማለት እዩ። ሕጂ ንሕና እዚ ንተክሎ ዘለና ዋላ ብቀደም ዋላ ኤርትራ መግዛእቲ ብዙሕ ገረባት ዓኒዋ ክኸውን ይኽእል እዩ እታ ሃገር እንዳማዕበለት ትመፀት ግና ገረብ ክበዝሑ ጀሚሩ እንደገና ከዓ ብደይ ገረብ ካ ዝኾነ ላይፍ ክቅፅል ኣይክእልኒ ገረብ እንድሕር ዘየለስ ውሕስነትና ዋላስ የለናን ማለት እዩ ዋላ እንስሳትኩም ዋላ ንዕናኹን ገረብ እዩ ኣድላይ እንደገና ሕጂ ዝተኸልኒአ ንፅዋሕ ንክኹም ጠቕመናስ ኣነሽሩ ርግፅናይ ማለት እዩ።
4: ብ25 ሰነ 2026 ኣብ ቤት ፅሕፈት ክረምታዊ ማእቶት ሚኒስትሪ ትምህርቲ ዘተ ኣብ መደብ ስራሕ ወፍሪ ተምሃሮ ንልምዓት ተኻይዱ። ኣብዚ ተወከልቲ ሚኒስትሪታት ሃገራውን ማሕበራውን በዓል መዝያ ግራብን እንስሳ ዘገዳምን ዝተረኽብሉ ኣጋጣሚ መሳርሒታት ማእቶት ቀረብ ፈልሲ ንጥፈታት ምስናድ ምጓዓዝያ ውህደትን ኣበርክቶን ዝምልከተን ኣካላት ጎስጓስ ምሕያል ሓምላይ ክለባት ትምህርትን ክለባት ኣከባብን ንብሉፃት ገረብቲ ዝውሃብ ኣፍልጦ ብሰፊሑ ተዘትየሉ። ኣብቲ ሓምለ 6ዱሽተ ዝብገስ ወፍሪ ልምዓት ተምሃሮ 2026 32,000 ተምሃሮን 1200 ኣለይትን ክሳተፉ ምዃኖም ኩሎም ኣካላት ነዚ ወፍሪ ንምዕዋት ከም ወትሩ እጃሞም ክዕዝዙ ፀውዒት ቀሪቡ ኣሎ።

0: ህዝቡ ሓይልታት ዝነበራ ዓድታት ቴብ ሒዛያ ትመፅእ። እቲ ደርፊ እውን ናይ በዓል ወዲ ትኹል እዩ ነይሩ። ወትኹል ኣብዚ ኣብ ዝካየድ ዝነበረ ጓስጓስ ደርፊ ናይ ወትኹል ፈፂሙ ካብ ኣእምሮ ናይ ዝኾነ ሰብ ዘይከይድ እዩ። ምግብና ንባዕሉ ደቂ ኣንስትዮ እንታይ እየን ዝርኦ ነይረን? ከም ኣካል ገድሊ እየን ዝርኦ ነይረን። ተኣዚዘን ኣይኮናን ዝኸዳ ነይረን። ጉጅለና ትቕድም ንስኺ ድሕርና እኺ እንዳተባሃለ ንሕና ኢና ንቕድም ንሕና ኢና ንኣቱ እንዳተባሃለ እዩ ኣብ ግንባራት ምግብና ዝእቶ ዝነበረ ብቲ ግዜቲ
1: ህዝቢ ሓንጢኡ ኩነታት ደቁ ኩነታት ናይ ሰውራ ክፈልጥ ኢሉ ዝመፀ ንሳቶምን ንሕናን ስለ ዘለና ኣብ ክንዲ እቲ ህዝቢ ፅቡቅ ብዛዕባ ሰውራ ሰሚዑ ንቂሑ ክንዲ ዝኸይድ ኣብ ናይ ክልቴና መንጎ ምስሓብ ህዝባዊ ግንባር ከምዚኣ ትገብር እናበሉ ኣንፃርና ይገብሩ። ንሕና ከዓ ንዕኡ ክንምልስ ከዓ ኣብ ጭቕጭቕና ወደ ገባ ክሳብ 24 ክፍሊ ህዝቢ ተሰዊኦምና እዮም። 18 ተወጊኦም እዮም ኣብ ዋህዮታት ኣብ ሓፋሽ ውድባት ውን ልክዕ ከምኡ ወደ ገባ ሕጂ ኣብቲ ምንቅስቃስናሲ እሶም እውን ዓበይቲ ዕንቅፋታት ነይሮም እዮም። ሕጂ ክጠቕስን ምናልባት ዳሕራይ ክስታይ ክንገብረ ንኽእል ኣብኡ ዝተሰዋዕ ሓፋሽ ውድባት ኣገርሓካ እዮም ዝነበራ ዝተማርኻ ከምኡ ስራሕ እናሰርሓ ከለዋ ከምኡታት ብዙሕ ነይሩ እዩ።
2: ሕጂ ኣነ ፀቂተ ክዛረበላ ዝደሊ እቲ ግንባር ሰሓርትን ግንባር ዓዲ ቀይሕን ምስ ቆመ እቲ ግንባር ሓያል እዩ ነይሩ። ብዙሓት ተጋደልቲ ዝነበርዎ ከቢድ ኩናት ዝካየደሉ እዋን እዩ ነይሩ። ኣብዚ ሕጂ ተጋዳላይ ከምቲ ቀደሙ ባዕሉ እናሰንከተ ኩሉ ምግቡ ክብፅሕ ማይ ክወርድ ውግኣቱ ክልዕል ስዋኣቱ ክቐብር ዝኽእለሉ እዋን ኣይነበረን። ዋላ ክገብር እንተከኣለ የሸግር እዩ፣ ኣብ ዓቕሚ ሰቡ ይህሰ እዩ። ሕጂ ነቲ ምግብና ዝምልከት ደቂ ኣንስትዮ ኣብዚ ዝለዓለ ተራእዩ ነይርዎን። ካብ ሙሉእ ሰሓርቲ ዘን ልዕሊ 20 ዝኾነ ዓድታት፣ ካብ ከባቢ ደቂ ኣምሓሪ ዘሎ ኩሉ ዓድታት፣ ካብ እንጋናኣ ዘሎ ኩሉ ዓድታት እዚ ሕጂ ንግንባር ሰሓርቲ ከምኡ እውን ካብ ሰገነይቲ ከባቢ ሰገነይቲ ሰገነይቲ ጀሚርካ ከዓ ንግንባር ዓዲ ቀይሕ ደቂ ኣንስትዮ በቢ ዓደን ዝነበራ ተወዲበን ነቲ ግንባራት እየን ዝምግባ ነይረን። እተን ኣዴታት ኣብ በዓል ንበይቶ ንበለን ኣብ በዓል ዝግብ ካልእ ኩሉ ተዓድታት ምግብና ዝነበሮ እተን ኣዴታት እውን ዘለዎን መጎግአን ዕንጨትአን ኩሉ ንብረተን ኣዳልየን ፀንሓ እተን ካብ ካልእ ዓዲ በቢ እዋኑ በቢ ጉጅለ ተወዲበን ዝመፀ ከዓ ኣብኡ እናኾና ኢት

0: ምግቢ ዝስራሕ ማይ ዝውረድ ናብቲ ድፋዓት ምውሳድ ውግኣት እንተልዮም ምምፃእ ኣብኡ በሻሓት ደቂ ኣንስትዮ እን ተሳቲፈን እዚ ቀሊል ተራ ኣይነበረንን። ኣብ ሕክምናታት ክዳውንቲ ምሕፃብ ኣብ ሓራ ከተማታት ንውግኣት ምእላይ ምግቢ እውን እንተኾነ ኣብቲ እዋንቲ እቲ ውድብ ሙሉእ ንውግኣት ዝኸውን እውን ትሕዝቶ ነይርዎ ክንብል ኣይንኽእልን። ብዘለዎ እንዳገበራ ኣብ ከተማታት ይኹን ኣብቲ ሕክምና ዝነበሮ ቦታታት የኣልያን ቀልጢፎም ንክሓውዩ ድርኺ ዝፈጥራን እየን ነይረን። ግንባራት ሳሓርቲ ብደቂ ኣንስትዮ ኣብኡ ዝተፃወትኦ ተራ ቀሊል ኣይኮነን። ዝተሰዋዓ እውን ኣነ ብዝርዝር እንተዘይፈለጥኩ ዝተሰዋዓ እውን በቲ ደብዳብን በቲ ኩናትን እውን ክህልዋ ክእላ የን ኢለ የ። ደቂ ተባዕትዮ ብርግፅ ዝፈልጦም ኣለዉ፣ ደቂ ኣንስትዮ ከዓ ክህልዋ ክእላ የን ኢለ የ ዝኣምን። ኣሸሓት እየን ዝሳተፋ ነይረን። ካብ ከባቢ ደቂ ኣምሓረ ጀሚርካ ብሙሉእ ሳሓርቲ ተን ዓዲ ቀይሕ ዝኽዳኻ ካብ ሰገነይቲ ጀሚርካ ኩሉ ከባቢ ዓዲ ቀይሕ እዚ ተኻየደ። ንሰኔን ከዓ መወዳእታ ቲምዝላቕ ምስ ኮነ ኩለን ብሓባር ተሰሊፈን እዚ ካምቦድያ ዝበሃል ስም ኣብ ታዕሊም ተዋሃበውን እውን ንሰኔን ልክዕ ከም ወታደር ኮይነን ፈሊጦኖኦ እቲ መስዋእቲ መውጋእቲ ኩሉስ ኣቐዲመን ፈሊጦኖኦ እየን ከይደን። ኣብቲ ውድብ ከዓ ዝለዓለ ተራ ነይርወን ኢለ ዝኣምን። ቀሊል ኣይነበረን ትተርአን እዚኣን ምግላፅ እየ።
1: ሕጂ እቲ ጀማሄርሲ ኣብቲ ፖለቲካዊ መዳይ ጥራይ ዘይኮነ ቀንዲ መናብሩ ናይቲ ህዝቢ ኣብቲ ሕርሻ እዩ። ሕጂ እቲ ቀንዲ ፀገም ዝፈጠረልና ከዓ እቲ ሕርሻ እዩ ባዕሉ። ምክንያቱ ኣብቲ ዓዲ ልዕሊ 150 ዓድታት ኣብ ፀላኦ ከይደን ድማጎታ ነይረ፣ ገሊአን ኣብ ውሽጢ ዓዲ ገሊአን ከዓ ምስ ጎረባብተን ማለት እዩ። ነዚ ክትፈትሕ መዓት ፀገማት ይረኪቡ። ነዚ ምስ ፈታሕናዮ ኣብቲ ህዝቢ ኣብ ደቂ ኣንስትዮ ኹን ኣብ ደቂ ተባዕትዮ ዝመፀ ፅልዋ ቀሊል ነገር ኣይነበረን። ብጣዕሚ እዩ ስምዒት ፈጢሩ። ምክንያቱ እቲ ህዝቢ ኣብ ክንዲ ስርሑ ዝገብር ክማጎት ክሰሓሓብ ሰልዲ ክውፅእ ንመማጎት ዝኸውን ኣሸሓት እዮም ከውፅኡ ዝውዕል ነይሮም። ስለዚ ነዚ እንታይ እዩ ተገይሩ? እቶም ጀማሄር ዝነበሩ ሕግታት ውና ይነበረ ሕጊ ናይ ኣድግናተ ገለባ ነይሩ፣ ግን ብዙሕ ነቲ ናይ ደቂ ኣንስትዮ ይነፅጎ ስለ ዝነበረ ደቂ ኣንስትዮ ከዓ ከኣትዋ ስለ ዝነበረን ጀማሄር በዓልዚ ዕቁባይ፣ በዓል ሓፋሽ፣ በዓል ሰመረ፣ በዓል ሰሎሙን ኮይኖም ኣውፅኦም ነቲ ሕግታት ማለት እዩ። ንደቂ ኣንስትዮ ኣብ ግምት ዘእቱ ሕግታት ወፂኡ ብድሕሪኡ እቲ ምድልዳል መሬት ብዙሕ ፈተናታት ተኻይድዎ ማለት ሲ ተቃውሞታት ነይሩ በቲ ህዝቢ። ዝኾነ ግን ተዓዊትሉ ኣብ መጨረሻ ከዓ እተን ደቂ ኣንስትዮ ሕጉሳት ነይረን በቲ ምክያዱ ንሱ ሓደ እዚ ነይሩ። ካልእ ኣብቲ ቅድሚ ምዝላእ ነፍሲ ወከፍ ጀማሂር ወይ ከዓ ክፍሊ ህዝቢ ኣብ ዓድታት መንእስያት ኣብቲ ቤት ትምህርትታት ተእትዎም ነይሩ። ቤት ትምህርትታት ገይሩ ጋዝ እዚ እንታይ ና ንብሎ ፔትሮማክስ ገይሩ ይምህሮም ነይሩ። ሕጂ መዛሙር ትምህርቲ ማሃይምነት ምጥፋእ ገለ ይካየድ ስለ ዝነበረ እቲ ህዝቢ ዓብ ፅልዋ እንዳሓደረ ይኸይዱ ብቲ ከባቢ ድሓር ምትሓዝ ናይ ከተማታት ምስ መፀ ሕጂ ምቓም ናይ ዘን ህዝባዊ ቤታታት መፅ እዩ። ምቓም ናይ ዘን ህዝባዊ ቤታታት ምስ መፀ 8 ህዝባዊ ባይቶታት ቆይመን፣ ካብዘን 8 ህዝባዊ ባይቶታት እተን ደቂ ኣንስትዮ ኣብ ሓፂር ግዜ ኣብ 76 ነን ክውድባ ተጀሚረ ኣብ 77 ከባቢ 35 ካብ 114 እተን 35 ደቂ ኣንስትዮ ነይረን። ስለዚ ኣብ ሓፂር እዋን ነቲ ምሕዳር ውን ተቋፃፂሮ ኣብ ህዝባዊ ባይቶ ክትኣቱ ቀሊል ነገር ኣይኮነን ነይሩ። ሽዑ ሕጂ ምናልባት ከም ሓደ ቀሊል ዝረአ ኸውን፣ ሽዑ ግን ካብ ገፅአን ወፅአን ሙሉ መዓልቲ ኣብቲ ህዝባዊ ባይቶ እየን ዝውዕላ። ስለዚ ካብ 114 ገፅ እዩ ነይሩ ቁፅሪ ናይቶም ህዝባዊ ባይቶ፣ ካብዚኣተን 35 ደቂ ኣንስትዮ ነይረ እዚኣተን። ስለዚ ቀሊል ነገር ኣይኮነን ኣብ ውሽጢ 2 ዓመት ናብዚ ደረጃ እዚአን በፂሐን ምስቲ ኣብ ምንታይ በፂሐን ገለ ዝብል ማለት እዩ።
2: ስመይ ንግስቲ ሃብተ ማርያም ይበሃል። ኣብ ድሕሪ ምዝላቕ ዝነበረ ኩነታት ሲ እቲ ብጉህድ ዝካየድ ዝነበረ ኣዋዳድባ ናይ ደቂ ኣንስትዮ ይኹን ናይ ኩሎም ናይ ቀያሕቲ ዕምባባ ንድሕሪ ተመሊሱ ኣብ ምስጢራዊ ውዳቤ ኣት መሊሱ ከም ብሓድሽ ሕጂ እቲ ህዝቢ ክምለስ ምኳኑ ህዝባዊ ግንባር እሙ እንተለዎ፣ ምክንያቱ ተወዲቡ ነቕሒ ፀኒሒ እዩ። ብዛዕባ ምዝላቕ እውን ተማሂሩ ፀኒሒ እቲ ህዝቢ ህዝባዊ ግንባር ክምለስ ምኳኑ ዓብ እሙ እንተለዎ። ኣብ ርእሲኡ ከዓ ጀማሄር ከዓ ካብቲ ከባቢ ብዙሕ ኣይረሓቁን ንግዜ እሊኢሎም ቀልጢፎም እዮም ተመሊሶም ማለት እዩ። ስለዚ እቲ ምስጢራዊ ውዳቤ ቀፂሉ ኣብ ኣዴታት ብጣዕሚ እየን ቀልጢፈን ዝቕበልኦ ደቂ ኣንስትዮ መንእሰያት እውን ቀልጢፈን እየን።

0: ዝቕበሎ። ስለዚ ተንዝኸዳ ኸይደን ኣብቲ ምዝላቕ ዝነበረ ተንዝኸዳ ኸይደን ተንዝተረፋ ኸዓ ኣምር ስለ ዝፀንሐ ቀያሕቲ ዕምበባ ዝነበራ ንኢስክንለን ተረፋ ድ ካልእ ድዩ ቀልጢፈን ተወዲበን ነቲ ቃልሲ ኣብ ምካያድ እዩ ኣትዩ ማለት እዩ። ብድሕሪኡ ነቲ ምስጢራዊ ውዳቤ ዝዕንቅፉ እውን እዚኦም ካልኣይ ወገን ነይሮም ማለት እዩ። እንታይ እዩ ህዝባዊ ግንባር? ህዝባዊ ግንባር ዋህዮ ሕሹኽሹኽ እዩ ዘይኣመላ ኣብ ውሻ ጣቅትዮም እንታይ እዮም ዝብልኹን እንዳበሉ ካልኣይ ወገን ነዘን ደቂ ኣንስትዮ ብምስጢር ተወደባ ንኸፈራርሑን ንኸተዓናቕፉን ይፍትኑ ነይሮም ማለት እዩ። ሓደሓደ ፀርፊ ንዕኦም ዝኸውን ትደርፍ ንሶም ከዓኒ ተመሳሳልናትካ ክድረፍ ከም ዘለዎ ይገብሩ ማለት እዩ። ብድሕሪኡ ካብዚ ሓሊፉ ኣብ ጓይላ ኣብ ዝተገብረ ኣብ ጎደይቲ ዝበሃል ዓዲ ብዛዕባ ናቶም ፀርፊ ኣብ መርዓት ጓይላ ይግበር ነይሩ። ኣብቲ መርዓ ከ ተደሪፉ ትደርፊ እታ ደርፊ እኳ ዕድል ኣለኒ ግንባር ኣለኒ ምስ ህዝባዊ ግንባር ዘሰለፈኒ እያ ትብል ነራ። ሕጂ በዚ ናይ ህዝባዊ ግንባር ኣባላት ኣለው፣ በዚ ከዓ እሳቶም ኣለው። በዚ ብዝመፀ ምንፅርፃር ነተን ደቂ ኣንስትዮ ተኽስፈኒዮም፣ ክልተ ደቂ ኣንስትዮ ቀቲሎም፣ ኣርባዕተ ሓሙሽተ ተወጊአን ብጣዕሚ ነቲ መርዓ ዝነበረ ዕግር ገርአት እዮም ሉ። ስለዚ ካልኣይ ወገን ክንዲዚ ዝኸውን ዕንቅፋት እዮም ዝገብሩ ነይሮም። ደቂ ኣንስትዮስ ክድሃላ ኣለውን ካብቲ ተወዲበን ህዝባዊ ግንባር ዝገብርኦ ደገፋት ክዕንቀፋ ኣለውን ብዝብል ብዙሕ ፃዕሪ እዮም ዘካይዱ ነይሮም። ብከምዚ ከዓ ብድሕሪኡ ህዝባዊ ግንባር ኣብቲ ዝዓበየ ረፅሚ ንክኣቱ ተገዲዱ። ኣብኡ እውን ብሕጃ ኣብዚ ከባቢ ኮይና ኣይንሰርሕኒና ኣይንጋደልኒና ኢለን ንሜዳ ንክኸዳ ዝወሰና ደቂ ኣንስትዮ ከዓ እምብልና ኣብዚ ኣይንሰርሕና ኢለን ዝኸዳ እውን ነረን ማለት እዩ። እዚኣ ክውስኽ የደሊ ይቕኒየለ
1: ታሪክ ናይ ደቂ ኣንስትዮ ንጥፈታት ናይ ደቂ ኣንስትዮ ክትገልፀቶ ኮይንካ ብዙሕ ግዜ ዝኣክል እውን ኣይመስለንን። ከም ኣብነት ኣምፂና እተን ደቂ ኣንስትዮ ዘካየደኦ ንጥፈታት ንምግላፅ ግን ንኩለን ወኪል ክኸውን ንኩለን ዝወከለ ክኸውን ተስፋ ገብር። ኣብ ድሕሪ ምዝላቅ እዩ ኣዴታት ብሙሉአን ደቅና ካብ ኣፍ ደገ ኣስመራ ኣዝሊቆም ዘራይ ረኺቡ ፀላኢ እንዳበላ ዝሸቅላሉ ዝነበረ ህሞት እዩ። ኣብቲ እዋን እቲ ከዓ ኣብ ድግሳ ጓል ሃይለ ተንኪፋቶላ ምስ ፀላኢ ነትን ማዓስከር ናይ ድግሳ ማይክሮዌቭ ተኺሉ ምስ ኣዲስ ኣበባ ንኣስመራን ዘራኽብ ዱልዱል ማዓስከር ተኺሉ ኣብ ሓፂር ግዜ ወርሒ 9978 ከዓ እንዳ 58 ነቲ ዝነበረ ማዓስከር ደምሲሶም ከምዘይሰርሕ ምስ ገበርዎ ተጋደልቲ ንቦትኦም ተመሊሶም መሓራሳት እተን ደቂ ኣንስትዮ ኣዴታት ድግሳ ንብምሉኡ ትብኡ ዝነበረ ኣፅዋር ሰናዱቕ ኣቑሑት ንብረት ናይ ፀላኢ ከም ዕንጨይቲ እንዳተሸኪመን ዓቐብ መሓራሳት ኣውፅን ንተጋደልቲ ረኪበንኦም ሓደ ግዜ ዘይኮነ እንዳተመላለሳ። ኣብቲ እዋን እቲኡ ከዓ ሓደ ተጋዳላይ ኣብቲ መጥቃዕቲ ዝተረፈ ሃለዋቱ ስለ ዝጠፍኦም እቶም ኣሃዱ ኣብቲ እዋን እቲ ሓላፊና ዝነበረ ኤፍሬም ገብረ ክርስቶስ ሕጂ ብመስዋእቲ ዝተፈለ ሓደ ተጋዳላይ ኩነታቱ ጠፊእና ስለ ዘሎስ ድሃዩ ፍለጡ ዝብል ደብዳበ ምስ መፆ ነቶም ኣብ ከባቢ ደቂ ድግና ንንቀሳቀስ ዝነበርና ኣባላት ክፍሊ ህዝቢ መንግስት ሚካኤል ቀደስ ተስፋይ ደብዳበ መፂኡ ቀልጢፍኩም መፅናዕቲ ክትገብሩ ኣለኩም፣ እዚ ተጋዳላይ ተሰዊኡ ድዩ ተማሪኹ ድዩ ኩነታቱ ፍለጡ ተባሂሉ ንሕና ከዓ ነቶም መሓውርና ዝኾኑ ኣባላት ሓፋሽ ውድባት ኣብ ድግሳ ዝነበሩ ንዕኦም ደብዳበ ሰዲድና መፅናዕቲ ወዲኦም ምስሃቡና ብለይቲ ካብ ዓደበነ ተበጊስና እንዳቦይ ቀሺ ገርንኪኤል ዝበሃል ገዛ ኳሕኳሕ ምሰበልና ሃና ትበሃል ጓሎም እያ ከፊታትና። ሃና ነዲኣ ተጋደልቲ መፂኦም ኣይበለተንን ብየማኖምን ፀጋሞምን ገዛ ዝተላገበ ስለ ዝኾነ ኣደይ ያጋይሽ መፂኦም ኢላተን ኣደይ ኢታይ ጀመር ሰብኣየን ምስ ሞቲኦም ኢታይ ኮይነን እምበር በዓልቲ ሓዳር ወላዲት ዘማዲት እየን ነይረን። እቱ ምስ በልና እቶው ኢለናና ከምቲ ኩለና ኣዴታት ዝገብርኦ ተቓላጢፈን ሻኽ ስኽትታ ወይ ቅጫ ክባኻ ፀላኢ ከይመፀ ትኽኢለን ንውሻጣ እትየን ንሕና ከኣፍታ ዝፀንሐትና

0: ንዕዲ ኢና ኮፍ ኢልና መፅአን ክልተ ድኳ ሒዘን ተስኡ ካብዛ ንዕዲ ኣብዚኣ ኸፈሉ ኢለናና ናፍታ ሻሂ እየን ተመሊሰን ዋ ክልተና ኣነ ንመንግስን ስለምንታይ ኣተሲአናና ሰብኣየን ከም ዝሞቱ ከዓ ሓቲትና ነዊሕ ከም ዝገበሩ እዛ ንእዲ ኣብዚኣ ሬሳ ክቐብራይ ክእላን እየን ስለምንታይ የን ከምኡ ገይረን ኢልና ብሚስጢር እንዳተዘራረብና ሻሒ ሒዘን መፅአን ኣደይታይ ጀመር ንሕና ፀላእኸይ መፀና ቐልጢፍና ክንምለስ ኢና ስለዚ ኣብዚ ከባቢኹም ሓደ ተጋዳላይ ድሃዩ ጠፊእና እሞ ገለ ሓበሬታ ተለኩም ኢልና ኢና መፂና ምስ በልናየን ኣይሰሓትኩኹምን ኣነ እውን ናዲኹ ኢለናና ድሓር ኣነ ወጋሕታ ኮይኑ ሰዓ 6ዱሽተ ኮይኑ ኢለ ጸሎተይ ከብፅሕ ነዚ ትኮስ ዝነበረ ጠያይቲ ኣብ ዕጨ እምኒየ ውድቆ ክብል ንቤተ ክርስትያን እንዳኸድኩ ኣብዛ መዳፍኦ ሓመኩሽቲ ሓደ ተጋዳላይ ወዲቑ ጸኒሕኒ ንዕኡ ኣልዒለ ንገዛይ ወሲደ ነተን ናውቱ ናውቱ ክብላ ከለዋ በቲ ናተን ኣዘራርባ እየ ብረቱን ዕጥቁን ማለተን እየን ንዐአን ከዓ ተመሊሰ ንገዛይ ወሲደ እዮ እዛ ትርእዋ ዘለኹም ንእዲ ባዕለይ ስለ ዝሰራሕ ክዋ ንምፍራሳ ኣይጸገመንን ንዓ ኣፍሪሰ ነታ ተጠውያ ዝነበረት ነጸልኡ ዘርጊሐ ኣብኣ እትየ ኣብኣ ቐቢሩ እዮ በታ ነጸልኡ ከዓ ገኒዘ እዩ እተን ናውቱ ከዓ በተን ናይ ኣቦኹም ሳንዱቕ ገይረ ኣብዛ እግሩ ቐቢረየን ኣለኹ ኢለናና ኮፍ ኢለን መታልሐን ሒዘን ንሕና ናብ ዳግማይ ሓዘን ክንእትወን ኣይደለናን ብውሽጢና ናይ ሕልና ጸሎት ጌርና ነትብጻይ እሞ ደኢታይ ጀመርክን ብገስክን ከይድ በላ ምስ በልናየን ንሃና ጸዊዐን ሃና ጓለይ ኣብዛ ንእዲ ዘላ ሚስጢር ናጽነት ኤርትራ ክንደይ ኣነ ኸየርክበሉ ክርዮ ይክእልን እየ ብሚስጢር ድሕሪ ናጽነት ግን ነቶም ዝመጽኺ ተጋደልቲ ህዝባዊ ግምባር እዛ ኣብዛ ንእዲ ዘላ ሚስጢር ኣረክብ እያ ኢለና ስዉእ ኣሎ ኣብዚ ተቐቢሩሎ ተጋዳላይ ኣይበላን ኣብዛ ንእዲ ዘላ ሚስጢር ኢለናኣ ንሕና እሙክንከይድ ምስ በልናየን መንግስት ሚክኤል ካብ ብስክሊቱ ኖትቡክ ኣውፂኡ ዘይጥቀመላን ዘይተወደአት ኖትቡክ ኢሉ ፅሒፉ ርእስቲ ንሕና ክንብገስ ተበጊስና ካብአን መገዲ 2 ሰዓት ዓሳግላ ዝበሃል በረኻ ክንሓድር ኣለና ምስ ተመለስና ኣብ ዓደበነ እዩ ነቲ ታሪክ ዝፅሕፎ ኣብታ ኖትቡክ ስለዚ ኣደኢታ ይጀመር ቆራቢት ሰጋዲት ሙሉእ መዓልቲ ብፀለት ዝውዕላ እየን ምስ ሬሳ ክሳብታ ሂወተን ተሓልፍ ናብቲ ናይ ዘለኣለም ስፍረአን ክሳብ ዝኸዳ ምስቲ ሬሳ እየን ዝቕመጣ ነይረን እሞ ኣብ ሕብረተሰብና ከዓ መቓብር ኣይትርገፁ ብመቓብር ኣይትሕለፉ ኣብ መቓብር ኣይክየዱን እዩ እንዳተባሃልና ዝዓበና ዋላ ሕጂ እውን እንተኾነ ቀብሪ ከይድካ ዝደኸመ ድዩ ዝረብረበ ድ ሰብ ኣብ መቓብር ኣይረግፅ ኣይዕርፍ ኣደኢታ ይጀመር ግን ከምዚ ዓይነት ታሪክ ነይሩዎን ናፅነት ምስ ኮነ ድሃየን ሓቲተ ኣነ ምናልባት እንተለዋስ ምስቶም ታሪክ ዝስንዱ ተጋደልቲ ወይ ምስ እንዳዜና ክራኽበን ኢለ ሓቲተ ከምዚ ሞታ ተነጊረ ጓለን ከዓ ሃና ንኣዲስ ኣበባ ከይዳ ኣብ ኣዲስ ኣበባ ምዞም ዝተሰጉ መፅያት ተኾነት ሓቲተ ሃና እውን ኣብ ኣዲስ ኣበባ ዓሪፋ ተባሂሉ ስለዚ ነቲ ታሪኸን ሬሳ ጌርካ ኣብ ገዛኻ ንክትቅመጥ ምስ ሬሳ ባዕለን ንክገልፆ ክንደይ ብልጫታት ነይርዎ ናይ ባሓቂ ግን እዚ ከምዚ ዓይነት ታሪክ ናይ ኣዴታት ኣብ ኤርትራ ጥራይ እምበር ኣብ ዝኾነ ሰውራታት ዓለምን ኣብ ዝኾነ ዓለምን የለን
1: ኣነ ናይ ባሓቂ ዘመስግነክ ነዚአን ምዝካርኪ ዘይተወደአትን ዘይጥቀመላን ኖትቡክ ተባሂላ ዝተፃሕፈት ሽዑ መፅያህና ብድምፂ ሓፋሽ ተኸታቲልኩማ ትኾኑ ቀሪባ እያ ስእለን እውን ምሳይ ኣሎ ዘን ኣዲ ጀመር ፊልሚ ክንሰርሐን ኢና ዝበሉ ሰባት ነይሮም ክሳዕ ሕጂ ብዛዕበአን ፊልሚ ክስራሕ ኣነ ርኢ ፈልጥን ዝተበገሱ ሰባት ግን ነይሮም ንስኽን መንግስን ኢኹም ነርኩም
2: እቲ ብዛዕባ ምዝላቕሲ ትንክፍ ኣቢላ ተላ ጓል ሃይለ ነቲ ግዜ ንምቆጣብ ትኸውን ግን ምዝላእሲ ኣፀቢቑ ክንዛረበሉ ክነስተማቕሮ እውን ፅቡቅ እዩ ነቲ ድሓር ህዝባዊ ግንባር ድኾኖ እቲ ግንባራትና ክምስረት ምክንያት ድኾነስ እንታይ እቲ ድሕረ ባይታ ናይ ፅንዓት ናይ እምነት ኢልካ እቲ ምዝላቕ ስለ ዘርኢ ምዝላቕ ኣብ ዞባ ደቡብ ብጣዕሚ ከቢድ ነይሩ ፀላኢ ብጉርህ ስርናይ ኣቢሉ ምስ መፀ ናይ ክሳድ ዒቃ ድፋዕ ፈሪሱ ፀላኢ ከዓ ናይ ጉርህ ስርናይ

በሬታ ተዋሂቦ ተነበረ ግንቲ ናይ ምዝላእ ኩነታት ከቢድ ክብደት ናይቲ ምዝላእ ከዓ ልዕሊ ዝኾነ ፍጡር ነተን ኣዴታትን ነተን ደቂ ኣንስትዮን ከቢድ ነይሩ። ምክንያቱ ከምዚ ክበሃል ፀንሐ ኩሉ መንእሰይ ካብ ኣዲስ ኣበባ ይኹን ካብ ካልእ ቦታታት ድመፀ እቶም ኣብ ዓዲ ተወሊዶም ዝዓበዩ ዝጎበዙ መንእሰያት ዕድመ ቀያሕቲ ዕምባባ ዝነበሩ 8 ዓመትን ትሕቲኡን ዝነበሩ ህፃናት ከይተረፈ ናብ ሜዳ ገፁ ከውሕዝ ዘገድድ ኩነታት እዩ ምዝላቕ ፈጢሩ። ከምኡ ስለ ዝኾነ ኣብ ሙሉእ ዞባ ደቡብ ሓደ ዓብዪ ነቲ ኩሉ ፈንጠዝያ ነቲ ኩሉ ሓጎስ ነቲ ኩሉ ደስደስ ዝነበረ ዝቕይር ንኩሉ ከዓ ናብ ከቢድ ትካዘደእቱ ኩነታት እዩ ተፈጢሩ። ከምኡ ስለ ዝኾነ ኣብ መንጎ ስድራ ቤታት ናይ ኣረኣያ ፍልልይ እውን ዝፍጠረሉ ኩነታት መፅዩ ኣቦ ደቂ ሓድጉ ክኾንዎ ሓደ ውላድ ክልተ ውላድ ከትርፍ ክደሊ ከሎ ኣዲ ከዓ ደቂ ኣብ ቅድሚ ዓይና ብፀላእ ከይጉይሑ መስሕዋቶም ክኸዱ ትደልየሉ ኩነታት እውን ክልተ ጥርዝ ተፈጢሩ። ፅንዓትን ክድዓትን ፊት ንፊት ዝተፋጠጣሉ ግዜ ነይሩ። ስለዚ ኣብ ከምዚ ዝኣመሰለ ግዜ ኣደ እታ ለዋህ ታርህርህቲ እታ ኩሉ ትገብር ማህፀና ያደ ዝጨከነትሉ ግዜ ንደቀን ውሰድዎም ምሳኹም ተሪፎም ኣብዚ መፍቶ ፀላእ ክኾኑ ኣይንደልን ኢና ክብላ ዝገደዱ ኩነታት እዩ። ስለዚ ፅንዓት ኣዴታት ኣዝዩ ብትዝለዓለ ጥርዙ ዝተጋህደሉ ኩነታት እዩ ምዝላቕ ነይሩ። ካብ ሓደ ስድራ ቤት 6-7 ብኣብነት ክጥቀሱ ዝኽእሉ ስድራ ቤታት ሽዑ ዝኸዱ ነይሮም። እተን ኣዴታት ከዓ ኣብ ከተማ ኮይነን ፅቡቕ ምቾት ዘለዎ ሂወት ድነብራ ድነበራ ከዓ ድሕሪ ደቀና ኩሉ ትረፈና ኢለን ዳርጋ ስጋብና ፅነት ናብ ከተማታት ከይተመልሳ ግዜአን ኣብቲ ገጠር ዝወድኣ ኣዴታት ነይረን። ስለዚ ገሊአና ፅነት ኣርኪበን ገሊአና ፅነት ኣይርከባን፣ እቲ ፅንዓት ግን መግለፂ ኣይነበሮን። ስለዚ ነዚ ከቢድ ፆር እዚ ተሰኪመን ደቀን ሰዲደን እህትአን ንውሽጢ ፀረን ነቲ ኣብ ምዝላቕ ድሰዓበ ኩነታት ከዓ ብፅሞና ሳሕል እንታይ ክትወልድ እያ ደቅናቲ ዝኸድዎ ጎቦ ናይ ብሓቂ ጎቦ ኮይኑ ክዕቁቦም ድዩ እዚ ፀላእ ሒዝዎ መፅኡ ዘሎ ከቢድ ማእለያ ዘይብሉ ሰራዊት ንደቅና ኸ ጠጦ ከብሎም ድዩ ክዕገድ ድዩ ፀላእ እዚ ዝብል ከዓ ዓብዪ ሻቅሎት ነይሩ። ነዚ ሻቅሎት እዚ ፀላእ እዩ በቲ ንምላዓዓልን ንምትካዝን ደገልግል ናይ ስነ ጥበብ ስራሓት ገይሩ እውን ሓሪሮሜ ሓሪሮሜ ወንበዴታት ሓሪሮሜ እናበለ ዝደርፎ ዝነበረ ደርፍታት እዚ ክሰምዓ ከለዋ ዝነበረን ትካዘ ነዚ ድምልእ ነዚ ደራጉድ ከዓ እቲ ዓንተ ወይ ጓል ቀሺ እቶም ካልኣይ ወገን ትብሎም ዝነበረቶም ሓይልታት ምድሕሪ ሓርዮም እዚኣቶም እውን እንተኾነ ክሳብ ምምስራት ድምፂ ሓፋሽ ድምፂ ሓፋሽ ተመስሪታ ዕድመ ንዕኦም ይኹን ነቶም ነጎድጓዳዊ ድምፂ ነበሮም ኣባላታ ኣብ ዘይምቹእ ኩነታት ኮይኖም መቓልሕ ህላዌን መቓልሕ ዓወትን ክሳብ ዘስምዕዎ ኣብ ኣዴታ ዝነበረ ተርባፅ ናይ ህላዌ ናይ ድሰውራ ናይ ምድሓን ዝነበረ ፀቢብ ዕድል ከመይ ክውዳእ እዩ ዝብል ዝነበረ ኩነታት እዚ ፀብፂብካ ክትገልፆ ኣይትኽእለን ኢኻ። ብዛኣትኻዮ ገዛ ኣቦ መንከሱ ተደጊፉ ኣደ ብራኻ ጨቢጣ ትፀንሓሉ ኩነታት እዩ ነይሩ። ስለዚ ሕርኢ ድምፂ ሓፋሽ መፅያ መቓልሕ ናይ ተጋደልቲ ክትነግር ምጀመረት ተጋድላ ሓርነት ከዓ በቲ ሓደ ወገን ኮይኖም ዋ ሳሕን እዛ ክንዲ ገንበር ጤል ዘይተኣክል ነዚ ኩሉ መንእሰይ ዝኸደ ነዚ ኩሉ ሽሾ ሰራዊት ናይ ህዝባዊ ግንባር ዝኸደ ኣበይ ከትዕቁቦ ድኣ ሳሕል ንእሽተይ እንዲያ ክንዲ ገንበር ጤል ኳያ ትኸውን። ስለዚ እዚ ኣብ ጎቦታት ሳሕል ኮይኖም ብሬድዮ ዝፍንዎ ዘሎ ከዓ ሓሶት እዩ ኢልካ ነቲ ሞራል መሪሽካ ንምርማስ ዝግበር ዝነበረ ቃልሲ ነዚ ኩሉ በዲሁ እዩ ከም ብሓድሽ ጠጠው ናይ ምባል ስራሕ ተኻይዱ። ስለዚ እዚ ተመሊሱ ናበይ ድመልሰና ኣብቲ ምውዳብ ተን ተወዲበን ዝነበራ ዋህታት ሽዑ በቲ ናብ ቃልሲ ዝኸደ መንእሰይን ኩሉ ተወዲቡ ዝነበረን ፈሪሰን ስለ ዝነበራ ከም ብሓድሽ ነዚአን ሃኒፅካ ሞራል ናይ ህዝቢ ከም ብሓድሽ ከም ዝተኻኸል ተገይሩ

0: سرقنا دلدلنا صلاين تحت حدا ناي قبلتات ناي مقام بقربا استقاصصرو بكبابي دنبره ختماتات نزي كل زي نمتهددا استخياد قالسي قليل اي نبره نمو نايتي ادرع قدايات كابت مجمريات مزلا دقن سينن ابقزمات صميدن جن قزيمن زي ترفا حرينن استقالسا اديتات ينيرنمو
1: ታ ናይ ምዝላቕ እየ ንእሽቶ ክምላእ ኣላ ዓንተ ቀደስ ኣምፅኣታ ነይራ ፀላኢ ንከተማታት ምስ ኣተወየ ድሕሪ 4 መዓልቲ ፕሮግራም እዚ ናይ ቴሌቭዥን ፈነወ ክንጅምር ኣለና ነታ ኣብ ድግሳ ዝነበረት ማይ ክሮወይቭ ኣዕሪና ክንጅምር ኣለና ኢሉ ነቲ ተዓዊተየ ዝብሎ ንክጉስጉስ ማለት እዩ ቅድሚኡ ኣይነበረን ሕጂ ኣብ ውሽጢ 4 መዓልቲ ወዲኦማ ክጅምርዋ ከለዉ ብርጌድ 58 ብኢሳያስ ተወልደ ብርሃን ወዲ ፊላንሳን ሃይለ ሳሙኤል ቻይናን ትምራሕ ነይራ ንዑ ክተጥቅዕ መዲባ ካብ ኣባላት ህዝባዊ ምሕዳር ከዓ በዓል ሚካኤል ሃይለ ነይሩ ኤፍረም ዶክተር መብራህቱ ኣነ እውን ምስኦም ነይረ ሕግዞም ድግሳ እታ ማይክሮዌቭ ክጅምር መጥቃዕቲ ተገይራ ዓነያ ኣብቲ እዋንቲ ፀላኢ ብብዝሒ ስለ ዝነበሮ ካብ ሰገነይቲ ረዳት ቀልጢፉ መፅኡ ሙሉእ ተዓቕሚ ናይ ተጋዳላይ ነቲ ዝመፀ ምግጣሚ ነይሩ ኣብዛ እዋን እዚኣ ኣብቲ ማዓስከር ዓብ ማዓስከር እዩ ተመስሪቱ ነይሩ ብድግሳ ብዙሕ ዕጥቅን ስንቅን እዩ ነይሩ ኣብኣ ነቲ ዕጥቅን ስንቅን ንምውፃእ ናይተን ደቂ ኣንስትዮ ዝነበረ ተራ ኣነ ኣብኣ ስለ ዝነበርኩ ማለት እዩ ኩሉ እቲ ዓበይቲ ሰናዱ ሰብሲ የልዕሎ ኢልካ ኣይትግምቶን ኢኻ ሕጂ ኣብዚ እዋን ዝኣነ ክሓስቦ ከለኹ ብሕቑአን ተሰኪመን መሬት እናሰዓማ ካብቲ ማዓስከር ርሕቕ ዝበሎ ቦታ ከብፅሓ ቅድሚኡ ሰገነይቲ ተደብዲባስ ብዙሕ ሰብ ይሃሊቑ እዚ ተረሲዑስ ተናዴታት እቲ ኩናት ምስ ተገብረ ነቲ ናይ ፀላእ ንብረት ኣብ ምስካም ዝነበረ እንተራ ኣነ ክሳብ ሎሚ ኣብ ቅድሚ ዓይነ እዩ ዝረኣየነተን ደቂ ኣንስትዮ ተመላሊሰን ደም ናራፃ ክትስከመይ ትኽእልን ኢኻ ተሰኪመን ኣብቲ ሕቡእ ቦታታት እናብፅሓ ድሓር ምሸት ለይቲ ካብ ማሕራሳት በጠሎን ትኸውን መፅያ ነቲ ኩሉ ተና ኣዴታት ድግሳ ዘውፅኦ ንብረት ተሰኪመንኦ ከይደን ኣብኣ ኣዝዩ ተመላሊሰን ቀረባይቲ ቦታ ሰን እውን ብፀላኣይ ቅድሚኡ ተደብዲቡ እዩ ክፈርሓ ክጭነቓ እዩ ዝግብአን ግን እቲ ፅኑዕ እምነት ኣብቲ ሰውራ ስለዝነበረን ነዚ ካብቲ ማዓስከር ተሰኪመን ከጉዕዞኡ ከለዋ ኣነ ከም ሓደ ኣገዳሲ ተኣምራዊ ትስራሕ ኢለ የ ብዓይነይ ስለ ዝረእኽዎ ዝገልፆ
2: ኣብታ ናይ ድሕሪ ምዝላቕ ናይ 78 ኣብቲ ዳግመ ምውዳብ ጀማሂር ኣብ ነፍሲ ወከፍ ዓድታትን ከባቢታትን እንዳመፁ ነቲ ናይ ምውዳብ መስርሕ ብዝለዓለ ደረጃ እዮም ሰሪሖምሉ ኣብ ውሃዮ ጥራይ ደይኮነ ጉጅለ ጨንፈር ንኡስ ጨንፈር ብምስራዕ ኣብ ነፍሲ ወከፍ ወረዳታትን ከባቢታትን እንዳመፁ እቲ ናይ ዋህዮ ኣሰራርሓ ከምዚ ዓቢኦም ገይሮሞ ማለት እዩ ስለዚ እቲ ምውዳብ ስጋብ ጨንፈር በፂሒ ነይሩ እዩ ማለት እዩ ካብኡ ብምጋስ ኣብ 79 እውን ነቲ ህላውየ ናይ ደቅና ጠፊኦም ዝበሃለሉ ዝነበረ ኣብ 79 ኣብ ወርሒ ሕዳር ኣለዋ ዝበሃላ ውፍያት ኣዴታትን ውፍያት መንእሰያትን ሃገራዊ ማሕበር ደቂ ኣንስትዮ ንምምስራት ንሳሓል ተበጊሱ እዩ ማለት እዩ ስለዚ ካብ ሙሉእ ዞባ ደቡብ ብዙሓት ደቂ ኣንስትዮን ብዙሓት ናይ ሰራሕተኛታት እውን ነይሩ ተወኪሉ ሰብ ንሳሕል ወሪዱ እዩ ማለት እዩ ኣብ ሳሕል ከዓኒ እቲ ዝወረደ ካብቶም ዝወረዱ ኣለና ኣብዚ 5-6 ንኸውን ኣለና ማለት እዩ ኣብኡ እቲ ናይ ሳሕል ኩነታት መነባብሮ ናይ ተጋደልቲ ኣብ ድፍዓት ብምሉኡ ዙረትን ዕዶትን ብምግባር እቲ ጉባኤ እውን በቲ ዝተኻየደ መሰረት ተሳቲፍና ንቦታና ኢና ተመሊስና ማለት እዩ ስለዚ ሳሕል ከይደን ተባሂሉ ብምስጢር ኢና ተበጊስና ግን ገለገለ ወረታት ትፍኖ ስለ ዝነበረ ናብ ዓድታት ምስ ተመለስና ንሕና እውን ዝረኸብናዮም ኣባላት ከምኡ እውን ትምዕባለ ናይ ኣብ ሳሕል ዝረኣናዮ ብምሉኡ

0: ነቲ ህዝቢ እውን ክንገልፅ ጀሚርና እቲ መስርሕ እንዳዓበየን እንዳሰፍሐን ስለዝኸደ ድሕሪ መስመር ምስ ተመለስና እውን ብቐጥታ ከምዚ ዝተባህለ ካልኣይ ወገን ክበሃል ፀንሐ ነቲ ውፉይ ሓፋሽ ድዋት ዕንቅፋት ይፈጥር ስለ ዝነበረ ኣብ 81 ብምሉእ እተን ውፍያት ዝበሃላ ናብ ታዕሊም እየን ወሪደን ማለት እዩ። ስለዚ ኣብቲ ዝተዓለመ ከዓኒ ገለ ናብ ሓይልታት ገለ ናብ ቀይሕ ሰራዊት ገለ ከዓኒ ነቲ ዓቕሚ ናይ ምምሕዳር ወይ ህዝባዊ ምምሕዳር ንምድልዳል እቲ ዓቕሚ ተራእይውን ናብ ምምሕዳር ዝተወደባን ዝተሰለፋን ዝሓገዛን ዝተመርሓን ከዓ ኣብ ጀማሂር ኮይነን ከም ዝስርሓ ተገይሩ ማለት እዩ። እቲ ጀማሂር ዓቕሙ ኩሉ ግዜ ኣብቲ ህዝቢ ብምትኳር እዩ እቲ ስራሕ ዝካየድ ነይሩ ማለት እዩ። ስለዚ እቲ ንጥፈታት ሲ ቀሊል ኣይነበረን፣ ናይ ጀማሂር ስራሕ ቀሊል ኣይነበረን። ዓቕሙ ባዕሉ ይውድብ ኩሉ ነገር ሲ እቲ ስራሕ ብሓያል ንጥፈታት እዩ ዝካየድ ነይሩ ይቕኒየለይ።
1: ብስም ቀያሕቲ ሰራዊት ዝፍለጣ ብደቂ ኣንስትዮ ጥራሕ ዝቆማ ሰራዊት ነይረን። እዚ ሓይሊ እዚ ሲ መዓስ ይቆይሙ? ብኸመይ ከቆይሙ? ዕላምኡ ከንታይ እዩ? ፅሉኡ ብቲ ሕብረተሰብ ከ ከመይ ከቐፂሉ?

Ngã đầu.

哎呦我的妈！

ኣብ ርሑቕን ኣብ ቀረባን ኮንኩም መደብና መደብ ሸውሃት ሳይዳ ትከታተሉ ዘለኹም ክቡራት ተኸታተልትና ኣቐዲመ ምዉቕ ሰላምታይ ከቕርበልኩም ይፈቱ። ቀፂለ ሎሚ መዓልቲ እንሪኦ ኣሰራርሓ ምግቢ ኬክ ብቀይሕ ጣፍ ክኸውን እዩ። እዚ ንምስራሕ ኣስቤዛ ተቐሪቡሎ መጀመርታ ቅድሚ ኩሉ ኣብ ምግቢ ምእተውና ፅሬት ክንረጋገፅ ስለ ዘለና ሌላ ውይሕ ፀብ ኣለኹም

ፅሬት ኣብ ነገር ክህሉ ቀዳምነት ክንህቦ ዘለና ጉዳዩ ቅድሚ ኣብ ኩሉ መግብና ምእታው ፅሬት ኣዚና ፅሬት ዳውና ፅሬት ኣጭረቕትና ፅሬት ኣቑሑትና ፅሬት ክሽንና ከነረጋግፅ ይግባኣና እዩ ማለት እዩ። እዚ ክኸውን ከሎ ከዓ ቴኪት ከነወግድ ከለና እዩ። እስከ ሎም መዓልቲ ኬክ ብቀይሕ ጣፍ ክንሰርሕ ኢና። ቀይሕ ጣፍ ቀሪብ ኣለኹ። ሓራይ ቀይሕ ጣፍ፣ ሓደ ኩባያ ሽኮር፣ ሰለስተ እንቃቅሖ፣ ርብዒ ማንካ ሻሂ ጨው ክነእቱ ኢና፣ ሰለስተ ማንካ

ሻሂ ከዓኒ ቤኪንግ ፓውደር ሓደ ማንካ ሻሂ ከዓ ቫኒላ ፍቅ ኩባያ ከዓ ዘይቲ ዘይቲ ሳንፍላወር ተጠቂመ ኣለኹ። ኣራይ እስኪ መጀመርታ ነቲ ሓርጭና ኣቃሚምና ክንቀርቦ ኢና። ሓርጭ ኣብ ዝሓለፈ ግዜ ብዛዕባ ናይ ላዛኛ ክንምህር ከለና እዚኣ ናይ ኩሉ ሓርጭ ስግድ ኣቢልና እንድሕር ድኣ ሰፊርናያ 200 ግራም ያልና ኣለና። ስለዚ ኣነ ከዓ ክልተ በዚኣ ክጥቀመ 400 ግራም ተጠቂመ ኣለኹ ማለት እዩ።

ሓደ ኩባያ ከዓ ሽኮር ሽኮር ክንኪ ክንውስኽ ክንኽእል ኢና ማለት እዩ። እንተነከና ግን ዝበለፀ ማለት እዩ። ንቶም ብፍላይ ሽኮር ክንጥንቀቕ ንደሊ ፈርቂ ኩባይ ከዓ ዘይቲ ገይረ ኣለኹ። ሕጂ እንቃቕሖ ሽኮር ዘይቲ ብሓንሳብ ክንወቕዖ ኢና። ኣራይ ሽኮር ዘይቲ እንቃቕሖ ብሓንሳብ ሓዊስናየ ኣለና። ድሓር ድማ ማይ ልውጥ ቀሪብና ከዓ ክንውስኸሉ ኢና። ቀይሕ ጣፍ ፍንክላይ ብማይ ልውጥ ኢና ነዳልዋ ደለና ማለት እዩ። ማይ ክንገብር ከለና ኩሉ ግዜ ብጣዕሚ ማይ ፀሓይ ኢና ንገብሮ። ኣብ ሕምባሻ ድዩ ኣብ ኬክ ድዩ ክንገብር ከለና፣ ምክንያቱ ነቲ ዘብኩዕ ነገር ምእንቲ ከይቀትለልና ማይ ፀሓይ ኢና ንገብሮ። ሕጂ ማይ ፀሓይ ከዓ ቀሪበ ኣለኹ። ሓርጭ፣ ፒክን ፓውደር፣ ቫኒላ፣ ጨው ብሓንሳብ ሓዊስና ጠሚምና ቀሪብና ኣለና ሕጂ

ንሓር ነተኣቃሚመዮ ዝፀናሕኩ ሓርጭ ጣፍ ቤኮን ፓውደር ቫኒላ

ንራይ ከምዚኣ ጌርና ኣብዝተቐብአ መሰንከቲ ገልቢጥና

ኣብ 190 ገይረ ኣለኹ። ኬክ ኣትዩ ቅድሚ ሰዓታቱ ክትነቃንቆ ወይ ድማ ክትከፋፍቶ ኣይግባእን እዩ። ምክንያቱ እንተ ከይበሰለ ሓፍ ምስ በለ ከፊትናዮ ወይ ኣነቃኒቕናዮ በጥ እዩ ዝብል ማለት እዩ። ስለዚ ተባላሽያ ኣላ ማለት እዩ ከምኣ እንተ ጌርናያ። ስለዚ ኣብታ ሰዓታታ ኢና ክንከፍታ ዘለና ማለት እዩ። ድሕሪ 20 ደቂቅ ግን በሲሉ ስለዝኾነ ምንም ነገር ኣይከውንን እዩ ናልባ

ክክና ከምዚ ኢላ በሲላላ ቀይሕ ጣፍ ኣዝዩ ፅቡቕ ዝኾነ ተሕዝቶ ዘለዎ ዓይነት ምግቢ እዩ። ቀይሕ ጣፍ ብኣይረን ሃፍታም እዩ። ሓፂን ኣለዎ። ሓፂን ድማ ንሰውነትና ኣዝዩ ኣገዳሲ ነገር እዩ። ምክንያቱ ሓፂን ንሂሞግሎቢን እዩ ዝሃንፅ ማለት እዩ። ሂሞግሎቢን ጥዑይ ሂሞግሎቢን ዘለዎ ሰብ ከዓ ዋሕዲ ኦክሲጅን የብሉን። ምክንያቱ ሂሞግሎቢን ናይ ኦክሲጅን ተሸካሚ እዩ ማለት እዩ። ተሸኪሙ ኣብ ኩሉ እቲ ዘድሊ ዘባፃፅሒ ማለት እዩ። ስለዚ ቀይሕ ጣፍ ካልእ እውን ቪታሚን እውን ኣለዎ። ካብቲ ካልእ ኣካል ዝተፈለየ ተሕዝቶ ኣለዎ ቀይሕ ጣፍ። ስለዚ ካልእ እውን ምናልባሽ ናይ ስገም ናይ ስርናይ ናይ ፊኖ ኣለርጂ ዝኾኑ ሰባት እውን ኣዝዩ ተካኢ ምግቢ እዩ ማለት እዩ። ቀይሕ ጣፍ ኣብ ኬክ ንሰርሖ፣ ኣብ እንጀራ ንሰርሖ፣ ኣብ ቅጫ ፍትፍት ንሰርሖ፣ ኣብ ፒሳ ንሰርሖ። ስለዚ ቀይሕ ጣፍ ኣብዘይ ንሰርሖ ቦታ የለን ማለት እዩ። ስለዚ ኣዝና ክንጥቀመሉ ኣዝዩ ኣገዳሲ ንጥዕና ድማ ኣዝዩ ኣገዳሲ ምግቢ ስለ ዝኾነ ኬክ ብቀይሕ ጣፍ ድማ ኣዝዩ ጥዑም እዩ። እንደገና ድማ ዘይጓዳእ ከዓ ማለት እዩ። ሽኮራ ውሕድ ኣቢልና እንተ ጌርናዮሲ ዝኾነ ዓይነት ሰብ ክምገቦ ዝኽእል ኬክ ማለት እዩ። ዋላቲ ካልእ ዓይነት ኬክ ክበልዕ ዘይክእል ሰብ ናይ ቀይሕ ጣፍ ኬክ ግን ክምገብ ወይ ድማ ክበልዕ ይኽእል እዩ ማለት እዩ። ስለዚ ናይ ሎሙ መዓልቲ ናይ ቀይሕ ጣፍ ኬክ ኣብዚኣ ወዲእና ኣለና። ኣብ ዝመፅእ ሰሙን ብካልእ ትሕዝቶ ክሳብ እንራኸብ። ኣብ ዘለናዮ ሰላም ረህዋ ዝሰፈኖ ቕነ ይኹነልና።

ስለዚ በሊኩም ቃድረስ ሰላመትና ትብፅሓኩም ሓይሳ እንጎ ሓይሳት መተቕብለትና በርናምጅ ኣረጥቀና ዝተብደልየና ለትፈናተ ሓልየት እንተፀበጥና ምልዓል ሰዓት ምስልኩም ግን ኣተላለየቱ ወንሻላ የ ዮም ላንቀት ድማ ሓልየት የ ክልኩም ግትታብዑ ብድግማ ንሳይቺ ዓባይት ወለት ሕላየት በርናምጃን ከሰትባ ሕላየት ዓብዪ ፈናን መሓመድ እድሪስ ዓብደላሽትራና ምነፍቱያት ሓልየቱ ሸገር ጊሮላ ትብል እባቱ ናይ ዮም በርናምጅ ኣረጥቀና ግን ንክሰቱ በርናምጃ ዝተብደልየና መታብዓት በኪተ ዲምንት ተምነ ዲባእ ወለይት ሕላየት ክልዓዲኩም

0: point. Big opportunity here from Gervin Tyson. I think it's fair to say so many runs in have been compromised here.
1: Sam Bennett in the good position there in the wheel of the Lotto man. And we can see here it's Intermarché who is controlling. But fifth, sixth position, maybe a bit further back, is a great place to be with this.
0: Also in the frame here. We said sometimes he comes very, very good. Gamay is on the barriers here. He's going to be a three up straight to the line. Oh, Billy has done it. That is amazing. Billy Gamay wins it for Intermarché. 1-2.
2: ኣብ 1991 ኤርትራ ካብ ገዛኢ ስርዓት ኢትዮጵያ ሓራ ድሕሪ ምውፃእ ኩሉ ዓውድታት ስፖርት ብሓፈሻ ቅድም ብሽክለታ ድማ ብፍላይ ኣብ ውሽጢ ሓፂር ግዜ ውዳበኡ ኣዕርዩ ንጥፈታቱ ጀሚሩ ኣብ ትሕቲ መግዛእቲ ክካየድ ንፀንሐ ውዳበታት ቅድም ብሽክለታ ናይ ምሕደራ ኣድላይ ምትዕራይ ብምክያድ ብዝለዓለ ውዳበ ዝቕፅለሉ ባይታ ተፈጢሩ ቅድሚ ናፅነት ኣብ ትሕቲ መግዛእቲ ስርዓት ኢትዮጵያ ዝካየዱ ዝነበሩ ውድድራት ኣብ ኣስመራ ዝተሓፅሩ ብምንባሮም ድሕሪ ናፅነት እውን ውድድራት ብሽክለታ ኣብ ኣስመራዩ ስሩዕ ቅርፂ ሒዙ ውድድራቱ ፈሊሙ ንመጀመርያ እዋን ዝተካየደ ውድድር ድማ ብስምባሕቲ መስከረም ዝተሰሜ ኣብ ራብዓይ ወርሒ ድሕሪ ናፅነት ዝተካየደ ቅድድም ብሽክለታ እዩ።
3: ቅድድም ብሽክለታ ኣብ ሃገርና ብፍላይ ካብ ድሕሪ ናፅነት ኣብቲ 91 ከባቢ እዩ ጀሚሩ ናይ ውሽጢ ሃገር ጀሚሩ ማለት እዩ። ስለዚ ኣዝዩ ውዕውዕ ኩነታት ምስ መጀመርያ ናፅነት ሰብ ብምንባሩ መጠን ኩሉ ሓራ ኮይኑ እቲ ህዝቢ ነፃወፅ እዩ። ኢቨን ዋላ ተቃዳደንቲ ንሕና እውን ተቃዳደንቲ ኢና ነርና ቲ ግዜ እቲ ናፅነት ተሰሚዕና። ምክንያቱ ቅድሚ መግዛእቲ ዝነበረ ዋላ ልምምድ ክንገብር ኣዝዩ ኣሸጋሪ ይሕለፍ ዝበሃል ወረቀት ጌርካ ትኸይድ ጫማካ ትፍተሽ ገለ ትፍተሽ ኣብ 90 ከምኡ 89 90 ከምኡ ነርናስ ኣብ 91 ሙሉእ ናፅነት ተረኺብና ነፃ ኮይና ክንወዳደር ኮልና ንዓነ ዓብ ሞራ ነይሩ። ነቲ ህዝቢ ምስ ናፅነት ተደማሚሩ ኣዝዩ ናፅነት ዝነበሮ ናይ ብሓቂ ኣዝዩ ውዕውዕ ውድድር እዩ ነይሩ ማለት እዩ። ድሕሪ ናፅነት ንክንገልፆ ከለኹ
4: ካብቲ ዝገርመካ ቅድድም ብሽክለታ ካብታ ናፅነት ዝተባሃለትላ መዓልቲ 91 ሃይሉ ብቁልጡፍ ናህሪ ዝተበገሰ እዩ። ናህሩ ከይጎደለ ከዓ ስጋ ሕጂ ዝቕፅል ዘሎ ዓውዲ ስፖርት ኣብ ኤርትራ እቲ ቀዳማይ ኣብ ቀዳማይ ደረጃ ዝስራዕ ቅድድም ብሽክለታ እዩ። 91 ናብቲ መጨረሻ ስኮርሶ ቅድድም ብሽክለታ ጀሚርና እቲ ናፅነት ከሎ ጌና ኩሉ ነገር ከይተዋሃደ ከሎ ኩሉ ነገር ስዕዩ ከይጀመረ ከሎስ ቅድድም ብሽክለታ እዩ ጀሚሩ ነይሩ። ምክንያቱ ሓያላት ኣፍቀርቲ ቅድድም ብሽክለታ ስለ ዘለዉ ሓያላት ደገፍቲ ስለ ዘለዉ ቀልጢፍ እዩ ብናህሪ ጀሚሩ። ከም ውፅኢቱ ከዓ ኣብ 92 መጀመርታ 92 ንመጀመርታ ግዜስ በኽሪ ፕሮፌሽናል ፀወታ ኣካይድና ኣብ 93 ኣብ ውሽጢ ሃገር ንግብፂ ዓዲምና ቅድድም ብሽክለታ ኣካይድና 92 ከዓ ኣብ ሱዳን ከይድና ተፃዊትና። ስለዚ እቲ ናህሪ ናይ ቅድድም ብሽክለታ ዝነበረ ናይ ብሓቂ ዘሐጉስ እዩ። ፍረናቱ ከዓ እዩ ስጋ ሕጂ ብናህርን ብዕቤትን እናቐፀለ ዝኸይደሎ።
2: ኣብ ኤርትራ ቅድም ብሽክለታ ደቂ ኣንስትዮ ኣብ 50ታት ከም ዝጀመረ መዛግብቲ ታሪክ ይሕብሮ። ድሕሪ ናፅነት ድማ ምስቲ ህዝባዊ ግንባር ኣብ ግዜ ቃልሲ ዘተኣተዎ ፀውታዊ ማዕርነት ኩሉ መድያዊ ሱታፌ ደቂ ኣንስትዮ ዝተባባዕ ብምንባሩ ቅድም ብሽክለታ ኣብ ነፃ ኤርትራ ቀልጢፉ ክጅምር ክኢሉ ደቂ ኣንስትዮ ተቀዳደምቲ ንብሽክለታ ከም ምንጪ መጓዓዝያ ብብዝሒ ክጥቀማላ ስለ ዝጀመራ ቅድም ብሽክለታ ንምጅማር ምቹእ ኩነታት እዩ ተፈጢሩ። ቅድድም ብሽክለታ ኣብ ፈለማ ዓመታት ናፅነት ብቕልጡፍ ይዓቢ እኳ እንተነበረ መብዛሕትኡ ዓበይቲ ውርድራት ከምቲ ኣብ ግዜ መግዛእቲ ኢትዮጵያ ኣብ ከተማ ኣስመራ ዝተሓፅረ ክኸውን ግድን እዩ። ካብ ኣስመራ ወፃኢ ዘለዋ ከተማታት ኤርትራ ነቲ ነዊሕ ዓመታት ዝተረስዐ ውርድር ካብ ባሮ ተበጊሰን ዳግም ንምህናፁ ዓብ ስራሕ ይፅበየን ነይሩ። ምስ ግዜ ውርድራት ብሽክለታ ኣብ ዝተፈላለዩ ከተማታት እኳ እንተጀመረ ደረጅኡ ክሳብ ዝመዓረ ግን ግዜ ክወስድ ግድን ነይሩ።

0: ህዝቢ ዝሰረቱ ስፖርት ቅልጡፍ ዕብየት ከንጸባርቕ ግድነታዊ እዩ። ደገፍቲ ቅድም ብሽክለታ ኤርትራ ብዝነበሮም ልዑል ፍቕሪ ንውርድራት ድምቀት ኣብ ምውሳኽን ምዉቕ ኮይኑ ንኽካየድን ልዑል ግደ ተጻዊቶም። ብዘይ ካብቶም ተጻወቲ ዝድግፉን ፍናንን ሞራልን ዝህቡ ዝነበሩ ተዓዘብቲ ንድምቀትን ምቆትን ናይቲ ውርድር ናብ ዝለዓለ ደረጃ ዝሰቅል ወፍያታት እውን ሓለፋ ነይርዎም እዩ።
1: እዋ ሕጂ እንታይ እዩ ቅድዲ ምሽክለታ ኩሉ ግዜ ናይ ቲም ስለ ዝኾነ ብቲም ዝስራሕ ስለ ዝኾነ ፌደሬሽን ኮሚሽን ስፖርት ተቐዳደምቲ ተዓዘብቲ እዚኦም ብማዕረ ማዕረ ብዘየቋርፅ ብዝተዋሃደ ናህር ዝጓዓዙ ኣብ ቅድዲ ምሽክለታ እዚኦም ሓያላት መሳርሕቲ እዮም፣ ሓያላት መሻርክቲ እዮም። ምክንያቱ እቶም ፌደሬሽን ደኺምና ከይበሉ ተስፋ ከይቆረፁ ብዘይ ዝኾነ ይምስልካይ ውድድር ሰርዑ ነይሮም። ቀጻሊ ሰንበት ሰንበት ካብ 92 ስጋዕ 95 መጨረሻ ሰንበት ሰንበት ዋላ ክረምቲ ይኹን ዋላ ሓጋይ ይኹን ዋላ ገለ ይኹን ሰንበት ሰንበት ውድድር ከየቋርፅና ኸይድና ንሓሙሽተ ሽዱሽተ ዓመት ውድድር ብዘይ ምቁራፅ ሰንበት ሰንበት የብለካ ኣለኹ ብዘይ ዕረፍቲ ውድድር ነካይድ ነርና። ሕጂ እዚ እንታይ እዩ እቶም ፌደሬሽን ውራይ ዋኒ ኢኖም ከቢድ እዩ መርዓ ሓዘን ገለመለገለ ኣሎ ኣብ ሕብረተሰብና። እቶም ፌደሬሽን ግን ነዚ ኣወጊዶም እዮም፣ ልክዕ ከማና ከምቶም ተቐዳደምቲ ነዚ ኣወጊዶም ኣብኦም ተፀሚዶም ሰንበት ሰንበት በቃ እዚ ናትና ስራሕ ኢሎም ሒዞም እዮም። ተዓዘብቲኹም ገይሮም ተዘይስዕቡና፣ ተዓዘብቲኹም ገይሮም ተዘይፍቅሩና፣ ተዓዘብቲ ስጋዕ ክንዱ መስዋእቲ እንተዘይከፍሉልና ነይሮም ሞራል እንተዘይህቡና ነይሮም ሰንበት ሰንበት ወፈያ ብዝተፈላለዩ ዓይነት ገለ ደርሖ ዝመፅእ ገለ በጊዕ ዝመፅእ ገለ ሰልሒ ዝመፅእ ገለ ሕጂ ዋላ እቲ ወፈያስ ኣርቲ እዩ ነይሩ ንገዛ ርእሱ ተዋስኦ እዩ ዝስራሕ ነይሩ። ኣብ ቅድዲ ምሽክለታ ሰንበት ሰንበት ከምዚ ናይ መድረኽ ተዋስኦ እዩ ዝካየድ ነይሩ። ሕጂ ከምዚ ስለ ዝኾነ እዩ ሕጂ ንዓና ኣብቲ ዝለዓለ ደረጃ ክንበፅሕ ኣብቲ ዝለዓለ ጥርዚ ክንበፅሕ ዝገበረና ቅድዲ ምሽክለታ ንዓና ናይ ጉዳይ ተዓዘብቲ እዩ። ምክንያቱ ኣነ ዝክሮም በዓል ወዲ ዓንሰባ ኢሳያስ ፀጋይ መንግስተ ሰማያት ተዋርሶም እቶም ስነ ጥበባውያን ባህላዊ ጉዳያት ብምልኦም ኣብቲ ናይ ኮሚሽን ስፖርት ፌደሬሽን ጠጠው ዝብሉ ኣብቲ ከባቢ እዮም ዝኾኑ ነናቶም ግጥሚ እዮም ሒዞም ዝመፁ ኢሳያስ ፀጋይ ቲፎዘናይ ነይሩ ናትና ግጥሚ ይገብር ወዲ ዓንሰባ ናይ በዓል ወዲ ነጋሽ ነይሩ ናቶም ግጥሚ ጌና ተሰሪዕና ከለናስ ናቶም ግጥሚ ንሰርዕ ነርና። ሕጂ እዚ እቲ ኣርቲ ወይ እቲ ናይ መድረኽ ተዋስኦ ሕጂ ካብዚ ኢድ ይጅምር። ሽዑ ስኻ እንታይ ትኾን ጌና ኣብ መስርዕ ከለኻ ናይ ደገፍትኻ ሞራል ትሰማዕ ኣለኻ፣ ናይ ደገፍትኻ ለቦዋ ትሰማዕ ኣለኻ። ሽዑ በቃ ኣብ ካልኣይ ትስኸይድ ሙሉእ ብሙሉእ ናትካ ኣተሓሳስባ ኣብቲ ታሪክ ቅድድ ምሽክለታ ወይ ኣብቲ መድረኽ ኢኻ ትገብሮ። እቲ ተዓዛባይ ጃኬቱ ውፅኢ ክነጥር ከሎ ንስኻ ክትጎይ ከለካ እሱ ከጣቃ ከሎ ተሪፉ ድዩ ጎይ ድዩ ገለመን ይኸ እጂ እቲ ኣብኡ ዝነበረ ሂወት ላይፍ ዝግበር ተዋስኦ ተግባራዊ ዝኾነ በቃ ክርሳዕ ዘይክእል ካብ ሂወትካ ክሃስስ ዘይክእል ተናፋቂ ብሕልፊ ስጋዕ 98 ዝነበረ ግዜ ኣዝዩ ተናፋቂ ብብዝሒ ተዓዘብቲ ብከምዚ ዝብለካ ዘለኹ ዝተፈላለየ ዓይነት ኣክሽናት ዝግበራኡ ሞራላዊ ውህበት እዚ እዩ። ሕጂ ኣነ ዝዓበየ ቲፎዘ ይኹን ቲፎዘ ኣይኹን ቅድዲ ምሽክለታ ክዕዘብ ኢሉ ናብኡ ዝመፀ ዝነበረና ኣብ ልዕሊኡ ዘለኒ ክረዲት ኣኽብረት ስጋዕ መጨረሻ ኣነ ክገልፀልካ ይክእል ንመዘና ይብለና ኣብዚ ላሊ እሱዩ ከዓ ንዓና ኣብዚ ዝለዓለ ደረጃ ኣብ ፅሕና ተቢዕና ክንሰርሕ ትገበረና ንሱ እዩ። ተጊህና ትሬኒንና ክንገብር ልምምድና ክንገብር ዘየቋርፅ ዋሕዚ መትኒ ናይ ደም ዝኾነና ኩሎም ተፃወትኹም ኢሎም ገልፅዎ ይሓስቡ ይፈልጥ እየ ግን ኣነ ብግለ ይገልፅ ስለ ዘለኹ ግን ኣነ ናይ ብሓቂ እዚ ስምራት እዚ በቃ ካብ ሂወተይ ስጋዕ ኣብ ምድሪ ዘለኹ ዝርስዖን ዝሃስስን ኣይኮነን። ሕጂ ብዝተፈላለየ ምክንያት ብዝተፈላለየ ርሕቀት ኣብ ዝተፈላለየ ሃገር ክህሉ ክእል እዩ ኤርትራዊ እቲ ናይ ሽዑ ተዓዛቢ ቅድዲ ምሽክለታ ዝነበረ ኣብ ኣገልግሎት ዘሎ ኣብ ስደት ዘሎ ኣብ ካልእ ናብራን ዋኒንን ዘሎ ነዚ መቕረት እዚ ክዝክሮ ከሎ ኣነ ስጋዕ ክንደይ የስተንትን ስጋዕ ክንደይ ከምዝዳናፈነቕ ግን ሽር እየ በቃ ምክንያቱ ቀፃሊ ዝሪኦን ዋስኦን ዝነበርኩ መድረኽ ስለ ዝኾነ
2: ደገ ማለት ሓደ ፓወር ናይ ሓደ ስፖርት እዩ ደጋፊ ክኾን ከሎ ማለት እዩ ደገ ማለት ከዓ እንተኣምነሉ ትድግፈሉ ክኾን ከሎ ማለት እዩ። ኣባና ብሽከታ ዝዳርና ፅነት ብሕልፊ ብፍላይ ዳርና ፅነት ብዙሓት ደገፍቲ እዮም ነይሮም ነቶም ድግፎም ነበሩ ካባኸብዎም ስጋዕ ብሽከታ ዝገዝሎም ደገፍቲ ነይሮም ብሽከታ ስኢሉ ተባሂሉት ብሽከታ ዝገዝእሉ ነሮም ደገፍቲ እዮም እዚኦም ሕጂ እጂ ደገፍ ክበሃል ከሎ ካብ ልበና ክኹን ኣለዎ እምነት ዘሎ ደገፍ ኣሎ ሕጂ እዚ ኣብ ትሽዕ ግዜ ንሕና ዝነበርናሉ ግዜ ደገፍቲ ኢና ነርና ዝተፈላለዩ ደገፍቲ ነይሮም ናይ ኣልቪልዩስ ናይ ኣልተሓሪር ማለት ኢና ናይ ኤልፓ ማለት ቀይሓሪ ናይ ስካንያ ከምኡ ናይ ኤርቴል ናብ ሉ ድሕርና ጥረት እየ ዘሎ ማለት እ ዳህላክ ዝተፈላለዩ ጋንታታት ነይረ ናይዘን ዝተፈላለዩ ጋንታታት ደገፍቲ ናተርእሰሉ ከኣሉ ነይሮም ኣብቲ ደገፍቲ ዝግበሮ ነሮም ምክንኻን ፀወት ምዕባሃል ካብ ዝኾነ ናይ ጎዳኢ ቦታ ንኸይከዱ ምቁፃር ስጋዓዊ ቋፀሮም ነይሮም ማለት ኣብ ትሽዑ ግዜ ዝነበረሉ ግዜ ኣብ ዝተፈላለዩ ቦታ ንኸይከዱ ድሕር ከይ ይስከፍቲ ፀዋታይ ባር ከምዚ ጌርካ ገብሮ እንድሕር ዛ ሓደ ንያላ ሆቴል ከምዚ ሳዕስዑ ገለ ንድሕር ተባሂሉ ከምዚ ምሳሎ እቶም ደገፍቲ ዝፀልእዎ ከምኡ ስጋዓ ከምኡ ነቲ ደገፍ ሓይሉ ነይሮ ማለት እዩ ስለዚ ምቁፃ ናይቲ ንስፖርት ከማ ደገፍ ዓብሃሉ ነይርዎ ኣብ ትሽዑ ንሕና ዝነበርናሉ ግዜ ደገፍቲ ከዓ ስጋዓ ገዝኦምና ንኸይድ ቶም ፅዋት ስጋዓ ገዝኦ ብሽከታ ሕፀባ ገለና ጠጠው ኢልና ንሪኢ ንሕልዎን እቶም ብሽከታ ከ ንሕልዋ ነረ ብሽከታ ከይስበራ ብሽከታ ገለ ከይኮና ሓፋ ኣቢልካ ኢና ዚ ብሽከታ ሓላው ተገብረለና ሕጂ ቶም ደገፍቲ ብጉቢኦም ዝኸዱ ነርና ማለት እየ
3: ደገፍቲ ቅድም ሸታ ናይ ኤርትራ ፍሉይ ትርጉም ኣለዎ ኣብ ውሽጡ ይኹን ኣብ ደገ ክንከይድ ከለና ማለት እዩ እቲ ደገ ክንከይድ ከለና ንሕና ስለናትና ዝኾነ ብዙሕ ርዝነቱ ትዕቤቱ ኣይረአካን እዩ ብቶም ካልኦት ሃገራት ክግለፅ ከሎ ብካልኦት ጋዜጠኛታት ናይቲ ኣውዲ ስፖርት ክከታተሉ ዝመፁ ክስንዱ ዝመፁ ክረአይ ከሎ ትርጉሙ ይርዳእካ ማለት እዩ ኣብ ናትና ከ እንድሕር ኮይኑ ናይ ባሓቂ ዓብ ተራእዩ ዘለዎ ካብ ዝኽርታተይ ንድሕር ክመፅእ ኮይነ ኣነ ተቃዳማዮ ዝነበርኩሉ ንድሕር ክዛረብ ኮይነ ዳርጋ እቲ ውድድር ክሪኦ ንድሕር ኮይነስ ካብ ከይሓስኩ ካብ ተዓዘብቲ እየ ዘንብቦ ነይረ ምክንያቱ ኣለዉ ገሊኦም ተዓዘብቲ ፍሉያት ብንግህኡ ከምዚ ናይ ሕጂ ኣይንረኣዮ እቶም ቦታ ወሰናስን ዝነበራስ ንኸይተሓዛ ኣንጊሆም ወፍሩ ምክንያቱ ክሪኦ ከለዎም ቅድሚት ናይ ሽዑ ፅርግያ ትማርሻ በዲ ይመልእ ነይሩ ንድሕሪት እቲ ቅድሚት ቦታ ንኸይተሓሲ ቅድሚት ንጉ ክትመፅእ ኣለካ ኣነውን ዓዛባይ ከለኹ ከምኡ ነረ ማለት እዩ ሕጂ ክትሪኦ ከለካ ካብ ናቶም ፋሻል ኤክስፕሬሽን ከይተረፈ እቲ ውድድር ተንብቦ እቶም ዕሉላት ደገፍቲ ንድሕር ብፍላይ ርኢኸዮም ልካ እቲ ፀወታ ኮፍ ኣቢሎዮም ዝነብሩካ ብመንፅር ኣነ ሕጂ ናይ መወዳደርተይ ደገፍቲ ኮይኖም ክሪኦም ከለኹ እዩ እሶም ንዓና ከዓ ከም ደገፍቲ ኮይኖም ዝህቡካ ሞራልካ ናይ ባሓቂ ዓብ ተራእዩ ዘሎ ብዘይ ቃልዓለም ማለት እዩ ምክንያቱ ኣብቲ ናትካ ትገብሮ ምንቅስቃስ እዚ ናትና ሕጂ ሰርኪት ብልምድ ነዊሕ እዋን ተፃወትናሉ ነይሩ ከመይ ዓይነት እዩ ዝኸይድ ነሩ ርኢናዮ ኣብ ናይ በረኻታት እውን ክንፃወት ከለና ብናይ መገዲ ባፅዕቲ ኮይኑ ስጋብ ታሕቲ ወሪዶም ዝቕበሉና ነይሮም ብናይ መገዲ ኸረንቲ ኮይኑ እውን ከምኡ ስጋብ ዓደኮሎም በፂሖም እዮም ዝቕበሉና ነይሮም ሕጂ ምስቲ ፀናሕካዮ ከምቲ ኣለዳማይ ኮንካ ፀናሕካዮ ሞራል ብፊዚካል ናትካ ፊትነስ ዋላ ካሊእ ንዓቶም ዳረእኻ በብቕሩብ እንዳበዝሑ ክመፁ ከለዎ ስጋ ብብታ ናይ መወዳእታ ሕንፃፅ ፍሉይ ስምዒት ኣለዎ እቲ ድርኺት ዝፈጥረልካ ከዓ ብጣዕሚ ፍሉይ እዩ ደገፍቲ ማለት ኣካል ናይቲ ውድድር ብሓፈሻ ኮይኖም ጎኒ ጎኒ ኣላይኻ ሰልጣኒ ኮይኖም ዘቕልቡኻ ኩሉ ዘስንቑኻ እዮም ኣነ ልካ ክትርጉሞ እንድሕር ኮይኖም ማለት እዩ ተርኦም ብቐሊል ኣይግመትን እዩ
2: ወብሕልፊ ብቲ ዝነበርናሉ ግዜ ናይ 91 እናርከንዕል ኮይና ነብሲር የማነት ክሰሉ ሕጂ ከም በዓል የናዘካት ዋላውዲ ነጋሽ ስጋ ኣባጊያ ኩንታል ጣፍ ኩንታል እንጨይቲ ገለ ወፍያ ነይሩ ወፍ መተባብዒ ማለት ደርሆ ደርሆ ከማ ትመፅ ያ በጊዕ ትመፅ ነ ኣብና ማርያም ኣብ ሞኖፖሊ ትመፅ ኣብ ሲኔማ ሮማ መፅ ነ በጊዕ ትመፅ ነ ወዲ ነጋሽ ፀላም ከብዲ ሓሚ ብሉ ሬገን ዝብሎ ካብ መንደፈራ ፀላም ከብዲ ሒዙሉ መፅ እዩ ማለት ሓሳኻ ገይሩ ኢሉ ሬገን ዝብሎ ደጋፊ እዩኒ ወዲ ነጋሽ እንጂ ስጋ ክደይ ተሕልፍቶት ማለት እዩ እታ ፀላም ከብዲ ሓሳኻ ስለዝገብር ነቲ ኣንቤባ ክንኸጥፎ ኣንቤባ ሓሚ ተባሂሉ ወዲ ነጋሽ ካብ መንደፈራ ይብለካ ኣለኹ ስጋኹም ደገፍ ዝገብሎ ነሮምቲ ደገፍ ዝገብሎ እቲ ደገፍ ዝብለካ ዘለኹ ግን ብዙሓት እዩ በዕሉ ድቀሽ መሓር ነይሮም ሕጂ ጅባን ስረን ናይ ላዕሊ ናይ ታሕትን ንሸውዓቲ ኹም ተፃወቲ ገል ባሃሉ ወፍ እዮም ሪስቶራንት ናብ ሪስቶራንት ካስቴሎ ካስቴሎ ምዕባለ መፅ ኣብ ካስቴሎ ምሳሕ ድራር ንዝኩሉ ካፀዋተ ዋላ ንቲ ደጋፋ ከይተረፈ ስጋኹም ደገፍ ዝህቡን ደገፍ ዝገብሉ ነሮም እዩ ኣብ ትሽዑ ግዜ ኣነ ዘጋጠመትኒ ናደገፍኩ ከለኹ ኣስመራ ዓዲ ቀይሕ ኣስመራ ነራ ኮርሳ ቆሪፆማ ኸይዶም የናስን ሳምሶምን ወዲያርን ሳምሶምን ቆሪፆማ ኸይዶም የናስን ወዲ ነጋሽን ደሳርን ከርክቦም እዳጎዩ ከለዉ ተጠብዮም ክምለሱ ከለዉ

0: ያስወዲዮ ያስወዲዮ እዚ ብርክት ቆርጨኮ ይስማዓና ኣነ ስብሑ ተረእየና እዛ እግሩ እዚያ ካብኣ ድበኸኹ ደቂ ማር ሕክምና ኣትዩ ኣብኡ እውን ምስኡ በኸ ማለት እዩ ስጋ ኣስመራ ኣብቲ ከምዝ ተቆርፀት ኮይኑ ሰሚዐኒ እሳ ኮርሰት እያ ከማን ወዲ ንሳምሶም ሴሮዋ ስጋ ሳምሶም ሴሮዋ እሳ ኮርሰት እያ በ ከምዚ ሕማቕታሽ ሰሚዐና ኣብ ዘጋጥመኒ ማለት እዩ
1: እቲ ኣብ ከተማ ኣስመራ ዝካየዱ ዝነበሩ ውድድራት ብዙሓት ምኩራት ተቀዳደምትን ጭቡጥ ምወላ ዝነበረን ክለባትን ሒዙ ዝያዳ ሰሓብን ተጠማትን ጥራይ ዘይኮነ ኣብ ቀጻሊ ልምምድን ውድድርን ስለ ዝነበረ ናብ ኣህጉራዊ ውድድር ዝሳተፉ ብቑዓት ተቀዳደምቲ ንምቕራብ እውን ቀንዲ ምንጭ ነይሩ ክበሃል ይከኣል። እቲ ኣብ ናይ ከተማ ዝውደብ ውድድር ካብ ከተማ ወፃእን ኣብ በረኻን ዝስራዕ ውድድር ካብ ዓመት ናብ ዓመት ኣብ ዝዓበየሉ ዝነበረ እዋን ካልእ ንዕቤት እቲ ስፖርት ዘማዕብል ኣወዳድባ እውን ተፈጢሩ። ብምሕዝነታዊ ውድድር ምስ ጎረባብቲ ሃገራት ዝተጀመረ ተመክሮ ናይ ምልዋጥ ዕማም ናብ ኣህጉራዊ ውድድር ኣብፂሑ። ኤርትራውያን ተቀዳደምቲ ድማ ኣብ ነንበይኑ ውድድራት ስሞምን ስም ሃገሮምን ከፀውዑ ተረእዮም።
2: ናይ ብሓቂ መጀመርያ ኣብ ናይ ግብፂ ዓዲ ምና ዝፃዊትና ርና ውሽጢ ዓዲ ብድሕሪኦ ቅፂልና ናብ ሱዳን ኢና ከድና 92 ኣዝዩ ፅቡቅ ውፅኢት ይመፅ ማለት እዩ። ካብዚ ተበገሰ ድማ ንሕና ሞራል ጌርና ቶም ትሕትና ዝነበሩ ሰንሰለት ኣሰርናትና ሒዞም እንዳተወራርሰት ቅድም ሽክታ ንክዓቢ ኣዝዩ ፀላዊ ነይሩ ማለት እዩ። ናይ ሽዑ መገሻታት ብፍላይ ኣብ 92 93 94 ብዙሕ መገሻታት ነይሩ ክሳብ ዱበይ ነይሩ ዓደ ጥልያን ዝኸድናሉ እዋናት ነይሩ። ስለዚ እዚ ናይ ብሓቂ ነቲ ቅድም ሽክታ ድሕርና ፅነት ሃይሉ ንቅድሚት ክስጉም ወይ ክሳብ ዚ ደረጃ እዚ ንክበፅሕ ዓብ ተራ ነይሩ ወኢሉ ኣነ ክገልፁ ክእል ዝጋ
3: ኣብቲ መጀመርያ ተስዓታት ናፅነት ኮይኑ ምስ መፀ ዝገለፅከያ እዩ ከም ሃገራዊት ጋንታ ከይዳ ተኸዶ ነበረቲ ኣብ ዘንጎረባ ብትሪ መጀመርያት ናፅነት ምስ ኮነ ናብ ኢትዮጵያ ሱዳን እናኸትካ ነይሩ ድሓሪ ኣነት ዝብለኒ ናብዚ ዝመፁ ነይሮም ጋንታታት ማለት እዩ ናትና እውን ኸዱ ነይሮም ብዝተወሰነ ውሑድ ቁፅሪ እዩ። ብሓፈሻ እቲ ናይ ናሽናል ቲም ዝበሃል ስእሊ ዝያዳ ዝርዳእኒ ግን ከከይዶም ናብዚ ከባቢ ውፅእ ኢሎም ናብ ቱር ንምፅዋት ናይ በዓል ግብፂ ነይሩ ኣብቲ ሽዑ እዋን እቲ ዝገርመካ ሓንቲ ኣብ ዓመት ነራ መገሻ ናይ ቱር ኢጅፕት ዝያዳ ደሚቓ ትረአይ ነበረት። ኣብዚ ሕጂ እዋን መፂና ክንሪኦ ከለና ከዓ እቲ ታይም ፍሬም ናይ ክንደይ ክኾን ኣሎ ናይ 32 ዓመት 31 30 ዓመት ንፁር ክኾንና ካብኡ ንድሕር ሒዝከያ ከዓኒ እንታይ ይመስል ኣሎ ርአየ ኬትካ ክትፃወት ከለኻ እቲ መገሻ ጥራሕ ዘይኮነ ዝረአይ ኣብኡ ትቐስሞ ትምህርቲ ብዙሕ እዩ። ምክንያቱ ናብቲ ዓለም ትሕወስ ኣለኻ ናብቲ ዓለም ክትሕወስ ከለኻ ከዓ ብዙሕ ዓይነት ትምህርቲ ኢኻ ትቐስም ከም ተቐዳዳማይ ከም ኣሰልጣኒ ዋላ ከም ኣለይ ኦፊሻል ተባሂሎም ዝኸዱ ኣለዎ ምሽ እሶምን ዝያዳ ብዙሕ ሓሳባት ዝእክብሉ ትምህርቲ ዝቐስሙሉ እዩ። እዚ ናይ መገሻ ክትሪኦ ከለኻ ሕጂ ከም ተቐዳደምቲ እውን ሕጂ ዝኸድዎ ዘለዎ ከም ፕሮፌሽናል ብዝሒ ድሕር ርኢኻ ኣካል ናቱ እዩ እንዳተሰርዐ ዝመፀ እቲ መሳለልሲ ድሕር ነዲቕንዮ ዓመት ብዓመት ዓመት ብዓመት ዳኸድና ንእክበን እተ ንዲኬድ ንሕዘን ማለት እዩ። ሓደ ዕቑድ እንታይ ሒዝልና መፅ እዩ ካልኣይ ዕቑድ እንታይ ኣብቲ ሳልያ ተሳልሳይ ዕቑድ ከዓኒ ናይ በዓል ቢንያም ረኪብና ኣለና ማለት እዩ። እዚ ተኣምር ነገር እዩ። ምክንያቱ ቢንያም ከም ቢንያም ዝወሰደሉ ግዜ ርኢና ኣለና ክብገስ ከሎ ኣዘ ፓዮኒር ንድሕር ርኢና ዳንኤል ናይ ዳንኤል ነበረ እዋን ስጋብ ኣብዛ ናይ ቢንያም ዝበፃሕና እያ ዳንኤል ዝፈለሞ ዝዓበየ ስእሊ ብሽክለታ ኤርትራ ኣብ መድረኽ ዓለማዊ መድረኽ ኣብዚ ናይ ቢንያም በፂሕዎ ዘሎ ድሕር ርኢናዮ እቲ ስእሊ ዝኾነ ዜጋ ተገንዚቡ ሲ ኣብ ኣእምርኡ ሰሪፁ ዘሎ እዩ።

ኣብ 98 ብምኽንያት ውራር ወያነ ዝዓበ ዕንቅፋታት ንገስጋስ ስፖርት ሃገርና ዘሰናኽል ፍጻመ እኳ እንተነበረ ቅድድም ብሽክለታ ገስጋሱ ብምቕጻል ናብ ኩሉ ኩርንዓት ምስፍሕፍሑ ኣየቋረፀን። ኣብ 2001 ብምኽንያት 10 ዓመት ናጽነት ኤርትራ ዙር ኤርትራ ከም ዝተኣቶ ስለዝተገብረ ተሳታፍነት ዝተፈላለያ ዞባታትን ከተማታትን እናዓበየ መጺኡ። ብዝያዳ ተቃዳማይ ዞባ ደቡብ ኦሎምፒካዊ ዳንኤል ተክለ ሃይማኖት ዞዲ ሻምፒዮን ኤርትራ ምስ ደፍአ ዞባታት ብዓቢ ሞራል ልዑል ናህርን ዝግዝግሳሉ መድረኽ ተኸፊቱለን። ካብ 2009 ጀሚሩ ድማ ኣብ ዘቤታውያን ተቃዳምቲ ጥራይ ተሓፂሩ

0: ዝነበረ ዙር ኤርትራ ኣፍሪቃውያን ሃገራት ብምዕዳም ብማሕበር ቅድም ምሽክለተ ዓለም ዩሲኣይ ናይ 2.2 መልክዕ ሒዙ ናይ ኣህጉራዊ ውድድር መልክዕ ክሕዝ ክኢሉ ቅድም ምሽክለታ ኤርትራ ኣብዚ ሎሚ በፂሕዎ ዘሎ ደረጃ ንክበፅሕ ድማ ዙር ኤርትራ ዘይነዓቕ ኣበርክቶ ዝነበሮ ውድድር እዩ።
1: እዚኣ እቲ ኩሉ ግዜ ንሓስቦ እዩ ናይ ኣጋጣሚ ኮይኑ ኣብ ፈላሚ ዙር ኤርትራ ኣብ 2001 ስለ ዝነበርኩ ኣብቲ ዝውድኣሉ ነበረ እውን እቲ ናይ ዙር ኤርትራ ማለት እዩ ናይ ውሽጢ ሃገር ሎካል ራይደርስ ጥራሕ ዘሳትፍ ነበረ ዳርጋ ብዙሕ ተሳቲፍ የ ይኩሉ እቲ ናይ ሽዑኡ ዝነበሮ ፅልዋ ምክንያቱ ከም ዙር ኤርትራ ታሽሙ ንሪአ ኣብ መላእ ሃገር ፅልዋ ሕድር ነይሩ ኣብ ተቐዳደምቲ ኣብቲ ሕብረተሰብ ውን ንቕሓቱ ኣብ ስፖርት ብዙሕ ተራ እዩ ተፃዊቱ ሕጂ ሱ ምትራፉ እቲ ፅልውኡ ንሪኦ ኣለና ብዙሕ ጎዳኢ እዩ እቲ ዓለም ለኻዊ መልክዕ ሒዙ ከይድሉ ኣብ ዝነበረ እውን ኣብቲ መጀመርያ ናይ 2009 ከም ናይ ዩሲኣይ ውድድር ተመዝጊቡ ዝተካየደሉ እንድሕር ርኢና ከዓ ፅቡቅ ነገር እዩ ምክንያቱ ዕዱማት ጋንታታት ሃገራት መፅአን ዝሳተፍዎ ስለ ዝኾነ ቀንዲ ቀንዲ ግን ብንኡስ ኣቕምና ከነካይዶ ንኽእል ውድድር ክንሱ እቲ ናቱ ኣድቫንቴጅ ዝዓቢ ክንሱ ኣብዚ ሕጂ እዋን ዘይምክያዱ ኣብ ብሽክለታ ኤርትራ ሃስያ ኣኽእትል እየ ዝብል
2: ብሓፈሽኡ እቲ ውድድራት ሽዑ ክዝክሮ ከለኹን ሕጂ ዘሎ ውድድራት ንኣዝዩ ሰማይን መሬትን ይፍልል ኣለዎ ምክንያቱ ለኳል ዝበሃል ናይ ዙር ኤርትራ ነርና ኣዝዩ ከቢድ ውድድራት ካብ ኣስመራ ክሳብ ባሮንቱ ዝበዝሕ ዝዘርጋሕ ባዕሉ ኣስመራ ዓዲ ኋላ ባፃዕ ኣስመራ ኣብ ሰዓት እዚ ስለዘየለ ብዙሕ ክዛረበሉ ናይ ደፍርኒ ሽዑ ግን ኣዝዩ ንዓና ነቶም ሽዑ ተቃርም ነበርና ምስ ዕድሜና ዝነበረን ነቲ ደገ ወፂኢኻ ንክትፃወትን ኣዝዩ ሓጋዝ ነይሩ ምክንያቱ ኣብ ዓድና ኣዝዩ ከበድቲ ውድድራት ፈታን ውድድራት ስለዝነበረ ምስ ዘሎ ናይ ሃገርና ቀማምጣ እውን ናብ ካል ሃገራት ከና ኣብ ንፃወትሉ ግዜ ኣዝዩ ሓጋዝ ከም ዝነበረ ኩሉ ተቃዳማይ ዝፈልጦ እዩ ስለዚ ዙር ኤርትራ ናይ ብሓቂ ነቲ ዝነበረ መገሻታት እውን ዓብ ድርዒ ኮይኑ ወእዩ ዝብልኣኒ
0: ማሕበር ቅድም ምሽክለታ ዓለም ዩሲኣይ ንዕቤትን ፅልዋን ኤርትራ ኣብ ቅድም ምሽክለታ ኣብ ግምት ብምእታው ኣብ ውሽጢ ሃገር ደሚቖም ንዝወፁ ተቀያደምትን ኣሰልጥንትን ኣብ ማእከል መሰልጥን እዩ ናይ ማህደረ ስልጠና ዕድል ዝረኽብሉ ኣጋጣሚ ፈጢሩ ከም ውፅኢት ናይዚ ኤርትራውያን ተቀያደምቲ ካብ ሃገር ወፂኦም ምስ ኣብ ዓለማዊ ዙር ምዝነጥፋ ክለባት ናይ ምፅዋት ዕድል ዝረኽብሉ ባይታ ተፈጢሩ ምስ ኣውስትራላዊት ክለብ ኦሬካ ግሪንጅ ክፅምበር ዝኽኣለ ዳንኤል ተክለ ሃይማኖት ናይ ፈለማ ኤርትራዊ ፕሮፌሽናል ተቀያዳማይ ክኸ ውን በቂዑ ኣብ 2012 ኣብ ቮልታ ስጳኛ ዝተወራደረ ዳንኤል ተኸለ ሃይማኖት ናይ ፈለማ ጸሊም ኣፍሪቃዊ ኣብ ናይ ግራንቱ ውድድር ዝተኻፈለ ብምዃን ታሪክ ሰሪሑ
3: ማለት ፅቡቅ ዕድል እዩ ኣጋጢሙ ኣብ ዝተፈላለየ መዓልቲ ኣብ ዝተፈላለየ ዓመታት ማለት እዩ ቅድሚና ዝነበሩ ውን ነሮም እዮም ኣብ ጋንታታት እቲ ናይ ሲኣይ ዕድል ግን ብኣይ ጀሚሩ ብመጠን ከዓ እቲ ትምህርተይ ወዲአን 3ለስተ ዓመት ኣብቲ ዝብፃሕ በፅሐሎ ማለት እዩ ስለዚ ብዙሕ ሳዕሪ ድኻም ኣሕሊፈ ቅድሚ እዩ ኮይኑ ውን ኣብዊ ናይ ሓመኩን ብዙሕ ቀሲመ ቲ መድረኽ ዝትምንዮ ዝነበርኩ ስለ ዝበፅሕኹ ናይ ባሓቂ ዓብ ዕድል ፈጢር ኣለኢና
4: ብዝተፈላለየ ምክንያት ክወፁ ክገሹ ገለ ይኽእሉ ነይሮም እዮም እቲ ናቱ ዕቤት ወይ ከዓ እቲ ናቱ ፅልዋ ግን ብቕልጡፍ ክረአ ኣይከኣለን ነቲ መርሖ ወይ ከዓ ነቲ ባብ ኦሎምፒካዊ ተቀዳዳማይ ዳንኤል ተክለ ሃይማኖት ኣብ ቻምፒዮን ኤርትራ ኣብ ዝተገብረ ንበረኸት የማነ ኣብ ሰዓረሉ ነቲ ዕድል ተጠቂሙ ነቲ ማህደረ ትምህርቲ ክረኽቦ ክኢሉ ማለት እዩ ነቲ ማህደረ ትምህርቲ ድማ ብዘይተሓላልነት ብዓቕሊ ብትዕግስቲ ምስ ብዙሕ መሰናኽሉ ምስ ብዙሕ ቡድህታቱ ከባቢ ንክልተ ዓመት ኣብኡ ድሕሪ ምጓዓዙ ናብ ዝተፈላለየ ጋንታታት ወይ ከዓ ብዝተፈላለየ ጋንታታት ናይ ጠመተ ክረክብ ክኢሉ ማለት እዩ ስለዚ እሱ ዝኸፈቶ ወይ ከዓ ነቲ መርሖ ዘምፅኦ ዳንኤል ተክለ ሃይማኖት ኣሰሩ ብድሕሪ እዩ ከም በዓል እናትናኤል ብርሃነ ከምኡ ውን ኦሎምፒካዊ ተቀዳዳማይ ከዓ መርሃዊ ቅዱስ ክኽተልዎ ክኢሎም ስለዚ በቲ ኣብቲ እዋነቲ ዝረኸብዎ ስልጠና በቲ ኣብቲ እዋነቲ ዝረኸብዎ ዕድል ናብ ካልኦ ጋንታታት ናይ ጠመተ ወይ ድማ ናይ ምእታው ዕድል ረኺቦም ብቕዓቶም ከዓ ካብ ግዜ ናብ ግዜ እናመስከሩ ተረኣይነቶም ድማ ኣብ ቅድሚት እናጎልሐ ክመፅእ ክኢሉ ኪኖቱ ተረኣይነቶም ከዓ ኣብ ፀወታ ኣብ ምንቅስቓስ ይኹን ፀወታ ብቕዓቶም ኣብ ምምፅራቕ ይኹን ከዓ ዝያዳ ዕዙዝ ተራ ነይርዎ

0: ብሓፈሻ እቲ ማሕበር ቅድም ብሽክለታ ዝበሃል ኣብ ኢግል ዝርከብ ማለት እዩ ኣብ ስዊዘርላንድ ናይ ብሓቂ ኣብቲ እዋነቲ ብፍላይ ቅድሚ 7-8 ዓመታት ኣዝዩ ኣርባሕን ኣገዳስነትን ነይርዎ።
1: ናሽናል ቲም ተመሪፅካ እዚ ቀረባ ከባቢ እዚ ናይ ኣፍሪካ ሰሜን ኣፍሪካ ድ ዋላ ደቡብ ኣፍሪካ እዚ ናይ ዚምባብዌ ዋላ ደቡብ ኣፍሪካ ዝኸዶ ነበሩ ኣብ ኣልጀርያ ዝተኻይደ ውድራት ነይሩ ናይጀርያ ካልእ መገዲ ይነበረን ብዓይኒ ዩስይ ክረአ ከሎ እውን ዩስይ እዚ ሕጂ ዘለዎ ኣቃወማ ኣይነበሮም ሽዑ ካብ ካልእ ኣህጉር ብፍላይ ካብ ኣፍሪካ ካብ ኤዥያ ዝረአናዮም ኣይነበሩ ሓደ ነይሩ ጃፓኒዝ ኣቃወማ ኣይነበሩ ንኸምኡ ካብ ካልእ ኣህጉር ኣምፅኡ ንስልጠና ዕድል ረኺቦም ኣብ ዓመዲ 2 ዓመት ተመልሚሎም ብደረጃ ውርቱር ዝሳተፋ ጋንታታት ከምኡ ዓይነት ኣቃወማ ኣይነበሮም ሕጂ ብንሃና ጥራሕ ዋላ ዘይኮነ ሲ እቲ ናይ ዩስይ ኣቃወማ ከምኡ ይነበረን ከምዚ እዚ ሕጂ ዘለዎ ዕድላት ክህብ ከምኡ ይነበረ ብኻልእ ውዳቤ ተወዲቡ ምስ ናይ ኣህጉራት ፌደሬሽን ኣሎ ናይ ኣፍሪካ ናይ ገለና ገንዳልካ ተኸዶ ዝንድናታት ተፈጢሩ ናሽናል ቻምፒዮን ዝኾኑ ድዮም ኣብ ኣፍሪካ ሰራዊ ተቐዳድምቲ ናይ ስልጠና ዓድል ረኺቦም ንኸዱ ዝጀመሩ ግዜ ካብዚ ንብሎ ዘለና ግዜ እዩ
2: ወሱ ወሳነ ዓባይ ነጥቢ ኢኻ ልዒልካ ምክንያቱ ንሕና ሰልጥንቲ ኢልና ከም ንጅምር ብፍላይ ክጅምር ከለኹ ካብ 2000 ጅምር ከለኹ ከም ልምዲ ወይ ብተመክሮ ኢልካ ኢኻ ትጅምር ካብ 2004 ኣትሒዝና እቲ ቁርሳት 2007 ሚልና 2009 ካብኡ ሓሊፉ እውን ክሳብ ስዊዘርላንድ ስልጠና ምስ ረኸብና ኣብቲ ቅድም ሽክለታ ብፍላይ ብነብሰይ ኣነ ክግምቶ ከለኹ ናይቶም ካልኦት ብፆት እውን ከምኡ ልክዐ ገይረ የ ደኣምን ማለት እዩ ኣዝዩ ደይፈልጦ ዝነበርኩ ዓይነት ኣገባብ ልምምዳት ብዙሕ ዲስፕሊን ናይቲ ብሽክለታ እቲ ፕሪንሲፕል ዝበሃል ኣዝዩ ኣብኣትካ ሕጂ ክትንትኖ ነዊሕ ኣዝዩ ንዓይ ዓብይ መቀየሩ ይርለ ኣብ ስልጠና ኣብቶም ተፃወትና ዝነበሩ እዋን ድማ ካብቲ ዝነበረ ልምምድ እንዳለወጥኩ ብፍላይ ካብቲ ትምህርቲ ተበጊሰ ናይ ብሓቂ ርኡይ ዝኾነ ለውጥታት ተገይሩ ማለት እዩ ስለዚ ናይ ብሓቂ ከምዚ ዝበልካዮ እቲ ማህደረ ትምህርቲ ናይ ስልጠና ናይ ሰልጠንቲ ብምምፅኡ ብፍላይ ዝለዓለ ደረጃ ኣብ ልዕሊ ምውሳድና እቲ ቅድም ምሽከታ ኣዝዩ ካብ ግዜ ናብ ግዜ እንዳዓበዮ ከይድ ክኢሉ እቶም ተቃረድንቲ እውን ዘይፈልጥዎ ዝነበሩ ልምምድ ካብ ሰልጠንቲ ተበጊስካ ትኩሉ መገድታት እንዳረእካ ክትከደም ከለካ ነዚ ፕሮፌሽናል ደረጃ እዚ ክበፅዖ ክኢሎም ምናልባት ቅድሚኡ ዝነበረ ቁሩብቲ ስልጠና ከምቲ ዝድለ ኣይነበረን ውን ኣይነበረን ዳርጋ ወላ ሓንቲ ኣይነበረን ኢና ክንዛረብ ንኽእል ኢና ብሓፈሻ ግን እዚ ናይ ስልጠና ኣሰልጠንቲ ምስ መፀ ግን ኣብ ልዕሊ ተፃወቲ ኣዝዩ ምክንያቱስ ዳርጋቲ 50 ሚእታዊ ሲ ካብዚኦም ወዲኦምዎ ዝኸዱ እቲ ብቕዓቶም እንተበልናስ ምግናን ኣይኮኑ ኣብኡ ምስ ከዱ እቲ ዝለዕለ ስልጠና ሳይንሳዊ ብስነ ፍልጠት ኩሉ ዝኸይድ ዕድላት ውድድር ብብዝሒ እናተወዳደሩ ነቲ ዝነበሮም ታለንት ዝነበሮም ተውህቦ እንዳዓበዩ ኣብቲ ቅድም ሸከታ ድማ ክሳብቲ ዝለዕለ ጥርዚ ናይ ዓለምና ግራንድ ቱር ተባሂሉ ዝጥቀስ ሰለስተ ውድድራት ክሳብኡ ክመፁ ይኽኢሎም ስለዚ እዚ ማህደር ትምህርቲ ናይ ስልጠና ናይ ኣሰልጠንቲ ኣዝዩ ነቲ ቅድም ሽከታ ናይ ሃገርና ብዝለዓለ ቀይርዎ ኢለ ኣነ ይኣምን ማለት እዩ
1: ናይ ቢንያም ግርማይ ስኒ ኣብ ዝኾነ እዋን ዋላ ዝኾነ ሰብ ኢንተርነት ኣትዩ ቀዳመይ ትሕቶ ሁኢዝ ቢንያም ግርማይ ኢልካ ሕተት ብፍላይ ክሳብ ገለ እዋን ማለት እዩ መልሲ እንታይ ነራ ዶ ኦንሊ ራይደር እቲ እንኮ ተቐዳዳማይ ንሬንኮ ኢቨኖፐል ዝሰዕሮ ይብለካ ክልቲኦም ኣብ ዩሻይ ሰንተር ከለዉ እዩ እዚ ሬንኮ ኢቨኖፐል ስኒ መሳትዮም ኣብ ሓደ እዋን ኣብቲ ሰንተር ንበር እዮም ማስኒ ይራኸቡ ነይረን ዶ ኦንሊ ራይደር እዩ ዝብሎ ንሬንኮ ኢቨኖፐል ኣብቲ ዝነበረ እዋን ዝሰዕሮ እንኮ ተቐዳድማ ቢንያም ግርማ እዩ
3: ሕጂ ሓደ ተፃዋታይ ኣይኮና ንዩሲኣይ ክንሰድ ደለና ክልተ ተፃዋታይ ዳር 10 ብሉፃት ኣለና ዩሲኣይ ደለያቶም 10 ትወዞም ዩሲኣይ ኣይደለየቶም ከዓ 10 ብሉፃት ኣለውና ጋንታታት ትወዞም ናይ ግድን ኣይኮነን ንሕና ብመገዲ ዩሲኣይ ክንሓልፍ ኣንደርስ 23 ተፃወትና ጥራሕ ኒ ዩሲኣይ ክንሰድድ ቶም ኤሊትካ በዓል ደቡብ ኣፍሪካ ፕሮፌሽናላት ተፃወቲ ኣምፅአን ክወዳደረ ከለዋ ንሕና 3-4 ተፃወቲ ቶም ዝበዝሐዮ ናይ ውሽጢ ሃገር ተፃወቲ ጌርና ድሕሪ ተፃዊትና በዓል ተስፎም ዝሰዕርዎ ኮ ይበዝሕ ነ ፕሮፌሽናል ከይኮኑ ከሉ ሻምፒዮን ኣፍሪካ ነቶም ፕሮፌሽናላት ተፃወቲ ናይ ደቡብ ኣፍሪካ ስዒሮሞም ከ እንዳሕር እዚኦም ተፃወቲ እዚኦም ኣለውናስ ዋይ እንዳሕርና ኣብዚ ስዒሮሞ ኣብ ቱር ደ ፍራንስ ከይዶም ዘይስዕርሎም ምክንያት እንታይ እዩ ወይ ኣብቲ ካልእ ዓበይቲ ውድድራት ከይዶም ዘይስዕርሎም ምክንያት እንታይ እዩ ስለዚ እንዳሕር ከምዚ ኮይና እዚ ከዓ ብተግባር እየ ዝዛረበካ ኣለኹ ሓደ ሓደ ግዜ ሲ

0: ሽዑ ካብ 2006 ከም ዝበልኩ 2008 ኦል ኣፍሪካን ጌምስ ሰርናዮ ብድሕሪኡ ኣብ ሩዋንዳ 2010 ኤርትራ ስዒራ ካብ ሽዑ ንንኦ እቲ ንሕና ክንስዕሮ ዘይ ንግምቶ ዘይነበርና እቲ መንቋዕቋሕታ ግን ኣብ ከባቢ 2008 2009 ካብ 2007 ኦል ኣፍሪካን ጌምስ ምስ ሰዓርና ብድሕሪኡ ተዓቕሚ ከም ዘሎ ካብ ዝገርመካ ልዑል ኣበርክቶ ዝገበሩ ኣብተን ክልተ ዓወታት ከዓ ካብቶም ኣነኳ ዝተበገሱ ሰባት እዩ። እዚ ዓይነት ዓወታት ምስ መፅእ ክንገብር ከም ንኽእል ርዱእ እናኾነ መፅ ማለት እዩ። ብድሕሪኡ ሃገራዊ ፌደሬሽን እውን ካብ ስራሕ ኣየብኮረን ማለት እዩ። ምትዕርራይ ውሽጡ ዝነበረ ምትዕርራይ ብምግባር ናይ ደገ ውድድራት እውን ኣብ ዙራት ምስታፍ ኣብ ሻምፒዮን ኣፍሪቃ ምስታፍ ድዩ ኣብ ውሑዳት ዓመታት እየን ዘይመጻተን ደረጃታት ሽዑ ኣብ 2008 ኣነ ሒዘየን ከይደ ሻምፒዮን ኣፍሪቃ በረኸት የማነ ኣብ ክሮኖሜትሮ 4 ሳልሳይ ዝኣተወላ ማለት እዩ። ብድሕሪኡ እዩ እንዳ በርታዕ መፅ ማለት እዩ ደረጃ ናይ ኤርት
1: ውሓነ ምናልባት እቲ ቅድም ሽታ ካብ ቀደማት ሒዝካ ካብ መግዛእቲ ዝሒዙሰን ስለ ዝነበሩ እዩ። ብፍላይ ካብ ድሕሪ ናፅነት ግን ካብ ግዜ ናብ ግዜ እቲ ንደገ ወፂእካ ዕድላት ናይ መገሻ ሃገራዊት ጋንታ ብደረጃ ጋንታ እውን ከይተረፈ መገሻታት ዝተፈላለየ ዕድላት ስለተፈጥረ እቲ መንቋቋሕታ ናይ ቅድም ሽከታ ካባኻ ዝሕይሉ ተቃደንቲ ኣብ ደገ ወፂእ ክተወዳደር ብምብቅዑ ደረጃ ካበይ ኣሎ ፈሊጥካ ዝያዳ ፃዕሪ ዝያዳ ስራሕ ከም ዘለካ ፈሊጥካ እቲ ልምምድ እውን ከም ዝበልኩ ከምዚ ስልጠና ተኣሰር እናተቀይረ ከም ምኳድን መጠን እቲ ለውጡ ክመፅእ ክኢሉ። ስለዚ እቲ ናይ መጀመርያ ጋብ ዝረከብናዮ ኣብ 2006/7 ናይ ኣኖካ ብዞን ማለት እዩ ናይ ተወሰን ናይ ኣፍሪካ ክፋል ብዞን ተገብረ ናይ ጁኒየር ዩኒሮ ማለት እዩ እሱ ሓደ ኣንፈታርኢና ማለት እዩ። እቲ ብዝያዳ ብፍሉይ ንቅድም ሽከታ ድማ ዝለዓለ መጀመርያ ግዜ ሻምፒዮን ኣፍሪካ ናይ ሙሉእ ኣፍሪካ ዝኮናሉ ድማ ኣብ 2010 ኣብ ሩዋንዳ ተገብረ ኣብ ሃገርና እውን ኣብ 2011 ዝተኣንገደ እዚ ነቲ ቅድም ሽከታ ናይ ሃገርና ዝለዓለ ሞራል እቶም ፕሮፌሽናል ክብር ዝኽእሉ ኣብ ዓወት ኣምፅዎ ክሳብ ሰዓት እዚ ድማ ዳርጋ ትዕላል ናይ ኤርትራ ቀፃልነቱ ካብዚ ብምብጋስ እዩ እቲ ዕብላል ኣብ ኤርትራ ኣብ ቅድም ሽከታ ኣፍሪካ ክኸውን ዝኽኣለ ኢለ ኣነ ይግምግም ማለት እዩ።
2: ሻምፒዮን ኣፍሪቃ 2011 ኣብ ኤርትራ እዩ ተኻይዱ። ኣብቲ ኤርትራውያን ኣብ ዓዶም ዝደመቕሉ ውድድር ናይቲ ግዜ ፕሬዚደንት ማሕበር ቅድም ብሽክለት ዓለም ዝነበረ ኣየርላንዳዊ ፓት ማኬድ ነቲ ናይ ግዜ ውድድር ብኣካል ተረኺቡ ድሕሪ ምዕዛቡ ተዓዘብትን ደገፍትን ህዝቢ ኣብ ቅድም ብሽክለታ ድሕሪ ምግምጋሙ ኤርትራዊ ብሽክለታዩ ሂወቱ ዝብል ተዘካሪ ምስክርነት ገዲፉ።
1: እዚ ፍሉይ እዩ ንዓና ማለት እዩ ምናልባት ኤርትራ ቅድሚ ሕጂ ከም ዝርበልኩ ካብዚ ከም ናይ በዓል ግብፂ ካልኦት ካልኦት ሃገራት ጥልያን እውን ብደረጃ ጋንታ ምፅያ ትዕድም ነይራ እያ። ብዝያዳ ግን ኩሉ እቲ ኣፍቃር ስፖርት ኹን ተቃዳዳማይ ውሽ ሃገር ዘሎ ሻምፒዮን ኣፍሪካ ከመይ እዩ ኣብ ደገ ከከድና ንዋድር ስለ ዝነበርና 2011 ግን ኤርትራ ኣብ ውሽ ሃገር በዕላ ዓዲማ ክተእንግዶ ብማእኻላ ነቲ ህዝቢ ኤርትራ ማለት እዩ ብፍላይ ውሽጢ ዘሎ ኣብ ቅድሚ ዓይኑ ነቲ ሻምፒዮን ኣፍሪካ እንታይ ይመስል እንታይ ዓይነት ተቀዳድምቲ መስሉ ሓያልነት ወይ ክብደት ርዝነት ናይቲ ውድድር ማዕርክ እንዳይ ኣብ ቅድሚ ዓይኖም ዝረኣይዎ ከም ምኳኑ መጠን ናይ ብሓቂ ኣዝዩ ንፀላው ነይሩ ወይ ዓብ ነገር ኢልና ክንጠቅስ ንኽእል። ልዕሊ ኩሉ ድማ ብዓብላሊ ተዓዊት ናፍቲ ግዜት እዚ ብምውፃና ነቲ ውድድር ወይ ብምዝዛምና ድማ ብፍላይ ነቶም ኣብ ውሽጢ ሃገር ዘለዎ ብፍላይ ቶም ካብ ግዜ ናብ ግዜ ተክእቲ ድበሃሉ ተቃደምቲ ሓደሽ ጀምርቲ ከማ ዝያዳ ድፊኢት ዝፈጠረ እዚ ውድድር ናይ 2011 እሞ ስለዚ ኣዝዩ ኣብ ቅድም ሽከታ ፀላው ነይሩ ናይ 2011 ሻምፒዮን ኣፍሪካ ክብል ይኽእል።
3: ሓደ መጀመርያ ናይ ሽዑ እዋን ዝተኻየደ ውድድር ምስሊ ብሽክለታ ኤርትራ ዘንፀባረቀ እዩ። ድሕሪኢነስ ንክንመካሒልና ይኮናን ንኣወዳድቦኡ ዲኻ ክትብል ዋላ እቲ ዝተኻየደ ውድድር ኣብ መወዳእታ ተዓወት ምስ መፀ ብደገፍትን እቲ ሕብረተሰብ ዝነበረ ዝረኸቦ ፀጋንሲ ሓደ ዓብ ስእሊ እዩ። ሕጂ ረሳዕት እንዳኾና እዩ ትሽግር እምበር ምልስ ኢልካ ከም ሞያውያን ንስኹም ክትንድዎ ከለኹም እቲ ዝነበረ ኩነታት ድሕር ኢናዮ እቲ ውድድር ናይ ባሓቂ ብርቶ ውድድር እዩ ነይሩ። ምክንያት ብፍላይ ኣብተን ናይ መወዳእታ ኪሎሜትራት ድሕር ዘኪርናዮ ሲ ዳርጋ ኩላትና ካብቶም ተቀዳደንቲ ካብቶም ኣብ ደገ ኮይና ኣባላት ነርና ናይ ናሽናል ቲም ሪዘርቭ ተታሒዝናን ኣሰልጠንትን ደጋፊ ከዓ ብሓፈሻ ብኩሉ ዳርጋ እንታይ ከምዚ ከብዳሃ ቀፍካስ ብህንጢነት ተፀበዩ ነይሩ።

0: ብርቂ ዓወትካ ተመዝጊቡ ሾ ሕጂ እቲ ምስሊ ኤርትራ ናይ ብሽክለታ ዝተገለፀሉ እዋን ከም ዝነበረ ርግፀኛ ኮይነ የብል ምስክር ማለት እዩ።
1: እወ ናይ 211 ሻምፒዮን ኤርትራ ሻምፒዮን ኣፍሪካ ኣብ ኤርትራ ዝተካየደሉ ከም ኩሉ ሰብ ዝረኣዮ እቲ ዝበለፀ ውድድር ኣብ ኣፍሪካ ክብል ገልፆ እየ። ምክንያቱ ምስ ብዙሕ ተዓዘብቱን ምስ ብዙሕ ከቲ ዝነበረ ፅፈት ኣካይዳን ዝበለፀ ኮይኑ ኢና ዓይድረኣየኒ። ምክንያቱ ኣብ ብዙሓት ሃገራት ብና ኢና፣ ግን ኣብ ሃገርና ዝተካየደ ሻምፒዮን ኣፍሪካ ዝበለፀ እሞ ከዓ ንኤርትራ ኣብ ሜድኣ ምስ ብዙሕ ደገፍታ ዝነበረ ዓወት ኣዝዩ ነቶም ንኣሽቶ ኣደም ፍናን ዝሃበ ኤርትራ እውን ካልእ ውድዳት እንግዲ ምኳና መድረክ ዝከፈተ ኮይኑ ዝረኣየኒ። እቲ ዝነበረ ፀወታት ዝነበረ ውድድር ክሪኦ ከለዉ ከዓ ኣዝዩ ፅቡቅ ፈታን ውድድር ወላ ቅርፂ መሬት እውን ንባዕሉ ፅቡቅ ክሰያየሮ ማለት እዩ። ብሓፈሽኡ እቲ ናይ 211 ሻምፒዮን ኣፍሪካ ንኤርትራ ሓደ ዓብዪ ዝላ እዩ ንቅድሚት። ምክንያቱ ኩሉ እቲ ዝነበረ ክረአ እንከሎ ክሳብ ከም ወድያ ተሃገርቲ እንግ ተባሂሉ እውን ብዙሕ ንኣዳ ዝረከበትሉ መድረክ ስለዝኮነ ብሕጂ እውን ካብኡ ሰፊሑ ክርአ ዘሎ ምክንያቱ ዝሒልና ና ኦሮፓን ተጋጌ ካልእ ካልእ ውድራት ሻምፒዮን ዓለም ክተካየድ እውን ትኽእል ኮይና ዝስማዓኒ። ምክንያቱ ምስ ዘለና ቅርፂ መሬት ኩሉ ኤርትራስ ሓደ ዓብ መድረካ ከፊታ 211 ናይ በዓል ሩዋንዳ እውን ተመክሮ ኮነ ናኽእል እዩ። ስለዚ እቲ ዝነበረ ኣብ ኤርትራ ኣዝዩ ነቲ ህዝቢ ንባዕሉ እውን ኣብ ስምዒት እትዩ ንስድራ ቤት ናይ ቅድም ሸታ ኣባላት ናይቶም ስድራ ጀመርቲ ኣለምቲ እውን ዓብ ድፊኢት ዝገበረ ኮይኑ ዝስማዓና።
2: ሱታፈ ኤርትራውያን ተቀያደምቲ ኣብ ዓለምለኻዊ ውድድራት ኦሎምፒክ ነዊሕ ስረት ዘለዎ እዩ። ኤርትራውያን ተቀያደምቲ ፀሃየ ባህታን መስፍን ተስፋይን ኣብ ሜልበርን 1956 ኣልኣዛር ክፍሉን ጆቫኒ ማሶላ ኣብ ሮማ 1960 ፍስሃ ፅዮን ገብረ የሱስ ሰላምቢኒ ካርሜሎ ሰለሞን እምባየን የማነ ነጋስን ኣብ ቶኪዮ 1964 ተኸስተ ወልዱ የማነ ነጋሲ ሰላምቢኒ ካርሜሎ ፍስሃ ፅዮን ገብረ የሱስ መሓሪ ዕቁባ ሚካኤልን ኣብ ሜክሲኮ ሲቲ ተኸስተ ወልዱ ፍስሃ ፅዮን ገብረ የሱስ ርእሶም ገብረ መስቀል መሓሪ ዕቁባ ሚካኤል ሱሌማን ዓብዱራሕማን ኣብ ሙኒክ 1972 ዝርእጋብር ገብሪ ሂወት ኣብ ሞስኮ 1980 ተሳቲፎም። ድሕርና ፅነ ዳንኤል ፍሳሕየን ተኪ ሃይለ ሚካኤልን ኣብ ባርሴሎና ዝተካየደ ውድድራት ኦሎምፒክ ተሳቲፎም እዮም። ይኹን ግን ኣብ እዋኑ ንኢትዮጵያ ወኪሎም እዮም ተወዳዲሮም። ዳንኤል ተክለ ሃይማኖት ኣብ 2008 ኣብ ቤጂንግ ኣብ ዝተካየደ ውድድር ኦሎምፒክ ድሕርና ፅነት እቲ ናይ ፈለማ ንኤርትራ ኣብቲ ዓብዪ ውድድር ዝወከለ ተቃዳማይ ክኸውን ክኢሉ። ብወገን ደቂ ኣንስትዮ ኣብ 2018 ብኹሪ ኤርትራዊት ፕሮፌሽናል ተቃዳሚት ክትከውን ዝበቅዐት መወሳና ደበሳይ ኣብ 2020 ቶኪዮ ጃፓን ናይ ፈለማ ኤርትራዊት ጓል ኣንስተይቲ ተሳታፊት ኦሎምፒክ ክትከውን በቂዓ። ኣብ 2015 ኣብ ታሪክ ቅድም ብሽክለታ ኤርትራ ቅድሚ ሕጂ ብጸሊም ሕብረተሰብ ናይዚ ኣህጉር ተበፂሑ ዘይፈልጥ ታሪክ ተገንጺሉ። ዳንኤል ተክለ ሃይማኖትን ምርሃው ቅዱስን ምስ ዶብ ኣፍሪቃዊት ክለብ ኤምቲኤን ኩቤካ ብምዃን ንፈለማ ግዜ ኣብቲ ዝዓበየ ውድድር ቅድም ብሽክለታ ዓለምና ዝኾነ ዙር ፈረንሳ ብምስታፍ ናይ ፈለማ ጸለምቲ ኣፍሪቃውያን እግሮም ኣብቲ ውድድር ዝሓወሱ ኮይኖም እዞም ተቀዳደምቲ ካብ ምስታፍ ሓሊፎም ኦሎምፒካዊ ዳንኤል ተክለ ሃይማኖት ነታ ኣንበሳ ዓቐብ ዝለብሳ ማልያ ንኣርባዕተ መድረኻት ተኸዲንዋ ተጓዒዙ። ኣብ ግዜኡ ድማ ነቲ ታሪክ ዝበፅሐ ናይ ፈለማ ኣፍሪቃዊ ተቀዳማይ ኮይኑ ኣብቲ ግዜ ወዲ 21 ዓመት ዝነበረ ምርሃው ቅዱስ እውን ናይቲ ውድድር ብዕድመ እቲ ዝነኣሰ ተቀዳማይ ነይሩ።
3: እዎ ማለት ዓብ ነገር እንድዩ ዓብዩ ኣብ ምስታፍና ጥራይ ከም ኤርትራውያን ቀሊል ኣጋጣሚ ነበረን። ትትምኒት ዝትምነዮ ናይ ቅድድም ብሽክለታ ኣፍካሪ ይኹን ብዓብዩ እንተ ሃገር ዝፅበዮ ኢና ጌርና ኣብቲ ዋንቲ ክንሳተፍ ጥራይ ምኽኣልና ዓብ ነገር ኢናዓና ማለት እዩ። ስለዚ ማለት ኩሉ ተቀዳዳማይ ብሽክለታ ዝትምነዮ ናይ ሙሉእ ዓለም ኣብ ቱር ዲ ፍራንስ ሓንቲ መዓልቲ ተኸፋለ ክኸውን ካብኡ ሓሊፉ እውን ዓወታት ከመዝግብ እቲ ናይ ፃዕሪ ናይቲ ስፖርታዊ ኮይኑ ከዓ እቲ ዝነበረ ኣጋጣሚታት ማለት ዓብ ዕድል ኢና ዓብይና ኣብቲ ፖዲየም ብምርካበይ ናይ ዓቐበት ልክዕ ተዘካሪ እዩ ዓብ ነገር እዩ። ህዝቢ ልዕሊ ትፅቢት እዩ ማለት ኩሉ ግዜ እዩ ኣነ እንተዳ ዘኪር እየ ንዑስ ብጣዕሚ እየ ዝሕበን ማለት እዩ ማዕርክ ንደይ ትምኒቱ ከም ዝሰመረሉ

0: ኣሪ ኢና ኣቃሓይሽ ማለት ከሌል ኣቃብላ ይነበረን ዳርጋ ህዝቢ ኤርትራ ሙሉእ ኣብ ፅርግያ ይተረኪቦ ክብለ ክእል ካብኡ እውን በቐታ ሓልፍ ስለ ዝነበረ ቲቪ እውን ብዙሕ ፊድባክ ረኪብና ኣለዉ ናይ እንቋዕ ጎሰና
1: እዎ እዚ ሕጂ እቲ ዝለዓለ ማለት እዩ። ምክንያቱ በዓል ዳንኤል በዓል ናትናኤል በዓል መርሃዊ ሞዴል ናይ ሃገርና እዩ ማለት እዩ። ናይ መጀመርያ ፕሮፌሽናል ተቃደንቲ ጥራይ ዲኮኑስ ክሳብ ቱር ዲፍራንስ ዝበፅሑ ናይ መጀመርያ ተቃደንቲ እዮም። በዚ ምክንያት ድማ ናይ ብሓቂ ሞዴል እዮም ወይ ኣብነታውያን ናይ ቅድም ምሽክርታ ኢልና ክንተቀሶም ንክእል ማለት እዩ። ንመጀመርያ ግዜ ናይ ታሪክ ቅድም ምሽክርታስ ፕሮፌሽናል ዝኮኑ እዚኣቶም እዮም ማለት እዩ። ስለዚ ንዓና ድማ እንታይ ሞራል ሂብና ማለት እዩ ኪነቲ ሻምፒዮን ኣፍሪቃስ ኣብ ውሽጢ ሃገርና ኹን ናብ ካልእ ኣፍሪካ ሃገራት ተዓዊትና ኣሉ ካብኡ ሰጊርና ድማ ዝያዳ ካብ ኣፍሪቃ ውፅኢና ድማ ኣብ ዓለም ተወዳደርነት ዝለዓለ ዙር ናይ ኤሮጳ ዝበሃል ወይ ናይ ዓለም ኢልና ውን ክንጠቕሶ ንክእል ቱር ዲ ፍራንስ ኣብኡ ምስ ዝታፈቡ ድማ ዝያዳ ነቲ ቅድም ሽከታ ናይ ሃገርና ድፊኢት ፈጢሩሉ ነቶም ሓደሽ ወይ ኣብ ውሽጢ ሃገር ዘለዎ ሓደሽ ጀመርቲ ድማ ናይ ብሓቂ ሓይሊ ዓበ ሓይሊ ኮይኑዎም ማለት እዩ።
2: ምናልባት ከምቲ ክትብሎ ፀናሕካ ታሪክ ናይ ቀድም ሽለታ ነዊሕ ጉዕዞ ዘለዎ እዩ። ናይ 70 ናይ 80 ዓመታት ገለ ዘለዎ እዩ። ሕጂ ምስናትና ኣጀማምራ ክትሪኦ ክትክል ከለኻ ኣብ 2015 ናብ ቱር ዲ ፍራንስ ክንቅልቀል ብትኽክል ደንጉና ኢና። ግን ነዚ ዝፈጠሮ ብዙሕ ነገራት ኣሎ። ሓደ መግዛኣት ኣሎ፣ ዘይምችእ ኩነታት ኣሎ ማለት እዩ። ብድሕሪ እዩ እቲ ኩነታት ከምዚ ክብለካ ፀንሕኩት ናይቲ መግዛእቲ እንደገና ከዓ ኣብ ትሕቲ መግዛእቲ ኮይና ናብ ኦሎምፒክ ናብ ገለ ናብ ገለው እንኳ ኬድና ኢና። ግን ኣብቲ ናይቲ ዝዓበየ ውድድር እንብሎ ማለት እዩ ካብቶም ሰለስተ እቲ ቱር ዲ ፍራንስ ድሕሪ ነዊሕ ዓመታት ኢና እቲ ብማዕዶ እንሪኦ ነበርና ወይ ድማ ተቀዳድምትና ብማዕዶ ሰይዶኦም ኣማሚቆም ዝከታተልዎ ዝነበሩ ብኣካል ክሳትፍዎ ዝኽኣሉ ምናልባት እቲ ውድድራትን እቲ ካልእ ናይ ማሃደረ ትምህርቲ ደንጉና ብምእታውና እንደገና ከዓ ዕድላት ናይ ጋንታታት ደይምርካብና ካልኣይ ከዓ ስርዑ ዝኾነ ውድብ ዝኾነ ነቲ ውድድር ብዘይምክያድና ከምቲ ክብለካ ፀና

ሞተር ብሽክለታ ቀልጥፍ፣ ሞተር ብሽክለታ ብርሑ ውፃእ።

ሚትን ሰብዓን ተቀዳደምቲ ኣብ መስርዕ ተረኺቦም ውድር ኣካይዶም ሚትን ሰብዓን ተቀዳደምቲ ኣብ መስርዕ ተረኺቦም ውድር ኣካይዶም ሚትን ሰብዓን ተቀዳደምቲ ኣብ መስርዕ ተረኺቦም ውድር ኣካይዶም ሚትን ሰብዓን ተቀዳደምቲ ኣብ መስርዕ ተረኺቦም ውድር ኣካይዶም ሚትን ሰብዓን ተቀዳደምቲ ኣብ መስርዕ ተረኺቦም ውድር ኣካይዶም ሚትን ሰብዓን ተቀዳደምቲ ኣብ መስርዕ ተረኺቦም

ተቐዳሚ እዮም ዘለዉ። ክሳብ ናይ ወዳእታ ተቐዳማይ ብሕንፃት ዝሓልፍ ድማ ደያኑ ግዜ ክሕዝሎም እዮም። ናይ ዓበይትን ትሕቲ 23 ዓመት ደቂ ተባዕትዮ ኩልኹም ህላውነትኩም ኣረጋግፁ፣ ንምጅማር ውድድር ድማ ድልዋት ፀንሑ።

0: ምጅማር ውድድር ድማ ድልዋት ጸንሖ
1: ንኩም ኣረጋጊፁ
0: ንምጅማር ውድድር ድማ ድልዋት ጸንሖ
1: ንኩም ኣረጋጊፁ
0: ንምጅማር ውድድር ድማ ድልዋት ጸንሖ
1: ንኩም ኣረጋጊፁ
0: ንምጅማር ውድድር ድማ ድልዋት ጸንሖ
1: ንኩም ኣረጋጊፁ
0: ንምጅማር ውድድር ድማ ድልዋት ጸንሖ
1: ንኩም ኣረጋጊፁ
0: ንምጅማር ውድድር ድማ ድልዋት ጸንሖ
1: ንኩም ኣረጋጊፁ
0: ንምጅማር ውድድር ድማ ድልዋት ጸንሖ
1: ንኩም ኣረጋጊፁ
0: ንምጅማር ውድድር ድማ ድልዋት ጸንሖ
1: ንኩም ኣረጋጊፁ

0: ሰላም ከመይ ኣርፊድኩም ዝኸበርኩም ተኸታተልቲ መደባት ቴሌቭዥን ኤርትራ ብሓሙስ 25 ሰነ ብናይ ፅርግያ ውድድር ናይ ደቂ ኣንስትዮ ዝፈለመ ሻምፒዮን ቅድድም ብሽክለታ ኤርትራ ሎሚ ሰንበት ጁኒየር ደቂ ተባዕትዮ ዓበይቲ ትሕቲ 23 ዓመትን ደቂ ተባዕትዮ ብዘካይድዎ ናይ ፅርግያ ውድድር ቀፂሉ ክውዕል እዩ። ኣቐዲሞም ጁኒየር ደቂ ተባዕትዮ ፀወቶም ወዲኦም ኣለው። ነዚ ዝምልከት ውፅኢት ድሕርና ክነቕርበልኩም ኢና። ካብዚ ቀፂሉ ድካየድ ፀወታ ዓበይቲ ትሕቲ 23 ዓመትን ዘካይድዎ 183.6 ኪሎ ሜትር ዝርሕቀቱ ናይ ፅርግያ ውድድር ካብዚ ቀፂሉ ብቐጥታ ብቴሌቭዥን ኤርትራ ክመሓላለፍ እዩ። ነዚ ፀወታ ሞያዊ ትንተኑ ክህበና ኣብዚ ኣብ ስቱድዮ ዓዲምና ዘለና ተንታኒ ቅድድም ብሽክለታ ኣቶ ሰመረ ሚካኤል ይኸውን። ስለ ሰመረ እንቋዕ ድሓን መፀኻ።
1: እንቋዕ ድሓን ፅናኻ።
0: ራይ ሰመረ፣ ምናልባት ሻምፒዮን ቅድድም ብሽክለታ ኤርትራ ዝሓለፈ ዓመት ብዓወትናኹም ዘርኣዩና ተፍሪናዮ። ድሮ ዓመት ኮይኑ ድማ ሎሚ ዓመት መብል 16 ግዜ እዩ ሎሚ ክካየድ ናይ ደቂ ተባዕትዮ ምኳን እዩ። ብሓፈሻ ናይ ሎሚ ዓመት ሻምፒዮን ቅድድም ብሽክለታ ኤርትራ ምስ ናይ ዝሓለፈ ዓመት ብምንፅፃር ከመይ ዓይነት ውድድር ክኸውን ዘሎ ፅቢታት?
1: ቻምፒዮን ኤርትራ ከምቲ ዓመት መፅእ ኩሉ ተቐዳዳማይ ይኹን ተዓዛባ ይኹን ኣብ ነፍሲ ወከፍ ፅፍዒ ዝነጥፍ ኣባላት ስድራ ቤት ቅድም ሸታ ብሃንቀውታ ድፅበዮ ውድድር እዩ። እዚ ውድድር ድማ ካብ ዓመት ናብ ዓመት ብዝሒ እናይደገ እንዳበዝሑ ብዓቕሚ ተቐዳድም ድኻ ብብቕዓት እናበርክቱ ዝኸደሉ ዘሎ ግዜ እዩ ማለት እዩ። ስለዚ ቻምፒዮን ኤርትራ ሎሚ ዓመት ካብቲ ናይ ዝሓለፈ ዓመት ማለት እዩ ብፍልይ ድበለ መልክዕ ክንሪኦ ተስፋ ይገብር።
0: ራይ፣ ምናልባት ናይ ሎሚ ዓመት ሻምፒዮን ኤርትራ ቲመዋድር ቦታ ካብ ናይ ዝሓለፈ ዓመት ናብቲ ንቡር ዝካየለሉ ዝነበረ ተመሊሱ ሎሞ እዚ መዋድር ቦታ ማዕረክ እንደ እዩ ፈታኒ ክኸውን ተቀዳደምቲ ምናልባት ዓቕበት ፈርቶ ስለ ኣትያ ስለ ዘላ ዝሓለፈ ዓመት ዝነበረ መዋድር ቦታ ዘይርብሖም ዝነበረ ተቀዳደምቲ ኣብዚ ናይ ሎሚ ዓመት ውድድር መዋድር ቦታ ዘርብሖም ተቀዳደምቲ በዓል መን ክንፅውዕ ንኽእል?
1: ቻምፒዮን ኤርትራ ዝሓለፈ ፎርቶ ኣይ ኣተወት ነራ ዘበን ኣትያ ኣላ ማለት እዩ። ምናልባት ዝሓለፈ ዓመት እታ ዓቐበት ቁርብ በድሃት ኢልና ንግምታ ወይ ንፅበያ ዝነበርና ብቶም ተቐዳደምቲ እቲ ግብረ መሲ ክሰምዐ ከለካ ካብቲ ትጥፊትና ወፃኢ እዩ ነይሩ ማለት እዩ። እሱ ከ እንታይ እዩ እታ ናይ ጋራጅ መንግስቲ ዘላ ማለት እዩ ፈታኒት ኣይነበረትን። ኣብዚ እዋን እዚ ከዓ እታ ዓመት መፀ ከም ልሙድ ዝካየደላ ዝነበረ ናብ ፎርቶ ብምህላዋ ምሲ ንውሓት ኪሎ ሜትር ከዓ ብምህላዎ ማለት እዩ ኣብ ተቐዳደምቲ ዘምፅኦ ለውጢ ኣዝዩ ዕብይ ዝበለ ወይ ከዓ ጋብ ዘለዎ ክኾኑ ማለት እዩ። ብዓብኢ ከዓ ናይ ዝተፈላለየ ጋንታታት ካብቲ ዝዓበየ ማለት እቶም ፕሮቲም ኢልና ንገልፆ ብትሕትኡ ከዓ ናይ ሎካል ተቐዳደምቲ ናይ ሎካል ከዓ ካብ ናብን ሙሉእ ዞባታት ናይ 3-2 ዞባታት ዝሳተፍዎ ከም ምዃኑ መጠን ነዚ ውድድር እዚ ካብቲ ዝሓለፈ ብፍልይ ዝበለ መልክዕ ንሪኦሉ መገዲ እዩ ክፍጠር ማለት እዩ። ስለዚ ሎም ዘመን ፎርቶ ብምህላዋ ብካልእ ሸነኽ ከዓ እቲ ንውሓት ኪሎ ሜትር ከዓ ንውሕ ድበለ ማለት 183.6 ኪሎ ሜትር ኣብ ተናውሐ ግዜ ኣድካምን በድሃን ካልእ መልክዕ ወይ ከዓ ካልእ ፍፃሜታትን ኣጋጣሚታትን እንሪኦሉ መድረክ ክኸውን እዩ ማለት እዩ። ስለዚ ኣብዚ እቶም ናይ ደገ ተፃወቲ ካብቲ ዝሓለፈ ማለት እዩ ብብቕዓቶም ለብዘበን ኣብቶም ፕሮ ተቐዳደምቲ ኢልና ንገልፆም እቶም ኣርባዕተ ብዝያዳ ብቕዓት ወይ ከዓ ብዝያዳ ፅቡቅ ውፅኢት ኣብ ምህላዎም ወይ ከዓ ብዘመዝግቦ ውፅኢት ነቲ ውድድር ካብቲ ዝሓለፈ ፍልይ ዝበለ መልክዕ ወይ ከዓ ካልእ ክንሪኦ ደይ ነበርና ዝሓለፈ ዓመታት ኣብዚ ዝካየድ ቻምፒዮን ኤርትራ ናይ ሎሚ ማለት ናይ 2026 መልክዑ ቀይሩ ክንሪኢ ዝብል ግምት ኣለኒ።
0: ራይ ሰመረ፣ ከምዚ ኣቐዲምና ዝገለፅናዮ እቲ ርሕቐት 183.6 ኪሎ ሜትር እዩ እሞኻ ኣብ ኣስመራ ኣብቲ ልዑል ብራኸ ዘለዋ ከተማ ከም ምኳኑ መጠን ማዕረክ ንደዮም ተቀዳደምቲ ኣዝዩ በዳሂ ንውሓት ኪሎ ሜትር ምናልባት ቶም ናይ ደገ ተቀዳደምቲ ወይ ድማ ቶም ፕሮፌሽናላት ንብሎም ኣብ ደገ 180 ኬንዩን እዮም ዝፃወትዎ እዞም ናይ ውሽጢ ሃገር ግን ምናልባት ዝነውሐ ክሳብ 180 ውሳኒ እዮም ዝኾንዎ እሞ ምናልባት ኣብዚ እንታይ ፍልያት ክፈጥር ይኽእል ርሕቀት እቶም ናይ ደገ ዝኽድዎን እቶም ናይ ውሽጢ ዓዲ ክድዝውርዎን?
1: ርሕቀት ኪሎ ሜትር ኩሉ ግዜ ኣገዳስነት ኣለዎ በቲ ሓደ ሸነኽ ከዓ

0: ካብ 150 ክሳብ 160 ዘሎ ማለት እዩ። ዝበዝሕ ኣብ ቱሪካ ተካይዶ ንሓደ መዓልቲ ውልድር ክኾን ከሎ እቲ ዝነውሐ ዝጥቀስ ኣብ ሚላን ሳሪሞ ዝግበር 298 ኪሎ ሜትር እዩ። እዚ ኣብ ዘሎ ከዓ 183.6 ንብል ኣለና። ኣብ ዞባ ማእከል ድማ ወይ ከዓ ናይ ሃገርና ውልድር እቲ ዝበዝሐ 180 እሱ ከዓ ኣብ ዓመት ሓንሳ ገለ ንገብሮ እዩ። ተደጋጋሚ እነዘውትሮ እንወዳደሮ ነገር ኣይኮነን። ናይ ደገ ግን እዚ ኩሉ ግዜ ዝወዳደርዎን ኣብ ነፍሶም ዘሎ እዩ። ብኡ መንፀር ከዓ ምስ ርሓቐት ኪሎ ሜትር ከዓ እቲ ዝፍጠር ፍጥነት ይኹን እቲ ዝፍጠር ኣብኡ ኩሉ እንትን ነገር ዝብድህ ፅቡቅ ገይሮም ነቲ ኪሎ ሜትራት ኣብ ነፍሶም ክሳብ ዝሃለወ ዝምክትዎ ወይ ከዓ ዝደልይዎ ነገር እዩ። ኩሉ ግዜ ውድድር ናይ ተፀዋርነት ጉዳይ ከም ምዃኑ መጠን ማለት እዩ። ምስ ናይ ሃገርና እናፃፂርካ ክትሪኦ ከለካ እቲ 150 እቲ 160 ኪሎ ሜትር ነዚ ሕጂ ተሰሪዑ ዘሎ እንደገና ከዓ ኩሉ ግዜ ከም ጠቕሶ ማለት እዩ እቲ ውሓደ ውድድር ነቶም ተቐዳደምቲ ካብ 150 ንንየው ዘሎ ኣዝዮም ከሸግሮም ማለት እዩ። ምናልባት ነዚ ዓመት እዚኣ ኣዋርሒ ዝተዳለውላ ብውልቂ ይኹን ብጋንታታት ክህልዉ ይኽእሉ እዮም። ዓመት መፀ ኩሎም ሃንቀው ኢሎም ስለ ዝፅበዩ በዚ መንፀር ግን በቲ ዘካይድዎ ዝነበሩ ውድድራት ነዚ ናይ ቻምፒዮን ናይ 183 ምስ ኣቐድማ ኣቢልካ ክትገልፆ ፀናሕኻ እቲ ፅፍዕ ባዕሪ ማለት እዩ ካብ 2003 ክሳብ 2004 ማለት እዩ። ናይ ብሓቂ ነተፃወቲ ቁሩብ ሃልክን ካልእን ፀዓትን ዝሓትት ከም ምዃኑ መጠን ብዓብዪ ድማ እቶም ናይ ደገ ነዚ ፈሊጦም ብኣግዮም ነዚ ውድድራት ክለማመዱሉ ነቲ ኩነታት ከዓ ኣብ ነፍሶም ከዋህድዎ ክረኣዩ ይቀንዮም። ስለዚ ነቶም ናይ ደገ ብዙሕ ደሸግሮም ኣይኮነን። ነዞምናትና ተቐዳደምቲ ግን ከምቲ ልሙድ ማለት እዩ እቲ ኪሎ ሜትር ምስ ክንብሎ ፀናሕና ምናልባት እቲ ኩነታት ኣየር ድሓን ደሎ ይመስል ማለት እዩ። እቲ ንፋስ ኣንፈት ንፋስ ከዓ ኣገዳስነት ኣለዎ። ስለዚ ናይ ዞባ ማእከል ተቐዳደምቲ ብዝግባእ እንተዳ ተዳልየሉ መሃልዮም ነቲ ሰለስተ ርዕ ናይ ፀወታ ከይተሸገሩ ብዙሕ ፀዓት ከየውፁ ዘይምክትሉ ወይ ከዓ ምስቶም ቅድሚት ክረኣዩ ወይ ከዓ ነቲ ፀወታ ፅቡቅ ገይሮም ክቕልስዎ ኢልና ንግምቶም ዓበይቲ ተቐዳደምቲ ወይ ከዓ ኣብቶም ናይ ደገ ዘለዉ ፕሮፌሽናል ተቐዳደምቲ ደይፅጉዕሉ ኣብነት የለን። ግን እቲ ዋሓደ ኪሎ ሜትር ኩሉ ግዜ ሃስያ እዩ ካብቲ ውድድር ኣብ ልምምድ ግን ብዝያዳ እየተግብርዎ ስለ ዝኾኑ ነቲ ፀወታ እምብዛ ዝብድሆም ኮይኑ ኣይስምዐንን። እቶም ናይ ደገ ግን ካብቲ ናይ ተቐዳደምትናትና ዘለዉ ብዕፅፊ ብዝተፈላለየ ማለት ስለ ዝበልፆም እሶም ተጠቃምነት ወይ ከዓ ዝያዳ ዕድላ ደለዎም ኮይኑ ይስምዐኒ።
1: 183 ኪሎ ሜትር ንብል ኣለና። ምናልባት ኣብዚ ከዓ እቲ ትወስቶ መግቢ ቅድሚ ፀወታ ኣብ መንጎ ፀወታ ድሕሪ ፀወታ ትወስቶ መግቢ ይኹን መስተ ኣዝዩ ኣገዳሲ ኮይኑ ስማዓኒ ብጥንቃቐ እውን ክትሓዝ ኣለዎ። ምናልባት እቶም ናይ ውሽጢ ዓዲ ተቐዳደምትና ኣፍልጦኦም ኣብቲ ኣወሳስዳ ናይ መግቢ ይኹን ናይ ሃይድሬሽን ከመይ ደሎ ማለትሲ ምስ ብመንፅር ናይቶም ፕሮፌሽናላት ተቐዳደምቲ
0: ዞባ ማእከል ክትሪኦም ከለካ ብጋንታ ይኹን ብውልቂ ይኹን ምስቶም ናይ ደገ ዘለዉ ተቐዳደምቲ ፕሮፌሽናላት ካብቲ ዝለዓለ ክሳብ ሰሓተ ብዝተፈላለየ ምክንያት ይቃረብዮም። ብኡ መፀርካ እቲ ዝወስዝዎ ነገራት ካብ ዝብላዕ፣ ካብ ዝስተ፣ ካብ ዕረፍትን ካልእን ነገራትን ብዓብየ ከዓ እዚ ሕጂ እቲ ናትና ምስ ዘሎ ናይ ምዕባለ ማለት እዮም ብቐረባ ነቲ ናይቲ ዓለም ዝኸድዎ ኣካይዳ ናይ ካልኦት ጋንታታትን ናይ ካልኦት ተቐዳደምትን ኣብነት እናገበሩ ነቲ ውድድር ወይ ከዓ ነቲ ዝገብርዎ ነገራት ኣብ ነፍሶም ኪኖት ልምምድ ማለት እዩ ካብ ዝስተ፣ ካብ ዝብላዕ፣ ካብ ካልእ ነገራት ንነፍሶም ዝስነፀሉ እንደገና ከዓ ነቲ ነፍሶም ዝግባእ ዕረፍትን ንምህዳስን ዝኸውን ነገር ካብቶም ዓበይቲ ብዙሕ ዝፍለየለ ኣይግምትን እየ ማለት እዩ። ካብ ብሽክለታት ሒዝና ክንርኢ ንኽእል ኢና። ብሽክለታ ምስታይ ዓበይቲ ተቐዳደምቲ ናይ ዞባ ማእከል ዘለዉ ዝፈልዮ ኣዝዩ ውሕድ ነገር እዩ። ምናልባት እቶም ናይ ፕሮፌሽናላት ክኾና ክእለ ናይቶም ዓበይቲ እንተደይ ኮይኑ ካብ ብሽክለታት ሒዝካ ክሳብቲ ናይቲ ዝለዓለ ተመሳስልነት ኣለዎ። እቲ ይፈላለዩ ይኸውን እዩ። እቶም ዓበይቲ ዝረኽብዎ ነገራት ካብቲ ትካል ብቐንዱ ማለት እዩ ትጡዒ ኣብ ኣና ድመፅእ ከዓ ናቱ ኣገዳስነት ወይ ውሕስነት እቲ ከም ንዑ ዘገድስ ማለት እዩ ከም ናይ ሪካቨሪ ኢልና ንገልፆ ከም ጀል ከም ኤነርጂ ካልእ ነገራት ማለት እዩ። ተቐዳደምትና ግን ኣብዚ እዋን እዚ ናይ ዞባ ማእከል

0: ብትኽክል ዝተረድእዎን ዝፈለጥዎን ኮይኑ ይስምዐን። ብርግፅ ከዓ እቶም ደገ ዝኸዱ ምስኦም መቕርቦም ስለ ዝኾኑ ብዙሕ ነገር ይምህርዎምን የረድእዎን ከም ምዃኑ መጠን እቲ ኣገዳስነቱስ ብዝያዳ ካብቲ ዝሓለፈ ዓመታት ኣብዚ እዋን እዚ እቲ ንቕሓት እቲ ፍልጠት ዝተረድእዎ ኢሉ የ ድሓስብ ከምኡ ኸዓ ክትቀርቦም ከለኻ ይፅቡቕ ገይሮም ይነግሩኻን ረድኡኻን እዮም ማለት እዮም። ብዓብዪ ድማ ስራፊኤል በየነ ኣብታ ስነ ፍልጠት ቅድም ሽለታ ትብል መፅሓፉ ብዛዕባ ናይቲ ኣመጋግባ ኣሳታትያ ካልእ ነገራትን ጠቒስልዎ ዘሎ ተቀዳደምትና እውን ነታ መፅሓፍ ንዓኣ ጉዝጓዝ ገይሮም ተዘድልዮም ነገራት ዘየድልዮም ነገራትን እናተረድኡን እናተማሃሩን እናተመኩርን እዮም ዝኸደልዎ እሞ ኣብዚ እዋን እዚ እቲ ሒዞሞ ዘለዉ ንቕሓት ኣብ ኣመጋግባ ኣብቲ ዝተፈሳሲ ኣብ ነፍሲ ወከፍ ሓደ ኪሎ ሜትር ኣብ ነፍሲ ወከፍ ሓደ ሰዓት እንታይ ክሰትይለዎም ኣብ ነፍሲ ወከፍ ዝግበር ንውሓት ኪሎ ሜትር ማለት እዩ እንታይ በሊዖም መዓዝ ሕቂቖም ነናይ ክኸይዶም ክእሲ ዝተረድኦ ኮይኑ ይስምዐኒ። ብኡ መንፀርዮም ካ ልምዳቶምን ወላ ውድድራቶምን ዘካየድ ምናልባት ሓደ ሓደ ተቀዳደምቲ ብሰንኪ ቁርብ ናይ ዝተፈላለየ ምክንያት ደይርጋት ኣብቲ ፀወታ ኣብዞ ማእከል ብንሪኦ ከምቲ ዝድለ ክበልዑ ክሰትዩ ገለ ኣይንሪኦምና ናይ ገሊኦም ኣሰልጠንቲ ከዓ ነቲ ፀወታ ብዝግባእ ክዛዝሙን ዘድሊ ነገር ንክገብሩን እቲ መልእኽቲ ዘመሓላልፍዎ ክትርኢ ከለካ ኣገዳሲ ትሪኦም ሲ ነቲ ናይ ኣመጋግባ ነገራት ብትኽክል ተረዲኦም ወለ ኢለ ይሓስብ።
1: ኣብ ትሕቲ ዩሲኣይ ዝመሓደራ ሃገራት ዓመታዊ ናይ ሓደ መዓልቲ ናይ ሻምፒዮን ውድድራት የካይደአን ሻምፒዮን ክንብል ከለና ሓንቲ ሃገር ማዕርክ እንደዩ ኣገዳሲ እዚ ዓወት እዚ ኣብ ሓደ ሲቪ ናይ ሓደ ተቃዳማይ ዝህልዎ ተራ ከመይ ምገለፅከ?
0: ሻምፒዮን ክንብል ከለና ምናልባት ነዚ በሪ ናይ ቻምፒዮን ዝተዓወተሉ ማለት እዩ ዳንኤል ተክላ ሃይማኖት ምስ በረኸት የማነ ብኣዝ ፀቢብ ውፅኢት ንነዊሕ ግዜ ንምፍራዶ ኣብ ተፀገመሉ ነቲ ዓወት ምስ ተነግሮ ብኡ መንፀር ከዓ ነቲ ቻምፒዮንነት ክብሪ ምስ ደፍአ ኣብቲ ናይ ትካል ዓለም ናይቲ ማህደረ ትምህርቲ ኣብ ዝረኸበሉ ግዜ እቲ ናይ ቻምፒዮንነት ነገር ካብን ናብን ሃገራት ብፍላይ ድማ ከማና ዝኣመሰላ ኣፍሪቃውያን ላቲን ኤሮጳ ናይ ብሓቂ ኣገዳስነት ኣለዎ። እቶም ናይቶም ኤሮጳ ወይ ናይ ኣሜሪካ ብዙሕ እኳ ዘገድሶም ዘልዮም እንትኾነ ግን እቲ ማሕበር ቅድም ሽለቲ ዓለም ዝበዝሕ ግዜ ኣብ ኣፍሪካ እቲ ቻምፒዮንነት ነገር ኣገዳስነት ሃልይዎ ብፍላይ ኣብ ውልዶ ተቀዳደምቲ ማለት እዩ ኣብ ኣንዴ 23 ይኹን ትሕትኡ ዘለዉ ኣብ ዝወስሉ ግዜ እቲ ናይ ማህደረ ትምህርቲ ዕድል ናይ ምርካብ ልዑል ኣበርክቶ ኣለዎ ማለት እዩ። ከምዚ ዝኣቐድም ኣቢለ ክገልፀልካ ዝፀንሕዎ ዳንኤል ተክላ ሃይማኖት ሻምፒዮን ናይ ሃገር ምስ ኮነ እዩ ነቲ ናይቲ ትምህርቲ ዕድል ክረኽቦ ክኢሉ ብኡ መንፀር ነቲ ናይ ትምህርቲ ዕድልካ ብዝግባእ ስለ ዘተግበረ ከዓ ክሳብቲ ዝለዓለ ናይቲ ስእሊ ብሽክለታ ዝበሃል ማለት እዩ ክበፅሖ ክኢሉ ብኡ መንፀር ከዓ እቲ ቀዳማይ ፀሊም ኣፍሪቃዊ እናተባሃለ ምስተናውሐ ግዜ ኣብቲ መድረኽ ስእሊ ናይ ብሽክለታ ክንሪኦ ክኢልና ማለት እዩ። ሕጂ እውን እዚ ቻምፒዮን ንብሎ ወይ ከዓ እዚ ሎሚ ዝካየድ ዝሰላሰል ማለት እዩ ድሕሪ ገለ ደቃይቕ ዝተዓወቱ ተዓወት ነቲ ናይ ቻምፒዮን ክብሪ ዝደፍኡ እቲ ፌደሬሽን ዞባ ማእከል በቲ ዘመዝግቦ ውፅኢት እቲ ናይ ማህደረ ትምህርቲ ናይ ምርካብ ዕድላት ባብ ናይ ምኽፋት ዕድል ስለ ዘሎ ኣዝዩ ኣገዳስነት ኣለዎ ማለት እዩ።
1: ራይ ክቡራት ተዓዘብቲ 183 ነጥብ 6 ኪሎ ሜትር ዝርሕቀቱ ናይ ዓበይቲ 23 ዓመትን ደቂ ተባዕትዮ ውድድር ኣብ ምብጋስ እዩ ዝርክብ ዘሎ። ክሳብ ንሱ ድጅምር ዕላልና ክንቅፅል ኢና። ሰመረ ምናልባት ኣብዚ እዋን እዚ ብናይ ቢንያም ግርማይ ዝመፅዓወት ኣብ ቱር ደ ፍራንስ ይኹን ኣብ ዓለም ለኻዊ መድረካት ስም ኤርትራ ኣዝዩ ገኒን እዩ ዘሎ ኣብ ክልል ምሽክለታ ለኪዑ ናይ ልዕሊ 80 ዓመታት ታሪክ ዘለዎ ስፖርት እዩ ዘለና። ምናልባት ኣብዚ ግዜ እዚ ሻምፒዮን ኤርትራ ድሕርቲ ስምና ኣብ ዝዓብየሉ መድረክ ይካየድ ምህላው ቁራሕታ ማሕበረሰብ ዓለም ኣብዚ እዋን እዚ ኣብ ቅድም ምሽክለታ ኤርትራ ኣብ ከመይ ደረጃ ኣሎ?
0: ቢንያም ብዘመዝገቦ ውፅኢት ቢንያም ብዘርኣዮ ታሪካዊ ዝኾነ ንዘመናት ዝቕፅል ንነዊሕ ዓመት ተበፂሑ ወይ ከዓ ተተንኪፉ ደይፈልጥ ክብሪ ብዘልበሶ መፀን ማለት እዩ ናይ ካልኦት ሃገራት ጠመተ ዓበይቲ ጋንታታት ኣብዚ ሃገር ዓብ ግደ ኣለዎ። ብርግፅ ከዓ ከም ዩኖስ ዝኣመሰላ ካልኦት ጋንታታት ኣብዚ ናይ ጠመተ ናይ ሃገርና ኣተክርኡ

ሻምፒዮን ኤርትራ ናይ ትሕቲ 23 ዓመት ዓበይቲ ተቃደምትን ድሮ ውድሮ መጀሚሮም ኣለዉ። እዞም ተቃደምቲ 183 ማለት 18 ዙርያን ምሽፋን እዮም ኣብ መስመር ተረኺቦም ተበጊሶም ዘለዉ። ኣቐዲሙ ዝተካየደ ውድር ናይ ጁኒር ማማ ተቃደምቲ ድማ ብዓወት ተቃደምቲ ናይ ክለብ ደንደን ተዛዚሙ ዘሎ። ሓበሻዊ ድማ ነዚ ተበጊሱ ዘሎ ውድርን ካልእን ዝምከት ትሕዝቶ ሒዝና ምስዕቶት ቀርብ ኢና ደጊና ብርኹም ክታል ንምንየልኩም ሰላም።

0: ኩራ ተዓዘብቲ ከምዚ ክንዕዘቦ ፀሕና ዓበይትን ትሕቲ 23 ዓመትን ዘካይድዎ ናይ ፅርግያ ውድድር ድሮ ተበጊሱ ኣሎ ሰመረ ናብ ዕላልና ክንምለስ ኢና ምናልባት ሻምፒዮን ቅድም ምሽክለታ ኤርትራ ኣብዚ እዋን እዚ ቆላሕትኡ ብማሕበረሰብ ዓለም ኣብ ከመይ ደረጃ በፂሑ ኣሎ ምስቲ ብመንገዲ ቢንያም ግርማይ ኣብ ዝሓለፉ ዓመታት ከነመዝግቡ ፅርሓና ዓበይቲ ናይ ወርልድ ዓወታትን ካልእ ተኣሳሲሩ ቅድሚቲ ዓወታት ዝነበረን ኣብዚ እዋን እዚ ንዘሎ ቆላሕታ ማሕበረሰብ ዓለም ኣብ ቅድም ምሽክለታ ኤርትራ ኣብዚ እዋን እዚ ኣብ ከመይ ደረጃ ኣሎ
1: ቅድሚ ናይ ቢንያም ነዚ ዓወት እዚ ምጉንፃፉ ኦሎምፒካዊ ተቃዳማይ ዳንኤል ተክለ ሃይማኖት ኦሎምፒካዊ ተቃዳሚ ምህራዊ ቅዱስ ኣብ ቱር ዲ ፍራንስ ብዝገበሮ ኣንፀባራቅ ወይ ከዓ ኣድማዒ ምንፅብራቅ ናይቲ ፀወታ ቆላሕትኦም ናብ ኣፍሪቃ ብዓብየ ከዓ ናብ ሃገርና ማለት እዩ ኣዝዩ ልዕል እዩ ነይሩ ማለት እዩ ኣብቲ እዋነት እዩ ንኡስ ዕድመ ዝነበሮ ቢንያም ግርማይ ነዚ ሕጂ ዝበፅሖ ዓወት ከዓ እተን ዓበይቲ ጋንታታት ናይ ዓለምና ዝተባሃለ በዓሉ እውን እቲ ማሕበር ቅድም ሽለታ ዝበሃል እቲ ዩሲኣይ ኣዝዩ ኣተኩሮን ኣድህቦን ገይሩ እቲ ዝግባእ ነገር ናብቲ ሃገር ተቀዳደምቲ ኣብ ምብዛሕ ወይ ከዓ ተቀዳደምቲ ውሎ ተቀዳደምቲ ኣብ ምውሳድ ዓብይ ትተራ ወይ ከዓ ዓብ ኣብርክቶ ነይርዎ እዩ ብዓብየ ከዓ እተን ዓበይቲ ጋንታታት እንብለን ማለት እዩ ኣብ መገብተን እቴን ዕብየን ኮስኪሰን ናብቲ ዝለዓለ ንክብፅሓ ዓብ ተራ ነይርዎ እዩ እቲ ስእሊ እቲ ናይቲ ቢና ብዓብዪ እዩ ከምዚ ኣቐድማ ቢለ ክገልፀልካ ፅንሐኹ

0: ናይ 11 ዓመት እቲ ማሕበር ቀደም ብሽክለታ ኣብ ሃገርና ኣብ ኤርትራ ማለት እዩ ዓብይ ፅልዋ ወይ ከዓ ይዒንቱ ካብ ሰድድ ቀሊል ኣይኮነን። ምስ ናይ ምምፃእ ቢንያም ድማ ዓወታቱ ዝያዳ ካብቲ ማሕበር ቅድም ብሽክለታ ካልኦት ጋንታታትን ሃገራትን ብዛዕባ ብሽክለታ ዝግደሳን ኣቕሊልካ ድረያ ይኮነ ማለት እዩ። ነፍሲ ወከፍ ጋንታ ኣብ ኤውሮጳ ዘላ ፍላይተን ዓበይቲ እንብለንተን ፕሮቲም 18 ጋንታታት ናተን መገብቲ ኣለዎን ቀለብቲ እቶም መገብቲ ወይ ከዓ እተን ቀለብቲ ዝበሃላ ኸ ንኡስ ዕድመ ዘለዎም ፅቡቅ ቁመናን ብቕዓትን ዝውኑ ተቐዳደምቲ ኣብ ምውሳድ ናብ ሃገርና ጥምተን ካብ ምጥማት ዓዲ ኣይዋዕላ።
1: ኣብዚ እዋን እዚ ምናልባት ብደረጃ ፕሮፌሽን ኣብ ምፅዋት ዝርከቡ ኣስታት 20 ዝኾኑ ተቐዳደምቲ ኣለውና፣ 4 ኣብ ናይ ወርሉቱር ኣለውና፣ ሓደ ኣብ ናይ ፕሮኮንቲነንታል ኣለና መርሃዊ ቅዱስ፣ ዝተረፉ 15-16 ድማ ኣብ ናይ ኮንቲነንታል ክለባት ኣለውና ሞ ምስቲ ቅልድም ብሽክለታ ኤርትራ ናይ 80 ዓመታት ታሪክ ኣለዎ ንብላ ኣለና ሞ እዚ ቁፅሪ እዚ ምናልባት ነቲ ታሪክና ይውክሎ ዶ ከመይ ደረጃ ኣሎ?
0: ሓንዲ ራኢልካ ትምልሶ ነገር ኣይኮነን። ነዊሕ ዕድመ ነዊሕ ታሪክ ሓሳብ ከም ባህልና ከም ዓስራይ ብሄርና ኢልና ንገልፆ ብሽክለታ ማለት እዩ። ስለዚ ኣብ ውሱናት ዓመታት እዮም እዞም ቁፅሪ እዚኦም ክረኣዩ ክኢሎም ኣቐድም ኣቢሉ ቅድሚ ተወሰነ ግዜ ብርክ ድበሉ ነይሮም ና ግን ካብ ዘሎ ብዕፅፍታት ክስጉም ገለ እዩ ዝግባእ ነይሩ። እቲ ምክንያት ኣይርድእካን ክኸውን ይኽእል እቶም ውሕዲ ተቐዳደምቲ ኣብ ናይ ፕሮፌሽን 4 ኣብቶም ዓበይቲ ማለት እዮም ኣብቲ ናይቲ ፕሮኮንቲነንታል ኮንቲነንታል ከዓ ከምዚ ክትገልፆ ፅናሕኻ ናይ 12 ገለ ተቐዳድምቲ ኣለውና ምስቲ ናይቲ ናትና ታሪክን ልምድን ባህልን ናይ ነዊሕ ጉዕዞ ናይ ዓመታት ከም ምህላውና ብሽክለታ ነዚ ቁፅሪ እዚ ከም ስመረ ከም ናይ ነዊሕ ተዓዛቢ መጠንካ ኣዝዩ ይውሕድ ወይ ከዓ እቲ ቁፅሪ ኣዕጋቢ ኣይኮነ ዝኣምናነ
1: ራይ። ናብ ናይ ሎም ዓንቲ ውድድርና ክንምለስ ናብ ሻምፒዮን ኤርትራ ብሓፈሻ ሻምፒዮን ኤርትራ ኣብ 2008 ካብ ዝጅምር ክሳብ ዝሓለፈ ዓመት ዝተካየደት ኣከታትሉ ዝተዓወትሉ ተቃዳማይ የለን። ቢንያም ግርማይ እውን ኣብ ሓደ ኣጋጣሚ ካብ ኣብ ሻምፒዮን ኤርትራ ክዕወት ኣብ ቶር ደ ፍራንስ ናይ መድረክ ዓወት ከመዝግብ የቐለኒ ኢሉ ነይሩ ሞ ሻምፒዮን ኤርትራ ማዕርክ ነዚ ድበዲ
0: ሻምፒዮን ዘበለ ኩሉ በዳሃብ እዩ። ሻምፒዮን ክንክልና ዋላ ሻምፒዮን ዓለም ዋላ ሻምፒዮን ኣፍሪካ ክነብል ንኽእል ኢና። ናይ ሃገርና ግን እቲ ቀንዲ በዳሃነቱ ዝገብሮ ሓደ ኣኣብኖም ንግያቶም ብምህላዎም ካልኣይ ፅቡቅ ገይሮም ፈለጥ እዮም። እንደገና ከዓ እቲ ዓቕሚ ኣብ ተቐዳደምቲ ናይ ገሊኡ ቁርብ ብርክ ክብል ከሎ ናይ ገሊኡ ከዓ ካብኡ ትሕድብል ካልኣይ ከዓ ኣብ ሓንቲ ማለት ኣብ ውስንቲ ስለ ዝኾነ ምናልባት ቻምፒዮን ናብ ካልእ ዓለማት ክትሪኦ ከለካ ቦታ ይፈላለዩ። ለብ ዘመን ናይ ጎልጎል ክኾን ከሎ ንዓመታ ከዓ እቶም ኣጥቃዓቲ ተባሂሎም ዝጉድእ ዝተቓደድምቲ ንዖም ድምቹ ይኸውን ብድሕሪኡ ድመፅእ ዓመትካ ነቶም ናይ ክላይምበር ይኸውን ብድሕሪኡ ድመፅእካ ነቶም ናይ ኦራውንድ ይኸውን ማለት እዩ። ንሕና ምናልባት ቅርፂ መሬት ዝፈጥሮ ነገር እታ ዘላትና ናብ ፎርቲና ንገብራ ማለት እዩ። መጀመርታ ቅድሚ ምእታዊ ውሱናት ግዜ ዳንኤል ተክለ ሃይማኖት ዳርጋ ነዚ ክብሪ እዚ ቁርብ ፅጊዕ ኢልዎ ነይሩ ተኣከታትሉ ናይ ምውሳድ ማለት እዩ። 2009-08 ምስ ወሰደ ኣብ ከረን ኣብ ዝተካየደት ነቲ ፅዋዕ እውን ክዕወት ኣለኹ ኢሉ ብሕቶካ መሰረት ክሪኦ ከለኹ ግን ኣካታትልካ ቻምፒዮን ናይ ምዃን ዕድል ኩሉ ግዜ ፀቢብ እዩ። ምክንያቱ ክላሲክ ወይ ከዓ ናይ ሓደ መዓልቲ ውድድር ሚእቲ ካብ ሚእቲ ተኣማሚንካ ብብቕዓትካ ትዕወተሉ ውድድር ኣይኮነን። ክትዕወተሉ ትኮንካ 2-3 ኣገደ ሰባት ክልውካ ኣለዎ ማለት ከም ሊደር ኮይኑ ከም ሊድ ኣውት ኮይኑ ኣብቲ መጥረሻ ከውፀልካ ትኽእል ወይ ከዓ ንዝሃደሙ ተቓዳደምቲ ጠርኒፉ ናብቲ መጥረሻ ከብፅሐልካ ብሙሉእ ተወፋይነት ንኣብነት ንበል ማለት እዩ ከም ኣማንኤል ገብረ እግዚኣብሔር ዝኣመሰሉ ኣብ ትሪክ ዝገብሮ ኣስተዋፅኦ ናይ ብሓቂ ካብቲ ኣዝዩ ወሳንነት እዩ። ከምኦም ዝኣመሰለ ተቐዳዳማይ ሃሊካ እንተ ዓመ ወሲድካያ ንካልእ ዓመት ንሳልሲ ዓመት ንክትወስድ ንክትደግም ክስልስ ብዙሕ ዝእግም ኣይኮነን። ብዘለካ ናትካ ዓቕሚ ዶምፀኻያ ውፅኢትን ብቕዓትን ግን ክደግሞ ክትስልሶ ናይ ብሓቂ ኣሸጋሪ እዩ። ጋንተ ከዓ ወይ ከዓ ኣብ ዙርያካ ዘለዉ ሰባት ናይ ብሓቂ ኣገዳስነት ስለ ዘለዎ ብከምዚ መልክዕካ عمت متى اتولد ركال قرصي قال ملك النار الا نخيد بغات كنزهالو ويا هالوها ناي مدغام عقمي ازي اشجاري
1: زوهم اكلت قادمتي شامبيون ايرترا ابزي عوتلو درجا ناب 56 عمتها تصاغيلو المودات اكزي ابل اسبي كوز نبره داويت يمانه بخباب من دفراب تخيلت ناي برخه وردريو نمودات ناي زوهم اكلت قادماي شامبيون ايرترا خينو كابتن زيت اندحار مبزحتي وردرات شامبيون ايرترا بنايده وي دما بتم بروفيشنالات ندوميو كعوت ندري زلنا مو ناي زوهم اكلت قادمتي كاب شامبيون ارحقوم زلو مغنياتات نتاي كخون قل نوتوم بروفيشنال ترسيعوم شامبيون نخوخونق انت تامريم كسر حزلو
0: نالبات تصبقوت حتيا شامبيون ناي زوبا ماكل تقادمتي نت زوري شامبيون كاب زيدفو حد 56 عام تغيرلو نمرها قدس اب مونغدا رتيعس عاوته داويت يمانه مالتي ابال اسبيك كله بدحريو زرعانيا تقادما يلن بكالوت ተቃዳደምቲ ናይ ደገ ኣብ ደገ ተጠርኒፎም ዝፃወት ተቃዳደምቲ እዩ ክዕብልል ተራእዩ ማለት እዩ ካልእ ከዓ ኣይኮነን እዚ እቶም ናይ ደገ ተቃዳደምቲ ብዝገብሮ ብዝሒ ውድድራትን እንደገና ልምምዳትን ካልእን ነገርን ካብ ናይ ዞባ ማእከል ዘለዎ ተቃዳደምቲ ከምዝቀድም ኣቢልና ክንጠቕሶ ፅናሕና ብዝተፈላለየ ምክንያት ወላ ብሓሙሽተ ሚታዊት ይበልፅዎም እዮም ካልኣይ ከዓ ቻምፒዮን ዞባ ማእከል እቲ ብርትዒኡ ኣብቶም ተቃዳደምቲ ናይ ደገ ብዝፈጥሮ ነገራት ናይ መጥቃዕቲ መልሰ መጥቃዕቲ ፍላይ ኣብቲ መጠረሻ ዝግበር ክፃወሩ ወይ ክውድህዎ ኣይክእሉን እዮም ናይ ዞባ ማእከል ተቃዳደምቲ ነዚ ናይዚ ቻምፒዮን ዘውዲ ንምድፋእ ክቕልቀሉ ወይ ከዓ ንተዓወት ክጭብጥዎ ንድሕር ኮይኖም ናተያ ረዳ ኣብ ዞባ ማእከል ዝግበር ውድድራት ክብርክት ኣለዎ ተቆፅሪ ይረአየካ እዩ ናይ ብሓቂ ብዙሕ ተቃዳደምቲ ኣብዚ እዋን ዘለዎ ልዕሊ ሚት ተቃዳደምቲ እዮም ዘለዎ እዞም ልዕሊ ሚት ተቃዳደምቲ ክንሪኦ ከለና ከዓ ብዝገብሮ ዋሕዲ ውድድራት ኣብ ዓመት ኣዝዩ ብቁፅሪ ዝወሓደ እዩ ካብ 25 ኣይሓልፋን እዩ 25 ኣብ ዓመት ማለት እዩ ኣብዘን 52 ሰሙን ናይ ደገ ተቃዳደምቲ ክንሪኦም ከለና ኣብ ሰለስተ ወርሒ ኣብ ክልተ ወርሒ ዝገብርዎ ኣብ ዓመት ናይ ዞባ ማእከል ዝገብርዎ እዚ ርእሱ ዝኽኣለ እናቱ ጋብ ኣለዎ ማለት እዩ ስለዚ ተቃዳደምቲ ዞባ ማእከልና ነቲ ዘውዲ ቻምፒዮን ንክደፍኡ ውድድራት ብትክክል ክህልወሎም ኣሎ እንደገና ከዓ እቲ ዝገብርዎ ውድድራት ከዓ ኣብቲ ናይ ኪሎሜትራት ከዓ ተራ ኣለዎ ማለት እዩ ስለዚ ናብቲ ዝለዓለ ቻምፒዮን ናይ ምድፋእ ናይ ዞባ ማእከል ክመፁ እንተኮይኖም እቲ ውድድራት ኣዝዩ ክብርታ ኣለዎ ክሮሜተር ኣብ ዓመት ሓንሳብ ገብሩ ቀሊል ኣይኮነን ኣብ ዓመት ሓንሳብ ክትገብር ንዓኻ ነትናትካ ብቕዓት ማለት እዩ ናይ ደገ ተቃዳደምትና ናብቱ ሞያ ዋላ ተደይ ኮይኑ ብዝወሓደ ልዕሊ 78 ግዜ ገብሩ እዮም ኣብ ነፍሲ ወከፍ ቱር ዝግበር ናይ 5 ናይ ዓገለ መዓልቲ ሓንታይም ተንባላ ነፍሲ ወከፍ ተቃዳዳማይ ከዓ ኣብዚ ታይም ትራያል ከዓ ኣብ ወርክትኡ ከ እንታይ ዝገብር ግድን እዩ ዝገብር እቲ ዋሕዲ ውድድር ብምህላው ከዓ ነቶም ተቃዳደምቲ ናብቲ ዝለዓለ ንከይበፅሑ ዝዕንቅፆም ኮይኑ እዩ ዝስምዐኒ
1: ራይ ሰመረ ድሮ ተቃዳደምቲ ሓደ ዙርያ ሸፊኖም ኣለው ብዓወት ኣማን ትምራሕ ዘላ ጉጅለ እውን 6 ተቃዳደምቲ ሒዛ ወፂ ኣላ ምናልባት ናይዛ ጉጅለ ቀልጢፋ ምውፃእ ከመይ ክረአ ከኣል
0: ደንጌም ከማን ኮይኑ ዝስምዐኒ ንቕሎ ክትብል ከላ መጥቃዕትታት እዩ ዝካየድ ነይሩ ዝሓለፈ ዓመት ሕጂ ክንሪኦ ዘለና ማለት እዩ ናይ ቱርካዊት ክለብ ኢስታንቡል ማለት እዩ ዓወት ኣማን ነታ ግሩፕ መሪሕዋ ይኸይድ ኣሎ መሪሕዋ ከይድ ከሎ ብጥንቃቐ ብፅፈት ዝጎታ ወይ ከዓ ድስሕባ ኮይኑ ይስምዐካ ምክንያቱ ዝተርፎ ዘሎ ኪሎሜትራት ኣዝዩ ብዙሕ እዩ ተቃዳደምቲ ኣብ ዓባይ ጉጅለ ከዓ ብጥንቃቐ ብፅፈት እዮም ዝከታተልዎ ዘለዎ ምናልባት ኣብ ዝተፈላለየ ውድድራት ንሪኦ እዚ ብኣግኡ ማለት ኤርሊ ኣታክ ትበሃል ኩሉ ግዜ ኣብ ገለ እዋን የርብሐካ ኣብ ገለ እዋን ከዓ ግዳይ ይገብረካ እዩ ማለት እዩ ስለዚዞም ሓሙሽተ ተቃዳደምቲ ኣብ ቅድሚት ሓሊፎም ዘለዉ ታውይኹም እዮም ግድን ከዓ ናይ ባህርን ናይ ብሽለታ እዩ ኣብ 18 ኪሎ ሜትር እዮም መጥቃዕቲ ገይሮም ንቅድሚት ከይዶም ዘለዎ ኣብ ነፍሲ ወከፍ ውድድር ንቕሎ ክትብል ከላዮም እቶም ከድምዑ ድክእሉ ዋላ ከየድምዑ ድክእሉ መጥቃዓት ዝገብሩ ማለት እዩ። ስለዚ ቁርብ ከማን ደንጊዮም

0: ምናልባት ዓወት ኣማን ከምዚ ዝረአነዮም እንታይ ጉጅለ ሒዝዋ ካብቲ ዓባይ ጉጅለ መጥቃዕ ተፈፂሙ ኣሎ። ምናልባት ኣብታ ጉጅለ ዝያዳ ጉኑስም ዘለዎ ዓወት ኮይኑ ይስማዓኒ ሞ ምናልባት ነዛ ጉጅለ ሒዝዋ ንሱ ይወፅእ ምህላው ዋጋ ዘኽፈለለ ኮይኑ ኣይስማዓካ። ምክንያቱ ዘብሬ ተቀዳዳማይ ናይ ምርካብ ተኽእሎ ከመይዩ መብዛሕትኦም እዞም ናይ ውሽጢ ዓዲ ተቀዳደምቲ ነቶም ናይ ደገ ስለ ድሰግእዎም ከም ነጥቡ ትሕዘለየለ
1: ብናቱ ፔስ እዩ እንተወሰነ እዋን ክኸይድ ነቲ ናቱ ፔስ ወይ ከዓ ነቲ ናቱ ፍጥነት ኣማእኺሉ ነቶም ኣብ ዝርዩ ዘለዉ ነቲ ፍጥነት ከም ዝሕዝዎ ገይሩ እንተወሰነ እዋን ኣሳሊዎም ክኸይድ እዩ። እቲ ብድሕሪ ድመፆ መጥቃዕቲ ወይ ከዓ እቲ ብድሕሪኡ ዝመፅእ ፍጥነት ብትኽክል ኣብኡኣትዩ ክገብሮ ዘለዎ ነገራት ኩሉ ስለ ዝኽእል ማለት እዩ። ስለዚ ዓወት ኣማን ወላ እንተኸደ ብዙሕ ደሰክፎ ደብሎ ነገር የለን። እሱ ግን ነቲ ፍጥነቱ ዓቂቡ ነቶም ምስኡ ዘለዎ ተቀዳደምቲ ከዓ ነቲ ፍጥነት እንዳመቃርሑ ንዑ ነቲ ፔስ ሒዞም ናይ መኻት ተኽእሎ ከማእዝኖም ይኽእል እዩ ዝብል ግምት ኣለኒ።
0: ምናልባት ካብዚ ርእሲ ከይወፃና ኣብ ኩዕሶ እግሪ ፊር ፋክተር ወይ ድማ ናይ ፍርሒ ርቋሒ ዝበሃል ኣሎ። ሓንቲ ንእሽተይ ጋንታ ሓንቲ ዓባይ ጋንታ ፈሪሓ ስነ ኣእምራዊ ፈሪሓ ናይ ምእታው ባህርያት ተርእሞ ኣብቲ ፀወታ ድማ ብቀሊሉ ትስዓር። እቲ ናይ ፍርሒ ርቋሒ እንተና ናብ ብሽክለታ ምፅኢናዮ ከዓኒ እቶም ናይ ዞባ ማእከል ነቶም ፕሮፌሽናላት ተቀዳድምቲ ናይ ምፍራሕ ስምዒታት ኣለዎም ዶ ናይ መዕወትኦም ምክንያት ካብቲ ዋንጫ ሻምፒዮን ኣርሒቆም ዘሎ ንሱ ከም ሓደ ርቋሒ ክትሓዝ ዘለና ክእል ዶ?
1: ብርግፅ ክትሓዝ ይኽእል እዩ። ኩሉ ግዜ እቶም ናይ ደገ ተቀዳድምቲ መጥቃዕቲ ገይሮም ኣብ ዝኸዱሉ ግዜ እቲ ናቶም ዓቕሚ ብዝግባእ ዝተዋፅእዎን እዮም። ብከምኡ ምክንያት ከዓ ዋላ ነቲ ዝተፈጥረ ጉጅለ ኣብ ምግፋሕ ዓብ ኣበርክቶ ንከልዎም ክንሶም ዘላሓጡ ብሉ እዮም። እዚ ከዓ እንታይ እዩ እቲ ፍርሒ ዘበገሶ እዩ ማለት እዩ። ተመሳሳሊ ዓቕሚ ሃልይዎም ክንሶም ኣብ ደገ ናይ ኮንቲነንታል ወይ ከዓ ናይ ካልኦት ጋንታታት ሃልዮም ተወዳዲሮም ማለት ሓደሓደ እዋን እቲ ብቕዓት ጥርዚ ዝበፅሐ ማለት ኣይኮነ ማለት እዩ። ኣብቲ ናይቲ ኮንቲነንታል እዩ ዝብል ዘለኹ ማለት እዩ። ስለዚ እቶም ናይ ዞባ ማእከል ተቀዳደምቲ እቲ ፍርሒ ዝበሃል ወይ ከዓ እቲ ዝገበርዎ ልምምድን ዘለዎም ዓቕምን ኣብ ግምት እትዮም እቲ ክገብርዎ ዘለዎም ዝገብሩ ትኽክል ኣድማዓ ኮይኑ ይስምዐኒ። ግን እታ ፍርሕታ ዝበልቀያ ኣብ ነፍሲ ወከፍ ተቀዳማይ ዞባ ማእከል ትረአያ ነዚ ኣብ ዝለግሰሎ ኣብ ዝእለሎ ግዜ ከዓ እቲ ክመፅእ ዝኽእል ፍጥነት ኹን መጥቃዕቲ መስዋዕቲ ምስኦም ኮይኖም ነቲ ክሳብቲ ናይቲ መጨረሻ ንክበፅሕ ዝኽእል ዓቕሚ ከምፅዎስ ዝእግቦም ነገር ኣይኮነን።
0: ምናልባት ኣብዛ ቅዲምና ዝረኣናዮ ስእሊ ከም ኣማኒኤል ሄኖክ ሙሉ ብርሃን ናትናኤል ብርሃነ ከምኡ ውን ናይ ዩሲኣይ ተቃድምቲ ኣብ ቅድሚት ዓባይ ጉጅለ ክንሪኢ ጠሊሕና ምናልባት እዚ እንታይ ስእሊ ክበና ክእል?
1: ነቲ ውድድር ብፅፈት ወይ ከዓ ብጥንቃቐ እታ ቀዲማ ዘላ ጉጅለ ወይ ከዓ ንኡስ ጉጅለ ጋብ ጌራ ንከይትኸይድ ኣብ ሓለዋ እዮም ዝርከቡ ዘለዎ ማለት እዮም። ከምዚ ቀዲምና ክንጠቕሶ ፅንሐና እቲ ጋብ ኣብ መንጎ ቅዳሜትን ካልኦትን ዘሎ ልዕሊ 35 ካልኦት ኣብ ዘይተክፉ ሕሉ ግዜ ብዙሕ ተሰክፍን ኣስጋኣን ኣይኮነን። ስለዚ ናትናኤል ብርሃነ፣ ኣማኒኤል ገብረ እግዚኣብሄር፣ ሄኖክ ሙሉ ብርሃን ምናልባት ናትናኤል ተስፋ ፅን ኣብ ድሕሪት እዩ ዘሎ ቅሩብ ዝተዛነየ ኮይኑ ይስምዐካ። እዞም ኣርባዕተ ክንጠቕሶም ዝፀንሐና ተቀዳደምቲ ናይ ደገ ክዕወትሉ ወይ ከዓ ክዕወቱ ዝግብኦም ከይከደት ከላ ብፅፈት ንክስሕቦ እዮም ሓላፍነት ወሲዶም ኣብ ቅድሚ ዘለዉ።
0: ራይ ሰምረ፣ ምናልባት ካብ ዝሓለፉ ሰለስተ ውድድራት ሻምፒዮን ኤርትራ እቶም ሰለስተ ብፌር ፕላይ ወይ ድማ ብፍትሓዊ ፀወታ እዮም ተወዲኦም። ሓደ ብፍትሓዊ ፀወታ ዝውዳእ ውድድር ኣብ መቐረት ናይቲ ውድድር እንታይ ፅልዋ ኣለዎ? ከምኡ ውን ኣብቲ ንሰዓታት ፀሓይ ንፋስን ከይበለ ውድድር ፅቡቅ ፀወታ ንክርኢ ተገቲሩ ዝውዕል ደጋፊ እንታይ መቐረት ይፈጥር? ሓደ ተቃዳማይ ብናቱ ምርጫ ነታ ጉጅለ ስሒቡ ክሳብ ዝኸደ ዓወት ክትገድፈሉ ፍትሓዊ ድዩ?
1: ዛራቢት ኣካታ ዓይት ሕትያ ነዚ ሕቶ እዚ ክንምልስ እንተኮይና ነቲ ሓሳብ ኣልዒልና ነቶም ሰባት ኣብ ግምት ክንእቶም የብልና። መጀመርታ ፌር ፕሌይ እንታይ ማለት እዩ? ቅኑዕ ፀወታ ማለት እዩ። ፌር ፕሌይ ክንብል ከለና ከም ኣብነት ብዙሕ ኣብነት ክነምፅ ንኽእል ኢና። ግን ኣብ ፌር ፕሌይ ተዘካሪ ዝኾነ ኣብነታት ክነምፅ ንኽእል ኢና። ኣብ 2021 22 ዮናስ ቢንጊ ጋር ምስ ፖካጃር ቁልቁል እናወረዱ ከለዉ ፖካጃር ኣብ ዝወድቀሉ ጠንጢንዎ የከደን ቢንጊ ጋር ተፀቢይዎ እዩ። ተፀቢ ከዓ ፌር ፕሌይ ማለት እዩ። ብኣሰልጣን እዩ ፅቡቅ ዝኾነ ሽም ረኺቡ ብኣሰልጣን ናይ

0: ኤኢ ማለት እዩ ኒዮናስ ኣብ ላዕሊ ግን ኣይገደፎ ናይ ኣናሓስ እዮሉ ፌር ፕሌይ ክበሃል ከሎ ኣብ ነፍሲ ወከፍ ኣፍቃሪ ቅድም ሽለታ ትመፅእ ስእሊ ናይ ኢላነስ ኣርምስትሮን ያን ኦሪች ማለት እዩ ኣቢንቶብ ዝኣተወሉስ ተጠውዩ ድሃየ ገይሩ እዩ ብሓንሳብ ተወሰነ ኪሎሜትራት ከይዶም ኣብ ላዕሊ ግን ኣይናሕፈየሉ ማለት እዩ ምናልባት ኣብዚ እቲ ተዓዛባይ ንነዊሕ ሰዓታት ኩሉ እቲ ዘይፅቡቕ ዝበሃል ስምዒታት ተፃዊሩ ነፋስ በሎ ፀሓይ በሎ ካልእ በሎ ኣብ መጨረሻ ብከምዚ ፌር ፕሌይ ኢልና ንገልፆ ንሕና ማለት እዩ ብኹምኡ ክዛዘም ናይ ባሓቂ እንታይ ካ ትብሎ እዩ ደይ ፅቡቕ ስምዒት ዝስምዖ ፍርቂ ተዓዛበ ናይ ኣስመራ ከማን ብከምዚ ኣገባብ ክኸይድ ከሎስ እቲ ናይ ምሽክለታ ናይ ምእራ ሸውሃቶም ስ ይዕፀ እዩ እቶም ተቐዳዳማይ ድኻሙ እዩ ሞ ይግብኦ ራይ ደኺሙ እቲ ዝግባእ ነገር ገይሩ ካልእ ሜላታት ክጥቀም ይከኣል እዩ ማለት እዩ ፌር ፕሌይ ክንብል ከለና ግን ከምዚ ኣቐድማ ቢለ ክገልፀልካ ፅንሕኹ እሱ እዩ ኣብነት ብዙሕ ብዙሕ ብዙሕ ነምፅ ንኽእል ኢና ልዕሊ እቲ ብሓንሳብ ኣቲኻ ተብሎ ነገር ኣብኡ ዝግበር ነገራት እዩ ነቲ ተዓዛባይ መቐረት ዝፈጥረሉ ሞ እቲ ፌር ፕሌይ ክንብል ከለና ናይ ባሓቂ ከምቲ ኣቐድማ ቢለ ክገልፀልካ ፅንሕኹ እዩ ብፍታዊ ብድልቱ ደኺሚ እሞ እዚ እንተይ ኢልዎ ፌር ፕሌይ ክንብሎ ይንኽእል ኢና
1: ራይ ሰመረ ምናልባት ሻምፒዮን ቅድድ ምሽክለታ ኤርትራ ብቕፅበታ ውድድር ከዘይዛዘም ዳርጋ መዋእል 10 ዓመታት ሓሊፉሎ ሞ ናሎም ዓመት ሻምፒዮን ኤርትራ ኸ ቅፅበታ ውድድር ዝረአየሉ ዲ ዋላስ ከምቲ ልሙድ በቲ ኸን ብዝኸዳ ጉጅለታት እዩ ክዛዘም
0: ኣብ 2013 ብሜሮን ተሸመ ንኣማኑኤል ንሜሮን ኣማኑኤል ላብ ዝተረዕትሕሉ በዚ ዓይነታ ናይ ቅፅበታ ውድድር ርኢና ብድሕሪ እዩ ኣይረኣናን ሕጂ እውን ከምቲ ዓመት መፀ እንሪኦ ጉጅለ ንኡስ ጉጅለ ካብ 2 ካብ 3 ዘይሓልፉ ተቓዳደምቲ ኢና ንሪኢ እቲ ምክንያት ከዓ ከምዚ ክንብሎ ፀናሓና ሓደ ንውሓት ኪሎ ሜትር ኣሎ ካልኣይ ከዓ ካብ ዝተፈላለዩ ኣጋንታ ዝተፈላለዩ ዓይነት ብቕዓትን ኣቃወማን ብምህለዋ መጠን ነቲ ኣብ ኩሉ ግዜ ተዓዛባይ ዝበዝሕ 70 ሜታዊት ነቲ ሽኳ እዩ ክሪኦ ሃረር ድብል ንዑ ደይ ምርኣይካ እዚ ክንብሎ ፀናሕና ማለት እዩ ሓደ እታ ናይታ ፎርቶ ብምህላው ካልኣይ ከዓ እቲ ንውሓት ኪሎ ሜትር ከምሳሳይ ረቑሓ ድማ ተቐዳደምቲ ዝተፈላለየ ዓይነት ኣቃወማን ብቕዓትን ዘሎ እዮም ገሊኦም ናይ ዓቐበት እዮም ገሊኦም ናይ ጎልጎል እዮም ገሊኦም ከዓ እቶም ናይ ምጥቃዕ ባህሪ ዘለዎም ተቐዳደምቲ ብምህላዊ መጠን ነቲ ናይቲ ኣብ ቅፅበታ ውድድር ዝግበር ተወሓደ 20 ዋላ ግሩፕ ወይ 20 ተቐዳደምቲ ሓቒፋ ንክትመፅእ ኣየግድድን እዩ ስለዚ ሕጂ እውን ከምቲ ዓመ ዝረኣናዮ ብናይ ሽኳ ትውዳእ ውድድር ኣይኮነትን
1: ራይ ቀዲሙ ዝፍጠር መጥቃዕቲ ፀወታ ኣብ ናይ ምቕያር ትኽእሉ ከመይ ኢል ከዓ ንፀወታ ሙሉእ ሙሉእ ናይ ምቕያር ትኽእሉ
0: ባህር ናይ ብሽክለታ እዩ ናት ናይል ብርሃነ ክንዝክር እንተኮይና ቻምፒዮን ኣብ ዝገበረሉ ግዜ ገለ ተቐዳደምቲ 4 ኣብ ቅድሚት ብምፅናሕ ንዓባይ ጉጅለ ጠንጢኖ ናብቶም ቅድሚት ይኸይዱ ብኣጉ እየ ዝብለካ ኣብ ካልኣዩ ዝርያ ማለት እዩ ምናልባት እቶም ተቐዳደምቲ ኣብቲ እዋነቲ ንኽወዝዋ ኣብ ምድልዋ ዝነበሩ ኣብ ድሒት ተሰሪዖም ነይሮም ነቲ ኩነታት ኣስተብሂሉ ናብ ቅድሚት ከይዱ ኣብ ቅድሚት ከይደ ከዓ ነቶም ምስ ዝነበሩ ተቐዳደምቲ
1: ሓንሳብ ቅሬታ ክቡራት ተዓዘብቲ ግዜያዊ ስትድዮና ኣብ ባሕቲ መስከረም ኣብ ዝርከብ ፊደል ገብሪ ሂወት ሓፈሻዊ ምዕባላታት ናይቲ ውርድር ካብ ዝቐፂሉ ክቕርበልና እዩ ናብ ክስክረኩም እዩ

ክብራት ተዓዘብትና ከመይ ፀኒዕኩም ከም ትከታተልዎ ዘለኹም ቻምፒዮን ኤርትራ ድሮ ቀዳማየ ዙርያ ሸፊኖም ኣለዉ ተቃደምቲ ዓወት ኣማን ከምኡ ድማ ናይ ዓሚ ዕውት ንሆም ዘርኣይ ዓዲ ሙሳ ድማ ኣብታ ቀዳሚት ሃዲማ ዘላ ጉጅለ ብምርካብ ድሮ መጥካዕቲ ፈፂሞም ኣለዉ ካብዚ ቀፂልና ድማ ኣብቲ ንቅርብ ደቂቀ ዝተዛዘመ ናይ ጁኒር ተቃደምቲ ዝተረክበ ውፅኢት ሒዝና ቀሪብና ኣለና ኣብዚ ውድር 159 ተቃደምቲ ንውድር ቀሪቦም ካብቲ ፍሉጥ ዕዘብቲ ዝነበረ ድማ ካብ ዞባ ዓንሰባ 3 ጋንታት ብድመር 10 ተቃደምቲ እዮም ናብዚ ውድር ኣትዮም ካብ ጋሽባርካ ሓንቲ ጋንታ ናይ 8 ተቃደምቲ ከምኡ ድማ ካብ ደቡባዊ ቀይሕ ባሕሪ

0: ናይ ኣርባዕተ ደምሲ ዝሓዘ ጋንታ ኣብዚ ምስታፈን ከም ፍልጥዕ ዝፍ ሎ ዓንቲ ዝቐረበ እዩ ነይሩ። ብዓፈሻ ናብዚ ውድድር ምስ ንምለስ 122 ኪሎ ሜትር እዮም ሸፊኖም። ኣብ ሰዓት ድማ 42 ኪሎ ሜትር እናረገፁ ተቀዳማይ ዮናታን ቴድሮስ ካብ ደንደን ንውድድር ብ2 ሰዓትን 54 ደቂቕን 16 ካልኦትን ብምዝዛም ናይ 2026 ቻምፒዮን ኤርትራ ብምዃን ዘውዲ ደፊኡ ኣሎም። ካልኣይ ወዲ ጋንቱ ኢዮቤድ ኤፍሬም ብተመሳሳሊ ሰዓት፣ ከምኡ ድማ ሳልሳይ ዊልያም ዘርኢት ካባስቤኮ ብምውፃእ ናብ ፖዲየም ዘደይቦም ውፅኢት ረኪቦም ኣለዉ። ኣብ ዝጠረፈ ውፅኢት ምስ ንዕዘብ ራብዓይ ንፍታልዮም ቅዱስ ካብ ደንደን፣ ሓምሻይ ሮሜዮ ግብፃዊ ካብ ደቡብ፣ ሻድሻይ ሴም ኣፈወርቂ ካብ ኣስቤኮ፣ ሻውዓይ ናታን ሃብተኣብ ካብ ኤሪተል፣ ሻምናይ ዮቤል ተስፉ ካብ ኣሰር፣ ታሽዓይ ዩኤል በሪሁ ካብ ሰንበል፣ ከምኡ ድማ ዓስራይ ሜሮን ኢሳቅ ካብ ገዛ ባንዳ ብምዃን ቀዳሞት 10 ኮይኖም ናይ ሎም ዓመት ቻምፒዮን ናይ ጁኒየር ዛዚሞም ኣለዉ። ቀፂልና ድማ ምስ ዐውታት ዝካየድ ቀናዕት ሒዛ መለሰ ኮይና ክሳብ ሸዕ ድማ ሰናይ ምክትታል ንምንእ ሰላም።
1: ስክሪን ካሪ ከተኣቱ ኣሚር

0: ከመይ ፀኒሕኩም ክቡራት ተኸታተልቲ፣ ከምዚ ኣቐዲሙ ፊደል ገብረ ሂወት ዝሓብረና ኣብታ ቀዳመይቲ ጉጅለ ዘላ ንናሆም ኤፍሬም ዓወት ኣማንን ትምራሕ ዘላ ጉጅለ እያ። ናሆም ዘርኣይ ዝሓለፈ ዓመት ዞሪ ሻምፒዮን ኤርትራ ዝደፈ ተቃዳማ እዩ። ምናልባት ኣብዚ ናይ ሎም ዓንቲ ውድድር ክብሮ ናይ ምዕቃብ ተኽእሉ ከመይ ልክዕ ኣቐዲሙ ሃዲሙ ብምህላው
1: ምዝሓለፈ ዓመት ብቕዓቱ ኣናፃፂርና ክንሪኦ ከለና ኣብዚ ግዜ እዚ እንሆም ዘርኣይ ፍልሉ ዘለዎ ኮይኑ ዝስምዐኒ ምናልባት ናይ ሪካቨሪ ግዜ ብዝግባእ እንተ ኣካዊንዎ ኮይኑ ፅቡቕ ዝኾነ ዓቕሚ ከርእየና እዩ ዝብል ግምት ኣለኒ። እቲ ናይቲ ክብሪ ሻምፒዮንነቱ ንክደግም ወይ ከዓ ንክዕቀብ ግን እቲ ግዜ ክንሪኦ ኣለና። ምናልባት በቲ ንሪኦ ዘሎ ዘና ምናልባት ናትናኤል ተስፋፅን ኣብ ካልኦይቱ ግሩፖ ኮይኑ ንበዓል ንሆም ዘርኣይ ዓወት ኣማን ይኽተሎም ኣሎ። ከምዚ ምዝገብር እየ ከዓ እሱ ነቲ ዘለዎ ዓቕሚ ወይ ከዓ እቲ ናይ ተዓወትነቱ ከረጋገፅ ዝኽእል ከምቲ ኣቐድማ ኣቢልና ክንገልፆ ፀንሐና። እቶም ዓበይ ተቐዳደምቲ እታ ብኣጋ እትፍጥር ጉጅለ ብኣግኡ ነቲ ጋብ ሸፊኖም ወይ ከዓ ኣብኣት ሓቂፎም ብጥንቀቐ ከሰላስልዎ ዝግደዱ ማለት እዩ። በዚ ምክንያት ናትናኤል ተስፋፅን ዳርጋ ተሓዊስዋ ይመስል ኣሎ። ኣብ ቅድሚት ደለዉ ንሆም ዘርኣይ ዓወት ኣማን ኣብ ምብራይ ይርከቡ ኣለዉ። ከምዚ ንሪኦ ዘለና ዳርጋ ገዲፎም ኣለዉ። ኣቐድም ኣቢልካ ከምቲ ዝበልከያ ግን ንሆም ዘርኣይ ነቲ ናይ ዓሚ ክብሩ ኣብ ምዕቃብ ምስ ዘለዎ ህሉ ብቕዓት ምስ ዘለዎ ንውሓት ኪሎ ሜትርን እታ ናይ ፎርቶ ምእታውን ክንዲዚ ኢልና ኳ ዋላ ክንግምግሞ እንተደይከኣልና እቲ ዝከኣሎ እቲ ዝኽእሎን ነገር ክገብር ምዃኑ ዘማትእ ነገር ኣይኮነን። ብዓብኢ ግን ኣብቶም ዝፍጠሩ ወይ ከዓ ኣብቶም ሰባት ምስኡ ዝኸዱ እዩ ወሳንነት ዘሎ ኣቕድም ኣቢልና ክንገልፆ ፀንሐና። ከም በዓል ናትናኤል ተስፋፅን ሄኖ ሙሉ ብርሃን ኣማኑኤል ገብረ እግዚኣብሄር ኣብ ማእኸል ተሓቂፉ ብትዕግስቲ ብፅሙዋ ዝኸይ ዘሎ ኦሊምፒካዊ ተቃዳማይ መርሃዊ ቅዱስ እውን ናቱ ርእሱ ዝከኣለ ተወሰነ ኪሎሜትራት ምስ ዓመመ ካልእ ነገር ክርእየና ይኽእል እዩ ዝብል ግምት እዩ ዘለኒ። ምናልባት እቲ ፀወታ ክሕብረና ይኣንፈቱ ናበየ ከይድ ዳርጋ ተኣኪብያ ትመስል ዘላ ብተቃዳደምቲ ናይ ደንደን ንርሕመድ ተቕለሳ ኣላ። ዝቐልጠፈ ኮይኑ እዩ ዝስምዐካ ኮይኑ ግን ብድሕሪት ብዘገምታዮም ዝከታተልዎም ዘለዉ እቶም ዓበይቲ ተቃዳደምቲ ዝበሃሉ ከምቲ ቀደም ኣቢለ ክገልፀልካ ፅናሕኹ እቲ ጋ ካብ 30 ክሳብ 40 ካልኦት ኣብ ዘይነውሐሉ ግዜ ብዝወሓደ ሃልኪ

0: ናይቲ ውድድር ከም ድላይ ካ ክተ መሓድሮ ወይ ከዓ ክተ መቃርሖ ስለ ትኽእል ናት ናይ ተስፋ ፅን ምስ ፕሮፌሽናል ተቃዳዳማይ ሄኖክ ሙሉ ብርሃን ኮይኖም ነታ ጉጅለ ይቕልስዎ ኣለዉ። በዚ እውን ዓወት ኣማን ንሪኦ ኣለና። እቲ ኣዘዋውሮም ጥንቃቕን ፅፈትን ዝሓዘ ኮይኑ ይስምዐካ። ተቃዳደምቲ ናይ ኣስቤኮ ናይ ደንደን ክልተ ተቃዳደምቲ ናይ ግሊ እውን ኣለዉ። እዚ ከዓ ንዕኦም ነቲ ፍጥነት እንተወሰነ እዋን ከምቲ ደልይዎ ነቶም ናይ ካልኦት ጋንታታት ንክምራሕ እዩ ዝካየድ ዘሎ ማለት እዩ።
1: ምናልባት ንሪኦም ዘለና መርሃዊ ቅዱስ ናትናኤል ተስፋፅዮን ሄኖክ ሙሉ ብርሃን ዝሓዘት ከሌት ጉጅለ እውን ተፈንጭላ ንቅድሚት መፅያ ኣላ። ምናልባት ከምዚኦም ዝኣመሰሉ ዓበይቲ ተቃዳምቲ ኣቐዲሞም መጥካዕቲ ፈፂሞም ንክኸዱ ምፍቃድ ንዓባይ ጉጅለ ዋጋ ዘኽፍላ ኮይኑ ይስማዓካ?
0: ብርግፅ ብፍላይ ኦሎምፒካዊ መርሃዊ ቅዱስ ኣባል በርጎስ ማለት እዩ ምስ ፕሮፌሽናል ተቃዳማይ ናትናኤል ተስፋፅዮን ሄኖክ ሙሉ ብርሃን ሒዛ ተኸይዳ ናይ ብሓቂ እቶም ካልኦት ተቃዳደምቲ ብዝገምታ ብማዓደ ዝርእዎም ዘለዉ ከቢድ ዋጋ ክኽፍሎም እዩ። ከምኡ ከይኮነ ክተርፍኒ ናይ ዩሲኣይ ተፃዋታይ ያፌት ተደ ተጋጌ ነዚ ነገር ዝፈሊጡ ይበኣጉ ካብ ካልእ ሃልኪ ከይኣተወ ናብኦም ናብ ምፅጋዕ ዝገብሮ ዘሎ መጥቃዕቲ ሓደ ካብቲ በኣገው ነቲ ውድድር ኣብ ምቁፃሪ ማለት እዩ። ስለዚ ከም በዓል ኦሎምፒካዊ ተቃዳሚ መርሃዊ ቅዱስ ናትናኤል ተስፋፅዮን ሄኖክ ሙሉ ብርሃን ንእሽተይ ጋብ ወይ ከዓ ገዲፍካዮም ማለት ንክተርክቦም ወይ ከዓ እሶም ከዓ ነቲ ዘሎ ጋብ ተጠቂሞም ከዓ ብኡ ገይሮም ነቲ ፀወታ ናይ መውዳእ ተኽእሎ ዓብዪ ባብ ኣብ ምርሓብ ማለት እዩ። በዓል ኣማኑኤል ገብረ እግዚኣብሔር ብኣብኡ ነቲ ነገራት እንተዘይተኸታትሎሞ ማለት እዩ።
1: ሃራይ ሰመረ ምናልባት ኣብ ብደረጃ ውድድር ይኹን ኣብ ካልእ ውድድራት ኣብ ዝካየዱ ናይ ሓደ መዓልቲ ይኹኑ ናይ ስቴጅ ውድድራት ፋቮራይትስ ወይ ድማ ሕፅያት ተባሂሎም ተቃዳደምቲ ካብ ሓደ ክሳብ 10 ተርታ ዝረዐዮም ሻምፒዮን ኤርትራ ዕውታቱ ኣቐዲሙ ፋቮራይት ዝገበረ ድዩ ወይ ብሕፅነት ዝቐረበ ድዩ ዋላስ ነፍሶ ከፍ ተቃዳማይ ካብ መስመር ዝተበገሰ ናይ ምዕዋት ተኽእሉ ክፉት እዩ?
0: ነዚ ከመይ ክንሪኦ ወይ ከመይ ክንምልሶ ኣብ ተፈላለየ ሃገራት ወይ ከዓ ዝተፈላለዩ ውድድራት ናይ ዓለምና እቶም 10 ወይ ከዓ እቶም 5 ነቲ ውድድር ክዕወትሉ ዝኽእሉ ተባሂሎም ሚእታዊት ይቕመጦ እዩ ማለት እዩ። እዚ ከዓ ሓደ እቲ ውድድር ማለት እቲ ንውሕን እቲ ቅርፂ መሬት ማለት እዩ። ካልኣይ ከዓ እቲ ብቕዓት ናይቶም ተቃዳደምቲ ኣብ ግምት ዘእትዎ ብስታጋንታ ሒዛቶ ዘለዓቐም ማለት እዩ። ናይ ሃገርና ክንሪኦ ከለና እቲ ውፅኢት ብዘመዝገቦ ወይ ከዓ ብዝገበርዎ እቲ ምንቅስቃሳትን ዓቕምን እዩ ድምርኮስ። ምናልባት ኣብዚ እዋን እዚ ካብ ወርሒ ሓደ ካብ ቱር ኣንደር ሳንቶስ ክሳብ ዚ ናይ ጅሮ ተካየደ ነናቶም ውፅኢት ነናቶም ዓቕሚ ነናቶም ኣበርክቶ እንተርኢናዮም ኣቕሊልካ ዝርአ ነገር ኣይኮነን። ግን ኩሉ ግዜ ኣብ ብሽክለታ እቲ ፋቮራይት ክትቐምጥ ከለካ እቲ ቅርፂ መሬት ከዓ ወሳነት ኣለዎ ማለት እዩ። ምናልባት ናይ ቻምፒዮን ኤርትራ ሎም ዓመሲ ዓቐብ እንተዝኸውን ነይሩ ናብ መርሃዊ ቅዱስን ኣማኑኤል ገብረ እግዚኣብሔር ኢልካ ክተቐምጥ ትኽእል ካብ 9 ክሳብ 95 ሜታዊት። ኣብዚ ናይ ፎርቶ ወይ ከዓ እቲ ናይ ቸርኪት ኣብ ዝግበር ከዓ በቲ ናቶም ዓቕሚ ንክትፈርድ ቁሩብ የፀግመካ ኣቐዲምና ከምቲ ክንብሎ ፅናሕና። ግን ብዘመዝግቦ ውፅኢት ወይ ከዓ ዘንፀባርዎ ብቕዓት ግን ክትቐምጥ ትኽእል ኢኻ ማለት እዩ። ስለዚ እቲ ወሳነ ነገር እቲ ብሉፃት ነዛ ዓመት እዚኣ ወይ ከዓ ነዛ ውድድር እዚኣ ክዕወቱላ ይኽእሉ እዩ ኢልካ ትግምቶም ተቃዳደምቲ ኣብቲ ውፅኢት ዘመዝግቦን ዘለዎም ኩሉ ኩነታትን ዋላ ክንዱ እዩኹን። ግን ሓደሓደ እዋን ደጋፊ ሓጋዚ ኣብ ዘይብልካ ንክትዕወት ኣሸጋሪ እዩ። ኣቐድማ ኣቢልና እንታይ ክንብፅሕና ናይ ዓለምና ተቃዳደምቲ ክንብፅሕና ናይ ዓለምና ተቃዳደምቲ ኩሉ ግዜ ሊደር ንኣብነት ቫን ኣርት ንበሎ፣ ፖካጃር ንበሎ፣ ማቲ ቫንደር ንበሎ፣ ፒትኮክ ንበሎ እዞም ተቃዳደምቲ እዚኦም እንተ ንሓንቲ ውድድር ክዕወተላ ኢሎም እታ ጋንታ 100 ካብ 100 ኣብኦም እያ ሓገዝ ኣበርክቶ ትገብር። ኣብ ናይ ቻምፒዮን ሃገርና ቁርብ ክሳይ ገብረካ እዩ ንክትፈርድ ማለት እዩ። ናይ ዞባ ማእከል ተቃዳደምቲ 10 ተቃዳደምቲ እዮም ሓቂፎም ዘለዉ። ካብዞም 10 ተቃዳደምቲ ሓደ ዋላ ብ5 ሚታዊ ትኾን ብልፅ ዝብሎም ተቃዳማይ ክህሉ ክእሉ እዩ። እቶም ብምሉኦም ቻዓትዮም ናይ ባሓቂ ኣሚኖም ብዝግባእ ኣብ ሰርሕሉ

0: ወይ ከዓ ብዝግባእ ኣብ ዝውፈየሉ ቁርብ ክተቐድም ትኽእል ኢኻ ማለት እዩ። ንበል ንኣብነት ኣብዚ እዋን እዚ ናይ ደንደን ተቐዳዳማይ ኑር ኣሕመድ ኣሎ፣ ከም ካልኣይ ኤፍሬም ኣሎ። እዚኦም ተቐዳደምቲ ኣቕሊላ ኣቢልካ ደትሪኦም ግን ከዓ ካብቶም ጋንታ ብገለ ሚእታዊት ብልፅ ዝብሉ እዮም። እቶም ካልኦት ጋንታታት እቶም ካልኦት ተቐዳደምቲ ናይ ብሓቂ ብትኽክል ማለት እዮም ንቕሎም ማዓንቲ ነዚና ክንውፍየሉ ክንሰርሐሉ ብዝብል ኣተሓሳስባ ነቲ ናይቲ ብሽለታ ነቲ ናይቲ መንፈስ ጋንታ ርዒሞም ኣብ ዝኸዱሉ ግዜ እቲ ውፅኢት ክትርኦ ትኽእል ትኾን ኢኻ ማለት እዩ። ቻምፒዮን ከም ምዃኑ መጠን እቲ ዘለዉ ዓቕሚ ወይ ከዓ ቁርብ ዕድላት ብዝረኸቦ ብዝኸድዎ እተኮይኑ ግን የሸግረካ እዩ። ከምኡ ስለ ዝኾነ ኢኻ ናይ ሃገርና እቲ ሚታዊት ክተቐምጦ ብዙሕ ዝሸግረካ ካብኡ ናብኡ ግን ኣብ ቅድሚት ክትሰርዖም ወይ ከዓ ተራእይነቶም ንቅድሚት ዝመፁ ተቐዳደምቲ ክትቐምጥ ብዙሕ ዘእግም ኣይኮነ ማለት እዩ። ካብቶም ኣለዉና ንብሎም ተቐዳደምቲ ኣብ ዝተፈላለዩ ውድድራት ናይ ኤውሮጳን ናይ ካልእ ውድድራት ተሳቲፎም ፅቡቕ ውፅኢትን ብቕዓትን ዘንፀባርቑ ዝእግም ነገር ኣይኮነን።
1: ኣብዝ ሓለፉ ሰለስተ ዓመታት ኣብ ሻምፒዮን ኤርትራ እንተ ብሊስታ ክንስርዖ ኮይና ወይ ሕፂ ናይታ ውድድር ተ ክንብል ኮይና ብቀረባ ብቀዳምነት ንፅውዖ ቢንያም ግርማይ ዋላ ኮሽሕ ግዜ ክዕወታ ይኽኣል፣ ግን ኣብ ንስ ወከፍ ዓመት ካብቶም ብሕፂነት ወይ ድማ ፋቨራይት ኢልና ብብዙሓት ተንተንቲ ዝግለፅ ቢንያም ግርማዩ። እቲዝዓበየ ዜና ናይ ሻምፒዮን ኤርትራ ናይ ሎም ዓመት ግን ዘይምህላው ቢንያም ግርማዩ። ቢንያም ብሰንኪቲ ሕፅረት ግዜ ናይ ቱር ደ ፍራንስን ናይ ሻምፒዮን ኤርትራን እቲ ግዜ ክተኣኸል ዘይክእል ደረጃ ስለ ድበፅሐ ኣብ ሻምፒዮን ኤርትራ ክሰተፋ ይከኣለን እሞ ዘይምህላው ቢንያም ግርማይ ኣብዚ ፀወታ መቐር ናይ ፀወታ ብከመይ ክፅሎ ይኽእል? ምናልባት ዘይምህላው ቢንያም ከ ነቶም ካልኦት ተቃዳድምቲ እንታይ ዕድላት ክፈጥር ይኽእል ኣብዚ ፀወታ?
0: ብክልተ ነገር ክንምልሳ ክንፍትን፣ ቀዳመይቲ ሻምፒዮን ክላዓል ከሎ ቢንያም ኣሎ ድዩ ዝብል ሕቶ እዩ ድመፀካ ማለት እዩ። ኣፍቃሪ ቅድም ሽለታ ስድራዊ ቅድም ሽለታ ንሚናም ናይ ምርኣይ ባህጊ ናይ ብሓቂ ክቱር ከም ምዃኑ መጠን ብዓብኢኻ ካብ ወርሒ ሓደ መፋርቕ ክሳብዚ ማለት እዩ እቲ ተነክፊዎ ዝነበረ ዓወታት ብምምላሱ ነፍሲ ወከፍ ተዓዛቢ ነፍሲ ወከፍ ኣፍቃሪ ቅድም ሽለታ ህላውነት ናይ ቢንያም ኣብ ቻምፒዮን ኤርትራ ኣዝዩ ልዑል እዩ ነይሩ ማለት እዩ። ስለዚ ዘይምህላው ቢንያም ኣብ ቻምፒዮን ኤርትራ ንተዓዘብቲ ኣቕሪርዎም እየ ዝብል ኣነ ኣብ ተቐዳደምቲ ምናልባት ንገሊኦም ተቐዳደምቲ ንዞባ ማእከል ወይ ከዓ ካልኦት እፎይታ ክፈጥር ይኽእል ይኸውን። ንገሊኦም ከዓ እቲ እሱ ብምህላው እቲ ብርትዐ ፀወታ እቲ ብርትዐ ፀወታ ተጠቂሞም ናቶም ኣድቫንቴጅ ክወዙ ዝኽእሉ ከዓ ከም ክሳራ ክንሪኦ ንኽእል ይኸውንና። ስለዚ ዘይምህላው ቢንያም ብተዓዘብቲ ክሪኦ ከለኹ ማለት እዩ ኣቅድማ ቢልካ ኣብ ግለናትካ ዜና ብስራሕካሉ ቫን ኣርት ካብ ቱር ዲ ፍራንስ ብምእላዩ እቲ በዓሉቱ ቱር ዲ ፍራንስ እቶም ኣካየት እቶም ተቐዳደምቲ ሰምዖም ስምዒት ገሊፅካ ነርካ ማለት እዩ። ሓደ ተፃዋታይ ኣብ ፕሌቶም ሙሉእ ከምኡ ዝኣመሰለ ተፃዋታይ ክጎለካ ከሎ ናይ ብሓቂ ተዓዘብቲ ብካልኦት ጋንታታት ርዱእ ነገር እዩ ማለት እዩ። ክደግማ ዘይምህላው ቢንያም ኣብ ተዓዘብቲ ናይ ብሓቂ ገለ ፅልዋ ፈጢሩ እዩ። ኣቐድማ ቢለ ከም ዝገልፆ ፅንሖ ከዓ ንተዓዘብቲ ኣቕሪርዎም ኢል የ ዝኣምን።
1: ኣብ ዝሓለፉ ምናልባት ሻምፒዮን ኤርትራ እቲ መላእ ኣፍቃሪ ቅድም ሽክለታ ውሽጢ ሃገር ነቶም ብመሳኮት ቴሌቭዥን ዝሪኦም ተቀዳደምትን ነቶም ናይ ውሽጢ ዓድን ብሓንሳብ ኣብ ሓንቲ መዓልቲ ኣብ ሓደ ፀወታ ዝሪኤሉ ውድድር ከም ምኳና መጠን ብሃንቀውታ ድፅበያ ውድድር እያ እሞ ከም ትፅቢቶ ዶ ይፅወት ኣሎ እዩ ከመይ ኣሎ ውድድር ተወዳዳርነቱስ ከመይ ኣሎ ኣብ ዝሓለፉ ዓመታት?
0: ልክዕ እዩ። ዓመት መፀ ብሃንቀውታ እዩ ዝፅበዮ ኣካየድ ናይቲ ውድድር ይኹን ተዓዛባ ይኹን ማለት እዩ ኣብ ውሽጢ ሃገር ዘለዉ ኣብ ደገ ዘለዎ ማለት እዩ ሓደ ሓደ እዋን ከምቲ ተዓዘባይ ዝፅበዮ ኣይኮነ ውድድር ዝካየድ ሓሳብ ከዓ ካብቲ ንሕና ንፅበዮ ብዝተፈላለየ ማለት እዩ ተዓዘባይ መጥቃዕቲ መስተ መጥቃዕቲ ብፅቡቅ ዝኾነ ምቕላስን ቅልጣፈ ፀወታን ከዓ ጀሚራ ክሳብ ትወድእ ዓጊቡ ዝኸደሉ ኣጋጣሚታት ንርኢና። ዝበዝሕ ክንሪኦ ከለና ግን ከምቲ ተዓዘባይ ዝብህጎ ኣይኮነን እቲ ምክንያት ካ እንታይ እዩ ኣብ ደገ ክንዲዚ ዓቕሚ ክንዲዚ ውፅኢት እናምፁ

0: ከለዉ ኣብዚ እቲ ዝገብርዎ ምንቅስቃሳት ይውሕዶ እሞ ነቲ ፀወታ ቁሩብ ቅሬታ ገይሮም ክወፁ ትርኢኻ። ምናልባት ኣብ ከምዚ ንእግረ መንገደይ ፅቡቕ ዝኾነ ስራሕ ዝሰርሑ ወይ ከዓ ነቲ ውድድር ፅቡቅ ገይሮም ከምኣዝንዎ ዝኽእሉ ኢለ ዝግምቶም ማለት እዩ ኦሎምፒካዊ መርሃዊ ቅዱስ ፕሮፌሽናል ተቀዳዳማይ ናትናኤል ተስፋፅን ከምኡውን ፕሮፌሽናል ተቀዳዳማይ ኣባል ኣስታና ሄኖክ ሙሉብርሃን ነቲ ፀወታ ሓደ ካብቶም መቕረ ድህቡ እዮም ማለት እዩ። ኣብ ተፈላለየ ጉጅለ ኣብ ድፍጠረሉ ግዜ ኣብ ምንጣር ጉጅለ ኣብ ድኸደት ከዓ ኣብ ምቕላስ ማለት እዩ በዓሎም እውን ንጉጅለ ኣብ ምብታን ዓበኣበርክቶ እዮም ዝረኣዩ። ምናልባት ኣማኒኤል ገብረ እግዚኣብሔር ኣብ ከምዚ ሁመት ሓድሓደ እዋን ናይ ብሓቂ ኣብቲ ምቕላስ ፅቡቅ ከርእየና እናሓሰብና ከለና ነቲ ውድድር ብዝተፈላለየ ምክንያት ቁርብ ንስእኖ ማለት እዩ። ኣብ ገሊኡ ከዓ ነታ ግሩፖ መሪሑ ንሃዲማ ዘላ ግሩፕ ብክትኣምኖ ደፀግም ዓይነት ፍጥነት ገይሩ ከዓ ኣብ ምልጋብ ንርኢና። ስለዚ እቶም ተቃዳደምቲ ናይ ደገ ኣብ ዘለወሉ በዚ መልክዐ ከዓ እቶም ናትና ተዓዘብቲ ሃረ ኢሎም ኣብ ፅበየሉ ግዜ ሓደሓደ ግዜ ብምእታዋት ክሪኦ ከሎ ከምቲ ንሕና ንፅብዮ ነገር ኣይኮነ ማለት እዩ። ኣብ ደገ ናትና ተስፋ ፅንሲ ናይ ቀዳይ መድረክ ኣምፂ እዩ ኦቨርኦል ናይ ካልኣይ ኣምፂ ውሕድ ማለት እዩ። ከምኡ መርሃዊ ቅዱስ ኣብ ኤሮጳ ኣብ ዝተካየደ ፅቡቅ ዝኮነ ምንቅስቃሳት ኣርእዩ ኣማኒኤል ገብረ እግዚኣብሄር ኣብ ጅሮ ኢታሊ ኣብ ካልእ ውድድራት እቲ ዝገብሮ ምንቅስቃሳት እቲ ዝገብሮ ኣበርክቶ ኣብ ጋንቱኡ ኣዝዩ ዘደንቕ ነገር እዩ። ብመንፀር ኣብዚ ናትና ኣብ ዝመፅሉ ግን ከምቲ ንሕና ንፅብየ ነገር ኣይኮነን።
1: ራይ ሰመረ ምናልባት ሳልሳይ ዙርያ ተቀዳደምቲ ሳልሳይ ዙርያ ይሽፍኑ ኣለው ምናልባት ዙርያታት ቀልጢፉ ዝዛዘሙ ዘሎ ኮይኑ ይስማዓኒ ፍጥነት ኣለዎ እዛ ጉጅለ ዓባይ ጉጅለ ወይ ድማ ዝፀወታ ብሓፈሻ ብከምዚ ዓይነት ናህሪ ምጅማሩ ኣብ ተቀዳደምቲ ዝሕድሮ ፅልዋ ምናልባት ንመን እዩ ዘርብሕ ዝቕልጣፈ እዚ
0: ኩሉ ግዜ ከምዚ ዓይነት ፍጥነት ኣብ ዘለውሉ ግዜ እቲ ዝያዳ ዝረብሐሉ እቶም ተፀዋርና ዘለዎም ኣብ እቲ ዝለዓለ ፅፍሒ ናይቲ ብሽክለታ ዘለዎ ኣብ ፕሮፌሽናል ዘለዉ ናብኦም እዩ ዝዛይዝ ማለት እዩ። እንደገና ብዙሒ ተቀዳደምቲ ኣብ ዘለዎሉ ግዜ ሰለስተ ርብዒ ናይቲ ፀወታ ናይቲ ባህር ናይ ብሽክለታ ቅልጣፈ እዩ ዝፈጥረሉ ማለት እዩ። ነፍሲ ወከፍ ተቀዳዳማይ መጥቃዕቲ ምስቀ መጥቃዕቲ ዋላ ብውልቆም ዝፃወቱ ተቀዳደምቲ ማለት እዩ። ምናልባት እንተሰለጥና ኢሎም ዝኸዱ ተቀዳደምቲ ከየተረድኦም ነቲ ፍጥነት እንታይ ይገብሮም የዛድዮ ማለት እዩ። ስለዚ ኣብ መጀመርታ ክንዲዚ ዓይነት ፍጥነት ነቶም ዓበይቲ ተቀዳደምቲ ንዖም እዩ ዘረብሕ። ብፍላይ ከዓ ነጢርካ ናይ ምኻድ ከምዚ ነትኩ ዓይነት ማለት እዩ ዘለዎም ተቀዳደምቲ ኣዝዩ ኣርብሓ እዩ። ብከምዚ መልክዕ ክኸይድ ከሎ ከዓ ዋላ ኣብቲ ተዓዛባይ ዝፈጥሮ ፅቡቕነት ነገር ከዓ ኣዝዩ ኣገዳሲ እዩ። ኮይኑ ግን ተቀዳደምቲ እቶም ዓበይቲ ዝበሃሉ ከምዚ ክኾኑሎም እዮም ዝደልዩ ፍጥነት ፀወታ ክብርትዑ ዘሎ ብዙሕ ሓደስ እቲ ናቶም ፍጥነት ማለት እዩ ኣብ ሰዓት ትሕቲ 43 ወይ 44 ክጎድል የብሉን። ንዕኡ ሒዞም ኣብ ዝኸዱሉ ግዜ እቲ ሶማ መጠርሻ ክገብርዎ ዝኽእሉ ነገር ናብ ምግባር ዓብ ኣበርክቶ እዩ ዘለዎ። ስለዚ ከምዚ ፍጥነት ንሪኦ ዘለና ኣገዳስነት ኣለዎ። ምናልባት እቲ ናይ ኣንፈት ንፋስ ናበዩ ክንደይ ይኸይድ ኣሎ ብርግፅ እኳ እንተዘይፍለጥናዮ እቲ ፍጥነት ግን ኣብ ድመፅእ ይሕብሩና ይኮኑ እዮም ብዝሓበሩና መሰነት ነቲ ገምጋም እውን ክንጉምግሞ ንኽእልና ማለት እዩ። ክሳብ ሕጂ ዓወት ኣማን ናይ ቱርካዊት ጋንታ ኢስታንቡል ኣብ ቅድሚት ወፂኡ ምስ ዘለዉ ተቀዳደምቲ እናተበራረየ እዩ ነቲ ጉዕዝኡ ደሰላሰ ዘሎ ብድሕሪኡ እውን ገለ ተቀዳደምቲ ሓቂፋ ትስዕቦም ኣላ። እቲ ውድድር ከዓ ብኸም መልክዕ ካ ነቲ ፍጥነት ወይ ከዓ ትፅባቐ እናለበሰ እዩ ዝኸይ ዘሎ።
1: ምናልባት ኣብዛ ንሪኣ ዘለና ፀወታ መብዛሕትኦም ናይ ኣጥቂዖም ዘለዉ ተቀዳደምቲ ዝበዝሑ ናይ ውሽጢ ሃገር ተቀዳደምቲ እዮም። እዞም ተቀዳደምቲ ልዕሊ እዞም ናይ ፕሮፌሽናል ንብሎም ተቀዳደምቲ እታ ማልያ ተገድሶም እያ። ምናልባት ብናትካ ክንሰምዖ ሻምፒዮን ዝኾኑ እዞም ናይ ውሽጢ ሃገር ተቀዳደምቲ ንቐፃሊ ሞዮኦም ዝህልዎ ፅልዋ ቦቶም ንምቅያር ትኽእሉ ኣለዎም ሞኒ እስክብ ሓፈሻ
0: ዓንቲ ወይ ተንኪፍ ኒያ ነርና

ዘውዲ ቻምፒዮን ናብቲ ደፍኦሉ ግዜ ብዙ ሓደ ናይ ማሃደረ ትምህርቲ ናይ ምርካብ ድልካ ዝለዓለ እዩ ማለት እዩ። ብኡ መንፀር ከዓ ኣብ ሓደ ሓደ እዋን ዓበይቲ ጋንታታት ዘውዲ ቻምፒዮን ናብቲ ደፍኦሉ ነቲ ዝለዓለ ውድድር ዝበሃል ናይ ምእታዊ ተኽእሎ ከዓ ዝረኣየሉ ኣጋጣሚታት ኣሎ ማለት እዩ። ምናልባት ኮንዶን ይኸውን ናትናኤል ተስፋ ፅኦን ለው ዘመን ቻምፒዮን ኣብ ዝወ ዘሎ ግዜስ ኣብቱ ሪፍረንስ ንሪኦ ንኸውን ዝብል ግምት ኣለኒ። ስለዚ

0: ናብ ተፈላለየ ሃገር ከይሮም እታ ማልያ ለቢሶም ማ ንክመፁ ናይ ብሓቂ ሃረር እዮም ዝብሉ ማለት እዮም እቶም ኣካየቲ ወይ ከዓ እቶም ስታፍ ናይታ ጋንታ። ስለዚ ዘውዱ ቻምፒዮን ናብ ትደፍአሉ ግዜ እቲ ናትካ ናይ ምቕያር ተኽእሎካ ብቕዓትካ ኣብ ዓቕምካ ወላብቲ ናይቲ ካልእ እቲ ናትካ ሕልሚ ቀሊል ኣይኮነን። ብፍላይ ኣብ እቶም ውሉ ተቐዳደምቲ ትሕቲ 23 ዓመት እቶም ጁኒየር እንብሎም ማለት እዮም።
1: ገለ ናይ ማህደረ ስልጠና ይኹን ናይ ጋንታ ፀውዒ ዝረኸቡ ተቐዳደምቲ ኣብ ውሽጢ ሓፂር ግዜ ኣብ ውሽጢ 4-5 ኣዋርሒ ኣብዚ ኣክል ግዜ ፍሉይ ዝኾነ ለውጢ ኣምፂኦም ናብዚ ዝመፁ ድማ ብሉፅ ፀወታ ወይ ድማ ብሉፅ ቁመና ኣብ ሻምፒዮን ኤርትራ ብዝያዳ ክሪኢና ንዕዘብ ሞኒ ምናልባት እቲ ፍለሊ እንታይ እዩ ኣብ መንጎና ዘሎን ኣብ መንጎተን ፕሮፌሽናላት ንብለን ወይ ድማ እቶም ኮንቲነንታል ዝበሃላ ጋንታታት ናይ በዓል ባይክ እየ ተመፂና ሕጂ ንኣብነት ናሆም ኤፍሬም ኣብ ዝቀረባ ግዜ እዩ ናብታ ጋንታ ተፀንቢሩ ኣብ ከም ቱርሄላስ ዝኣመሰሉ ናይ ግሪክ ውርድራት ድማ ክሳብ ምስ ብሉፃት 12 ግዜ ኣትዩ ነይሩ ሞ ኣብዚ ፍሉይ ዝኾነ ለውፂ እዩ ኣምፂኡ ኣብ ውሽጢ ሓፂር ግዜ የብለካ ኣለኹ። ስለዚ እንታይ ፍልልያት እዩ ኣብ ውሽጢ ሓፂር ግዜ ክቅይሮ ክእሉ ነዚ ተቀዳዳማይ ከም ኣብነት ተዳንዑ ወሲድናዮ ማለት እየ
0: ምናልባት ሓደ ኢና ንጠቅስ ዘለና ኣብ ዝበዝሕ ክንሪኦ ከለና ኣብ ሳውዝ ኣፍሪካ ዝኸዱ ኣለዉና ኣብ ዩሲኣይ ዝኸዱ ኣለዉና ንክልተ ዓመት ዝፀንሑ ተቀዳደምቲ ኣለዉና። ሓደ ካብኣቶም ያፌት ሙሉጌታ እዩ። ያፌት ሙሉጌታ እቲ ሒዝዎ ዘሎ ኣቕሚ ወይ ብቕዓት ምዚ ኣብዚ ዘሎ ገለ ሚእታዊት ክፈላለዩ ይኽእል ክኸውን እዩ። ግን ኣብ ደገ ወፂኦም እቲ ዝገብርዎ ለውጢ ብክንዲቲ ዝተጋነነ ነገር ኣይኮነን። ምናልባት እቲ ተመክሮ ወሲዶም ኣብ ፔሎቶን ዝግበር ምንቅስቃሳታትን ገለ ከፊላዊ ናይ ልምምድን ናይ ኣገባብ ዕረፍትን ኣመጋግባን ነዚ ድሓን ድኾነ ስእሊ ሒዞም መፂኦም እንተደይ ኮይኑ ክሳብ ክንዲቲ ዝተጋነነ ኣይኮነ ኣብ ናይ ኣዋርሒ ማለት እዩ። ከም ኣብነት ክፀቕኖ ፅንሕኻ ንሆም ከም ብፈዜ ዝግለፅ ናይ ብሓቂ ድንቂ ዝኾነ ተፃወታዩ ማለት እዩ። ኣብ ወርልድ ቻምፒዮን መበል 11 ዝኣተወሉ ብነፋስ ጎማ ማለት እዩ። ኣብ ቱርሄላስ ኣብ ቤልጅም ከዓ ፅቡቅ ዝኾነ ውፅኢትን ብቕዓትን ዘርእየና ማለት እዩ። ዓቕሚ እዩ ዝሕጂ ኣብዚ ዝነበሩ ዓቕሚ እዩ እቲ ዝገብሮ ዝነበረ ልምምድን ምስ መዘንኡን ከምኡ ዝኣመሰለን ናይ ብሓቂ እቲ ኣጥሪቦ ዝነበረ ዓቕሚ ኣብኡ ኸይዱ ደግሞ ከርእየና ክኢሉ ኮይኑ ግን እቲ ናይ ማህደረ ትምህርቲ ኣብቲ ዝለዓለ ናይ ኣዋርሒ ወሲዶም እቲ ለውጢ ብዙሕ ኣይረኣየካን እዩ። ከም ኣብነት ክንጠቕሶ ቲ ኮይና ዳንኤል ተክለ ሃይማኖት፣ ናትናኤል ብርሃነ፣ ምህራዊ ቅዱስ ኣብቲ ናይቲ ማሕበር ቅድም ሽለታት ናይቲ ማህደረ ትምህርቶም ስልጣና ወይ ከዓ ተመክሮታት ዝድውሉ ኣብ ዝነበሩ ቀሊል ግዜ ኣያገበሩን። ዳንኤል ተክለ ሃይማኖት 3 ዓመት ኣካባቢ እዩ ገይሩ፣ ናትናኤል ብርሃነ 2 ዓመት፣ ምህራዊ ቅዱስ ናብ ወዲ ፅጋዕ ማለት እዩ። ኣብ ናይ ኣዋርሕ ድመፅእ ፍልሊ ብዙሕ ኣይረኣየካን እዩ። ኣብኡ ክፅንሕለዎም ኣብ ዝተፈላለየ ውድራት ከሳትፎዎም ኣለዎም። እቲ ናቶም ባዮሎጂካሊ ናቶም ፅቡቅ ገይሮም ርእዮም ኣብቲ ዘድምዕሉን ዝያዳ ክፅዕርሉ ክደፍእሉ ዝግባእ ነገር ከዓ ብኡ መሰረት ስለ ዝፀርብዎም ስለ ዝኣልዮም ከዓ እቲ ፍልሊ ብከምዚ ዝረአ
1: ክላይ ሰመረ ምናልባት ነተን ጋንታታት በብሓደ ክንሪአን ክንፍትን ኢና። ምናልባት ኣቐዲምና በታ ኣብ መጥቃዕቲ ተቃዳማ ሊኢካ ዘላ ቱርካዊት ክለብ ኢስታንቡል ክንፍልም። ኢስታንቡል ቲም ምናልባት ኣብዚ እዋን እዚ 4 ተቀዳደምቲ ኤርትራውያን ሕቂፋ ኣላ። ካብቶም ኣብ ውድድር ናይ ደገ ውድድራታት ሰርዖም ድማ እቶም ዝበዝሑ ኣብቲ ላይን ኣፕ ወይ ድማ ኣብ መስመር ኩሉ ግዜ ህልዋት እዮም። እዛ ጋንታ ንኣስሓው ቢንያም ግርማይ ዝኾነ መዋእል ግርማይ ገላይም ተቀዳደምትና ናትናኤል ብርሃነ ከምኡ ድማ ዓወት ኣማን ሻምፒዮን ኣፍሪካ 2023 ናይ ተቲ 23 ዓመት እዩ። ከምኡ ድማ ገዲም ተቃዳማይ መትከል እዮ ብዛሓዘት እያ ኢስታንቡል ቲም ተ ከም ጋንታ ዕሙቅ ኢልና ክንሪኣ ፈቲና እቶም ኣብ ኤርትራውያን ተቀዳደምቲ መሰረት ገርና ማለት እዩ። ክልተ ቅድሚ ሕጂ ሻምፒዮን ኤርትራ ኮይኖም ዝፈልጡ ተቀዳደምቲ ዝሓዘት እያ። ሓደ ናትናኤል ብርሃነ ክልተ ግዜ ዘወዲ ሻምፒዮን ኤርትራ ዝደፈ እዩ። ዓወት ኣማን ድማ ኣብ 2023 ካብ ትፅቢት ወፃኢ ዘወዲ ሻምፒዮን ዝደፈ እዩ። መትከል እዮም ድማ ሓደ ካብቶም ገዳይም ተቀዳደምቲ ዝበዝሕ ግዜ ኣብ ፖዲየም ዝደየበ ተቀዳማ እዩ። መዋእል ግርማይ ዝሓለፈ ዓመት ኣብ ናይ 23 ዓመት ኣብ ናይ ግዜ ውድድር ሻምፒዮን ኤርትራ ኮይኑ ዝነበረ እዩ ሞ እዛ ጋንታ ድሮ ሓደ ተቀዳማያ ንቅድሚት ልኢካላ። ስለዚ እዛ ጋንታ ካብዚ ናይ ሎም ዓንቲ ፀወታ ተረባሒት ኮይና ንክትወፅእ እንታይ ስልቲ እያ ትኽተል ዘላ ጀሚረቶ ዘላ ስልቲ ከምዓርክ ንደይ ዕውድ ክኸውን
0: ናትናኤል ብርሃነ መትከል እዮም

ዓወት ኣማን መዋእል ግርማይ ዝሓቆፈት ናይ ቱርካዊት እስታንቡል ረዚን ዝኾነ ዓወታት ዘለዎም ተቀዳድምቲ ሓቂፍ እያ ዘላ እቲ ገዲምን ምኩርን ተቀዳማይ ነቶም ኣብ ሕቕፍኡ ወይ ከዓ ኣብ ዝርኡ ዘለዉ ብትኽክል ማለት እዩ እናሓብሕበን እናመልመለን ልምምዳቶም ከዓ ብትኽክል እናተዓዘበን ነቶም ተቀዳድምቲ ክሳብዛ ሎማዓንቲ የሳልዮም ኣሎ ምናልባት ብመዋእል ግርማይ ወይ ብዓወት ኣማን ከዓ ነቲ ክብሪ ናይ ምውሳድ ኣብ ፃዕሪ ወይ ከዓ ምድልዋት ደፀሃፉ ኮይኑ እዩ ዝስምዐካ ብኣብኡ ከይዶም ኣለዉ ዓወት ኣማን ዋላ ኣብ ተካሊቲ ግሩፖ እውን ሓደ ናይ ኢስታንቡል ኣሎ ማለት ስለዚ እዛ ጋንታ እዚኣ ነቲ ናይቲ ዘውዲ ቻምፒዮን ብቀረባ ትፈልጦ ጋንታ እያ ነባር ተቀዳማይ ማለት ፕሮፌሽናል ተቀዳዳማይ ነባር ኣብዚ እዋን እዚ ኣብ ኮንቲነንታል ተፃዊቱ ተጠሪፉ ዝፃወት ዘሎ ናትናኤል ብርሃነ ክልተ ግዜ ዘውዲ ቻምፒዮን ደፊ እዩ ዓወት ኣማን ሓንሳብ ደፊ እዩ መትከል እዮብ ከዓ ካብ ኣፍ ደገ ዓወታት ብዙሕ ዝተማለለሰ ግን ከዓ ኣብቲ ናይቲ ፖዲየም ከዓ ብብዝሒ ዝረኣናዮ ወይ ከዓ ምስቶም ቀዳሞት ሓሙሽተ ኣብቲ ዝተካየደ ካብ 2089 ክሳብ ዝእዋን እዚ ዳርጋ ኣብ ቅድሚት ደይንእሶ ተቀዳዳማ እዩ

हेलो हेलो हेलो,

0: ተቀዳድምቲ ሃድምሞ ወላ ሓንቲ ብዘይፍረ ክጉቦጥ ኢና ንሪኦም ኣብ ገለ ከዓ ክልተ ሰለስተ ተቀዳድምቲ ጥራይ ሃዲሞም ንፀወታ ነተባራርዩ ብምውዳእ ንዓባይ ጉጅለ ክስዕርዋ ኢና ንርኢ እሞ ምናልባት ብዝሒ ተቀዳድምቲ ኣብ መጥቃዕቲ ከመይ ይረክብ
1: ኣብ መንጎ ቀዳሜትን ኣብ መንጎ ሃለይትን ቀዳሜይቲ ሓቂፋ ዘላ ተቃዳድምትን ብዝሕን ኣብካልይቲ ዘሎ ካልይቲ ሒዞሞ ዘለዎ ዓቅሚ ተቀዳድምትን ብዝሕን ናይ ብሓቂ ደሰ ክፈካ ነገር እዩ ምናልባት እቲ ዘይቀስን ወይ ከዓ ዘየቕስን ሄኖክ ሙሉ ብርሃን ምስናትና ተስፋ ፅን ካብቲ ዓባይ ጉጅለ ንቅድሚት ነሪሖም ኣለው ድሕር ተወሰነ ኪሎ ሜትራት ናይ ምሕዋስ ተኽልኦም ዝለዓለ እዩ ድመስለካ ምናልባት ካብ ዝበዝሐት ጉጅለ ሓቂፋ ዘላ ክሳብ ክንዲዚ ተዛንያ ክትሪኦም ናይ ብሓቂ ዘንጊዖም ኣለው ከቢድ ዋጋ ክፍሎም እዩ ትጋብ ከዓ እናገፍሐ ድኸይድ ኣሎ ስለዚ እቶም ቀዳሜይቲ ነቲ ሸፊናቶ ዘላ ዝርያ ወይ ኪሎ ሜትር ብጥንቃቐን ብፅፈትን ዘዘለዎም ኣበርክቶን ተራን እናገበርዮም ዝውጥጥዋ ዘለዉ ኣብቶም ካልኦቲ ቁርብ ካሜራ ርሕቅ ኢላ ትመስለ ዘላ ብትኽክል ክነለልዮም ኣይከኣለና ተካልኦቲ ዘለዉ ተቀዳደምቲ ግን ኣዝዮም ወሰንትን ዘድምዑን ተቀዳደምትዮም ሓቂፋ ዘላ ብዓብኢ ግን ኣብ ሳሴቲ ግሩፖ ዘለዉ ናትናኤል ተስፋፂን ሄኖግ ሙሉ ብርሃን ተቀዳዳማይ ኤሪተል እቶም ደስጉኡ ኮይኖም ስምዐካ እሶም ከዓ ክሳብቲ ዝድለ ርሕቀት እዮም ብማዕበ ዝሕልዎም ዘለዉ ከምቲ ዝሶም ዝደልይዎ ጋብ እዮም ዝሕልዉ ካብቲ ዝሶም ዝደልይዎ ነገር እቲ ምፍንታት ኣብ መንጎ ናቶም ናይ ካልእ ጉጅለን ዘፍቅዱ ኣይምስለካን ምናልባት ክሳብ ሕጂ ብተቀዳዳማይ ዓወት ኣማን ናይ ኢስታንቡል ትቕለሳ ኣላ እሱ እውን ብምእዙን ኣገባብ ነቶም ምስ ዘለዉ ኣበርክቶኦም ንክገብሩ እዩ ዝደፍእ ዘሎ ዝመስል ዘሎ ከምቲ ኣቐድማ ኣቢልና ከምጥቕሶ ፅንሓና ዛጋንታ ከዓ ነቲ ክብሪ ናይ ዘውዲ ቻምፒዮን ዝተዳለወት ልያ ትመስል ዘላ ፅኒሕልና ክንምለሶ ንኽእል ንኸውን ኣቐድማ ኣቢልካ ኣልዒልካያ ዝነበርካ ናይታ ኢስታንቡል ኣብዚ እዋን እዚ ሓቅፋቶም ዘላ ተቀዳደምቲ ካብ ናትናኤል ብርሃነ መትከል እዮም ኣማን ዓወት መዋእል ግርማይ እዞም ተቀዳደምቲ እዚኦም ገሊኦም ኣብ ናይ ክብሪ ዘውዲ ቻምፒዮን ዝደፍኡ ኮይኖም ገሊኦም ከዓ ናብቲ ዓወት ዝተቐረቡ ግን ከዓ ዘይተዓወት ተቀዳደምቲ እዮም ናትናኤል ብርሃነ ነዚ ነገር እዚ ብትክክል ተገንዚቡ ኣብ ፅዑቅ ዝኾነ ልምምዳት እዮም ክገብሩ ወሪሖም ብዓብኢ ከዓ ኣብታ ናይታ ሃገሮም እታ ቱርክ ማለት እዩ እታ ጋንታ ዝከኣላ ነገር ክትገብር እያ ቀንያ ማለት እዩ ሓደ ካብኦም ከዓ መዋእል ግርማይ ኣብ ዝግበር ዝነበረ ናይ ቅፅበታ ውድድር ዝዛዝም ውድድራት ምስቶም ኣብ ቅድሚ ዝረኣዩ ክንሪኦ ክኢልና ኢና ስለዚ ዕድላት እንተተፈጢሩ ወይ ከዓ እቲ ዝደልይዎ ነገር እንተቢሎም ነታ ማልያ ኣብ ሕቕፎም ንምእታው እዛ ቱርካዊት ጋንታ ኢስታንቡል ምስ ዘለዋ ውህሉል ተመክሮን ናይ ብሓቂ ገዳይን ተቀዳድምቲ ከም ናትናኤል ብርሃነን መትከል እዮ እውን ናብዞም ክልተ ኣተኩሮ ጌርያ ትሰርሕ ዘላ ስለዚ እቲ ናታ ተልእኮ ይረኣየካ እዩ ነቲ ቻምፒዮን ንምድፋእ ማለት እዩ ተቀዳድምቲ ባይጌት ዝቆስኑ ኣይመስልዮም ዘለው እሶም ውን ኣብ ናይ ትሕቲ 23 ዓመት ዳርጋ ሰለስትኦም ኣብ ከምኡ ዕድመ ስለ ዘለው ነቶም ካልኦት ክኸዱ ብትክክል ዘፍቅድሎም ኣይመስሉን መጠናዊ ተዛነዩ እዩ ኮይኑ ይስምዐካ ስለዚ እዚ ክገብርዎ ዝፀንሑ ኣብ ቅድሚት ኮይኖም ክቕልሱ ቁርብ ድንጉ ኢሎም ኣለው
0: ምናልባት ሚልክያስ ማእከለ ኣብቲ ቀዳሚቲ ጉጅለ ተሓዊስዎ ኣሎ ሚልክያስ ማእከለ ኣብ ዝሓለፈ ሓደ ዓመት ዳርጋ ማልያ ክልተ ጋንታታት እዩ ለቢሱ ይርእናዮ ኣቐዲሙ ንሓፂር እዋን ምስ ባይክኤድ ጥርኒፉ ነይሩ ካብኡ ቀፂሉ ድማ ዓባይ ጋንታ ኢኒዮስ ብሪጣንያዊት ጋንታ ኢኒዮስ ንዕቁር ዓቕሙን ብቕዓቱን ተገንዚባ ኣብታ ናይ መጋቢት ጋንታ ኢኒዮስ ሬሲንግ ኣካዳሚ ኣባ ጠርኒፋቶ ድማ ኣብዚ ዓመት ኣዝዮም ብርክ ዝበሉ ውርድራት ከካይድ ፀኒሑ ናይ ቀረባ እምነት ድማ ጀሮዲ ኢታልያ ናይ ትሕቲ 23 ዓመት ኣካይዲኡ መፂኡ ዘሎ እዚ ተቀዳማይ ኣቐዲሙ ናይ ኢድ መጉዳእቲ ኣጋጢሞ ድሕ ምፅናሕ እዩ ብመንገዲ ጅሮ ናብ ፀወታ ተመሊሱ እሞ ምናልባት ሚልክያስ ማእከለ ሎም እንታ ገብር ክእልኹም
1: ኣብ ተኻልቲ ጉጅለ ክንሪኦ

0: ፀኒሕና ኢና ነቲ ካልኣይ እቲ ጉጅለ በዓል ክቕልሳር ፀኒሐ ምልክያስ ማእኸለ ኣብ ዞባ ማእከል ናይ ባሓቂ ብፅቡቕ ዝኾነ ብቕዓትን ብዓወታትን ተሰኒዩ ናብ ካልኦት ጋንታታት ዝሰገረ ተቐዳዳማ እዩ። ኣብ ሓፂር ግዜ ከዓ ካብ ባይቅኤድ ናብታ ናይታ መጋቢት
1: ሃሎ ሎ ሎ ሎ ሎ ንቕፅል
0: ሚልክያስ ማእኸለ ኣብ ሓፂር ግዜ ካብ ባይክኤድ ናብ መጋቢት ናይ ዩነስ ጋንታ ዝሰጋገር እዩ። ብዝተፈላለየ ናይ ማሃረምቲ ናይ መስበርቲ ኢድ እንተወሰነ እዋን ካብ ብሽክለታ ርሒቕ እዩ። ሕጂ ግን እቲ ናቱ መጉዳእቲ መስበርቲ ተፀጊኑ ኣብ ውድድር ውርኢናዮ ከምቲ ክትግሎ ፅናዕካ ኣብቲ ኔክስት ጀነሬሽን ዝበሃል ናይ ጅሮ ርኢታለ ማለት እዩ ትሕቲ 23 ዓመት ተ10 መድረካት ብፅቡቕ ዝኾነ መንቀሳቐሳት ኣብቲ ናይ ጋንቲኡ ዝነበሩ ኣበርክቶ ብፅቡቕ ክዛዝሞ ርኢናዮ ማለት እዩ። ኣብ ቻምፒዮን ኤርትራ ድማ ተሳተፍነቱ ኣረጋጊፁ እቲ ውድድሩ ብጥንቃቐን ብፅቡቕ የሰላስል ኣሎ። ሚልክያስ ሓደ ካብቶም ተፈራህቲ ወይ ከዓ ከይዶሞ ኸ ንክተርክቦ ቁርብ ደሸገር ተቐዳዳማይ ኣብ ፔሎቶን ወይ ከዓ ግሩፕ ተኣኪበ ከ ኣብቲ ቅፅበታ ውድድር ዝግበር ከዓ ሓደ ካብቶም ዘፍርሕን ዘየቐስንን ተቐዳዳማ እዩ። ስለዚ ብጥንቃቐ እዩ ነታ ግሩፖ ዝሕልዋ ዘሎ ዳርጋ ተሓዊሳላ መስሊን እቲ ዓባይ ግሩፖን ናትናኤል ተስፋ ፅን ሄኖግ ምሉ ብርሃን ከምዚ ክንብሎ ፀናሕና ግን ሚልክያስ ብየነ ብሓቂ ነቲ ውድድር ንክዕወተሉ ብሙሉእ ድሌት ህንጥነት ዝኣተዎ ኮይኑ ዝስምዐካ ብኣጉኡ ነታ ሃዲማ ደላ ግሩፖ ካብ በዓሉ እናቐለሰና ክንሪኦ ፀኒሕና። ስለዚ ጥንቃቐ ተሓወሶ ፀወታ እናሰላሰለ እዩ ናብቲ መጨረሻ ንክበፅሕ ምድልዋት ክሳይ ዝገብር ዘሎ። ከም ንሪኦ ዘለና ክሳብ ሕጂ ዝረኣናዮ ዓወት ኣማን ብትኽክል እቲ ክገብሮ ዝግባአ ነገር ነቲ ናይ ተጋንታ ሓላፍነት ወየ ኣሰዋፅኦ ተረዲኡ እዩ ነዚ ውድድር ደሰላሶ ዘሎ ኣብ ቅድሚት ኮይኑ ነቲ ውድድር መልሕሎ ንዕኡ እውን ብዝግባእ ዘማእዝኖም ዘሎ ኮይኑ ይስምዐካ። እቲ ቁፅሪ ድበር ብርክት ኢሉ ኣሎ። ምናልባት ናይ ዞባ ደቡብ ተቓዳማይ ሮቤል ሃብተ ማርያም ተሓዊስዎም ኣሎ ምስ 2-3 ርእሱ ብርክት እናበለት ትኸደላ። ስለዚ እቲ ጋብ ክሳብ ዘይሓለዎ ኣሰካፊት እናኾነት ክትመፅ ያዛ ጉጅለ ማለት እዩ። ካልኦይቲ ጉሎ እውን ዳርጋ ናብ 15 ገለ ተቃደምቲ ዝወፅዑ ሓቂፋት ስዕቦም ኣላ። ሚልክያስ ማእኸለ እዩ ዚኣ ዘሎ ሚልክያስ ማእኸለ ነቶም ቅድሚ ኢሉ ኣለው ተቀዳደምቲ ብትክክል ድሰዶም ዘብሎም ኣይኮኑ። ምናልባት ፀቕሬታ ሮቤል ሃብተ ማርያም ዝበልክዎ ኣብዚኣ እዩ ዘሎ ውራ ተዓዘብ ፀቕሬታ ሮቤል ሃብተ ማርያም ኣብዚኣ እዩ ዘሎ ማለት እዩ።
1: ምናልባት ሮቤል ሃብተ ማርያምን ሚልክያስ ማእከለን ኣብ ካልኦት ጉጅለ ኣለዎም ንብላ ኣለና። ምስ ቀዳሜት ጉጅለ ዘሎ ፍልዲ ድማ ናይ 15 ናብ 22 ደበዝሒ ዘሎ እዞም ክልተ ተቀዳደምቲ ብዝያዳ ድማ ሚልክያስ ማእከለ ድሕሪ ቢንያም ግርማይ ንኤርትራ ኣብ ዓለም ለኻዊ መድረካት ናይ መድረክ ዓወት ከመዝግብ ትፅቢት ንገብረሉ ተቀዳዳማ እዩ። ስለዚ ምናልባት ሚልክያስ ናብ ተቀዳሜት ጉጅለ ምስዝሕወስ ተቀዳሜት ጉጅለ ሚልክያስ ሒዛቶ ተኸይድ ምስለካ
0: ኣየፍቅዱልኒ በላዓም ሒዞም ብዘይ ዝኾነ ይኹን ነገር ግምታት እስዩ ክረጥዖም ማለት እዩ። ስለዚ ዋላ እንትኸዱ ከምቲ ድለ ዓቕሞም ኣውፂኦም ኣይኮኑ ነቲ ፀወታ ክቕልሱ ሚልክያስ ማእኸለ ሓቂፍካ ምካድ ማለት በዓልካ ነቲ ሕንፃፅ ምርካብ ማለት እዩ። ምናልባት እቶም ተቀዳደምቲ ካልኦት ብጥንቃቐ ይሕልዎ ስለ ዘለው እቲ ጋብ ከዓ ከምቲ ኣቐድማ ቢልና ጠቐስናዮ ውሕድዶ ኣሎ ካብ ናይ 10 ክሳብ 20 ካልእ ዘሎ እዩ ማለት እዩ። እቲ ደሰክፈካ ካብ 50 ካልኢት ንላዕሊ ኣብ መንጎ ቀዳሜትን ካልኢትን ወይ ከዓ ኣብ ካልኢትን ሳሰይትን ዘሎ ጋብ ምዝኸውን እዩ። ከምዚ ንሪኦ ዘለና ግን ርሕቆቶም ሓልዮም እቲ ጋብ ከዓ ናብ ካልእ ግዜ ከይገፍሕ ብጥንቃቐ እዮም ዝኮ ዘሎ። ሚልክያስ ማእኸለ ኣብ ሕቑፋ ሒዝካ ምኻድ ማለት ሓደ ካብቲ ነቶም ተቐዳደምቲ ንሕንፃፅ ወይ ከዓ ነቲ ዓወት ንዑ ንምሃብ ማለት እዩ።
1: ራይ በዝቢልና ናብ ባይክ ኤድ ክንሰግር፣ ምናልባት ባይክ ኤድ ኣብዚ እዋን እዚ ሰለስተ ተቐዳደምቲ ጠርኒፋላ፣ ኤቨን የማነ ናብሆም ኤፍሬም፣ ከምኡ ድማ ዩኤል ሃብትኣብ። እዞም ሰለስተ ተቐዳደምቲ ኣዝዮም መንእስያትዮም። ኣብ ቀፃሊ ድማ ካብቶም ኣብ ዓብ ደረጃ ክበፅሑልና ተስፋ ንገበር ተቐዳደምቲ እዮም ሞ ምናልባት እዛ ጋንታ መንእስያት ተቐዳደምቲ ዝቐመት ከም ምኳና መጠን ኣብዚ ነሎ መዓንቲ ፀወታ ምናልባት እንታይ ስልቲ ሒዛ ክትኣቱ የዋፃእኹዎን?
0: ባይክ ኤድ ዓሚ ናይ ትሕቲ 23 ዓመት ብዩኤል ሃብትኣብ ነታ ማልያ ዝወን ጋንታ እያ። ኣብዚ እዋን እዚ ከዓ ሰለስተ ተቐዳደምቲ ሓቂፋ ነዚ ናይ ቻምፒዮን ናይ ሃገርና ከዓ ኣብ ምዕዋት እተደልያ ደለያ። ብመሰረቱ ቻምፒዮን ካብቶም ኣብቲ ኤሊት ኣብ ትሕቲ 23 ዓመት ዝያዳ ቅልስ ምትህላኹን ዝረኣዩ ኮይኑ ይስምዐካ። እሱ ከዓ ባይክ ተቐዳደምቲ ዳርጋ ሰለስትዮም ትሕቲ 23 ዓመት እዮም ምስ ናይ ካልኦት ተቐዳደምቲ ክረአ ከሎ ማለት እዩ። ሕጂ እዞም ናይ ትሕቲ 23 ዓመት ኣብ ትሕቲ ባይክ ተሓቂፎም ዝፃወሱም ተቐዳደምቲ ወላ ነታ ማልያ ንምውናን እቲ ክገብርዎ ዝግባአ ነገር ኣብ ምግባር ዝተዳልዎ ኮይኑ ይስምዐካ። ከም ዝረኣናዮ እውን ናይ ቀዳማይ ግሩፕ ወይ ከዓ ተቐዳሚት ዘላ ሓደ ካብኣቶም ኣሎ ማለት እዩ። ኣብታ ካልአይቲ እውን ምናልባት እንተርኢናያ ዘሎ ኮይኑ ስምዐኒ። ኣብ ሳሰይቲ ከዓ ነቶም ዘገድሱ ክኸዱ ዝኽእሉ ተቐዳደምቲ ኣብ ዝሪኦም ኮይኑ እዮም ዝኽእሉ ዘለዉ። ስለዚ ባይክ ኤድ ነዚ ዓመት እዚ ነዚ ናይዚ ለብዘበን ቻምፒዮን ንምውሳድ ተቓሪባትሉ ዘሎ ኮይና ስምዐካ ከምቶም ናይ ካልኦት ጋንታታት ማለት እዩ። ግን ኣብቲ ናይ ትሕቲ 23 ዓመት ብዝያዳ ነቲ ናይ ዝሓለፈ ክብሪ ንምዕቃብ ዝተዳለዎ ኮይኑ እዩ ስምዐካ።
1: ራይ ክቡራት ከታተልቲ፣ ሓድሽ ምዕባለታት ናይዚ ውድድር ብዝምልከት ናብ ስቱድዮ ክንምለስ ኢና። ሳናፅልሑ

ኣቦ ደንደን ብርክት ዝበሉ ተቐዳደምቲ እዮም ዝቕልሱ ዘለዉ። ምስ ካልኤይቲ ጉጅለ ዘለዎም ፍልሊ ክነግረኩም ኢና። ዓባይ ጉጅለ ብድሕሪት እያ ደላ። ክሳብ ሕጂ ኣብ ዝተፈላለያ ጉጅላታት ተበቓቒሎም 13

ንብርሃን ሜሮን ኢሳቅ እዮም ናይ ጋንታ ኤርተል ናይ ካልአይቲ ጉሩብ እዮም ዘለዉ። ዓባይ ጉጅለ ሕጂ ትመፅእ ኣላ። ተቐዳደምቲ ክሳብ ሕጂ 44.35 ኪሎ ሜትር ኣብ ሰዓት ይኸዱ ኣለዉ። 51 ኪሎ ሜትር ድማ ሸፊኖም ኣለዉ። ውድድር ካብ ዝጅምሩ ናይ 1 ሰዓትን 10 ደቂቕን ኣካይዶም ኣለዉ። 44 ኪሎ ሜትር ረግፅ ኣለዉ።

ፍልሊ ካብ መራዒት ጉጅለ ተፈልያ ዓባይ ጉጅለ እያ ንሪኣ ዘለና። ቀዳመይቲ ጉጅለ ብርክ ዝበሉ ተቀዳድምቲ ብዓወት ኣማን እናተቐለሰት ሓሊፎምና ኣለዉ። ናይ ደቂቕን ዕስራ ካልኤትን እያ እዛ ዳዕረይቲ ጉጅለ ንሪኣ ዘለና። ቀዳመይትን ካልኤትን ጉጅለ ድማ ናይ 33 ካልኢት ፍልሊ ኣንፂፎም ኣለዉ። ድሮ ሓደ ሰዓትን 10 ደቂቕን ኣካይዶም ኣለዉ ውድድር ካብ ዝጅምሩ 51 ኪሎ ሜትር ድማ ሸፊኖም ኣብ ሰዓት 44 ኪሎ ሜትር ይሕንበቡ ኣለዉ።

0: ሰላም ከመይ ፀኒሕኹም ክቡራት ተኸታተልቲ ተመሊስናኩም ኣለና ሰመረ ከምዚ ኣቐዲምና ክንከታተሎ ፅራሕና ቀዳሜይቲ ጉጅለ ንዓባይ ጉጅለ ናይ ደቂቕን 20 ካልኦትን ናይ ግዜ ጋጋ ንፂፋትላ ኣላ እዚ ኣብ ሻምፒዮን ኤርትራ ማዕረ ክንደዩ ዝጋጋ ኣገዳሲ
1: እታ ቀዳሜይቲ ጉጅለ ዝምርሑ ዘለዉ እቶም ኒዓሚ ዘውዲ ቻምፒዮን ንሆም ዘርኣይ ዓወት ኣማን
0: ሬታ ሰመረ ደው ክብለካይ ቴሌፎን ኣለና ሎ ሎ መርሓባ ሚካኤል ሓድጉ ከመይ ፀኒሕካ መቐለ ክገብር ኣለዎ ሚካኤል ቅሩብ ተንቀፅቀሳ ብል እወ ሕጂ ብልክዕ ሰምዓካ ኣለኹ በቃ ሓፈሻዊ ብዛዕባ ዝፀንሐ እወ ሰምዓካ ኣለኹ ሓፈሻዊ ተቃደምቲ ከባቢ 5-6 ዙርያ ሸፊኖም ኣለዎ እሞ ዘሎም ዕባለታት ናይዛ ተፈጢራ ዘላ ጉጅለ ናይ ዓባይ ጉጅለ እንተለቂ ኮይኑ ክተካፍለና
2: ራይ ኣብ ሚ ዘ ዝገልፁ ወፅናዕ ብ ናይ ዓ ራይ ዓባይ ጉጅለ ናብ ሓደ ደቂቀ ካሊእ ናብ ገልፁ ከይድሎም

0: Alô, Michele? ራይ ናይ ቴክኒክ ፀገም ኣጋጢምና ስለ ዘሎ ናብ ዕላልና ክምለስ ኢና ሰመረ ከምዚ ኣቐዲምና ዝገለፅናዮ ናይ ደቂቕን 20 ካሊትን ኣሎ ካብ ቀዳሜይቲ ጉጅለ ናብ ዓባይ ጉጅለ ምናልባት እዚ ጋ ግዜ ኣብ ሻምፒዮን ኤርትራ ከም ዓብድና ክንወስቶ ዋላስ ከም ብዙሕ ፍልያት ፈጣሪ ዘይኮነ ኢና ክንብል ንኽእል
1: ደቂቕን 20 ኣብ መንጎ ቀዳሚትን ኣብ መንጎ ካልኦይትን ኣሎ። ደቂቕን 20 ማለት ከዓ ኣብ ተቐዳደንቲ እዩ ዝምርኮስ እቲ ክብደቱ ወይ ከዓ እቲ ፍክሰቱ ማለት እዩ። ምናልባት ኣብ ቀዳሚቲ ጉጅለ እቶም ድሓን ድሓን ድኾኑ ተቐዳደንቲ ዝሓቆፈት ስምዐካ ንሱኻ ንሆም ዘርአይ ኣለዉ ሓወት ኣማን ኣሎ ተቐዳደምቲ ናይ ኣስፔኮ ናይ ደንደን ካልኦት እውን ኣለዉ። ስለዚ እዚኦም ብፅፈት እዮም ዝቕልስዎ ዘለዉ ነቲ ውድድር ኣብ መንጎ ካልአይቲ ተሓቂፎም ዘለዉ እሶም ንግዜ እናሓለዉ እዮም ድኸዱ ኣለዉ። ደቂቕን 20 ምስ ናይ ካልእ ናይ ሽለታ ክትሪኦ ከለካ ጋብ ብዙሕ ኣሰካፊ ይኮነን ምናልባት ኣብ ዓቕሚ ተቐዳደምቲ ወሳነ ዘሎ ኣብዚ ቀዳሜይቲ ኣማኒኤል እንተትህሉ ናት ናይ ኣልተፋፅ እንተትህሉ ገፊሕ ክንብሎ ንኽእል ማለት እዩ። እንደገና ከዓ ዝነውሐ ኪሎ ሜትር ብሕጂ ስለ ዘሎ ብዙሕ ኣሰካፋ ኣይኮነን ማለት እዩ። ብዙሕ መጥቃዕቲ መልሰ መጥቃዕቲ ብጥንቃቐ ከዓ ኣብታ ድሕሪት ማለት እዩ። መዋእል ግርማይ ክህሉ ይኽእል ኸውን እዩ ኣብታ ዓባይ ግሩፖ ናት ናይል ብርሃነ ፅቡቕ ዝኾነ ስሕበት እዩ ድስሕብ ዘሎ። ስለዚ ክሳብ ክንድኡ ደሰክፍ ነገር ኣይኮነን። ሓንሳ እዋን ክሳብ 10 ክሳብ 5 ክሳብ 4 ደቂቕ ንርኢና። ነዚ ከዓ ኣብ ደተፀበናያ ግዜ ከዓ ውሕ ጠብልዎ እዮም። ግን እቶም ኣብ ቅድሚት ዘለዎ ተቐዳደምቲ እቲ ዓቕሞምን እቲ ብቕዓቶምን እዩ ዝያዳ ዘገደስ ማለት እዩ። ምናልባት ንምዝካር ወርልድ ቻምፒዮን 2014 ሚካኤል ክትዌስኪ ናይ ፖላንድ ተቀዳማይ ኣብ ካልኢት ዝነበረት ን9 ኪሎ ሜትር ናይ 5 ካልኢት ጋብ 5 ካልኢት እሱ ዓቕሙ ዝነበሮን ኣብታ ካልኢት ዝነበረት ጉጅለ ናይ ቤልጅማውያንን ካልኦት ናይ ስፓን ን5 ካልኢት ብንዝር ብሎ ዘለና ከዓ ናይ 20 ናይ ደቂቕን 20 ገለ ኣብ ወሳነት ናይቶም ተቐዳደምቲ ዘለዎም ዓቕሚ ዝውስን ወይ ከዓ እቲ ሶናቶም ዓይነት ብቕዓት ታይም ትራሊስቶ ኮይኖም ኦራውንቶ ኮይኖም የስግኡ ካ እዮም። ስለዚ ብዙሕ ኣሰካፊ ይኮነን። ግን እቶም ብድሕሪት ስዕቡ ዘለዉ ናብ ሃልኪ እዮም ክኣቱ። እዛ ካልኦይቲ ጉጅለ ብጥንቃቐ ይቕልሱዋ እዮም ዘለዉ ከምቲ ኣቐዲምና ዝገለፅናዮም ናትናኤል ተስፋፅን ሄኖክ ብሩሃን ካብቶም ክቐስኑ ዘይክእሉ ዘየቕስኑ ተቐዳደምቲ ብምዃኖም ኣብዛ ግሩፖ ኣለዉ። ካብዚ ኣብ ግሩፖ እውን ብዙሕ ዝፀንሑ ይኮኑን ድሕሪ ተወሰነ ዙርያ ናብ ናይ ቀዳሜይቲ ናይ ምዝላል ተኽእሎታት ክህልዎም ይኽእል እዩ ዝብል ግምት ኣለኒ ብርቅስ ከዓ ክገብርዎ እዮም። ስለዚ እቶም ዓበይቲ ተቐዳደምቲ ወይ ከዓ ነዛ ውድድር እዚኣ ንኽዕወቱላ ኣብ ቅድሚት ንሓስቦም ተቐዳደምቲ እቶም ፕሮፌሽናል ተቐዳደምቲ ምዝሓለፈ ዝረኣናዮ ብቕዓቶምን ውፅኢታቶምን ብትክክል ብጥንቃቐ እዮም ደሳሊዎም ዘሎ። ምናልባት ኣብዚ ቁሩብ ተዛንዩ ዘሎ ኮይኑ ስምዐና ኦሊምፒካዊ ተቐዳማይ ኣብ ኣነኤል ገብረ እግዚኣብሔር መርሃዊ ቅዱስን ቁሩብ ነቲ ፀወታ ብማዕዶ ይከታተልዎ ኣለዎ እሞ እቲ ናቶም ኣብ ቀዳሜይትን ኣብ ካልኦትን ደምህላው እታ ጋብ መሊሳ ናይ ምግፋሕ ተኮላ ናገፍሐ ይኸይድ
0: ራይ ሰመረ ከምዚ ኣቕዲምና ዝገለፅናዮ እቲ ናይ ግዜ ዘሊ ናይ ደቂቕን 20 ካልኦትን ክንበብ ፀኒሑ ምናልባት ካልኦት ጉጅለ ዘላ ምናልባት ሄኖክን ናትናኤልን ኣብ ኣለዉ እሞ ናይ ሄኖክን ናትናኤልን ምኻድ ናብ ቀዳሜይቲ ጉጅለ ንመልክዕ ናይ ፀወታ ብኸመይ ክፀልዎ ይኽእል ምናልባት ዓባይ ጉጅለ ተዛንያ ኣላ ምስለኒ ተተጋግቲ ናይ ግዜ ጋ ካብ ግዜ ናብ ግዜ እናበረኸ ከይድ ኣሎ እቲ ናይ ግዜ ጋ ኣብ ክንደይ ተበፂሑ ዝያዳ ናይ ዓባይ ጉጅለ ኣብ ስጋኣት ክእቱ ዝኽእል ሓንቲ እዚኣ ክነጥምሐ ዘለይ ምናልባት ናይ ሄኖክን ናይ ናትናኤልን ናብ ቀዳሜይቲ ጉጅለ ምሕዋስ ንፍጥነታ ከም ዘበርኽ ዳርጋ ከም ትሕዝ ትወስቶ እዩ እሞ ምናልባት ነቲ ናይ ግዜ ፍለለይ ኣብ ምስፋሕ እንታይ ተሮም ክፃወቱ ክእሉ ነቲ ናይ ፀወታ መልክዕ ኸ ከመይ ክቕይሮ ይኽእል
1: ሄኖክ ሙሉ ብርሃን ናትናኤል ተስፋፅን ኣብታ ካልይቲ ብምህላው ነቲ ኣብታ ድሕሪ ደላ ኣማኑኤል ገብረ ዝጋር ዘሎ ኣማኑኤል ገብረ እግዚኣብሔር ብንሪኦ ዘለና ሕጂ ፅቡቕ ዝኾነ ስሕበት እናሰሓበ ንቕድሚት ይወፅእ ኣሎ። ኣብታ ካልአይቲ

0: እዞም ክልተ ተቀዳደምቲ ፅቡቅ ዝኾነ ብቕዓትን ውፅኢትን ዘለዎ ተቀዳደምቲ ናይ ብሓቂ ነቲ ፀወታ ኣብ ፍጥነት ኣብ ምሃብ እንደገና እቶም ኣብ ቅድሚት ዘለዉ እቶም ናይ ሰለስተ ናይ ተፈላለየ ናይ ኮንቲነንታል ፕሮ ኮንቲነንታል ተፃወቲ ዘቕስብ ነገር ኣይኮኑ እሶም ከዓ ብፅፈት ነቲ ናቶም ፍጥነት እናሓለዉ እዮም ዝቕልስዎ ዘለዎ ከም ንሪኦ ዘለና እና ፀበት መፅያት ካልአይቲ ግሩፖ ሚልክያስ ማእኸለ ነዛ ተወሰነት ቀደድ ተሓቂፋ ትኸይደላ ናቕለሳይ ድመፅ ዘሎ ኣብ ፎርቶ ናይ ምፅጋዕ ተኽእላ ዝያዳ የብል ማለት እዩ። ብመንፀር ኣብ ተዓቐበት ኣብ ዝፅጉዕሉ ግዜ ካልእ ንኡስ ጉጅለ ወይ ከዓ ገለ ተቀዳደምቲ ዝሓቆፈት ናይ ምፍንጫል ተኽእላ ከዓ ንሪኤሉ ኣጋጣሚ ክፍጠር እዩ ማለት እዩ። ስለዚ እቶም ኣገዳሲ ወይ ከዓ እቶም ተፈራሕቲ ተቀዳደምቲ ኣብዘን ክልተ ጉጅለታት እዮም ዘለዉ ነቲ ፍጥነት ከዓ ብኡ መልክዕ ከዓ እናዛደዎ እናወስኽሉ እዮም ዝኸዱ ዘለዎ። ምናልባት ኣማኒኤል ገብረ ዝጋብሄር ነታ ድሓር ውቲ ጉጅለ ብፅፈት እንተ ፅቡቅ ገይሩ ቀሊስዋ ካብቲ ዝሓለፈ እንሪኦ ዝነበርና ተቀዳደምቲ ብብዝሒ ናይ ምውዳእ ከማ ናይ ምጉዳል ተኽእሎ ክመፅእ ይኽእል ይኸውን እዩ።
1: ራይ ምናልባት ነዘን ሃዲመን ዘለዋ ጉጅለታት ንምርካብ ሓላፍነት ዝወስድ ተቀዳዳማይ ወይ ትወስድ ጋንታ ምን ክትከውን ትኽእል?
0: ሓላፍነት ኣብቶም ተቀዳደምቲ ሃዲሞም ዘለዉ እዩ ድውስን ከክልተ ሓደ እንድሕር ሃዲሞም ኣለዉ ኮይኖም እቶም ናይ ፕሮፌሽናል ተቀዳደምቲ ድማ ብዝግባእ እንተ ደኣ ክሳይ ደየብሎም ኮይኖም ብዙሕ እዚ ክትወዘልካ ትግምት ኣይኮነን። ግን እቲ ሓላፍነት ናብ ናይ ትርካዊት ክለብ ኢስታንቡል ዘዘወዩ ዝመስለካ ክልተ ተቀዳደምቲ መዋእል ግርማይ ኣብዚኣ ክህልዉ ይኽእል ኮኑ ንዝተናውሐ ግዜ ናትናኤል ብርሃነ እዩ ነዛ ዓባይ ጉጅለ ክመርሓ ንሪኦ ዘለና ማለት እዩ። ስለዚ እቲ ሓላፍነት ብመንፀር እቶም ኣብኡ ሒዝካዮም ዘለካ እቲ ፅበዮም ተቀዳደምቲ ኣብኡ ድምርኮስ ማለት እዩ።
1: ምናልባት ዓባይ ጉጅለ ሄኖክን ናትናኤል ተስፋፀኑና ቀዳሜቲ ጉጅለ ምህላዎም ንዖም ውን ሲላ እንዳርኣያቶም እቲ ናይ ግዜ ጋግ ይገፍሕ ምህላው ዳሕራይ ምናልባት ነቲ ናይ ግዜ ጋግ ንምፅባብ ዋጋ ዘኽፍላለ ኮይኑ ይስማዓካ?
0: ብርግፅ ዋጋ ክኽፍላ እዩ። እሶም ውን ብትኽክል ክንሪኦ ከለና ኣብቲ ናይቲ ዝሓለፈ ውድድራቶም ክሳብ ክንዲዚ ቁፅሪ ብዙሕ ሒዞሞም ዝኸዱ ኣይኮኑን። ተወሰነ እዋን እቲ ናቶም ዓቕሚ በቶም ናይ ካልኦት ተቀዳደምቲ ዓቕሚ እዮም ደሳሊቦም፣ ብድሕሪ እዩ ግን እናፅረይዎም እናፀዋፍዎዮም ዝኸዱ። ስለዚ እዞም ክልተ ተቀዳደምቲ ነዞም ንሪኦም ዘለና ብርክት ድበሉ ቁፅሪ ሒዛ ትኸይድ ደላ ግሩፕ ኣብ ተወሰነ ግዜ ገለ ውሱናት ተቀዳደምቲ ሒዞም ናይ ምቕፃል ተኽእልዎም ዝያዳ ዕድላት ኣሎ።
1: ምናልባት ናብ ሓደሽቲ ምዕባላታት ክሳብ ዝመፀና ናብቶም ዕቁር ዓቕሚቶም ተቀዳደምትና ክንምለስ፣ ምናልባት ናትናኤል ተስፋፅዮን ኣብዚ ዓመት ኣብ ፅሪ ዝብቕዓቱ ኣሎ ዝብል ግምት ኣለኒ። ምናልባት ከምዝተከታተልናዮ ኣብ ዝሓለፉ ውድድራት ኣብ ሚላን ሳንሬሞ፣ ኣብ ሌጅ፣ ባስተን ሌጅ ዝኣመሰሉ ዓበይቲ ናይ ሞኒመንት ውድድራት ተፃዊቱ መፅኡ፣ ኣብ ኢሽቦሮን ፍራንክፈርት ከም ኣርዳነስ ክላሲክ ዝኣመሰሉ ናይ ክላሲክ ውድድራት ተሳቲፉ መፅኡ፣ ኣብ ዝቀረባ ግዜ ድማ ኣብ ፈረንሳ ዝተካየደ ናይ ዳንክርክ ውድድር ናይ 4 መድረካት ዝነበሮ ናይ መድረክ ዓወትን ከምኡ ድማ ኣብ ናይ ውህሉል ግዜ ድማ ካልኣይ ተርታ ክሕዚ ናርእናዮ ህሉ ኩነታት ናይ ናትናኤል ተስፋፅዮን ምናልባት ናይቲ ቅድሚ ሓደ ዓመት ሒዝዎ ዝነበረ ክብሪ ሻምፒዮን ዝመለስ ዝኮይኑ ይስማዓካ? ምናልባት ኣብዚ ናይ ሎም ዓንቲ ውድድር
0: ምናልባት ናይ ናትናኤል ተስፋ ፅዮን ኣልዒልና ነዘረብ ኣብዝንላሉ ናትናኤል ተስፋ ፅዮን ካብ ወርሒ ሓደ ካብቲ ቱር ኣንደር ሳንቶስ ተባሂሉ ዝግለፅ ኣብ ኣውስትራልያ ዝግበር ውድድር ብድሕሪ ኢኻ እቲ ካደል ኢቫን ኦሽንስ ተባሂሉ ዝግለፅ ናይ ሓደ መዓልቲ ውድድር ማለት እዩ ነዚ ብፅቡቅ ኣጀማምራ እዩ ጀሚርዎ ማለት እዩ። እቲ ብድሕሪ ዘሰላሰሎ ውድድራት ኣብ ተፈላለየ ሃገራት ኤውሮጳ ማለት እዩ እቲ መዐቀኒ እዩ ዋላ ቲ ሜጀር ዋላ ትሕቲኡ ዘሎ ማለት እዩ። ኣብቲ ዝለዓለ ውድድር ኣብቲ ናይ ሞኖመንት እውን ተሳቲፉ ነይሩ እዩ። ስለዚ ናትናኤል ተስፋፅን ኣብዚ እዋን እዚ ካብቲ ዝሓለፈ ዓመታት ናይ 34 ሚእታዊት ዓቕሞ ወይ ብቕዓት ወሲኽሉ የ ዝኣመን ማለት እዩ። ንበልና ኣብነት ኣብ ፍራንክፈርት ኣብ ጀርመን ኣብ ዝተካየደ ናይ ሓደ መዓልቲ ውድድር ኮመንታተር እንታክብሎ እዩ ይስማዕ ናይ ሎም ዓንቲ ናይ ምዕዋት ተኽእሎ ኣብ ፒትኮክን ኣብ ናትናኤል ተስፋፅን ይልዎ ኣጋጣሚ ኮይኑ ተቀዳዳማይ ጀርመን ሻምፒዮን ናይ ዓዱ ዝኾነ ዘመርመር ዝተዓወተላ ማለት እዩ ነቲ

0: ምቲ ናብቲ ውድድር ምእታው ኣብቲ ዓቐበ ዘርኣዮ ዓቕሚ ምስቶም ብሉፃት ናይ ዓለምና ከም ፒትኮክ ዳኣመሰለ ምስኦም ሃልዩ እንደገና ከ ኣብቲ ዝገብርዎ ዝነበረ ስሕበት ከዓ ኢድ ክህልዎ ከሎ እቲ ብቕዓቱ ናብ ዝለዓለ ደረጃ እዩ ዝርኤካ ብዓብዩ ከዓ እናተይ ንተስፋ ፅርና ኣብዚ ዓመት እዚኣ ክሪኦ ከለዉ እዛ መጠረሽታ ዝገበራ ማለት እዩ 2.8 ዳንከርክ ደይኮነ ብድሕሪኣ ዝተገብራ ማለት እዩ ካብቲ ዝተዓወቱ እቲ ኣብ ዝገብሮ ምንቅስቃስ እዩ ንዓይ ዝምስጠኒ ማለት እዩ 2.8 ኪሎሜትር ኣብ ተርፈሉ ግዜ ተገዲማ እናኸደት ከላ በርቃዊ መጥካዕቲ ገይሩ እንተወሰነ እዋን እንተወሰነ 1 ኪሎሜትር 500 ሜትሮን ከምቲ ብሽክለታ ንክትሪዮ ዝምስጥ ዓይነት ምርብራባት ገይሩ ስለዚ ናት ናይ ተስፋፅን ኣብዚ እዋን እዚ እትሒዝዎ ዘሎ ዓቕሚ ምስ ናይቲ ዓምን ካልእ ክትሪኦ ከለካ ዝበለፀ ኮይኑ ይስምዐካ ከምኡ ስለ ዝኾነ እዩ ከዓ ብጥንቃቐ ነዚ ፀወታ ዘሰላስሎ ዘሎ ካብ ግሩፖ ናብ ካልአይቲ ካብ ካልአይቲ ከዓ ናብ ሳሴይቲ ድሮውን ተሓዊሳታላ ናይ 5-6 ካልኢት እያ ዘላ ስለዚ ናት ናይ ተስፋ ፅን ምስ ናይ ዝሓለፈ ዓመታት ክንሪኦ ከለና ብቕዓቱ ናይ ብሓቂ ፅቡቕ ዝኾነ ብቕዓት ዘሎ ኢለ ይሓስብ ብርግፅ ከዓ ኣብ ፅቡቅ ቁመና ኣሎ ማለት እዩ
1: ምስሉ ቁመናን ብቕዓትናት ናይ ተስፋ ፅዮን ኣብ ግምት ብምእታው ኣብ ቱር ደ ፍራንስ ንሪኤሉ ግዜ ዝኣኸለሉ ኮይኑ ይስማዓካ
0: እዛ ቻምፒዮን ናይ ለብ ዘመን 2026 ተተወስሲ ክኣቱ ይኽእል እዩ ዝብል ግምት ኣለና እንተተኣቱ ከዓ ወዲ ዓዱ ወዲ ሃገሩ ቢንያም ግርማይ ቁርብ ድርዕን ገለ ሞራልን ከዓ ምኾኖ ማለት እዩ ልክዕ ነሰ ስራሕካ ገጋንቲካ ትገብር ምስኻ ኣብ ካልኣይ ከዓ ከምናትኳ ቋንቋ ደዛረብ ክህልወካ ከዓ ደስ ዝብለካ እዩ ስለዚ ከም ናተይ ውልቃዊ ድሌት ናትናኤል ተስፋፅን ኣብ ዙር ፈረንሳ ክርዮ ሓረር ብል ማለት እዩ እቲ ዘርእየና ውፅኢት ኢኸ ከምኡ ዘብለን ዘሎ ማለት እዩ ምክንያቱ ሓደ ካብቶም ሽኳ ክግበር ከሎ ኣብ ውሱናት ሰባት ኣብ ቅድሚት ደይትስእኖ ተቃዳዳማ እዩ
1: ራይ ቢልና ናብ ሄኖክ ሙሉ ብርሃን ክንሰግር ሄኖክ ሙሉ ብርሃን ሰለስተ ግዜ ብተኸታታሊ ሻምፒዮን ኣፍሪቃ ዝኾነ ተቀዳዳማ እዩ ይኹን ግን ነዛ ሻምፒዮን ኤርትራ ክዕወተላ ይከኣለን ዘሎ ምናልባት ኣብ ጥርዚ ብቕዓቱ ኣሎ ክንብል ንኽእል ኢና ምናልባት ሄኖክ ኣብዚ ፀወታ እዚ ተዓዊቱ ንክወፅእ ብኮሪና ሻምፒዮን ክብሩ ንምርካብ ኣብዚ ፀወታ እዚ ብልክዕ እንታይ ስልቲ ክኽተል ዘለዎ ሻምፒዮን ዝኾነሉ ግዜ ኸ ሕጂ ድያ
0: ተቀዳዳማይ ኣስታና ሄኖክ ሙሉ ብርሃን ካብቶም ኣፍሪቃ ፅቡቅ ዓወታት ዘመዝገበ ኣብ ኤሽያ ድሙቕ ዝኾነ ስምን ፅቡቅ ዝኾነ ዓወታት ዘለዎን እዩ ኣብ ሃገርና ነታ ናይታ ዘውዲ ቻምፒዮን ከዓ ካብቶም ድሰኣናዩ ማለት እዩ ምናልባት እቲ ናቱ ዓወታት ክንሪኦ ከለና ካብቲ ዝሓለፈ ዓመታት እቲ ናብቲ ናይ ተወዳደርነት ኣብ ቅድሚት መውፅኡ ዝገብሮ ዝነበረ ናይ ሽኳ ተወዳደርነት ቁርብ ፍንትታ ኣቢሉ ኣብ ናይቲ ናይ ባሓቂ እቲ ዓቕሙ ናቶ ማለት እዩ ኣብ ፕሮፋይሉ ክትሪኦ ከለካ ኣብ ገሊዩ ቅድም ሓኽዋር ዓቐብ እዩ ዝብል ዘሎ ኣብዚ እዋን እዚ ከዓ ናይ መጥቃዕቲ ማለት እዩ ኣብ ቱርኪ ኣብ ዝረኣናዮ ናይ ባሓቂ ምስቶም ፅቡቅ ዝኾነ ናይ ምሕኳር ዓቕሚ ዘለዎም ተቀዳደምቲ ፅቡቅ ዝኾነ ምርብራብ እዩ ኣርእና ማለት እዩ ስለዚ ሄኖክ ኣብዚ እዋን እዚ እቲ ናይቲ ባሓቂ ዓቕሙ ብትክክል ዝተረድኦ ወይ ከዓ ዝሰርሐሉ ዘሎ ኮይኑ ይስምዐካ ሄኖክ ኣብ እስጳኛውን ኣብ ሻርሸይቲ ሻውዒቲ መድረኽ ጋንቱኡ ብዝሃበቶ ሓላፍነት ኣብ ቅድሚት ኮይኑ ምስቶም ናይ ዓለምና ኣብ ማእኸላይ ደረጃ ዝስርዑ ማለት ኣብ ቅድሚት ሰለስተ ደይ ትፅኖም ተቀዳደምቲ ምስኦም ውድድር ናይ ሽኳ ክገብር ከሎ ቁመኑ የርእካ እዩ ካብኡ ግን ሓሊፉ ኣብዚ እዋን እዚ ሄኖክ ሙሉ ብርሃን ኣብቲ ናይቲ ዓቐብ ወይ ከዓ ምሕኳር ማለት እዩ ፅቡቅ ዝኾነ ዓቕሚ ዘጥርየ ኮይኑ ስምዐካ ናብ ታሕቱካ ከዓ ክሰግር ቻምፒዮን ናይ ዞባ ማእከል ካብቶም ድሰኣናያ ናተይ ገምጋም እንታይ ድብል ሄኖክ ሙሉ ብርሃን ምዝ ኩሉ ዓቕሚ ምዝ ኩሉ ብቕዓቱ ሳልሳይ ራብዓይ ገሌና ንሪዮ ካብቲ ረኣይነቱ ከዓ ዝርሕቕ ሰብ ኣይኮነ ማለት እዩ እስኻቲ ዓቕሚ እዩ እቲ ናቱ ብቕዓት እዩ ከምኡ ዝገብሮ ማለት እዩ ምናልባት ከይታህወኸ ብትዕግስቲ ማለት እዩ ነቲ ፀወታ ኣብ ተኸታቲሉ ዘገድሱ ሰባት

0: ኣብዚ ሕዘሉ ግዜ ነቲ ናቱ ዓቕሚ ብትኽክል ክዕወተሉ ይኽእል እየ ዝብል ግምት ኣለኒ። ዓወት ኣማን ጴጥሮስ መንግስት ቀዳማይን ካልኣይን ተመራርሖም ኣብ ዝተዓወትሉ ግዜ መበል ሳሳይ ደረጃ ሒዙ ብትኽክል 95 ናቲ ዓወት ዝነበረ እዩ። ምናልባት እቲ መጥቃዕቲ መልሰ መጥቃዕቲ መጥቃዕቲ መልሰ መጥቃዕቲ ብትኽክል ከመሓድሮ ኣይከኣለ ንኸውን፣ ግን ኣብቲ ኣዋነት እያ እናተ ዓወት እያ ነራ። ክውድእ ከሎ እውን እቲ ዝገበሮ ነገር ርኢና ያ እናርኣያ ድስኣና ማለት እዩ። ስለዚ ብትኽክል ነቲ ፀወታ እንተ ደኣ ኣመሓዲርዎ ንዘልዩ ሰባት ብኣጉኡ እምብዛ ከይሃለኸ ካልእ ፀዓድ ከይወፀአ ብጥንቃቐ ንዘልዩ ግሩፕ ወይ ከዓ ኣብ ዘላቶ ግሩፕ እንተሃልዩ ናይ ቀዳማይ ናይ ምውፃእ ተኽእልኡ ዝርሐቐ ኮይና ይስምዐንን ማለት እዩ።
1: ራይ ብኡቢልና ምናልባት ናብ ኣማኒኤል ገብረ እግዚኣብሄር ክንሰግር። ኣማኒኤል ገብረ እግዚኣብሄር ብዓርቢ ኣብ ዝተካየደ ናይ ግዜ ውድድር ራባይ ዓመቱ ኣከታቲሉ ብሓፈሻ ድማ ንሓሙሻይ ግዜኡ ዞዲ ሻምፒዮን ኤርትራ ናይ ግዜ ውድድር ወይ ድማ ዘቐልጠፈ ተቃዳማይ ኤርትራ ብምኳን ብሓሙሽተ ዓወታት ምስ ዳንኤል ተክለ ሃይማኖት ተመዓሪ ሎ ወና ንክብረ ወሰን ኮይኑ ሎ ምናልባት ኣማኒኤል ኣብ 2014 ምስ ኣስቤኮ ብምኳን ሻምፒዮን ኤርትራ ድሕሪ ምኳኑ ዛጊት ናብ ጎደና ዓወት ክምለስ ኣይከኣለን ዘሎ ምናልባት ንኣማኒኤል እቲ ኣቐዲምካ ናይ ክሮኖሜተር ሻምፒዮን ኮንካ ኮይኑ ኣቱ ምህላው ዶ የዛነየሉ ክንብል ንኽእል? ኣብ ዝሓለፉ ዓመታት ኣማኒኤል ባዕሉ ዝፈጠረ ጉጅለ ክምስርት ኣይረኣናዮን ንጉጅለ ካብ ምሕዋስ ሓሊፉ። ስለዚ ምናልባት ኣብዚ ናይ ኣማኒኤል ገብረ እግዚኣብሄር ካብ ዓወት ኣርሒቁ ዘሎ ኩነታት ክንዕልል።
0: ኣማኒኤል ገብረ እግዚኣብሄር ምስ ዘለዎ ዓቕምን ምስ ዘለዎ ብቕዓትን ኣብ ዓወት ደይ ንሪኦ ተቐዳዳማ እዩ። ኣብ ዓወት ደይ ንሪኦ ተቐዳዳማ እዩ ማለት ከዓ እቲ ዝውሃቦ ክብሪ እየትሕት ማለት ኣይኮነን። ኣብ ዝግበር ናይ ግዜ ውድድር ክሳብ ሕጂ ነቲ ብኦሊምፒካዊ ዳንኤል ተክለ ሃይማኖት ተዓብሊሉ ወይ ከዓ ተታሒዙ ዝነበረ ክብረ ወሰን ክመዓራረዩ ክኢሉሎ ማለት እዩ። እዚ ከዓ ፀዓቕሙ ማለት እዩ። ኣማኒኤል ገብረ እግዚኣብሄር ምናልባት ኣብ ናይ ደገ ፀወትኡ ብትኽክል እንተተዓዚብናዮ ሓደ ካብቶም ብጋንታታት ዝህደን ተቐዳዳማ እዩ። እዚ ተሃዳኒ ብናይ ካልኦት ጋንታታት ተቐዳዳማይ ዘለዎ ዓቕሚ ናብ ዓወት ክንሪኦ ግን ኣይከኣልና ማለት እዩ። እቲ ምክንያት ከዓ ሓደ ካብቶም ናይ ታይም ትራሊስ እንደገና ድማ ንዕኡ ዝምችእ ውድድር ኣይኮነን። እዚ ቻምፒዮንሲ ናይ ካልኦት ዓለማት ክንሪኦ ከለና ከምቲ ኣቐድማ ኣቢልና ዝገለፅናዮ ሓንሳብ ኣብ ዓቐበት ገብሮ ሓንሳብ ኣብ ጎልጎል ገብሮ ሓንሳብ ከዓ ነቶም ንዖም ዝምችእ ማለት እዩ። ኣታን ወፃን ቦታ ኣብ ዘለዎ ንኣማኒኤል ገብረ እግዚኣብሄር ግን እዛ ፎርቶ ከዓ መጥቃዕቲ ገይሩ ብዙሕ ከይተሸከሩ ክቋፃፅሮ ዝኽእል ቦታ እያ። ስለዚ ንዕኡ ዝምችእ ቦታ ኣይኮነን። ኩሎም ከዓ ሓንሳብ መጥቃዕቲ ኣብ ዝገብረሉ ግዜ ዳርጋ ናብኡ እዮም ዝስዕቡ። ስለዚ እቲ ቦታ ወሳነት ምስናትካ ዓቕሚ ስለ ዘለዎ ኣማኒኤል ገብረ እግዚኣብሄር ኣብ ድሕሪ 2012 ኣብ ናይ ውሽጢ ሃገር ከሎ ምስ ኣስቤኮ ተጋጌ 2014 ምስ ተዓወተ ክሳብ ዚ ኣይረኣናዮን። እቲ ዓወታቱ ግን በቲ ናይቲ ግዜ ዝግበር ውድድራት ናይ ክሮሜተር ማለት እዩ እቲ ናይ ብሓቂ ውድድር ዝበሃል ብእዩ ዝድብሶ። ኣብቲ ናይቲ ብሓቂ ምስቲ ኣብ ትንግራውንትር ኣትዩ ድፃወቶ ከምዃኑ መጠን ተኣማልያ ሃገሩ ባንዴራ ሃገሩ ወድዩ ንክፃወት ናይ ብዙሓት ፅቡቅ ድሌት እዩ። ግን እቲ ዝወዳደሮ ቦታ ምስ ዘለዉ ዓቕምን ብቕዓትን ዝሳነ ኣይኮነን ካብ ከምዚ እዩ ማለት ኣማኒኤል ገብረ እግዚኣብሄር ብብዙሕ መገዲ ክንሪኦ ከለና ተንተንቲ ናይ ዓለምና ማለት እዩ ኣብዚ እዋን እዚ እቲ ናይ ዓለምና ኣብ ቅድሚት እትሪኦ ማለት እዩ ጆናታን ሚለን ኣሎ፣ ሓደ ፔደርሰን ኣሎ፣ ካልኣይ ከዓ ከም ናይ ጂቲ ተቐዳማይ ረቑሓተ ዘላ ደሪክ ጂ ዝበሃል። ኣብዚኦም ዝገበሩ ኣበርክቶ ናይ ብሓቂ ብፅቡቅ ዝኾነ ሽምን ምስጋናን እዮም ዘልዕልዎም። ስለዚ ክንዲዚ ዓቕሚ ክንዲዚ ብቕዓት እንከሎ ነቲ ዓወት ዘይዕወተሉ ትብል ኢኻ። ካልኣይ ኮነን እዚ ከምቲ ቦታ ዝበልኩካ እሱ እዩ ዝውስን ማለት እዩ። ጎልጎል እዩ እዛ ፎርተኻ ንዑ ከዓ ወልሓንቲ ይኮነትን ትብድህ ኣይኮነትን ካብ ከምዚ ምክንያት እዩ ኣብ ዓወት እንስኦ ዘለና ኣማንኤል ገብረ እግዚኣብሔር ዝሓለፈ ዓመት 225

0: እንታይ ቢሎ ሞ ከምዚ ዓቐሚ ከሎ ናይ ጅስ ተፃታይ ክኸውን ዝግብኦ ተቀዳዳማ እዩ ብምልኦም ብምልኦም ኣብታ ጋንታ ዘለዎ ማለት እዮም ብናይ ኣማኒኤል ገብረ እግዚኣብሔር ኣቦታት እዮም ናብ ዓወዱ መፁ ምናልባት እንተዘኪርና ጁልዮች ኮይኒ ሓደ ካብቶም ፍሉጣትን እንደገና ናብ ዓወት ናይ መድረኽ ናይ ካልእ ነገር ዝመፅ እዩ ወላ ኣብ ናይ ሃገሩ ነቲ ናይ ዓቐበት ማልያ ዝወሰደ እዩ ኣብ መስ ወከብቲ ኣዳማ ዘገድሱ ኣገዳስነቱ ልዑል እዩ ኣማኒኤል ገብረ እግዚኣብሔር በዚ ምክንያት ኣማኒኤል ገብረ እግዚኣብሔር እቲ ቅፅል ስሙ ከይርስዕናት ኦሎምፒካ ኣብ ቦትኡ ሃልዩ ማለት እዩ ክንዲዚ ዓቕሚ ክንዲዚ ብቓ ዘለዎ ግን ከዓ ዓወታቱ ኣዝዩ ውሑድ እቲ ቦታ መዋዳደሪ እዩ ነቲ ዓወት ክጓናፅፎ ክረኽቦ እንደይከኣለ
1: ኣማኒኤል ምናልባት ኣብ ዝሓለፉ ዓመታት ክንዕዝቦ ከም ፀሕና ሓደ ካብቶም ውስንቲ ቀዳምቲ ናይ ሊሉ ትሬክ እዩ ከም ንበዓል ማድስ ፔደርሰን ይኹን ጆናታን ሚላን ናይ መድረክ ዓወት ንከመዝገቡ ናይ ዶሞስቲክ ስራሕ ክዓይ ንሪኦ ተቀዳዳማ እዩ መብዛሕትኡ ዝበልካዮ እውን ቶም ተቀዳደምቲ እቲ ክረዲት ወይ ድማ እቲ ክብሪ ንኣማኒኤል ዝህብዎ ይኹን ግን ኣማኒኤል ኣብ ቱር ደ ፍራንስ ክንሪኦ ይከኣልና ዘለና ወይ ዓመታት ኮይኑ ኣለዎ ኣብ ጅሮ ጥራይና ንሪኦ ዘለና ብቐፃሊ እዩ ስለዚ ምናልባት ተኽእሎታቱ ኣብ ዝሓለፈ ውድድራት ዝረኣዮ ብሉፅ ብቕዓት ናይ ምርኣይ ተኽእሎ ናብ ቱር ደ ፍራንስ ናይ ኣማኒኤል ከመይ ይግመት
0: ኣማኒኤል እቲ ዝግብኦ ብትኽትል ዘተግብር ኣብ ጋንታ ሓደ ተቃዳዳማ እዩ እቲ ዝግብኦ ብትኽትል ዝተግብር ማለት እዩ እሱ ከዓ እቲ ሓላፍነት ዝተዋሃቦ ኣብቲ ናይቲ ጋንታ መምራሕ ምስ ናይ ካልኦት ጋንታታት ተዋሂዶ ኣብ ቅድሚት ኮይኑ ብትኽክል ዝቕልስ ነቲ ስሕበት ከዓ ዘማልእ እዩ ኣብ ቱር ዲ ፍራንስ ዘይምስታፉ ኣብ ጅሮ ቮልታ ስጳኛ ኣብዚአና ንሪኦ ዝነውሐ ዝበዝሐ ግዜን ከዓ ካብ እናትና ተቀዳደምቲ ኣብ ጅሮን ኣብ ስፔን ተሳተፈ እዩ ምናልባት ኣብቲ ናይቲ ፈረንሳ ታጋንታ ሃልኪ ንኸይበዝሖ ዶኾኑ ይኸውን ኣብኡ ደ ተሳትፎ ናቱ ድሌት ከዓ ወሳንነት ኣለዎ ኣብኡኢና ክሳይ ክነብል ምናልባት እቶም ተቀዳደምቲ ኣብኡ ዝርቅሑ ነቲ ናይቲ መድረኽ እሱ ከዓ ኣብ ወርክቱ ይደልዩ ኣይደልዮን እታ ጋንታ ከዓ ንዕኡ ይኸውን ኣይከውንን ቁርብ ኣብ ናቶም ዝምርኮስ ኮይኑ ስምዐኒ ግን ከም ደገፍቱን ከም ዜጋን ክትሪኦ ከለካ ኣብቲ ናይቲ ፍራንስ ክንሪኦ ናይ ብሓቂ እንደልዮ ተቀዳዳማ እዮም እሱ ከዓ ይደልዩ ኣይደልዮን ከዓ ምስቶም ጋንታ ካልእ ኣርእስ ካልእ ሕቶ ክኸውን ይኽእል እዩ
1: ራይ ናብ መርሃዊ ቅዱስ ክንከይድ ምናልባት መርሃዊ ቅዱስ ሻምፒዮን ኤርትራ ይኹን ዝመዋደሩ ቦታ ንዑ ሓድሽ ኣይኮነን ድማ ሕጂ ክልተ ግዜ ሻምፒዮን ኤርትራ ዝኾነ ተቀዳደማ እዩ ሓንቲ ዓወት ምዘመዝግብ ድማ ምስቲ ብዳንኤል ተታሒዙ ዘሎ ናይ ፅርግያ እውን ክመዓራረ እዩ ወለል ተመክሮ ናይ መርሃዊ ምናልባት ኣብዚ ነሮ መዓን ፀቦታ ፍልያት ክፈጥሪ ክእል ድዩ
0: መርሃዊ ቅዱስ ካብ ኣብ ክርን ኣብ ዝፈለመ ካብ ስመራ ወፅኡ ኣብ ክርን ኣብ ዝተገብረ 212 ድሕሪ ዳንኤል ተክለ ሃይማኖት ኣድሃ መበር ራብዓይ ደረጃ ዝሓዘሉ ብመን ፀርቃ እቲ ናይ ፃዕዳ ወይ ከዓ ናይ ትሕቲ 23 ዓመት ኣብ ቅድሚ ዝተረኣየሉ ካብቲ ግዜ ትሒዙ ክሳብ ዝእዋን እዚ ንቻምፒዮን ኤርትራ ሓደ ካብቶም መቕረድ ተፃወታ እዩ ውሉል ተመክርኡን ዓወታቱን ክንሪኦ ከለና ኣቕሊልካ ድረአ ይኮነን ኪኖት ናይቲ ፅርግያ ውድድር ኣብቲ ናይቲ ክሮኖሜተር ናይ ውልቂ ዝግበር እውን ናይ ብሓቂ ፅቡቅ ዝኾነ ዓወታት ዘመዝገበ ተቀዳደባ እዩ ምናልባት ዝሓለፈ ዓመት ብሰንኪ ክብድ በለ መጉዳእቲ ቅልጥፊ ኢሉ ነቲ ዝግባእ ብቕዓቱ ክከምፆ ኣይከኣለን ሕጂ ግን ዝሓለፈ ክብሪ ናይ ቻምፒዮን ኣፍሪቃ ንዑ ኣብ ውሽጡ ዝፈጥረሉ ሞራል ቀሊል ኣይኮነን ሳልሳይ ግዜ ምዝወስድ ከዓ ነቲ ክብሪ ተላቢስዎ ዘሎ ዳቕኒኤል ተክለሃይማኖት ንሳልሳይ ግዜ ክወዝ እየ ማለት እዩ ከምዝሓለፈ ዓመታት ወይ ከዓ እቲ ውድድራት ክንሪኦ ከለና ምስቶም ናይ ካልኦት ተቀዳደምቲ ክንናፅር ከለና ግን ኣብዚ እዋን እዚ ነቲ ክብሪ ቁሩብ ጥንቃቐን ቁሩብ ሓለዋን ብዘካይድ መልክዕ ወላ ናይ ቀዳማይ ናይ ካልኣይ ተደየበልና ኣብ ቅድሚት ናይ ተረኣየነቱ ወይ ከዓ ነቲ ፀወታ ናብ ዝተፈላለየ መኣዝን ናይ ምቕያርካ ዓበር ከዓ ኣለዎ ሳሳይ ግዜ እንተወሲድዋ ከዓ ነቲ ናይ ዳንኤል ክብሪ ተላቢሱ ክሎ ማለት እዩ
1: ምናልባት ኣብ ኩልና ከይወፀና ናይ ውሽጢ ሃገር ጋንታታት ካብተን ናይ ደገ ክለባት ወይ ድማ ጋንታታት ፍልይ

ዘብለን ኮታ ዝሕዝኦ ኮታ ተቀዳደምቲ እዩ ሓንቲ ናይ ዞባ ማእከል ጋንታ 1 ተቀዳደምቲ እያ ትሕዝ ማለት እዩ። ብመንፅርቶም ናይ ፕሮፌሽናላት ክትሪኦም ከለካ ድማ እታ ድበዝሐት ጋንታ ኢስታንቡል ቲም 4 ተቀዳደምቲ እያ ትሕዝ ባይክኤድ 3 ከምኡ እንዳበለ ድማ ነብሶ ከፎም ሓደ እንዳበለ እዩ ዝኸይድ። ምናልባት እዘን ጋንታታት ንሓደ ተቃዳማይ ከም ሊደር ወይ ድማ ከም መራሒ እንተ ሒዘን ኣትየን ናይ ምዕዋት ተኽብልአን ከመይ ክኸውን ይኽእል? ብመፅር እቶም ፕሮፌሽናላት ተቀዳደምቲ ንውልቀም እዮም ሕጂ ኣማኒኤል ኣንፃር 10 ኒኣስቢኩ ይክገፅም

0: እዚ በፅሐት 8-9 ዝሓቆፈ ጋንታ እያ ማለት እዩ። ኣብ ናይ ደገ ክንሪኦ ከለናካ እታ ዝበዝሐት ናይ ኢስታንቡል ክለብ 4 ቀደም ተሓቂፋ ኣላ። ስለዚ እቲ ብዝሒ ኣብቲ ናይቲ ዞባ ማእከል ዘሎን ምስ ናይቲ ኣብ ደገ ዘሎ ዋሓድን ዓብላልነት ዘይመፅሉ ምክንያት ኢና ንብል ዘለና። ከምቲ መጀመርታ ክንጠቕሶ ፅናሕና እቲ ብዙሕ ቁፅሪ ብዙሕ ኣገዳስነት የብሉን ክብል ከለኹ እቲ ዓቕሚ እዩ ድውስን፣ እቲ ዓቕሚ ዘለዎም ብቕዓት ማለት እዩ። ኣብ ነፍሲ ወከፍ ጋንታ ሰንበል ንበል፣ ደቡብ ንበል፣ ገዛ ባንዳ ንበል፣ ኣስቤኮ ንበል፣ ካልኦት ጋንታታት ወላ ብውልቂ ደለዉ ማለት እዮም ከክልተ ክነውፅ ንኽእል ኢና ተረኣይነቶም ናብ ቅሚድ ድኸይድ ማለት እዩ። ስለዚ እቲ ብዝሒ ቁፅሪ ከም ተቃዳደምቲ ኣብ ደድሕሪ ተቃዳማይ ኮይኖም ጥራይ ውድድሮም ዝኣዘሙ ኣዝዮም ብዙሓት እዮም። ክንሪኦ ንድሕር ፀኒሕና ኮይና ነዚ ውድድር ብኣዝዮም ውሱን ቁፅሪ ተቃዳደምቲ እዩ ነቲ ፍጥነት ወይ ከዓ ነቲ ውድድር ዝቐለ ዘሎ። እቲ ብዙሕ ቁፅሪ ሃሊካ ማለት ነቲ ናይ ተዓወት ዝያዳ ክሳይቶ ብሎ ይኮኑ ኣቐዲምና እንታይ ኢልና ነርና ሓንቲ ጋንታ ንሓደ ተቃዳዳማይ ከም ሊደር ገይራ ብትክክል ናይ ጋንታ መንፈስ ኣስሪፃ ይሰርሐሉ ናብ ዓወት ከዓ ንድፋኣ እዩ ኣብቲ እመኑሉ ግዜ እቲ ዓወታት ክመፅእ ይኽእል ይኸውን። ግን ናይ ገሊኦም ተቀራራቢ ብቕዓት ትኸውን እቲ ዕድል ንመን ምሃብ ቁርብ ትሽገር ማለት እዩ። ኮይኑ ግን ኣብቲ ናይቲ ብዝሒ ምስቲ ናይቲ ካልኦት ክረአ ከሎ ቁርብ ድማጣጠና ኣይኮነን። ኣማኑኤል ገብረ እግዚኣብሔር ክንቲ ናይ ሓንቲ ጋንታ ክኸውን ይኽእል እዩ ዓቕሚ ብርግፅ ከዓ ኣብ ገሊኡ ክኸውን ይኽእል እዩ ማለት እዩ። ኣይውክሎን እዩ ንበል ኣማኑኤል እግዚኣብሔር ብትኽክል ከምቲ ትማሊ ኣብቲ ናይቲ ክሮኖሜተር ድዘበሩ ዓይነት ፍጥነት ኣብዚኣ ውድድር ማለት እዩ ናይ ሓቂ ኣብ ዝውረሉ ግዜ ከም ነዋሕ ባቡር ነፍሲ ወከፍ ተቃዳዳማይ ኣብ ናይ ነፍሲ ወከፍ ሮታ ኢልና ንገልፆ ከም ልሙዳ ኣፃዋዓ ስሊፕ ስትሪም ማለት እዩ እናተፀመመ ንተናውሐ ኪሎ ሜተር ሒዞም ክኸይድ ዝኽእል ተቃዳዳማይ ከም ነዋሕ ባቡር ነፍሲ ወከፍ ተቃዳዳማይ ኣብ ናይ ነፍሲ ወከፍ ሮታ እናተፀመመ ሒዝዎ ክኸይድ ዝኽእል ተቃዳዳማይ። ስለዚ እቲ ብዝሒ ወሳነት የብሉን ከምዚ ክንገልፆም ፀናሕና ብደይ ዝኾነ ይኹን ነገር ሃልክ ፃዕሪ እምብዛ ካብ ደልዮም ናብ ደልዮም ክናጠሩ ዝኽእሉ ተቃዳደምቲ ኣለዉ ክንዲ 5-6 ዓቕሚ ዘለዎም ከምዚ ክንብሎ ፅናሕና ማለት እዮም ካብቶም ፕሮፌሽናላት። ስለዚ እቲ ብዝሒ ብዙሕ ዝውክሎ ኣይኮነን። ምናልባት እንተርእናያ እዚ ናይ ዙር ዞባ ማእከል ኣብ ዞባ ማእከል ዝግበር ውድድራት ብዓይኒ ተቀዳዳማይ በብሓደ ክንሪኦ ከለና እቲ ብቕዓት ከም ሰመረ ክሪኦ ከለኹ ከምቲ ዝድለ ኣይኮነን። ፍጥነት ረኪብናየ ኢና ማለት እቲ ስፒድ ኣብ ናይ መጨረሻ ኣብ ስኔሞሮማ ኢንሹራንስ ዝወድአሉ ነረ 150 ኪሎ ሜትር ከባቢ 44-45 ኣብ ሰዓት እናሃረሞ እዮም ዛዝዮሞ። እዚ ከዓ ብቕዓት መምዘኒ መገምገም ኣይኮነ ማለት እዩ። እቲ ብዝሒ ናይ ተቃዳደምቲ ዝፈጠሮ እዩ ማለት እዩ። ብውልቂ ክንሪኦም ከለና ኣዝዮም ውሕዳት እዮም ነቲ ብቕዓት ነቲ ዝድለ ናይ ብሽክለታ ወኒኖሞ ሒዞሞ ዘለዎ። ስለዚ ናይ ደገ ተቃዳደምቲ ብምውሓዶም ናትና ከዓ ብምብዙሖም እቶም ኣብ ዘለዉ ብዝሒ ቁፅሪ ሃልይዎም ምስም ናይቲ ደገ ክነማጣጥኖ ዝከኣል ኣይምስለኒ።
1: ራይ ሰምረ፣ ምናልባት ሓደሽቲ ምዕባላታት ክህሉ ስለ ዝኽእል ናብ ስቱድዮ ክመልሰኩም እየ። ዝኸበርኩም ተኸታተልትና ፀኒሕና ንመለሰኩም ኢና።

ክቡራት ተከታተልትና ዓሰርተ ዙርያ ተሪፍኩም ኣሎ ተቀዳደምቲ ክቡራት ለዳንኤል ናይ ጋንታ ደንደን ኣብ ቅድሚድሎ ኑር ኣሕመድ ኣንቲ ከምኡውን ኣብዚኦም ንሪኦም ዘለና ሚልክያስ ማእከለ ሓደ ካብቶም ምኩር ተቐዳማይ ናትና ተስፋፅን መትከል ድየቡን ዝስዕብዎም ኣለዉ ጉጅለ ፍሕፋሕ ትብላላ ፕሮፌሽናላት ተቀዳደምቲ ንቅድሚት ምውፃእ ጀሚሮም ኣለዉ ኣባይ ጉጅለ ገና ብዳንኤል ፋስት ፉድ እጃ ትምልከት ኣባይ ጉጅለ ቀዳመይትን ካልአይትን ውሕድ ዝበለ ግዜ ተሪፎም ኣሎ ክሳብ ሕጂ ካብ ቀዳመይቲ ናብ ካልአይቲ ናይ 41 ካብ ካልአይቲ ፍልል እዩ ዘሎ ክቡራት ተኸታተልትና ካብ ቀዳመይቲ ናብ ዓበይቲ ጉጅለ ድማ ናይ ሓደ ደቂቕን 33 ኣሎ

ኣስተውዕሉ ተቀዳድምቲ ናይ ሓደ ደቂቕን 33 ካልእ ትፍልል ኣለኩም ምስ መራሒት ጉጅለ ናይ ሓደ ደቂቕን 33 ካልእ ትፍልል ግዜ ኣለኩም።

ሰላም ከመይ ትውዕሉ? ዝኸበርኩም ተዓዘብቲ ብሃገራዊ ፌደሬሽን ቅድም ብሽክለታ ኤርትራ ተወዲቡ ዝካየድ ዘሎ ሻምፒዮን

0: ክሳብ ሕጂ ኣብ ቅድሚት ምቁር ዝኾነ ፀወታ ኢና ንከታተል ዘለና ፕሮፌሽናላት ተቀዳደምቲ ምቁር ዝኾነ ፀወታ ኢና ንከታተል ዘለና ዝርከቦም ሚልክያስ ማእከለ ከምኡውን ኬፈል ተክለማርያም ኣብ መሰልኒ ማእከል ይስኣይ ዝርከብ ኣርባዕትኦም እዮም መሪሖም ዘለዉ እግሪእግሮም እውን ናይ ምምላቕ ፈተነታት የካይዳሎም ዘለዉ ዓባይ ጉጅለ ብክልተ ደቂቕን ሽዱሽተ ካሊእትን ፍልል ይመፅ ኣለዓባይ ጉጅለ ኣሰውዕሉ ዓባይ ጉጅለ ከምዚ ከታተላ ዘለና ኤሳው ፀሃየ ናይ ጋንታ ሰንበል እናቐለሳ ብክልተ ደቂቕን ሽዱሽተ ካሊእትን ፍልል ተመራሪዓ ካብ መራሒት ጉጅለ ትርከብ ኣላ ክልተ ደቂቕን ሽዱሽተ ካሊእትን ፍልል ኣለኩም ተቀዳደምቲ ክልተ ደቂቕን ሽዱሽተ ካሊእትን ፍልል ኣለኩም ኣብ ቅድሚት ምልክያስ ማእከለ ናትናይ ተስፋ ፅን ንንብፍምን ያንኩል ብርሃን ኬበን ተክለማርያም ኣርባዕትኦም እዮም ንዓባይ ጉጅለ ብነዊሕ ፈልዮም ዘለዉ እግሪእግሮም እውን ኣብዚ ግዜ እዚ ምስ ቻይናዊት ክለብ ዝርከብ ዳይንዮም ፍፅም ብርሃን ናይ ጋንታ ደንደን ሚክኤለ ዳንኤል ኣብ ፅቡቅ ቆማና ዝርከብ ናይ ውሽጢ ሃገር ተቀዳዳማ
1: ሃሎ ሰላም ከቢፅንዕኩም ዝኽበርኩም ተከታተልቲ ኣብ ግዜያዊ ስትድዮና ኣብ ባሕቲ መስከረም ኣብ ዝርከብ ግዜያዊ ስትድዮና ዝርከብ ሚካኤል ሓድጉ ሓፈሻዊ ምዕባለታት ናይ ዝካየድ ዘሎ ፀወታ ክህበና ኣብ መስበር ቴሌፎን ተረኪቡ ኣሎ ሄሎ ሚካኤል ሚካኤል ከመይ ፅንዕካ እሞ ሓፈሻዊ ከመይ ሎ ፀወታ ሓፈሻዊ ንክትበና
2: ክቡራት ተዓዘብቲ ከምዚ ዝተታተሎ ዘለኹም ፀወታ ብኣዝዩ ዓብዪ ዝኾነ መትካዕታት እናተራየ የኸይድ ኣሎ ኣብ ዝተዓዚ ኣብ ኣርባዕተ ማለት ኣብ ቅድሚት ኣርባዕተ ዝኣባላታ ጉጅሎ ቀማላ እዚኦም ድማ ሄኖክ ሙሉ ብርሃን ናብ ናይ ተስፋጤን ኣብሱ ከምኡ ድማ ኣዲሽ ከምኡውን ኬቨን ተክለማርያም እዚኦም ኣብ ኣርባዕተ ኮይኖም ነቲ ፀወታ ይቁልቡ ኣለዉ ብጣዕሚ ንዕሉ ድማ ንምካብ ሰባት ሒፅባት ዝኾኑ ተቀዳደም ዘለዋ ጉጅለ ብመስከል እዮም እናተከለሰት ውን ዝመፅእ ኣላ ማለት ንዕም ንምስባት ትሰርሕ ኣላ ኣብዚ ከብ ዘሎ ፀወታ ብጣዕሚ ካብ ትፅኢት ወፃይ ዝኾነካ ዓባይ ጉጅለ ከም በዓል ፕሮፌሽናል ተቀዳደም ኦሎምፒካዊ ተቀዳደማይ እንኳዳ ኦሎምፒካን ተቀዳደምቲ መርሃዊ ቅዱስ ቶም ድማ ማለት ገበ እግዚኣብሔር ዝርከቡዋ ጉጅለ እውን ካብኦም ናይ ሰባብ ሓደ ደቂቀ ዕሳሸዓተን ካሊእ ማሕዲጋ ትስዕብ ኣላ ኣብዚ ክንሪኦ ወሳ ኣኸልቦ ክወሃቦ ዝግባእ ተቀዳደምቲ ሶባ ማተል ኣብኡ ማለት ንሳ ጉጅለ ዘይኮነ ንሳ ትስዕብ ዘላ ጉጅለ ብምዃን ካብታ መራሒት ናይ ሰባብ 13 ካሊእታት ዝሒሮም እዮም ዝምግዙ ዘለዉ ዘንፀባርቆ ዘለዉ ፀወታውን ብጣዕሚ ክና ዝግባዩ ብፍላይ ተቀዳደምቲ ክለብ ደንደን ከምኡውን ኣስፔኮ ገዛ ማንታ እዚኦም ብምዃን እቲ ፀወታ ብጣዕሚ መቕረብ ወሲኮምሉ ኣለዉ ኣሜር
1: ራይ ሚኬለ ይቀኒልና ንዝያዳ ሓበሬታ ድማ መይስና ክንረክበካ ክንፍልቲ ኢና ሰመረ ናባኻ ክምለስ ምናልባት ሓድሽ ምዕባለ ተፈጢሩ ፀኒሑና ኬቨን ተክለማርያም ሚልክያስ ማእከለ ሄኖክ ሙሉ ብርሃን ናትናኤል ተስፋ ፅዮን ዝሓዘት ሓደገኛ ጉጅለ ኣብ ቅድሚ ተመስሪት ኣላ ንዓባይ ጉጅለ ድማ ናይ 2 ደቂቕን 6 ካሊእትን ናይ ግዜ ጋጋ ንፂፋትላ

0: ባህል ፀኒሑ ሰሚዕን ያሉና እዛ ጉጅለ ምናልባት ማዕርክ እንዲኣ ሓደገኛ ንዓባይ ጉጅለ ብሓባር ክሳብ መወዳእታ ናይ ምፅናሕ ተፉሉኣኸ ከመይ እመት
1: እዞም ኣርባዕተ ተቐዳደምቲ ኣብ ቅድሚት ነቲ ውድድር ዝምርሖ ዘሎ ማለት እዩ ምስ ዘለዎም ጋብ ናይ ምስኦምን ብድሕርያ ስዕቦም ዘላን ቀሊል ኣይኮነን በብሓደ በብንፅል እንተርእናዮም ከዓ እቲ ብቕዓቶም ከዓ ኣብዚ እዋን እዚ ፅቡቅ ዝኾነ ብቕዓት ዘለዎም ተቐዳደምቲ እዮም። ስለዚ
2: ፍርቂ ዙርያ ሸፊንዎሎ 91 ኪሎ ሜትር ልክዕ ንምዃን ማለት እዩ ሸፊንዎሎ። ኣብዚ ናይ ሎሚ ውድድር ከም ንዕዘቦ ዘለና ዝተፈላለዩ ናይ ደገ ተቐዳደምቲ ሄኖክ ሙሉ ብርሃን፣ ሚልኪያስ ማእከለ፣ ኬቨን ተክለ ማርያም ከምኡውን ኣንታይ ተስፋ ፅዮን ዝርከብዋ ጉጅለ ካብ ተቐዳሚት ጉጅለ ናይ ቁርብ ፍንልይ ፈጢራ ሃዲም ኣላ። ብድሕሪ ድማ ዓባይ ጉጅለ ናይ 2 ደቂቕን 26 ካይትን ፍንልይ ተነፂፍዋ ኣብ ምስ ዓባይ ትርከብ ዘላ ሕጂ ድማ ካብዚ ውድድር ውፅእ ብዝበለ ኣብ መካኒክ ብምድሃብ ምሳይ ሓደ ዕዱም ጋሻ ሒዘ ቀሪበ ኣለኹ። ኣብ ሰሎም ከመይ ፀኒሕካ?
3: ፊደል ከመይ ውዒልካ? ንሓንዶ ዒልካ?
2: ግርም ውድድር ከመይ ኣሎ?
3: ውድድር ብጣዕሚ ፅቡቅ ኣሎ
2: ራይ ፅቡቅ። እስከ ከም ንዕዘቦ ዘለና እዚ ናይ ሎም ዓንቲ ውድድር ኣዝዩ ሰሓቢ ኣዝዩ ወጣሪ ኮይኑ ዝቕፅል ዘሎ ከም ዝፍለጥ ድማ ኣብ ብሽክለታ ኩሉ ሻዕ እተን ትቃደመለ ብሽክለታ እውን ኣዝየን ወሰንቲ እየን። እስኻ ድማ ኣብዚ ኣድሂብካ ኣብ መካኒካ ክትነጥፍ ዘለኻ ሞ እስካ ሓፈሻዊ ኣብቲ ናይ መካኒካ ኣድሂብ ና ቁርብ ክነዕልል
3: እወ ኣነ ካብ ዓዲ እንግሊዝ ኣብ ከተማ ለንደን ደ ደቐመጥ ኣብኡ ናይ ብሽክለታ መካኒከ ዝወሰድክዎ ኳሊፊኬሽን ኣለኒ ሕጂ ኣብኡ ንሰርሕ ዓመት ዓመት ድማ ናብዚ ንሻምፒዮን ኤርትራ ኢለ ብፍሉይ መፅ ሕጂ 4 ዓመት ኮይኑ ኣሎ ሕጂ ክመፅ ከለኹ ኣነት ሜካኒካል ለውጥታት እንታይ ኣሎ ምስ ዩሲኣይ ካ ስለ ኣቲና ዘለና ሕጂ ጥንቃቐታት ኣብ ምዕቃን ኣብ ብሽግለታታት ሚዛን ገለ ንሱ ሓፈሻዊ ይሕግዝ ኣለኹ ማለት እዩ። ከም ንዕኦም ከዓ እዚ እንዳሰራሕና ከዓ ምስኡ ከዓኒ ነቶም ተቐዳደምቲ ብፍላይ ነቲ ሕግታት ድመፅእ ዘሎ እንዳላበስካ እንዳተሓዝካ ክጥንቀቑ ከም ዘለዎም ቀዳምነት ድሕነታቶም እንዳረእኻ እንታይ ክገብሩ ከም ዘለዎም ኣበይ ከድህቡ ኣለዎም ንዕኢታት ክገብር እየ ድመፅእ ዓመት ዓመት ማለት እዩ። ሕጂ ከዓ ነዚ ፀወታ ከዓ እከታተሎ ኣለኹ ከም ኒውትራል መካኒክ ኮይነ ኣብ ቅድሚት ኣለኹ ምስ ኣብታ ማኪና ማለት እዩ።
2: ኣረይ ፅቡቅ ኣዝዩ ዓብ ስራሕ እዩ እዚ ከቢድ ስራሕ እዩ ከምኡ ውን ጥበብ ዝሓትት ስራሕ እዩ። እስካብ ሕጂ እዚ ሰሪሕኩምዎ ዘለኹም ኣብ ግብሪ ከመይ ተዓዚብካዮ ኣለካ ተቐዳደምቲ ብፍላይ ድማ ናይ ውሽዓዲ ተቐዳደምቲ ኣብቲ መሳርሒ ቁርብ ምሳይ ደገ ፍህሊ ክፈጥር ክእል እዩ ሞ እስ ከመይ ተዓዚብካዮ ኣለካ እዚ
3: ይኣቱ ኣሎ ሕጂ ቁሩብ 4 ዓመት እንደ ገይረ ኣለካ እቲ 4 ዓመት ኣብ መጀመርያ ብዙሕ ይነ ኣይፀንሐን እቲ ምዕባለታት ዋላ እቲ ኣፍልጦን ኣድህቦን ናይቶም ተቐዳደምቲ ከም ድልየተ እዩ ድገብራ እዛ ዓይነቱ ኣካይዳ ንኸይድ ነርና ሕጂ ግን መገሻታት መፅኡ ኣነ ከዓ ብተወሳኺ እንዳኣተኹ እንዳመፃኹካ ዋላ ከቶም ከማይ ድመስሉ መካኒካት ወይ ሓበሬታታት እንዳሃብዎም ኣብ ደገ ደለዉ ማለት እዩ እቲ ምዕባለ መፅ ሕጂ መፅ ስለ ዘሎ ምዕባለ ቁሩብ ግን ንስኻ ስክፍታታት ሕጂ ኣብ ሚዛን ንኣብነት ብሽክለታ ብዕቅን ናይ ዩሲኣይ ትሕቲ 6.8 ክትከውን የብላ ወይ እዚ ሽፍተር ንብሎ ንሕና ላዓት መትሓዚ ንሱ 28 ሴንቲሜትር ካብ ነንሕድሕዱ ክረሓሓቕ ኣለዎ እዚ ሕጂ መፅኡ ዘሎ ብውሽጢ እትዎ ሞ ንሱ ኢሚድየትሊ ዲስኳሊፋይ ትገብረካ ነዚታት ንክንገብር ግን ሕጂ ንሕና እንዳኣተና እንዳረዳእና ከምኡውይ ናብ ስራሕ መፅያትኒ ነራ ሓንቲ ብሽክለታ ብቐዳማይ ኣሪመያ ከምዝግበራ ከምዚ ኢላ ኣረዲአ ዮ ማለት እዩ። ስለዚ እቲ ምዕባለታት ንመፅእ ኣለና ክንሰርሓሉ ኣለና ግን እንዳሰራሕና እንዳበርታዕና እንዳሰራሕና ክንከይድ ኣለና እቶም ከማይ ደኣመሰሉ ኣብ ደገ ደለዉ ድማ ከኣትዉ ክመፁ ኣለዎ ምስኦም እንዳተባራረና እንዳተሸፋፈና ተኸይድና ኣነ ኣብ ሓፂር እዋንሲ ለውጡ ዘይንገብረሉ ምክንያት ጎብለል ዘይነብለሉ ምክንያት የለን ኢለ ይኣምን።
2: ሃረይ ፅቡቅ ናብዚ ውድርን ክምለስ ኣብስ ክንዕዝቦ ዘለና ብዝተፈላለየ ጉጅለ ዳርጋ ካብ ቀዳማይ መድረኽ ቀዲማ ያ ተባህቲ ኣትያ ዘላ ሞ እስከ ከመይ ክቅፅል ኢልካ ግምታት ኣለካ ብፍላይ ድማ እቶም ናይ ደገ ተቐዳደምቲ ኣብ ቅድሚት ምህላዎም እንታይ ፍህሊ ክፈጥር ክኢልካ ትግምት?
3: ዎ ተገማሚዓ እንዳ ደላ ሕጂ እንታይ ኣሎ መሲልካ ከማይ ከብናተይ ትዕብዚ እቶም ፕሮፌሽናላት ዝበሃሉ ኣብ ቅድሚት ኣለዉ እሳቶም ሕጂ ክንሪኦ ዘለና ነገር ግን እንታይ እዩ ፎርቶ ኣብ ተደጋጋሚ ከቢድ እዩ ሕጂ ኣብቲ 3-4 ክተርፍ ከሎ ሕጂ 8-9 ተሪፉ ኣሎ ኣብቲ 3-4 ክተርፍ ከሎ ሽዑኡ ለውጥታት ክመፅእ ኢሉ ሓስብ ብፍላይ

0: ዳንኤል ገብረ እግዚአብሔር ምስ መርሃዊ ተሓባቢሮም ስካብታ ተሪፋ ደላ ጉጅለ ነጢሮም ቦታ ቀይሮም ነቲ ዘሎ ክመፅእ ክእል እዩ። ኣብ ርእሲኡ ከዓ ሜካኒካል ብልሽት ከዓ ክመፅእ ክእል እዩ። ሕጂ ውዱእ ነገር ክንብሎ ንኽእል ኢና። ከምዚ ክትውዳያት ኣይመስለንን። ምስቲ ተመክሮታት ናይ ዓምድ ረኣናዮ ኮምፕሊትሊ ክትቅየር እያ ኣንኤክስፔክትድ ደይ ንፅበዮ ሰብ ክስዕራ እዩ ይብል ኣነ
1: ኣረ ፅቡቅ ኣብ ግብሪ እውን ክንዕዘቦ ኢና ሳሚ ክምለሰካ ኢና ብ ግዜ እውን ክቡራት ተኸታተልትና ከም ንዕዘቦ ዘለና ናብ ሻም ናይ ዙርያ ንምሽፋን እዮም ዝንቀሳቀሱ ዘለዉ ምስ ውድሪ ገድፈኩም ሰላም

ዕስራ ካሊእትን ክፍልል ኣለዋ። ኣብ ቅድሚ ዘለዉ ተቀዳድምቲ ነዛ መራሒት ጋንታ ምምሕዳር ገዛ ባንዳዮም ሕጂ ኣብ ቅድሚት ተሰሪዖም ንዓባይ ጉጅለ ዝቕልስዋ ዘለዉ ምምሕዳር ገዛ ባንዳ ሓንቲ ካብ ንኡሳን ዞባታት ማእከል ኮይና ከምዚ ዓይነት ፍርያት ኣብዝ ቀረባ ግዜ ብምፍራያት ሓንቲ ትድነቕ ምምሕዳር እያ። እዞም ኣብ ቅድሚት ተገዲሞም ዘለዉ ድማ ናይ ምምሕዳር ጋንታ ገዛ ባንዳ እዮም። ዓባይ ጉጅለ ካብ መራሒት ጉጅለ ብ3 ደቂቕን 20 ካልኢትን ተፈልያ ኣላ።

0: ከመይ ፀኒሕኩም ዝኸበርኩም ተዓዘብቲ ኣብዘን ዝሓለፈ ውሑዳት ደቃይቕ ፍልልያት ክፈጥር ዝኽእል ዓብዪ ኣጋጣሚታት እዩ ተፈጭሩ ፀኒሑ ንኬቨን ተክለማርያም ካብ ዩሲኣይ ሚልክያስ ማእከለ ካብ ኢኒዮስ ሬሲንግ ኣካዳሚ ንሄኖክ ሙሉብርሃን ካብ ጋንታ ኣስተና ከምኡ ድማ እናት ናይል ተስፋፂኦን ካብ ጋንታ ሞቪስታር ዝሓዘት ቀዳሚት ጉጅለ ተመስሪታ ንካልኦት ጉጅለ ናይ 47 ካልኦት ንዓባይ ጉጅለ ድማ ናይ 3 ደቂቕን 20 ካልኦትን ናይ ግዜ ጋጋንፂፋ ሰመረ ምናልባት እዛ ጉጅለ እዚኣ ክሳብ መወዳእታ ብሓባር ናይ ምፅናሕ ተኽእላ ከመይ የመት
1: እዞም ኣርባዕተ ተቐዳደምቲ ከም ዝረኣናዮም ናይ ብሓቂ ደስግኡ ተቐዳደምቲ እዮም ብዓብኡ ከዓ ኣባል ናይ ሙቪስታር ናትናኤል ተስፋፅን ኣባል ናይ ኣስተና ሄኖክ ሙሉብርሃን ኣብ ማእኸል መሰልጠኒ ዘሎ ማለት እዩ ኬቨን ተክለማርያም ብዓብኡ ከዓ ኣብ መጋቢት ናይ ኢኖ ዘሎ ሚልክያስ ማእኸለ በዚ ዝረኣናዮ ካብ ኪሎሜተር ናብ ኪሎሜተር እቲ ጋብ እናገፍሕዎ ይኸዱ ኣለዉ ኣብ መንጎ ካልኦትን ኣብ መንጎ ሳሴትን ከዓ ከምኡ እናገፍሒ ይኸይድ ኣሎ ስለዚ እዞም ኣርባዕተ ተቐዳደምቲ በቲ ዘለዎም ብቕዓት ነቲ ውድድር ንተወሰነ ግዜ ጋብ

0: ከግፍሖ ክሪኦም ክግደድና ማለት እዩ። ኣብቲ ካሊእቲ ግሩፕ ዘለዎ ሓላፍነት ብትክክል ወሲዱ ክሳብ ዘይተቐለሰ ነናይ ክልተ ናይ ደንደን ተቐዳደምቲ ክልተ ሰለስተ ኣለዉ ናይ ባይጎስ ክልተ ኣለዉ እቲ ናይ ዓሚ ሻምፒዮን ዝደፍአ ንሆም ዝረኣይ እውን ኣብኡ እዩ ዘሎ ማለት እዩ። ሕጂ መን ሓላፍነት ወሲዱ ብትክክል ነቲ ፍጥነት ናብቲ ቅድሚት ዝመፀሉ መንገዲ ይወስድ እዩ ክሳይ ዘሎ ብዓብኡ ከ ምናልባት ተቐዳደምቲ ኣቐኒሶም ኣብዛ ናይ ዓቐበት መጥቃዕቲ ገይሮም ተፈልዮም ኮድን ተፈቲኖም ከዓ ከቢድ እዋጋ ክኽፍሎም እዩ። ብመሰረቱ ኣብዛ ናይዛ ውድድር ልክዕ ንሪኦ ዘለና ከማን መትከል እዮም ምስ ዓወት ኣማን ይኸድሎ ማለት እዮም። ኣብቲ ናይ ትሕቲ 23 ትፅቢት እንገብረሎም ተቐዳደምቲ ነቲ ፀወታ ክዝንግዕዎ ኢና ንርኢ ዘለና። እቶም ክልተ ዓበይቲ ገዲፍና ናይ ናትናኤል ተስፋፅን ምስ ሄኖክ ብሉብራን ኣብ ትሕቲ 23 ዓመት ምልክያስ ቤነ ምስ ኬቨን ተክለማርያም ርብርብ እውን ኣሎ ማለት እዩ። እቲ ብድሕሪ ድመፅእ ነገር ከዓ ከምኡ ንዕኦም ንምርካብ ዝገብሮ ፃዕሪ ሓደ ካብቲ ነቲ ፀወታ ዘመቁሮ እዩ ማለት እዩ። ኣብቲ ካልኦት ግሩፖ ዘላ እንተ ብከምዚ ዓይነት ኣገባብ ከይዶም ዋጋ ክኽፍሎም እዮም ወይ ከዓ እቲ ናይቲ ትሕቲ 23 ናይ ቀዳማይ ተረኣይነት ናይ ምምፃእ ከዓ ናብ ምምህማን ገፁ ክመፅእ እዩ ማለት እዩ። ስለዚ እዞም ቀዳሚቲ ጉጅለ ዘላ ኣርባዕተ ኣባላት ሓቂፋ ትኸይድ ዘላ ናይ ብሓቂ ፅቡቅ ስራሕ እናሰርሑ ነቲ ውድድር ከዓ ካብ ግዜ ናብ ግዜ እናግፍሑ እዮም ክኸዱ ኣለዎ። ከምቲ ኣቐድማ ኣቢልና ክንጠቕሶ ፅንሕና ኸ ኣብዚ እዋን እዚ ኸ እቶም ክልተ ሰለስተ ተቐዳደምቲ እቶም ክልተ ብፍላይ ኣብ ኣዝዩ ፅቡቅ ዝኾነ ብቕዓት ኣለዎ ማለት እዮም። ከም ብድሒት መፅያ ዘላ ክልተ ናይ እስታንቡል እንደገና ሓደ እናታ መድሃኒ ኣባል ክለብ ደቡብ ሮቤል ሃብተ ማርያም እውን ንእሽተይ ፍንትት ኢሎም ንውድድሮም መርሑ ኣለዉ ንሆም ዘርኣይ ከዓ ይኽተሎም ኣሎ ማለት እዩ። ኣብዚኣ ንእሽተይ ጌጋ ኣብ ዝፈጥረሉ ግዜ እቲ ዋጋ ከቢድ ክኸውን ማለት እዩ። ስለዚ ነቲ ተዓዛባይ እዞም ኣርባዕተ ተቐዳደምቲ ፅቡቅ ዝኾነ ምንቅስቓስ ከርኢሉ ትፅቢት ይገብር ገለ ኪሎ ሜትራት ወይ ከዓ ገለ ዙርያታት ኣብ ዝተላዕለሉ ግዜ ከዓ ገለ ኪሎ ሜትራት ወይ ከዓ ዙርያታት ኣብ ዝተላዓለሉ ሄኖክ ሙሉብርሃን ናትናኤል ተስፋፅን ክልቲኦም ዝተርፉ ኮይኑ ይስምዐኒ። ምናልባት ዓባይ ጉጅለ ናይ 3 ደቂቕን 20 ኣከባቢ ሓበሬታ መፅና ፀኒሑ ናይ 3 20 ደቂቕ ጋባ ኣለዋ ማለት እዩ። እዚ ናይ 3 20 ደቂቕ ከዓ ብተቐዳደምቲ ዞባ ማእከል ናይ ምምሕዳር ገዛ ባንዳ ተቐዳደምቲ እያ ትቕለስ ዘላ እቲ ኣበርክቶ ኣብ ቅድሚት ወፂኦም ከምዚ ኢሎም ነቲ ፀወታ ክቕልሶ ናይ ብሓቂ ዝነኣድ ነገር እዩ። ግን ካብቶም ዓበይቲ ተቐዳደምቲ ናትና ፕሮፌሽናል ዘለዉ እሶም ገለ ምንቅስቓሳት እንተዘይገይሮም እቲ ጋብ ክገፍሕ እንተደይ ኮይኑ ኣይክትፀብብን እዩ ማለት እዩ። ስለዚ እቲ ውድድር ናብዛ ኣብ ቀዳሚት ዘላ ኣርባዕተ ኣበላት ዝሓቆፈትን ኣብታ ናይ ውሽጢ ናይ ዞባ ማእከል ዕብሊ ኢሎማ ዘሎ ገለ ከዓ ናይ ደገ ኮንቲነንታል ፕሮኮንቲነንታል ኮንቲነንታል ዘለዋ ተቐዳደምቲ ናብኡ ዝዛዝም ኮይኑ እዩ ዝስምዐካ በዚ ውድድር ናይ ብሽለታ ነገር ከዓ ካብትናትካ ጉልደት ዶይኮነ ዝተፈላለዩ ምክንያታት ከዓ ደይቲ ፅበናያ ነገር ኣጋጣሚታት ክፍጠር ክኽሰ ስለ ዝኽእል እቲ ውፅኢት ርኢና ክንጉምጉሞን ክንፍትና ማለት እዩ። በዚ ንሪኦ ዘለና ግን ናብዞም ክልተ ብሉፃት ተቐዳደምቲ እቲ መድረኽ ዝኸውን ኮይኑ ይስምዐካ ማለት እዩ። 3 ደቂቕን 20 ኣማኒኤል ገብረ እግዚኣብሔር ምርሃ ቅዱስ ኣብቲ ዓባዮም ዘለዎ ማለት እዮም። ናትናኤል ብርሃነ መዋእል ግርማይ እውን ኣብኣየ ዘሎ። ስለዚ እዚኦም ሓላፍነት ወሲዶም ብትክክል ነቲ ፀወታ ክሳብ ዘይቀለስዎ እሶም ኣብ ሓንቲ ዙርያ ተወሓደ ናይ 30 ናይ 25 ካሊት ጋብ ክገብርሎ ማለት እዮም። ሕጂ ብንሪኦ ዘለና መጥቃዕቲ መልሰ መጥቃዕቲ ብዙሕ ኣድማዕ ኣይኮነን እቲ ፍጥነት መፅኡ መሊሲ ይቕንስ ተዋሂዶም ብትክክል ሰሚሮም ክስሕቡ ትፅቢት ኣለኒ እንተማእኪሎሞ ነቲ ፍጥነት ነቲ ተዓዛባይ ፅቡቅ ዝኾነ ምንቅስቃሳት ምትርኣዮም ማለት እዩ። በዚ ንሪኦ ዘለና ግን እዛ ሳሴተ ዘላ ግሩፕ ናይ ምሕዋስ ተኽእልኣ ስሳ ሚኢታዊት ዳርጋ ዝባኸነ ይመስል
1: ራይ ሰመረ ዛ ቀዲምና

0: ገለጽናዮ እዚኣብ መንጎ ቀዳሚትን ዓባይ ጉጅለን ዘሎ ናይ ግዜጋ ክስለስተ ደቂቕን ራይ ክቡራት ተኸታተልትና ካብ ግዜያዊ ስትድዮና ብሓንቲ መስከረም ሓፂር መደብ ክህልወና እዩ ናብ ከስክረኩም እዩ።
1: ሰላም ከመይ ፀኒሕኩም ክብራትን ክብራንን ተኸታተልትና ከም ትዕዘብዎ ዘለኹም ካብ ደቕ ናብ ደቂቕ ክብደትና ከብ ዓብየ ዝመፅእ ዘሎ ቻምፒዮን ኤርትራ 2026 ድሮ ናብ ፍርቂ ከምኡ ድማ ናብ 100 ኪሎ ሜትር እናገፅኦም ተቃደምቲ ናብተን ተሪፈን ዘለዋ 80 ኪሎ ሜትር ንምሽፋን ዝኸዱ ዘለዉ ነቲ ፈጢሩ ዘሎ ሓድሽ ምዕባለን ሓፈሻዊ ትዕዝብትን ድማ ምሳይ ኣሰልጣኒ ክለብ ሰራይ ኤርትራ ናይ ደቂ ኣንስትዮ ገዲም ከምኡውን ኣሰልጣኒ ሃገራዊ ጋንታ ኤርትራ ኣሰልጣኒ ሙሴ ኣዝሂድ እንታይ ዘሎ ሞስ ከመይ ፀኒሕካ?
2: ከመይ ፀንሕ ፊደል ዳሓንዶ ፀኒሕና እግዚኣብሔር ይመስገን ፅቡቅ
1: ራይ ፅቡቅ ከንዕዘቦ ዘለና ቻምፒዮን ኤርትራ ከምቲ ትፅቢት ንገበርናሉ ዓመት ሙሉእ ኣህንጢና ዝፀንሕ ብኣንጣጣሊ መልክዕ ዝቕፅል ዘሎ ሞ ስካ ሓፈሻዊ ትዕዝብትኻ ከመይ ኣሎ ውድድር ባእካ ትዕዝብታ
2: ሓራይ ሓደ እቲ ናይ ሎሚ ዓመት ውድድር ከምዚ ክንብሎ ዝቐነና 183 ኪሎ ሜትር ንዚ ንሪኦ ዘለና ኩነታት ኣየር ከምቲ ገሚትና ነበርና እዩ ኣዝዩ ከቢድ ክኸውን ከም ምዃኑ ማለት እዩ። ስለዚ እዚ ናይ ሎሚ ሻምፒዮን ኤርትራ ከምዚ ንሪኦ ዘለና ዳርጋ ፍርቁ ተወዲኡ ኣሎ እቲ ክንዲቲ ዝወድእዎ ከዓ ተሪፍዎም ኣሎ ማለት እዩ። ምዚ ንሪኦ ዘለና ኣገባባ ፀዋወታ ዘሎካ ገና ቀሲልና ሕቶ መሰክረብካለ ኣብ ዝርዝራት ኩናቱ
1: ሓራይ ፅቡቅ ቅድሚ ናብቲ መዝ መወዳደሪ ቦታ ንካልአን ምምፃና ተቃደምቲ ኣብዚ ኩሉ ሻዕ ዝግበር ናይ ደገ ተቃደምቲ ናይ ውሽጢ ዓዲ ተቃደምቲ እናብልና ናማቐልና ኢና ንፅውዖም ወላካ ኩሎም ኣብ ብቕዓት ፍልሊ ብዙሕ እንተዘይብሎም ኣብ ብልምዲ ግና ቻምፒዮን ኤርትራ ብናይ ደገ ተቃደምቲ ክቕለስና ንዕዘቦ ዘለና ሎሚ እውን ብትዕዝብተይ ክኾን ክእል ምናልባት ሎሚ እውን ከምኡ ይርእ ኣለኹ ሞ ስካብ ዝተይ ኣለካ ብናትካ
2: ዋ እቲ ቀንዲ እንታይ ይመስለካ ፊደል ዝልዕሊ ዝኾነ ዓንተ ወይ ዝረአኹ ኣነ ንምንታይ ምኽንያት እዮም እቶም ናይ ዞባ ማእኸል ኣብቲ ቀዳማይ እዋናት ዘይተደለየ ፀዓት ይወፅእ ኩሉ ግዜ ፀዓት ከተውፅእ ከለካ ከዓ ሙሉእ መዓልቲ ከዓ ምሳኻ ይውዕልኒ እቲ ፀዓት። ስለዚ እዞም ናይ ዞባ ማእኸል ክቕልስዎ ግድን እዩ፣ ግን ብመን ጌርካ ትቕልሶ ክትፈልጥ ክትክእል ኣለካ። ኣብቲ ናይ መጀመርያ ሕጂ በቶም ናይ ዞባ ማእኸል ተቀዳደምቲ እዮም ዝኸዱ ዘለዉ። እቶም ናይ ዞባ ማእኸል ተቀዳደምቲ 183 ኪሎ ሜትር ክሳብ ክንደዮም ክኸዱ? ስለዚ ኣቐዲሞም ስለ ዝገበርዎ እታ ተፈጢራ ዝነበረት ጉጅለ ከምዛ ንሪያ ዘለና እዛ ጉጅለ እዚኣ ካብ ሳልሳይ ጉጅለ እያ ነጢራ ናብ ቀዳማይ ጉጅለ ሓሊፋ ካብ ቀዳማይ ጉጅለ ከዓ ኣዎ ኣታ ጌራ መጥቃዕቲ ገይራ ከዓ ናብዚ ቅድሚት መፅያ ኣላ እንዳሕ ርኢናዮም ኣብዚ ረአዮም ሕጂ ናይ ዞባ ማእኸል ዝበሃሉ ተቀዳድምቲ የለዉ ናብዚ ስለምንታይ ደይነጠሩ ንዕኦም ምልከት ማለት እዩ። ሓፈሻዊ ግን እቲ ኩሉ ግዜ ንብሎ ኣዘራርባ ብጋንታ ፀወታ ክኸውን ከሎ ከምዚ ዓይነት ክፍጠር ከሎ ነዚኦም ኣርቢሓቶም ዘላ ርአያ ብጋጣሚ ዝኸደት ግሩፕ ቦታ ናይ ዓንተ ወይ ሓደ ሰብ ተሓዊስዋ ስለ ዝኸደ ብኣ ቆስሙስ ዘይደለዩ ናትኒኤል ተስፋፅንን ሄኖክ ምክንያቱ ኣኪሽ ምስ ተቀዳመይቲ ከይዱ ስለ ዝነበረ ስክፍታታት ኣለዎም ኣኪሽ ክሳዕ ክንደይ በይኑ ክከይድ ክእል ካልእ ኣርእስቲ እዩ፣ ግን እሱ ስለ ዝነበረ ንዕኦን ክርክብዎን ከዓ ግድነት ስለ ዝኾነ ነጢሮም ንቅድሚት ሓሊፎም ኣለዉ። ሕጂ ግን እንድሕር ንሪኦ ኣለና እዞም ቀዳመይቲ ግርቦው እንድሕር ርኢና ኣለና ዘውፅእዎ ደለዉ ፀዓት ናይ መጨረሻ ፀዓት ገይሮም ኣብ ውሳነ ኣይበፅሑን። ምክንያቱ ክንድቲ ዳሓለፍዎ እዩ ተሪፎዎም ዘሎ 80 ኪሎ ሜትር ቀሊል ኣይኮነን። ስለዚ ምናልባሽ እዚ ቦታ መወዳደሪ እዚ ናይ ገዛ ማና ዘሎ ዓቐበታት ተወሲኽዎ ነይሩ እንተትኸውን እቲ ተነፂፉ ደሎ ክልተ ደቂቕ ንህዝቢ ከሰክፎ ክእል ዋላ እንተቀዳደምቲ ከሰክፎም ክእል ነቶም ሃዲሞም ዘለዎ ከዓ ሞራል ክኾኖም ክእል። ኣብዚ ግን ዝበዝሐ ጎልጎል ስለ ዝኾነ እቲ ክልተ ደቂቕ ዓብዪ ጋግ ኣይኮነን ማለት እዩ። ስለዚ ናይ ዞባ ማእኸል ተፃወቲ ምናልባሽ ሕጂ ብዛ ሳልሰይቲ ግሩፕ ሓሊፎም ኣለዉ ዝተኻእለ መጠን ግን ኣብዚ ሕጂ እዋን ተጠቂሞምኑ ነይሮም ተትኾኑ ተዓቕሞም ልክዕ ምስ ተቀዳመይቲ ናይ ምኻእ ተኽእሎ ነይሮም ማለት እዩ።
1: ፅቡቕ ሙሴ ከምዚ ዝበልካዮ እቲ ናይ ፍልልይ ግዜ መዋደሪ ቦታ እዚ ውስኖ እዩ ክልተ ደቂቕ ኣብዚ ናይ ፎቶ ጥቀ ዘለ ዓቐበት ብዙሕ ፍልይ ፈጥረ ኣይክእል ፀኒሕካም ኣለካ ሞ እስከ ኣብደ ድሕ ዘለዎ ጉጅለ እውን በዓል መርሃዊ በዓል ኣማኒኤል እውን ኣለዉ ክሳዓት ብዙሕ ዘየውፅእ ዘለዎ ሞ እስከ ኣብዚ ታይ ኣለካ ትዕዝብቲ
2: ወሩዲ እዩ ሳቶም ነዛ ግሩፖ ብድሕሪት ዘለዉ ንዓ ስሒቦም ክፅምርዋልካ ክትሓስብ የበልካን ምናልባሽ ኣማኒኤል ከም ዓይነት ፅቡቕ ፀወታ ስለ ዝፀወት በዕሉ ክሕውሳ ይኽእል ኮን ካብ በዓል መርሃዊ ግን ነዛ ግሩፖ መልእቲ ዳርጋ ሚእቲ ዝኾኑ ተቀዳደምቲ ንዕኦም ሒዝካ ናብ ቅድሚት ከተምፅእ ዋላ ትስልቲ ፀወታ እውን ኣይድግፍዎን እዮም ንሳቶም ክኸውን ዝግባእ ክኸውን ዘለዎ ክኸውን እውን ንፅበዮ ግን ኣታክ እዩ መጥካዕቲ ምክንያቱ 80 ኪሎ ሜትር ገና እዩ እዞም ዘባ ማእኸል እንድሕር ምናልባሽ እዞም ተቀዳደምቲ ናይ ዘባ ማእኸል ስለ ዝቕልስዋ ዘለዉ ነቲ ጋብ ብከምዚ ደረጃ እንድሕር ክሳብ ሰለስተ ዙር ገለ ዝተርፍ ኣብፂሖማ ናይቶም ፕሮፌሽናል መጥካዕቲ ሩኡይ ክንረከብ ኢና ማለት ካብዚ ንላዕሊ እንዳገፍሐት እንድሕር ከይዳ ግን ቅድሚ ሰለስተ ምትራፍ እውን ኣብ ሓደጋ ክእትዎም ስለ ዝኽእል ካብ ዳሕረዎ ዘለዉ ሰባት ሓያል መጥካዕቲ ክህልኹም ምኳኑ ፍሉጥ እዩ ሩድኡ ግን ተዘይኮነ እቶም ኣለዉ ዝበሃሉ ኣብ ድሕሪ ተቀዳደምቲ ኣነ ከምዝርዳእኒ ንግሩፖ ምልእቲ ንብሙሉኣ ስሒቦም ንቅድሚት ክእትዋ ዝብል ግምት የብለይን ካብኣ ከመይ ገይሮም ኣታ ገይሮም ናይ በይኖም ግሩፖ ፈጢሮም እዮም ክኣትዋ እንተዘይኮይኑ እዛ ቀዳመይ ተኸይዳ ደላ እንድሕሪ ኣለና ኮይና ናይ ኣንደር 20 መኒሽሙ ከቢሲኣይ ደሎ እዩ ዝስሕባ ደሎ ዋላ ንዕውን ከቢድ እዩ ቀሊል ነገር ኣይኮነን ከቢድ እዩ 80 ኪሎ ሜትር ብሕጂ ተሪፉ ዘሎ ቀሊል እዩ ቀሊል ኣይኮነን ትሪኢ ኣለካ እዚ 3 ደቂ ክብሉካ ኣለዉ ግን ብዙሕ ተቀዳድምቲ ኣለዉ እዚ እዞም ግሩፖ እዚኦም ኣብዛ ግሩፖ እዚኣ ዘለዉ ዓበይቲ ተቀዳድምቲ ከዓ ነዛ ግሩፖ እዚኣ ሒዞማ ክኣትዉ ይኮኑ በቶም ቅድሚት ድቕለሱ ዘለዉ እቲ ዝድለ ኣድቫንቴጅ ወሲዶም ብናቶም መጥካዕቲ እዮም ክነጥሩ ዝኽእሉ ዝብል ገምገም ኣለ
1: ኣራይ ሞስከ ተነፂፉ ዘሎ ጋግ ኣብ ግምት ብምእታው ተሪፈን ዘለዋ 7 ዙርያ ከመይ ሓርፋ ፅቢት ኣለካ
2: ኣነ እንታይ ይብል ኣለኹ እቲ ኣብታ ቅድሚት ዘለዉ 4-1-4 ተቀዳድምቲ እዮም እሶም ከዓ በቲ ከውፅእዎ ዝኽእሉ ፀዓት ክኸዱ ዘለዉ ኣይብልን እዮም ምክንያቱ ብወዲ ተገኘ እዮም ዝሰሓቡ ዘለዉ ብኬቨን እዮም ዝሰሓቡ ዘለዉ ማዕርክ ንደዩ ኬቨን ከሳልዮም ንዓኣቶም እሳቶም እቲ ዘለዎም ዓቕሚ ዘውፅእሉ ሰዓታት ኣይኣኸለን ምክንያቱ ነታ ዘላ ጋብ ሒዞማ ጥራያን ክኸዱ እንድሕር ገፊዓትሎም ግን ክሳብ 4-5 ደቂቕ እንድሕር በፂሓ ግን ናቶም ተራ ክንሪኦ ኢና ናቶም ተራ እንድሕር ከዓ ብቕኑዕ ልቢ ሰሪሖም ከዓ ዳርጋ ናብ 7 ደቂቕ ከብፅሕዎ ተኽእሉ ኣለዎ ምክንያቱ ቀለልቲ ሰባት ኣይኮነን ኣብኣ ዘለዎ ኣኪሻብ ጎልጎል ክሕዘሎም ይኽእል እዩ ትስክፍታ ግን ኣሎ ከምዚ ኢልካ ግሩፖ ከድካ ኣኪሽ ናትናኤል ተስፋፅን ኣብቲ ናይ መጨረሻ ምስ በዓል ኣኪሽ ስፕሪንት ክገብር ክእል ድዩ ሄርፕሌይን ድሕር ኣደይተፃዊቶም ነታ ግሩፖ ገዲፍዋ ክኸይድ ከምዝፍትን ዝርዲ እዩ ምክንያቱ ንበላዓትካ ሒዝካ ይትመፅእኒ ካብ ስፕሪንት ስለዚ ምናልባሽ ዓሚ ወሲደያ ስለ ዝነበርኩ ቅድሚ ዓሚ ወሲደያ ዝነበርኩ ኢሉ ፌር ፕለይ ክህብ ተደይደልዩ ንሄኖክ ወይ ንኣክሽ እንተዘይኮነ ግን እቲ መጥካዕቲ ግድነት ክንሪኦ ኢና ግን ከምዛ ድብለካ ዘለኹ እታ ጋብ እንዳሕር ደኣ 3 ዙር ክተርፎ ክሳብ ዝተርፎ ናብ 5 ደቂቕ እንዳሕር በፂሑት ጋብ ናታቶም ክሕወሶ እዩ ዓባይ ጉጅለ ናይ ምርካብ ዕድላውን ዳርጋ ክኽትም እዩ ማለት እዩ
1: ተተዓዚብና እውን ተሃዲማ ዘላ ጉጅለ 4 ተቀዳደምቲ ሒዛ ዘላ ኬቨን ሄኖክ ከምኡውን ኣክሽ ሚልክያስ ማለት እዩ ሰለስትዮም ናይ ቅርታዊ ውድር ተቀዳደምቲ እዮም ናታይነት ፋፀን ጥራዩ ኣብ ዓቐብ ቅርብ ከድማዓሎም ዝኽእል እንዳሕረይ ክዕወት ሰሪሑ ኮይኑ ክልትዕትትላነንእውን ሞተወሳኺ እንታይ ኣለና ሙሴ ዘይተንቀፍናዮ ኣብ ናይ ሎም ዓንቲ ውድድር
2: ፅቡቕ ኣሎ ኣነ ምናልባሽ እዛ ዝበልኩ ሓደታ ናይ መቀዳደሚ ቦታ ምናልባሽ ልዕሊ ዝኾነ ነገር ነቶም ዓበይቲ ፕሮፌሽናላት ሓጋዝ ክትከውን ትኽእል እዛ ናይ ገዛማ እንዳደ ተወሲኻታ ነራ እንተትኸውን ተዓቐበት ዝሓሸ ምበልኩ ንዝመፅእ ውድድራት ማለት እዩ ሕጂ ግን ከምዚ ንሪኦ ዘለና እውን እቶም ናይ ዞባ ማእኸል ተቀዳደምቲ ቀለል ስራሕ ይገብሩ ኣይኮነ ንገብሩ ዘለዉ ግን ኩሉ ግዜ እንታይ ድብል ኣነ ምናልባሽ ንጥቕምኻ ክኸውን ኣለዎ ፀዓት ከተውፅእ ከለካ ንጥቕምኻ ተደይ ኮይኑ ወይ ከዓ ነቲ ፀወታ ምብርባር ማለት እዩ ስለዚ ሒዞሞ ዘለዎ ቀሊል ብቕዓት ኣይኮነን ከምዚ ንሪኦ ዘለና ርአ ናብ ሸለልትነት ተኣትላ እዛ ሸለልትነት እንዳሕርኣ ገፊሓ መጥካዕቲ ዋላ ተጌርካ ትሪኢ ኣለካ ከምዚ ቀሊል ትድቅስ ስለ ዘላ እዛ ግሩፖ እዚኣ ኣብ ሓደጋ ክትእትዎም ትኽእል እያ ከምዚ ዝብለካ ዘለኹ ግን ክሳብ 4 ዙር 3 ዙር ዝተርፍ ናብ 4 ደቂቕ ናብ 5 ደቂቕ እንድሕር በፂሑ ትጋብ ናይቶም ዓበይቲ ተፃወቲ ናይ ምውፃእ ተኽእሉ ኣሎ በዓል ናትናኤል ዋላ ሄኖክ ዋላ ኣክሽ እውን ብዘለዎም ዓቕሚ ከውፅኡ ስለ ዝኾኑ ሽዑኡ ትፀወታ ክረአ እንተተኻኢሉ ግን መጥካዕትታት ከም ዘሎ ክንፅበ ኢና ማዕርክ ንደይ ውፅኢታዊ ኸውኒት መጥካዕትካ ኣይሆፕ ነዚ ህዝቢ እዚ ፅቡቕ ውድድር ክኾነሉ
1: ራይ ኣዝየ መስነካ ሙስያስሄለ የቐኒለይቱም ተዓዘብትና የመስግነካ ክብራት ተኸተልትና ተሪፈን ዘለዋ 7 ዙርያ ኣብ ምክታል ኢና ንርከብ ዘለና ንዓኹም ናይ ምክታል ንምነ ንተቀደምቲ ድማ ፅቡቕ ዓደል ንምነ ሰላም

0: ከመይ ፀኒሕኩም ዝኸበርኩም ተዓዘብቲ ቅዳሜት ጉጅለ ኪሎሜተር ብኪሎሜተር ብዝኸደ ቁፅሪ እቲ ናይ ግዜ ፍልልያ እናግፍሐት ትኸይድ ኣላ። እዚ ድማ ንዓባይ ጉጅለ ኣዝዩ ስጋት ኮይኑ ስማዓኒ። ምናልባት ሰመረ እቲ ናይ ግዜ ፍልልይ ናብ 3 ደቃይቕን ዝያድኡን ሰጊሩሎ፣ ምናልባት እዚ ደቃይቕ እዚ ንዓባይ ጉጅለ ካብ ፀወታ ውፃእ ዝገብር እዩ።
1: ከምቲ ንሪኦ ዘለና ማለት እዩ እቶም 4 ተቐዳደምቲ ብፅቡቕ ዝኾነ ውህደት ብዘይቀልዓለም ነቲ ፍጥነት ይቕልሱ እዮም ዘለዉ። እቶም ድሕሪኡ ዘለዉ ክልተ ናይ ኣባላት ኢስታንቡል ቱርካዊት ክለብ ማለት እዩ መትከል እዮብ ኣማን ዓወት፣ ከምኡ ውን ናይ ክለብ ዶብ ሮቤል ሃብተ ማርያም ከም ኣስፔኮ ናተመድሃኒ ኣቕሊልካ ትሪኦም ተቐዳድምቲ ኣይኮኑን። ኣብ መንጎዞም ናይዞም ክልተ እቲ ጋብ ብትኽክል ማለት እዩ እሶም ዳሓለዉ እቲኦም ከዓ ዘለዎም ዓቕሚ ናብኦም ናብ ምፅባብ እዩ ዘሎ ማለት እዩ። ምናልባት ታሳሴቲ ዘላ ከም በዓል ንሆም ዘርኣይ ሓቂፋ ዘላ ተቐዳድምቲ ተቕስን ገላ ኣይኮነት ናብቶም ናብ በዓል መትከል እዮብ ኣማን ዓወት ናተመድሃኒ ሮቤል ሃብተ ማርያም ንክሕወሱ ማለት እዩ። እቲ መጀመርታ ብንእሽተይ ዝምወሰድዎ ናይ ምዝንጋዕ ዋጋ ይኽፍሎም ማለት እዩ። ኩሉ ግዜ ኣብ ናይ ዞባ ማእከል ኣብ ዙርያ ናትና ኢልተስፋ ፅን ሄኖግ ሙሉ ብርሃን እንተዘይሃሊኻ እቲ ግዳይካ ትኸውን ማለት እዮ። እዚኦም ተቐዳድምቲ ኣብዝሃለዎ ተሃልዮ ጉሩብ ግድን እዮም ዝህልዎ። ስለዚ እቲ ናቶም ምኻድ ነቶም ናብ ዓወት ክመፁ ንፅብዮም ተቐዳድምቲ ወይ ከዓ ተረኣየነቶም ናብ ቅድሚት ክመፅእ ዝኽእል ዝኸሰርዎ ኣጋጣሚ ተፈጢሩሎ ማለት እዩ። ሚልክያስ ማእከለ፣ ኬቨን ተክለማርያም፣ ናይ ኢኖስ ናይ ዩሲኣይ ተቐዳዳማይ ኣቕሊልካ ትሪኦም ኣይኮነን። እዞም ክልተ ተቐዳድምቲ ናትና የለን ሄኖጉን እውን ናብቲ ዝድለ ሕንፃፅ ዘብፅሖም ኮይኑ ኣይስምዐካ ማለት እዩ። ምናልባት ኣብታ ካልኦት ግሩፕ ብትኽክል ዘለዎም ዓቕሚ እንተ ኣዋሃይዶም እቲ ጋብ ክፅብዎ ይኽእሉ እዮም። ዋላው ጓል ኣፅቢቦሞም እሶም ናቶም ዓቕሚ ናቶም ሚዛን እቲ ብቕዓት ሒዞም ክዱ ስለ ዘለዉ ኣብቲ መጨረሻ ግዳይ ክገብርዎም ይኽእሉ እዮም ማለት እዩ።

ማለት እዮም ኣብዚ ዓቐበት ክወፁ ከለዉ ዘርእዩና ዘለዉ ናይ ተፀማምነት ኣብ ገጾም ምኾን ኣብ ኣካላቶም ቁርብ ምስቶም ናይ ፕሮፌሽናል ተፃዋቲ ፍልሊ ኣለዎ ሞ እዞም ኣርባዕተ ተቐዳደምቲ ነዚ ውድድር ፅቡቅ ገይሮም ዝቕልስዎ ኣለዉ ኢለ የ ዝኣምን። እቲ ግዜ ኣዝዩ ብዙሕ እዩ። ከምቲ መጀመርታ ክንብሎ ፅንዕና 2-3 ደቂቃ ገለ ኣብ ገሊኡ

0: ይካየድ ማለት እዩ። ዓይነት ተፃወቲ እዩ ድውስን። ንኣብነት ሄኖክ ሙሉብርሃን ካብቶም ክዝውር ዝኽእል ተፃወታ እዩ። ናትናኤል ተፃዋትን ካብቶም ክዝውር ዝኽእል ተፃወታ እዩ። ኣብ ድሕድ ደላ ከዓ ኣማን ዓወት ኣማን መትከል እዮም ሮቤል ሃብተ ማርያም ናተመታኒ እዚኦም ብዝውር እዮም። ኣብዚኦም ንተናውሐ ግዜ ንተናውሐ ኪሎሜትር ማለት እዩ ከምዘለዋ ክረባረቡ ይኽእሉ እዮም። ኣብታ ድሕሪት ከዓ ከም ማለት እዩ። ኣብቲ ድሕሪት ግን እቲ ፍጥነት ኣታን ወፃእን ከም ምኳኑ መጠን እቲ ዝድለ ናብታ ካልኦት ግሩብ ንምምፃእ ኣሸጋሪ። ስለዚ እዞም ኣርባዕተ ቀደምቲ ኣብ ቅድሚት ኮይኖም ነዚ ፀወታ ዝቕልስዎ ዘለዉ ብኡ ገይሮም ፀወታ ናይ ምዛም ትኽእሎም ናብ ሰብ ዓሚታዊት ይዛዝ ማለት እዮም። ኣብኦም እውን ገለ ፍልልይ ክንርኢ ዝብል ሓሳብ እዩ ዘለኒ። ሕጂ እውን ይመፁ ኣለዉ ብሄኖክ ምንብራን እናተቐለሰት ማለት እዩ። እታ ካልኢቲ ዘላ ኣርባዕተ ኣባላት ዝሓዘት እቲ ጋብ እውን ከምቲ ዝፀንሐ ዘይኮነስ ዝገፍሐ ኮይኑ ይስምዐካ ማለት እዩ። ስለዚ እዞም ኣርባዕተ ተቀዳደምቲ ናይ ብሓቂ እቲ ብቕዓቶምን እቲ ዓቕሞምን ብትክክል እናንፀባርቑ ዝኽሪ ዘለዎ ኮይኑ ይስምዐካ ማለት እዩ። እታ ካልኢቲ ግሩብ እውን ነታ ጋብ ዓቂባ ትክክል ዓይነት ምንቅስቃስ እያ ተካየድ ዘላ። ስለዚ እቲ ናይ ዓሚ ቻምፒዮን ንሆም ዘርኣይ ካልኦት ኣባላት ናይ ደንደን ገዛ ባንዳ ካልኦት ተቀዳደምቲ ሓቂፋ ትኸይድ ዘላ ነቲ ፀወታ ብትክክል ክቋፃፅርዎ ኣይከኣሉን ዘሎ። ኣብዚ እዋን እዚ እንተዘየቋፃፂሮሞ ከዓ እቲ ጋብ ብዘለዎ እናገፍሐ ይኸይድ። ፀወታ ኣብዞም ኣርባዕተ ብድሕሪኦም ዘለዉ ኣርባዕተ ተቀዳደምቲ ናይ ዝተፈላለየ ጋንታታት ናብኦም ዛዝም ኮይኑ ይስምዐካ። ምናልባት 11 ዙርያ እዚኣ 12 ዙርያ እያ ትኹን ዘላ። እቲ ፍጥነት ክንሪኦ ከለና ከዓ ክሳብ ሕጂ ካብ 4:44 እዮም ዘሎ ብትክክል ፅቡቅ ዝኾነ ፍጥነት እዩ ዝካየድ ዘሎ ማለት እዩ። ምናልባት ሓበሬታ ሰሚዒና እቲ ጋብ ክንዛረብ ወይ ከዓ እቲ መልእኽቲ ክነመሓላልፍ
1: ራይ ምናልባት ኣብዛ ርእሲ እዚኣ ከይወፃና እዛ ቀዳሜይቲ ጉጅለ እዚ ፀወታ ሙሉእ ብሙሉእ ናታ ንምግባር ካብ ዓባይ ጉጅለ ኣንፂፋቶ ዘላ ፍለሊ ዓቂባቶ ንምውፃእ ኣብ መንጎኣ እንታይ ጌጋታት ክትፍፅም ይብላን
0: ክሳብቲ ሓደ ዙርያ ብዘይ ቃል ዓለም ክስዕብ ኣለዎ። ክሳብቲ ሓደ ዙርያ ማለት ዝተርፍ ካብኡ እቲ ዓቕሞም እቲ ዘለዎም ናቶም ብቕዓትካ ዝርእሉ መገዲ ይፍጠር። ገሊኦም ኣብ ሽኳ ክትበፅሐሎም ዝደልዩ ኣለዉ። ንኣብነት ሄኖክ ሙሉብርሃን ከምኡ ከዓ ሚልክያስ በየነ ገሊኦም ከዓ ኣብቲ ሽኳ ከየብፅሑ ኣቐዲሞም ክኸዱ ከዓ ዝደልዩ ኣለዎ። ናትናኤል ተስፋፅን ብኡ መንፀር ከዓ ኣብኡ ከይበፅሐ ከዓ ዓቕሚ እንተልይዎ ወይ ከዓ እቲናቱ ብቕዓት ከምቲ ዝነበሮ እንተሃልዩ ማለት እዩ ከየበን ተስፋ ማርያም ከዓ መሓዲጎ ናይ ምኻድ ተኽእሎ ብዘለዎ ዓቕሚ ክፍትን እዩ። ዋላ ይፍትን ናይ መሓዝ ተኽእሎ ናይ ምቁፃር ተኽእሎ ኣብ መንጎ ሄኖግን ናትናኤልን ተስፋ ፅን ሚልክያስ ማእከለን ግን ዝሰድድ ኣይኮነን ጋብ ከየገብሮ እዮም ኣብኡ ከልዎ ኣብ መንጎ ፍርቅሮቶ ካ ኣትዮም ዝቋፀርካ። ስለዚ ክሳብቲ ተወሰነ ሓደ ዙርያ ዝተርፍ ብዘይ ቃል ዓለም ክስሕቡ ኣለዎም። ብከምኡ መልክዕ ከዓ ነቲ ውድድር ይኸድዎ ኣለዎ። ከምኡ ስለዝኾነ ከዓ ነቲ ጋብ ሓልዮም ይኸዱ ኣለዎ። ነቲ ግዜ ከዓ እናግፍዖ ይኸ ኣለዎ። ኣብቲ ካልኦት እ ዘላ ግሩፖ ግን ቅሩብ ተቕስን ኣይኮነትን ኣላ። ኣብ ሳሴይቲ ንእሽተይ እቲ ጋብ ተፈጢሮም ኣሎ። ኣብ ሃልክና ፃዕርን እዮም ዝኣ ዘሎ ካብ ዓባይ ጉጅለ ሕጂ ገለ ኣባላት ተቀዳደምቲ ገዛ ባንዳን ካልኦትን ኣብ ቅድሚት ከይዶም ነቲ ፀወታ ክቕልስዎ ይፍትኑ ኣለዉ። ብድሕሪት ከዓ ካልእ መልክዕ ተፈጢሩ ኣሎ። ስለዚ ደይ ከምቲ ዝሓለፈ ውድድራት ኣብ 4-5 ጉጅለታት ተፈንጪላ ነቲ ውድድር ከምዚ ገይሮም ክሰላስልዎ ከለዉ ተዓዛባይ ብኡ መጠን ከዓ እቲ ዝደልዮ ነገር ናይ ምርኣይ ይመፅእ ኣሎ ማለት እዩ። ተዓዛባይ ከዓ ከምኡ ዝደሊ። ስለዚ እዞም ኣርባዕተ ኣብ ቅድሚት ነዚ ውድድር ዝቕልስዎ ዘለዉ ከም ዘለዎ ሓይሎም ዓቂቦም እንተቐፂሎም ናይ ምእዋት ትኸይድ ኣላ። ከም ንሪኦ ዘለና ሚልክያስ ማእኸለ ኣብ ጎልጎል ፅቡቅ ዝኾነ ዓቕሚ ስለ ዘሎ ኣብ ጎልጎል እቲ ትክክል ኣበርክቱ እዩ ዝገብር ዘሎ። ምናልባት መርሃዊ ቅዱስ ክሳብ ዚ ሕጂ እዋን ወፂ ኣይፀንሐን ኦሎምፒካዊ መርሃዊ ቅዱስ ዝፈጠሮ መጥቃዕቲ እውን ደቕደሳ ዝቕስን ኣይኮነን ተቐዳደን ሰንበል ነቲ ፀወታ ወይ ከዓ ነታ ግሩፕ

0: ክቕልሱ ኣይፍትን ኣለዎ። መርሃዊ ዓመት መፀ ንተናውሐ ኪሎ ሜትር በይኑ ናይ ምኻድ ዓቕሚ እዩ ዘለዎ ተቀዳዳማ እዩ። ብኡ መንፀር ኣብቲ ነቲ ህዝቢ ዝደልዮ ምንቅስቃሳትካ ሓደ ካብቶም ዘርኢ ከም ምዃኑ መጠን ከዓ ሕጂ ነቲ ፀወታ ከባራብሮ ይፍትን ኣለዎ። ብከምኡ መጠን እውን እቲ ጋፕ ከምቲ ኣቐዲምና ገሚት እያ ፅናሕና ካብ ግምት ወፃእ ማለት እዩ እናፀበ ይመፅእ ኣለ ማለት እዩ። ስለዚ ንሪኦም ዘለና እዛ ካልኦይቲ ግሩፖ ፅቡቅ ዝኾነ ጋብ ሒዛ ትኸይድ ኣላ።
1: ራይ ሰመረ ከምዚ ኣቐዲምና ክብሎ ፀሕና እቲ ናይ ግዜ ጋግ ኣዝዩ እናገፍሐ ይኸይድ ኣሎ። ይኹን ግን ኣብ መንጎ ቀዳሚትን ካልኦትን ጉጅለ ዘሎ ናይ ግዜ ጋግ እናፀበበ መፅእ ኣሎ። ስለዚ ናይ ምሕዋስ ተኽእሎ እውን ክህልዋ ዝብል ግምታት ኣሎ። ምናልባት ሚልክያስ ማእከል ኣብ ቀዳሜት ጉጅለ ብምህላው ነታ ጉጅለ ብሓንሳብ ተ ሕንፃ ዝተበፅሐ ኮይና ዘዋፃ ኮይኑ ይስማዓንን እዩ። ምናልባት ኣብዚ ሞት እዚ ስምዒታት ናይ ሄኖክን ናትና ኤለን እንታይ ዘንበብ ዝኮይኑ ይስማዓካ?
0: ናብ ከምኡ ደብፅሖ ኮይኑ ይስማዓካ እሱ ናይ ትሕቲ 23 ናይ መውሳድ ድሌቱ ክተግብር ክፍትን እዩ። ከምኡ ከዓ ኬቨን ማለት እዩ እዞም ክልተ ተፃወቲ ከዓ ዋላ ኣብቲ ናይቲ መጨረሽታ ዝግበር ቅፅበታዊ ውድድር ናይ መብፃሕ ትልሚ ክህልዎም ይኽእል እዩ። ምናልባት ኣብዚ እዋን እዚ ኣብቲ ናይቲ ሽኳ ብቕዓቱ ብዝያዳ ማለት እዩ ሄኖግ ምሉ ብርሃን ኣቕሊልካ ዝረአያ ይኮነን። ከምኡ ውናት ናይ ተስፋ ፅን ኣብ ዝሓለፈ ውድድራቶም ኣብቲ በኹሪ ናይዚ ዓመት ክጅምር ከሎ ኣብ ኣጋጣሚታት ተራኺቦም ናይ ካልኣይን ናይ ራብዓይን ደረጃ ዝኣተውሉ ምስ ዓበይቲ ናይ ዓለምና ተቀዳደምቲ ናይ ሽኳ ተወዳደርቲ ርኢና እዮም ነርና። ብዓብዪ ኸ ከምዚ ንሪኦ ዘለና ናትናኤል ተስፋፅን ሄኖክ ምሉ ብርሃን ነቲ ፀወታ ካልእ መልክዕ ከትሕዝዎዮም ዝብል ግምት ኣለኒ። ሚልክያስ በየነ ብዝተኸኣሎ መጠን እቲ ጋብ ገፊሕሉ ነቲ ናይ ትሕቲ 23 ናብኡ ጥራይ ኣተኩሮ ኣርሂቡ ገይሩ ክፃወት ክፍትን ማለት እዩ። እታ ካልኦይቲ ግሩፕ እውን ንዕኡ ንምርካብ ምናልባት ክልተ ተቀዳደምቲ ካብታ ዘላ ቀዳሚ ተሃዲቦም በይኑ ንነውሕ ዝበለ ክዝውር ዓቕሚ ክውሕዶ ስለ ዝኽእል እቲ ካልኦይቲ ግሩፖ ካብቶም ክልተ ናይ ምርካብ ተኽእሎ እውን ክረአ ይኽእል እዩ።
1: ራይ ኣብ ምናልባት ኣብ ኩዕሶ እግሪ ኣንደርዶግ ንብሎ ቃል ኣሎ። እዚ ማለት ድማ ካብ ትጥቂቱ ወፃኢ ማለት እዩ። ሓንቲ ጋንታ ከይተፀበኸያ ኣብ ዝለዕለ መድረኻት ትበፅሕ ንኣብነት ከምዚ ሕጂ ከቨርደ ኣብ ዋንጫ ዓለም ትኸዶ ዘላ ጉዕዞ ማለት እዩ። ምናልባት ብዛዕባ ኬቨን ተክለማርያም ብዙሕ ኣይ ዳሃሰስናን ሞ ምናልባት ናይ ሎም ዓንቲ እቲ ኣንደርዶግ ዝበሃል ወይ ድማ ካብ ትጥቂቱ ወፃኢ ንብሎ ተቃዳማይ ክኾን ይኽእል ዶ?
0: ኬቨን ተክለማርያም ኣብ ዩሲኣይ ንከባቢ ካልይ ዓመት እዩ ድኸይድ ዘሎ መስለኒ። እናቱ ዋላ ባዮግራፍ ወይ ከዓ እቲ ናቱ ዳታ እንተርእኻዮ እቲ ቁፅሪ ሓቂ ተኮይኑ ማለት እዩ። ሓደ ካብቶም ንፅብሓን እኮ ከም ምናት ናይል ተስፋ ፅን ከምኡ እውን ዳንኤል ተክለ ሃይማኖት፣ ኣማኒኤል ገብረ እግዚኣብሄር፣ መርሃዊ ቅዱስ እቲ ናይ ምሕኳር ዓቕሙ ብዝያዳ ይረኣየካዮ ማለት እዩ። ስለዚ ሓደሓደ እዋን ከምቲ ኣቐድማ ኣቢልና ፅናዕ ነዛ ቻምፒዮን ኢሎም ዓመት ሙሉእ ዝዳለውዋ ተቀዳደምቲ ኣይሰኣኑን እዮም። ትሕቲ ውፅኢት ትሕቲ ትፅቢት ፀኒሖም ልዕሊ ትፅቢት ዝርኢና ተቀዳደምቲ ኣብ ዝተፈላለዩ ኣጋጣሚታት ርኢና ኢና ማለት እዩ። ክንብልተ ኮይኑና ኣብ 2012 ዳንኤል ተክለ ሃይማኖት ኣብ ክረን ኣብ ዝገበሩ ውድድር ካብ ትፅቢት ወፃኢ ናይ ሳሳይ ደረጃ ካልእ ናይቲ ዞባ ተዓዊትሉ ማለት እዩ። ወላ ኣብዚ እውን ብዙሕ ግዜ ንሪኦ ኢና። ስለዚ እቲ ብሽክለታ ናይ ሓደ መዓልቲ ከም ምዃኑ መጠን መጠንቲ ዝበርትዖ ውድድርን መጠንቶም ተቀዳደምቲ ሓደሓደ እዋን ንእሽተይ ምትህላኽ ብዘርእዮ ካልኦት ተቀዳደምቲ በሎኽ ኢሎም ይወፁ እዮም ማለት እዩ። ኣብ ዓወት ኣማን ጴጥሮስ መንግስ ኣብቲ እዋነቲ ብዙሕ ግምት ዝሃቦም ኣይነበረን፣ ግን እቶም ዓበይቲ ተቀዳደምቲ ረቲዖም ነቲ ደረጃ ሒዞም። ስለዚ ኬቨን ተክለ ማርያም ሓደ ካብቲ ትፅቢት ዘይተገብረሉ ግን ከዓ ክሳብ ዚ እዋን እዚኻ ብፅቡቅ ዝኾነ ብቕዓት ነቲ ውድድር ኣብ ምስልሳሉ እዩ ዝርከብ ዘሎ። ምናልባት እዛ ቀዳሚቲ ግሩፖ ብምልክያስ ማእኸል እናተመርሐት ነቲ ዓቐብ ትወፀላ። ስለዚ እዞም ተቀዳደምቲ ብትኽክል ኢደ ኢድካ እናተባህሉ እዮም ነቲ ውድድር ዘሳልይዎ ዘለዉ። እቲ ጋብ ከዓ ብኡ መንፀር ከዓ እናዓቀቡ ወይ ከዓ እናጉሑፍ እናጉሑዮም ዝክዶ ኣለዎ። ምናልባት ክንሪኦም ክፍትን ኢና እዞም ኣርባዕተ ናይ ክልተ ናይ ኢስታንቡል ሮቤል ሃብተ ማርያም ናይ ደቡብ

0: ናተ መድሃኒና ይክለብ ኣስቤኮ ዝገፍሐት ኮይና ዝስምዐካ እቶም ቅዳሜቲ ዘለዎም ዓቕሚ ኢኻ ደርካ እዚ ኣብ መንጎ ካልአይትን ኣብ መንጎ ሳሴይትን ንሕጂ ክንርአ ማለት እዩ እንተ ደኣ ለጊባ መሊሶኻ ክገፍሕ እዩ ኣብ መንጎ ቅዳሜትን ኣብ መንጎ ካልአይትን
1: ራይ ምናልባት ገለ ተቀዳደምቲ ትፅቢት ደገፍቶምን ቤተሰቦምን ንምምላስ ብስምዒት ክፃወቱ ንሪኦም ኢና ኣብ ፀወታ ማለት እዩ ምናልባት ብስምዒት ምፅዋታ ከም ሻምፒዮን ኤርትራ ዝኣመሰለ ደየላዊ ውርድር ማዕርክ ዋጋ ደፍለካ
0: ብትክክል ዋጋ የክፍለካ እዩ ዝበዝሒ ግዜ ከም ንሪኦ ካብ ፅቡቅ ድሌት ተበገሰ ስድራ ቤት ናይቶም ተቀዳደምቲ ኣብቲ ውድድር ኣትዮም ብዙሕ ነገራት ትርኢኸ ክኸውን ክኸውን ኣሰልጣኒኻን እቲ ዘለካ ዓቕምን ጥራይ ክትገብር ኣለካ ዓቕምኻን ናይ ኣሰልጣኒ ሓሳብካን እቲ ናይ ተኻልእ ነቲ ስምዒት ኢልካ ክትገብር ከለካ ካብቲ ሒዝከያ ዘለካ ውጢንከያ ዘለካ መደብ ፋሕ የብለልካ እዮ ማለት እዩ ስለዚ ኣብዚ ናይ ዞባ ማእከል ቻምፒዮን ዋላ ኣብ ናይ ካልእ ውድድር ኣብ ሃገርና ዝካየድ ዝበዝሕ ትርእዮታት ዝክሰተሉ እዩ ከምዚ ክንሪኦ ፅንሕና ኣብ መንጎ ሳሴትን ኣብ መንጎ ካልኦትን እቲ ጋውን ሕጂ እናገፍሐ እዩ ዝኸይድ ዘሎ እዚ ከዓ እንታይ ዘርእየካ እቲ ናይ ትሕቲ 23 ዝግበር ርብርብ መትከል እዮም ንዓወት ኣማን ናይ ተረኣይነቱ ናብ ቅድሚ ትምፃእ ዋጋ ዝክፍለሉ ኮይኑ ይስምዐካ ማለት እዩ ብዓብኢ ከዓ ሮቤል ሃብተ ማርያም ከዓ ምስ ናይቲ ዝሓለፈ ናይ ሳሳ ናይቲ ፔዱም ዝደየቦ ናይ ካልኣይ ዝደየቦ ንዓ ንምዕቃብ ከዓ ክፅዕር እዩ ስለዚ እቲ ናይ ውድድር መንፈስ ካብ ኪሎሜትር ናብ ኪሎሜትር እናዘየደ እዩ ዝኸይድ ዘሎ ብኡ መንፀር ከዓ እቲ ፀወታ ኣብ ተፈላለየ ጉጅላት ተፈንጭለን ነዚ ውድድር የሰላሰለሰሎ ምናልባት ኣብ ድሕሪት ዘሎ ዓባይ ግሩፖ ዝፀበበ ኮይኑ ይስምዐካ ብኣባላት ናይ ተፃዋቲ ክለብ ሰንበል እያ ትቕለስ ዘላ ኣማኒኤል ገብረ እግዚኣብሔር ክሳብ ሕጂ ኣይረኣየና ኣለና ገለ መጥቃዕቲ እንተ ደኣ ፈፂሙ ግን ምስ ናቱ ናይ ግዜ ውድድር ከም ምዃኑ መጠን ናብታ ናይ ሳሴት ናይ ምፅጋዕ ተኽእሎ ከዓ ቁርብ እንሪኤሉ መዳ ይፍጠር ይኸውን ክሳብ ሕጂ ብትዕግስቲ እዩ ዝፅበ ዘሎ ኣማኒኤል ገብረ እግዚኣብሔር
1: ምናልባት ብሕጂ ተረአ ዝኸፍቶ መጥቃዕቲ ተርኣ ኣሎ ኮይኑ ኣማኒኤል ነቲ ናይ ግዜ ጋግ ብሓንሳብ ኣብ ትሪፈ ዘለዋ ዙርያ ክሓውዮ ዝኽእል ኮይኑ ይስማዓካ
0: ኣይመስለንን ምናልባት ኣብ መንጎናቱ ዘላ ጉጅለን ኣብ መንጎኡ ቅድሚቱ ዘላ ጉጅለ ንዑ ክሕውስ ይኽእል እዩ ዝበዝሕ እዋን በይንኻ ነቲ ውድድር ክትቅልስ ኣዝዩ ኣሸጋሪ እዩ መርሃዊ ቅዱስ ካብታ ግሩፖ ንበይኒ እዩ ድኸይድ ዘሎ ንዊሕ የኸዓ ደልዎ ምስቶም ናይ በዓል ንሆም ዘርኣይ እዚ ናይ ብሓቂ ዋጋ የክፍለካ እዩ እዚ ኣቐድም ኣቢሉ ነቶም ዘገድሱ ተቀዳደምቲ ወይ ከዓ ኣብ ዝሪኦም ተትኸውን ነይሩ ክንዲዚ ሃልኪ ኣይምትሃልከን ከምዚ ንሪኦ ዘለና እዩ ተቀዳደምቲ ካብ ግዜ ናብ ግዜ ካብ ግዜ ናብ ግዜ ጉጅለታት እናተፈጠራ ተቀዳደምቲ ከዓ በቢ እዋኑ ከዓ ሰባት ኣብ ቅድሚት እናኸዱ ነቲ መስርዕ ወይ ከዓ ዝዝርግሐ ካብቲ ዝሓለፈ ዝረኣናዮ ብጣዕሚ ብጣዕሚ ተመጢጡ ዘሎ ህመድ ተፈጢሩ ዘሎ
1: ራይ ሰመረ ነዝያዳ ሓድሽ ምዕባለታት ናብ ግዜያዊ ስትድዮና ክነስገረኩም ኢና ሳናፅኑ ከመይ ፅንሑ ዝኸበርኩምን ዝኸበር ክን ተኸታተልቲ ድሮ ሻምፒዮን ጀሚሩስ ዝበዝሐ ኪሎሜትራት ተሸፊኑ ኣብቲ ዝወሓደ ዙርያ ተሪፉሎ እቲ ዝበዝሐ ብኸመይ ውፅኢትን ብኸመይ ግዜን ይኸይድ ከም ዘሎ ቀፃሊ በቲ ዝወሃብ ዘሎ ሓፂር ሓበሬታታት ትከባተሉ ኣለኹም ሕጂ ድሮ ናብዚ ሓምሻይ ዙርያ ወይ ሓምሸይቲ ዙርያ ተርፎም ናባና ይቐርብሎ ተቃደምቲ ዘን ተኸይደን ዘለዋ ዙርያታት ብዓይኒ ትዕዝብ ዝተፈላለየ ወገናት ክግለ ፀኒዑ ሕጂ ከዓ ኣሰልጣኒ መድሃኔ ተክለማርያም ንሳይ ኣሎ መድሃኔ ውድድር ከመይ ኣሎ ክሳብ ዘን ተኸየን ዘለዋ 13 ኪሎሜትራት ዙርያታት ከመይ ተኻትል ክያ ዘን ተሪፈን ዘለዋ ሓሙሽተ ዙርያታት እንታይ ለውጢ ከምፃእ ክእል ኢልካ ትሓስብ
2: መጀመርያ ነዚ ዕድል ዝመሃብኩም ብልብ የመስግን ብምቕፃል ውድድር ናይ ሎም ዓመት እቲ ደበርትዐ ውድድር እዩ ዝካየድ ዘሎ ካብ ናይ ካልእ እዋን ነዚ ደበርትዕዎ ከዓ መጀመርያ እቶም ናይ ውሽጢ ዓዲ ተቃደምቲ ነቶም ፕሮፌሽናል ካይፈርሁ ነቶም ግሩፖታት ስለ ዝፈጠርዎን እቶም ናይ ውሽጢ ዓዲ እውን ምስኦም ተሓዊሶም ናይ እቶም ፕሮፌሽናል እውን ምስኦም ተሓዊሶም ክኸዱ ስለ ዝፈተኑ እቶም ሕመረት ናይዛ ናይ ሎሚ ዓመት ተፃወቲ ከዓ ናት ናይ ልተፋፅአንን ሄኖግ ምሉ ብርሃንን ስለ ዝኾኑ ክልቲኦም ካ ሶም ኣብ ተቀዳሚት

0: ሻምፖ ስለ ተዓወሱ እቲ ውድድር ካብቲ ድነበሮ መሊሱ ዓብዩ ምምፃ ናይ በዓል ምክያስ ማእኸለ ንሆም ዘረኣይ ኣብኡ ሓሊፉ ምፅናሕ እቶም ናይ ውሽጢ ዓዲ እውን ፅቡቕ ኣበርክቶ ምግባር ነቲ ውድድር ናይ ብሓቂ ኣበርቲዕዎ ኣብ መወዳእታ ከዓኒ ነዚያ ኣርባዕተ ጉጅለ ኣርባዕተ ሰብ ዘለዋ ምልክያስ ማእኸለ ኤነጉሉ ብርሃንን ኣትናይ ልተስፋፅንን ኬቨን ተክልማርያም ዘለዋ ግሩፖም ምፍጣራ ከዓኒ ነቲ ውድድር መሊፁ ይሕይልዎ ስለምንታይ እዞም ተቃደምቲ እዚኦም እቶም ክልተ ናይ ወሉትር ክኾኑ ከለዉ ሓደ ናይ ኣብሲኣይ ደለዩ ኬቨን ምልክያስ ከዓ ብኮንቲኔንታል ኢኔት ካምፓኒ ኢኖስ ዘለዩ ሕጂ ክልተ በበይኑ ባህር ዘለዎም እዮም እቶም ናይ ወሉቱር ኩሉ ዓይነት ድገብሩ ኦራውንድ ራይደር ክኾኑ ከለዉ እቶም ክልተ ግና ስፕሪንተራት እዮም ምልክያስ ማእኸለን ኬቨን ተክልማርያም ስፕሪንተራት እዮም እዚ ብምዃኑ ኣብቲ መወዳእታ ድኾነ ምፍንጫል ወይ ምጥምማት ክመፅእ ምዃኑ ፍሉጥ እዩ በርከስ ተኻልይቲ ግሩፖ እውን ተቐርቦም ስለ ደላ ተኻልይቲ ግሩፖ ብናታን መድሃኒየ ናይ ኢስታንቡል ተቀዳደምቲ ትሰሓብ ደላ እውን ተቐርቦም ስለ ደላ ኣብ መወዳእታ እቲ ልክዕ ብቕዓት ናይ ተቐዳዳማይ ድረኣየ ኣሎካ ካብ ሕጂ እዩ 50 ኪሎ ሜትር ተሪፍ ኣሎ ኣብዚ 50 ኪሎ ሜትር ብዙሕ ሓድሽ ነገር ክንርኢና ማለት እዩ ፅቡቅ ዝፀንሐ ተቀዳዳማይ ክደክም ይኽእል እዩ ዓባይ ግሩፖ ኣሎ እናበልናዮ ከዓኒ ናብ ቀዳመይቲ ግሩፖ ክንሪኦ ንኽእል ኢና ማለት እዩ ሕጂ እቲ ቀንዲ ውድድር ብሕጂ እዩ ዝመፅእ ዘሎ ግሩፖታት ኩለን ፋሕፋሕ ክብላ ምዃነን ፍሉጥ እዩ ማለት
1: ፅቡቅ ነዛ ጉጅለ ናይ ሓደ ደቂቕ 1ሰርተ ካልኦትን ፍልሊ ገይሮምላ ኣለዉ እዛ ቀዳሚቲ ጉጅለ ኣርባዕትዮም ተቃደምቲ እዚ ፍልሊ እዚ ካብቲ ናይ ዝቐድሚዩ ዝነበሩ ዙርያ ወሲኹኣሎ እሶም ዝያዳ ይስሕቡ ከም ዘለዉን ረአየ ካብታ ድሕሪያ ፀንሐት ጉጅለ ክልተ ናይ ሓደ ጋንታ ናይ ቤይኩስ ክልተ ካ ናይ ውሽጢ ሓደ ዒዛ ፀንሐት ኣካይዳ ፅቡቕ ይመስል ነይሩ ተዋሒጣ ግን ትመስላ
0: ኣካይዳ ፅቡቕ መስል ፀንሐ እንታይ ፉል ጋዝ እዮም ሶም ግዝውሩ ፀኒዑ ማክሲማም ቀሪብናዮ ኢሎም ፉል ጋዝ ግዝውሩ ስለ ዝፀንዑ እዞም ቀዳመይቲ ግሩፖ ከዓ እቲ ናቶም ኣካይዳ ሓልዮም ክኸዱ ስለ ዝፀንዑ እዮም ኣጉዲሎም ሞት እዮም ብሓፂር ኣብ ሓንቲ ዙርያ ካኣትዋ ስለ ደይካሉ 1ሰርተ ኪሎ ሜትር ፉል ጋዝ ዘዊርካ ከዓ ዳሕረይ ግዳይካ ትኸውን ድሮ ኸማ እንታ ዳሕረወይቲ ግሩፖ ትርክቦም ኣሎ ንዕኦም ሕጂ ኣብ ከምዚ ፉል ጋዝ ትዝውረሉ ዘይኮነ ብዘገምታ ግዜኻ እንዳሓለካ ተርክበሉ ንቀዳመይቲ ግሩፖ እዮም በርከስ 50 ኪሎ ሜትር ተሪፉ ትሕንብላ ኣለና ኮይና ኣብዛ 50 ኪሎ ሜትር ብዙሕ ሓድሽ ነገር ክንርኢ ንኽእል ኢና ካብ ቀዳመይቲ ኹን ካብ ዳሕሪ ወይቲ ሕ እዞም ናይ ኢስታንቡል ዘለዎ ፉልጋዝ ስለዝዘወሩ እዮም ግዳይ ኮይኖም ሕጂ እቲ ፉልጋዝ ምዝዋር ከዓ ግዳይ ገይርዎም ድሮ ከማ ሓንቲ ግሩፖ ትለግቦም ኣላ 30 ሰከንድ ኣትሊስ ኣስታትዮም ከሲሮም ዘለዉ ማለት እዩ ሕጂ እዚ ክንርስዕ ደየብልና ኣብ ቀዳሚት ግሩፖ እውን ከምኡ ክጓ ንፍኽእል እዩ እዞም ኣርባዕተ ድራናዮም ፋዕፋዕ ኢሎም ፋዕፋዕ ክብሉ እዮም ግድን እስካቶ ክገብሩ እዮም ናትናይል ተስፋፅን ንሄኖሉብርሃን ንምልክያስን ኬቨን ግዳይ ንምግባር እስካቶ ምግባር ኣይተርፍኒ እቲ ናይ ኣንደር 20 ስሪስ ግዓላስት እቲ ውድድር ክቕፅል እዩ ማለት እዩ
1: ፅቡቅ ኣብዛ ድሕራ ሳልሰይቲ ጉጅለ ዘሎ ንሆም ዘለዋ ብዙሕ ናይ ውሽጢ ዓዲ ኣለዉ እቶም ናይ ውሽጢ ዓዲ ካ ከመይ ትካተሎም ክሳብ ዝተካይደዎ ዘሎ ውድድር
0: ናይ ውሽጢ ዓዲ ንገርመካ እዞም ስጋ ሕጂ ዘለዉ ናይ ደንደን ከም በዓል ናይ ደንደን ሰለስተ ተቃደምቲ ኣለዉ ናይ ኤሪቴል ኣለዉ ናይ ገዛማንዳ ዘለዉ ናይ ባዕቂ ፅቡቅ ፀወታዮም ደርኢ ዘለዉ ካብ መጀመርያ ዳህዶሞ እዮም ካ ገርመካ ካብ መጀመርያ ጅምር ትብል ከሎ ሃዲሞም ከምዚ ዓይነት ተወዳደርነት እሞኸዓ ኣይዕረፉም ዝውሩ እዮም ዘለዉ ከምዚ ዓይነት ተወዳድነት ምግባሮም ናይ ባዕቂ ድምስጎኑ ካብቲ ናይ ቅድሚ ሕጂ ካ ብናይ ውሽጢ ዓዲ ዳሓሸ ውድድር ዝረኣናሉ ኢሎም ዓመት ገና እውን ትፅቢቶምን ተስፎምን ኣይትፀንቀቕን ናብ ቀዳሚት ግሩፖ ክሕወሱ ክእሉ እዮም እዚ ፀወታ እዩ ብበዝሒ ኪሎ ሜትር ብሕጂ ኣሎ እቲ ኢንዱራንስካ ናይ ምውዳእ ኣሎ እቲ ጥሜት እቲ ኒትሪሽንካ እንተዘይሓሊኢኻ ኣብዘን ሓንቲ ዙርያ እውን ኣብ መወዳእታ ሓንቲ ዙርያ እውን ብዙሕ ነገር ሓድሽ ነገር ንሪኤላ ስለ ዝኾነ እዚ ሕጂ እቲ ኒትሪሽን ክትሕልዎ ደለካ መጋግባኻ ኩሎ ትሕልዎ ደለካ ሕጂ ስለ ዝኾነ እዞም ናይ ውሽጢ ዓዲ ነዚ ንትሕሪ ሓልዮም ናይ ብሓቂ ፅቡቕ ነቲ ፀወታ ውን ቀልስዎ እዮም እየ ድብል ማለት
1: ፅቡቕ እታ ዝበዝሒ ተቃደማይ ዘለዋ እታ መጥረሻ ጉጅለ እታ ዝበዝሒ ተቃደማይ ሒዛ ኣላ ልዕሊ ሰለስተ እውን ክፍሊ ይፈጢርላ ወይ ጋብ ተፈጢርላ ኣሎ ነዛ ትምራሕ ዘላ ጉጅለ ወይ ተቐዳሚት ዘላ ክርክባ ዘለዋ ተኽሎ ከመይ ይመስል
0: እታ መወዳእታ ደላ ክተርክባ ዘሎ ተኽሎ ዋላ ሓንቲ ካብ ፀወታ ወፅያ ሳ እሳ ንቀዳሚት ግሩፖ ተርክባ ትኽእል እያ ሰለስተ ደቂቕ እዩ ኣብኣ ከዓ ንቀዳሚት ግሩፖ ክርክባ ድኽእል ኣማኒኤል ገብረዝጋብሄር እዩ ኣማኒኤል ገብረዝጋብሄርን ኣኽሊሉ ገብሪ ሂወት ወዲ ዓላን እዮም ዘለዉ እቶም ሽማ ኣለዎም ንብሎም እዞም ተቃደም እዚኦም ናብታ ቀዳሚት ግሩፖ ዘዊሮም ክለግቡ ዘለዎም ምስትጋግ ከዓ ከቢድ እዩ ማለት ሰለስተ ደቂ ማለት ኣብዚ ኣዝዩ ከቢድ እዩ እሞ ከዓ ተቀዳሚት ግሩፖ ከዓ ትዝወር ስለ ደላ ተካልኦት ግሩፖ እውን ትዝወር ስለ ደላ እሶም ካብ ፀወታ ወፅያ ሳ ኦረዲ ሳ ካብ ፀወታ ወፅያ ተኽሎ ፀቢብ ማለት እዩ ውሕድ ፐርሰንት እዩ ሳ ንክትለግብ ናብ ቀዳመይቲ ዋላ መመርሃ ቅዱስ ወሲድዎ ዘሎ ኣቐዲምካ ክውሰድ ዝግበ እዩ ድሮ ኣኽሊሉ ገብሪ ሂወት መፂ ኣሎ ሕጂ እዚ ኣቐዲምካ ክግበር ዝግበ እዩ ነይሩ ሕጂ ይኮነን ሰለስተ ደቂ ዋጋ ክፉ ሎሚ እዩ ማለት እዩ
1: ሎሚ ቢንያም ግርማ የለን ካብዛ ኣ ዓመታት ፍሉይነቱ ዝውድር እሱ ዘይምህላው ከመይ እዩ
0: ቢንያም ግርማ ዘይምህላው ነቲ ውድድር ካብ መጀመርያ ከም ድብርትዕ ገይሩዎይ እዚ ከዓ እንታይ እዩ ኩሎም ሓደ ዓይነት ባህሪ ዘለዎም ስለ ዝኾኑ ናይ መጥካዕቲ ንምፍፃም ድልዋት ኮይኖም ከም በዓል ሄኖ ከም በዓል

0: ቢንያም ድሕር ኣለዎ ኮይኖም ግና ኩሉ ግዜ ነቲ ስፕሪንት ዝበዝሐ ፐርሰንተጅ ስለትቦም እሱ ደለዋ ግሩፖ ንክትጠመድ ደሎ ተኽእሎ ብዙሕ እዩ ኩሉ ግዜ ብከምኡ ከዓ እቲ ውድድር ኩሉ ግዜ ኣብ ምግዳዓ ቢንያም ኢልኸውን ነይሩ ቅድሚ ሕጂ ሕጂ ቢንያም ክህሉ ዝበለፀ ነይሩ ኣብ ዓድና ዝበለፀ ስፕሪንተር ኣብ ዓድና ክኾነልና ደምህላው ከዓ ናብ ረብሓ ናይቶም ካልኦት ተፃወት ስለተቀየረ ነቲ ፀወታ ውን ስለደበርትዖ ንኩሉ እዩ ማለት እዩ ተኽእሎ ብኩሉ ወገንሲ ብኩሉ ይድገፍ እዩ ማለት እዩ
1: ፅቡቕ መድሃኒ ድሕሪ ተወሰነ ዙርያታት ውን ደጊምና ዘለካ ሓፈሻዊ ሓፈሻት ክትበና ክትምለሰካ ኢና ኩብራት ተኸታተልቲ ናብ ፀወታ ክመልሶኩም እየ ደጊምና ክንራኸብ ተስፋ ገበር

0: ሰላም ከመይ ፀኒሕኩም ዝኸበርኩም ተዓዘብቲ ኣብ ግዜያዊ ስትድዮና ኣብ ባሕቲ መስከረም ኣብ ዝርከብ ብምዃን ፀወታ ኣብ ምክትታል ዝርከብ መሳርሕትና ሚካኤል ሓድጉ ብቴሌፎን ሓፈሻዊ ኩነታት ናይ ፀወታ ዘሎ ሓበሬታ ከካፍለና እዩ። ሄሎ ሚካኤለ፣ ከመይ ፀኒሕካ? ሄሎ ሚካኤለ፣
1: ዋና ይትያል።
0: ሄሎ ሚካኤለ፣ ሄሎ። ኣራይ ሄሎ ሚካኤለ፣ ሰማዕልና መስመር ኣብይዎ ስለ ዘሎ ናብ ዕላልና ክንምለስ ኢና። ሰመረ፣ ምናልባት ሕጂ ካብ ሰዓት እዚ ፀወታ እናተወድአ ከይድ ምህላው ፀቕጢ ኣብ ተቃደምቲ ክሰፍን ድማ ናይ ግድን ባህርያዊ ካብዞም ኣብ ቅድሚት ኣለው ንብሎም ዘለና ኣርባዕተ ተቃደምቲ ዝያዳ ፀቕጢ ናይ ምፅዋር ሓላፍነት ዘለዎ ተቃዳማይ ወይ ድማ ፀቕጢ ተፃዊሩ ክሳብ መወዳእታ ክኸይድ ዝኽእል ተቃዳማይ መን እዩ?
2: ተማጢ ሕቶ ኣይኮነትን ሄኖክ ብሉምርሃንን ናትናኢል ተስፋፅን እዚኦም ከ ኣብቲ ዝነውሐ ውድድር ናይ ሓደ መዓልቲ ይኹን ናይ ካልእ ውድድራት ሜጀር ሬስ ዝበሃል ኣብቲ ናይ ኤውሮጳ ዝካየድ ውድድራት ዝገበርዎን ዝለመድዎን ነገር ስለ ዝኾኖም ማለት እዩ። ምናልባት ሚልኪያስ ቤየነ ኣብዚ ናይ ዝሓለፈ ዝረአነ ዙር ኔክስት ጀነሬሽን ናይ ጥልያን ማለት እዩ ፅቡቅ ዝኾነ ምንቅስቃሳት ኣርእና ግን ኣይከምኦምን ማለት እዩ ብዝተፈላለየ ብብዙሕ ሸነኻቱ ካብቲ ፅቢትና ወፃኢ ዝተፈጠረ ነገር ንርኢ ኣለና መስለኒ ነቲ ፀወታ ብትክክል ንዝተናውሐ ክፃወር ዝኽእል ግን ናትናኤል ተስፋፅን ሄኖክ ብሉምርሃን ኣብዚ ንሪኦ ዘለና እቶም ኣርባዕተ ኣቐድማ ኣቢሎም ከይዶም ክሳብ ዚ ሕጂ እዋን ከዓ ዝኽእሉ ዘለዉ ኣብቲ ካልኦቲ ጉሩፕ ከዓ ናይ ዓሚ ቻምፒዮን ዝነበረ እንሆም ዝርኣይ ብእዛ ማእኸሎ ብዝቕልስዎ ዘለዉ ናይ ደንደን ተቃዳደምቲ ብከም በዓል ንርኦ ኣሕመድ ካልኦትን ከዓ ነቲ ፀወታ መቕረት ዘልበሱ ተቃዳደምቲ እዮም። ስለዚ እቲ ገሚትናያ ነበርና ኣብ መንጎ ካልኤትን ኣብ መንጎ ቅዳሜትን ከም ዘለዎ ኮይኑ ኣብታ ካልኤትን ኣብ ሳሴትን ግን ዳርጋ ፈሺሉስ ተሓዊሰን ኣለዋ ማለት እዩ። በዚ መንፅር እታ ካልኤቲ ግሩፖ በቲ ዘለዎ ዓቕሚ ክትፅንበራ ክትፍትን እያ። ምናልባት ኣብዚ ዓቐብ እዚኣ ንሆም ዘርኣይ መጥቃዓት እንተገይሩ ገለ ለውጢ ክንርኢ ክንፍትና ማለት እዩ ክንርኢና። በዚ ምክንያት ተቃዳደምቲ ኣብቲ ዓባይ ግሩፖ ዘለዉ ኣታን ወፃእን ኣታን ወፃእን እናኾነ ይመፅስ ዘሎ ናይ እዚኦም ናብ ምልጋብ ተኽእሎ ዝወሓደ ኮይኑ ስምዐካ።
0: ራይ ሚካኤለ ቴሌፎን ላትና። ሃሎ ሚካኤለ ከመይ ፀኒሕካ?
1: ሄሎ ከመይ ፀኒሕካ?
0: ሃሎ ሚካኤለ፣ ሓፈሻዊ ብዕባለታት ተዳኣሉ ኮይኑ ክትቅፅል ትኽእል ኢኻ።
1: መራሒቲ ጉጅለ ምስ ዓባይ ጉጅለ ዘለዋ ናይ ግዜ ፍልሚ ናብ ልዕሊ ሰለስተ ደቂ

0: መሰረት እዞም ኣብ ቅድሚት መራሕቲ ዘለዉ ሄኖክ ምሉብርሃን ናትና ተስፋቄን ሚልክያስ ማከረኩም ድማ ኬቨን ተለማለ ኬቨን ናብ ናቶም ፀወታ ኣብ መንጎም ድሩት ይመስል ደይኮነ ዝተደምደመ እዩ። ስለዚ መን እዩ እቲ ተፃዋርነት ዘለዎ ወይ ካ ክሳባዊ ካብ መወዳእታ እናተበራርዩ ግን ናይ ሓንጎል ፀወታ ወገን ናይ ስርኮም ዘላ ውፅኢት ዘርና እውን ልዕሊ ሓደ ደቂቕ ካብም ብሄራ ብምህላዋ ፀወታ ኮሎጌና ተወዲሎ ክንብሎ ንኽእል ሓደ ደቂቕን ሰረሳካኒትን ንኣቐዲና ግዜግና ተሪካ ናይ ሕጂ ዘሎ ምዕባልታት እዚ ይመስል ጌና በዓል መስቀል እዮም ከምኡውን ዓወት ኣማን ዝርከብዋ ጉጅለ ትቕልሳና ዘለዋ ናይ ነቲ ናይ ግዜ ፍልሊግን ከምዘቕዲመ ዝበልክዎ ብክዕ ንምዃን ሓደ ንኣርባዓን ኮይኑ ኣሎ እቲ ፀወታ ገና ኣብ ቅድሚት ዘለዉ ገና ሓይሎም ስለዘይደኸመ እውን ጋብጋ ዝተወደ ይመስል ዝመስለኒ ማለት እዚ ኣሎ ትንዓይ ዝፀንሐኒ ዝተፃብኣን እዩ ተተለካ ክቅበል
1: ሃራይ ሚከለ ይቐኒልና ፀኒሕና ክንምለሰካ ኢና ሃራይ ሰመረ ከምዚ ኣቐዲምና ክነዕልሎ ፅናሕና ምናልባት እቲ መጥካዕቲ ካብ ሄኖክ ወይ ድማ ካብ ናትና ኣሊና ንፅበ ዘለና ነታ ቀዳሚት ስጉምቲ ኮሳ ዝክል ተቃዳማይ መን እዩ እንዳና መጥካዕቲ ተፈፂሙ ነዚ ናይ ልምዓን ፀወታ ትውስን መጥካዕቲ ክትካየድ
2: ተቐዳሚት መጥካዕቲ ክፍትና ኢለ ዝግምቶ ናትናኢል ተስፋ ፅኒ ኣብቲ ናይ ትሽኳ እንተበፂሕና ኣብዚ እዋን እዚ ሄኖክ ምሉብርሃን ኣቕሊልካ ትሪያ ኣይኮነ ማለት እዩ ግን ናይ ፍሽለታ ነገር ንፈልጦ ነገር የለን ኣቕዲምና ከም ንገለፅና እዮ ናትናኢል ተስፋ ፅን ኪኖቲ ምስ ሰባት ተባራሪኻ እትኸዶ ጉዕዞ ዘይኮነ በይኑ እውን እንተወሰነ ፅቡቕ ዝኾነ ፍጥነት ዘሎ ማለት ፉልጋዝ ሓደ ካብቲ ኣብዚ እዋን እዚ ኣብ ፅቡቕ ልምዓት ወይ ከዓ ፅቡቕ ዝኾነ ዓቕሚ ዘለዎ ተቃዳማይ እዚ ከዓ ኣብ ተፈላለየ ናይ ኤሮጳ ኣብ ካልእ ዘርኣየ ውድድር ወይ ከዓ ዝገበሮ ምንቅስቃስ ዘርአየና እዩ ነዚ መጥቃዕቲ ክፍልሞ ኢለ ፅበእ እናትናኢል ተስፋ ፅን እዩ ናይ ክንደየናይ እናትናኢል ተስፋ ፅን ካብቲ መጥቃዕ ኮፍ ኢሉ ክዝውር ከም ኣብነት ማለት እዩ ከም ናይ ፋብያን ካንችላራ ሓፊ ኢሉ ታብ ሸተ ክዝውራ ከሎ ቁርብ ፅግዕ ብል ወዮም ኮፍ ይብል እዩ ክዝውራ ከሎ ንሓደ ኪሎ ሜትር ወይ ከዓ 6700 ሜትሮ ናይ ባሓቂ የሰቀየካ እንደገና ከ እናረእኸ ምንዝዕ ትብል እዩ እናትናኢል ተስፋ ፅን ከዓ ከምኡ ባህር ዘለዎ ተቃዳማይ ኣብቲ ቻምቢን ኣብ ዝወሰሉ ግዜ ነቲ ቀዳማይ ኣክሊሉ ኣረፋይ ብከምኡ ዓይነት ይስዒርዎ ብዓብኡ ከዓ ዋላ ናትናኢል ብርሃን ኣብ ሰዓረሉ ግዜ ነቲ ቀዳማይ ሰንበል ሮቤል ዝበሃል ካብ ድሕሪት መፅ እዩ ክሳይ ገይርዎ ሕጂ ኣብቲ ፉልጋዝ ኣብዚ እዋን እዚ ዋላ ዝነበሮ ነቲ ዝነበሮ ከዓ ድወስኸሉ እቲ ቀዳማይ ከም ምዃኑ መጠን ነዚ ውድድር ቀዲሙ መጥቃዕቲ ናይ ምፍላም ናብ እዩ እቲ ግብረ መሲ ክንብሎ ፅንሓና ብናይ ኬቨንን ብናይ ሚልክያስን ዝፃወሮ ወይ ከዓ ዝኽተልዎ ኮይኑ ኣይስምዐንን
1: እታ ብሕጂ ትካየድ ንብላ ዘለና ወይታ ንፅበያ ዘለና መጥካዕቲ ኣበይ እንተዳ ተኻይደ ዓውት ክትከውን ትኽእል
2: ፎርቶ
1: ፎርቶ ሃራይ ምናልባት ካብዚ ንድሓር ኣብ መንጎ መነመን ዝግበር ቅልስ እዩ ነፀወታ ዝክውስኑ
2: ብድሕሪ እዩ እቲ ዝግበር ቅልልስ ኣብቲ ናይ ትሕቲ 23 ዓመት እዩ ንስኻ ኣብ ሚልክያስ ኣሎ ባዕሉ ኬቨን ኣሎ ማለት እዩ ብድሕሪ ዘለዉ ተቃዳደምቲ ከዓ እሶም ከዓ ሮቤል ሃብተ ማርያም ኣሎ ወዲ ጋንቱ እውን ኣሎ ካልኦት ኤፍሬም ዝበሃል ናይ ደንደን እውን ኣሎ ማለት እዩ ናይ ገንዘባና ተቀዳደምቲ እውን ኣሎ እዚኦም ነቲ ናይ ትሕቲ 23 ዓመት ናብቲ ናይቲ መድረክ ካብ ቀዳማይ ክሳብ ሳሳይ ዘሎ ክቀለሱ ወይም ክሳብታ ናይተ መፀረሻ ሕንፃፅ ስለዚ ዕድል እንተ ገይሮም ኣቐድም ኣቢሎም ዋላ ክልተ ዙርያ መጥካዕቲ ኣብ ዝገበሩሉ እታ ሓረቤቱ ጉጅለ ንክልቲኦም ውን ክተርክቦም ትኽእል እያ መጥካዕቲ ኣብ ዝተገብረሉ ሄኖ ግን እናትናኢልን ርዱእ ነገር እዩ ኣማሓዲጎም ክኸዱ እዮም እቶም ብድሕሪኦም ዝስዕብዎ ዘለዎም ተቀዳድምቲ በይንኻ ኣብ ነዊሕ ኪሎ ሜትር ናይ ምጉዓዝ ባህሪ ስለ ዘይብሎም በቶም ኣብ ድሕሪ ዘለዎ ማለት እዩ ከም በዓል ንሆም ዘርኣይን ናይ ድንን ተቀዳድምትን ናይ ከሎት ጋንታ እትቕልስ ዘላ ናይ ምርካብ ትኽእሎ ውን ክመፅእ ይኽእል እዩ ስለዚ እቲ ቅልስ ካብቶም ኣብቶም ዓበይቲ ዶይኮኑ ኣብ ናይ 23 ዓመት ይኸውን ክሳብታ ናይታ መጨረሻ

0: ብኡ መንፀርካ እቲ ፀወታ ካብ ዙርያ ናብ ዙርያ ካብ ኪሎሜትር ናብ ኪሎሜትር ከዓ እናሓየለ እዩ ክኸይድ።
1: ንቐድ ምሽክለታ ኤርትራ ክርዩ ዝደልዩ ማሕበረሰብ ዓለም እታ እንኩ እታ ከም ኣብነት ክወስትዋ ዝኽእሉ ውድድር እዛ ሻምፒዮን ኤርትራ እያ። እዛ ጌት ብንሪኦ ዘለና ብቕዓት ተቀዳምቲ ኣብዚ እዋን እዚ ደረጃ ቀድ ምሽክለታ ኤርትራ ኣበይ በፂሑ ከም ዘሎ እንታይ ምስሊ ክንወስድ ንኽእል ካብዚ ነሮም ዓን ፀወታ?
0: እወ እቲ ምስሊ ክንሪኦ እንተኮይና በዚ ናይ ሎም ዓንቲ ክንዛረብ ማለት እዩ እቲ ፀወታ ዝበዝሕ በቶም ናይቶም ፕሮፌሽናል ብጀ ካብቲ መጀመርታ 56 ኪሎ ሜትር ብናይ ውሽጢ እቶም ፕሮፌሽናል ተቃዳምቲ ወይ ከዓ ኣብ ደገ ዝዋዳደሩ ተቀዳድምቲ እዩ እቲ ቅልስ ወይ ከዓ እቲ ፍጥነት ወይ ከዓ እቲ ውድድር ዝካያ ዘሎ። እቲ ምስሊ ብመሰረቱ ኣቐድማ ኣቢልና ተንኪፍንያ ነርና እቲ ናይቲ ደረጃ ዓለም ናትና ማለት እዩ ኣዝዩ ጉልሕ እዩ ማለት እዩ። ከምኡ ምዃኑ መጠን ተቀዳደምቲ ናትና ኣብዚ እዋን እዚ ካብ ቢናም ጀሚርካ ናትናኤል ጀሚርካ ኣማኒኤል ጀሚርካ መርሃዊ ጀሚርካ ፅቡቅ ዝኾነ ዓቕምን ብቕዓትን ዘበሉ ወይ በዛ ረብቲ ኮይና ግን በቶም ናይቶም ፕሮፌሽናል ተቀዳደምቲ ይቕለ ስለ ዘሎ ከሎ ንበር እዚኦም ውስ ሓልፉ ተቀዳደምቲ እዩ ዘሎ ባህል ክጠቅስ ከም ኣብነት እየ ዝብል ዘለኹ ኪኖት ካልኦት ተቀዳደምቲ ካብ ብኡ መንፀር ከዓ እቲ ፍጥነት ብምውሳኹ ብቕዓት ወሲኹ ማለት ኣይኮነ እቲ ናይቲ ናትና እቲ ብቕዓት ብዚ ናይ ሎም እንገብሮ ወይ ከዓ ዝገብርዎ ዘለዉ ተወዳደርነት እቲ ምስሊ ብዙሕ ጎሊሑ ዝረአ ነገር ኣይኮነ ደገዙ
1: ጎላጉ ዛረበቶ ሚኒስትር ዜና እያ ማለት እዩ። ስለዚ ቀዳመይቲ ጉጅለ ኣበየናይ ቦታ ብልካ ንዓባይ ጉጅለ እቲ ጋግ ተግፋሓላ ዘላ
0: ከም ንሪኦ ዘለና ኣብ ጎልጎል እዩ ኣብ ጎልጎል ፅቡቅ ናይ ምዝዋር ዓቕሚ ዘለዎም ሚልክያስ ሄኖክ ናትና ኢል ኣብ ዓቐበካ ኣብቲ ድሕሪትካ ከም በዓል ኣወት ኣማን ኣለው ንሆም ዘርአያ ኣሎ እዚኦም ኣብቲ ናይቲ ዓቐበት ዋላ ቁሩብ ከፅቡን ተፈተኑ ኣብቲ ቁልቁሉን ኣብቲ ጎልጎልን ግን ዝያዳ ኣብቶም ኣብ ቅድሚ ዘለው ናቶም ይረአየካ ማለት። ስለዚ እቲ ነቲ ጋብ ዘግፍሕሉ ዘለው ኣብቲ ጎልጎል እዩ ዘግፍሕሉ ዘለው። ከም ንሪኦ ዘለና ናይ ሎም ዓመት ውድድር ናብ 5-7 ጉጅለታት ተፈናጨለት ነቲ ውድድር ብከምኡ እዩ ዝዛዝም ዝመስል ዘሎ ከም ንሪኦ ዘለና ማለት እዩ። በዚ መንፅር እዚ ተቀዳደምቲ ዞባ ማእከል እቲ መጀመርታ ዝኸፈሉ ዋጋ ወይ ከዓ ዝኸሰርዎ ፀዓት ነዚ ነገር እዚ ከስዕበሎም ክኢሉ ኣሎ ማለት እዩ።
1: ራይ ምናልባት ፀወታ ናብ ናይ መወዳእታ 34 ኪሎ ሜትራት ገፂ እዩ ከይዳ ኣሎ። ኣብዚ እዋን እዚ ተመክሮ ትዕግስቲ ህድኣት ማዕርክ እንዲ ኣገዳሲ
0: ብሽክለታ 75 ሚእታዊት ኣብኡ ፅቡቅ ሴቭ እንተጌርካ ነቲ ዝተረፈ ዘእግም ነገር ኣይኮነቀዳደምቲ እውን ብዝግብ65 ሚእታዊት እዮም ኣብ ዘብለታ ወይ ከዓ እቲ ናይ መጨረሻ ናብ ተዓወት ከብፅሓካ ድኽእል እተሰለስተ ርዒ ናይቲ ውድድር ብትዕግስቲ ብዓቕሊ ብትኽክል ኣብ ምቁፅፃር እንሕሊፍካ ሚእታዊ ናብ መገዲ የለን
1: ገለ ተቀዳደምቲ ፍሉይ ብልጫታት ናንቅሪ ኣብዚ እዋን እዚ ተተሪፉ ዘሎ ነቲ ምስምስል መድረኽ እዩ ሒዝክያ ዘለካ ፀዓተ ድኣ ሙሉእ ኣሉ ኮይኑ ናይ ምዕዋት ተኮለካ ድማ እናሰፍሐ ይመፅእ ኣሎ እሞ ምናልባት ኣብዛ ሞት እዚኣ

0: ካብዞም ኣርባዕተ ተቀዳደምቲ ኣብ ቅድሚት ዘለው እቲ ዝያዳ ምስ ሓይሉ ኣሎ ንብሎ ተቀዳማይ መን እዩ?
1: ሄኖክ ምሩ ብርሃን ሓደ ካብቶም ኣብ ኣካይዱ ዘደናግረካ ተቀዳዳማይ ከምዚ የለን እንዳበልከያ ከለካ ዝባራበር ተቀዳዳማይ ብመንፀር ከዓ ኣብቲ ቃዋሙ ነታብሸተ ሓንሳብ ስጥ ኢሉ ምስ ሓዝ ከዓ ደይ ቀይር ከዓ እናትና ኢሉ ተስፋፂል ማለት እዩ። ኣብ ከምዚ ሁመት ነቲ ብሽክለታ መልክዑ ክቅይር ዝኽእል እቲ ኣቃዋማናትካ ትተራ ኣለዎ ኢለ ይሓስብ። ብኡ መንፀር ከዓ ናይ ናትና ኢል ተስፋፅዮን ኮይኑ ስምዐኒ ምናልባት ሎ ማዓንቲ ዝበዝሕ ዝሸፈነና ው ሂብናዮ ምስቲ ዝገበሮን ደውፀን ውፅኢትን ብቕዓትን ዝተበገሰ እዩ። ኣሚር
0: ሎሚ እውን ሻምፒዮን ኤርትራ ክሳብ ዛ ክሞት በፂሕንያ ዘለና ካብ ናይ ውሽጢ ሃገር ዝወፀት ኮይኑ እዩ ስማዕ ና ተቀዳደምቲ እንታይ ወይ ድማ እንታይ ኣወንታዊ ነገር ሒዞም ስለ ዝመፅኦም ብቐፃሊ ነዚ ሻምፒዮን ኤርትራ ክዕወትሉ ንዕዘቦም ዘለና እዛ ሻምፒዮን ከዝያዳ ንመን ተገድሶም? ነቶም ናይ ውሽጢ ዓዲ ተገድሶም ዋላስ ነቶም ፕሮፌሽናላት ተቀዳደምቲ?
1: ንናይ ውሽጢ ዓዲ ነቲ 23 ዓመት ዘለዎ ተቀዳደምቲ ኣብ ጋንታ ዘይተጠርነፉ ኣዝያ ተርብሖምን ተገድሶምን ዓበይቲ ተቀዳደምቲ ኮይኖም ኣብ ተፈላለየ ዙር ኣብ ተፈላለየ ውድድራት ካብ ቱር ዲ ፍራንስ፣ ወልታ ስፓኛ፣ ጅሮ ዲ ኢታሊ ናብኡ ድሳ እንተ ደኣ ስዒርዋስ ናይ ምእታው ትኽእሉ ናይ ቱር ዲ ፍራንስ ይዓቢ ይኸውን ኢልና ከምኡ ውን ሄኖክ ሙሉ ብርሃን እዛ ማልያ እንተ ደኣ ለቢስዋ ሓደ ነቲ ፅምእ ዝነበሮ ናይ ዝሓለፈ ዓመታት ይድብሰሉ። ብኡ መንፀር ከዓ ናይ ቮልታ ናይ ምእታው ትኽእሉ ልዕሊ ስለ ዝብል እታ ማልያ ለቢሱ ኣብኡ ክወዳደር ከሎ እቲ ምስሊ ወይ ከዓ እቲ ናይቲ ሃገርካ ዓቕሚ ስእሊ እትሪእሉ መገዲ ዝፍጠር ብሓፂሩ ግን ኣብ ትሕቲ ዝርከቡ ናይ ምርካብ ዕድ ስለ ዘለዎም ተገድሶምን እጅ ብክልቲኡ ሸነኺና ክንጥሙቶ ዘለና ማለት እዩ።
0: ራይ ስምረ ተኸታተልቲ ናብ ባሕቲ መስከረም ኣብ ዝርከብ ግዜያዊ ስትድዮና ክንመልሰኩም ኢና።

0: ሎኸም ቻምፒዮን ኤርትራ ራብዓይ ሩዝ ተሪፎ ንክውዳእ ሕጂ ምሳይ ድማ ተቃደምቲ ናይ ጁኒየር ዕውታት ቀዳማይን ካልኣይን ሒዘዮም ቀሪበ ዘለኹም ዕውታት ዮናታን ቴድሮስ ከምኡ ድማ ኢዮቤድ ኤፍሬም ፈለማ እንቋ ሓጎሰኩም ራይ እስከ ፈለማ ዮናታን ቀዳያ ኮንካ ተዓዊትካ ኣለካ ሞ ናይ ሎማዕ ውድድር ቻምፒዮን ኤርትራ ከመይ ነይሩ
1: ናይ ሎማዓንቲ ውድድር ብጣዕሚ ፅቡቅ ነይሩ ድሓኒ ቤላ ነይሩ ቅሩብ ኪሎሜትር ካብ ናይ ዞባ ማእከል ውስኽ ስለ ዘበለ ትርርብል ፅቡቅ ነይሩ ድሓኒ
0: ካልኣይኹንኩም ተዓዊትኩም ኣለኹም
2: ውድድር ድሓኒ ኣምላኽ መስግን ፅቡቅ ነይሩ እስካቶታት በዚሕዎ ነይሩ ንኩሉ ብሕና ማለት እዩ
0: ሓረስከ ግብቶም ከኣላ እቲ ምስጢር እንታይ እዩ ምድለዋትኩም ከመይ ዝመስል ነይሩ
1: ዎ ብጋንታ ደረጃ እኮ ካብ መጀመርታ ዓመት ብኩሉ ምድላዋት ጌርና ኢና ወላ ሓንቲ ብጋንታስ ኩሉ ገይሮም ኢልና እዮም እትናቶም ሶም ዝገበሩና ከዓ ብዛዕወት ክንበፅሕ ክኢልና ማለት እዩ
0: ራይ ዮቤድ ስከ ዝነበረ ስልትኹም እንታይ ዝመስል ነይሩ ነዚ ዓወት ማዕር ምድላትኩም ከመይ ዝመስል ነይሩ እቲ ስልቲ ናይ ጋንታ ክለብ ደንደን
2: ወድሓኒ ዓቂ ዘረባ ኩላና ብ ፅቡቅ ቁመና ዲና ነርና ኩላቶም ከዓ ማለት ትስካቶታት ገለመለ ኩሉ ኣምኪና ከዓ ኣነ ኔናታን ናብ ዛዕወት ዝበፂሕና ማለት እዩ ትስካቶታት ኩሉ ንኻኖም ኩነ እዩ ነሩ ተዕላማ
0: ራይ ቅድሚ ፀወታ ምታብ ካ ተውፀኦ ስልቲ ኣሎ ገለሻዕ ዝሰርሑ ኣለዉ ዝዕወት እውን ኣለዉ እስከትሐ መደብ ከምኡ ድ ነይሩ ናታን ንምዕዋድ እዩ ተሰሪሑ ነይሩ ላ ከም ነይሩ
1: ኩላትና ስፕሪንት ክንገብር ንኽእል ኢና ነቲ ዝነበረ ስካቶታት ኣምኪድና ናብቲ ስፕሪንት ክንበፅሖ ሞ ተሓጋጊዝና ከዓ ክንገብር ኢና ተሓሳብ ነይሩ ከምቲ ዝሓሰብና ከዓ ኮይኑ ኢልና ሓደ ሰብ ከማ ንወዲቕና እምበር ሰለስተ ሰባት ገሊና ሓሲብና ነርና ግን ድሓን ቀዳሚ ብምዕዋትና ከዓ ከምቲ ዝሓሰብናያስ ኮይኑ
0: ራብዓይ እውን ወዲ ጋንታ ከም ይኣት እዩ ዳርጋ ነዚ ውድድር ሙሉእ ብሙሉእ ዓሊልኩም ሞ ኢኹም ሞ እስከ ከምታ ክብሎ ፀንሐ ዮናታን ዮቤድ 122 ኪሎ ሜትር ነይሩ ናይ ሎም ውድድር ምስ ናይ ዞባ ማእኸል ዝረአ ከሎ ቅርቡ ውስጥ ክዘበ ኮይኑ ስማዓካ

0: እስካብ ሳይ ርእቶ ኣለካ
1: ቁርሃ ንዕና ብፍላይ ምስቶም ዓበይቲ ገለ ካብኡ ብዙሕ ዝበለ ክሊሜተ ስለ ንሰርሕ ድሓኒ እዩ እዚ ናይ ሎም ዓንተስ ብሒትና ማለት 120 ድሓኒ ማዕርኩ ንዱስ ኣይከበደን
0: ዓቐብ ፈርቶ እውን ቅርብ ሎሚ ኣትያ ነይረ እያ እስካብቲ ውድድር ማዕርክ ነ በዳህነቱ ነይሩ ከምኡ እውን እቲ ኩሉ ደጋፊ ክንዲዚ ብዝሒ ዘለዎ ቻምፒዮን ኤርትራ ክተሳተፉ ከለካ ክብለቱ ውስኪ ሞ ስ ሓፈሻዊ ዓቐብ ፈርቶ ሓዊስካ ክብለቱ ውድድር ከመይ ነይሩ
2: ዎ እዚ ቻምፒዮን ክበሃል ከሎኮ ክብድ ዝበለ እንዲ ዋላ ፀቕጥ ኣለዎ ገለመለ ናይ ፎርቶ ግን ማለት ሲ ብጋንታና ኩሉ ምድላው ስለ ዝገበርና ኣሉስ ክትኸይ ከበደትና ክትከብደና ለና እውን ኣይሓሰብና ነርና ፅቡቅ ነሩ
0: ራይ ሞስከ ተራ ኣሰልጣኒ ኣብዚ ውድድር ከመይ ነይሩ እዮ ቤደ ብፍላይ ዮሴፍ ተክላይ ከመይ ትገልፆ
1: ጆሲ ሓቂ ዘረባ ልክዕ በታ ድበለና እሱ ስለ ድገበርና ኢና ኣብዚ ዓወት በፂሕና ልክዕ እታ ፎርማሴኒ ልክዕ ስታ እሱ ድበለና ስለ ዝሰራሕናያ ኣብዚ ዓወት ዝበፂሕና ከመዝግኑ ካ ደሊ በዚ ማለት እዩ
0: ረኪሞ ዘለኹም ዓወት ቀሊል ኣይኮነን እስካብ ሕጂ ሰክመኩም ሓላፍነት እንታይ ዝመስል ብወገንካ ክጅምር ያናታ
2: እዛ ቻምፒዮን ከባድ ክስተያ ሕጂ ከዓ ካብዚ ንላዕሊ ፅዕርና ኩሉ ክንዕወተሉ ከዓ ንፅዕር ማለት እዩ ንክንፅዕር ሲ ክሳይ ትኾነና ድርኺት ትኾነና ማለት እዩ
0: ንዓኻ ብውልቂ ኸ
2: ዎ ከምቲ ዝበልኩካ እዩ ዝኾነት ዕድል ተፈጢራትና ነቲ ዕድል ምጥቃም ጥራ እዩ ክፅዕር ኢና
0: ረዮ ቤድከ ሒዝካ ዘለካ ደረጃ ተባዓካ እንታይ ኣንስ ባሃበኻ
1: ዝበለፀ ዓወት ክመዝግብ ኣምላኽ ሓግዝካ
0: ረይሞስከ መወዳእታ ናይ ምስጋን ዕድል ክበካ
2: ዎ ብመጀመርታ ብሰላም ጀሚርና ብሰላም ክንውድእ ዝገበረና ልዑል ፈጣሪ ክብሪ ምስጋና ንዕኹኖ ካብኡ ቀፂሉ ከዓ ፋሚሊ ናተይ ብጣዕሚ እዮም ሳፖርት ዝገብሩኒ ኣብ ውሽጡ ዘለዉ ኣብ ደገ ዘለዉ ኩሎም ናብዚ ዓወት ክበፅሕ ዝሓጊዞም ንእዮም ካብኡ ቀፂሉ ከዓ ጋንታና ኣሰልጣኒ ጅግሊስታ ወላቶም ዓበይቲ ስታፋት ገለ መለ ሓጊዞምና እዮም ሳላናቶም ሓገዝ ከዓ ኣብዚ ዓወት በፂሕና ኣለና ከምዚ ኢልና ክንፃወት ዘፍቀደልና ቦታና እዚ ምዕራብ ከዓ ነመስግኖ
0: ፅቡቅ እዮ ቤት ከብ ወገንካ መወዳእታ ናይ ምስጋና ዕድል ክበካ
1: መጀመርያ ብሰላማ ጀሚሩ ብሰላም ደፈፀመና ልዑል ፈጣሪ ክብሪ ምስጋና ይኹኑ ካብኡ ቀፂለ ንጋንታይ ኩሎም ነሰልጣንያይ ንኩሎም ኣባላት ጋንታ ደንደን ንኩሎም ቲፎዘይ ስድራ ቤተይ ኩሉ ውሽጥን ወፃእን ኮይኑ ብኩሉ ደጎፍ ድበን ደሎ ማለት እዩ
0: ራይ ኣነ ወገነ እውን እንቋዕ ሓጎሰኩም ይብለኩም ብመፅእ ድማ ክባ ክንውሑ ንፅበ ኢና ይቀኒልና ክብራት ተኸታተልትና ክንዕዝዘቦ ፀናሕኩም ዓውታት ናይ ጁኒየር ቀዳማይን ካልኣይን ዝወፁ የናታን ከምኡ እዮ ቤደ ምሳይ ፀኒሖም ተሪፈን ዝለሰሱ ዙርያ ድማ ሓቢርና ንከታተለን ብወገነይ ሰላም

0: ከመይ ፀኒዕኩም ዝኸበርኩም ተዓዘብቲ ፀወታ ንክዛዘም ዳርጋ ናብ ናይ መወዳእታ ዙርያታት ገፅና ንኸይድ ኣለና። ካብ ትፅቢት ወፃኢ ሚልክያስ ማእከለ ንፕሮፌሽናላት ተቀዳደምቲ ናትናኤል ተስፋፅዮን ከምኡ ድማ ሄኖክ ሙሉ ብርሃን ከምኡ ድማ ኣባል ጋንታ ዩሲኣይ ኬቨን ተክለማርያም ቆሪፁ ንቅድሚት ገፁ ገስጊስ ኣሎ። ምናልባት ሰመረ ኣብቲ ዓንቲ ቤታ ይንብል ነርና እዛ መጥቃዕቲ ትመፅእ መጥቃዕቲ ካብ ናትናኤል ወይ ካብ ሄኖክ እያ ንብል ነርና ድሕሪ ክመልሰ ከ 223 ኣብ ዝተካየደ ሻምፒዮን ኤርትራ ዓወት ኣማኖን ጴጥሮስ መንግስትን ንቅድሚት ክኸዱ ተፀብዮም ሰብ ኣይነበረን። ኣብ መንጎቶም ፕሮፌሽናላት ዝነበረ ምጥማት እዩ እቲ ናይ ዓወት ባይታ ተፈጢሩሎም እሞ ምናልባት ኣብዛ መድረክ እቲ ኣብ መንጎናቱን ሄኖክን ዝግበር ዘሎ ምጥማት ምትሕላው ንዶ ንሚልካስ ባይታ ፈጢሩሉ ክንብል ንኽእል።
1: ብሽክሌታ ኣብ ነፍሲ ወከፍ ዙርያ ኣብ ነፍሲ ወከፍ ኪሎሜትር ብዙሕ ፍፃምን ኣጋጣምን ትሪእየሉ መድረክ እዩ። ሚልክያስ ካብቲ ንሕና ገሚትና ፀንሓና ብናይ ናትናኤልን ናይ ሄኖክ ምልምሃን ዝግበር መጥቃዕቲ ቀዲሙ መጥቃዕቲ ገይሩ ተቐለዳማይ ናይ ሽኳ እዩ። ናይ ሽኳ ከዓ ካብቶም ኣርባዕተ ኣብዚ እዋን እዚ ክበልፆም ዘለዎ ትኽእሎት ብሚእታት ክንሪኦ ከለና 90 ክንቦ ንኽእል ኢና። ግን ዘለዎ ዓቕሚ ገምጊሙ ከምዚ መጥቃዕቲ ክፍፅም ዝተሃወኮ ኮይኑ ይስምዐኒና። ሄኖክ ሙሉ ብርሃን ዘይናሓፈ ተቐለዳማይ ከም ምዃኑ ነቲ ርሕቐት ሓልዩ ኣብዚ ናይ ፎርቶ ክፅግዖ ትኽእሉ ኣሎ። እቲ ዙርያ ተሪፍና ዘሎ ብርግፀ 2 ዙርያ 3 ዙርያ እዩ ይመስለኒ። ነዚ ነገር እዚ ሚልክያስ ዝተሃወኸሉ ኮይኑ ዝስምዐኒ። ዝሓለፈ ዓመት እውን ከምኡ ገይሩ ነይሩ እዩ ተሃዊ ኮይኑ። ስለዚ ናትናኤል ሄኖክ ኣማዓድዮም ሒዞሞ ድኸዱሎ ኮይኑ ዝስምዐኒ ማለት እዩ። ምናልባት ናቶም ምጥማት ርእዩ መጥቃዕቲ ገይሩ ክኸውን ይኽእል እዩ። ብሓቂ በቲ ናይቲ ብቕዓት ክትሪኦ ከለካ ግን ካብ ሄኖግን ካብ ናትናኤልን ከምዚ ገይሩ ፈንፂቡ ክኸይድ ብዙሕ ኣይትፅበን ኢኻ። ስለዚ ከምቲ ዓንቶ ይደበልና መጥቃዕቲ ኣብ ድፍፀር ካብታ ዘላ ግሩፕ ሓደ ተቐዳዳማይ ክዝሕትል ባህርያዊ እዩ። ኬቨን ተክለማርያም ካብታ ግሩፖ ፍንትትል ኣሎ። ብድሕሪኦም ስዕቦ ዘለዉ ተቐዳደምቲ እውን ናብኡ እናተፀጉዑ እዮም ዝኸዱ ዘለዉ። ስለዚ እዚ ውድድር ካልእ መልክዕ ካልእ ፀወታ እናርኣይና ንሪእሉ ዘለና በዚ ዝኸዶ ዘሎ ኣካይዳ ሚልክያስ ዝተሃወኮ ኮይኑ ይስምዐኒ።
0: ንሚልክያስ ንምዳን ኣብ ድሕሪኡ ኮይኖም ዝፀጉዕዎ ዘለዉ ናትናኤል ተስፋፅዮንን ሄኖክ ሙሉ ብርሃን እዮም። ምናልባት ናትናኤል ተስፋፅዮን ቅድሚ ሕጂ ሻምፒዮን ኤርትራ ኮይኑ ይፈልጥ እዩ። ሄኖክ ሙሉ ብርሃን ግን ስጋ ሕጂ ሻምፒዮን ኤርትራ ኮይኑ ኣይፈልጥን እዩ። መን እቲ ስጉምቲ ንሚልክያስ ንምርካብ ዝያዳ ስጉምቲ ክወስድ ንፅብዮ ተቃዳማይ መን እዩ? እንተ ደኣ ሄኖክ ኮይኑ ናትናኤል ካብረቱ ተፈልዩ ዝዕዘብ ኮይኑ ይስማዓነን እዩ። ምናልባት ኣብ ረብታ ሄኖክ ለጊቡ ብናይ ሄኖክ ፀዓትን ካልእን ተጠቂሙ ናይ ሄኖክን ከጥቁዕ ይኽእል እዩ። ስለዚ ካብዞም ክልተ ዝያዳ መን እዩ ነቲ ስጉምቲ ክወስድ ፅበ ምግባጥ?
1: ሄኖክ ሙሉ ብርሃን
0: እሞ ናይ ሄኖክ ሙሉ ብርሃን ምንቅስቃስ ናትናኤል ተስፋፅዮን ኣርባሕ ይከውን ዶ?
1: ብርግፅ ሕጂ እሱ ዘበጎሶ ከዓ እቲ ዘለዎ ዓቕሚ እቲ ዘለዎ ግዜ እቲ ዘለዎ ውሽጣዊ ብቕዓት ርእዩ ክቕልሱ ክፍትን ማለት እዩ። በዚ መንፅር እንተ ሄኖክ እቲ ዘለዎ ዓቕሚ ክስተጊር ኣብቲ መጠረሻ ብናትናኤል ተስፋፅዮን ክርታዕ እየ ማለት እዩ። እንተ በዛ ከምዛ ዘለዋ ተቐፂሉ ከዓ እንተ በቲ ዝረኣነየ ዓቕሚ ኣብቲ ናይ ጂሮ እቲ ኔክስት ጀነሬሽን ዝረኣነየ ማለት እዩ እቲ ከም ዘለዎ ናይ ምቕፃል ከዓ ዓቕሚ ኣለዎ ኢልና ንሓስብ ማለት እዩ። ግን ኣብቲ ናይዛ ፎርቶ ክመፁ ከሎ ገለ ሓሳብ ክንህብ ይደሊ
0: ራይ። ምናልባት ከምዚ ኣቐዲምና ኣንቶ ቤትን ክፋቢልና ነርና ሚልክያስ ማእከለ ኣብ ዞባ ማእከል ብማልያ ኣስቤኮ ዓብላለ ብቕዓት ድሕሪ ምንፅብራቕ እዩ ከምኡ ድማ ምስ ሃገራዊት ጋንታ ብሉፅ ደረጃ ብማሓዝ እዩ ኣብ ባይኬድ ከይድ ነይሩ። ኣብ ባይኬድ ድማ ኣብ ሓፂር ግዜ ድሕሪ ዘርኣዩ ፍሉይ ብቕዓት ምስ ጋንታ ኢኒዮስ ሬሲንግ ኣካዳሚ ወይ ድማ መጋቢት ጋንታ ናይ ኢኒዮስ እዩ ተፀሚሩ ዘሎ። ኣብዚ ግዜ እዚ ምናልባት እዛ ዓወት እዚኣ ንቐፃሊ ሞይኡ እንታይ ፍለልያት ወይ ድማ እንታይ ለውጢ ክትፈጥረሉ ትኽእል ትኸውን?
1: እንተተዓዊትላ ብርግፅ ኣብቲ ጋንታ ዘለዎ ፅልዋ ቀሊል ኣይኮኖም ማለት እዩ። እቶም ከምኡ ዝኣምሰሉ ተቓዳደምቲ ኣብታ መጋቢት ኣብታ ናይ ዩኖስ ግድን ኣምፅዋዮም ዝበሃሉ ከም በዓል ናትናኤል ተስፋፅዮን ኣብ ኩቤክ ቲኤምቲ እንከለዉ ነታ ማልያ ንኸምፅዋ ብዙሕ ፃዕር እዮም ዝካየ ዘለዉ ሕጂ እውን ሚልክያስ ማእኸለ ከምኡ እዩ ማለት እዩ። ስለዚ ነታ ማልያ እንተ ተዓዊትላ ቀሊል ኣበርቶ ይኮኖም ዘለዎ ማለት እዩ። ብከምዚ ምክንያት ከይኮነ እዩ ከቢድ ፃዕሪ ከቢድ ዋጋ ትኸፍል ዘሎ ማለት እዩ። ምናልባት እዛ ናይ ፎርቶም ክንሪኣ ዝሓሽ ኮይኑ ስምዐኒ ናቱ መደምደምታ ክነብ ከምቲ ክትገልፆ ፅናሕኻ ግን ሚልክያስ ማእኸል ኣብ ዞባ ማእከል ብኣዝዩ ፅቡቅ ዝኾነ ብቕዓትን ብዕብለላ ናይ ዓወትን እዩ ናብ ናይ ባይክድ ሰጊሩ ብኡ መንፀር ከዓ እቶም ጋንታ ከዓ ስለ ዝረኣይዎ ከዓ ንፅባሓንኮ ክዕብይዎ ዓቕሙን ኩሉ እንትንኡ ካብ ግብዝን እውን ካብቲ ዓቕሙን ርኦም ከዓ ሓሪም ወሲዶሞ ማለት እዩ። ሓደ ካብቶም ፅባሓንኮ ኣብ ዝዓበየ መድረኽ ናይቲ ዓለም ንፅበዮ ተቃደደማ እዩ ጋብ ናጋፍሒ ትኸይዳ ኣላ መስለኒ ሄኖክ ሙሉ ብርሃን እናትናየን ተስፋ ፅን ኣብ ምጥምታት ዘለዎ ኮይኑ ይስምዐካ ብከምዚ ኣገባብ ተቐፂላ እቲ ውፅኢታት ካልእ መልክዕ ክሕዝ እዩ ማለት እዩ።
0: ሚልክያስ ሻምፒዮን ኤርትራ ንምዃን ውሑዳት ካብ 20 30 ደ በዝሓ ኪሎ ሜትራት ተሪፉ ኣሎ ሻምፒዮን ንክኸውን እንታይ ክገብር ኣለዎ? ኣብዘን ተሪፈን ዘለዋ ኪሎ ሜትራት እንታይ ክገብር ኣለዎ? እንታይ ክገብር የብሉን?
1: ምናልባት እዛ ዓቐብ ዶ ክንሪያ ዝሓለፈ ዓመት ዝወሰኖ ወይ ከዓ ዝገበሮ ስጉምቲ ዋጋ ኣኽፊልዎ እዩ ከም ንሪኦ ዘለና ከዓ
0: ሓለፈ ዓመት ኣብቲ ናይ መንጎ ዘዘጋግየ ኣብ መንጎ ፀወታ እዩ ክጥቅዕ ፈቲኑ ነይሩ
1: ዋ ሕጂ እውን ክንደይ ዙርያ ተሪፍዎ ኣለና ንብላ ኣለና
0: ሰለስተ
1: ዙርያ ከዓ 36 ነጥቢ ገለመለ ኪሎ ሜትር እዩ 33 ነጥቢ 36 እሞ ድማ ከም ናይ ሚልክያስ ዓቕሚ ዘለዎም ናብ ናይ ሽኳ ተቀዳድምቲ ኣዝዩ ከቢድ እዩ። በዓል ሄኖክ ኦራውን ተቀዳድምቲ እዮም ናትናኤል ተስፋ ፅኦም እውን ከምኡ። ስለዚ ቀልጢፍካ ትውስኖ ነገር ኣይኮነን።
0: ከምዛ ክንዕዘባ ዘለና ሄኖክ ኢኖቲ ስጉምቲ እዩ ወስቶ ፀኒሑ ሞ ምናልባት ሕጂውናቱ ኣብ ዓቐበ ትፈርቶ ይሃልካሎ ምናልባት ናቱ እዛ ዓወት እዚኣ ዝያደኡ ንሄኖክ ሙሉ ብርሃን ከም ተገድሳ ዝርድኡ ኮይኑ ይስማዓኒ ምክንያቱ ዘለዎ ድሌታት ንምሕጂ ወሲድዋ ስለ ድነበረ ምናልባት ንሄኖክ ክሕግዛ ቅድሚት ምህላው ክወሶ ዝኽእል ዝነበረ ዕድል ንሱ የባክ ንደሎ ክንብል ንኽእል ምናልባት ንተኣንዩ ዝገለፅናያ ናትናኤል ተ ፕሮታ ሄኖክ ተፀጊዑ ነቲ ዝቕፅል ኪሎ ሜትራት ተጓዒዙ ሲ ንሄኖክ ድኻሙ ተጠቂሙ ክስዕሮ ክእል እዩ። ስለዚ ንሄኖክ ክሕግዞ ቅድሚት ይወፅእ ምህላው ምናልባት ናትናኤል ዋጋ ዝኸፍል ዶ ዘሎ ኮይኑ ይስማዓካ?
1: ናትናኤል ኩሉ ግዜ ካብቶም ብልሒ ፀወታ ዝፃተ ፃታ እዩ ጋብ ሓልዩ ዓቕሙ ፈሊጡ ስኢሉ ሒዙ ካየድ ኸይድ ኣብ መጠረሻ ግን ከምዚ ነትኩ ዝኾነ መጥቃዕቲ ገይሩ እዩ ናብ ምፅጋዕ ወይ ከዓ ነቲ ተፀጊዑ ዩ ከዓ ክረትዕ ንሪኦ ማለት እዩ። እቲ ጋብ ሕጂ ክንሪኦ ኣለና ካብ 20 ሰከን ኣብዚ ሓለፍተ ደ ኮይኑ ተዛኒዮም ዝኸዱ ዘለዉ
0: ምናልባት ናይዞም ምዝ ናይ ዳሕሪወት ጎጅለ ንክትመፅኦም ዘሎ ንክተልግቦም ዘሎ ተኽእሎታት ክኸመይ
1: እዋ ተኽእሎታት ክህሉ ክእል ብከምዚ ዝኸድዎ ዘለዉ ካይዳ ተኸይዶም ግድን ንኬቨን ተክለ ማርያም እኳ ዳርጋ ለጊቦሞ እዮም ዘለዉ። ስለዚ ሲ ናትናኤል ተስፋፅን ሄኖክ ሙሉ ብርሃን እቲ ናይቲ ብሓቂ ዓቕሞም ኣውፅኦም ክሳብ ደይ ዘበሩ ብድሕሪት ከዓ ግድን ክለግቦ ባህርያዊ እዩ።
0: ቅድሚ ምጅማር ፀወታ ኣብዚ ህሞት እዚ ኣብዛ ሰዓት እዚኣ ሚልክያስ ማእከለ ኣብዛ ህሞት እዚኣ ክህሉ ኢሉ ዝግምቶ ሰብ ዳርጋ ውሑድ ሰብ ኮይኑ ይስማዓኒ ብዝያራ ደገፍቱ ማዕርክ እንታይ እዩ ሻምፒዮን ኤርትራ ተዓዋቲኡ ንክትግምቶ ኣዝዩ ኣፀጋሚ ዝኾነ
1: ከምቲ ኣቐድም ኣቢልና ጠቐስናዮ እዩ ሓደሓደ እዋን ካብቲ ትፅበዮን ላዓሊ እዩ እቲ ውፅኢት ድመፅእ ንሚልክያስ ኣብዚ እዋን እዚ ዝገመቶ ዳርጋ 1115 ሚትራት ክኾኑ ክእል እዩ። ዝበዝሕ ካብቶም ናይቶም ፕሮፌሽናል ተቀዳድምቲ እዩ ኣተክሮ ሂቡ ክሳ የብል ነይሩ ግን ከም ፋቨራይት ትጠቕሶ ኣቐድም ኣቢልና ተባሂልና ነርና ኣብ ቅድሚት ክነምፀፈቲና ኢና እሱ ከዓ ኣብታ ግሩፕ ምዝህሉ ብኣጉ

0: እውን እቲ ዓቕሙ ፈሊጡ ጉጅለታት ክፍጠራ ከለዋ ብኣጋ እናተጠንቀቐ ክቆፃፀር እናፈተነ ነተን ግሩፕ እናለገበ ኣብ ቅድሚት ክመፅ ፈቲሩ ኣብቲ ዝተፈጥረ መጥቃዕቲ ናትናኤል ሄኖ ጉብርሃን ከዓ ንስም ከዓ ክለግብ ክኢሉ ሕጂ እቲ ዓቕሙ እዩ ዘርእካ ማለት እዩ። ስለዚ እቲ ቻምፒዮን ናይ ዘውዲ ናይ ምድፋእ እተኽእሉ ዳርጋ ናብ 6ታዊ5ታት ክንቦ ንኽእል ኢና። ሄኖ ግን ሙሉ ብርሃንን ብዘለዎም ዓቕሚ ዘለዎም ክሳይ ክሳብ ዘይገብሩ ማለት እዩ። እንተ ዳ ጥዑይ ኣብቲ ናይ ተወዳድነት መንፈስ ነቲ ናይ ትብሽለት ባህሪ ኣንፀባሪቆሞ ግን ከርክዎ ይኽእሉ እዮም።
1: ራይ ምናልባት ናብ ሓፈሻዊ ናይ ፀወታ ክመልሰካ ናይ ሎም ዓንቲ ፍጥነት ናይ ፀወታ ከመይ ነይሩ ምስ ናይ ዝሓለፈ ዓመታት ብምንፃር እቲ ፍጥነት ከመይ ተኸታቲልካዮ ኣብ ምብታን ጉጅለታት ክንታይ ተራ ነይርዎ?
0: ፀወታ ክጅመር ከሎ እቲ ፍጥነት ናይ ብሓቂ ልዑል ናህር እዩ ነይርዎ። ኩሉ ግዜ እቲ ፍጥነት ክንብል ከለና ኣብቲ ኩነታት እዩ ዝምርኮስ ማለት እዩ። ንኣብነት ኣብ ወርሒ ሓደ ወርሒ 12 ዝግበር ውድድራት እንተኮይኑ ንፋስ ፀዓብሉ ኣሎ። እቲ ንፋስ ከዓ ብ3 ኣንፈት ማለት በቲ ናይቲ ብሽክለታ ኣገላልፃ ማለት እዩ ክሮስ ዊንድ፣ ቴል ዊንድ፣ ሄድ ዊንድ። በዚ ኣገባብ እቲ ፍጥነት ክመፀካ ይክኒ ክንዲዝሃልዋሃ ኣሉ ክዓቕሚ ማለት እዩ። ኣብዚ እንሪኦ ዘለና ግን ካብቲ ዝሓለፈ እቲ ንፋስ ድሓና ኣሎ። ንፋስካ እቲ ንፋሱ ፐር ሰከንድ ዝውርወሮ ንዓኻ እቲ ፍጥነትካ ከዛ ይደልካ ክእል ከዝሕለልካ ማለት እዩ። ስለዚ ካብቲ ዝሓለፈ ዓመት ክንሪኦ እንተኮይና ፅቡቕ ኮይኑ ስምዐን እሞ ከዓ ምስ ምዋሕ ኪሎ ሜትር ማለት እዩ። ናይ ዝሓለፈ ኣብ 160 ከባቢ ኪሎ ሜትር ተካይዱ ተደተጋጊ ማለት እዩ። ኣብዚ እዋን እዚ ከዓ 183.6 እዩ ካየድ ዘሎ። ስለዚ ናይ 20 ናይ ገለ እጋብ ኣለዎ። እናወስኺ ከይድ ከሎ እቲ ፍጥነት ከዓ ክጎድል ግባእ። ክሳብ ሕጂ ንሪኦ ዘለና ግን እቲ ፍጥነት ድሓን እዩ ዘሎ። በቶም ናቶም ሒዞሞ ዘለዉ ግዜ እቲ መልእኽቲ ክመሓላለፍና ንእግረ መገድና ክነብል
1: ናይ ቅድሚ ሕጂ ሻምፒዮን ኤርትራ ትፅቢት ደገፍትን ትፅቢት ኣፍቃሪ ስፖርትን መሊስልካ ክትዛረብ ኣዝዩ ድፍረት ይሓትት። ምናልባት ናይ ሎም ዓንቲ ፀወታ ኸ እቲ ብዓመት ሙሉእ ብሃንቀወታ ትፅበ ናይ ፀወታ ንክንርኢ ትፅቢት ናተ መሊሱ ዶ ክንብል ንኽእል?
0: ከም ናተይ ክሪኦ ከለኹ ናይ ብሓቂ ካብቲ ትፅቢተይ ወፃኢ ከምቲ ዝደልዮ ኮይኒ ሌላ ሓስብ ኣነ ሕጂ ኣነ ካብቶም ናይ ሽኳ ተቃዳደምቲ ወይ ከዓ ናይቲ ስፕሪንት ክርኢ ዘይደሊ ኣነ ኣብ ምርብራብ እተኸርክቦ እቲ ንኸይርክቦ ዝግበር ሃልኪ ወይ ከዓ ዝግበር ናይ ኒሕ ተወዳድርነት ኣብ ከምኡ እየ ዝያዳ ክሰብል። በዚ ንሪኦ ዘለና ከዓ ክንደይ ጉጅለታት ተፈናተን ኣለዋ። ኣብ 6-7 ተፈናተን ኣለዋ። እቲኣ ንኸተርክባ እቲኣ ንኸይተርክባ እቲ ከዓ ንኸይርክቦ እቲኦም ከዓ ንኸይርክቦም ዝገብርዎ ርብርብ ሓደ ካብቲ ብናተይ ኣገላለፃ ከም ተዓዛቢ ሽለታ ከም ተንታኒ ማለት እዩ። ከምዚ እዩ ደስ ዝብለኒ። ተዓዛቢ እውን ከምኡ እዩ ደስ ዝብሎ። ምናልባት እቲ ዝደልዮ ከምቲ ዝደልዮ ክኾነሉ ደይ ክኾን ይኽእል እዩ። ዝበዝሕ ክሪኦ ከለዉ ኣብ ሃገርና እታ ስፕሪንት ይፅበያ እዩ፣ ግን ኣብብሸታ መልክዕ ክሪኦ ከለኹ ግን እቲ ኣነ ዝገመትክዎ ወይ ከዓ ነቲ ዝደልዮ ማለት እዩ ዳርጋ ተፈጢሩ ኮይኑ ይስምዐኒ።
1: ምናልባት ናይ ሎም ዓመት ውድድር ከምዚ ቀዲምና ዝገለፅናዮ ፍሉይ ኮይኑ ኢና ንረኽቦ ዘለና ኢና ንብል ዘለና ሞ ምናልባት ስኻ ከም ተንታኒ ስለምንታይ ናይ ሎም ዓመት ውድድር ዝያዳ ተወዳዳሪ መሲሉ ቀሪቡ ካብ ናይ ዝሓለፉ ዓመታት?
0: ምናልባት ዘይምህላው ናይ ቢንያም ክኸውን ይኽእል። ቢንያም ኣብ ዝሃለወሉ ሓፋ ብዝብል ኩሎም ይሓፍዱ ብሉ ኩለን ይዕንትናዊ እየን። ኣብ ዝቕለሰሉ ከዓ ኣብ ትሕትኦም ዝኾኑ ስለዚ ናይ ዘይምህላው ቢንያም ካልእ መልክዕ ካልእ ቅርፂ ኣትሒዝዎሎ ማለት እዩ። እቶም ተፃወቲ ኣብኡ ዘለዉ ድማ ከምዚ እፎይታ ረኪቦም ከም ድላዮም ክጋልውሉ ዝኽእል ዕድል ተፈጢሩ ማለት እዩ። ስለዚ ሚልክያስ ክልተ ዙርያ ተሪፍዎ ኣሎ። ክልተ ዙርያ ከዓ
1: ኪሎሜትር 20 ኪሎሜትር ምናልባት ቋንቋ ኣካላዊ ቋንቋ ሚልክያስ ማእከለ እንታይ ይሕብረና ኣሎ?
0: ከምኡ እዩ

ሉ እዳበልከ ኣካይዱ ዝደኸመ ኮይኑ እዩ ዝስምዐካ ዝበዝሒ ግዜ እቲ ዝጥቀመሉ ኣስናን ኣብ 13 12 ስለ ዝኾነ ትር በለ ስለ ዝጥቀም ዝደኸመ ኮይኑ ዝስምዐካ ማለት እዩ። ብኡ መንፀርካ የደናግረካ እዩ ኣብቲ ኣካይዱ ኣብቲ ሓፍ ክብል ከሎ ልክዕ ዩ ፍጥነት ዘለዎ ወይ ከዓ ቅልጣፈ ዘለዎ እዩ ዝትስብ። ኮፍ ኢሉ ክኸይድ ከሎ ግን እተን ትር በለ ካብቶም ዝጥቀሙ ተቀዳደምቲ ከም ምኳኑ መጠን

0: ምናልባት ናብ ከም ሻምፒዮን ኤርትራ ዝኣመሰሉ ዓበይቲ ውድድራት ምናልባት ሄኖክ ንሪኦ ከም ዘለና ምናልባት ርእሱ ዝንኡ ኮይኑ ዘሎ ስማዓካ ምናልባት ዶ ተስፋ ዝቆረፀ ዶ ይመስል በዛ ተፈጢራ ዘላ ጋግ ናት ንአል ትሪእና እውን ምናልባት ኣብ ድሕሪ ሄኖክ ይለግቡ ዘሎ ዝኾነ ናይ ምሕጋዝ ኣንፈታ ይረአናሉን ስለዚ እዛ ምኻድ ናይ ሚልክያስ ዝያዳ ዋጋ ዝክዘላ ዘሎስ ሄኖክ
1: ከም ክሕበርና ፅንሕ 52 ካልኢት ኣብ መንጎ ቀዳማይን ኣብ መንጎ ከዓ እቶም ክልተ ተቃዳደምትን እዩ ዘሎ 52 ካልኢት ከዓ ቀሊል ኣይኮነን እንደገና ከዓ ብዙሕ ከዓ ኣይኮነ ማለት እዩ ከም ንፈልጦ ናትና ኢል ተስፋ ፅን እንተ መጥቃዓት ገይሩ ንክለግቦ ብዙሕ ዝእጉሞ ኣይኮነ ማለት እዩ ግን ኣብ መጥቃዓት ኣብ ዝገብረሉ ከዓ ሄኖክ ከዓ ኣይክለቆን እዩ ስለዚ እታ ጋብ ሓሊ እዩ ድኸይድ ዘሎ እቲ ውፅኢት ወይ ከዓ እቲ ጋብ ርኢና ክንዘርብ እንተኮይና ናይ ብሓቂ የሰክፈካ እዩ
0: ምናልባት ኣንቲ ወይ ተረአናት ናይ ተስፋ ፅን ሻምፒዮን ዝኸውን ኮይኑ ኣብ ቱር ደ ፍራንስ ናይ ምስስታፍ ተኽእሎ ክህልዎ ይኽእል እዩ ኢልካ ነርካ ምናልባት ሄኖክ ተረአ ሻምፒዮን ነዚ ዘሎ ግዜ የሕውዩ ዞሪ ሻምፒዮን ዝደፍእ ኮይኑ ዝረኽቡ ዕድላት እንታይ እንታይ ክኾን ይኽእል
1: እቲ ዝረኽቡ ዕድላት ኣብቲ ናይ ተዝለዓለ ቱር ንብሎ ማለት እዩ ናብኡ ናይ ምስስታፍ ተኽእሉ እዩ ብዓብኻ እታ ባንዴራ ሃገር ናብ ዝተፈላለየ ሃገራት ኣህጉራት ከላልያን ከሪያን ከሎ ማለት እዩ በቲ ጋንታ ግን እቲ ዝረኽቡ ሓለፋ ኣብቲ ተሳታፍነት ወላ ብደቡ ዓቕሙ ይፈልጡ ዮም ፅቡቕ ገይሮም በቲ ዓቕሙ እዮም ኣበይ ሳተፍ ኣይሳተፍ ከዓ ፅቡቕ ገይሮም ዝገብሮ ብኹም ምክንያት ከዓ ንሄኖክ ዝሓሪዎ ማለት እዩ
0: ዝያዳ ሕውፅኢ ኮንካ ወይ ፋቨራይት ኮንካ ናብ ሓደ ፀወታ ምእታው ዝያዳ ሕውፅኢ ኮንካ ወይ ድማ ፋቨራይት ንብሎ ብናይ ቋንቋ ናይ ብሽክለታ ናብ ሓደ ፀወታ ምእታው እቲ ፀቕጢ ድዩ ዝዛይድ ዋላ እትናቱ ኣውንታዊ ነገር እዩ ዝዛይድ
1: እቲ ፀቕጢ ይዛይድ እዩ ከምኡ ምክንያት ሓደሓደ እዋን እቲ ካብቲ ናይቲ ፋቨራይት ከይወፅእካ ነቲ ውድድር ክተሳለስል ከለካ ነፃ ኮይንካ ገለ ሓደ ካብቲ ዝበለፀ እዩ ንኣብነት ዓሚ ሜሮን ተሸመ ካልኣይ ደረጃ ክሕዝ ከሎ ኣብ ግምት ዝሃቦ ተቃዳማይ ተዓዛባይ ገለስ ኣይነበረን ካብቲ ናይ ትፅፅፊት ወፃኢ ሃሊኻ ነፃ ኮይንካ ክትፅኻት ከለካ እቲ ዝበለፀ ነገር እዩ ሕጂ ንሚልክያስ ማእኸል እውን ሓደ ካብቲ ዝሓጎዘ እዚ እዩ እቲ ዙርያ ክኸዱ ዝኽእሉ ፅቡቅ ገይሩ ስለ ዝፈልጦም ኣብ ዝሪኦም ኮይኑ ነቲ ኩነታት ትጥቀመሉ ብዓብዪ ከዓ ዘይምርባሽ መንፈስ ከዓ ስለ ዝውንን ነዚ ነገር እዚ ክሳብ ዝኣዋን እዚኣ ኣብ ቅድሚት ኮይኑ ነቲ ውድድር ናይ ምዕዋት ተኽእሎ ናብ ቅድሚት ተረኣየነቱ ልዕሊ ኩሎ ተቃዳደምቲ ሕልፊ ኮይኑ ሎ ማለት እዩ
0: ምናልባት እዚ ውድድር ገና ይተወድአን ዘሎ ግን ናብ ምዝዛም ገፂኡና ዝኸይድ ሎ ንሱ ድማ ሚልክያስ ማእከለ ናይ 52 ካልኢታት በሊፁ ንካልኦት ጉጅለ ናብ ናይ መወዳእታ ዙርያ ገፁ እዩ ይኣትሎ ሞ ምናልባት እዚ ፀወታ ብካልእ መልክዑ ንክዛዘም ሲናሪዮታት ነይሮም ድዮም ምናልባት ካብዚ ንሪኦ ዘለና ወፃኢ ብካልእ መልክዑ ንክዛዘም ዝኽእልዎ ሲናሪዮታት ተፈጢሮም ድዮም ነይሮም
1: እዎ ነይሮም እዮም እሱ ከዓ ኣብ መጀመርታ ኣብ ዝተገብረ እተን ዝነበራ ጉጅለታት ብትክክል ብኹም ዓይነት ፍጥነት እንተዝኽር ነይሮም እዚ ንሪኦ ዘለና ኣይምተራ እዮም እሱ ስለ ዝፈለጡ እዮም ግን እቶም ዓቕሚ ወይ ካብ ቁርብ ብቕዓድለዎም ተቀዳደምቲ ነቲ ውድድር ብጥንቃቐ ክከታተልዎን ክዕዝቦም ክኢሎም ብኡ መንፀር ከዓ እቲ ውድድር ነዚ ክንሪኦ ዘለና ዝበቕዐ ሕጂ እቲ ፍሉይነት ኣብ ብሽክለታ ኩሉ ግዜ ኣብቲ ዙርያቲ ከጥቅዕ ነዊሕ ኪሎ ሜትር ከዓ ብደገለ ፀገም ክኸይ ዝኽእል ሒዝካ ክትከይድ ከለካ እዩ ነዚ ብትክክል ዝተገንዘበ ሚልክያስ ማእኸለ ናብ ረብሕኡ ናይ ምእታዊ ከዓ ዳርጋ 80 ሚእታዊት ቀሪቡ ኣሎ
0: ምናልባት ኣብዛ ፀወታ በቶም ሕፅያት ኢልና ዝገመትናዮም ተፃወቲ እንታይ ገጋዩ ተፈጢሩ
1: ሃልኪ ዝያዳ ሃልኪ እዩ እቶም ዝበልናዮም እኳ ክሳብ ዝኣዋን እዚኣ ትክክል ገይሮሞ እዮም ዘለዉ ከም ዝበልናየ ሄኖክ ሙሉ ብርሃን ናትና ተስፋ ፅንሲ ክሳብ ዝኣዋን እዚኣ ንልዕሊ 100 ኪሎ ሜትር እዮም ነቲ ውድድር ከማእዝንዎ ክቕልስዎ ፈቲኖም ሚልክያስ ተራ ኣይነበሮን ኣይኮነን ግን ኣይ ከምኡውን ማለት እዩ ንዕኡ ተጠቂሙካ እዚ ዕድል እዚ ክረኽቦ ክኢሉ ኣሎ
0: ምናልባት ኣብዚ ፀወታ እዚ ዓበየ ታክቲካዊ ቁማር ንብሎ ዓይናይ

0: ካብ ውስልቲ እዩ መን እዩ ቁማር ተበሊዕዮም ማዓንቲ
1: ክልቲኦም ሄኖ ግን ናትና የለ
0: ግን ኣይተወደአትን ዘላ ፀወታ
1: ኣይተወደአን ግን ክልቲኦም ናይ ባሓቂ ነቲ ውድድር ኣብ ቅድሚት ክረኣየ ብሎ ዝኽእሉ ተኽእሎስ ነይሩ እዩ ብዓቕሞም ብብቕዓቶም ምናልባት ኣብቲ ናይ ክልቲኦም መጥምማት ንሚልክያስ ማእከል ዕድል ተፈጢሩሉ ክኸውን ይኽእል
0: እዩ ራይ ምናልባት ናይዛ ፀወታ ኣግሬሲቭ ራይደር ወይ ድማ እቲ ተቓላሳይ ተቃዳማይ ምለፅ እንተ ዝብሉ ኻስ ንመን ምሃብካዮ ነር ካብ እዛ ፀወታ ስለምንታይ ከምሃብካዮ
1: ሄኖግ ሙሉ ብርሃን
0: ከመይ
1: ሄኖግ ሙሉ ብርሃን ኣብዚ ፀወታ ካብ ዝረኣናዮ ምናልባት እተ ንሪአን ነበርና ኣዝዮም ውስና ስለ ዝኾነ ካብ ድሕሪት ካብ ሳልሲቱ ግሩፖ እዩ ናብ ቅድሚት መፅ እዩ ብኡ መንፀርካ ኣብታ ጉጅለ ተፈጥረትካ ኣባ ከዓ ተራ በርክት ነይሩ ብኡ ሸነኸካ ኣብታ ኣርባዕተ ሰባት ኣብ ዝነበሩለ ከዓ ልዑል ተራ ዝነበሩ ኮይኑ ይስምዐካ ማለት እዩ ስለዚ ኣብዚ ፀወታ ዝያዳ ኣግረሲቭ ኢለ ዝሓስቦ ሄኖግ ሙሉ ብርሃን እዩ
0: ሻምፒዮን ኤርትራ መዋደረ ቦታ ነቲ ፀወታ ንክትቋፀር ማዕርክ ንደዩ ኣሸጋሪ ዓባይ ጉጅለ ኮነ ዓባይ ጉጅለ ኮይና ነቶም ዝሃደሙ ተቃደምቲ ንክትቋፀሮም ነቲ ፀወታ ንክትቋፀር ሲ እቲ ቅርፂ መሬት ናይቲ ቦታ ከመይ እዩ ድውስና
1: እቲ ቅርፂ መሬት ናይቲ ቦታ ንምቁፃር ተቃደምቲ ኣብ መንጎ ቀዳሚትን ኣብ ካልኦትን ዘላ ጉጅለ ብዙሕ ደሸግር ነገር ኣይኮነን ማለት ክውል ኢሎም ነዊሕ እዋን ከይተረእዩካ ዝኸይድ ኣይኮኖም ማለት እዩ ንኣብነት ኣብ ላዕሊ ኮይንካ ኣብ ፎርቶ ዘሎ ትርእኢኻ ኣብ ታሕቲ ሲት ፓርክ ኮይንካ ከዓ ኣብቲ ኣደባባይ ዘሎ ትርእኢኻ ስለዚ እናረእኻዮ ነቲ ግዜ ከዓ ብትኽክል እናማሓደርከኻ ከይድ ስለ ትኽእል ብዙሕ ኣሸጋሪ ይኮነን ኣብ ገሊኡ ጥውይ ኢልካ ንገለ እዋን ደትሪዮ ብኡ መንፀርካ ዝኸደ ኮይኑ ዝስምዐካ ማለት እዩ ኣብ ገሊኡ ከዓ ዋላ ነቲ ተቐዳዳማይ እስኻ ከድካ ከለካ ሃንደበት ህሩግ ኢሉ ድመፀካ ኣሎ ማለት እዩ ሕጂ እናተረእኻ ኣብ ትኸደሉ ግዜ እቲ ናትካ ፃዕርካ ኣብኡ መፀካ እናዘያየ ዝኸይድ ስለዚ ኣሸጋሪ ኣይኮነን ኢለ ዳሓስብ እቲ ቦታ ኣብ ተቐዳደምቲ ኣብ ምቁፅፃርን ኣብ ምሕዳርን ኣሸጋሪ ኣይኮነን ኢለ ዳሓስብ
0: ምናልባት ገለ ካብቲ ኣብ ናይ መወዳእታ ኪሎ ሜትራት ዝፍጠረ ታክቲካዊ ጌጋታት እንታይ ክንፅውዕ ንኽእል
1: ኣብ ብሽክለት ካብቲ መጠረሻ ዝፍጠር ታክቲካዊ ጌጋታት እቲ ካብ መጀመርታ ክትገብሮ ዝግበአካ ነገር ኣብ ኣመጋግባን እትወዝኦ ፈሳስን እቲ ናትካ ኢኮኖሚ ዝበሃል እቲ ናትካ ሕሩጭ ከመይ ጌርካ ተመቓርሕን ተመሓድረን እዩ ስለዚ ነዚ ነገር እዚ ብኣጉኡ ብትኽክል እንተ ዘየመቓርሕካ ዘየመሓዲርካዮ ኣብ መጨረሻ ነቲ ዓወት እናረእኻ ወይከዓ ተረእነት ካብ ቅሚት ብትኽክል ኢኻ ትስእኖ ስለዚ እቲ ዝግበር ቴክኒካዊ ኣብ መጨረሻ ጌጋታት ኣብቲ መጀመርታ ሃልኪ ብተሃልካ ሃልኪ ካልኣይካ እቲ ክትገብሮ ዘለካ ነገራት እቶም ቀዳሞት ዙርያ ብትኽክል እቲ ዝነበረካ ኣብ ውሽጢኻ መግቢ ንዑ ተመጊብካ ኣብቲ ብድመፅእ ከዓ እቲ ክትገብሮ ክትወዞ ዘለካ እተወሲድካ ቴክኒካት ጌጋ ብዙሕ ኣይመፅን እዩ ማለት እዩ
0: ራይ ሰመረ ምናልባት ከምዚ ፀወታ ንሪኦ ዘለና ናትና ኤልን ሄኖክን ረጋ ተስፋ ዝቆረፁ ይምስሉ ብመጥቃዕቲ ሚልክያስ ሚልክያስ እንታይ ፍሉይ ስራሕ ገይሩ ሎ ማዓንቲ እንታይ ፍሉይ ተኣምሪ ገይሩ ክብኣላት ገለፆ
1: ብርግፅ ክናኣድ ይግብኦ ናይ ሽኳ ተቐዳዳማይ ከምዚ ዓይነት መጥቃዕቲ ገይሩ ኣብ ቅሚት ክኸይድ ንክንዲዚ ኪሎ ሜትር ካ በይኑ ክጓዓዝ ናይ ባሓቂ ንፉዕ ተቐዳዳማይ ማለት እዩ ብመሰረቱ ከዓ ኣቐድማ ኣቢልና ጠቂስናየ ነርና ኣብ ጅሮ ትሕቲ 23 ዓመት በተን ከምናቱ ዝኣመሰለ ኣጋንታታት ፅቡቕ ምንቅስቃሳት ተርእዩ ስለዚ እቲ ኣብኡ ዝገበሮ ምንቅስቃስ ኣብ ቁርብ ዝሓዘ ብቕዓት ኣብዚ ከዓ ከንፀባሮ ክኢሉ ማለት እዩ በዚ ምክንያት እንተተዓዊቱ ናይ ባሓቂ ይግብኦ እዩ ሚልክያስ በይነ ግን እዚ ክንብል ከለና ሄኖግን ናትና ዓይነት ተስፋ ፅን ተሪፍዎም ዘሎ ዝርያ ብርግፅ ብዘለዎም ዓቕሚ እንተኸይዶም ከምዚ ሙሉእ ኮይንካ ክትዛረበሉ ኣሸጋሪ እዩ ናይ ዓመ ኣብነት ክንወስድ ንክእና ማለት እዩ ኣብ መንጎ ንሆም ዘርኣይ ሜሮን ተሸመን ካልኦት ግሩብ ዘን ጋፕ ነይሩ ሃንደበት እዩ በርቃዊ ዝኾነ መጥቃዓት ገይሩ ተፀጊዕዎም ነይሩ ማለት እዩ ሕጂ 52 ካልኢት ክሳብ ዛ ረኺብናያ ዘለና ሓበሬታ ብዙሕ ኣይኮነን ውሑድ ካ ኣይኮነን
0: ራይ ምናልባት ሚልክያስ ማእከለ ድሕሪ ቢንያም ግርማይ ንኤርትራ ኣብ ዓበይቲ ዓለም ዝኸቡ መድረኻት ክውክላ ተፅቢት ንገብረሉ ተቀዳማ እዩ ምናልባት በዚ ሎም ዝረአየና ብቕዓት እቲ ልክዓዊ መተካእታ ቢንያም ግርማይ ድዩ
1: ግዜ ፃዕሪ ስራሕ ከልዮ እዩ ኣብ ናይ ከምዚ ዕድመ ከሎ ቢንያ ብዙሕ ነገር ኣርእና እዩ ሚልክያስ እውን እቲ ዘርእየና ዘሎ ምንቅስቃስ ወይ ብቕዓትካ ኣቕሊልካ ትርኢ ይኮነን ኣባይ ክኤድ ከሎ ፅቡቅ ዝኾነ ምንቅስቃስን እንደገና ካ ምስም 10 ኣብ ቅድሚት ምስ ናይ ካልኦት ጋንታታት ተረባሪቡ ዝኣትወሉ ኣጋጣሚታት ብቐረባ ክንዝክሮ ንኽእል ኢልና ኣብዚ እዋን እዚ ግን ምስ ዝነበሮ መስመርቲ ካብቲ መስመርቲ ከዓ ሓዊ ነዚ ከምዚ ዓይነት ብቕዓት ከንፀባርቅ ክትሪኦ ከለካ ነቲ ፅባሕ እንሪኦ ወይ ከዓ ንተካኣይ ቢንያም ኢልና ንሓሰቡ ማለት እዩ ቀረባ ወይ ከዓ ፃዕሪ ብዝያዳ ተገይሩ ደይ ንሪኦሉ ኣብነት የለን
0: ራይ ምናልባት ሻምፒዮን ኤርትራ ካብቶም ናይ ዞባ ማእከል ውድድራት ፍልይ ዘብሎ ምናልባት ኣብ ናይ ዞባ ማእከል ኣብ ሰንበትሰንበት ኣብ ዝካየ ውድድር መብዛሕትኡ ግዜ መውድቕቲ ተቀዳደምቲ ንሪኦሉ ፀወታ እዩ ኣብ ሻምፒዮን ኤርትራ ግን ካብቲ ፍልይ ዘብሎ እዚ ዝበሃል መውድቕቲ ዳርጋ ዘይንሪኦሉ ዓይነት ውድድር ኮይኑ ይስማዓኒ ኣብ ዝሓለፉ ዓመታት ምሽክለታ ምብሉሽ ኣብ ዳኣ እምበር ናይ ወዲቁ ካብ ፀወታ ዝተኣልየ ተቃዳማይ ኣይሰማዕና ተጋጊ ተርመን ትኽእል ኢኻ ምናልባት ካብቲ ዘለዎ ኩትር ፅቕጥ ናይቲ ውርድር ዶ ይኸውን ምናልባት ተቃዳምቲ ብጥንቀቐ ስለ ድኸዱ
1: ዝበዝሐ ግዜ መውደቕቲ ዘጋጥም ኣብ ናይ ብሽክለታ ሓደ ኣብቲ ብዙሕ ሃልዩኻ እቲ ዘሎ ቅርፂ መሬት ከዓ ወሳንነት ኣለዎ እዚ ዝኸድዎ ዘሎ ቁርብ ግፍሒ ስለ ዘለዎ እንደገና ካብቲ መጀመርታ መጥቃዕቲ ስለ ዝግበር ጉጅለታት ነንኦስ ጉጅለታት ማለት እዩ ተፈታቲነን ስለ ዘብላ እቲ መውድቕቲ ብዙሕ ኣይረአየን እዩ ኣብ ናይ ካልኣይ ኣብዞም ጁኒየር ኣብ ዝተገብረ ቅፅበታ ውድር ርኢና ኢና መርዋዓት መውድቕቲ ጋጢሙ ኣብቶም ናይ ዓበይቲ ኣብ ትሕቲ 23 እቶም ኤሊትን ግን ኣይንሪኤና ዝበዝሐ ግዜ እሱ ከዓ እንታይ እዩ እቲ ብኣጉኡ ተፋናቲቶም እዮም ዳኣትዎ ስለዚ እቲ መውድቕቲ ደይ ንሪኦሉ ምክንያት እቲ ፀወታ ክሕይል ፍጥነት ክመፅእ ከሎ ዝበዝሕ ግዜ መውድቕቲ ኣየጋጥምኒ ብከምኡ ምክንያት እዩ እቲ መውድቕቲ ደ የጋጥም ኣብ ዝረኣናዮ
0: ራይ ኣብዝራት ዓዘብቲ ፀወታ ንክዛዘም ሓደ ዙርያ ራይ ዝራት ዓዘብቲ ፀወታ ንክዛዘም ሓደ ዙርያ ራይ ናብ ናይ መወዳእታ ዙርያ ንዓወዳእታ ዝተቀረበ ያስራይ ናብ ናይ መወዳእታ ዙርያ ንዓወዳ ሓበሬታ ህልወና እዩ ናብ ክስግረኩም ሓበሬታ ህልወና እዩ ናብ ክስግረኩም ሓበሬታ ህልወና እዩ ናብ ክስግረኩም ሓበሬታ ህልወና እዩ ናብ ክስግረኩም
2: ተቀዳዳማይ ሚልክያስ ማእከለ ናይ መወዳእታ ደወል ይድወለሉ ኣሎ ንምቕዳስ ማእከለ ተቀዳዳማይ ሚልክያስ ማእከለ ናይ መወዳእታ ደወል ይድወለሉ ኣሎ ናይ መወዳእታ ደወል ይድወለሉ ሎ ተቀዳዳማይ ሚልክያስ ማእከለ ናይ መወዳእታ ደወል ይድወለሉ ሎ ተቀዳዳማይ ሚልክያስ ማእከለ ናይ መወዳእታ ደወል ይድወለሉ ሎ ተቀዳዳማይ ሚልክያስ ማእከለ ናይ መወዳእታ ደወል ይድወለሉ ሎ ተቀዳዳማይ ማእከለ ናይ
0: መወዳእታ ደወል ኣርዮም ብሎም

0: ኣራይ ክቡራት ዓዘብትና ተመሊስናኩም ኣለና ፀወታ ንክዛዘም ሓደ ዙርያ 12 ኪሎ ሜትር ተሪፉዎ ኣሎ ኣብ መንጎ ሚልክያስ ማእከለን ካልኦት ጉጅለን ዘሎ ጋግ ድማ ኣዝዩ ዝተጋነነ ኮይኑ ይስማዓኒ ሞ ሚልክያስ ወሲድዋ ድዩ ከመይ እዩ
1: ወሲድዋ እዩ ካብ ኪሎ ሜትር ናብ ኪሎ ሜትር እናገፍዐ እዮ ክየዱ ኣሎ ኣብ መንጎ ካልኣይ ንሳሳይን ዝግበር ርብርብ ጥራይና ክንርኢ ስለዚ እቲ ተፈጢሩሉ ዘሎ ጋብ በዚ ዝክድዎ ዘሎ ኣካይዳ ናይ ምርካብ ተኽእሎ ዳርጋ ተዛዚሙ እዩ ዘሎ

0: ሰመረ ፀወታ ና ምዛም ገፂኡ ዝተወሰነ ሜትሮታት እዩ ተሪፎ ዘሎ። ካብዚ ቀፂልና ድማ ካብ ባሕቲ መስከረም ካብ ዝርከብ ግዜያዊ ስትድዮና ንሓፈሻዊ ናይ ፀወታ ኩነታት ብዝምልከት ናብኡ ክነዝገረኩም ኢና። ምሳና ፅንሑ። ሰላም ከመይ ፀኒሕኩም ክቡራት ተዓዘብቲ። ከምዚ ክንዕዘቦ ዝፀንሕና ኣባል ጋንታ ኢኒዮስ ሬሲንግ ኣካዳሚ ሚልኪያስ ማእከለ ዘወዲ ሻምፒዮን ኤርትራ 2026 ደፊኡ ሎ መበል 12 ተቃዳማይ ዘወዲ ሻምፒዮን
1: ወድምለይ ገብረልን

0: ጠቐመኝ ናይ እዚኦም ቁሬም ዝግዛ ክኸድሉ
1: ዝኸዱ ኣለዉ ንታይ ምኮይኒ ኣሎ ስጋዕ ዝያድ መፅናሓ
2: ተቐዳደምቲ ናትናኤል ከምኡውን ሄኖክ ናይ መወዳእታ ቅፅበታዊ ትርኢካ ዘለዉ ጣቕዒት
1: ይብዎ ይብዎ እምበር ኣይደልየን ተሰብ ይብዎ

0: ዝኸበርኩም ተዓዘብቲ ሻምፒዮን ቅድም ብሽክለታ ኤርትራ 2026 ኣቐዲሙ ዝተኻየደ ፀወታ ዳርጋ ተዛዚሙ ኣሎ። ዋላ እኳ መብዛሕትዮም ተቃደምቲ ብሕጂ ዝኣትዉ እንትኾኑ ተዓዋቲኡ ግን ኣነፂር እዩ። ኣባል ጋንታ ኢኒዮስ ሬሲንግ ኣካዳሚ ሚልክያስ ማእከለ ዘውዲ ሻምፒዮን ኤርትራ 2026 ደፊኡ ኣሎ። መበል 12 ተቃዳማይ ንሻምፒዮን ኤርትራ ክዕወተሉ ዝኽኣለ ተቃዳማይ ኮይኑ ኣሎ። መብዛሕትኦም እቶም ቅድሚ ሕጂ ዝተዓወቱ ተቃደምቲ ገሊኦም 2-3 ተዓወቱ እዩ ትቁፅሪ ናብ 12 ኮይኑ ኣሎ ማለት እዩ። ንምዝኻር ዝኣክል ኣብ 2008 ዳንኤል ተክለ ሃይማኖት ካብ ዞባዶ ሻምፒዮን ኤርትራ ኮይኑ ኣብ 2011 ፍራ ቃልሲ ደበሳይ ካብ ጋንታ ሰንበል፣ ኣብ 2012 ዳንኤል ተክለ ሃይማኖት ካብ ግሪን ኤጅ፣ ኣብ 2013 ሜሮን ተሸመ ካብ ኣስቤኮ፣ ኣብ 2014 ኣማኒኤል ገብረ እግዚኣብሄር ካብ ኣስቤኮ፣ ኣብ 2015 ናትናኤል ብርሃነ ካብ ዳይመንሽን ዳታ፣ ኣብ 2016 ዳንኤል ተክለ ሃይማኖት ካብ ዳይመንሽን ዳታ፣ ኣብ 2017 ሜሮን ኣብርሃም ካብ ኤሪቴል፣ ኣብ 2018 ምርሃው ቅዱስ ካብ ዳይመንሽን ዳታ፣ ኣብ 2019 ናትናኤል ብርሃነ ካብ ጋንታ ኮፊድስ፣ ኣብ 2021 ዳዊት የማነ ካብ ኣስቤኮ፣ ኣብ 2022 ምርሃው ቅዱስ ካብ ኢኤፍ ኤዲኬሽን፣ ኣብ 2023 ዓወት ኣማን ካብ ናይ ዩሲኣይ ጋንታ፣ ኣብ 2024 ናትናኤል ተስፋ ጽዮን ካብ ሞቪስታር፣ 2025 ናሆም ዘራይ ዓዲ ሙሳ ካብ ጃፓናዊት ጋንታ ጄሲኤል ኡኪዮ፣ ሕጂ ድማ ሚልክያስ ማእከለ ካብ ጋንታ ኢኒዮስ ሓድሽ ዕውት ሻምፒዮን ኤርትራ ኮይኑሎ። ሄኖክ ምሉ ብርሃን ካልኣይ ተርታ ብምሓዝ ኣብ ሻምፒዮን ኤርትራ ተዝበለፀ ደረጅኡ ኣመዝጊብሎ። ናትናኤል ተስፋ ጽዮን ወትሩ ዓመት ካብ ፖዲዮም ዘይንስኑ ተቃዳማይ ድማ ሳልሳይ ተርታ ብምሓዝ ተሸላሚ ንሓስ መዳልያ ምዃኑ ኣረጋጊጽሎ ማለት እዩ። ሚልክያ ሰመረ ፀወታ ብሓፈሻ ከመይ ተባሂሉ ፀወታ
1: ካብ ጅምር ክሳብ መጠረሻ ማለት እዩ? ናይ ሓቂ ብርሱን ዝኾነ ብመጥቃዕቲ መልሰ መጥቃዕቲ ብኣዝ ፍጥነት ዝመልኦ እዩ ነቲ ውድድር ክዛዘም ክኢሉ። ኣብ መጠረሻ ከዓ ካብቶም ኣርባዕተ ሚልክያስ ማእኸል ኣባል ኢኒዮስ ብዝገበሮ በርቃዊ ዝኾነ መጥቃዕቲ ነዚ ውድድር ክዕወትሉ ክኢሉ ኣሎ ማለት እዩ። ስለዚ ተዓዛባይ ካብቲ ዝሓለፈ ዝነበረ ብፍልይ ድበለ መልክዕ ዝረኣየሉ ኣጋጣሚ ዝተኸሱ ኮይኑ ይስምዐኒ። ከም ኣፍቃሪ ወይ ከዓ ተንታ ንቅድም ሽለታ ንዓይ እውን ሓደ ካብቲ ደይቲ ፅቢተይ ከምቲ ንዓይ ደስ ዝብለኒ ካብ ሽኳ ተረባሪብካ እትውድኦ ፀወታ እዩ ንዓይ ዝማረኸኒ ማለት እዩ። ብከምዚ ኣጋጣሚ ክዛዘም ከሎ ፅቡቅ ኮይኑ ይስምዐኒ ማለት እዩ። ስለዚ ሚልክያስ ማእኸለ በዚ ዘውዲ ዘፊእዎ ዘሎ ሻምፒዮንነት ከምቲ ዝሓለፈ ዝረኣናዮ ከም ናይ በዓል ናትናኤል ተስፋ ጽዮን ካልኦት ተቀዳደምትን ናብ ዝለዓለ ደረጃ ሓኺሩ ነቲ ንሕና ንደልዮ ነቲ ስሙስሙ ሃጉርን ኣህጉርን ዘፀውዐሉ ኣጋጣሚ ዝተፈጥረ ኮይኑ ይስምዐኒ እሞ በዚ ኣጋጣሚ ሚልክያስ ብሄነ ሓጎሰካ።
0: ምናልባት ኣብዛ መድረኽ ወይ ኣብዛ ውድድር ብዘይምዕዋቱ ዋጋ ዝኸፍለ ተቃዳማይ
1: ሄኖክ ምሉ ብርሃን ብርግፅ ነቲ ውድድር ካብቶም ክዕወትሉ ግምት ሂብናዮም ዝነበርና ኣብ መጀመርታ ማለት እዩ ናትናኤል ተስፋ ጽዮን ሄኖክ ምሉ ብርሃን ማለት እዩ። ስለዚ ነቲ ዓወት እቲ ርኢድ ስኣኖ ከም ናይ ዝሓለፈ ዓመት እውን ሕጂ ሄኖክ ምሉ ብርሃን እዩ ማለት እዩ። ስለዚ እቲ ፀወታ መልክዑ ካብ ዙርያ ናብ ዙርያ ካብ ዙርያ ናብ ዙርያ እናቀየረ ብዝኸደሉ ነቲ ኣጋጣሚታት ተጠቂሞ ከዓ ሚልክያስ ብየነ ክዕወተሉ ክኢሉ። ስለዚ እቲ ዝያዳ ዝኸሰረ ኮይኑ ዝስምዐኒ ስምዐ ደ ኮነ ብርግፅ ከዓ ሄኖክ ምሉ ብርሃን ዓመት መፀ ዓመት መፀ ዓመት መፀ እታ ዝበለፅ ውፅኢቱ እዚኣ ናይ ካልኣይ ደረጃ ኣብ ቻምፒዮን ኤርትራ ሳሳይ ራብዓይ ሓምሻይ ኣይትስእኖን ኢኻ። ስለዚ እዚኣ ቀረባ ዝነበረት እያ ካብ ኣርባዕተ ተቃዳደምቲ ሓደ ሱ ዝነበረ እዩ። ስለዚ ነቲ ውድድር ንክዕወት ዝቀረበ ዝነበረ ግን ከዓ ተኸሰረ ሄኖክ ምሉ ብርሃን።
0: ንሚልክያስ ማእከለ ከም ተቃዳማይ ሕፅር ኣቢካ ገለፀለይ።
1: ሚልክያስ ማእከለ ሓደ ካብቶም ኣዝዩ ጉልቡት ናይ ሽኳ ዓቕሚ ዘለዎ ኪኖት ናይ ሽኳ ከዓ ኣብ ተወሰነ ምንቀዕራር ዘለዎ ናይ 3-4 ዲግሪ ማለት እዩ ፅቡቅ ደይቡ ጎልጎል ክዝውረልካ ቁልቁል ክኸደልካ ዝኽእል ተቀዳማይ ከም ምዃኑ መጠን በዚ ኣጋጣሚ እዚ በዚ ክገልፀ ይፈቱ። ሚልክያስ ማእኸለ ሓደ ካብቶም ፅባሕን እኮ ናይ ክላሲክ ተቀዳዳማይ ኣብቲ ዝዓበየ ውድድራት ንከምኡ ዝኣመሰለ ጉብዝና ወይ ነፍሲ ዘለዎ ከም ፍላንደር ፓሩሩበ ኣብኡ ብዝያዳ ክርኦ ይብህጋነ ማለት እዩ። ብፍላይ ብፍላይ ኣብ ፓሪ ሩቨ ማለት ሰንበት ኣብ ግሃ ነብሳት ተባሂሉ ዝግለፀ ፀወታ ኣሎ። ከም ናይ ሚልክያስ ማእኸለ ዝውንኑ ቁመና ነፍስን ዝወዳደርዎን ዝዕወትሉን እዮም። ስለዚ ኣብኡ ክርኦ ይብህግ ካብቲ ናይ ትካል ናይ ዓለምና ውድድራት ኪኖ ትትሪፍራ ጅሮ ኢታልያ ቮልታ ስፓኛ ኣብቲ ናይ ሓደ መዓልቲ ዝግበር ምኻ ምስ ዘለዎ ቁመናን ጉብዝናን ናብኡ ክርኦ ይብህግ ኣነ።
0: ምናልባት እዚ ኣመዝጊቦ ዘሎ ዓወት ንጋንቲኡ ኢኒዮስ ናበናይ መድረኽ ክደፍኣ ይኽእል ኣብ ውሳነኣ ሚልክያስ ማእከለ ዘተኮረ ማለት እዩ።
1: ከምቲ ኣቐዲምና ዝበልናያ እቲ ተልእኹኡ ፈፂሞ ኣሎ ክሰድካ ከለዉ እንተዎ ሓደ ክተምፅእ ኣለካ እዮም ድብሉ ወይ ኣንደር 23 ወይ ከዓ ብዓባያካ ተማልያ ማለት እዩ። ሕዚ ካብ ክልቲኡ ሓደ ወሲድዎ ኣሎ ኣብቲ ናይ ኣንደር 23 ካ ክልቲኡ ጠቃልለዎሎ ማለት እዩ። ስለዚ እታ ጋንታ ዝሃቦቲ ሓላፍነት ብትኽክል ዝተገበሮ ኮይኑ ስምዐኒ ሞ ብበንፀር ከዓ ከመይ ገይሮም ኣማእዚኖም ናብቲ ዝለዓለ ውድድርን ዝለዓለ ብቕዓትን ከዓ ናብኦም እዩ ክምርኮስ። እሱ ከዓ ነቲ ዝተረኽበ ዓወት ከዓ ናብ ካልእ ነገር ፃዕርን ካልእ ዓበይቲ ኣሕዋቱ ኣብነታውያን ከም በዓል ቢናም ግርማይ ሄነጉን ውርሃናት ናይል ተስፋፅን ኣማንኤል ገብረ ዝጋብሄር ዝኣመሰሉ ዘለዎ ደረጃ ናይ ምሕኳር እዛ ሎማይ ዝወሰዳ ዘውድ ቻምፒዮን እተነቓቐሕ መድረኽ ተፈጢራትሉ ኣላ።
0: ምናልባት ሚልክያስ ማእከለ ኣብ ቀፃሊ ሙሉእ ተቀዳማይ ንምዃን ከማልኦም ዘለዎም ባህርያት ናይ ተቀዳማይ ተልኣለ ኮይኖም በዚ ኣጋጣሚ እዚ ገለ ክትለና
1: ከም ተቀዳዳማይ ምቕሉሊን ተዋዛይኒ ኣብ ብሽክለታ እቲ ስኻ ክትበፅሖ ዝግበአካ ነገር ናብቲ ጥርዘ ንክትበፅሕ ኩሉ ሰብ ዝፈልጦ ማለት እዩ። ትሕት ምባል ስነ ምግባር ንውናን ዝተዋሃበካ ብግቡእ ምዕያይን ማለት እዩ። ኣብ ብሽክለታ ሓደ ከካብኣቶም ኣብቲ ዝነውሐ ናይ ፕሮፌሽን ዕድመ ዝፅንሐ ኣማኑኤል ገብረ ዝጋብሄር ኣብቲ ጋንታ እታ ጋንታ እትደልዮ ብትኽክል ሙሉእ ሙሉእ ሚእት ከሚት ዘተግብር ተቀዳዳማይ እሞ ድማ ናብ ዓወዲ ትርዮ ኣብ ስራሕ ጥራይ ማለት እዩ። ስለዚ እቲ ትሕት ኢልካ ወይከዓ እቲ እናትካ ስነ ምግባር ናብቲ ዝለዓለ ደረጃ ሓደካ ካብቲ ዘብፅሐካ እዩ። እቲ ብቕዓትካ እቲ ናትካ ዓቕሚ ርኢኻ ንእሽተይ ግብዝ ክትብና ኣብትፍትን ግዜ ብኡ መንፀር እውን ናብ ታሕቲ ናይ ምውዳእ ባህሪ ይርኢ። ስለዚ እዞም ክንብሎም ፅንሓና ምስ ዝገብር ኪኖቲ ዝገብሮ ካልእ ነገራትን ናብ ዝዓበየ ናይቲ ብሽለት ዓለም እንብሎ ዘይንሪኦሉ መገዲ የለን።
0: ምናልባት ሓደ ተቀዳማይ ከማልኦ ዘለዎ ዲስፕሊን ክትነገረን ፀኒሕካ እሞ ምናልባት ንሚልክያስ ኣብ ናይ ክሮኖሜተር ደምስታፉ ብዙሓት ዝወቕስዎ ተንተን ቅድም ብሽክለታ ኣለዉ እሞ ምናልባት ሚልክያስ ኣብ ክሮኖሜተር ዓይነ ስራሕ ክስርሕ ዘለዎ ንቀፃሊ
1: እቲ ናቱ ኣቃወማ ናይ ቅርፂ ኣካላት ወይ ከዓ ባዮሎጂካል ዝወስኖ ኣብኡ ተሳቲፉ ሃልክ ጥራይ ክኾን ይኽእል እዩ። ክሮኖሜተር ኩሉ ግዜ ንእሽተይ ዓቕምን ብቕዓት እንተደይብልካ ስቅያት እዩ ዓቕሙካ ይፈልጥ እዩ ማለት እዩ።

0: እዚ ተሳቲፍካ ነቲ ውፅኢትካ ማለት ካብቲ ናይቲ ቀዳማይ ንኣማኒኤል ዝጋብሄር ብ4 ብ5 ደቂ ንድሕር ትፍሊ ኮንካ ስታይ ዘገብር ኣለካ ዓቕሙ ኣበየናይ መድረኽ ኣበየናይ ውድድር የድምዕ ብትኽክል ፈልጥ እዩ ሕጂ እቶም ከምኡ ቅሬታ ዘለዎም ካብ ፅቡቅ ድሌት ወይ ከዓ ናይ ምርኣይ ባህጊ ዘለዎም ክኾኑ ይኽእል እዮም ግን ባዕሉ እታ ትኽክል ማለት እዩ ኣብቲ ዝያዳ ዝድምዐሉን ዝሰርሐሉን ዘተክረሉን ውድድር እዩ ክሳብ ክገብር ዝፈት ብኹም ምክንያት ከ መንፀርካ ንሪኦ ኣለና ነቲ ናቱ ታርጌት ሒዝዎ ድመፀ ክዕወተሉ በቂዕ ኣሎ
1: ምናልባት ካብቲ ኣሰካፊ ኮይኑ ዝስማዓኒ ንዓይ ራይ ሰመረ የቅሬታ ክቡራት ተኸታተልቲ ንሓፈሻዊ ናይ ስነ ስርዓት ምዕዳል ሽልማት ብዝምልከት ናብ ግዜ ኣውስትሪና ባሕቲ መስከረም ክነስገረኩም ኢና ሰናይ ምክትታል

0: ሰለማ ሚልኪያስ እንኳ ሓጎሰካ ከመይ ፀኒሑ ፀወታ ከመይ ኣማሓዲርካዮ?
1: ብመጀመርታ ቴንኪዩ ነዚ ዕድል ዝመሃብኩም ቀፂለ ኩርሶ ኣዝዩ በዳሃኒ እዩ። ኣብዚ ዓዲ ንመጀመርታ ግዜ 183 ኪሎ ሜትር ገይረ ማለት እዩ ውድድር ብሓፈሽ ፅቡቕ ነይርዎ። ዓወት ሒዘ ምውፀኢ ድማ በዚ ገጣሚ እዚ ልዑል ፈጣሪ ከመስግኖ ፈቱ፣ ቀፂለ ድማ ስድራይ ከመስግኖም ፈቱ። በዚ ጋጣሚ እዚ ዝዓወት ዝፍሉ እዩ ንዓይ። ስለዚ ካብኡ ቀፂለ ድማ ኣብ ኮርሶ ከም ሓወይ ኣለይ መለይ ድብለኒ ናት ናይ ተስፋ ፅን ኣሕዋት ኢና። ስለዚ ሽሕ ግዜን ፃርጋ እንታ ዋላ ተኾና እንታይ ክገብር ከም ዘለኒ ይነግረኒ እዩ። ቅዲ ፀዋወታ ነናትና ኣለና ፍሉይ ነገር ኣይኮነን፣ ግን ዝገብረለይ ነገራት ስሎ ንዓይ ዓብ ነገር እዩ ንካልእ ሰብ ቀሊል ክኾኑ ክእል። ስለዚ እዚ ጋጣሚ እዚ ናቶ

0: كادر جاي عز تقاضى مكتب
1: أستنا
0: هناك من برهان حجي مساي مسمر حزيو الله هناك في الأمان كو حقو سكا
2: ثانك يو مالت تبغى تقاضى وإلو عم جمرتا أجريسيف زغنا تقاضى نيرو بلاس تبغى كولابريشن نيرنا عم جمرتا بلاس كم تعمد عمد دولو مالتي أنا قرب أبقالي قلت تقاضي فير بلاي تقاضى إلن مالتي شامبين يرتا كل شعب ፕሮፌሽናል ክሳዕድ ኮና ናይ ፕሮፌሽናል ፀወታ ክንፃወት ኣለና ዝብል ግምት ኣለኒ ማለተይ እቲ ኮላብሬሽን ክሳዕ መወዳእታ ክኸውን ነይርዎ ኣብ መንጎ መንጎ ማልያ ዘይገበሩ ተቃራርምቲ ናይ ከምዚ ዓመት ዓመት ተርዮ ዝግበር ደጋንታ ይኮኑ ማለት እዩ ሶ እቲ ዕውት ምልክያስ ማእከለ ብጣዕሚ ብሓጎሶ ማለት እዩ ግን ንመፃኢ ቁሩብ እቲ ቻምፒ ኤርትራ ሰብ ንማል እዩ ተፃወት ቁሩብ ኣነ ኣዊታት ቅሬታ ኣለኒ ብሓፈሻ እኳ ተፀወታ ፅቡቅ ነይሩ ብወገነይ ማለት እዩ ኣነ ኣብ ሙሉእ ጥዕና የ ኣለኹን ፕላስ ከምዲ ኢለ ክውድእ ዋላ ኣይተፅብቆ ነይረ ግን ኣምላኽ ሓጊዝ ንክሳዕ መወዳእታ ፅቡቕ ዝኾነ ኮንዲሽን ሒዘ ነይረ ኣብላስ ካልኣይ ምውፀኢ ንዓይ ዕጉብነት ኣይኮነን ማለተይ ቻምፒ ኤርትራ ኩል ሻዕ ቀዳማ እዩ ግን ከምቲ ዓመት ዓመት ድብሎ ኣብ ቻምፒ ኤርትራ ሰብ ንውልቂ ተፃወተ ብጣዕሚ እዚኣ ቅሬታ ኣላትኒ
0: ኣነ ፅቡቅ ኮይኖ ከምዝተዓዘብና ኢሎም ብዓንቲ ኣርባዕተ ተቃደምቲ ሞ ደገኹም ብዓንሳብ ውዒልኩም ርኩም ሃንደበት ግን ምልክያስ ማእከለ እንታ ጉጅለ ሃዲሙ ንዛዕወት ወቕዒ ክኢሉ ሞ ስከ ታመጥቃዕቲ ከመያ ነራ እታ ኩነታት ከመያ ነራ
2: ዎ ብሙሉእ ማለት እዩ ኣነ ሙሉእ ብቕዓት ነርኒ ፕላስ ከምዝበልኩ ኣብ ገለገለ ተቃደምቲ ዘሕጉስ ነገራት ይርኢ ነይረ ፕላስ ኣብ መወዳእታ ኣነ ዝከኣለኒ ንውልቀይ ንማልያይ ተፃዊተ ካልኣይ ምእታ ወይ ብጣዕሚ ሕጉስ ማለት እዩ እቲ ዝገበርክዎ ፃዕሪ ክሳዕ መወዳእታ ንውልቀይ ንማልያይ ተፃዊተ ካልኣይ ምእታ ወይ ማለተይ ኩሉ ሻዕ ቀዳማይ ካኣቱ ትምኒተይ ግን ኩሉ ሻዕ ቀዳማይ ሓደ ይዝዕወት ሶ ምልክያስ ከዓ እንኳ ሓጎሶ ማለት እዩ
0: ሒዝካለካ ደረጃ ውን ቀልል ኣይኮነን ከምተዓዘብኩ ኣብ ናይ ኮሮናሚታ ወድርን ቁር ናይ ጥዕና ፀገም ርኢልካ ነይረ ሞ እስከ ጥዕናኻ ከመይ ኢኻ ዘለካ
2: ሰለስተ ሰሙን ሓሚመ ቀኒ ኤችፓዶሪ ክሳብ ሕጂ ዋላ ሓሚመ የ ዘለኹ ከምዚ ኢለ ክውድእ ማለት ኣይ ሓሰብኮ ነረ ካ መጀመርታ ከቋርፆ ይሓሲበ ነይረ ፕላስ ዋላ ሎማ ዓንቲ ኣብ ቅሩብ ኣብ መንጎ ናይ ተምላስ ነይረኒ ግን ብኣምላኽ ተሓጊዘ ክሳዕ መወዳእታ ወዲዮስ ካልኣይ ኣተ እቲ ኩሉ ሻዕ ኮመንት ዘለኒ ማለት እዩ ሰብ ናይ ውልቂ ክፃወት ኣለዎ እዚኢታት እንተዘይተማሒሹ ከዓ ቻምፒ ኤርትራ ኩሉ ሻዕ ዓመት ዓመት ኣብ ውዱእ ዝኾነ ቁርሶ ኣይንርእኒ ኢና ማለት እዩ
0: ራይ ተዛዓብ ብጥዕናኻ ምውዳእ እዩ እንኳዕ ንዚ ኣብ ቃዓካብለካ የቐኒልና ሄኖክ
2: ቴንክ ዩ ፊደለይ

0: ማእከል ኣቶ ዘርኢ ተወልደ ብርሃን ብኽብሪ ኣብ ቦታ ክፈል። ቀፂልና ናይ ዓበይቲ ሽልማት ክንዕድል ኢና።
1: ኣብ ናይ ዓበይቲ እቲ እውን ሸሊም ምፃእ ሸሊም ምፃእ ሸሊም ምፃእ ሸሊም ምፃእ

ኣለና። ኮሚሽነር ኮሚሽን ባህልን ስፖርትን ኤርትራ ኣምባሳደር ዘመደ ተኽለ ብክብሪ ኣብ መድረኽ ንዕድም።

ሳልሳይ ኮይኑ ድሽሎም ደሎ ተቀዳዳማይ ጋንታ ሙቪስታር ናትናኤል ተስፋጽን እቋፍ ዕምባባ 4,000 ኣቕፋ ከምኡውን ናሃስ መዳልያ ካልኣይ ኮይኑ ትሽሎም ደሎ ተቀዳዳማይ ሄኖክ ሙሉብርሃን ጋንታ ኣስታና እቋፍ ዕምባባ ብሩር መዳልያ ከምኡውን 6,000 ኣቕፋ ቀዳማይ ዕውድ ሻምፒዮን ኤርትራ 2026 ተቀዳዳማይ ሚልክያስ ማእከለ ካብ ጋንታ ኢኖስ ወርቂ መዳልያ እቋፍ ዕምባባ 10,000 ኣቕፋ ከምኡውን ዓመት ሙሉእ ኣብ ዝባሉ ዝመልሳ ብባንዴራ ኤርትራ ዝወቀበት ማልያ ንዕውታት ድምቕ ድበሎ ታቕዒት

0: ማልያ ንዮም ድሽሎም ፀኒዖም ዝመቕድበሎ ጣቕዒት ንግበረሎም
1: ውድሙሊክነይተሸልምት
2: ሃገር ዝሕደሰ ዘርእስና ይታደሰ ይርሓስና ዘርኢ ወለዶ መፅዕ ብሩህ ተስፋ
0: መደብና ብሃገራዊ መዝሙር ስጋ ብዛዘም ኣብ ዘለናዮ ደው ንበል ሃንሳብ ራይ ኩላትና ንሃገራዊ መዝሙር ንዳሎ

0: ኢኻ መገብኣያ እዮም
1: ግትር ከቢድ ወንቲ ምሻፍ ገትክል ዓት ክግልፅ ንሓኪት ድዩ ማ ሰጉሩት ይሸያ
2: ግሌታይ ክሜራት ናይ ጣል ዓለያ ማ ኣስመራ እንደገየስኮብን ኣዝቤኮን ውእርድ ንደይመሳቅበልኩ
1: ላላላ ኣብይ ዓብዱ ድሓን ግን ንምፃእቱ ላኪን ምግሊ በለካ ሓዘ ለይኮ መስለካ እለ ሰሚራ ሰሚራ ተኣምርና
3: ምሽላስናፈዋብስኪ
4: ዱር እንተዶ ብእስኪ ረእስኩም ይብረት
3: ጋሮ ድበሸ ልበሸ ረብ መንገየሉ

ሰላም ሰላም ዝኸበርኩም ተኸታተልቲ መደባት ሞዛይክ ኣብ ዘለኹምዎ ዕዙዝን ልባውን ሰላምታ ናይ ብፃሕኩም ከመይ ቀኒኹም ሰዓትና ኣኺሉ እኖ ዝተፈላለዩ ትሕሶታት መደባት ሞዛይክ ጣዕሚ ዜማታት ከምኡ ውን ተኸታታሊት ፊልም ገፅታን ኢና ሕዝናልኩም ቀሪምና ዘሎና ክሳብ ፍፃመ ድምና ምሳና ሓቢርኩም ክፀንሑ ብክብሪ እናዓደምና ሰናይን ዕርፍትን ምዝንጋዓን ግዜ ክኾነልኩም እናተመነና መደብና ከም መእወትሩ ብደርፊ ኢና ክነእፍል ሞ ብሓባር ናብ ስትድዮ

0: صديق وجاءت له
1: ترى بسابتها بقيت هربا هربا يقوم خدمه.

0: ኢና ፅባሕ ፀጉሪ ተመስገነ በሎ ንፈጣሪ ኣቱም ሰብ ቀደመ ኣይንጣለ ምዝጊ ካይጠለመ ጸላእናኩም ልቢ ምስተሳኒ ደለናኩም ሰብ ምስተሳኒ ስካርባይ ጎማ ክዳናነይ ካኪ ስካርባይ ጎማ ክዳናነይ ካኪ ዓደይ ክዋጋኣ
1: ኣብዛሓዳር ካብኣት ኮ ተጣፊእና ብሓቂ ብጃህ ክኮፍ ኢለ ዘሎ ብ ገላ ማሃራ ኢብራሂም ቦዲ ማሳጅ ዓብዪ ምግዳል ዋጋ ገይሮም ኣሎ ማለት ድዳ
2: ሜክኣብ ንቃሽን ተተማየርካ ከማ ፅፍሪ ብናፀብል ኣሎ
1: እዋ እንታይ ትብሊ
2: ናይ ሓቂ ንብረት ከማን ካብኦም
1: ዋው መዚ ዘገርም እዩ ቀጥፍና ንመዝገብ
3: ርሑስ በዓል ንዅልኽን ካብ ኢብራሂም ቦዲ ማሳጅ ፋሽን ሾው ሞዴሊንግ ዲዛይነር ኢብራሂም ቦዲ ማሳጅ ንዅልኽን ወይ ዘራዝር ዘገርምን ዘደንቕን ግርማ ዘጎናፀፍን ቤት ትምህርቲ ሞዴሊንግ ሜክኣፕ ከምኡውን ቤት ትምህርቲ በብዓይነቱ ጥበብ ኣሰራርሓ ቁኖ እንተላይ ናይ ፅፍርን ገጽን ከፊቱ ስልጠና ኣመሃብ ከም ዝርከብ ብሓጐስ የበስር ትራሞድ ሞዴሊንግ ፋሽን ሞዴሊንግ ብሓፈሻ ግርማ መጎስ ዘጎናፅፍ ስልጠና ኣብ ቤት ትምህርቲ ኢብራሂም ቦዲ ማሳጅ ክትረኽቦ ምዃን ክንሕብር መዓስ ጥራይ ኣዝዩ ኣገራምን ኣደናቕን ዝኾነ ብምንቃሽን ሜክኣፕን ዝምሃራ ናይ ፅፍሪ ብጥራዩን ብናፃን ካልእ ብስራት እውን ኣለና ኣብ ገጽናን ዝፍጠርን ዘሎን ፀጉሪ ብፈትሊ ከም እነልግስ ነበስር ኣድራሻና ኣብ ባዕቲ መስከረም ድሕሪ ኢህምቦል ትካል ሸርፊ ኣድላይ ሓበሬታ ንምርካብ ናይ ቤት ጽሕፈት ብ11 82 88

0: ብሞባይል ድማ 07-14-18-8 ተወከሰና ፋሽን ሾው ዲዛይነር ኢብራሂም ቦዲ ማሳጅ
1: ንመኽፈቲ መደብና ዘዳለናያ ደርፊኹም ክትከታተሉ ፀኒሕኩም። ሕጂ ድማ ናብዛ ስዒባት ትቐርብ ትሕዝቶ መደብና ኢና ክንሰግር ናብ መደብ ቆላሕታ። ናይ ሎሚ ትሕዝቶ መደብ ቆላሕታ እንታይ ክኸውን ብሓባር ኢና ክንከታተሎ ናፍታ መደብ ከስግረኩም።

0: ነጠብጣብ ዝናብ ኣብ ምድሪ ዓሊቡ ነቲ ባዲሙ ዝነበረ መሬት ሕብሩ መሊሱ። መሬት ቀጠልያ ሕብሪ ምስ ለበሰ ጥሪት ኣብ ማእከሉ ኣትየን ይምገባ እሞ ንጉስነት ናብ መሮር ዝወፈር ቆልዑ ጠለት ጥሪቶም ንምኳን ጠለበጊዖም ከብኪቦም ንሩባገፆም ይወርዱ። ዕባራኽት ወዲቐ እዚ ክገጥማዩ ኣብ ዘይብሉሉ እዋን ኩልነት ፀጊበን ኣሕምባሕ ከም ዝበላ ምስ ተረጋገፁ ጥሪቶም ስዲ ሰዲዶም ካብ ከባቢአን ከይረሓቑ ብዝለመድዎ ፀወታ ክዛነዩ ኣብ ሓደ ይእከቡ። ብፍላይ ኣብ ግዜ ክረማት በርቀኖ ግራን እናሰማቐርካ ዝሕለፍ ናብራ ጉስነት ዝናብ ኣብ ዝባንካ እናዓለበ ምስ ዓርከ መዘና ተኣኪብካ ዝካየድ ፀወታ ፍሉይን ተዘካርን እዩ። ኣብ ግዜ ቆልዑ እውን እንተኾነ ዕምባባ ሸዊትን ሕሾኻ እናበላዓካ ምኽዳን ምህርትን ኣብ ግዜ ጥሪ ፀወታ ጓይላን ዝላን ኣብ ግዜ ሓጋይ ፀወታ ቐርሳ ሻውኪ ያህለለ መልጢ ትኽሎ በትሪ ኣሰባር ቁቓሕ መወዳእታ ዘይብሎም ባህላውያን ፀወታታት ይካየዱ። ኣብቲ ብመንእስያት ህፃናት ጎራዙ ዝመልአ እናምርዑ እውን እንተኾነ ፀወታ ኣዳራራስ፣ ፀወታ ሸትቶ ኣቀራቓር፣ መንሰብ ኣይኪ፣ ፀወታ ዒምን ካልእን ይዝውተሩ። ኣብ ዝተፈላለዩ እዋንን ግዜን ዝፅወቱ ከም ተካላ፣ ዕንቆ፣ ቅልስ፣ ቡቻ፣ ኣስቲ፣ ቅጫ፣ ርጓጉድ ዝኣመሰሉን ካልኦትን ባህላውያን ፀወታታት ኣብዚ ግዜ እዚ ዝውታርኦም እናጎደለዩ ዝመፅእ ዘሎ ነዚ ተገንዚብና ናብ ንእዞባማዊ ምነብ ስራሕ ኣብ ዝተንቀሳቐስናሉ ንገለ ባህላውያን ፀወታታት ክንስነድኪ ኢልና እዞም ፀወታታት ዝውታርኦም እናጎደለዩ ይመፅእ ብምህላው ንሌላ ክኾኑና ገለ ካብቲ ፀወታታት ክነላለየኩም ኢናም ሻውኪ መብዛሕትኡ ግዜ ኣብ ግዜ ሓጋይ ዝፅወት ፀወታ ኮይኑ ጓሶት ሩባ ወሪዶም ኣብ መጥለ ጥሪቶም ምስ ገበሩ ኣብ ደበንግረ ኣዋም ዝዓለበ ቦታታት ኮፍ ይብሉ እሞ ዝተኣከቡ መንእስያት ፀወታ ንፃወት ይባሃሉ። ክልተ መንእስያት ወፂኦም ድማ ፀወታ ይመርሑ። እቶም ዝተረፉ ድማ ስም ተሰይሞም ብምምፃእ ተመሓራርዮም መምድቦም ብምፍላይ ንፀወታ ድልዋት ይኾኑ።
1: ሕሪኡ ክልተ ኣንፃር ጋንታ እየን ዝኾና ክልተ ኣንፃር ጋንታ ክትከውን ከላ ሕጂ ኣብቲ ፀወታ ልክዕ ታኩዕሶ ከዓ ኣይተጀመረትን ክጅመር ከላ ኩዕሶ ሕጂ ማይካ ዳ ሓጋይካ ትብል ማይካ ዳ ሓጋይካ ኢልካ ሓንቲ ንእሽቶ እምኒ ፅፍሕ ዝበለት ጡፍጣፍ ድዩ ወይ ማይ ትገብረላ እሞ ናብ ሕፃ ተልክፋ ኣብ ሕፃ ምስለኸፈት ሕጂ እታ ብጡፍጣፍ ኣብ ሕፃ ዝለኸፈት ማይ ማለት እዩ እታ ናፃ ዘለካ ሓጋይ ማለት እዩ ማይ ካ ሓጋይካ ኢልካ ብማዕረ ንላዕሊ ሰዲድካ ሓር በታ እምኒ ዝዓለበታ ዕሶ ነቶም ማይ እንተ ዝበሉ ተኮይኖም ናብ ማይ እንተ ላዕሊ ተኮይናታ ማይ እቶም ማይ ዝበሉ ክዕሶ ይሕዝዋ ተጋንታ ፀወታ ትጅምር። ኣብዚ ፀወታ እዚ ክጅምር ከሎ ሕጂ ብልክዕ ኩሉ ግዜ ኣብ ፀወታ ኣብ ስምዒት ኢኻ ተኣቱ በብናትካ ከ እዩ ስምዒት ዝፈጥረልካ። ስለዚ ሓደ ዘቕልዕ እቶም ካልኣት ካሸቀልት ኣሎ ሕጂ ንዋሓቱ ብዘየገድስ ካብ ናብ እንዳኖ ዝበሃል ኣሎ ዝቆልዕሉ ቦታን እቲ ዝበፅሑሉ ቦታ በፂሖም ዝምለሱሉን ርሕቐቱ ዋላ ብውሕዱ ንበሎ ናይ 30 ሜትሮ ክኸውን ይኽእል እዩ። ኣብዚ ሕጂ እቶም ዝቆልዑ ዘለዉ ኩዕሶ ክትቅላዕን ከላ እቲ ዘቕልዕ ንኸይሃርምዋ ይህርገሎም እቶም ዝቆልዑ ከዓ ንኸጣዕዕመሎም ኣብኡ ሕጂ ይሰሓቦ ኣጥዕመለይ ኣይተሃርጎለይ ይበሃሉ። ኩዕሶ ተቐሊዓ ምስከደት ኣብ ኒኦም ዝሓለፈት እቶም ዝሽቅሉ ዘለዉ የምፅዋ ሕጂ ምስሓዝና ያብሉ ተሃሪሙ ዝኸደ ናብ እታ ላዕላይ እንዳኖ ምስሓዝናያ ኩዕሶ ምስሓዝናያ ምስሓዝዋ

ስለዚ ምለስ ኩነታት ርሕቐታብ እዩ ክምለስ ዝኽእል እተኮይኑ ምለስ ዘይምለስ ተደ ኮይኑ ከዓ ኣብ ኣብታ እንዳኖ ኣትዩ ስቕብል ድሕሪ ኩዕሶ ክትድርበ ከላ እቲ ሓላዊ ወይ ከዓ ውፊር ዘሎ ክትድርበ ከሎ ሂለን ክንዲ ኩለን ካ ብሎ ነቲ ዘይቀልዐ ዘሎ ደጋሕጅ ዘሎ እንድሕር ወስ ተደ ኢልዋ ሓንቲ ዓይኒ ቆሊዑ ነይሩ ሞ ሓንቲ ተተሪፋቶ ሓንቲ ዓይኒ ካብክንታ እነ ማለት እዩ ክንዲ ኩለን ትብል ቃል እንታይ እያ ክልተ እዩ ዝቐልዕ ነተን ክልተ ተጠቃለል ስለ ዝኾነት እዚ ይመስል ናይ ኩዕሶ ሻኩ ማለት እዩ.

ተወሰጥ እዚ ዓይነት ፀወታ ብተመሳሳሊ ኣብ ግዜ ሓጋይ ፀወት ኮይኑ ብፍላይ መርዓውቲ ጥሪ ተመርዒም ኣብ ግዜ ሕፅኖቶም ኣብ ኣጋምሸት ፀሓይ ጠለስ ምስ በለት ክሳብ ፀሓይ ዕራባብ ዘሎ ግዜያት ዝፅወት ፀወታ እዩ።

እታ ሜዳ መጀመርያ ኣብ 3 ሰዓት ትዕቀን ናብነት 14 ሜትሮ እንተዳ ኢልናያ እዛ ሜዳ እዚኣ ኣብ ማእኸላ ሓንቲ ጨርሒ ላታ እቶም ተፃወቱ ድሕሪኦም መልሶም ክፃወቱ ከለዉ ክተሃራርሙ ከለዉ እቲ ወዲ ጋንታ ናይቲ ድሕሪኡ መልሱ ዘሎ ተሃራማይካ ኩዕሶ ከይተሓልፎ ብጥቂ ብኣኽራርነት ከምዚ ገይሩ ቆሊቡ ይሕዛሞ ኣብታ ፍርቂ ሜዳ ኸይዱ ነቲም ፃርጎ ጋንቱ ይሃርሞ እዚ ምስ ሃሮም ሕጂ ተስሒትዎ ውን ተመሳሳሊ ማለት እዩ እንተዘይ ሃሪምዎ እሞ ተንፃር ጋንታ ዘሎ ተቆሊቡ ከዓ ኣብታ ማእኸል ንሱ ኣብታ ድርብያ ፀንሐ ኣብኣ ኮይኑ ተሸኪሉ ንሱ ይህረብ ኣብዚ ሕጂ ሕግታት ኣለዎ ቁራዕ ርእሲ እተዳ ተተሃሪማ ቁራዕ እንተዳ ኢልካ ኣይትኸውን እንድሕር ቁራዕ ተዘይልካ ግን ዋላ ርእሲ ህረም ኣብ ዝኾነ ነብሲ ሃሪምካ ዋላ ሓንቲ መጀመርያ ግን ከም ሕጊ ዘውፅኦ ሕጂ ናብቲ ቅዲ ወይ ከዓ ፋሽን መፃወት እዩ ትሕቲ ማዓጥቕ የለን ሰለፈ ይሕሰብኒ ርእስኻ ይሕሰብኒ እዚ ኻ ብሕጊ እውን ይቆውም እዩ መብዛሕትኡ ግዜ ግን እታ ዓይነት ፀወታ እንታይ እዩ እታ ቁራዕ ትብል ከም ሓንቲ ዝውትርቲ እያ ርእስኻ እንተሃሪምካ ርእሲ እንተዳሃሪምካ ከምዘይሃርምካ ቁራዕ ዝብል ቃል ኣቐዲሙ እተዳቐዲምካ ማለት እዩ ኣብቲ ተወሰጥ እተ ጋንታ ተሳዒራ እታ ሓንቲ ጋንታ እታ ዝሰዓረት ጋንታ ትሰርር ሰሪራ ሓጂ ካብ ናብ ምስ ወዲ ጋንታ ኩዕሶ ትቋላለፍ እታ ኩዕሶ እንተዳ ዘይወዲቓ ክሳብ ፀላዕላዕ ብሎም ይሰርዎም ነቶም ኣንፃር ጋንቶም ማለት እዩ እዛ ዓይነት ፀወታ እዚ ናይ ብሓቂ ኣብዚ ምዒ ዘእቱ ሓቂ ፅቡቕ ፀወታ እዩ።

0: ያህለለ ኣብ ፍሉይ ግዜ ካብ ወርሒ ግንቦት ክሳብ ሰነ ኣብ ዘሎ ግዜ ዝፅወት እዩ። ናይ መወዳእታት ፅዳይ ሓሊፉ ንክራማት እቶእቶ ምስ ኮነ ገባር ዝናብ ክራማት ምስ ዝድንጊ ያህለል ተማህለል እናተባህለ ዝናብ ንምምራሕ ዝዝውተር ዓይነት ፀወታ እዩ። ከም ባህሊ እውን ዝናብ ከይሰርብ ምስ ዝሕንገድ ያህለል እኳ ዘይፃወቱ ዘለዉ ይባሃል እዩ።
1: በትሪ ኣሎ ብቐንዱ ንእሽቶ ከዓ ብክልተ ጫፋ በላሕ ታይ ሃለል ትበሃል ባያ ምፃወትላ ጉድጓድ ትኩዓት እታ ጉድጓድ ከዓ መሸንቅር ኣለዋ ናታ መልዓል ማለት እዩ። ብኣ ሸንቂርካ እትዮም ከዓ እቶም ጋንታ ዘለዉ እንታይ ይገብሩ ከይተሓልፍ ይሃርምዋ ብበትሪ ገይሮም በትሪ ገይሮም እተ ሃሪሙማ ሓጂ ዓዊርካ ሓንቲ ተ ክልተ ሸንቂሮ ሓንተ ተዝሓይታ ሓንቲ ዓይነ ክልትአን ተሸንቂረን ክልትአን ተ ተሃሪመን ከዓ ክልትአን ዓይንኻ ኣውያን እዚ ይበሃል ማለት እዩ። ስለዚ እዚ ዓይነት ፀወታ እዚ ሓያል ፀወታ እዩ። እንተ ደኣ ክልቲ ዓይኑ ወፂኡ ከዓ እታ ያለለ ትሽከል እሞ ኣቀናኒዑ ይሃርማ መሕለፍ ቦታ ከ ኣለዋ ርሕቀት ቦታ ሕጂ ምስ ሃርማ ነታ ድንክል ናይ መሕለፍ ቦታ ኢሎም ዝሓሰብዋ ንዓ እንተ ሓሊፋታ ድሕሪዩ 10 ግዜ ከምዚ ገይሩ ይሃርማ እንዳሃረመ ኣብ ርሑቕ የብፅሓሙ ኣብ መበል 9 ናብ 10 ዘላ ሕጂ ብልክዕ ኣጣዓሙ ይሃርማ ድሕሪዩ ቶም ጋንታ ሰሪሮም ይምለሱ እዚ ዓይነት ፀወታ እዚ ሕጂ ይሃለለ ይበሃል ማለት እዩ።

0: ካብ ግዜ ፅርድያ ክሳብ መጀመርታ ናይ ወርሓ ምረ ክራማት ዝፅወት ፀወታ ኮይኑ ጠለይ ብጊዕ ካብ ትምህርቲ ፀገባ ካብ ዝርእዮን ከይርሓቕካ ዝፅወት ፀወታ እዩ። ኣሳብራ ቁቃሕ
1: ሕጂ እምኒ ትተክል ኣንፃር ጋንታ ኮይንካ እምኒ ተኽልካ ብኣንፃርነት እምኒተኽልካ ነታ እምኒ ዝተተኸለት ትወቕዓ እሞ እንተዳ ውቒዕካ ኣውዲእካያ ንስኻ ትገልብ ናብ ርሑቕ ብእግርኻ ጠለይ ጠለይ እናበልካ ትበርር ከም ናትካ ፍኹስ ተተኣካላት ማለት እዩ። ባላንስካ እተ ትሕሉ ተኮንካ ወይ ባላንስካ ትቋፀር እተ ኮይንካ ነዛ ንርሑቕ ጎይኻ ብሓንቲ እግርኻ ካብኡ ሒዙ ንስኻ ኣስሪሩ እዮም ፀኣካ። እዚ ዓይነት ፀወታ እዚ ከዓ ኣሳብራ ቆቃሕ ይበሃል። ከምኡ ውን እንታይ እዩ ጨማት ዲኻ ጨማትን መሰረታዊ ናትካ ሕጂ ጨምቲ ከምቲ ኣፉ መዛቅ ንሕና ናብ ፀላኢ ተኪስካ ፀላኢ ተውድቕ እዚ ከዓ ብእምኒ ጌርካ ብእምኒ ዘርባ ትወቅዕ ዲኻ ማለት እዩ። እቲ ተተኺሉ ዘሎ እምኒ ልክዕ ኣስዮም ወይ ከምዚ ዓይነት ፀላኢ ንሕሰቦ እዚ ነዚ እንተዳ ዓሊኻዮ ብልክዕ ኣብቲ ዕል ፀላኢኻ ተዓዊትካ ኣለኻ ማለት እዩ። እዚ ዓይነት ፀወታ እዚ ከምኡ ዓይነት ተመሳሳሊ ማለት እዩ። ስለዚ ኣሳብራ ቆቃሕ ባሂሉ ይፅዋዕ። እምኒኻ ብቁፅሪ ኢኻ ትደርቢ ብክልተ እንተደኣ ኮይና ብክልተ ውዕል ኢኻ ትገብር ብሰለስተ ተኮይኑ ብሰለስተ ከም ናትካ ናይታ ጋንታ ክፃወት ከለካ ሜዳ ክትወርድ ከለካ ዝተሰምዓኸ ስምዕኻ እዩ ዝውስነካ።

ኣብ ሕብረተሰብና ብቐንዱ ብናይ መርዓውቲ ፀወታ እዩ ዝፍለጥ ውፅእፅእ

0: መርዓዊ ኣብ ፋስጋ ቅልዕ ይኸይድ እንጂ ቅልዕ ምስ ከደ ድሕሪ ሳልስቲ እንታይ ዝገብር? ምስቱ ዘሎ እቲ ገዛ ዘሎ ይቃላዕ። ምስ ተቃሊዑ ዓር ሞ ፃበል ባይቶ ዝውፅኡ ይበሃል። ከምዚ ሜዳ ንብሎ ዘለና ሕና ሜዳ ኩዕሶ መፃወቲ ባይቶ ከ ኣሎ መፃወቲ ናይ መርዓውቲ ኣብኡ ትወፅእ ኩዕሶ ሒዞም መፁ መንእሳያት መጋሚዶ ናይ ተዓዲ ኣብኡ ቲ መርዓውቲ ሰብኡት ጓል ማለት እዩ ኣብኡ ዝኸዱ ሳይ ዝበሃል ፋስጋ እትዋት ዝኸዱ ንሶም ሕጂቶም እትዋት ዝኸዱ መርዓውቲ ኣብኡ ንስኦም ተሓዊሶም ምስቶም ዓዲ እንታይ ይገብሩ? ውፅፅ ፃወቱ ውፅፅ ክፃወቱ ከለዉ ሕጂ ኣብ እምኒ ይኾኑ ቁመት ማዕረ ክንደይ ሰብኣይ ጎል ይከለ ክንደይ ብርቲ እዩ ከምዚ መግለፂ ናይ ሓይሊ ናይ ፍኩሰት ኣካላት ኣካላቱ ተቋፃፂሩ ዘላሊ ንፉዕ ኢልካ ክግለፅ ኣብኡ ፀወታ ዝጀመሩ ድሓር መጀመርያ ባይታ ጀምርዎ ፀወታ መጀመርያ መንኩብ ድሕሪ መንኩብ ከዓ ዘየሎም ይኽእሉ ዘየሎም መስከዱ ሽዑ እቶም ኣብቲ ዓዲ ዘለዎ መንእስያ ንዖም ንክጉምጉም ኢሎም እምኒ ንእሽተ እምኒ ይውስኹላ ብራኸ ማለት እዩ ኣብታ ብራኸ ምስተወሰኸት ሕጂ ኣብኣ ትስቀል ኣብኣ ምስተሰቐለ ነጢርካ እያ ትኸይድ ኣብኣ ምስተሰቐለ ነጢርካ እያ እንተ ከድካ ሕጂ ናይ ባሓቂ እንታይ እዩ ከምዚ ሰብኣይ ጓል ከለ እዚ ከመይ ዝመሰለ መንእሰይ እዩ ፈጣን መንእሰይ በቃ ክንዝኣክል ዘልሉ ይኸይድ ከምዚ ገይሩ ንዕኡ ዘርክቦ ተሳኢኑ በቃ ኣብ ፀወታ ምስስእ ይበሃል
1: ህግለወብ ሰጋር ንጉሴ ሳርካ ከይትዕደ ደንቢ ከይትጥሕሰ ገለ ክንሰምዕ ኢና ኣሎ።

ሃበኒ ሰብ ፃዕዳ ባህልና ታይ ኣለኻዶ ሃበኒ ሰብ ኩኖ ሰብ ኩኖ

ሃበኒ ንየማን ንጸጋም ንየማን ንጸጋም ንየማን ንጸጋም ሓዞ ንየማን ንጸጋም ንየማን

0: ሓንቲ ክናቲ
1: ተኸንድሕንዳ
0: እንታይ ተረኽበ
1: ሳንድዎጭ ኸዲኖም ንገዛ መሊሶማ
0: እንታይ ገይራ እንታይ በዲላ
1: ንጓላይ ፀንሕትን ኢሎማ
0: ስማዕ ሞሉ መንፈስ ቅዱስ እምበዓር ዓዲ በላሽያ ወይዛ በዓለ ግዜ ከም ኣሕዋታ ወይዛ ፀይቂ ዘይ ከም ኣዴታታ ኣይ ወይ
2: ዋይ ሓሳዊ

0: Porque...
1: Hei, sei du orker jeg hefte
0: meg? Oi, oi, oi, oi,
1: oi!
2: ማር ማር ኣታ ማዕር ኣይኮነን ኣታ ቤንሸሊና ሒዝና ኢና ኣቲና ኣታ መድሃኒት እዋ ሰዓቡን እምበር ኣይኩሕኩሕን ማዕር ማዕር ማዕር ማር ማር ኣታ ማዕር ኣይኮነን ኣታ ጫፍ ፅድፊ ኮይን ካልእ ዘዘበል ከባይታ ጥዒሙ ዝመፅእ መድሃኒት ኢታ ማዕር ማዕር ማዕር እምበህና ማዕር ኣሎ ትርዮ ዶ ኣበይ ሞ በሊጦ ሞ ማዕር ማዕር ማለት ጭደናይ ኣቲ ከምዚ ዕንፍሩር ወፂኒ ኢደኢልካ ዘሸግረካ ዘንማዕር ልብቕ ተብለ እንደ የለኻ ቅምር መድሃኒት ኩዕ ሒዘ መፅ ሰብ ገዛ ኣለው ኒ ዋና ስኽ ተድምዒ ትመስለኒ ክፀዋዕ ለ ይበልስ እወ ከይሓልፋኹ ተዓወቱ ኢልኩም ይምበር ኣንትሳንተ ሕፍተይ ንይ ንይ ንይ ንይ ወጮ ንይ ሃብንዳ ሃብንዳ ትኸበርታ ወጮ ንዓይ ኣብዚዮ ተኸበርታ ወጮ ንዓይ ኣይትስእኒ ኣይትስእኒ ኣይትስእኒ ኣይትስእኒ ወይ ሰንዳ ሃብተይ ብህየት ኣለኺ ወይ ወይ

ኩብራት ተኸታተልቲ መደባት ሞዛይክ ስዕብ ትሕዝቶ መደብና መደብ ዜና ሞዛይክ ያክትከውን ዝተፈላለዩ ኣብ ሶሙን እዚ ዝተካየዱ ኣገረምቲ ፍፃመታት ናይ ዓለም ከምኡውን ገለ ካብ ሓደስቲ ረክበታትን ኣብ መዝገብ ክብረ ወሰን ሰፈሩ ትሕዝቶታት ሒዝሃልና ኣሪባ ኣላ ሙሉእ ትሕዝቶ ናብታ መደብ ከስግረኩም እየ ተኸታተሉ።

ኣብ ቻይና ንጋድም ዝተሃነፀ ህንፃ መስሕብ በፃሕቲ ኮይኑ ክሪስታል ዝተሰመየተ ህንፃ ኣብ ልዕሊ 4 ሰማይ ጠቀስ ህንፃታት ተነፂፉ ዝርከብ 300 ሜትሮ ንውሓት ዘለዎ ኣደናቒ ህንፃ እዩ። ብካፒታላንድ ዝተባህለ ሓደ ካብቶም ዝዓበዩ ኩባንያታት ህንፃ ዝተሰርሐቲ ህንፃ 1.1 ቢልዮን ዶላር ዝግመት ወፃኢታት ከም ዝተገበረሉ ይግለጽ።

ህንፃ ምህንድስና ኣበይ ናይ ደረጃ በፂሑ ከም ዘሎ ኣጉሊሑ ዘርኢ ስራሕ ክብሉ እዮም ብዙሓት ንብልሓት ናይቶም መሃንድሳትን ርቀት ቴክኖሎጂን ክንእዱ ተሰሚዖም።

ኣብ ህንዲ ኣብ ሺቫ ዝበሃል ኣምላኽ ዝኣምኑ መነኮሳት ኣካላቶም ካብቲ ካልእ ሰብ ፍልይ ዝበለ ቅርፂ ዘለዎ ብምዃኑ ናይ ኣየናይ ሃይማኖት ምእመናን ምዃኖም ከተለልዮም ዘፀግም ኣይኮነን።

እቶም መነኮሳት ንኣምላኾም ዘለዎም ፍቕርን ተወፋይነትን ንምርኣይ ዝተፈላለዩ መብፃዕታት ይመባፅዑ። ዳውላት ጊሪ ጂ ማሃራጅ እውን ሓደ ካብዞም መነኮሳት ኮይኑ ዝሓበጠ ኣእጋሩ ነቲ ዝኣተዎ ቃል ከም ዘፅንዖ ብግብሪ ይምስክረሉ። ዳውላት ጊሪ ን12 ዓመታት ኮፍ ከይብል ወይ ከይድቅስ ድሕሪ ምምሓሉ እዩ ነቲ ጉዕዞ ን5 ዓመታት ሕጂ ፈሊምዎ ዝርከብ። ን5 ዓመታት ደው ዝበለ ዳውላት ጊሪ ከምኡ ዝኣመሰሉ ካልኦት መነኮሳት እውን ንኣምላኹም ሺቫ ዘለዎም ፍቕሪ ንምግላፅን ናብኡ ንምቕራብ ድማ ንስሓ ንምውሳድ ደው ኢሎም ንብዙሕ ዓመታት ክፀንሑ ቃል ይኣትዉ። ዳውላት ጊሪ ን5 ዓመታት ብዘይምንቅስቓሱ ኣብ ስርዓት ዑደት ደምን ሓፈሻዊ ጥዕንኡን ኣሉታዊ ፅልዋ ኣሕዲሩሉሎ። በዚ ድማ ብዙሓት ነቲ ናይ 12 ዓመት ሸጡ ቅድሚ ምብፅሑ ኣእጋሩ መሽምሹ ከይቁረጥ ዝብል ስግኣት ኣለዎም። መብዛሕትኡ ድሌታት ዳውላት ኣብቲ ከባቢ ቤት መቕደስ ብዝርከቡ ወለንተኛታት እዩ ዝማላእ። ንሳቶም ነቲ ዝመሽመሸ ኣእጋሩ ብስሩዕ ቅብኣት ይለኽይዎ እዮም፣ ኮይኑ ግን ነቲ ስርዓተ ዙረት ደም ዝሕግዝ ኣይኮነን።

ሮቦት ካብቲ ዝህብዎ ጥቕምታት ሓሊፎም ንሰብ ኣሸኸም ብምዃን ኣብ ጎደናታት ወፂኦም ክልሙን እዮም ኢሉ ዝሓስብ ክንደየናይ ከይህሉ። እዚ ንብዙሓት ኣገሪሙ ዘሎ ቪድዮ እምበኣር ካብ ጎደናታት ቻይና ዝተረኸበ እዩ። ብርክት ዝበሉ ሮቦት ኣብ ጎደናታት ሓያሎ ከተማታት ቻይና ብምውፃእ በጃኹም ናይ ኤሌክትሪክ ሕሳብ ክንከፍል ሓግዙና ዝብል ጽሑፋት ሒዞም እዮም ክልምኑ ተራእዮም። ኣብ ሆንግ ኮንግ ዝመደበሩ መርበብ ሓበሬታ ኣብ ዝቐረባ መዓልትታት ጎደናታት ቤጂንግ፣ ቸንግዱን፣ ፋዝሆን ዝኣመሰላ ዓበይቲ ከተማታት ቻይና ብዙሓት ለመንቲ ሮቦት ወሪሮምን ይረኣዩ ምህላዎም ሓቢሩ።

ዝበለፀ ጥብሲ ደርሆ ዝቕርብ እቲ ቤት ምግቢ ምስጢር ዓወቱ ንነዊሕ ዓመታት ዓቂቦ ድሕሪ ምፅናሕ ሕጂ ግን ኣቃሊዕዎ ይርከብ። እቲ ምስጢር ድማ ንብዙሓት ኣሰንቢዱ ከም ዘሎ እዩ ዝጥቀስ።

እቲ ቤት መግቢ ወርቂ መዳልያ ንኽሽለም ዝበቕዐ ግን እንታይ ቀመም ወይ መስርሕ ኣከሻሽና ስለ ዝተጠቐመ ይመስለኩም? እቲ መልሲ ካብ ግምት ኩሉ ሰብ ወፃኢ ከም ዝኾነ ኣየጠራጥርን። ወናኒ ወካቶሪ ዮሺሂሮ ትሱቺያ ኣብ ዝገበሮ ቃለ ምሕትት እቲ ቤት መግቢ ካብ ዝኽፈታት ሒዙ ማለት ቅድሚ 66 ዓመታት ነቲ ብጥቕሚ ዝውዕለ ዘይቲ ቀይርዎ ከም ዘይፈልጥ እዩ ተዛሪቡ።

ኣብ 1960 ካብ ዝኽፈት ኣትሒዙ ዘይቲ ብላዕሊ ይውስኸ ዳኣ እምበር ጠቕላላ ተቐይሩ ኣይፈልጥን እዩ ዝብል እዩ ናይታ ቤት ምግቢ ምስጢር። በዚ ምኽንያት ድማ ኣብ ማሕበራዊ መራኸቢታት ንዮሺሂሮ ብዙሕ ተግሳጽ ዝቐርበሉ ዘሎ።

0: ብዙሓት ሰባት ቤት መግቢ ዋካቶሪ ን66 ዓመታት ዘይቲ ዝተጠብሰ ደርሆ ብዘይምቕያሩ ንህይወት ሰባት ኣብ ሓደጋ ከውድቆ ከም ዝጸንሐ ዮም ብትሪ ዝዛረቡ። ይኹን እምበር እቲ ሽልማት ዝረኸበ ጃፓናዊ ቤት መግቢ ጽሬት ናይቲ ዘይቲ መዓልታዊ ዝተሓለወ ከም ዝኾነን ሓድሽ ዘይቲ ኣብ ልዕሊኡ ብምውሳኽ እውን ጽሬቱ ዝተዓቀበ ምዃኑ ከረድእ ይፍትን።
1: This Japanese restaurant has been using the same cooking oil for 66 years. Wakatori restaurant in Japan never throws away its fried chicken oil. They filter it daily and it up with fresh oil.

ኣብ ሕብረተሰብና ደቂ ተባዕትዮ ክሽነ ኣትዮም ምግቢ ከዳልዉ ብዙሕ ልሙድ ኣይኮነን። ምክንያቱ ከም ናይ ደቂ ኣንስትዮ ስለ ዝሕሰብ ሞያ ምድላው ምግቢ ግን ንኩሉ ብማዕረ ዝካትት ብምዃኑ ደቂ ተባዕትዮ እውን ኣብ ምድላው ምግቢ ኣብዚ እዋን እዚ ዳርጋ እናሰሰን እዮም ዝመፁ ዘለዉ። ንሎሚ ድማ ኣብ ክኢላታት ናይ ምግቢ ማለት እዩ ኣብ መመረቕቶም ዝረኺብና ዘዛረብናዮም ኣብ ትሕዝቶ መደብና ከነቕርበልኩም ኢና። ትከታተሉ ብኣኽብሮት ነድመኩም።

ኣብቲ ጥዑም ጨና መግቢ እናዝተማቐርካ ምስ ፍሉይ ምርኢት ሓጎስ እናተዘናግዕካ ዝሓልፍ ዝነብሐ ግዜ እቲ ኸስቦ ነገር ፍቕሪ እዮም። መምህርን ተምሃሮን ነቲ ኩሉ ሰብ መዓልታዊ ዝወስዶ መግቢ ንኸዳልዋ ተማሂረን ይመረቐ ብምንባርን ኣብቲ ኣዳራሽ ፍሉይ ጽባቐ ኣብ ገጽ ይንበብ። ጽባቐ ናይዛ መዓልቲ ሓያሎ ደቂ ተባዕትዮ ተሳቲፎም ምንባር እዩ። ብዙሓት ኣወዳት ክሽነ ዝእትዎ ኣይመስሎምን። ይኹን እምበር ክሽነ ብዙሕ ጣዕሚ ትረኽበሉ ኪንዮ ከብዲ ምምላእ

0: ጥዑም ጨና ምስ ረኸብካ መንፈስካ ዝዓግበሉ ቤት ምዃኑ ኩሉ ሰብ ዝፈልጥ ሓቂ እዮም። ነዚ ስለ ዝተረድኡ ድማ እዮም እዞም ኣወዳት ንምድላው ምግቢ ተዓጢቖምሉ ዘለዉ
1: ኣሎ። ካብ መብዛሕትኡ ሰብ ትሪኢኻ ኮኮ ዝመሃር ወይ ክሽን ኣሰራርሓ ምግቢ ዝመሃር ኣብ ደቂ ኣንስትዮ እዩ ዘሎ ወይ ገለ መለገለ ዝብሉ ከብዛሕት ኣሎ። ሰው ክትሪዮ ትደሊኻ ክትፈለጥ እውን ሞያ ይፅላኒ ኣሎ። ተበግሶ ኣሎ እስከ ክትሰርሕ ክፍትን ትብልኻ ከም ወዲ መጠን ፍሉይ ነገር ክትገብርካ ብዙሕ ትምነ ኢኻ። ስለዚ ካብዚ ለ ተበጊሰ ኣይሕፈረትና መምህር ዝጋሃር ኢኻ ሓቂ ዘርባ ልዕሊ ደን ልዕሊ መምህር ኮይና ካ ሓጊዛትና ኣምላኽ መስገን ካብ ዝበፅሕናና
0: ልዕሊ 50 ዙርያታት ኣመሪቕካ ካልእ መምርቕታ ምስራዕ ዝፈጥሮ ስምዒት ቀሊል ኣይኮነን። ኣብቲ ብዘይብኡ ዘይኮነልና ትምህርቲ ምግቢ ንስድራ ቤተን ዝኾና ንመኣዛታት ምግቢ ዝኽሽና ሸውሃትካ ከቢተን ጥዕናኻ ዝሕልው ኣዴታት ምፍራይ ቀሊል በረኸት ኣይኮነን። መምህር ዝጋርያ እውን እዝያ ገይራ ከማደን መምህርን ሓል ዓመታት ሰሪሓ ጥራይ ዘይኮነ ንክንደይ ነዝሙያ ክምህራ እናደለያ ብሰርሒ ጥረት ገንዘብ ዘይተምሃራ እውን ባዕላ ምሂራተን ኣገናዕ ክትበሃል ዝግባእ ኣደያ። ስለ ዝኾነ ኢና ኣብቲ ታሪካዊ መመረቕታ ተምሃሮኣ ተረኺብና ነቲ ስነ ስርዓት ናባኹም ነብሎ ዘለና ተኸታተሉና።
2: ፅቡቅ ነይሩ እዚ ናይ ሓደ ዓመት ትምህርቲ ዝተምሃርናዮ ብጣዕሚ ፅቡቅ ኢናዛዝብና እዮ። ክትምሃር ተደሊኻ ከዓ ዝፅግመካ ነገር የለን። ኩሉ መደብ ተትሕዞ ንሕና ከም ሰብ ሓዳር መጠን ደቅና ናይ ንኮ ኩላ ግዜ እዛ ትምህርቲ ትካየድ ካብ ሰዓት 3 ክሳብ ሰዓት 6 ስለዝኾነት እቲ ናይ ንኮ ኩሉ ነገር ወዳዲእና ብትምህርቲ ዝፋኖ ተፋንዩ ዝመፅእ መፅኡ ኣሬንጅ ጌርና ናብ ቤት ትምህርትና ፀገም ደምፃልና ነገር የለን። ንዓመት ከዓ መመላእታ ፅቡቅ ኢና ተማሂርና ብጣዕሚ ባህላውን ዘመናውን ኩሉ ምሰናይ ምዝንጉዑ ዝተዋሃደ ትምህርቲ ኢና ካይድናዩ። ዓመት ሙሉእ ሰይ ኣይተረዳእልና ንዓና መምህር ዝጋሃርያ ከዓ ከምዝትሪኦ መምህር ዘይኮነት ኣደያ ናይ ኣደ ፍቕሪ ሂባ ኣደ ንደቃ ቤት ዝተትሕዞም ኣብ ገዛ ከምኡ መሰረት ኣትሒዛ ካብ መጀመርያ ክሳብ መወዳእታ ከይተሰላቻቸና ንዓመት ሙሉእ እንዳተናፋፈቕና ነታ ክላስ ኢና ንኸዳ ነርና።
3: ሓለም ለኻዊ ስለ ዝኾነ ሓሓዱሽ ስለ ዝፍኖ ብሓቂ ኣሽተቻዊ ኣይኮነን
4: ትፈትፈቶ ወይ ከዓ ተሃርፎ ማዓሲ ክኸይድ ትብሎ ወይ ማዓሲ ክሰርሕ ትብሎ ኢና ኢዱ ስራሕ ኣብ ኩሉ ማለት እየ ኣነ። ስለዚ በዚ ካብዘን ተምሃሮ ክፍለ ይደሊኒ ብጣዕሚ ኢኻ ድፈትዎ ሞያይስ ብጣዕሚ ድፈትዎ።
0: እዛ መዓልቲ ቆፂርካ ብዘይውዳእ ዓይነት ምግቢ ዘጌፀት እያ ዝነበረት። ተምሃሮ ካብቲ ዝተምሃርኦን እናተነዳልየን ብምምፀን ካበየናይ ዓይነት ምግቢ ክትበልዕ ከም ዘለካ እዩ ዝሕብረካ። ከም ብዝሐን ዓይነት ምግቢ ብምምፁ ምግቢ ብስነ ፍልጠት እንተደኣ ተሰሪሑ ከከም ንደልዮ ጣዕምን ትርኢትን ክዳሎ ከም ዝኽእል ተገንዚብና።
1: ብልምዲ ትምሃሮ ኣሰራርሓ ምግቢ ኣሎ። ንኣብነት ኣብ ከተማ መፂናስ ኣሰራርሓ ምግቢ ኣሎ ንበል፣ ኣብ ገጠር ኬድካ እውን የለና ይብልን እንዴ። ግን ብዓብዩ ኣብ ዝተፈላለየ ዘመናዊ ትፈልጥ ኢኻ። ብዙሕ ቀመማት ትመሃር ኢኻ፣ ብዙሕ ኣሰራርሓ ሜላታት ትመሃር ኢኻ። ብዓብዩ እቲ ኣጠቃቅማ ፎርኖ ኸማ ክንብልቲ ኮይናስ ኣብ ካልእ ዓድታት ዘሎ ናብዚ በበይ ንኸው ንኽእል ብዛዕብኡ ፅቡቅ ነገር ትመሃር ኢኻ። ፍልል ኣሎ ኣብ ዝተማሂርከዮ ኣብ ዝበለፀ ደረጃ እውን ትበፅሓሉ ኢኻ ትኸስበሉ ኢኻ ክሰርሓለየ ዋላ ይትበል እውን ንገዛኸውን ረድት እዩ
5: ትቀደም ንጥቀመሉ ዋላ ድባ ንበሎ ንኣብነት ሕጂሲ ባዕሉስ ዋላ ኣብ ብዙሕ ስድራ ቤታት ኣብ ብዙሕ ገዛ ኣይ ኣይንፎቶን ኢና ይበሃል ዋላ ሕምልቲ ሕጂ ግን ብጣዕሚ እዩ ኣገዳሲ ድባ ንባዕሉ ሲ ኣብ ፀብሒ ከም ፀብሒ ኮይኑ ይስራሕ፣ ኣብ ኬክ ይስራሕ፣ ኣብ ሜልመላታ ይስራሕ፣ ኣብ ኩሉ ዓይነት ይስራሕ። ሕጂ ምስተሰርሐ ግን እቲ ስኻ ሓደ ዓይነት ትፈልጦ ዝነበርካ ፀብሒ ትሰርሖ ጥራይ ዝነበርካ ድባ ኣብ ብዙሕ ዓይነት ኣትዮ ክትሪኦ ከለኻ እሞ ምስ ጣዓምካዮ ከዓ ዝያዳ ዓግበት ትረኽበሉ። ድሓር ከዓኒ ዋላ ዝበለስ ኣብ ክረምቲ በለሲ ቀሪፍካ ንግዜኡ ድብላዕ ዳኣ እምበር ንደቅኻ ንቁርሲ ንገለ ኣይተዳልዎን ኢኻ ነርካ ዋላ ተገዚኡስ መሽምሽ ድጓሓፍ ነይሩ። ሕጂ ግን ብሜልሜላታ መልክዕ ኣዳሊኻ ንባዕሉ ዘይት እውን ኣብ ዝበዝሓሉ ዝያዳ ሕጂ ኣብ ዝኸበረሉ ዘይኮነስ ኣብ ዝበዝሓሉ ኣምፅኢኻ ሜልሜላታ ጌርካ ንደቅኻስ ጣዕሞቶም ኣብ ቁርሶም ክትቦም ከለኻስ ዓብዪ ለውጢ እዩ ብዙሕ ነገር ማለት ሲ ክትጥቀመሉ ዘይትግደድ ዝነበርካ ሕጂ ግን ተሰሪሑ ምስ ረኣኻዮ እሞ ዝበለፀ ዋላ ብፕሮቲን ይኹን ዋላ ብዓይነት ኣሰራርሓ ይኹን ክትሪኦ ከለኻስ ብጣዕሚ እዩ ፅቡቅ ንዓኻ።

0: ክሽነ ዛብ ከያ ትእቱ ድስቲ እውን ትነፅቆ የብላን ይኹን እምበር ኩሉ ኣብ ድስቲ ዝኣተወ ጥዑም መግቢ የውፃልካ ማለት ኣይኮነን ክንደይ ዝኣክል ትሕዝቶ ኣለካ እውን ኣይኮነን እትሕቶ ጥዑም መግቢ ምድላው ስነ ፍልጠት እዩ ኣብታ እትዕቅና ማንካን ሰዓታት ምብሳልን እዩ ዝምርኮስ ስለ ዝኾነ እተን ነዚ ተረድየን ዝተምሃራ መንእስያት ይኹና ኣዴታት ነዚ ትምህርቲ ብምውሳደን ብዙሕ ከም ዝተለወጣሉ እየን ዝገልፃ
1: መጀመርያ ንግሆ ብፕሮቲን ዝተመጣጠነ ብፕሮቲን ትሕዝቶ ዘለዎ ቁርሲ እንተቆሪስካ ፋዱስ ከዓ ብዓይነት ኣሕምልቲ ትትክኦ ምሸት ከዓ ፍኹስፎስ ዝበለ ምግቢ እንዳመቓራሕካ ኣመጋግባ እወ ዓብ ክስተይ ኣለዎ ዓብ ለውጥ ኣለዎ ተማሂርናሉ ኢና እቲ ኣመጋግባና ክንሰርዕ ገይሩናሉ ብጣዕሚ ፅቡቅ
2: ዋላ ክገድፎ ዶ ኢለ ነረ መጀመርታ መፅሓፍ ኣላ መፅሓፍ እንዳረእኮ ሰርሐ ይኽእል እየ ይብል ነረ ድሓር ግን ጣዕሚ ኣይስሕበካ እዩ እቲ ትሰርሖ መግቢ ከዓ ዝያዳ ብጣዕሚ ጥዑም ኣብ ኩሉ ዓይነት መግቢ ኣሜል መላታ ይኹን ከምዚ ክትብሎ ፀንሐት ሰምሃር ናይ ቁልጡፍ ቁርሲ ንደቂኻ ከምዚ ማለት ጋዝ የብለይን ገለ የብለይን ከይብልካስ ናይ ስሉጥ ግብር ኣቢልካ ንደቅኻ ክተፋን ከለካ ዝስማዓካ ዓግበት ወሰን የብሉን በቃ ሕጂ እሱ የተባብዓካ ዝያዳ ንክትምሃር ዝያዳ ንክትፈልጥ ከዓ እሱ የገድደካ

0: መምህርስ ጋርያ እዛ መዓልቲ ፍሉይ ሓጎስ እተዝተማዕረላ ምዃንያ ትዛረብ እዞም ናይ ሎም የተመረቕቲ እውን ከምቶም ዝሓለፉ ገለ ቤት መግቢ ክኸፍቱ ገለ መምሃራን ክኾኑ እዚ እንተተሪፉ ድማ ንቤቶም ጥዑምን ጥዕኑ ዝተረጋገፀን መግቢ ኣዳልዮም እቲ ኩሉ ሰብ ዝብህጎ ጥዕና ናብ ሕብረተሰብና ከመሓላልፉ እያ ተተሓሳስብ።
1: ኣነ ነዘን ተምሃሮ እዚአን ፀፅቦም እኒየለን ከምዚ ኣነ ዋላ ኣብ ዝበፅሐ እኳ ተደይበልኩ ሲ ድሓና ዓይተ ኣክለ ንረኪበ ኣለኹ እሰን ከዓ ኣብ ዝብፃሕ ልዕልና ክበፅሓ ልዕልና ከም ዝበፅሓ ፍሉጥ እንድዩ ንፉዕ ተምሃራይ ካብ መምህሩ ከም ድነፍዕ ኢና ንፈለጥ ንሕና መባእታ ንጊርናየን ኣለና ንሳተን ግን ልዕልና እየን ክኾና ግድን እየን ቆልዑትን ልዕልና ከም ዝኾና ኢና ንፈልጥ ክትሪአን ከለካ ትሕጎስ ናይ ብሓቂ ትምህርቲ ዝኸፈታ ኣለዋ ከምዝናሃና ድሰርሓሉ እውን ኣለዋ ብሓቂ ኢካ ትሕጎስ ተመሓላለፉ ትብል ሕጂ ኣባ ኸጥራይ እንድሕር ኮይኑ ግን ሰብ እውን ኣይምረኸብናን ኣይምሃርናን 52 ግዜ ኮነን ሳ 5 ግዜ እውን ኣይምመረቕናን ሕጂ ዝሰርሓሉ ወይ ጥቀማሉ ኣለዋ ኢልካ ተሓስብ ዳሓር ዋላ ክረኽባካ ከልዋስ መንበረይ ከምዚ እንደ ኮይኑ ኣብ ከምዚ ስራሕ እንደ ረኪበ ገለ ክብላካ ከልዋስ ክትቅፅሎ ትዳፋፋእ ማለት ነቲ ስራሕ ሲ ክትቅፅሎ ትዳፋፋእ እጂ ኣነ ከዓ ክንዲዚ ተምሃሮ ብዙሓት ምሂረ ወይ ክንዲዚ ነይረን ኣይኮንኩን ዝብል ዘለኹም ጓላተን ውሕዳት ኮይነን ሲ ኣብ ፍረን ተበፂሐን እሱ ጥራይ ዝኣክለካ እሱ ጥራይ ከኣክለኒንዓይ ኣነ ከምኡ እየ ዝብል ካብ ቅድመ ከምዚ በፂሐን ተምሃሮ ገለ ከምዚ ኣይኮንኩን እተን ዘለዋ ሲ ኣበይ በፂሐን ኣበይ በፂሐን ኢለ ድሃይ እንድሓት
2: ኣብዚ ናይ መወዳእታ ዓመት ናይ ትምህርትና መመረቕታ ስለ ዝበፃሕና ብጣዕሚ ሓጎስ ይስማዓኒ ዝያዳ ከመስግና ዝደሊኻ መምህር ዝጋሃርያ ምስ ደቃ ደቃስ ኣብ ዝመፅሉ ግዜ ዝኾነ ካብ ደገ ድመፀ ሰብሲ ክዘናጋዕ ክፃወት ምስ ዕርክቱ ግዜ ክሕልፍ ጥራይ ድደሊ ደቃ ግን ግዜኦም ሰዊኦም ንዓና ናይ ብሓቂ ዘይንፈልጦ ካብ መፅሓፍ ወፃኢ ኣብኡ ዝረኣይዎ ብዙሕ ምሂሮምና ዶክተር ሙሴ ከምኡውን ሰምሃር ጓላ ብጣዕሚ ኢና ነመስግኖም መምህር ዝጋሃርያ ከዓኒ ብጣዕሚ ነመስግና ኣደን መምህርን እያ ብደይቀል ዓለም
0: ወዲ ሰብ ክሳብ ዝሃለወ ምድላዊ መግቢ ኣይቋረፀን መዓልታዊ ሓድሽ ትምህርቲ እዩ ዝወፅእ ስለ ዝኾነ ንህሉ መፅናዕትታት ዓለምና ተወቀሰት ብዘይ ምሕላል እትምህር ዘላ መምህር ዝጋሃርያ ምስጋና ይግብኣ ንተመረቕቲ እንኳዕ ሓጎሰክን ኣሰራ

ኣብ ዝሓለፈ ቅንያት ብቻይኒዝ ብሪጅ ዝበሃል ብቤት ትምህርቲ ቋንቋ ቻይና ዝተዳለወ ቋንቋ ቻይናን ካልእ ዝተፈላለዩ ንጥፈታትን ውድድራት ዝካየደሉ ቅነ እዩ ነይሩ። ኣብዚ ድማ ተምሃሮ ዝተፈላለዩ ንጥፈታት ብቕዓቶም ዘርኣዩሉ ዩ ነይሩ። እዚ ድማ ቋንቋ ቻይና ጥራይ ዘይኮነ ባህልን ልምድን እቲ ሃገር ምፍላጡን ሓደ ካብቲ ፅቡቕ ኣብነት እዩ። ኣብዛ ስዕባ ተቐረብ ትሕዝቶ መደብና እምበር ገለ ካብቶም ዕውታት ተምሃሮ ዘካየድ ንዕላል ስዕቡ ክቐርበልና እዩ። ክትከታተሉና ብኣኽብሮት ንዕድመኩም።

0: ዓመት መፀ ካብ መላእ ዓለም ዝመፁ ተምሃሮ ኣብቲ ብቋንቋ ማንደሪን ባሃንዩ ቺኦ ዝፍለጥ ድልድል ቻይና ይሳተፉ። እዚ ድልድል እዚ ሓደ ካብቶም ዝኸበሩ ኣህጉራውያን ውድድራት ቋንቋ ቻይና እዩ። ቻይናዊ ድልድል ካብ ውድድር ቋንቋ ንላዕሊ ባህልታት ሰባትን ዕድላትን ዘራኽብ ድልድል ኮይኑ የገልግል። ኣብ ኤርትራ እቲ ውድድር መንእሰያት ተምሃሮ ቋንቋ ማንዳሪን ክእለቶም ዘርእዩሉ፣ ኣብ ባህሊ ቻይና ዘለዎም ርድኢት ዝዕምቑሉ፣ ኣብ ቅድሚ ደያኑ ተዓዘብትን ክእለቶም ዘርእዩሉ ኣገዳሲ መድረኽ ኮይኑ ኣሎ። ናይ ሎሚ ዓመት ናይ መወዳእታ ጽምብልን ስነ ስርዓትን ሽልማት ብ6 ሰነ ተኻይዱ። ተምሃሮ መምሃራንን ኣዳለውቲ ከምኡውን ክቡራት ኣጋይሽ ተኣኪቦም ብሉፃት ዓወታት ኣፍልጦ ሂቦም፣ ሎሚ ድማ ብድሕርቲ ውድድር ዘሎ ዛንታታት፣ ተወፋይነት ተሳተፍቲ፣ ከምኡውን ኣብ መንጎ ኤርትራን ቻይናን እናዓበየ ዝኸይድ ዘሎ ባህላዊ ምትእስሳር ዘንጸባርቕ መደቢና ሒዝናልኩም ቀሪብና ዘለና።
1: Okay, distinguished guests, dear friends, welcome to the 2026 Chinese Bridge Finals.
0: ውድድር ድልድል ቻይና ቅድሚ ልዕሊ 2 ዓመት ኣብ መላእ ዓለም ትምህርቲ ቋንቋ ቻይና ንምትብባዕ ዝተዳለወ ኣህጉራዊ ተበግሶ ኮይኑ እዩ ጀሚሩ። ተምሃሮ ብዓቕሞም ምዝራብ ቋንቋ ማንዳሪን ጥራይ ዘይኮነስ ብዛዕባ ታሪክ ቻይና፣ ልምድታትን እዋናዊ ሕብረተሰብን ዘለዎም ኣፍልጦ እውን ይግምግሙ። መብዛሕትኡ ግዜ ተሳተፍቲ መደረታት ኣብ ምድላው፣ ስነ ቃላት ኣብ ምጽናዕ፣ ኣደማምጻ ኣብ ምልምማድን ባህላዊ ምርኢታት ኣብ ምምዕባልን ኣዋርሕ የሕልፉ። እቲ ውድድር ተምሃሮ ብመሃዚ መንገዲ ክሓስቡ፣ ብዓርሰ እምነት ክረዳድኡን ንቤት ትምህርቶም ብኹርዓት ክውክሉን ዘፈታትን እዩ። ንብዙሓት ተሳተፍቲ ቻይናዊ ድልድል ካብ ውድድር ንላዕሊ እዩ። ካልእ ባህሊ ንምርካብ፣ ኣህጉራዊ ዕርክነት ንምህናፅን ንመጻኢ ትምህርቶምን ሞያኦምን ክጠቅም ዝኽእል ክቡር ክእለት ንምርካብ ዝሕግዝ ዕድል እዩ።
2: ከም ንፈልጦ እዚ ውድድር እዚ ናይ ቻይና ድልድል ውድድር እዩ። ኣብ መንጎ 2 ኣሕዋት ህዝብታት ኤርትራን ቻይናን ኣብ ባህሎምን ቋንቋምን ክፋለጡን ኣብ ንሓድሕዶም ክበሃሃሉን ባይታ ዝፈጥር
3: እዮም። So this is the first step for two peoples to communicate.

እዚ ውድድር ድልድል ናይ ቋንቋ ቻይና ጥራይ ኣይኮነን፣ ድልድል ምሕዝነትን ምልውዋጥ ባህልን እዩ። ተምሃሮ ኣብዚ ውድድር ምስታፎም ኣብ ምዕማቅ ቋንቋን ባህልን ቻይናን ጥራይ ዘይኮነ ንሃገሮም ወኪሎም ኣብ ቻይና ኣብ ዝካየድ ውድድር ክሳተፉን ዝኽእል እዩ። ኣቐዲሞም ንኤርትራ ወኪሎም ዝተሳተፉ ተዓዊቶም ነይሮም እዮም።

0: actually they have won many good prizes before.
1: Yeah.
0: Yes.
2: Yeah, I remember.
3: 同学们好，我叫吴斐，中文名字叫李小龙，我是鄂州人，今年20岁。
4: ኣብ ዝሓለፈ ዓመታት ተገዳስነት ትምህርቲ ማንደሪን ኣብ ኤርትራውያን ተምሃሮ ብቐጻሊ እናዓበየ መጺኡ። ብዙሓት መንእሰያት ትምህርቲ ቋንቋ ከም ሓደ መንገዲ ኣድማሶም ዘስፍሕሉን ምስታ እናተኣሳሰረት ዝኸይድ ዘሎ ዓለም ዘዋፈሩሉን መንገዲ ይርእዋ። ተምሃሮ ሓድሽ ቋንቋ ንምምራሕን ዝተፈልየ ስርዓት ጽሕፈት ንምርዳእን ብዛዕባ ሓደ ካብቶም ዝጸንሑ ስልጣነታት ዓለም ንምፍላጥን ዘጋጥሞም ብድሆ ይስሕቡ። መምሃራን ኣብዚ ጉዕዞ ተምሃሮ ኣብ ምምራሕ ወሳኒ ተራ ኣለዎም። ብፍላይ ክፍሊ ትምህርቲ ባህላዊ ንጥፈታትን ናይ ቋንቋ ልምምድን መደባትን ኣቢሎም ተምሃሮ ርእሰ ተኣማንነት ናይ ምርካብ ክእለቶም ንኽሃንፁ ይሕግዙ። ከም ቻይናዊ ድልድል ዝኣመሰሉ ፍጻመታት ተምሃሮ ንነብሶም ዝያዳ ንኽደፍኡን ዓወታቶም ንኽጽምብሉን ድርኺት ይህቡ።
0: As teachers we have to first of all actually this competition started in May and until June yes.
5: እቲ ውድድር ካብ ጉንበት ክሳብ ሰነይ ዝካየድ። ከመምህራን ድማ ኣብ ምጽራይ ናይ ፍርቂ ፍጻመን መወዳእታን መድረኽ ከም ዝሓልፉ ይግበር። ድሮ ድማ ናይ መወዳእታ መድረኽ በጺሕና ኣለና። ኣብ መወዳእታ ዝወዳደርሉ ናይ 4 ደቂቕ መደረ ሓሳቦም ብዝቐለለ ብውርፅፅ ቋንቋ ክገልጹ ንሕግዞም። ብዘይካዚ ብዙሕ ቪድዮታት ብምሃብ ኣብ ኣሰዓሰዓን ካልእ ተውህቦን ንምሕጋዞም ንፅዕር። ብሓፈሽኡ ኩሉ ኣብያተ ትምህርቲ ኣብቲ ዝካየዱ ውድድራት ምእንቲ ክዕወቱ ሓያል ፃዕሪ የካይዱ።
0: Learn to dance to prepare for their talent show and the whole institute has got together to help the students to participate in this competition. Yes.

0: ናይ ሎም ዓመት ውድድር መስተንክር ተወፋይነትን ምድላውን ዘርአዩ ንፉዓት ተወዳደርቲ ተሳቲፎም። ተሳተፍቲ ብቋንቋ መንደሪን መደረታት ኣቕሪቦም፣ ሕቶታት መሊሶም፣ ንኽልቲኡ ፈጠራን ጻዕርን ዘንጸባርቕ ባህላዊ ምርእታት ኣቕሪቦም። ተወዳደርቲ ኣብ መድረኽ መጺኦም ንቋንቋን ባህልን ቻይና ዘለዎም ፍልጠትን ተመክሮን ፍቕርን ከካፍሉ ከለዉ እቲ ሃዋህ ብፍናን ዝተመልአ ነበረ። ደያኑ ንብቕዓት ቋንቋ፣ ንጹር ኣገላልጻ፣ ባህላዊ ርድኢት፣ ህላወ መድረኽን ሓፈሻዊ ኣቀራርባን መሰረት ብምግባር ምርኢታት ገምጊሞም። እቲ ብ6 ሰነ ዝተኻየደ ናይ መወዳእታ ስነ ስርዓት ጽምብል ዓወት ጽንዓትን ትምህርትን እዩ ነይሩ። ንብሉጻት ተወዳደርቲ ሽልማት ክወሃብ እንከሎ ኩሎም ተሳተፍቲ ድማ ብተወፋይነቶምን ትብዓትን ኣፍሊጦ ተዋሂብዎም። እቲ መደብ ብተወሳኺ ኣብ መንጎ ኤርትራን ቻይናን እናማዕበለ ዝኸይ ዘሎ ሓያለ ትምህርታውን ባህላውን ምልውዋጥ ኣጉልሑ።
1: ሎሚ ዓመት ኩሎም ተምሃሮናዮም ተሳቲፎም። ኣብቲ ናይ መጀመርታ መጻረዪ ኣስታት 100 ዝበፅሑ ተምሃሮ ኣብቲ ውድድር ተሳቲፎም። ካብኦም ከዓ 40 ዝኾኑ ናብ ካልኣይ መድረኽ ሓሊፎም፣ ናብ ሳልሳይን መወዳእታን መድረኽ ድማ 21 ሓሊፎም። ካብዚኦም ካብ ቀዳማይ ክሳብ ሳልሳይ ደረጃ ዕወታት ክኾኑ በቂዮም።
2: So all together are 21.

ሓድሽ ቋንቋ ምምሃር ንሓድሽ ኣረኣእያ ማዕጾ ይኸፍት። ሰባት ኣብ መላእ ባህልታት ንኽርድኡ፣ ዝተፈላለየ ኣነባብራ ንኸድንቑ፣ ከምኡውን ኣብ ትምህርቲ፣ ንግዲ፣ ቱሪዝም፣ ቴክኖሎጂን ኣህግራዊ ምትሕብባርን ክጥቀሙ ዝኽእሉ ክእለታት ንኽማዕብሉ ይሕግዞም። ቋንቋ ምምሃር እውን ትዕግስትን ዲስፕሊንን ፍልጠት ንምድላይን የተባብዕ። ተሳተፍቲ ቻይናዊ ድል

0: ድል ነዞም ባህርያት እዚኦም ብምድላውን ኣፈፃፅሞኦምን እዮም ዘርእዩ። ቋንቋ መሳርሒ ርክብ ጥራይ ዘይኮነስ ንማሕበረሰባት ዘራኽብን ሕድሕዳዊ ርድኢት ዘስፋሕፍሕን ድልድል ምዃኑ ፃዕሮም የዘኻኽረና።
1: ፅቡቅ ሰሚዕና ሃግ ዘረባ ኣብዚ ናይ ውድድር እዚ ንመበራዊ ዓይነት ግዜና ንገብ ዘለና ቀዳሞት ኮ ወፂና ንፈልጥና ግን ዝበዝሐ ካልኣይ ሻዕና ወፂና ንፈልጥ ማለት እዩ። እዚ ልክዕ ካልኣይ ካልኣይ ንመስወፅካ ኣብ ቀዳማይ መስወፅካ ብፍሉይ ስምዒት ዝስማዓካ ማለት እዩ።
2: ንክልተና ኣዝዩ ሓጎስ እዩ ነይሩ። ምክንያቱ ብዙሕ ናፅዕርናሉ ኣብ ክልቲ ምስቲ ትምህርቲ ኣካዳሚ ምዃኑ ፃዕሪ ሰብ ዘየድካ ሓገዝ ናይ ማማና ከኣኒ ብዙሕ ሰብ ዝተባብዐና ማስ ፍሉይ ሓጎስ ስማዕኒ። መጀመርታ ዓባይ ሓፍትና ብንእሽተያ ሰብ ትምሃር ነበረት ካልኣይ ክፍሊ ካልያ ሰብ ዝነበረት ናታ ትገብረሎም ምርኢት ነበረ ሰብ ንኸይድ ነበርና ምስ ብቆልዕትካ ሰብዝኾንካ ኣዝዩ ይስሕበካ። ዳሕራይ ግን ምስ ዓበና ፅሕና ሻሻይ ክፍሊ ምስ ኮና ክጅምር ጥዑይ ገራ ምስወት ንሕና ከዓ ምሳ ክጅምር ነርና። ዳሕራይ ግን ከምዚ ብዚ ኮምፒቲሽን ነበርና ተወዳዲርና ካልኦት ምስ ወፀና ከምዚ ፍሉይ ስምዕ ተሰማዕና ምስ ናይ ሓገስ ከኣኒ በቃ ጀምሮ ኣጆኽን ቀፅላ ገታ ኮይና ተተባቢዕና ኢና ጀሚርና።
3: 敬的各位领导、各位嘉宾、各位评委、女士们、同学们、朋友们，大家下午好。
4: محمد جي ثلاثة جزيه كبابي سستر بعد جزيه تساتي فنيرة. اللي ما عملت معواتي دما فوليد قبره نجار خلوتي عملت تداليت تواداديري النوركو تمكرو أكيبة. ሎም ዓመት ተዳሊኢ ክዕወት ኢልካ ትኣትን ከለካ ዝኽሉ ዓመታት ተዳሊካ ትዕወተሉ ፍሉይ ሓጎስ ስበኒ ማለት እዩ። ቻይና ክጅምር ከለኹ ንእሽተይ ቆልዓይ ነረ ከምዚ ወላ ፍሉይ ኣፍልጦ ቻይና ሃሊኒ ባዕለይ ዝኣተኹ ኣይኮነን፣ ግን ስድራ ቤተይ ክልቲኦም ማባኣፍ በብዓይነቱ ስራሓት ይሰርሕ ስለ ዝነበረ ብዙሕ ቋንቋታት ብዙሕ ባህልታት ትፈልጥ ይባባ ከምኡ ከዓ ማማ ከዓ ከምኡ ፍሉይ ኣተሓሳስባታት ስለ ዝነበሮም ብዙሕ ድሌታት ንክረክብ ብዙሕ ቋንቋታት የእትውን ነይሮም። ቻይና ከዓ ካብታት ምስጠኒ ኮይና ፀኒሓ ማለት እዩ።
3: ወደ ኦሻንሽ ሊንዳን ሁዋን ያቾንግ ኸ ሊ ዞንወይ ወመን ሃይ ዛይ ኣሰማላ ጂባንጎ ጆንዎ ኤሊቴልያ ዮ ኢሳይ
1: ጀመርታ ናብ ታሻዓይ ክፍሊ ምስሓለፍና ኣብዚ ሻምናይ ክፍሊ ዝነበረ ማለት እዩ። ኣብ ጀነራል ግዜ ጌርና ነርና ከምዚ ዝበዝሐ ሰብሲ ቻይና ዝተማይርካ ቀዳሚ ሰንበት ንፍላይ ሰንበት ሰንበት ምስ ገዛኻ ክትሕልፍ ኣይትኽእልን ቡንሰት ይትኽእልን ትምሃር ማለት እዩ። እዚ ከምዚ ከይኳናፈል ኣብ ትምህርትኻ ትባሃለሉ ግዜ ኣሎ ማለት እዩ። ግን ኣብ ብሻምናይ ክፍሊ ልዕሊ 9 ኣምፂና ማለት እዩ ብእውን ተሻሊምና ማለት እዩ። ናብዚ ምስ መፀና ሽዑ ትምህርትኻ ብሃይ ስኩል ኣድህብ ስለ ዝብለካስ ብዝበዝሐ ሰብ ኣይድግፈና ነይሩ ከምዝቀፅላ ስለ ዝብለና። ግን ኣብ መጀመርታ ቻይኒስ ብሬዝ ምስ ገበርና መዓልታዊ ስለ ንመፅና ኣብ ክላስ ከምዚ ልክዕ ትሽምድዶ ኣይኮነን ከምዚ መዓልታዊ ስለ ዝዘራረቦ ናትካ ናተይ ናተይን በብናና ፅሒፍና ሂብናዮ መጀመርታ ፅቡቅ ኢላትና ሽዑነታ መጀመርታ ካልኣይ ስተይብን ኣብ ሰሚ ፋይናል ብናህና ጌርና ማለት እዩ። ሳሳይ ግን ግድን ጌጋ ስለ ዘሎ ኣማሓሒሻ ብዛዕባ ክልተኤን ዝንድናታት ሃገር ፅሒፋ ጌራትልና ማለት እዩ። ብናይ ማማ ከኣኒ መዓልታዊ ትሰምዓና እዚ ፓወርፖይንት ዝገበርና ካልኦት ትሪእየኖ ምክንያቱ ኤርትራውያን ስለዘይሰምዖቲ ቋንቋ ትርዳእና ፅቡቅ ግበራ ከላ ኣይሰምዑ ትሃለ ከምዚኣ ንፁር ቪድዮ ግበራ ናበ ትዕግዘና ነርና ማለት እዩ።
2: ከምቲ ዝበለቶ ታሽዓይ ክፍሊ ስለ ዝኾና ማማና ከዓኒ ኣብ ዝተፈላለዩ ትሕግዘና። ኣብቲ መጀመርታ ፈርስ ራውንድ ስለ ዘሎ መጀመርታ ትገብር ኣብቲ ፈርስ ራውንድ ጌርና ዳሕራይ ሳዕሲዒት ኖርማል ስለ ዝነበረ ሓሊፍና ናብ ሰሚ ፋይናል ምስ ሓለፍና ከም ዝበቶ በዓልና ፅሒፍና በዓልና ሳዕሲዒትና ጌርና ሰርዲ ግን ንመምህርና ሓገዝ ሓሲትና ሓጊዛትና ብተወሳኺ ከዓ ሳዕሲዒትና ክልትና እናተለማመና ማማና ርአየትና ንዕም እታ መምህርና ናይናስ ከዓ ሓገዝና ሓተትና ሰርጃ ፅኢና።

ውድድር ክትወዳደር ከለካ ብሓፈሻ ተዘይተዓዊትካ እንታይ ጌጋ ኢልካ ነብስካ ትፍትሻ። ስለዚ ነዛ ኣሎ ዓመት እውን ብዓብኡ ክልተ ምዕባይ ኣሕዋተይ ኣብ ከምዚ ዓይነት ውድድር ክልቲአን ተሳቲፈን ክልቲአን እውን ቀዳሞት ወፅአን ቻይና ኤርትራ ወኪለን በፂሐን ተመሊሰን ስለዝፈልጣ ፍሉይ ናተን ድፍኢት ነርንስ ከምናተን ክበፅሕ ደሊየ ይብል ነይረ። ሕጂ ካብኣተን ብዙሕ ነገራት ተማሂረ እንዳሓተትኩ ንዕአን ኣብታ ዘይተዓወት ኩሉ እዋን ከዓ እንታይ ክውስኻለን እንዳበልኩ ኣብቲ ቋንቋይ እንዳማዕበልኩ ኣብቲ ናይ ሳዕስዒት ስኪል እንዳወሰኽኩ ሞር ምድላዋት ገይረሉ ካብቲ ሓለፈ ተማሂረ ማለት እዩ። ተምሃር ኩሉ ናይ ቋንቋ ቻይና ነዊሕ ገይረ ካብ ዝጅምር ድሕሪኡ እውን ብዓብኡ ዝጠቕመካ ቋንቋ ብዓብኡ ክትል ተዘይተዛሪብካሉ ኣይምዕብልን ስለ ዝኾነ ምስ ብዙሓት ቻይናውያን ኣብዚ ብስራ

ማለት እዩ ይመሃር ኣለኹ። ኣብ ናይ ሳዕሲዒትካ ብዚ እንዳተላመድኩ ብዙሕ ትርኢኻ ኣብ ሚድያ እንዳረኣኻ ባህልታት ብዙሕ ስለ ዘለዎ በበይኑ ባህልታት ኩሉ ነናቱ ፅባቐ ኣለዎ።

0: መጀመርታ ክትገብር ከለካ ዳ እዚ ከዓ ክትፈርሕ ቀሲ ካትሎም ዶ ከለካ ግን ልክዕ ከምዚ ትምህርቲ መጀመርታ ቆልዓ ክጅምር ከሎ እናበኸየ ምስ ፈተወ ግን ዳሕራይ ዝቕፅሎ ክም ስለ ዝኾነ መጀመርታ ከብ ደቀ እዩ ዳሕራይ ግን ከምዚ ኖርማል ሂወትና ክም ኢለና ተሓሓዘ
1: ኣብ መጀመርታ ዝገበረን ዝከሮ ኣነሲ ኣነ መጀመርታ ገይረ ነይረ ቆልዓ ኢና ነርና ኣነ ምስ ወፅኹ ድሕሪ ኣይዳ ነይራ ድሕሪ ክልተ ሰባት ገለ ኣይትደግምኒ ክብረድ ኢሎማ ሕደ ስለ ዝመስል ነበራ ሸዓነ ምስ ተሰኣኩ ማናት ምሃናርዮም ቀፂሎማ ማለት እዩ
0: ቀንዲ ንፈትዎነና ናይ ሳዕስዒት እዩ ኣብ ኩሉ ሳዕስዒት ነጥፍ ነበርና እቲ ናይ ባህሊ ቀንዲ መጀመርና ሳዕስዒት ስለዝኾነ ወላ ታለንትና ኣብ ዝኾነ ፐርፎርማንስ ምርኢት ገለ ክልወና ከሎ ብታነስ ስለ ነበርና ኣብኡ ገዛዕ ተፈጊሰ ደስ ዝብለና እዩ

0: መጀመርታ ንሉ ልፈጣር ናብ ስለ ዘፀሓና መስክን ደሊ ካልኣይ ከኣኒ ክንመማ ማለት እዩ ካብ ዝኾነ ዋላ ኣብ ዝኾነ ምርኢት ይኹን ካብኣ ተፈላለየና ዋላ ስራሕ ክንከለዉ ከማ ናብ ኪራ ትመፅእ ንዓ ክመስግና ደሊ ማለት እዩ ካልኣኻ ንኩሉ ስፍድራ ቤተይ ከመስግን ደሊ ማለት እዩ መምሃራነይ ንቪቪያን ከም ትፈልቅዮም ንሓላፊና ሚስተር ኳን ዲን ከማ ክመስግኖ ደሊ ምክንያቱ ኩሉ ሻዕ እዩ ዘተባብዕና ኣብ ዝደለናዮ ኣብ ዝኾነ እዋን ኣጆኽን እዚ ቀሪቡሎ ከምዚ ሕተታን መምሃራን ክንደገፍና ብተወሳኺ ድማ ንትና ታለንት ንምሃሮ መምህራሂል ናይ ዳንስና ከምዚ ትሕግዘና ከምዚኣ እዚኣ ዕርያ ስለና ኩለን ኣብዚ ኦፊስ ዘለዎ በዓል ምብራቅ ገለ ኩለንስ ከመስግን ንደሊ
1: በዚ ኣጋጣሚ እዚ ቀዳምነት ስድራ ቤተይ ከመስግኖም ደሊ ብኩሉ መለክዒታት ካብ ጎነን ከይተፈለዩ ዝኾነ ነገር ከየጉደለለዩ ኣብዛ ደረጃ ዘብፅሑኒ ንሳቶም እዮም ብዓብኡ ክልቲኤን ኣሕዋተይ ኣብዚ ደረጃ እዚ ኣብፂሐና ንደለዋ ንዓአን ርአ ኣብዚ በፂሐ ኣለኹ ዓባይ ሃፍቲ ኣብዚ ሕጂ እዋን ኣብዚ ዓዲ ትርከብኒያ ኣብ ደገ ትምህርቲ እያ ትርከብ ንዓኣ ብፍሉይ ከመስግና ይደሊ ዓብዪ ተራ ደለዋ ሰብ ምስኣ ማክዳኣሽማ ንዓ ከመስግና ይደሊ ኩሉ ሓገዛ በርክቶ ትገበሩ ኣብ ሳዕሲዒት ምሳይ ዝተሳተፈ ዝሓገዘኒ ሰባት ብሓፈሻ ኣብታ መርኢተይ ከመስግኖም ይደሊ

0: my biggest impression is the twins. Because I still remember in 2023 when I came back to Eritrea for the second time.
1: ንዓይ ካብቲ ዝመሰጠኒ እተን ማናት እየን ክሳብ ሕጂ ዝዝክረን ኣብ 223 ንኣሽቱ ቆልዕ የን ነይረን ሽዑ ብዙሕ ኣፍሎጥ ኣይነበረንን ሕጂ ኣብ ዝዓብ መድረኽ ተወዳዲረን ክዕወታ ምስ ረኣኽዎን ብጣዕሚ ተሓጒሰን ኮሪዐን እቲ በፂሕንኡ ዘለዋ ደረጃ ማዕርኽ ንደይ ከም ዝደኸማሉ እውን የርእካ
0: made by the twins. I was so surprised. Yeah. I was so proud of them. Yes.
2: Yeah, you know, for our community, everyone can learn, can come here to learn.
3: ኣብ ኮንፊሽየስ ኢንስቲትዩት ዝኾነ ሰብ መፂኡ ክመሃር ይኽእል እዩ ካብ ደቂ 10 ዓመት ንላዕልን መረዳድእ ቋንቋ እንግሊዝኛ እንተለዎምን ክንቅበሎም ንኽእል ኢና.
2: This is open to everybody, to the public.
4: 最后就红土 英国离人间
5: ትምህርቲ ቋንቋ ቻይና ኣብ ኤርትራ እናስፋሕፍሐ ኣብ ዝኸደሉ ዘሎ እዋን ዝያዳ ተምሃሮ ረብሓታት ትምህርቲ ብዙሕ ቋንቋታት ይረኽቡ ኣለዉ ከም ቻይናዊ ድልድል ዝኣመሰሉ ውድድራት መንእሰያት ብሉፅነት ንኽስዕቡ ንነብሶም ንኽፍትኑን ምስ ሰፊሕ ዓለም ንኽዋስኡን የነቓቕሑ ንገለ ተምሃሮ ተሳትፎ መጀመርታ ናይ መጻኢ ኣካዳማዊ ዕድላት ኣህጉራዊ ምልውዋጥ ወይ ስግረ ባህላዊ ርክብ ዘጠቓልል ሞያ ክኸውን ይኽእል ዓወት ናይዚ ዓመት ውድድር ኒሕን ተወፋይነትን ተምሃሮን መምሃራንን ዘንጸባርቕ እዩ ውድድር ድልድል ቻይና 226 ቋንቋ ንሰባትን ባህልታትን ንምትእስሳር ዘለዎ ሓይሊ ዳግማይ ኣርእዩ ብድሕሪ ነፍሲ ወከፍ መደረ ነፍሲ ወከፍ ምርኢት ከምኡውን ነፍሲ

ወከብ ሽልማት ዛንታ ፃዕሪ ቆራፅነትን ትምህርትን ኣሎ ናይ ሎሚ ዓመት ተሳተፍትን ተዓወትን ኣብ እነብዕለሉ ዘለና እዋን በዚ መስተንከር ውድድር ኣቢሉ እናዓበየ ዝኸይድ ዘሎ ዕርክነትን ባህላዊ ምርድዳእን ትምህርታዊ ዕድላትን እውን ነብዕል

Thank you.

ሕሶታት መደባት ሞዛይኪኹም ትከታተሉ ዘለኹም መደባትና እውን ገና ቀጻሊ ዘሎ ኣስዕብና ድማ ካብተን ኣዘናጋዕቲ ዝኾናት ሕሶታትና መደወክ ሒዝናልኩም ቀሪብና ኣሎና። ዝተፈላለዩ ኣዘናጋዕቲ ዝኾኑ ቪድዮታት ሒዛልና ትቐርብ መደወክ ትስዕበልናያ። ናብታ መደብ ከስግረኩም እየ ትኸታተሉ።

0: ¿A qué se rinde, no?
1: Oh,

0: 有人。
1: You

Oh, my God.

दुश्मन करे दोस्त ने वो काम किया है उम्र भर का हम

哎。

ክብራት ተዓዘብትና ትሕዝቶታት መደባት ሞዛይክ ናብ ምዛም ገፅ እዩ ዝኸይድ ዘሎ። ተሪፋትና ዘላ ትሕዝቶ ድማ ተኸታታሊት ፊልም ገፅታ ክትከውን መበል ካልኣይ ክፋላ ስዕቢ ክቐርበልና እዩ። ብሓባር ንከታተል።

0: ኣብ ኮንእሽተይ ስራሕላት ንኮይነ እያ እምበር ዋላ ስራሕካ ገዲፍካ ብሉ በዓል ትምሳይ እንተትውዕላ ይምሰልቸውነ
1: ብሉ በዓል ትምሳይ በዓል ሲ ትበል እንታይ ይኹን ምገብ ክንጠሚ
2: እንተደውልካ ተቐብላ ኣቢለ ሄሎ ሄኒ ሕጂሲ ስራሕ እዩ ዘለኒ ኣይጥዕመኒ ትምካል ምኳንካ ጥራሕ
3: ባህ ትገብረ ከለካ ኣነ መዋዓልቲ ስእኒ ትፈልጥኒ ከምስ ድለይ ድለይ ክኸይድ ክእል ድውል ኣቢለ ሃሎ ኣበይና ኣለኺ ከምዚ ዝኮይነ ኣለኹ ጠንጥንዮ ግብ
4: ንዑዳ እንታይ ግ
5: ነብስኻ ይትፍትዎ ኣፍቂረካ ኢላ ምሳኻ ተጠቐመጠት ንዘይከውን ነገር ግዜኣን ዕድሚኣ ናይ ትወድእ ኣላ መርቕ ካፋኑ ዋይ ደዮ
6: ፅቡቕ ኣለኸለ ምክኤል ሓወይ ከኣለኒ ሓዊ ክኮሉ ሰካዒ ገና ዓልጥኻ ጥራይ ተፅም ፅቡቕ ኣለኸለ ምክኤል ሓወይ ከኣለኒ ሓዊ ክኮሉ ሰካዒ ገና ዓልጥኻ ጥራይ ተፅም ቐሪብካ ኢኻ
7: ኣዳኒ ሚካል ድውላላ
8: ዘርበላ
7: ኤሎ ሚካል ሚኮታውን ክትነብዕ ኣለኺ
9: እንታይ ከዘይብክለ እንተዳን በቃ እታ ናይ ኩሉ ግዜ ኣኺልዋን ሰርያታ መልሶ
7: ሚኩ ተረጋግ እሞ ኣብይ ኣለኹ መፀኪ
9: ፍ ከመይ ኢለ ክረጋጋእ ኣነስ ከመይ ኢለ እየ ክረጋጋእ ተዳኒ በቃ ደጋጊም ክፈትኒ ደጋጊም ክፈትኒ ጥራይ ክብሉ ንሳ ጥራይ በቃ ኣኺልዋ ካልቕ ይሃር የለን
7: ሚኩ ፕሊዝ ኣብይ ኣለኹ መፀኪ
9: ሓንገዛ ሓሊፈ ኣለኹ በቃ ንገዛ ምፀኒ
7: በቃ ሓረይ ሓረይ ሓረይ መፀኹ
9: ዕድል ይደለናኣነ
7: ዳኒ ሚካ ዳሓነ እንዳእተይ ፍሊጥ ኢልካ ኒኻ ምስ ናይ ኩሉ ግዜ ሕክምና ቆፀራ ፀኒሖ ሕጂ ገድፈካ ማይክ ሓወይ ድለልከ
6: ዳይካ ገብር የባዕሉ
7: ሓረ ሓረ

0: ወሰማዕካ ኣለኹ።
1: ኩነታቱ ከምዚ ክነግረካ ዝፅናሕኩ እዩ። ኣብ ቦታይ ኮንካ ብዝርዝር ንክትሓስበሉ እየ ዝነግረካ ዘለኹ።
0: ፅቡቅ ጌርካ ተስፊት ሓወይ፣ ፅቡቅ ጌርካ። ሓንሳብ እስከ ተስፊት ሓወይ ሓንሳብ ሙዚት ናብ ኢላ
2: ዝብፅሓለኒ
0: እሞ ደለየ ክንዲ ኢላ ነይረ ሓሳብ እዛ ቴሌፎን ክሳብ ዝውዳእ ተፀቢየኒ።
2: ኣብዚ ደይኮንኩም ፀኒሕ ዳ ከይ ምስበልኩ ደልየ ክትብለኒ
0: ድሓን ረሲዕ እዩ ሓንሳብ ተፀቢየኒ ግዜ ወሰድክኒ። ተስቢት ሓወይ የቕረታ ጠጠዋ ቢለካ
1: ድሓን ድሓን ፀገም የብሉን ንሚልየን ከም ወደይ ስለ ዝርዮን ብቕዓት ስለ ዘገድሰንን እየ እምበር ሚልየን ካሊእ ሰብ ነይሩ እንተዝኸውን ነይሩ ቀደም እተባረረ ነይሩ።
0: ድሓን ከምኡ ይትበል ተስፊት ሓወይ
1: ይበል እምበራታት ቴድሮስ ተፀመምኮ ኮይ ዋሓደን
3: እተሃገበር ውዕላ ኣለኩ ኣነ እየ ዝከታተሉ ዘለኹ።
1: ሕጂ እውን ክደግመልካ እታ ወርቂ ድያ ክልኪላትኒ እምበር ሚልዮን ፈፂምካ ዝፅወር ሰብ ኣይኮነን። ተበዚሑ ግን ዋጋ ኣለዎ ቴድሮስ።
0: እዎ ሓቂኻ ኢኻ ኩሉ ዝበልካይ ሓቂ
1: ክንዲ ሰብ ዝኣኸለ ናብ ኣቡ ደው ኢለ ክዛረብ ዝገበረኒ
3: እቲ ናይ ቀደም ሕዝነትና ዘኪረን ንስርሑና ክቢረን እምበር
1: ንሱ ተዘራሪበ ነዚ ጉዳይ ክዓፆ ወድሓንቲ ሽግር ዝበሃል የብለይ ምናልባት ግን ነቲ ዕርክነትና ርዩ ነቲ መጠንቃታት ዝሸለል ብሎ ኸይህሉ ስክፍታ ኣለኒ።
0: ይርዳእኒ ተስፊት ሓወይ ድሓን በዕለ ክዛረበ እየ
1: ዝኾነ ፀገም ኣለዉ ዲብ ገዛ
0: ናይ ምንታይ ፀገም
1: እንድዐ እንታይ ፀገሞ ክብሉ ያኑ ጠባይ ስለዝቀያየረኒ
3: ገለ ነገር ከይሉ ዝሓተካ ዘለኹ
1: ሓደ ሰሙን ፅቡቅ ፀንሕ ሓደ ሰሙን ካዓ ዝርጉ ኸውን
4: ፀገም ስየብሉን ብነብሱ ዳ ውዒ ኮይኑ እምበር
0: ድሓን በዕለ ኮፋ ቢደ ከዘራርበ እየ ንስኻ ፅራየ ትሕረቕ
1: በቃ በዕልኻ ርዳ እዮ ረኺበ ናይ መወዳእታ መጠንቅቕታ ሂበየ ኣለኹ ቻው
0: ቻው። ፀገም ዳ በልካ ፀገም ዳ መል እዩ ንኽንተ ኮይና ንሪኣ ፅልሕ እዳበልካ ትኸ ዋ ዋ ትሕ

0: ኣከዳድ ንስኩም ምስ
1: ናይ ድሓንዳ ስራሕ ኣይትክኒ ኣርማድዮ ገዳ ስራሕ ኩሉ ክድያ
0: እንታይ ኢለ ድዩ
1: ስራሕ ንምንታይ ገዲስከ ማለት እየ
0: ወላ ሓደ ምስ ረኣኮ ዝመፀለ ይሓሰብ ድሓንዲኻ ስኻ
1: ድሓንዲኻ ሰሊና ጠበይ ጓልና ኣይጠፊእንስ ክትዕሽውን ትሓስብ ኣለኹ ማለት ድዩ ብዝኾነ ክነክረክዶ ዝተሓስብዮ ዘለኺ ፈፂምክ ካብ ርእሲ ክውፅኢ ኸይ ተሓስብዮ
0: እንታይ ንሱ
1: ኣትግደፍና ዶ ፅቡ ጌር ክትፈልጥ የ ክስእልኪ

0: እስናት ክዕድልሲ ከመይ ጓል እዩ ኩሉስ ድሓን ትረፍ ፍርቂ ካብ ትምነዮን ተሓልሜየን ዝነበርክ ኸማ ናይ ትረኽበን ኣኺል ክድዩ ፅቡቅ ከይረአ ካብዚ ዓለም ክትፋኑ ክኸውን የብሉ
1: ማይ ቀፅልባ
2: ጀኖ ኣርክ ዝዘረባ እዚ ኣባይ ናባኻን ክተርፍ ኣለ
1: ብዓን ሕራይ ኣይትሰክር
2: ብንኣሽና ኢና ንኣሜሪካ ከድና ኣብኡ ከዓ ፅቡቕን ሕጉስን ሂወት ነርና ኣቦይ ንዓይ ኣደይ ድማ እንዳንኤል ክብረት ሓወይን ተብልፅ ኮይና ያስምዓኒ ነራ እንዳሰርሑ ቁሩብ ገንዘብ ምስ ገበሩ ኣደይ ምስ ባኮ ሽርካ ኮይና ትካል ክትገብር ምስ በለት ኣቦይ ተቃዊሙ ኣቦይ መቃወሚ ምክንያት ባኮ ተኣማኒ ይኮነን እዩ ዝብል ኣደይ ግን ግዲ ከይገበረት ምስ ባኮ ተላቢና ትካል ከፊታ ኣይፀናሐን ድማ ባኮ ንሸለልትነት መዝሚዙ ጠሊብዋ
1: ከመይ ማለት ማለት ወረቐት ኣይገበሩ ዩ
2: ክልተ ወረቐት ተፈራሪሞም ሓንቲ እዮም ሒዞም ክፉእ ዝሓስብ መንገዲ ስለዘይስእን ግን ባኮታ ምሰደይ ዝነበረት ወረቐት ሰሪቕዋ ክኸስስ ተበለት መርትዖ ተሳእኑ ኣቦይ ኢለክ እንደ ክብል ጀሚሩ በዚ ድማ ሃብትና ብሩኡ ክጎድል ጠንቂ ኮይኑ
1: ብድሕሪ ኸ
2: ድሕሪ ኣቦይና ደይን ቀፃሊ ክበኣሱ ጀሚሮም ክበኣሱ ከለዉ ኣነ ብጎኒ ቦይ ዳንኤልን ክብረት ሓወይን ከዓኒ ኣብ ጎኒ ዳ ይኮኑ ነይሮም በዛ እክል ኣቦይ ብሕማም ሽኮር ሞይቱ ክብረት ድማ ግዙእ ናይ ዕፀ ፋርስ ኮይኑ ኣብዚኣትዩ ዘይብሉ ጓሉን ሰበይትን ገዲፍልና ተሰዊሩ ኣነ ከዓ ዘይነበረ ንወልፊ ናይ መስተ ገይረ
1: እሞ ዋላ ኣቦኩም ምስ መታ ክትዕርቆ ይከኣልኩም
2: እቲ ኩነታት ሽዑ መመሊሱ ብኢሱ ኣደይ ብሩ ንዓይክት ጓኒን ጀሚራ ሓደ ግዜ ግን
1: ማይ ሓደ ምሸት እንታይ
2: ሓደ ምሸት ደመይ ዘፍላሓለይ ኩነታት ተፈጢሩ ዳንኤል ሓወይ ነቲ ዝቃወሞ ዝነበረ ቦይ ክወርስ ምስ በለ ብሕጊ ክክልከል ስለ ዘይክእል ብሕርቃን ዝኣክል ሙሉእ መዓልቲ ክሰት ትውዒል ሁነይ ዘይፈልጥ ንሃለኹ ድማ ነዝመራ ካብ ስራሕ ንሳምሰም ድማ ካብ ትምህርቲ ተማሊ እየ
1: እሞኸ
2: ሒዝያ ዝነበርኩ መኪና ምስ ባሎ ኤሌክትሪክ ተጋጨ ኣዝመራን ሳምሶምን ብእውን ብእውን ሂወቶም ሓሊፈ ኣነ ድማ ግረይ ተሴረ
1: ምስ ዳንኤል ሓወካ ይኹም ምሰሊና ግን ዝምድናኹም ፅቡቅ እዩ
2: ምስ ዳንኤል ሓወ ሽዑንሽዑ ኢና ተዓሪቕና ሰሊና ግን ተደንግፀኒ ስድራ በዓለይ ዝቐተልኩም ኮይኑ ይስማዓኒ

ሰትየ ከም ዝነበርኩ ዝኾነ ዝፈልጥ ሰብ ስለዘየለ ድማ ሕልናይ እናወጋዕ ንነብር ኣለኹ። ምስ ዳንኤል ተማኺርና ድማ ኣዲኣ ንሓዋን ብሕማን ከም ዝሞት ኢና ነገርና። በዚ ከየ ቀጻሊ ብዛዕባ ሰሊና ክብረት ሳምሶን ባኮ ቀጻሊ ክሓስብ ትርእየኒ።

0: ጥዑም ፀባ ለ
1: ብጣዕሚ ሃግማመ
0: ኣብቲ ስራሕ ከምዚ ከምዚ ጌርኩም በዚ ተፍላሕ
1: ኣበይ ዛሃሙስ
0: ፈላ ትስሕክኒ
1: ኣብ ስራሕና ዳ ማሽን ጉዕያ ተፍልሑ ከምዚ ጌርና ዳ ንክንደይ ሰኩነ ስቲ
0: እሱ ዳ ቦታ ማሽን ካ ሰብ ኮይ ዝሕዛ
1: ንሱ ሓቂ ኸ ሰብ ዝእዝዛ
0: እዋይ ኣንተ ተሓወክ ዝርስኢነ ድነርኣ ምሳና ምስክት እየ ነይሩ ገዲፍናዩ
1: በዓል ፈልጥ
0: ዋ እንታይ ዳኹን ክዚኣ መልክ በዓል ፈልጥ ትብሊ ሓወኹ ንዲ
1: መጋብሩ እንዲ እንዳሓረቐነት ማማ
0: እሙን ሓወኺ ዳሓርካ ኣብዛ ኮነ ይውዒሉ ስራሕ ኮይኑ ወይ ኸይዱ ዝኸውን ኣምሲሑ እኒሀ ኣተቂሱ ንኸ ይኸይዱ ናት ሂወት ከም ዘለዎ ባይ ትረስዒ ሳብሪን ጓል
1: ይኸይድ ኣለኹ ከይበለክ ድሞ ዝኸይድ ድሓር ንሱ ሞይ ጎበሮ መድሃኒት ክኸ ዘይቅርበልኪ ብዓብዪ ገዲ ከይድ ኣይግብኦን እንድ ንስኩነት ዓብና ውና ስርሑ
0: ድሓን ድሓን ሽልል በል እዮ
1: መጀመርዩ ማዓስ ኮይኑ ኣብዚ ሂወ ኮ እዩ ዘሎ ንስኻ ብ ነብስኺ ክትሕለቕ
0: ንውላትካ ድሕሊፍካ ዋሃብ እዩ ወሊት ክፈትን እዮ ዶ ክብለቂ
1: ማ ዓይነት ዘለዎ ከዓ ኮ ክኸውን ኣለዎ ዝስኢልካ ሕሉፍ ቁጥሮት ኮን ዓዋላ ይጠቕሙን እዩ ኣበየለኻ ተበልካዮስ ስራሕ ኣለኹ ሕጂኻ ተበልካዮስ መርዓዶ ጓይላ ሓማውቲ ኩሉ ዘ ዝበለና ስኢልና ተኣሚንና ያ ድኣሞ ከመይ ኣይከውን
0: ክንደ ሰብ ኣኺሉ ሞ ትሳብሪን ጓል እዚ ግበር እዚ ትግበር ክንብሎ ዘይመልክዓልና ድሓር ከዓ ሄኖክ ዘእትዎን ዘውፅኦን ዘይፈልጥ ኣይኮነን ዝመርር ጠባይ እኳ ዘይብሉ
1: ማማ ማዕረ ማዕረ ትስርሑ ጉዳይ ዝገዛናኻ ከተሓሳስቦ እዩ ዝግብኦ ሕጂ ርአዩ ካብዚ ድብለሉ ክንደይ ሰዓት ገይሩሎ ከም ካልእ ተሻቂሉ ጥ ክብል እዩ ዝግብኦ ነይሩ ኣበይ ኣሎ
0: ድሓን ድሓን ሸለል በል እዮ ዛጓለ ድሓር ካ እንታይ እዮም ዝብሉ ዞም ወለድና ኣዴኻ ትብሎ ይግበረልካ ሰበይትካ ትብሎ ይግበረልካ እዩ ዝበሃል ኣበይ ኣሎ እንታይ ይገብር ኣሎ ስለዚ ፈለጥና ከዓ ኣብ ሓጢርታ ይርከብ ዘጓለ
1: ስተይበልካ

ኩሉ መደባተይ ዝብገሰሉ መዓልቲ ኣኺሉ ኣሎ። ንኹሉ ሰብ ተኸዊልዎ ዝነበረ ምስጢራት ብዝተፈላለየ መንገዲ ብምዝራው ንኹሎም ኣብ ሓንፍሽፍሽን ዘይምትእማን ስለ ዘእትዎም ኣነ ዘተግብሮ ኩሉ ከስተብህሉሉ ይክእሉን እዮም። እዚ ምስጢራት ንምንታይ ሕጂ ይነግረና ኣሎ ኢሎም ከይጥርጥሩ ጥንቃቐ ከድሊ እዩ። ናይ ዳንኤል ትርር ዝበለት ክትምዝመዝ ትኽእል ኣጋጣሚ ምርካብ ከድሊ እዩ። ንኹሉ ሓሳባትን ተግባርን ድማ ብጠቂቅ ትግበር ስለ ዘለዎ ንኸይርስዑ ነፍሰብ ከፍ ሓሳብን ተግባርን ክትምዝገብ ኣለዋ።

ንሎሚ ሰንበት ዘዳለናልኩም ትሕዝቶታት መደባት ሞዛይክ ከምዚ ክትከታተሉ ፀናሕኩም ነይሩ። ብዛቅረብናልኩም ትሕዝቶታት ድማ ዓጊብኩም ተዘናጊዕኹም ገለ ትምህርትን ሓበሬታን ረኪብኩም ክትኮኑ ተስፋ ንገብር። ምስኣላይ ኣፎም ፀጋይ ብምዃይና ምሳኹም ፀኒሕና። ዝመፅእ ሰሙን ድማ ብዝተፈለየ ትሕዝቶ ኣብ ተመሳሳሊ ግዜ ክኸውን ንምርኸብና። ክሳብ ሽዑ ሰናይ ቅነ ክኾነልና እናተመንኹም ዝተረፉ መደባት ኤሪቲቪ ሰላም።

0: ወይ ኣመና ወይ ኣመና ሓደ ቀደም ንፈልጠካ ሰብ ኣይረኸበ ስእልኻ ሓሊፍለይ
1: ናይ ዝኾነ ሰብኣይ
0: ረዮ ረዮ
1: ዋይ ናይ ቀደም ወደይ ዋይ ጀብጀብ ዋይ ጀብጀብ ዋይ ጀብጀብ
2: እስካዕና
3: እቲ ረየ
2: እስኪ
4: ከተከዲ
3: ዋው ዓሙ ያ
2: ውይ ኣንተ ዓምና ምስ ዓምካ ባይካ ከፊ ኢኻ
0: ዕጅበር ፅበቕ ኣብ ዓምና ታሪያ ክትመስል ነርካ ጠበቕ
1: ኣነ ጠበቕቲ ኮይነ ንስኻ ከዓ ዕንቅርቢት
0: ሓደ ባዓደ
2: ውይ ዓምና ክትዝንጥ ነርካ ስድራ ርክባ ድብ ነይሮም
1: ሓቂ ዘረባ ሓሶት ኣየቀይሕን ሃብታማት ነይሮም ዘይኮኑስ ዓቕሚ ነብሶ ልዕሊ ኩሉ ግና ኣተዓባብያ ቆልዑ ዝፈልጡ
5: ዋይ ቆልዑ ምዕባይ ድማ እንታይ ፍልጠት ተደልወይ ወጅ
3: ወኸ ፍልጠት ዘየድልዮ ያ ማማ ድሃብ እዚ ኣተዓባብያ ናትክንያ ኸ

0: አንተ ሩታ ጓል አብዛ ምድሪ ዓለም ከለናት ክንዲ ዝመጠፍ
1: ኣይገርመከን ኣንተ ባባ ምስ ንስኻ ኢኸ እታ ጓል ዓርከይ ምባል ሞ ዳሓ ንትረፍ ነዞም ደቂ ጓል ዓርከይ ስኽሪኦም ኢልካስ ኣላ ግዜ ይገብር
0: በዚ ኣስሓቂ የተሰዚ እምበር ዋ ሩታ ጓሌ ከመየላ ሰላም በልዋ እዚ ናይ ሰላምታ መለክቲ ኩንሻዕ ምሰበብ ኣይበፅሓክን
1: ጭራሽ
2: ወይ ከዓ ኮደ ሓኒካ ምስታታ ይዝክርኒ
1: ሰብ ተዝኸውን
2: ዘይምፃባይትንፅዮ
0: ኣንዳንተ ኣይኮነ
1: ናይ ሰላምታ መልእኽቲ ዳኣ እሞ ባባ ተዘይኮይኑ ዳኣ መን ከምፀለይ ዳ
0: ብበዓል ቤት ክብ እዮም
1: ዘይከኣልና ኣይ ሚዞ ዲ ዘሎ ብስራሕ ስኻ ዳብ ርከ
0: ዋይ ሓንቲ ገዛ ላ ምሸት ምሸት ተምሽየላ ድሓርካ ጭዋይ ብጀካ ዊስኪ እዚ በዓል ሌላ ገልበለ ትንክ ማለት ሓሶ ልክስኸ እዛ ኢድ ስና ዓግበካ ብፍላይ ንዓ እያ መስ ከም ዘላይ ካስክሓንፍዋ
2: መስፍን ንዮ ትፈልጦ ዲኻ ምናልባት ካልእ ሰብ መሲል ክኸይኮን
0: ተኮይነ ዘይፈልጦ ዋ ሚካል ኣብ መርዖ እንኮ ደው ኢለ ካብ ዘጋዘምኮ ከየ
2: ሓንቲ ሩጣ እዩ ኣማስሊ
1: ባባ መስፍን ምስ መን ይኸዘማሲ
0: መማሲ ትዕርፍ እኳ የብሉ ምስፋን ምስታ በዓል ትባሃል ግን ኣብ ናብ ተባሂቡን ውጅብ ክብል የብ ዘምስ እዩ እንታይ እዩ ዝብላ ዝገይርዎኑ ኣንቲ ምስሓቅ ስማዓንታ ክበስጋ
2: ኣንታ መስፍን ትዘረቦ ዘለካ ርዳእካ ኣሎ ድዩ እንታይ ናበይን ትዘረባ ኣብ ግምት እትዎ እዚ ዝዘረቦ ዘለካ እኳ ካል ምስሊ ክብኽእል እዩ
0: እንታይ ድሕማቅ ትዛሪበ ጭዋ እዩ ለጋሲ ዳኣ ዘይዝገርኩ መምኹም ዘይቀሩ ነገር ኣለኩም
1: መልዩ
0: ዋ ሕደኹም ዘይዝመስሉ
1: ጨጨጎር ንውሽጢ ገይር
2: ተቐቢለ ይመፅ

0: ኣንታ ንስኻትኩም ስዑማት እግሪ ኮይንኩም ኣብ ጥዑም ዘበን ተወሊድኩም እምበር በዓል ኣነ ዳ ጥዑሙን ህፃናት ኣብ ዝበሃለሉ ግዜ ተወሊድኩም። ኣበይሞ ኣበይሞ ርኢኻ ለካ እዚ ንሕና ዝሓለፍና ቀደም ብከምዚ ብፊልሚ እንተ ትሪኦሲ በኺኻ ከማ ናይ ምፀገብካ ዋ ንስኻ ዳ እንታ ክትበኪ ናይ ኣቦኻ ወሲድካ ኣቦኻ ዳ ስሒቁ ኸ ይኽእሎ ዶ ትብሎ ኢኹ
1: እንታ ባሕጎኛ ማኸ ስረ ተኸዲና ትፈልጥ ዶ
0: ዋይ በዓለ ዲኻብ ዘበነ ማዓርነት ተወሊደን እምበር በዓለ ደይ ዳ ቀደም ርኢኻ ለካ እዛ ደርየ ኳተ ተኸዲነን ኣቦይ ኣብቲ እንታይ ክጥራይ ነብሲ ክኾንኪ

0: በል ኣደር እዚ ምቕላዕ ክዳን ተቐይሩ ዓላ ዲኻ ግና ሕምብርተን ቀሊዑ ንኸዳ ኣለዋ ኣታደይ ዘኪርካ ነግዳይ ዝኸውነ ሕወት መጫቢልካ ንዋይ ዛደይ
1: ኣብሓጎይ ንዓምሳይ ሸተት በል
0: ሸተት ክብል እንታክእሎ ደልካ ኒኢኻ ኣብ ሓደ እዋን ዝሓለፈ ዕድልካስ ከም ክሳራ ይቁፅሮ
2: ዋ ምለስ ዘይክእል እተኮይኑ ድኣ ተኸሲርዎ ዘተወዳይ
0: ብምዃኑ ዕድል ማለት ታይ ማለት እዩ
2: ዕድል ማለት ድኣ ኣብ ሂወት ዝፍጠር ኩነ
0: እሞ ሕማቕ ዕድልን ፅቡቕ ዕድል ዝበሃል ከመይ ከመይ
2: ዋ ፅቡቕ ዕድል ዝበሃል ድኣ እቲ ኣብ ሂወት ዝፍጠር ሽሻይ ሓጎስ ረሃዋ ክኸውን ከሎ ሕማቕ ዕድል ድማ ብኣንፃር ዝገለፅናዮ ድኽነት ጓሂ ሕሰብ ማለት እዩ
0: ሓራይ ቁርሱስ ዕድል ከ
2: ዋይ እንታ ወደይ ቁርሱስ ዕድል ዳኣሞ እንታይ ክብለከ ቁርሱስ ዳ ቁርሱስ ግዲ
0: ኣደና ስኪ ቅርሱስ ኹምሽ
2: ዋ ቅርሱስ የብሉኻ ተምፅኒ ቅርሱ ትዝኸውዋ ኣታ ምንታይ ካውዕለ
0: Get out!

0: ኣበይ ዳ ዘኪርካ ኒ
1: ዋ ዘኪርካ ብሓቂ ዕምርካ ነዊሕ እምበር ንድርታ ሕጂ ድያ
0: እንታይ ትብል ወደይ ኣበይ ዳ ረኺብካ ያ
1: ኣብቲ ስራሕ ናይ ኣባ እዮ ብጠፊኡ ኢለያሲ ስራሕ ቢዝኒ ኮይኑ ንኣና ከማን ግዜ ክልኢና ኢላስ ኣስተማሲላ እንታወዲ
0: እንታይ ማለት እዩ ከግዜ ክልኢኸና ማለት
2: ኣብ ገዛ ተመሲዑ ንዝሓድር ሰብኣይሲ ግዜ ክልኢና ካ ዘረብ ኣሎ እወይ ናይ ኢሎም ንስኮ ቀበጥበጥ ክብላ ደቂ በጃ ክምኒ እዮ
1: ኣቲ ከምኡ ዘይበሃል ዝባን ድሓርካ ኣብ መንጎ ሰብ ሓዳር ጣልቃ ዮቶን እዩ ባዕላቶም ነንሕንሶም ቀረቡ
2: እንታይ ደየለ ኣነስ ብሓፈሽኡ ነቲ ኣዴታትና ዝሓለፈኦ ተመክሮ ንዑ ዘኪረ እንዳኣለይኹም ኢለ
1: ንሱ ፅቡቅ ኣለ ክንዲኽ ግን ሩታ ሰይቲ እየብኮ ከምኡ ምባላ ንዓይ ኣቅሪባ ዓርክባኣ ስሉ ዝኾንኪ እያ እምበር ከም ግዳ ሓቂ ዳ ምስጢር ገዛኻን ሓዳርካ ዶ ስቅኢልካ ክቆልኡ ዘርቦ ኮንካ
0: ቃል ብቓላስ ግዜ ክልኢና ኢላትካ እንታይ ክትብል ስለ ዝደለየት
1: እዋ እዚኣ እንታይ ስለ ሓቂ ምዝራብ ኣብቲተራጓኩም እያ ትምስና
0: ከመይ ማለት እስከ ንገረኒ
2: እዚ ዳ ርዶ ግዜ ክልኢና ማለት ሲ ኣይግደሰለኒ ከስምዖ ክእል
1: እወ ተናዒቀ ተበዲለ እዮ በዓል ቤተ ዘይኮነስ ንፀላ መንደቅ ወሪ ቤተ እዩ ከማን ከስምዐ ክእል
0: ከንደ ዝበልካኒ ኢላት እኒያ
1: ያ ክትብለ ላክተ ቃል ብቓላስ ንፀላ መንደቅ ወሪ ቤተ ኢላትካ
0: እወ
1: እስክስክስ ኣድዮ
2: እወ በስማኣም ነበውላትካስ ነፀላ መንደቅ ወሪ ቤት ነልካ ዘርብ ኣሎ ሕው እዚኣ ቃል ብቓላ ብገዲም ኳራ ምሕርሓረ ሕው
0: ፀጊባ እንድ ኣብ ርእሰይ ኳይ ሸሸ ኢላት ኣለዩ
1: እዮ እንታይ ዝመስልካ ኣብ መንጎ ሓዳር ከምታት የጋጥም ግን ዓውዓው ከይበልካ ኣብ ዕፁብ ገዛ ኮንካ ርኢ ከለካ ብኢህን ምሂን ብምልዛብ እየ ትፍታሕ
2: ወይ ኣብ ምድፋር ተበፂሕካ ስልዝግደሎ ኢልካ
1: የ መፍ ክሳብ ኩንዶ ፅባዕ ንግዋኸ ቶም ደቆም ከ
0: ቆልዑ ዳ ከም ዕበየ መዓብ እዩ
2: ወይ የበይ ሽኳ ንስኻ ጥራሕ ኣይትሕረቐኒ
1: ፈገር ኣይትሕረቐለይ ክጥቕልሎ ስለ ዝደልየት ኮይ
2: ስምዑ ዶ ኣብ ዓለም ካብ ዘለዎ ፍጡራት እቲ ዕድለኛ ፍጥረት ሰብ እዩ ምሽ ሓቂ
3: ኣንተ ሓፍተ ኣብ 30 ዓመት ክዲ ወዲ ሰብ ዕድለኛ ከም ምዃኑ ያዕኒ ዝተረዳእክ
4: እዚ ኮ ጉዳይ 30 ዓመት ምንባር ዘይኮነ ሲ ጉዳይ ምንቃሕ ክንደይ ሰብ ብደው ዝደቀሰ ከም ዘሎ ሳይትፈለጥን ማለት ዩ
5: እወ ግን ኣዙ ሄለን ምድቃስ ክትብል ከላ ሓደራ ክብጥርያ ከይትርድእ እያ ዲሒሩ ኣለዎ ማለት እያ
2: ሕጅስ ዘረባ ሄለን ምርድኡ ጭንቕ ስለ ዝበለንስ ካባ ክስያይ ግልህል ኣቢል ክረዲእ ክኒ ማለት ክዩ እንታይ ዋዳ ማማድሃም ዝበለት ከዓ እንታይ ሓቀ ኣደብ የድለይ ክሉ ሓራይ ትኸንክዚ ሳንክት ኣብ ቃላት ክትፈላሰፊ ገለ ትፍትኒ እሞ ድማ ባይ
5: እንታይ ድክስኽ
2: ኣንዳ ኣዛሚት ጠምቲ ንትዕ ጌርኪ
3: ያ በናት ማልክን ያኸ እዚ ኮ ተራ ዕላል እዩ
5: ዕላል ወ ዕላል ድማ እሂ ምሂኒ ሓሰባት ምልዋጥን ምምላእን እንተ ዝሓፍትና ግነትልካ ሃንደበት ከም ጀበና ሸረክረኪኢላ እትግንፍለኒ ላ
2: መምሰን በልበለኒ ንስኽ ብጋሃፃሃጥ ዝበለ ሓዊ ምሰርተንክኒ እግንፍል ጥራይ ዘይኮነ ከይድፍኣ ከማን ፍሪ
4: ውይ ኣዝደይ ማዓረ ንስኹም ንቅሕኹን ተተደፊኡኹም
2: ዳተክኣትስበል ንስኻ
3: ያ ዛሚት ስዋያ ዓላ ዋሕድ ምንስ ህዲእ በል ንሕና ንዓመታት ብሓንሳብ ሰርሕና ንሰርሕ ኣለና ወይ እንሻላ ብሓንሳብ ክንሰርሕ ኢና ኣብቲ ዕላልና ድማ ንሕና ፍንው ስንድው ነብሉ ንትዕላል መላኪን ክንሃስ ዘይኮነ ያዕኒ ተራ ዕላል እዩ ንዚ ኸሪ ተካቢድያ ዛሚት ማለክ እያ
2: ኣታተይ ክትብል ዘለካ ንሳኸ ኔርናቶ ጓዒዝናዶ ዒሽዕሽዶ እሱ ንድሞ ዘዛርበን ዘሎ እዚ ኩሉ ዓመታት ኔርና ብሓንሳብ ሲ ዘይንፋለጥ
4: ታእዚተይተዳ ኮንኪ ኣነ ንስኽን ንስኽን ለለን ዑስማንን ኣነ ንስ ኣይንፋለጥኒ ኢና ትብልለኺ
2: እወ ስለ ዘይንፋለጥ ደይኮኑ ከም ሕንጫል ቆልዓ ብዛዕባ ድቃስ ከተርዳእ ንዝፈተነት
5: ኣቲ ሰብ ኣነ ከምዚ ዝበልክዮ ከም ፍንጃዶ ዋላ ከም ሕንጫል ኣይረኣክኩሉ
2: እዚ ደደ እዚ ኣቲ ትበል ንኣቲ ከይትበሃሊ ሓራይ መን ኮንኪ ክስኽ ብሰባት ክትዋላ ዘይትፍትኒ ፅያፈን ዘይፈተታስ ብኣኻ ሌፍ ይብላ ዮም ዝብልዎ ከምዝናትኪ
5: ኣዛሚት ኣዛሚት ግነፊት ትኻትኩኒ
2: ኣቲ ዘይተኻትኩክ እስኽ ደኮም ከመን ሓደርሆ ተኻኺክ ወዲቕኒ ዘለኺ
4: ወይ ኣንተ ኣዝ ኸመኢሉ ዝኮኻገለ
2: ዝድመፅዝቕል ከዓ ንስኽ ፈሳብ
4: ፈሳብ ኮይትሕሽ ማንጢስ ይሂ ዳ ተሰልሚት ክኒ
2: መን ይኽ ማንጢስ ትብልዮ ዘለኺ ኣብ መፅኦ ድኩዕ ድኩዕ ካይብለኪ
4: ንበ ንዓይ
2: ንዓኽዋ ዋ

0: በቃ ድሕሪ ክልተ ደቂቅ ደድሕራ ይመፅ ኣብኡሎ እሳላቅ ንሱሎ ፊት ንፊት ኣፍ ንኣፍ ተዋሂቦ ጉጅም ይብሉ ኣሎ
1: መስ ምንታይ ሰርሑ ኢኻ ትሰርሕ ዘለካ ሓዳር ተፈረሰስ እንታይ ኢኻ ትጥቀም ንምንታይ ኢኻ ኩልሻ ኮክቡኡ ትሓስብ ኮክቡኡ ትዓል ንምንታይ ንምንታይ ንምንታይ
0: ንምንታይ ዶ እንድዒ ምክንያት ኣይፍለጠንን ወይ እንተጋኒ እንተፃዒነኒ እንተ ተዕባቢ ኣይበድልኒ ኣነ ፅቡቕ ሰናይ ናይ ሰብ ነገር ኣይብርሃነን እዩ ንምንታይ ኣይትበሉኒ እንድዒ ኣነ ኮመየ

0: ሕብረተ ሰሊጣት ክሳብ ክሳብ ሰዓቢ ፎርሳ
1: ኣዋይ

0: እንታ ትገብረና ፅሒ
1: ሓደ ናፊቐካ ብዓይነይ ክትወፅእ ደሊኻ ካልኣይ ክዘናጋዕ ኣብ ገዛ ምዕፃው ነዊሕንን ሰልቸንን ሳልሳይ ድማ ምዛ ትጨርተን ዘለኹ ኣለ
0: ዋ ሓቢድ ክደኸ
1: ረስዕዮ ፅናሕ ክርእስ ተርኢልካ ኣለ ራብዓይካ ዓቢደ
2: ውይ በስማ እንታይ ምዕባድ እቲ
1: ምዕባድ ዳኣ ምዕባድ ካብ ንብር ውፅእ ምባል ማለት እዩ ስምፅላል ካሓተክ ንዶ ግን እንታይ እዩ
2: ወይ ተወሳኺትለይ ኣነ ድኣ ሓፍቱ
1: ሓፍቱ ሳይኮንግን
2: ሓፍቱ እንደ ዝብለኩ ዘለኹ
1: ሓፍቱ ጓለቦኡ ጓለዲኡ ቀዳመይቲ መኣዛላ ካልአይቲ ማክዳላ ሳልሰይቲ ከዓ ረህዋላ ካብዞም ኩሎን ዝጠቐስኮንስ መነን ይኽስኺ
2: ሓፍቱ ክብለኩ ከለኹስ ብእምነት ሓፍቱ ማለት እዩ
1: ኣብ እንዳባርሰ እምነት እሞ ከዓ መስተ ሒዝካ ዘይመስል ካሓተ ክግዳጥዕ ጌር ክመልስለይ
2: ሓርሕተቲ እንታይ ክትሓት ንደሊኽ ደለ
1: ከመይ ጌርክ ስለ ትሕዝዮ ኢኺ ትኽስ ምኽኽ ሕቕቕ ዝብለልክ
0: ስነስርዓት ግበር
1: እዩ
0: መስፍን እንታይ እዚ ጉዳይ
3: ዋ ርታ እንታይ ዳ ብዙ እሰይ ግን
2: እሰይ ዳ ኣብ ገዛ ዓፂዮ መፅእ
0: ዋ ኣቲ ሰብ ጥዒቲ ድኺ ነቲ ወዲ ስበይና ዓፂኽ እዮ መፅኸ
2: ፕሮፕዮ ፕሮፕዮ እዚኣ ጉዳይ ባዕልኻ ክሪቢ ትወሊዕኻ ብኣባዕ ኣቢልካ ኢኻ
3: ኣነ ተብሳኺትለ
4: እሰይ ወደይ
5: ሕትሮት ጓለ ኣበይዳ ፀኒሕክ
1: ኣብ ሓደ እንዳባር ምስ ሓንቲ በዓልቲ ባር ኣፍ ንኣፍ ተዋሂቡ ጉጁም ክብል ፀኒሕ
5: እወ
2: እዮ ኣብ ኪዳንካ ፅኑዕ ኣብ ልዕሊ በዓልቲ ቤትካ ዘለካ ፍቕርን ኣኽብሮትን ድማ ፈልጦ እየ ግን ዘይረአ ብውሽጢኻ እዩ
1: ወይ እስኻ ጓሊ ክተፀባብቕ ሞ ክኢልኪ ሓደ ዘፍቅረካ ሰብዶ ኣብ ገዛ ዓፂ ካብ እንዳባር የምስ እዩ
2: ኣወደ ንሩት
1: ሕረገፅ
0: እንታይ ድዩ እቲ ተፃዒኑ ንዝበዕለ ፀቕጢ ክረግፍ ኮይ እንዳባር ዝኣት
2: ይርዳኣኒ በቲ ንስኻ ትርድኦ ግን ሩት ከትርድኦ ዶ
0: ስደ ፅቡቅ ኣለኹ
4: ስማ ሓንቲ ዕድል ክበክዕ ሕጂ ጓለይ ሒዘዶ ኸይድ ወይስ ኢዳን እግራን መሲልካ ትኸይድ ኢኻ

0: እቲ ይኹን ውጥም ኩናት ኣይነበረን።
1: ንዕዲ ክንወርድ ከለና ኣጋጣሚ ኮይኑ እዚ ካልኣይ ኣቤታዊ ሰራዊት ዝበሃል እቲ ዝሓየለ ናይ ኢትዮጵያ ኣፀላም ኣፍሪካ እዩ። እዚ ብኤርትራ ዝነበረ ወያነ ነዚ ሰራዊት እዚ ኣይትፈትዎን እያ ብመሰር ምክንያቱ ይሕይላ እዩ። ሕጂ በዓል 14 ዝበሃሉ ብዓድኳላ ገሮም ንራማ ክሰጉሩ ይፍቱን ንሕና ንጥዕዮ ኣምዳናዘለሉ ነበርና እዋን ውጡን ኣውፂናስ ኣብ ንብገሰሉ ነበርና ወያነ ሕጂ ውየለት ኡይ ምስ በለት እምበኣር ካብዚ ምሳና ነበረ ስፔሻላይዝ ድርጀት ናና ስፔሻል ኮማንዶ ማለት እዩ ትኽልና በዚ ገርና ርባ ሓዳስ ብዓደቀየ ገርና ትኽልና ንራማ ከም ዝወርድ ኣብኡ ከዓ ነርና ኮማንዶ ኣብ ትግራይ ኣብ ዓዲግራት ነርና ንዑ ጨማሚርና ነቲ ብነው ዝነበረ ብኣክል ዓቕሚ ወሲድና ስለ ዝነበርና ነቲ ንራማ ሰጊሩ ንዓድዋ ብድሕሪት ክኮልፎ ዝሓሰበረት ውግእ ናይ ወያነ ንሕና በዚ ተጠዊና ካብዚ ሰዲድና ካብቶም ኣብኡ ዝነበሩ ግፅትና ኣብ ግንባር ደቡብ ብኡ ጠውዮም ከዓ ነቲ ንወያነ ብድሕሪት ክኣትዋ ዝተሓሰበ ንዑካ ተኸሊፉ ኣብቲ ናይ ቀደሙን ዓዲ ካልኡ ከም ዝምለስ ተገይሩ ማለት እዩ። ምሳና ተሪፍና ዝነበረዊን ደጅህር ሓይሊ እኳ ተዘይኮነ ፓራኮማንዶ ነርና በጠሎንታት ናብሶ ከፍኮር ዝሃበትና ንዑ ሒና ከዓ ንሕና ኣላፋቻ ናቱ ማርሳ ሕዲ ድኽም ኢልያ ሓይሊ ነራ ኣብቲ መጀመርታ ተረፍና ሻድሻ ወራር ዝነበረ ኣብ ዓደን ነረንኦ ስርዓት መንግስቱ ታንክታት ማለት እዩ። እዘን ታንክታት እን ሸይ ብሓንቲ ለይቲ ወሬና ምሰንዑ ድሕርናይ ጥዖ ቡምቡ ምስ ወረድና ካብ ዓደን ላንዲን ገይሩ ብሓንቲ ለይቲ ኣምፅይዎን ማለት እዩ። ሰራዊት ከዓ ካብዚ ዓሰብ ካብትን ካብትን ገይሩ ንማርሳ ዕዲ ኣጠናኺርዋ ኣብታ ውሽጢ ክልተ ለይቲ ማለት እዩ።
2: ምሉእ ለይቲ መዓልቲ ለይቲ ክዝሓዲሮም በቃ ዓድዋኣትዮም ብኣዳኣቡ ንዕኡ ተቐልቅል ነይሩ ኣዳኣቡ ተፀጊዑ ንዕኡ ፀፊኦም ራማስ ጊሮም ተመሊሶም መፅኦምና ሽዑ ከም ዝበሉና ከማን ዋላቲ ህዝቢ እዚ ህዝቢ ትግራይ ብጣዕሚ ተገሪሙ ምክንያቱ ፀላኢ ጥፊ ኢልና እናተባሃለ ተወዲኢልና በሉ ከምዚ እንታይ ሞ ተኣምር እዩ ኣድሒንዎም ማለት እዩ። ሕጂ ዋላቲ መስዋእቲ ናይ ህዝባዊ ግንባር ከዓ እዝዩ ውሑድ እዩ ነሮ ክሪኦ ከሎ ሕጂ ስታይ ኢሎም ህዝቢ ነቲ ህዝቢ ቶም ተጋዘልቲ ናይ ህዝባዊ ግንባር ዋይዋይ እቲ ህዝባዊ ግንባር ማ ዕኮት እያ ወያነማ ንህዝ እያ ኢሎም
3: ኣብዚ ጢዖ ምስተወደአት ብድሕሪኡ ዝመፅእ ናይ ዕዲ እዩ። ነዚ ኣነ ምጥቃዕ ምናልባት እቲ ተበገሰ ዓቕሚ ወዲ ገብረኣብ ሒዝዎ ትሽዓተ ታንኪ ገለ ፀረ ታንኪ ዝነበረና ናይ ስጋብ ናይ ሰለስተ ገለ ኸይዱ ከምኡ እንቲ ረሻስቲ ገለ ነዚኦም ጥርኒፉ ፃይ ውጩሕ መጥቃዕቲ ንጉሆ ዝተበገሱ ምስትሳጃ ክሰልጦም ኣይከኣለ ኣብ መወዳእታ ከባባ ሰዓት ሓሙሽተ ከባቢ ጢዖ በፂሖም ፀላኢ ምስቲ ናይ ድምፅን ምስትክስታይ ምስቲ ናይ ጢዖ ኣቐዲማ መሓዛን ምክታል ገብር ስለ ዝነበረ ከምዝቐረብዎ ስለ ዝፈለጠ መጀመርታ ብሄሊኮፕተራ ተቐቢልዎም ሄሊኮፕተራት ኣለዎ ዝበሃል ነዘን ታንክታት ምስታይን ከቃፂሉ ዝፈቲኑ ምናልባት ደቃፀለ እንኳ ብዙሕ የለን ናይ ኣብ ሰባት ገለው ጉድኣት ፈጢርልና እቲ ምጥቃዕቲ ከዓኒ ፀላኢ ንሕና ሓሙሽተ ታንክ ኣለዎ ኢና ነርና ብግብሪ ግን ትሽዓተ ታንክ ነረኖ ንሕና ከዓ ተንተሰለፋ ከዓ ትሽዓተ ታንክ ትሽዓተ ትሽዓተ እዩ ነይሩ። ኣብቲ ተመክሮ ግን ፀላኢ ዋላ ማለት ንዓና ከም ተመክሮ ኣይነበሮን ናይ ውግእ ብቕዓት ኣይነበሮን ብምሉእ እንተን ታንኪ ከም ዝተርፋ ኮይነን ማለት እዩ።
4: እቶም ገባር ሓበሬታ ሂቦም ዕዲ ትበሃል ኣላብዚ ትሽዓተ ሓደስተ ታንክታት ካብ ወደብ ዝኣተዋ ዝመፅ ኣለዋ ንዳፍዕ ከዓ ኣለዎ ዓቕሚ ከዓ ድርት እዩ ምስለ ዝተባሃለ ዕዲ ከይድና ኣጥቂዕና ብዙሕ ኣይፅናሓናን ትውግእ ቀልጢፍና ነቲ ዝፀንሐ ፀላኢ ደምሲስና ታንክታትና ሓደስቲ ታንክታትና ሰሊብና መዳፍዕ ተብልና
5: ዕዲ 2 ሻለቃ ናይ 26 ብርጌድ ኣካል ሓምሻይ ነበልባል ክፍለጦር እዩ ነይሩ እቲ 2 ሻለቃ ኡ ነይሩ ኣብ ዕዲ ነይሩ እቲ ሓደ ሻለቃ ከ ኣፋምቦ ነይሩ ኣዝና ሕጂ እቲ ውግእ ናይ ምድረበዳ ናይ ጎላጉል ና መድረክናዮ እውን ስለ ዝኸልና ናበልናዮ ውግእ ናይ ዕዲ ናይ 2 ሰዓት እያ ነይራ።
0: ህዝባዊ ሰራዊት ንዕዲ ንምጥቃዕ ዕለ 7/3/991 ካብ ጢዖ ንጎስ 17 ባዶ ባዶ

0: በቲ ናይ ቀደም ሓመድ ጽርግያ ኣንፈት ገይሩ ጉዕዞ ጀሚሮም። ድሕሪ ናይ ሙሉእ መዓልቲ ጉዕዞ ቀትሪ ኣብ ከባቢ እግዶሊ ኣዕሪፉ፣ ምሸት ኣብ ከባቢ ኣዩመን በፂሑ ሓዲሮም።
1: ኣብኡ ናይ 2-3 መዓልቲ ካብ ጉዕዞ ናይ ታንክታት ምጥቃም ረስኒ ኣሎ ትድኸፈ ታንኪ 7 ኪሎሜትር ብሓን ሰዓት ከደካ ኣይትኽልን እያ። ግን ንገሊኡ ካሻ ጌርካ ተዝሕሎ ንገሊኡ ሓንሳ ኮፎኖ ከፊትካ ንፋስ እንዳህርምካ እዩ እቲ ጉዕዞ ነይሩ እንጂ ንበዓል ጉንጉም ቲዝበርትዐ ከዓ ክትሪኦ ከለካ ካብ ጢዖ ክሳብ ዕድ ከዓ ብውሕድ ናይ 130 ኪሎ ሜትር እዩ። በስቲ ተጣዊካ ትኽእሎ ከዓ ክውስኽ እዩ ትኽኢልካ ከምዚ ዝሓር ባሕርባሕሪ ከትካ መንገዲ ሕጂ ተሰሪሕዎ ዘሎ ሰብ ክሪኦ ክእል ኹም ከምኡ ይኮነን ብእግርካ እንዳፈተሽካ እዩ መንገዲ ጉዕዞ ነይሩ። ስለዚ እዚ ኩሉ ንበዓል ጉንጉም ሓሊፍካ እንደገና ንዕዲ ክእቶ ናይ 2 መዓልቲ ኣብ ጉዕዞ ጌርና ኢና።
2: ንዕዲ ክንጓዓስ ከለና 137 ኪሎ ሜትር እዩ። ኩሉ ግዜ ኣብ ታንከኛ እቲ ጉዕዞ ይመፅእ እሞ ኣብቲ ጉዕዞ ሙሉ መዓንቲ ዝመፅእ ደሮናን ድምፅን ናይታ ታንክ ዝርብሽ ድምፂ ኣሎ ማለት እዩ። ብጣዕሚ ዘስካክዐ። እንደገና ክትዋጋእ ውዒልካ ከዓኒ ሙሉ ለይቲ ቦምባ ወልዊልካ ኢኸ ናብታ ታንክ ክትመልእ ተሓድር። እቲ ቦምባ ከዓ ግራሶ ስለ ዝመፆ ብላምባ ወይ ብናፍታ ናይተን ታንክታት ጌርካ ትውንብሎ ሞ ሽዑ ናብተን ታንክታት ክትቅድሞ ተሓድር። ረሻሻት ከዓ ብብዙሕ ጎልጎል ስለዝኾነ ረሻሽ ከዓ ብብዙሕ እንትኩ ስለነበርና ረሻሽ ናይ ግሪኖፍ ከዓኒ ኣብታ ታንክ ክልተ ስለ ዘሎ ነዚ ክልተ ረሻሻት ክትመልእ ስጋብ 3,400 ዝመፅእ ጠያይት እውን ክትመልእ ኢካ ተሓድር። ልዕሊ ኩሉ ከዓ እታ ታንኪ ነዳዲ ስለ ትውድእ ኣብ ሓንቲ ጉዕዞ ተጓዒዝካ ናብ ሓደ ውግእ ክትከይድ ከለካ እንተወሓደ ክልተ ፊሽቶ ኢካ ትገብረላ። ነዚ ክልተ ፊሽቶ ቁሕሚ እያ ተብሎ ማለት እዩ። ስለዚ ካብቲ ውግእ ንላዕሊ ካብቲ ጉዕዞ ንላዕሊ እቲ ምሸት ንምድላው ንገብሮ ንፅባሕ ውግእ ናይ ታንከኛ ዝኸፈ እዩ እዚ ክጥቀስ ዘለዎ ማለት እዩ። ከይዕረፍካ ብኣ ከለካ እያታ ናይ ንጎ ውግእ ትርክበካ ማለት እዩ።
0: ነቶም ኣብቲ ከባቢ ዓድታት ዝነበሩ ዕጡቃት ዓፈር ዝኾነ ተፃብኦ ንከይገብሩ ዕጥቆም ከውርዱ መልእኽቲ ስለ ዝተላእኸሎም ድማ ክሳብ ምስቶም ዝእለዩ ሰራዊት ኣብኡ ይዕሪፉ ሓዲሮም።
3: ተበጊስና ኣብቲ ከባቢ ከምዝብለካ ብዙሕ ዕጡቕ እዩ ነይሩ። ዕጡቕ ሚሊሻ ናይ ዓፈር ብዙሕ እዩ ነይሩ። ስለዚ ናቶም ህላወ ስለ ዝተፈልጠ በዓል ካሪካሬ ድሓን ክንልእ ከሎም ኢና ዓቕሊ ንግበር ተባሂሉ ኣየሚን ሕልፍ ኢልና ብቲ ግምግም ተገምጊምና ኣብ ውዒልና ማለት እዩ።
4: ንዕዲ ክንብገስ ከለና ኣብቲ ከባቢ ምልሻ ናይ ዓፋር ነይሮም። ንዓኣቶም በቶም ዓበይቲ ዓዲ ዝኾነ ይኹን ምሳና ተኽሱ ንኸይገብሩ በቢ ዘለዎ ንዓዶም ንኽባታተኑ መምርሒ ተዋሂብዎም ማለት እዩ። ገለ ዝተኮሱ እንተዘየኮይኖም ብምልኦም ፋሕፋሕ ኢሎም ከይዶም ማለት እዩ።
5: ከባያ ሕጂ ናይ ተራ እቲ ሰራዊት ንከንቀፅል እቲ ሚሊሽያት ከይነብል ምስም ንከይገብሉ ምስብቲ ኩነታት ካብቲ ኩነታት ከይኣትዎ ምስ ጠላይስ ከመይ ጌርና ንራኸብ ሕጂ ዝዝክር ኣብዚ ካብጢዖ ሰብ ኣበጊስና ከይዶም ናብ ጉምጉም እቲ ጉምጉም ተኣክቦም ዝነበሮ እንታችሞ ረኪብዎም ንሕና ዓላማና እዛ ዓላማ ናይዚ ወፍሪ ነዚ ዞባ ካብ ፀላይ ፀላይ ካብዚ ዞባ ምውፃእ እዩ። እዚም ተኣክእዞም ፀላይ ተሰሊፍኩም ዘለኹም ደቂ ሃገር ኢኹም እዚ ሲመልክተኩም እዩ ንፀላይ ከተብሉ እምበር ንፀላይ ካውፅእ ዘይመፅ ሰውራዊ ሓይሊ ከተብሉስ ኣይግበአን እዩ። ስለዚስ እንተካኢልኩም ተፀንበሩ፣ እንተዘይከኣልኩም ብረትኩም ሒዝኩም ኣብ ገዛውትኩም ክዶ ንሕና ንዓኹም ክነብል ኣይንደሊን ኢና ኣሕዋት ንዓኹም ዝብል መልእኽቲ ኣትሒዝናዮም ንሰዶም ነርና ኣብ ጉምጉም ዝነበሩ ኣልጊሶም ዕዲ ተኺልና ኸድና ወላ ሓንቲ ከየጋነፍና።
0: ዕለ 8/3/1991 ንጉሆ ግስጋሲኡ ብምቕፃል ንዕዲ ካብ 30-40 ኪሎ ሜትር ምስ ተረፎ ኣብ ከባቢ ብልዑበይ ዘሎ ዓብሩባህ ይዕሪፉ። ካብዚ ሰዓት 13 ባዶባዶ ተበጊሱ ሰዓት 16 ባዶባዶ ኣብ ጥቓ ዕዲ ዘሎ ጎላጉል ምስ በፅሐ ሰራዊቱ ብገባር እንዳተመርሐ ኣጋርን መካናይዝድን ተገዲሙ ጉዕዙ ቐጸለ። ጸላይ ኣበይን ብኸመይን ዓሪዱሎ ዝፈልጥ ስለ ዘይነበረ ንሱ ክሳብ ተኽሶ ኸፊቱ ኣንፈዝህብ ስቒልካ ምእታዊ ነይሩ እቲ ምርጫ። ጸላ ብወገኑ ዋላ እኳ ድሕሪ ምሕራር ጢዖ ህዝባዊ ግንባር ንዕዲ ክመፅእ ከም ዝኽእል ኣይዘንግዕን ክበሃል ዝኽእል እንተኾነ ነቲ ነዊሕ ርሕቐ ዝሽፍን ምድረ በዳዊ ጉዕዞ ኣብ ሓፂር ግዜ ሰጊሩ ክመፅእ ዝብል ትፅቢት ስለ ዘይገበረ መጥቃዕቲ ጽቡቕ ግንባር ኣብ ልዕሊ ጸላይ ምሉእ ሃንደበትነት ዝነበረ ይመስል። ምኽንያቱ ናይ መካናይዝድ ዓቕሙ ዝተወደበ ኣይነበረን። ሰራዊት እውን ፋሕፋሕ ኢሉ መዛግቡ ሒዙ ነይሩ። ኣብ ዕዲ ዝነበረ ዓቕሚ ጸላኢ ጠቕላላ 2 ሻለቃ ኮይኑ ካብዚኦም እቲ 1 ሻለቃ ናይ ብርጌድ 126 ሓምሻይ ክፍሎ ጦር ክኸውን ከሎ እቲ ካልኣይ ሻለቃ ድማ ክሳብ 900 ዓቕሚ ዝነበሮ እኽብካብ እዩ። ተደረብቲ ኣህዱታት 9 ታንክታት ዝነበሮ 1 ታንከኛ ሻምበል ዙ 23 ሚሜ 14.5 ሚሜ ዝዓጠቐ 1 ሻምበል ናይ ረሻስ መካናይዝ እውን ነይሮም። ኣብ ዓይነቱ ካብቲ ናይ ጢዖ ዝፍለይ ነበረን። ብሓፈሻ ኣብ ደንከል ዝነበረ ሰራዊት በቶም ዝሓለፉ ኣብ ውሽጢ ኤርትራ ዝካየዱ ዝነበሩ ወረራትን ውጋኣትን ዘይተመኮረ ናይ ምድረ በዳ ኣበል ደሞዝ ብላዕሊ እናተሓስበሉ ዝናበር ዝነበረ ሕንቁቕ ሰራዊት እዩ ነይሩ ክበሃል ይከኣል። ብወገን ህዝባዊ ግንባር ዝነበረ ዓቕሚ ምስ ንርኢ ከምቲ ኣቐዲሙ ዝተገልጸ ድሕሪ ምሕራር ጢዖ 3 ቦጠሉንታት ረዳት ናብ ውግእ ራማን ከባቢኡን ስለ ዝተላእከ ውሕድ ዓቕሚ ሒዙ እዩ ናብ ዕዲ ግስጋስ እዩ ቐጺሉ። ንዕዲ ከኣቱ ከሎ ሒዝዎ ዝነበረ ዓቕሚ ፓራኮማንዶ ቦጠሎንታት ክፍለ ሰራዊት 85-96 ቦጠሎና ሃንደሳ ውድብን ውሕድ ሓይሊ ባሕርን ጋንታ ስለያ ጋንታ ከቢድ ብረትን ኣባላት ስለያ ባደ 5 መካናይዝድ 1 በርጌድ ክፍልታት ውድብ ድማ ነይሮም። ናይ ጸላእን ወገንን ዓቕሚ ሰብ ብመሰረት ኣቋውማ ጸላይ ንሱ እውን ኣብ ዕዲ ካብ 2,000 ስለዘይሓልፍ ዝነበረ ዓብ ጋግ ኣይነበረን። ብኣጽዋርን ተመጣጣን እኳ እንተነበረ እቲ ውግእ ካብ ንዘጥቅዕ ንዝከላኸል ዝምችእ እውን እንተነበረ ጸላኢ ክጥቀመሉ ብቓት ኣይነበሮን። ጸላኢ ኣተሓሕዛ መዛግቡ ኣብ ዕዲ ካብ ገማግም ባሕሪ ክሳብ የማናይ ሸነኽ ኮይኑ መዛግቡ ሰንኮፍ እዩ ነይሩ። ዕለ 8/3/1991 ሰዓት 16:30 ናይ ወገን ሰራዊት ናብ ዕዲ ቅድሚ ምእታው እኳ ኣብ ዘሎ ቀላጥ ጎላጉል ተገዲሙ ናብ ጸላኢ እንዳገስገሰ ከሎ ጸላኢ ካብ ማዓዶ ስለ ዝረኣዮ ኣብ መዛግቡ ኮይኑ ጽዑቕ ተኽሲ ብምኽፋት ተቃውሞ ክጅምር ከሎ 2 ሄሊኮፕተራት ድማ ወገን ኣብቲ መኸወሊ ዘይነበረ ቀላጥ ጎላጉል ከሎ መጽአን ደብዳብ ኣካይደን። እንተኾነ ጉድኣት ኣይወረዳን። ወገን ኣጋርን መካናይዝን ተዋሂዱ ምስ ጸላኢ ፊት ንፊት እናተተኸሰን እናቐጸለን ከሎ ኣስታት 150 ሜትሮ ርሕቀት ናብ ጸላኢ ምስ ቀረበ ጸላኢ ዓባይ ጌጋ ፈጺሙ። ኣብዛ ሞት እዚኣ ጸላኢ ኣብ ክንዲ ኣብ መዛግቡ ኮይኑ ክከላኸል ዝፍትን ጸረ መጥቃዕቲ ክወስድ ኣጋር ሰራዊትን ታንኩን ካብ መዛግቦም ስለ ዝወፁ ሰራዊትን ታንክታትን ኣብ ቃልዕ ቦታ ማለት ታርጌት ስለ ዝወፁ ኣብ ውሽጢ ሓፂር ግዜ ግዳይ ረሻሻትን ታንከኛታትን እንተላይ ጸረ ታንከኛታትን ወገን ኮይኑ ተደምሲሱ። ኣብ ዝዋን እዚ ጥራይ ጸላኢ ካብተን ዓጢቕዎን ዝነበረ 9 ታንክታት 3 ተቓጺለን፣ 3 ድማ ንግዜኡ ተሃሪመን ካብ ስራሕ ወፃኢ ኮይነን።
3: ጸላዊ ንሓጊዝና ሓበሬታ ስለ ዝነበሮ ብዛዕባና ሓበሬታ በፂሕዎ ስለ ዝፀንሐ ኣብቲ መከላኸሊ እዩ ኮይኑ ኣይተከላኸለና። ንሕና ክንኣትኩልና ንሱ ከዓ ካብቲ መከላኸሊ እዩ ወፂኡ መጥቃዕቲ ክገብር ኣብ ጎልጎል ወፂኢልና ማለት እዩ። ካብቲ ድፍዑ ገለ መሊኡስ ኣብ ጎልጎል ወፂኢልና ከም ዝብሎ ከዓ ብረሻሽ ይኹን ዋላ ብታንክታት ንዕብልሎ ስለ ዝነበርና ምራብኡ ከማ ዘይተፀበናዮ እቲ መፅናዕቲ 3 ታንክ ለዋዩ ዝብል ነይሩ። ግን 6 ታንኪ ሽዑ ምፅኢ ጸላኢ ናብ ዕዲ ዝፀንሐና ታንክታት 9 ዳርጋ ብታንክስ ማዕረና ነርና። ኣብ ውግእ ናይ ዕዲ ናይ 2 ሰዓት እያ ነራ። ኣብዚ ምን ብዙሕ ክሳራ ኣይነበረናን። 5 ታንክታት ካብተን 9 ማለት እዩ 5 ታንክታት ኣቃፂልና ተና 4 ከዓ ተሃርማ ገለ መለየን ግን ተማሪኸን ማለት እዩ።
1: ልክዕ ካብ ዕዲ ተበጊሰን ኣብኣ ንኣና ምስ ረኸበና ብረሻሻት ፈክረሳት ጌርካ ከም ምትኳስን ኮይኑ ኣብ ካልኣይ እግሪ ክዘራ ሰብ ኩሉ ወሪዱ ሸግ ተኣሽጉ ንሄሊኮፕተራት እውን በቲ ዘሎ ረሻሽ ተቃውሞታት ተኻይድዎ እሳተን ትኩሳ ንሕና ንትኮስ እታ ግዜ እቲ ምቅላዕ ሰዓት 4 ኣቢሉ ኩሉ ተቓልዑ ነቲ ጉዕዞ ዕንቅፋት ገይረናለዩ። ሰን ምስ ከዳ ካልኦትን ክመፀአን እንታይ ዳ ኹን ኣብዚ ኮፍ ኢልካ ተፀቢኻ ዝኩሉ ማካይን ሒዝካ ዝኩሉ ታንክታት ሒዝካ ዝኩሉ ረሻሽ ሒዝካ ከዓ መሊሽካ ክትድብደብ ኣይከውንኒ እታ ተወስደ ስጉምቲ ምእታው ጥራሕ።
4: ሕጂ ቅድሚ ዕዲ ምእታውና ኣብ ከባቢ ሰዓት 5 ናይ መሸት እዩ ሄሊኮፕተራት ንላዕሊ ክዲባ ርኢና እየን ነርና። ግን ንሕና ብዙሕ ኣድህወይ ክበራ ንሪአን ነርና። ዝኾነ ግን ኣድህወይ ተዋሃበለን ኣብ መወዳእታ ኣብቲ ናይ ተኩስ ቦታ ምስኣተና ተን ሄሊኮፕተራት መፅአን ኣብ ልዕልና ተኩሰን

0: ኣብዚ ሕጂ ወዲ እታይ እንታይ ዝብል መምርሒ ሂቡ ዝኾነ ሰብ በቲ ጀሚርዎ ዘሎ ንቅድሚ ጥራይ ክኣትኩም ዘሎ ዝኾነ ሰብ ንድሕሪት ክምለስ ከም ዘይብሉ ስለዚ በብ ዝነበርናዮ ንውሽጢ ኣቲና ማለት እዩ ሕጂ ኣብዚ ክገልፆ ዝደሊ ዋላ ነቲ ኣዛዚ ካብቲ ሰራዊት ኣይፍለን እዩ ብምሉኡ እቲ መካናይዝ በሎ እቲ ኣጋር በሎ እቲ ኣዛዝ ናይቲ ግንባር በሎ ኣብ ልዕሊ ማኪና ኣብ ልዕሊ ታንክ ኮይኑ ስለ ዝኸይድ ኣዝዩ ንክተመሓድሮ ኣዝዩ ኣሸጋሪ እዩ ስለዚ ቀጥታ ንዕዲ ኣቲና ማለት እዩ ኣብዚ ሕጂ ፀላኢ ንዕዲ ንመፅእ ከም ዘለና ፈሊጡ ካብ የመን ዝነበራ ካብ ባፅዕ ዝሃደማ መራክብ ገለ ሰራዊት ነዳዲ ዝፀዓነት ቦጥ ከምተወሳኺ ነቲ ቦታ ኣታኣሽሙ ገይርዎ ፀኒሑ ማለት እዩ ብዝኾነ ግን ኣብቲ ከባቢ ሰዓ 8 ሙሉእ ሙሉእ ዕዲ ተቋፃፂርናያ ሕጂ ኣብቲ ሄሊኮፕተራ ዝሃርማሉ እዋን ምናልባት እንተዘይተጋገ ሓደ ማእከል ነተበጠሉ ናይ መካናይዝ ወዲ በላይ ኣብ ገለ ኣካላቱ ተሃሪሙ ገለገለ ከዓ መውጋእቲ ገይረና ኣለና ማለት እዩ
1: ናይ ድሕሪ ቀትሪ ንዕዲ ምስ ቀረብናያ ተነፈርቲ መፅአን ደ ካብ ሰራዊት ካብ መኪና ከይወረደ ከለዋ የንተን ሄሊኮፕተር መፅአን ተኩሲ ጀሚረን ዘድምዕ ስራሓይ ስራሓን ቀጢፈን ከዓ ንዓሰብን ገፀን ከይደ ሕጂ ንሕና ምስ ቀረብና ው ፀላ እንታይ የገብር ጀሚሩ ነተን ታንክታት ኣበጊስዎን ካብ ውሽጢ ዕዲ ተበጊሰን ናባና ገፀን እየን ክሳ ክገብራ ደልየን ስዑ ታንክታት ናክበለን ተገዲመን መሳርዕ በቦትኦን ምስ ሓዛ ታንኪ ብታንኪ እዩ ተኩሲ ተጀሚሩ ሕጂ ሰለስተ ታንክታት ኣቃፂሎም ስዑ እናትና እሳቶም ከዓ ትኩሱ ስለ ዝነበሩ ብሸነክ ፀጋምና ሕጂ ኣዛዝጋንታ ዝነበሩ ምሉጌታ ኣጎስቲኖ ኣብ ቅድሚኡ ትወድቕ እዚኣ ጎረሩ ተበቲኹ ማለት እዩ ሕጂ ነዚ ውጋ ኣልዒልና ኦራል ከዓ ምሳና ኤምዳድ ይኹን ካልእ ዝፀዓነት ስለ ዝነበረትና ኣውሶ ኢልናዮ ነ
2: ዕዲ ክንኣቶ ከለና ኣብኣ ፀላኢ ዝተጋገየ ፅቡቕ መደብ ሒዙ ፀኒሑ ኣብኣ ፋሒላቶ ንዕዲ እንዳኣተና ሰዓት 4 ሄሊኮፕተር ብድሕሪ ጎቦ ሓቢኡ ፀኒሑ ሓፍ ኣቢልዎን ኦረዲ ንሕና ከማን ካብ መኪና ናይ ወረድና እኒ ሓፍ ኣቢልዎን ያን ሄሊኮፕተር ተኩሲ ጀሚረ ኣብ መኪና ከለና ናብቲ ሽቶና ከይበፃሕኒ ኣብኣ ብፃዕቂ ደብዲበ እንተትኾነ ነቲ መልክዕ ናይቲ ኩናት ከባን ምቀየሮኦ ነይረ እግን ኣይኮናን ከቢድ ብረት ስጋዕ ረሻሻቶም ተንድኦም ከፊቶም ትኩስለ ሓንሳ ተኩሰን ተኩሰን ከይደ ሕጂ እንታይ ደፊእና ንኣነ ሰብ ዝተኳሳልና ኩሉ ሰብ ካብ መኪና ወሪዱ ሓንቲ መኪና ሃሪመን ቤትሮኦም ከባን ሃሪመን ኩሉ ሰብ ፋሒሉ ኣብ ጎልጎል ጎልጎል ስለ ዝኾነ ሸሽባኻካ ሒዝካ ፋሒሉ እቲ ሓያል ጎኒ ናይቲ ተጋዳላይ ዝነበረ እተ ኣብኡ ዝነበሩ መንእሰያት ልክዕ ብፍላይ ናይተ ሰዓ መጀመርቲኦም ኩናት ዳኣቱ ደለዎ እዩ ኣብኡ ዘርእይዎ ዝነበሩ ተወፋይነት
3: ኣብ ዕዲ ሓደ ነገር ደጋጠመና ደይተፀበናዮ ንሸነ ኼማና ዝነበረ ድባዕ ኣምሓሩ ፀኒሕናና ናብቶም ኣምሓሩ እንዳረኣና ከለና ኣብታ ዓዲ ከዓኒ ሄሊኮፕተር ዓሊበን ፀኒሐ ሕጂ ብጎንና ከዓ ንሕና ነቲ ዕዲ ተፀጊዕናዮ ስለ ዘለና ንዕዲ ከነጥቃዕ እንዳተፀበና ከለና እዘን ታንክ ምሳና ተገዲመን ስለ ዘለዋ እዘን ሄሊኮፕተር ክትስአ ከለዋ ኣይሰማዕናየን ሕጂ ነቶም ብራርያ ማሓራ ብጎኒ ዝነበሩ ንኦም ንሪኦም ሓንቲ ቦጠሎ ንትክዶም ሓንቲ ቦጠሎ ንትክዶም ኢሎም ኩሎም በዓል ውጭ በዓል ወዲ መምር ገለ ዘረቡ ማለት እዩ ኣብኡ ረድዮ ተወልዐን ዋጭዋጭ ኮኑ ንሕና ስራሕና ንቕፅል ተመሲኡ ኣንፈቶም ስለ ደይፈልጡ ኣይከዱን እዮም ስለዚ ከይ መሰየት ከላይና ከነብሎም ዘለና ንብል ተገዲምና ንኣቱ ታንክታቶም ሒዞም መፁ ንኣና እውን ታንከኛታት ነይሮም ሽዑ ብጣዕሚ ንፋዓት እዮም ቶም ታንከኛታት
4: ቅድሚ ናብቲ ዕዲ ምእታውና ናይ 5 ኪሎ ሜትር ስጋብ 8 ኪሎ ሜትር ዝኸውን ወላ 10 ክኸውን ክእል ገምጋም ጎልጎል ስለ ዝኾነ ሄሊኮፕተር ነዚ ኩሉ ኣህዱታት ቦጠሎንታት ናይ ፓራኮማንዶ በሎ ናይ ታንከኛ በሎ ናይ መድፍዕ በሎ ናይ ረሻሽ በሎ ናይ ሕክምና ናይ ኤምዳድ ገለመለ ኣብታ ጎልጎል ንረኽቦ ሌጣ ጎልጎል ዋላ ሓንቲ ካልእ ማለስ መሕብእ ዘይብላ ማለት እዩ ረሻሻት ፋክረስ ከምዚ ብሪምሪም ናይ ነፋሪት ትኩሶ ዓይነት ከ ኣሎ ከምኡ ከዓኒ ገይረን ከዓኒ በቃ ንመሬት ፀልምት ዝድሕን ዘሎ ሰብ ኣይመስለካኒ በቃ መወዳእታ ተኩስታት ትግበር ኣብዚ ሕጂ ብዙሕ መዋእቲ የጋጥም ማለት እዩ ድሓር ግን እዚ ክዕገት የብሉን ተባሂሉ እዚ እውን ከሰናብደና ይብሉን ተባሂሉ ምትዕፃፍ ናይቶም ሓለፍቲ እውን ፅቡቕ እዩ ነይሩ ብዘለካዮ እቶ መፅእ ብዘለካዮ እቶ ምስ መፀ ታንኪ ብታንኪ

0: ኣብዚ ናይ እንካን ሃባ ንኸውን ማለት እዩ። ሕጂ ፀላኢ ካብተን 9 ታንኪ 5 ክቃፀላ ከለዋ እተን 4 ከዓኒ ማሪኽናየን ማለት እዩ። ስለዚ እቲ ናይ ምሸት ውግእ ስለነበረ ክፅልምት ከሎ ስለነበረት ውግእ ኣዝዩ ደማዊ ውግእ እዩ። ሓፂርን ደማዊ ውግእን እዩ ነይሩ። ስለዚ ብወገና እውን 3 ታንኪ ተሃሪምናና ዘይተቃፀላ ማለት እዩ። ንግዜኡ ሓደ ስዉእ ነርና 9 ከዓ ውግኣት ከፊልና ናይተን 9 ውግኣት ጅ ናይ መን እዮም ናይተን ሄሊኮፕተር መፅአን ዝሃረማ መብዛሕተን። ሓፂርን መራርን ውግእ ድማ ናይ ዕዲ ብከምዚኣ ትዛዘም ማለት እዩ።
1: ኣብዚ ዕዲ መስኣተና ስዉእ ወዲዓንዴ መርሒ መስርዐ ነይሩ። ኣብታ ሸቅ መስኣተና ሓይልታት ነይሩ ምሳና ከም ባህሪ ሓይልታት ካ ኣብታ ከተማ ፋሒሎምና ኣነ ንወዲዓንዴ ዝሓዝና ታንኪ ድድሕሪ እቶም ሰራዊት ከይድና ባሕሪ መስ ዓፀውካ ናባና ተመሊሶም ክልተ ሰብ ቢንያም ዝበሃል ረውቲሳ ክልተ ሰብ ረጊፆ ምስ ማዓብዮ ሞ ተሰቂሎምና እንታይ ኢሎኒ ወዳዓንዲ ከይተኸፊት ጥራሕ መድፍዕ ግረ ካህርሞሜ ታተሮድ ዝወርን ድዩ ካህርሞሜ ከይተወፅእ ኢልኒ ብዝኾነ እታ ድምፂ ምሓራ ኣብቲ ልዕሊ ታንኪ ምስ ሰማዕኹስ እታ ማዕፀኦ ከፊት ቡምባ ክድርብያ ሓሲበስ ተምሓራይ ምስ ረእኹስ ዘይሃርሞ ክብኢደ ሕጂ ገጋማ ኢሉኒ እንታይ ገጋማ ሽዑ ኣይዝከረ ተቓል ሃሪመ ናብየ ከይታ ዕፀወ ኢሉ መሊሱ ሚልያኖ ኩሉ ብረሃፂን ገሊ ኮይና ነራ እዚኣ ምስሓበየኒ ወዳዓንተ ኩላ ክዳን ኣቢዱ ተሪፋ ታ ማዕፀ ዓፂና ብዝኾነ ስትብለር ገይሩ ተረድ ሃሪምና ብዙሓት ሃሪምዎማ ክወፈል ክሳብ ዘመፅና ከይትኸፊት ኢልና እንታይ ትዕድልና ግን ኣብ ላዓሊ እቲ ማዕፆ ቡምባ መእቶ ወላቱ ታንኪ ኣይፈልጦዋን ንዓንእንቲ ዝፈልጥዎ ኣባኤት እዮም መበሉና ማለት እዩ ሰኣን ዘይምፍላጡም ግን ኣብቲ ልዕሊ ቱረድ ተሰቂሎምና ብዝኾነ ድሕር ነዊሕ እቲ ቢናም ኣውቲስታ ንዖም ከሪ ኢላታ ማዕፆ ክፍት ኣቢሉ ቡምባ ደርብዮም ንስኻ ተሃሪቡና ተታንኪ መን ዝውራ ተምሓራ ካ ብዕ ታንኪ ኮይኖምና ሰራዊት ከይምፁና ካ ደንጉዮምና ወዲ ዓንዲ ካ ኣትዩ ክሓልፍ ይሕልፍኒ ድሓን ከውፃእ ሶቕበል ከይንቀሳቐስ ፅናሕ ከምፁና እዮም ርብዕ ሰዓት ምስ ግበና ሓልታት መፅኦምና እቲዝምርሽም ረሽኖ ሞ ዝወሰደ ወሲዶ ሞ
2: ዳሕሪ ውሽጢ ምስኣተና መቐራ ምስኣተና 3 ታንኪ ዘሎ ሓደ ሻለቃ ካብ ዕዲ ንደቡብ ወፅኡ ሃዲሙ ሓዲሩ ተነፂሉ ሕጂ ንሕና ነቲብቲ ከተማ ዝነበረ ኩሉ ኣፅሪና ኣብቲ ኮጀጅ ዝነበሮ ቦታ ሒዛ ፀላ እንታይ ተጠቂሙ ነይሩ ቅድሚ 3 መዓልቲ ገለ ትኸውን መርከብ እትዩ ነይሩ ኣብ ዕዲ እታ መርከብ ነተን ታንክታት ነዳዲ ዝፃዕነት ቦጥ ካልእ ረድኤት ከዓ ብብዝሒ ኣምፅ እዩ ሕጂ ነዚ ህዝቢ ዓፋር ኣንፃር ተሰውራን ምስላፍ ካብ ኩሉ ፀዊዖም ረድኤት ህቦ ምስ ከዓ ሓንቲ ብረሴማ ንፍዕደል ነይሩ ነባሪ ህዝቢ ንሳቶም ግን ኣንፃር ሰብሮም ክንዲዚ ኣብረ ዘቕንዕዎ ይነበረን ኣብ ጎቦታት ወፂኦም ረድኤቶም ወሲዶም እቲ ማዓስከር ምስ ተቋፀርናይ ከዓ መፂኦም ብረቶም እዮም ኣረኪቦም ካልእ ኣብታ ምልጎይታ ኣጎሲኖ ተፃዒንላ ዝነበረት መኪና ኦራል ኣብቲ ባሕሪ ኮይኖም ክትኩሱ እዞም ሰ ክልተ ወታደራት ከይረኣናዮም ናብታ ኦራል ናቶም መሲሉ ኣብቲ ኦራል ናትና ደይቦም ስቓ ንፊጂ እንተተኪሉሉ እዩ ዘሎ ውግኡ ዋላ ሓደ ሰብካ የለን ንሕና ከ ፋፋዒልና ስለ ዝነበረ እቶም ኩነታት ምስ ተበለ ግን ክንቋፀር ንብረት ናንጥረነፍ ገለልና ተበልና ከምዚ ገረ ውረድነታ ጥራሕ ብሎ ናት ኣባላት መሲል እንታይ ኮንኩማታ ውረድ ንቐልጥፍ ላምፓዲና ከምዝተወላዓ ቀጠልያ ዝተኸድኑ ክልተ ወታደራት እምባ ንዓውረደ ገለ ምስ በልካ እቲ ሓደ ፈፂሙ እያ ማሓርኛ ዘይሰምዕ ኣቃባጢርና ሽዑ ቡምባ ገለ ክድርብያ ክእላ ነረን ኤምዳድ እውን ነረና የውን ሕማቅ ኩነታት መጋጠሚ ብዝኾነ ግን ኣቀባጢርና ከምዝ ወርዲ ገይርና እዮም ድሕሪኡ ብረቶምን ገለና ኣረኪ ቲ ብረት ኣብቲ ባሕሪ ክትኩስሉ ስለዘምኣብ ገምገም ባሕሪ ስለ ዝነበሩ ጮሜሊ እቲ ቡምባ ግን ዋላ ሓንቲ ፀገማ ይነበሮም ርዒዶም ስለ ዝነበሩ ግን ዋላ ሓንቲ ነገር ገብሩ ይከኣለን ስጋዕ መጨረሽታ እውን ናቶም እዩ መሲልዎም ነይሩ ዝኾነ ሓበሬታ እንተሃባ ናብቶም ሓለፍቲ ሰዲድናያ በዚኣታ ፍሊቲ ፍፃሜ ነ
3: እቲ መጥቃዕቲ ሓፃርን ተራርን እያ ነራ ታንኪ ብታንኪ ሰብ ብሰብ ረሻሽ ብረስራሽ ኣብዚ ፀላኣ ምስ ሃደ

ንሕና ናይ ምሸት ኮይኑ ከባቢ 9:00 ማኣዝኑ ጠፊዎ ብድሕረና መፀና መን ኢኻ ትብሎ ይነየን ብ ብጎንኻ መፀካ ፋሕ ኢልኩም ተኸታተሉ ከይትእከቡ ዝበሃል ምልእ ለይቲ ክንኣርዮም ንሓልሱ ወላ ስጋዕ ንፅባሐይቱ ካብዚ ንዕሊ ምስከርና ሓንቲ ኣብ ዕሊ ዘጋጠመትን ንዓጅ ንዮም ምስከርና ከዓ ሞባእ ኣብ ቴሳ ምሳና ንብረት ፅዒንኩም ኣርከቡ ብሉና ሞ ንሕና ናይ ምሸቲ ንየማን ፀጋም ተኣልዮም ዞም ጀምዓትና ከይረኣናዮም ንውሽጢ ንኣቶም

0: ብጋቢና መዋእሎ ዘሎ ኣነ ምሳይ ኮፍ ብል ተን ሓሙሽተ ካብ ላዓሊ ድባ ምስ መባእ ከምዚ ኢልና ንፀማመስ ድዙ መባእ ርፉ እዩ ኣይተዳሃለን ብግስ ኣቢሉ ፅው የብላ ንድሕር ኣምሓረይቲ ከዓ ተጠራጢራ ድኾናታ ጋቢ እትዮም ሃለው እዮም ዘለዉ እቲ ጋቢና ዘለዎ ኢሎም ዛረቡ ንሰምዖም ኣለና ትምሳና ዘሎ ግን ኣፅቅጥ ኣነ ካላሽን ኣለሃኒ መባእ ኣውቲስታ እዩ ምስ ወረድና በሪኽ ምስከድና ሓዊ ንርኢ እሞ ንፀገምቸና ካዚኦም ናና ክኑ ኣለዎ ኢልና ጠጠው ኢልና እታ ማንኪና ተወርድኛ ውርድ ኢልና ነቲ ማሕርያ ኢትካ ንላዓሉሎ ተናብ ላዓሉ ዘሎ ሓንቲ ከይገበረና እወርዳ
1: ዝበዝሐ ዓቕሚ ጸላይ ሽዑ ኣጋምሸት ምስ ተደምሰሰ ጸልማት ስለ ዘርከበ ወገን ወላ እኳ ዕዳኣትዩ እንተነበረ መሬት ምስ በረሀ ውግእ ክቕጽል ስለ ዝመረጸ ኣይቀጸለን። ጸላይ ንጸልማት ጉልባብ ገይሩ ናይ ወገን ስንኩፋ ተሓዛ መዛግብ መዝሚዙ ሰለስተ ታንክታት ዝተረፈ ሰራዊቱን ጠርኒፉ ሰንጢቑ ይሃድም። እንተኾነ መንገዲ ስሒቱ ናብቲ ብእሳተ ጎመራ ዝተቓጸለ ህጉማት ዘሎ ከባቢ ስለ ዝኣተወ ኣይሰለጦን። ንጽባሒት ንግሆ ናይ ወገን ሰራዊት ስለ ዝሰዕቦ ነተን ክልተ ታንክታት ኣቃጺሉ ሓንቲ ኸ ብጥዒታ ገዲፉ ክሃድም ተገዲዱ። ይኹን እምበር ግዳይ ምድረ በዳ ደንከል ኮይኑ ተሪፉ።
2: ትቐንዲኡ ዝረኸብናይ ዕድል ግን ነዳዲ ወዲእና ስለ ዝነበርና ነዳዲ ዝፀዓነት ሓንቲ ኤነትረ ረኺብና መሚእቲ ፊስቶ ማለት እዩ። እታ ሸርቶ ቤንዚን ተሓደ ከዓ ትሬመርኪያ ከዓኒ ናፍታ ነይሩ። ዝያዳ ንብድሕሪኡ ዝኾነ ነገር ንክንገብር ዝሓሸ ስራሕ ንክንሰርሕ ዕድላት ተፈጢሩ ማለት እዩ። ምክንያቱ ኦራላት ቤንዚን ሰትያ ነርናና ንኣሽቲ መካይን ቤንዚን ሰትያ ነርናና ተንታንክታትን መካይን ዓበይትን ከዓ ናፍታ ን ሰትያ ተወዲ እዩ ምስቲ ዝነበረ ኩነታት ሃለክላኽ
3: ሕጂ ናይ ነዳዲ ፀገም ኣብኡ ይፍጠር ማለት እዩ። ብዝኾነ ላዕለይ ሓላፊ ምስታሕተይ ሓላፊ ምስ ማእኸላይ ሓላፊ ዳርጋ እናተረኸብካ ምኻት ስለ ዝነበረ ኣነ ኸዓ ልዕለይ ሓላፊ ስለ ዘይነበረ ንሽዑ ቀጥታ ውጪ ምስዓል ዓንዲ ሕሸን ሓለፍቶ እዮም። ብርግፅ ምስኦም ክረኸብ ፀኒሑ እንደገና ምሳ ይራኸብ ነይሩ ምርባሻት ነይሩ ናይ ነዳዲ ፍርከ ነዳዲ ንሕር ዘየለ ሓንቲ ነገር ክትገብራይ ትኽእል ኒሃ። ኣብ መጨረሻ ኣነ ሓንቲ ሓሳብ ትመፀለይ ኣብቲ ደንደስ ባሕሪ ናይ ተንጀላቡ ነዳዲ ነይሩ ተር ዝበለ ነዳዲ ነይሩ ካልእ ዝተፈላለየ ነገር እዩ ነይሩ ነዳዲ የብልናን ክንዲዚ እዩ ዘለና እሞ ነተን ታንክታት ጥራይ ቆቁር ብሃበ ንብለኒ ነተን ታንክታት ሕጂ 7-8 ሊትሮ ኖርማል እዩ ውሑድ እዩ ሂበየን ዝተረፈ ግን ነዳዲ ክንመልእን ስለ ዘለና ንመልአን እሞ ናይ ውጩን መሓሙድ ጀባር ሃ ነይሩ ናይ ክልቲኦም ሓደሽቲ ትዮታ ክልተ መፅናና ነይረ ናይ ውጩ ካብቲ ጥዒ መልያ ኣጋጣሚ ናይቲ ከዓ ነዳዲ ኢለ ዝሓስኮ ዘይተዓሰ ካብኡ መልእ እያ ኣብ መገዲ ደው ኢላ ተባላሽያታ መኪና ማለት እዩ ጋራጅ መፅኦም ይዕርም ተበጊስና ከቢድ ምድላዋት ገይረን ታንክታት ሓደሽቲ ፈፂመን ተኩሰን ዘይፈልጣ ታንክታት ሓንቲ የነትረ ከዓ ንዓይ ትኸውን ነዳዲ ዝመልአት ምስአን ፀኒሕና ናሽዑ ኣብ ዕዲ እዚአን ምስ ረኸብና ሕጂ እታ ነዳዲ ፀዓነት የነትረ ከዓ ናባይ መፅያ ማለት እዩ ሕጂ ነዚኣ እንታይ ክገብራ ኣለኒ ኣዝየ ኣርሒቀ የ ሽጋ ካብኣ ከዓ ናፍታናተይ መልኣ ናፍታናተይ ክመልኣ እንተኮይነ ግን ጉድጓት ክኩዕት ኣለኒ 5-6 ሰባት ሒዘ ከይደ ካብቶም ኣባላተይ ጉድጓት ክዒትና ታናተይ መኪና ውእቲና ንዓ መሊእነ እሳ ሕጂ ዲፖ ኮይና ማለት እዩ ብኣገርና ኸዓ እናዓደልና ከምዚ ኢልና ጉዕዞና ቀፂልና።
4: ስለዚ ሓንቲ ፍልይቲ ዝጠቕሳ ኣብዚኣ ነታ ቦታ ኣውቲስታ ዝነበረ ኤርትራዊ ወዲ ከባቢ ደቂ ኣምሓረ ግዳጅ ካብ ኢትዮጵያ ንዓሰብ ምስኣተወ ኤርትራዊ ስለ ዝኾነ ወደ ግንባር ኢሎምኒ እዩ ዝብለና ሽዑሱ ሕጂ ምስ ሓዝናዮ ኣብ ኣዕዋተይ እንኳዕ ኣተኹ ዳ እምበር ናይ ብሓቂ ኣነ ዕድለኛ የገለ ኢሉ ግን ሕማ ኣጋጣሚ ኮይኑ ንሕና ኣብ ዕዲ ተቋፂረን ኣብ ሰሓዝናዮ ፅባሒቱ እውን ነቲ ሃዲሙ ዝነበረ ሻለቃ ክልተ ታንኪ ኣቃፂለን ፀኒሐ እቲ ሓንቲ ግን ኣርኪብና ኣላ ሰራዊት ካ ብፅምማይን ብገላ ናብ ከሎ ተዳኺሙ ዕዲ ከዓ ፍፁም ቁፀራ ኢትና እያ ዕጅብቲ ዕዲ ከለና ካብ ነፈርቲ ክመፃየን ካብ ዳህላ ከኣኒ ብመርከብ ፍሮ ትኮሲ ተጠንቁ ውፅ ካብቲ ከተማ ተባሂልና ምስ ወፃና እቲ ኣውቲስታ ናይታ ቦጥ ምሳና እዩ ዘሎ እቲ ሲቪል ሕጂ ተኽሱ ምስተጀመራ ናይተን ነፈርቲ ቁርብ ላዕሊ ታሕቲ ክብል ከሎ ናብተን ጃላቦ ገፁ ስለ ዝተፀግዐ ነተን ጃላቦ ካርማ ክብላ ብፋክረስ ጋባ ይመውት ሰብይ ማለት እዩ ፍልይቲ ኣጋጣሚ
5: ዘለና ምክንያቱ ሕፅረታት ከም ዘለና እውን ስለ ንፈልጥ ዘለና ነቲ ኣብ ጢዖ ዝተረኽበ ስንቂ ንዑ

0: ቀልጢፍካ ከመይ ጌርካ ኣዋሂድካ ናብ ኣሃብታት ከም ትኸይድ ተባሂሉ ኣብዚ እቲ ሓምሳይ ክፍለጦ ንዊሕ ስለ ዝገበረ ዝበዝሕ ገንዘብ ብዙሕ ነይርዎ። ስለዚ እቲ ንቕርበ ዘለና ፈሳሲ ካልእ ተወዳዱ ምክንያት ካሎር ይብሉ ንኩሉ ሰለ ነዚ ተገዚብና እቲ ዝርከቦ ሰሊ እውን ንፍሶ ከበጠነኒ ከባቢ 7,000 ተዋሂባ ንስጋ ከም ዝኸውን
1: በዕለ 8/3/991 ሰዓት 16:30 ዝጀመረ ውግእ ዕዲ ብዕለ 9/3/991 ሰዓት 11 እቲ ውግእ ተዛዚሙ። ውግእ ዝተኻየደሉ ሰዓታት ካብ 3 ሰዓት ዘይበዝሕ ኮይኑ እቲ ንፅባሒቱ ካብ ሰዓት 11 ባዶባዶ ዝተኸየደ ናይ ምቕራም ስራሕ እዩ ነይሩ።
2: ዕዲ ኸይድና ካብ ዕዲ ምስ ሓለፍና ግን ከምዚ ጎቦ ኣለዋ ማይ ኣለዋ እቲ ማይ ክትሰትዮ ከለካ ጥዕሚ ሕጅታይ ይገብረካ ግን ክትሸይን ከለካ ደም ትሸይን ቅርፀት ገብረልካ ገለ ሕጂ ንሕናተን ደቂ ኣንስትዮ ንሕና ጥራሕ መሲልና ኣይሓብርና ዳሓርሶም ከዓ ከምኡ ኣለዎም ድሕርና ኢና ንፈልጦ ዘለና ሕጂ ተዕላል ትስማዕ ማለት ንሕና ነንሕድሕድና ዕሊልና ኣለና ንሳቶም ከዓ ብገለ ይዕልሉና ሕጂ ናይ ምንታይ ዳ ከመይ ንስኻ ኩድኩም ከዓ ከምኡ ክምትኾን ዘለኹም እወ ወይ ሞዚ ገለ ማዓድና ኣለዎ ማለት እዩ ትማይ ገለ ኢልና ማለት እዩ ካብቲ ቦታ ምስከድና ግን ምድሕሩ ዝተረአየ ክሳይ ኣይነበረ
3: ዕዲ መውጋእቲ መስዋእቲ ነይሩ እዩ ግን ይፈኩስ ከምቲ ንፈርሕናዮ ከምቲ ከጋጥመና ክእል እዩ ንብሎ ንሕና ኣጋጠመና ስለዚ ዕዲ ምስተታሕዘ እንታይ ይኹን ንሕና ፀላኢ ገና ኣይመፀና ነቲ ሓድሽ ሓይሊ ዝበሃል ክመፅእ እዩ ክጎድል እዩ ካብ መስመራ ክጎድል እዩ ካብ ደቀም ሓደ ዝበሃል ነበረ ኣይጎደል ክቕፀል ኣለዎ ተባሂሉ መላዕሊ ትእዛዝ መፅኡ ናበይ ናኣፎምቦ

ክፍተታት መደባት ኤሪ ቲቪ ተኪና ሰዓታት መደብ ህርመት ዝፍነወሉ ስለ ዝኣኸለ ንምዝናይኩም ኣብ ናይ ዕረፍቲ ግዜኹም ዝተፈላለየ ትሕዝቶታት ዘለዎም ደርፍታት ሒዝና ከም ቆፀረና ተረኺብና ኣሎና። ሰላም ሰላም ኣብ ዝተፈላለየ ቦታታት እትርከቡ ክቡራትን ክቡራንን ተኸታተልትና ከመይቀኒኹም። ንሎሚ ቀርብናዮም ዘለና ደርፍታት ሓደ ድሕሪ ሓደ ኣከታቲልና ናብኹም ከነቕርቦም ኢና። ብብዘለኹም ወገን ምሳና ሓቢርኩም ክትከታተልዎ ብክብሪ እየ ዝዕድም። ከም መኽፈቲ ቀሪብና ዘለና ደርፊ ድምፃዊ ዮሴፍ ተኽላይ ኣርብዓያ ክትከውን ካብ ደርፍታቱ ሳምራዊት እትብል ኣብ መጀመርታ ስርሑ ዝደረፋ ናይ መጀመርታ ስርሑ ማለት እዩ ሳምራዊት እትብል ደርፊ ቀሪብናልኩም ኣለና። ብኣ ክንጅምር ኢና ሳናሕበሮም

ዝተኸታተልኩም ደርፊ ድምፃዊ የሴፍ ተኽላይ ክቡራትን ክቡራንን ተኸታተልትና ናይ ሎሚ ሰሙን ትሕዝቶ መደብ ህርመት ኣህዱ ኢላ ከፊታትልና ከም ዝተዓዘብኩሞ ብምቕፃል ቀሪብናን ዘለና

ደርፊ ክልተ ክኾነአን ሓንቲ ናይ ድምፃዊ እስቲፋኖስ ኣብርሃም ዘማች ገዲም ድምፃዊ እስቲፋኖስ ኣብርሃም ዘማች ካብ ደርፍታቱ ህንፃ ፍቕሪ እትብል ደርፉ ክትከውን እያ። ካብኣ ተኸቲላ እውን ቀሪብና ዘለና ደርፊ ናይ ድምፃዊት ገዲም ድምፃዊትን ፋጡማ ኢብራሂም ብትግረ ሊቤ ልበል እትብል ደርፋ ክትከውን እያ። እዘን ደርፊ ተኸታቲለን ድሕር ምቕራብ እንደጊመ ክምለሰኩም እየ። ሕጂ እውን ምስ ትሕዝቶ መደብ ህርመት ክትሓብሩ ብክብሪ ዕደም።

ክቡራትን ክቡራንን ተኸታተልትና ደጊምና ተመሊስናኩም ኣለና። መስትሕዝቶ መደብ ርመት ኣለኹም። ካብዚ ብምቕፃል ቀሪብና ዘለና ድምፃዊ ጀማር ሮሞዳን ክትከውን እያ። ኣብዚ እዋን እዚ ድምፃውያን ሃገርና ተዳርእናዮም ኣብ ዝተፈላለየ እዋናት ዝደረፍዎ ደርፍታቶም ጠርኒፎም ኣብ ሸው ናብ ህዝቢ የቕርብዎ ኣለው። ከም ዝተዓዘብኩም እውን ኣብ መኽፈቲ ዝጋበዝናኩም ደርፊ ድምፃዊ የሴፍ ተኽላይ ኣርባዓ ሳምራዊት እትብል ደርፊ ካብቲ ብዙሕ ሓንቲ እያ። እዛ ንሕጂ ቀሪብና ዘለና ደርፊ እውን ብክሊፕ ዝሰርሓ ጀማር ሮሞዳን እያ ነራ ቅድሚ ሕጂ። እዛ ንሕጂ ግን ቀሪብና ዘለና ናብ ህዝቢ ሸው ዘቐረባ ንስኽ ዶ ትብደሊ እትብል ደርፊ ኣክትከውን ንሙሉ ትሕዝታ ናብታ ደርፊ ክንሰግር

ክቡራትን ክቡራን ተኸታተልቲ ትሕዝቶ መደብ ህርመተ ሰዓታትና ናብ ምእካል ገፂኡ ደርፍታትና ሓደ ድሕሪ ሓደ ከታቲልና ናብኹም ከነቐርብ ደስ ምበለና። እንትኾነ ግን ዝተዳለዉ መደባት ኤሪ ቲቪ ኣዝዮም ብርክት ዝበሉ ስለዝኾኑ ዝተመደባልና ሰዓታት ሰኔን ክኾና ኣብዘን ተሪፈናና ዘለዋ ደቃይቕ ናይ ክልተ ደርፍታት ትሕዝቶ ናብኹም ከነቐርብ ኢና። ሓንቲ ናይ ድምፃዊ ሃኒባል ፍፁም ኣብ 2026 ኣብዚ ሒዝናዮ ዘለና ዓመት ዝደረፋ ሽኮር ኢና እትብል ክትከውን እያ። ካብ ቀፂላ ናብ ድምፃዊ ዳንኤል ጊላይ ባነ ህወተይ እትብል ክንጋብዘኩም ኢና።

0: ቃል በዓሎ ትሪኦ ከለኻ ደሃይ እዩ ዝብል ደሃይ ናይ ዝኾነ ነ
1: ሒራ ሕጂ ናትና ሞዴል እዮም ኣርካናት ኣርቲስት እዮም ረአየ ሕጂ
2: ብልዕሊና መፅኡ ከልዕላን ተራእዩ ይፈለጥኒ ዋላ ዝኾነ ሰብሲ ዝምጥሎን እዩ
3: ትግራይ ትግርኛ
4: ሰማዕኮኻ ኣይፀላኳን መርከዝ ዘሎ
5: ሞከዓ ናብ ስእላዊ መብርሂ ወይ ስእላዊ መግለፂ ክትቅይሮት
6: ጎኖማ ጎዳ ገለያሎ ሾማውራር ፈላኣኩኖ ሱቱባናይ ናሜኮ ኣይንኮኖጎ
7: ኣደ ወላዲተይ ደርፍ ክጅምር ከለኹ ብዛዕ ሓንቲ ሞት ኣዲዩ
8: እንተሓሸኒ ኢልከ ገዲፍክኒ
9: ደቂ ኣንስትዮ ከዓ ሞ ኤርትራ
4: ከምዚ እሱ ከዓ ፀብቐልና ካብቲ ዘመናዊ ሕጂ

ናይ ሎሚ ሰሙን ትሕዝቶ መደበርመት ከመይ ተዓዚብኩሞ ክቡራት ተኸታተልቲ ኣብ ዝመፅእ ሰሙን እውን ብካልእ ትሕዝቶታት ደርፊ ክኸውን ምረኸብና ክሳብ ዝመፅእ ሰሙን በቢ ዘለናዮ ወገን ሰላምን ጥዕናን ንኹልና።

እትሊ ግልዓ ስራሕተ ኢነቱ ገቢእ ለሃላ መትለማደ ርቱበ ብዙሓት ጥያራት እስትራቴጂ ከም ሻረካ ውዛረተ ድፋዕ ክልኢተን ለዓዶታት ሓበረ እያ ለናይ ሕበር መትለማድ እቲ መስኩበት ብዕዳት ድወል ተእሲር ከም ይወዴ ሩስያ ወቻይና ሕቡራት ኣለያ ሬስ ፊንላንዲ ኣሌግዛንደር ጻብኢት ካርጅ እግል ትትከራዕ ግዳህየ ምን ሩስያ እግል ትምጻላ ትቀድር ፈራህቲ ሕገ እግል ልግባኤላ እቲ ዓዱ ጽዋር ነወዊ እግል ለህለየ ስታ ትቀድማ ለቀራር ምና መጽእ ወርሕ ጁላይ ፈዓሊ እግል ልግባ ከምቱ እተሸርሕ ብዕዳት ኣንፋር ድወል ኖርዲክ ሕደ ላእትሸቢህ ምስዳር እግል ልንስኣት ላእካ ፊንላንዲ ለነስኣታ ምስዳር ፍርህተ ድቁሪ ከም ከልቕታ ላእሸርሓተ ሩስያ ረትፍዕል ከም ተሃይበቱ ሕዝር ትልዕት ሩስያ ጓሪ ሃላተን ድወል ኖርዲክ ወባልቲክ እቲ እርድን ፅዋር እግል ለህለየ ሰማሕያ መንገቢ ምስዳር እግል ትትነስኣተን ከም ቀድር ወግም ተሃይበ ፃንሐታ ሩስያ ወፊንላንዲ ዝያደ 1300 ኪሎ ሜትር ናይ ርድ ሕዱድ ከምበን ልትሸራሕ ምተቕብለትና ኣኽባር ቀደምነቶም መርእሲ ኣኽባር ግልድገምግልኩም ሻምፒዮን ጅግራ ዓጀላት ኤርትርያ 2016 ብዓውቴ መትባድራይ ሚልክያስ ማእከለየት ኣማ እቲ መዲነት ከረን ጀራይ ምስተዕማር ላእሸርሕ ኤፌስ ወርድ ቀደማ እቲ መዴረት ግንዳ ቃኑናያይ ወራታት ትጃረት ላረከዛ ህድግ ገባ ኣሜሪካዊ ኢራን እቲ ኪደት እትፋቅየት ኣብ ጥሮ ዘብጥ ሕድ ላእትማርሕ ለ ሩስያ ዋ ጀምሁርት ቻይና እቲ ምፍጋር ፀሓይ ቻይና ናይ ሕበር መትላመድ ዓስከርየት ወዲዕ እያ ፊንላንዲ እቲ ዓዳ ኣስላሕ ነወዊ ኔቶ እግል ለህለየ ሰምሓ ከሓይሳም ወሓይሳት ምተቕብለትና ኣኽባር ዲብለተማ ምስለተለየ በራምጃትና መታባዕት በኪደት ዲምነተምነየን ሰራሕ

0: መለሸ ከሱግ ሚት እንተ ተለፎን ብል የለው ፈጠን ከለከን ሓጀር ድሩሪት በዓልከ ሚት
1: ሓጀር ድሩሪታ ጠብዓን ሓቆለት ወራጥ እቲ በዓል ሰኔቱ ውሑሁ ውዕለት ለለስእ ድቡ ኦረ ሰኒ ክምሳልካ ኣነ ድቡ ልስአ ኣነ ሄኒ ሸቕለት ናይ ተጃረት ዲባ እትዮኮ ክዓፍሽሉ ግል ዝሃበበ ወግሬሻት ናቕሳያብእዮ ወለን ግሬሻት ለን ግትእትምም እየ መስላኪ ኩ
0: ኣውል ሓይስ ነሱ ሽክሮን ባረካ ኣላፊካ እዚ ግሬሻ ናቕሳት ምከላያ ክሬትን ማለ
1: ግሮሽ ብዙሕ መ ይኮኑ በስ ሰለስ ኣለይፈተ ወታማ እቲ ሰለስዮም መፅ እቲ ሰለስዮም ተቐብል
0: ሰለስ ኣለይፈትት ቀድሓን እዚ ምሸ ከሱ እግለ ይንገቢ ኢሕና እነስኢካ ቻሕኮ መፃካ ኣብሽር ብልሃባካት ላኪን እዚ ምስሊ ህለት ጎይ ኣልውኒ ተድካር ሙሰጠካነተ ኩዳር 2500 ኣለየ 500 እየ መኑ እተመመንካ ይበካት
1: ባዕለወት በዕላ ስይሃትካ ዶም ስእኮ ሃበስ በላኪ ኮካ ስይሃትካ ንእዚ ስማዓኒ ሪሻ ጀማዓት ደገስናም ግሩሽ እንደነሳእንምኖም ላዓፍሽር ይሕለፋና ጀማናትና ንስተበስ ግሩሽ ናብፅሖም
0: ምሽክለት ይኮን ኣለቡነ ንስተ ወንገይሶም ላኪን ዓላ ሸርጥ ካብ ሰለቆልካ እታ ሳለስተ ምዕለት ኣይበኒታ ሕማለይ ካብ መጣረቅ እንዳሓዘኮታ ይበካ ዘሎ ሸክሱ
1: ስካብ ወድመን ስካብ ኣማድ ድብለካ ኣለኮ እመን ወድመን ብለካ ኣለ ኣነ ንወሱ ብለካ እላዓፍሽ እሊ እንደዛበኮ ካ ሸቆል ሰሚጊየሰ መንገቢ መክሰቡ እንደርእኮ እብሸራከት ግንፅባጠወት ምስል ሸሪክ እንደወደየኮካ ከምስል ግንሽቃይወቱ ሓሬታን እንተ ተፀብጣተ ሰላዲ ሰበተ እንተ ትሓይስ ለግሩሽ ንወሱ እንተ ፀበጣ ግና
2: والله أنا يوم من قروب أنا لكن لكتاب اللي يا جماعة كتاب قدهته قروش قل ركب قل

0: እዙዝ ሰላምታና ተቐበሉ ፈነወና ብምክትታል እትርከቡ ዝኸበርኩምን ዝኸበርክንን ተኸታተልትና ከመይ ተምስዩም ሰዓት 9ሸ ኣኺሉ ንሎም 28 ሰነ ዝተዳለወ ሃገራውን ኣህጉራውን ዜናታት ሒዘልኩም ቀሪበ ዘለኹ ኤፍረም ግደ ንምክትታልኩም ብኽብሪ እናዓደምኩ ኸዓ ብቐንዲ ኣርእስተ ዜና ፍልም መበል 16 ሻምፒዮን ቅድድም ብሽክለታ ኤርትራ 226 ብዓወት ተቐዳዳማይ ሚልኪያስ ማእከለ ተዛዚሙ ኣብ ከተማ ከረን ንግፍዕታት ገዛእቲ ሓይልታት ኢትዮጵያ ዘጉልሕ ስእለ ኣብ ምርኢት ንህዝቢ ቐሪቡ ኣብ ንኡዞ ባጊንዳ ዓብ ሕጋዊ ንጥፈታት ንግድ ዘተኮረ ርክብ ምስ ወነንቲ ወሃብቲ ኣገልግሎት ትካላት ተኻይዱ ኣሜሪካን ኢራንን ብጉዳይ ምጥሓስ ስምምዕ ምቁራፅ ተኽሲ ሕድሕደን ይወቓቕሳ ምህላወን ተገሊጹ ሩስያን ህዝባዊት ሪፓብሊክ ቻይናን ኣብ ምብራቓዊ ባሕሪ ቻይና ሓባራዊ ልምምድ ሓይሊ ኣየር ኣካይደን መንግስቲ ፊንላንድ ኣብ ግዛኣት ሃገሩ ኒኮሎሳዊ ኣፅዋር ኔቶ ክዋድድ ብወግዒ ፍሊጡ ብ25 ሰነ ብናይ ደቂ ኣንስትዮ ውድድር ዝፈለመ ውድድራ ሻምፒዮን ቅድድም ብሽክለታ ኤርትራ 226 ሎሚ ምስተኻየደ ናይ ኤሊትን ትሕቲ 23 ዓመት ውድድር ደቂ ተባዕትዮ ብዓወት ተቐዳዳማይ ሚልኪያስ ማእከለ ተዛዚሙሎም ጋዜጠኛ ሚካኤል ሓድጉ ብመልክዕ ጸብጻብ ዘዳለዎ ትሕዝቶ ስዒቡ ክቐርብ እዩ
1: ብሃገራዊ ፌደሬሽን ቅድም ብሽክለታ ኤርትራ ተወዲቡ ክካየድ ዝቐኒየ መበል 16 ሻምፒዮን ቅድም ብሽክለታ ኤርትራ 226 ሎሚ ሰንበት 28 ሰነ ኣብ ኣስመራ ብዝተኻየደ ውድድር ተዛዚሞም ተቐዳድምቲ ኤሊትን ትሕቲ 23 ዓመት ደቂ ተባዕትዮ ብሓባር ኣብ ዘካየድዎ 183.6 ኪሎ ሜትር ዝሸፈነ ውድድር ተቐዳድማ እንግሊዛዊቱ ክለብ ኢኒዮስ ሚልኪያስ ማእከለ ኣብ ሰዓት 41.9 ኪሎ ሜትር እናተሓንበበ ንውድድሩ ብ4 ሰዓታትን 16 ደቓይቕን 29 ካሊታትን ብምዛም ዘውድዓ ወደፍ እዩ ተቐዳዳማይ ሚልኪያስ ፀወታ ክዛዘም ኣሳ 30 ኪሎ ሜትር ምስ ተረፎ ብዝፈፀሞ መጥቃዕቲ እዩ ብዘይተቓጻጺ ነዚ ዓብዪ ዓወት እዙ በቒዑ ኣብዚ ምድብ ተቐዳዳማይ ክለብ ኣስታና ሄኖክ ምሉ ብርሃን 2 ደቕን 33 ካይትን ድሒሩ ካልኣይ ተቐዳዳማይ ሙቪ ስታር ናትናኤል ተስፋፂን ድማ ካብ ሄኖክ ብ5 ካይታት ድሒሩ ሳሳይ ተርታ ብምሓዝ ኣብ ፖዲዮም ደይቦም ሚልኪያስ ማእከለ በዚ ሎሚ ዘመዝገቦ ዓወት ኣብ ናይ ትሕቲ 23 ዓመት ምድብ እውን ሻምፒዮን ብምዃን ድርብ ዓወት ኣመዝጊብሎ ንፍታልዮም ኤፍሬምን ናታን ተስፋኣለምን ካብ ክለብ ደንደን ድማ ካልኣይን ሳሳይን ደረጃ ብምሓዝ ንሽልማት በቒዖም እዚ ከምዚ ኢሉ እንከሎ ካብ ተቐዳደምቲ ጁኒዮር ኣባል ክለብ ደንደን ዮናታን ቴድሮስ ብቕፅበታ ውድድር ቀዳማይ ኮይኑ ክዕወት እንከሎ ካልኣይ ኢዮቤድ ኤፍሬም ካብ ክለብ ደንደን ሳርሳይካ ዊልያም ዘርኢት ካብ ክለብ ኣስፔኮ ብምዃን ተሸሊሞም ኣቐዲሙ ብ25 ሰነ ኣብ ከባቢ ማይ ድምነት ኣብ ዝተኻየደ ናይ ኤሊ ደቂ ኣንስትዮ ውድድር ኣባል ክለብ ደቡብ ሱዛና ፍሳሐ ሻምፒዮን ኤርትራ 226 ብምዃን ተዓዊታ ኣብ መወዳእታ ንዑታት መዳልያታትን ገንዘባዊ ሽልማትን ተዓዲሉ
0: ኣብ ከተማ ከረን ብምኽንያት 20 ሰነ ብፖሊስ ኤርትራ ዝተዳለወ ንዘስጋሕክሕ ግፍዕታት ገዛእቲ ሓይልታት ኢትዮጵያ ዘጉልሕ ስእላዊ ምርኢት ንህዝቢ ቐሪቦም ወኪል ኤሪና ተስፋን ኬኤል ገብሬስ ብመልክዕ ጸብጻብ ዘዳለዎ ትሕዝቶሎ ስዒቡ ክቐርብ እዮም

ከመንከረን ንግፍዕታት መግዛእታዊ ስርዓታት ኢትዮጵያ ብልዕሊ ህዝቢ ኤርትራ በቲ ሓደ ዋጋ ናጥነት ክሳብ ክንደይ ረዚን ምዃኑ ድማ በቲ ካልእ ዘጉልሕ ስእላዊ ምርኢት ቤት 27 28 ሰነ ንህዝቢ ቀሪቦም ብርክት ዝበሉ ካብቶም ካብ ሰነዳት ፀላኢ ዝተረኽቡን ብምክንያት 20 ሰነ መዓል ሰማታት ኤርትራ ብፖሊስ ኤርትራ ዝቐረቡን ስእልታት ኣብ 1960ታትን ኣብ 1970ታትን ኣብ ማእከል ከተማ ከረናይ ዝተፈፀመ ባርባራዊ ግፍዕታት ኮይኖም እቲ ምርኢት ኣብ ቦታ ፍፃሚ ምቕራቡ ረዚን መልእኽቲ ከም ዘመሓላለፈ ተገሊጹ።

0: ናብ ሓደስቲ ወለዶታት ግደ ከም ዘለዎ ኣሚቶ ውፃእ መዓትን ናይ ዓይኒ መሰኻኽርን ናብ ዝሃብዎ ሓበሬታ ጸላኢ ቃልቲ ህዝቢ ኤርትራ ንምቕጻይ ከቢድ ግፍዕታት ከም ዝፈጸመ እንተኾነ እዚ ንህዝቢ መሊሱ ከም ዝሕርንን ምስ ሰብርኡ ዝነበሮ ርክብ ከም ዘደልድልን ከም ዝገበረ ገሊፆም እቲ ምርኢት ናጽነት ብከቢድ ዋጋ ከም ዝመጠ ዘነፅር ምዃኑ ብምሕባር ድማ ክድፋኣሉ ተላብዮም መንስያት ብወገኖም እቲ ምርኢት ነቲ ብታሪክ ጥራይ ዝፈልጥዎ ዝነብሩ ግፍዕታት ገዛእቲ ብስእሊ ምቕራቡ ብዝቐለለ ንምርድኡ ዝሕግዝ ሓይሊ ከም ዝነበሩ ብምጥቃስ ንመንእስያት ብፍላይ ዝያደ ሓላፍነት ከም ዘሰክም ኣገንዚቦም እቲ ስእላዊ ምርኢት ኣቐዲሙ ብምኽንያት 20 ሰነ ኣብ ማእከል ኣስመራ ቀሪቡ ምንባሩ ዝዝከር እዩ ገዛእቲ ስርዓታት ኢትዮጵያ ህዝቢ ኤርትራ ንምርዓት ካብ 1964 ክሳብ 1976 ኣብ ዝተፈላለየ ዓውደ ኩናት ናይ ዝተሰውኡ ተጋደልቲ ሬሳታት ኣብ ማእከል ከተማከረን ይስቀልን ይስጣሕን ከም ዝነበረ ዝዝከር እዩ
1: ቤት ትምህርቲ ስነኪነት ምሓባር ንክልተ ዓመታት ብግብርን ክልሰ ሓሳብን ዘምሃረቶም 55 ደቂ ኣንስትዮ ዝርከቦም 143 ተምሃሮ ትማሊ 27 ሰነ ብሰርቲፊኬት ኣመሪቓ ዳይረክተር ናይታ ቤት ትምህርቲ መምህር ተስፋ ዝጋ ኣብርሃብ ዘስምዖ ቃል ተመረቕቲ 24 ብኣውቶ ሜካኒክስ 23 ብስነ ህንፃ 25 ብኤሌክትሪሲቲ 23 ብኤሌክትሮኒክስ 24 ብድራውሊኮ 24 ድማ ብፅርበት ዕንፀይቲ ትምህርቶም ከም ዝዛዘሙ ገሊፆም ህላወ ስልጡን ዓያይ ጉልበት ሰብ ኣብ ዕብየት ቁጠባ ሓንቲ ሃገር ወሳኒ ግደ ከም ዘለዎ ዝጠቐሰ ኣብ ሚኒስትር ትምህርቲ ሓላፊ ምክትታልን ምርጋፅን ብቕዓት ትምህርቲ ኣቶ መዓሸ ገብረ ትንሳኤ ብወገኑ ተመረቕቲ ቀሲሞሞ ዘለዉ ትምህርቲ መጀመሪ ምዃኑ ተገንዚቦም ሞያዊ ዓቕሞም ብቐጻሊ ፃዕሪ እናማዕበሉ ኣብ መደባት ልምዓት ብተወፋይነት እጃሞም ከበርክቶ ኣዘኻኺሮም ኣብ መወዳእታ ብሉፅ ነጥቢ ዘምፅኡ ተመረቕቲ ካብ ፕረዚደንት ሃማደ ወይዘሮ ተኸ ተስፋ ሚካኤልን ካልኦት ሓለፍትን ሽልማት ተቐቢሎም ኣብ 1997 ንጥፈታታት ዝጀመረት ቤት ትምህርቲ ስነኪነት ሚሓባር ኣብ 25 ዙርያታት ብድምር 5321 ተምሃሮ ብዝተፈላለየ ዓውድታት ሞያ ከም ዘመረቐ ሰነዳታ የነፅር ኣብ ትሕቲ ሚኒስትር ትምህርቲ ዝእለያ 5 ናይ ቴክኒክ ሓንቲ ናይ ሕርሻ ሓንቲ ድማ ናይ ሙዚቃ ኣብያተ ትምህርቲ ሎም ዓመት ብድምር 295 ደቂ ኣንስትዮ ዝርከቦም 730 ተምሃሮ ከመረቓ ምዃንን እቲ ዝተረኽበ ሓበሬታ ኣፍሊጡ ኣብ ንኡዞባ ጊንዳ ኣብ ሕጋዊ ንጥፈታት ንግድን ግቡእ ኣጠቓቕማ ፍቓድ ዋኒንን ዘተኮረ ርክብ ብ25 ሰነ ምስ ወነንቲ ትካላት ወሃብቲ ኣገልግሎት ተኻይዶም ሓላፊ ጨንፈር ንግድ ዞባ ሰሜናዊ ቀይሕ ባሕሪ ወይዘሮ መስዑዳ ሕመድ ኣብ ዝሃበቶ መግለፂ ነጋዶ ብመምርሒታት ንግድ ተማእዚዞም ዝነጥፉ ካብ ዘየድሊ መቕፃዕትን ክሳራን ከም ዝድሕኑ ብምጥቃስ ዘይምሕዳስ ፍቓድ ዋኒን ብዘይፍቓድ ዋኒን ኣብ ንግዳዊ ንጥፈት ምውሳእ ከምኡውን ኣብ ዘይተፈቕደልካ ንጥፈት ምንጣፍ ብሕጊ ከም ዘሕትት ገሊጻ ሓላፊ ጨንፈር ምስና ኣቶ ዳዊት እምባያ ብግድኡ ህንፃዊ ንዋስ ዘፍርያ ትካላት ሕጋዊ መስርሕ ክኽተላ ኣብያተ ሕብስቲ ድማ ብቑዕን ጽፉፍን ቀረብ ከዳልዋ ብምዝኻር ቤት ጽሕፈት ሕግን ስርዓትን ምስ ምምሕዳር ንኡዞባ ብምትሕብባር ግቡእ ምክትታል ክገብርን ካብ ሕጊ ወፃኢን ዝነጥፉ ስጉምቲ ክውሰደሎምን ከም ዝግባእ ኣነጺሮም ተሳተፍቲ ኣብ መወዳእታ ታሪክ ሃለኽቲ ዕቱብ ምቁጻር ክግበረሉ ነጋዶ ብጅምላ ንጽልን ኣብ ዝሽየጥ ሃለኽቲ ነገራት ሕጋዊ ኣገባብ ክኽተሉ ጽሬት ከባቢ ብግቡእ ክዕቀብ ከምኡውን ኣብያተ ሕብስቲ እኹሉን ዝተማልአን ጥረ ነገራት ዝረኽባሉ ባይታ ክናደ ዝብል ርእቶታት ኣቕሪቦም ሓላፊ ጨንፈር ንግድ ዞባ ሰሜናዊ ቀይሕ ባሕሪ ወይዘሮ መስዑድ ኣሕመድ ምስ ወነንቲ ትካላት ወሃብቲ ኣገልግሎት ሓውሲ ከተማ ጋሕቴላይ እውን ተመሳሳሊ ርክብ ከም ዘካየደት ወኪል ኤሪና ሓቢሮም ዋሕዲ ድቃስ ኣብ ፍራይነት ደቂ ሰብ ዓብዪ ጽልዋ ስለዘለዎ ዕቱብ ጥንቃቐ ክግበርን ድቃስ ዝኸልኡ ንጥፈታት ክውገዱን ሞያውያን ይመኽሮም ወኪል ኤሪና ኣብ ዞባዓን ሰባ ኣልማዝ ወልደ ገብርኤል ዘዳለወቶ ትሕዝቶኻ ይስዕብ
2: ኣብ ግዜ ድቃስ ዝበዝሐ ክፋል ስርዓት ኣካላት ካብ ዝነእሰ ዋህዮ ዝጅምር ሜታቦሊክ ህንፀት የካየድ እዚ መስርሕ ከዓ ስርዓት ምክልኻል ኣካላት መትንን ጭዋዳን ኣስከረንን ዳግማይ ፀዓቱ ክድልብ ይሕግዝ ከምኡ ውን ኣብ ብልሓዊ ዓቕሚ ኣእምሮና ኣገዳሲ ፅልዋ ኣለዎ
3: ዋሕዲ ድቃስ ሕማማት ናይ ምፅዋር ዓቕሚ ወዲ ሰብ ከም ዘደኽም ኣብ ሆስፒታል ከረን ሓፈሻዊ ሓኪም ዶክተር ኣማናኤል ገብረትንሳኤ ገሊጹ ዋሕደን ብዝሕን ድቃስ ጠንቂ ዝተፈላለዩ ሕዱር ሕማማት ከም ሕማም ሽኮር፣ ሕማም ልቢ፣ ሕማማት ስርዓተ መፍረ፣ ምኽሳዕን ፀቕጥን ክኸውን ከም ዝኽእል ብሓበረ ዶክተር ኣማንኤል ምስ ብቓዓት ሓንጎል ስለ ዝተሓሓዝ

0: ኣብ ኣፍራይነት ዓብ ፅልዋ ከም ዝገብር ኣብርሑ ንኣእምሮውን ኣካላውን ረብሓታት ድቃስ ብዝምልከት ኣብ ዝሃቦ ሓበሬታ ናይ ምዝካርን ትኩርነትን ዓቕሚ ዘበርኽ ናይ ምምሃዝን ምምሃርን ንቕሓ ዘዕቢ ዝተጎድኡ ዋህዮታት ዝፅግን ሚዛን ዓቕን ሆርሞናት ኣብ ደም ዝሕሉ ጥዕና ልብን ስርዓተ ዙረት ደምን ዘመዓራሪ ከምኡ ውን ቅርፂ ኣካላትና ዝሕሉ ከም ዝኾነ ረዲኡ
1: ኣብ ኣእምሮና ዘይተደልዩ ኬሚካላት ኣብ ሙሉእ መዓልቲ ክስርሑ ዝውዕሉ እውን ኣብ ግዜ ድቃስ እዮም ዝእለዩ እዚ ኣብ ናይ ኣእምሮ ጥቕሚ ናይ ድቃስ ኣብ ኣእምሮ ክንርኢ ከለና ማለት እዩ ኣብ ኣካላት እንተመፂና ኣብቲ ፊዚካል ጥቕሚ ናይ ድቃስ ክንመፅእ ከለና ድማ ኣካላትና ንዓና ዝርዳኣናን ዘይርዳኣናን ፅገናታት ናይ ዝተፈላለዩ ዋህዮታት ቲሹታት ጨዋዳታት ኣብ ኣካላትና ዘጋጥሙ ኣብ መዓልታዊ ስራሕና ዘጋጥሙ ፀገማት ኣብ ግዜ ድቃስ ይፅገኑ ማለት እዩ ካልእ ኣካልና እውን ፀዓት ንክዕቅብ ወይ ድማ ኤነርጂ ኮንዘርቬሽን ንብሎ ሓደ ሰብ ብዘይ ዕረፍቲ ንነዊሕ ሰዓታት ልዕሊ 24 ሰዓታት ክሰርሕ ወይ ከዓ ክነጥፍ ኣይክእልን እዩ ስለዚ ሙሉእ መዓልቲ ክሰርሕ ውዒሉ ወይ ኣብ ስራሕ ውዒሉ ኣብ ግዜ ድቃስ ድማ ፀዓት ይዕቅብ ንዝተሓደሰ መዓልቲ ሓድሽ ሓይሉ ሒዙ ክቐርብ ድማ ይኽእሎ ካልእ ስርዓት ምክልኻል ናይ ሕማማት ወይ ከዓ ኢሚን ሲስተም ናይ ኣካላትና እውን ኣብ ግዜ ድቃስ ዝያዳ ሓይሉ ይቐርብ ዝያዳ ይድልድል ማለት እዩ ስለዚ ካብ ዝተፈላለዩ ሕማማት ንክንከላኸል እውን ድቃስ መሰረታዊ ስለ ዝኾነ ኣካላትና ከም ንድቅስ ይገብረና ተወሳኺ ምምዕርራይ ወይ ከዓ ምስትኽኻል ናይ ስምዒታት ናይ ኣካላትና ዝተፈላለዩ ሆርሞናት ንስምዒታትና ዝፀልዉ ምስ ጭንቀትን ቅዛነትን ወይ ከዓ ናይ ሙድ ፀገማት ዝተኣሳሰሩ ሆርሞናት ኣብ ግዜ ድቃስ እዮም ዝመዓራረዩ ወይ ድማ ዝስተኻኸሉ ስለዚ ድቃስ ንምምዕርራይ ናይ ዝተፈላለዩ ስምዒታት ናይ ኣካላትና እውን ይጠቕመና እኹል ድቃስ ዘይረኽቡ ሰባት መብዛሕትኡ ግዜ ሓረቓት ስምዒታውያን ክኾኑ ይኽእሉ እዩ እዚ ድማ እቲ ሆርሞን ብግቡእ ከይተመዓራረየ እቲ ንግሆ ስለ ዘርክቦም ማለት እዩ
0: ግቡእ ሰዓታት ድቃስ ኣብ እዋን ለይቲ ብዕድመ ከም ዝፈላለ ዝጠቐሰ ዶክተር ኣማንኤል ካብ 20 ዓመት ንላዕሊ ዝርከቡ ካብ 7 ክሳብ 9 ሰዓታት ኣብ ክልል ዕድመ 13 ክሳብ 19 ዝርከቡ ካብ 8 ክሳብ 10 ሰዓታት ተምሃሮ ካብ 9 ክሳብ 12 ሰዓታት ህፃናትን ናፅላታትን ድማ ንልዕሊ 12 ሰዓታት ክድቅሱ ከም ዝግባእ ኣረዲኡ
1: ቀዳማይ ጥቕሚ ናይ ድቃስ ኣብ ሓንጎል እዩ ሓንጎል ናይ ደቂ ሰባት ከም ንፈልጦ መሰረታዊ ኣብ ዝተፈላለዩ ዓይነት ስራሕት ብቑዕ ሓንጎል ወይ ከዓ ብቑዕ ብቕዓት ናይ ሓንጎል ዘለዎ ሰብ ኣፍራይነቱ ላዕሊ እዩ ማለት እዩ ኣብ ዝኾነ ሞያ ኣብ ዝኾነ ዓይነት ስራሕ ስለዚ ቀዳማይ ጥቕሚ ናይ ድቃስ ኣብ ሓንጎል እዩ ኣብ ሓንጎል ክንመፅእ ከለና ቀዳማይ ናይ ምዝካር ዓቕምና ሓድሽ ነገር ናይ ምምሃር ክእለትና ናይ ምምሃዝ ክእለትና ብርኡ እዩ ዝዓቢ ብኩል ድቃስ ምስ ንረክብ ምክንያቱ እቶም ኬሚካላት ዓንተ ወይ ዝጠቐስናዮም ኣብ ሙሉእ መዓልቲ ዝስርሑ ኬሚካላት ንንጥፈት ናይ ሓንጎልና ብርኡ እዮም ዘጉድልዎ ስለዚ እኹል ድቃስ ምስ ረኸብካ እዞም ኬሚካላት ምስ ፀረዩ ናይ ምዝከር ዓቕምኻ ናይ ምምሃር ዓቕምኻ ናይ ምምሃዝ ዓቕምኻ ይውስኽ ማለት እዩ ንሓድሽ መዓልቲ ከዓ ተዳልዩ ይቐርብ
0: እቲ ድቅሰሉን እቲ ትንሳኣሉን ውሱን ሰዓታት ምፍላይ ቅድሚ ምድቃስካ ፍኹስ ዝበለ ኣካላዊ ምንቅስቓስ ምዝውታር ስክሪን ምውጋድ ከምኡ ውን ኣነቓቓሒ ባእታ ዘለዎ ምግብን መስተን ዘይምውሳድ ገለ ካብቶም ልዋም ለይቲ ዘለዎ ድቃስ ንምስምቓር ዝሕግዙ ልምድታት ምዃኖም ገሊጹ ወልፍን ድቃስን ምትእስሳር ከም ዘለዎ ዝሓበረ ዶክተር ኣማንኤል ዋሕዲ ድቃስ ዘለዎም ሰባት ወይ ዘይድቅሱ ሰባት ንወልፊ ክቃልዑ ዘሎ ዕድል ሰፊሕ ከም ዝኾነ ምስ ወልፊ ዝነብሩ ሰባት ድማ ብስእነት ድቃስ ከም ዝሰቐዩ ብተወሳኺ ብርሑ
1: እኹል ድቃስ ዘይረኸበ ሰብ ኣብታ ትቕፅል መዓልቲ ናይ ምምዝዛን ተኽእልኡ ሓበሬታ ናይ ምስስልሳል ተኽእልኡ ዝዋሕደ ይኸውን ሓንጎል እውን ስለ ዝሰላቾ መበራበር ይደሊ ምክንያት ነቲ ሓንጎል መነቓቕሒ ንግዜኡ መተዓሻሸቡ ማለት እዩ ንኣብነት ዶፓሚን ንብሎ ሆርሞን ኣሎ ዘነቓቕሕ ወልፊ ናይ ሽጋራ ዘለዎም መስተ ዝሰትዩ ሰባት ዝኾነ ዓይነት ወልፊ ምጥላዕ ክኸውን ይኽእል ነዚ ዶፓሚን ሆርሞን እዩ ዝውስኮ ማለት እዩ እዚ ዶፓሚን ከዓ ንግዜኡ ስምዒት ትፈጥረልካ ኣብ ሰናዊሒ ግዜ ግን ጥዕናዊ ፀገማት ኣለዎ ስለዚ እኹል መጠን ድቃስ ዘይረክብ ሰብ ዶፓሚን ብብዝሒ ስለ ዝደሊ ናብ ወልፊ ዝተቓልዐ ይኸውን ማለት እዩ ብኣንፃሩ ወልፊ ዘለዎም ሰባት ከዓ ሽጋራ እንተመፂና ካፌን ስቲሙላንት ዘለዎ ነገር እዩ ከምቲ ዓንተ ወይ ልክዕ ናይ ቡን ዝጠቐስናዮ ነቲ ድቃስና የዳኸሞ ቅድሚ ምድቃስና ሽጋራ ምትካኽ ጥዑም ድቃስ ንኸይን ድቅስ ክገብረና ይኽእል ማለት እዩ
0: ድቃስ 4 ደረጃታት ዘለዎ መስርሕ ሕይወት ክኸውን ከሎ እቲ ቀዳማይ ደረጃ መሰጋገሪ ድቃስ ዝበሃል ንሓንጎልና ዘነቓቕሕ እቲ ካልኣይ ፎኪስ ድቃስ ናይ ምዝካር ዓቕምና ዘዕቢ እቲ ሳልሳይ ዓሚቕ ድቃስ ጥዕና ኣካላትናን ሕማማት ናይ ምፅዋር ዓቕምና ዝሕይል እቲ ራብዓይ ድማ ንሓፈሻዊ ጥዕና ኣእምሮና ዝሕሉ ደረጃ ከም ዝኾነ ክኢላታት ይሕብሩ ከምቲ ንክንነብር ማይን መግብን ዘለና ብዙሕ ኣቓልቦ ዘይግበረሉ ድቃስ እውን ሙሉእ ጥዕና ክህልወናን ሰብነትና ዘለዩ ሓይሊ ክረክብን ዝኽእሎ ተፈጥሮዊ መስርሕና ሂወትና እዩ በዚ እውን ናይ ድቃስ ግዜና ዕቱብን ኣገባብ ዝሓለወን ምግባር ዝዓዘዘ ጥቕማም ዘለውዮም ሞያውያን ዝገልፁ

0: ምስ ሰኣላይ ሃብቲ ገርግሽ ተስፋ ማርያም ኣልማዝ ወልዲ ገብርኤለ ካብ ኣገልግሎት ዜና ዞባ ዓንስባ ከተማ ከረ።
1: ዜና መስዋእቲ ገዲም ተጋዳላይ ጎይቶም ነጋሽ ሓጎስ ብ27 ሰነ ኣብ መበል 74 ዓመት ዕድሚኡ ብሕማም ተሰዊኡ ኣብ ወርሒ ጥሪ 1973 ዓ.ም ኣብ ህዝባዊ ሓይልታት ሓርነት ኤርትራ ዝተፀንበረ ተጋዳላይ ጎይቶም ኣብ ግዜ ሓርነታዊ ቓልሲ ኣብ ተዋጋእ ሰራዊትን ማእከላይ ሕክምና ወድብን ድሕሪ ናጽነትካ ኣብ ሚኒስትሪ ዕዮን ማሕበራዊ ድሕነትን ብዝተፈላለየ ጽፍሕታት ሓላፍነት ንህዝቡን ሃገሩን ብተወፋይነት ዘገልገለ ሓርበኛ እዩ። ስውእ ተጋዳላይ ጎይቶም በዓል ሓዳርን ኣቦ 3 ውሉዳትን እዮም። ስነ ስርዓት ቀብሩ ድማ ሎሚ 28 ሰነ ሰዓት 4 ድሕሪ ቀትሪ ኣብ መካነ መቓብር ሓርበኛታት ኣስመራ ተፈጺሞም። ሚኒስትሪ ዕዮን ማሕበራዊ ድሕነትን ብመስዋእቲ ገዲም ተጋዳላይ ጎይቶም ነጋሽ ሓጎስ ንዝተሰምዖ መሪር ሓዘን እናገለጸ ንስድራ ቤቱ መቃልስቱን መሳርሕቱን ጽንዓት ይሃብኩም ይብል። ክቡራትን ክቡራንን ስዕብ ዜናታት ሃገራት ወፃኢ ንምክትታልኩም ከዓ ደጊመ ብኽብሪ ዕድመኩም። ኣሜሪካን ኢራንን ብጉዳይ ምጥሓስ ስምምዕ ምቁራፅ ተኽሲ ሕድሕደን ይወቓቐሳ ምህላዋን ተገሊጾም። ዝተሓበረ ክልቲኣተን ሃገራት ናብ ሎሚ 28 ሰነ ኣብ ዘውግሐ ለይቲ ተወሳኺ ምልውዋጥ መጥቃዕትታት ድሕሪ ምክያደን እዮም። ኣሜሪካ ዘካየደቶ ደብዳብ መልሰ ግብሪ ናይቲ ኢራን ብመጻብኡ ሆርሙዝ ዝተሓልፍ ንዝነበረት ባንዴራ ሲንጋፖር ሰቐለት ንግዳዊት መርከብ ዘካየደቶ መጥቃዕቲ ምዃን እያ ትገልጽ ዘላ። ኣብዚ ድሕሪ ምፍራም ናይ ምርዳእ መዘክር ንኻልኣይ ግዜኡ ዝካየድ ዘሎ መጥቃዕቲ ኣሜሪካ ልዕሊ 10 ወተሃደራዊ ዕላማታት ኢራን ከም ዝደብደበት ገሊጻ ኣላ። ሓለዋ ሰውራ ኢራን ብወገኑ ኣብ ባሕረይንን ኩዌትን ኣብ ልዕሊ ዝርከብ 8 ወተሃደራዊ ትካላት ኣሜሪካ ከቢድ ክሳራ ከም ዘውረደ ዝገለጾ መጥቃዕቲ ሚሳይላትን ድሮናትን ከም ዘካየደ ኣነጺሩሎም። እዚ ሓድሽ ምዕባለታት እዚ ኩናት ብዘተ ንምዕራፍ ተጀሚሩ ዘሎ ዲፕሎማስያዊ ተበግሶ ኣብ ሓደጋ ከእትዎ ከም ዝኽእል እዩ ዝእመት። ኣሜሪካን ኢራንን ነቲ ኩናት ብሰላም ንምዕራፍ ከም ተረዳድኣ ክግለጽ እኳ እንተጸንሐ ጠለባተን ብምልኣት ክትግበር ዘሎ ተኽእሎ ጸቢብ ምዃን እዮም ክኢላታት ዝጠቕሱ። ሩስያን ህዝባዊት ሪፓብሊክ ቻይናን ኣብ ምብራቕ ባሕሪ ቻይና ሓባራዊ ልምምድ ሓይሊ ኣየር ኣካይደን። ዕላማቲ ትማሊ 27 ሰነ ዝተኻየደ ልምምድ ዓቕሚ ሓይሊ ኣየረን ንምምዛንን ዘባው ጸጥታ ንምውሓስን ምዃኑ ኣፍሊጠን ኣለዋ። ኣብዚ ንመበል 11 ግዜ ዝተኻየደ ስሩዕ ልምምድ ብርክት ዝበላ እስትራቴጂካውያን ነፈርቲ ከም ተሳተፋ ሚኒስትርታት ምክልኻል ክልቲኣተን ሃገራት ሓቢሮም። እቲ ሓባራዊ ልምምድ ንጸጥታ ካልኦት ሃገራት ብኣሉታ ከም ዘይጸሉ ድማ ሩስያን ቻይናን ገሊጸን። መንግስቲ ፊንላንድ ኣብ ግዛኣት ሃገሩ ኒኮሎሳዊ ኣጽዋር ኔቶ ክዋደድ ብወግዒ ኣፍቂዶም። እቲ ኣጽዋር ግዳማዊ ተጻብኦ ንምግታእ ብቐንዱ ኸኣ ካብ ሩስያ ክመጽእ ንዝኽእል ጸጥታዊ ስግኣት ንምምካት ሓጋዚ ምዃኑ ፕረዚደንት እቲ ሃገር ኣሌክሳንደር ስታብ ገሊጾም። እቲ ውሳነ ካብ ፈለማ ዝመጽእ ወርሒ ሓምለ ክትግበር ከም ጅምር ብምጥቃስ ከኣ ካልኦት ኣባላት ኖርዲክ ተመሳሳሊ ስጉምቲ ክወስዳ ጸዊዕሎም። ፊንላንድ ዝወሰደቶ ስጉምቲ ቀጥታዊ ስግኣት ከም ዝፈጥረላ ዝጠቐሰት ሩስያ መልሰ ግብሪ ከም እትህበሉ ኣጠንቂቓላ። ንሩስያ ንጎረባብታ ዝኾና ሃገራት ኖርዲክን ባልቲክን ኣብ ግዛኣተን ኒኮሎሳዊ ኣጽዋር ክዋደድ ምስ ዘፍቅዳ ኣብ ልዕልየን ስጉምቲ ክትወስድ ከም እትኽእል ክትእምት ምጽንሓት ዝከር እዮም። ሩስያን ፊንላንድን ዘራኽበን ልዕሊ 1300 ኪሎ ሜትር መሬታዊ ዶብ ከም ዘለወን ከ ይጥቀስ። ዜናታት ንምዛሙ ኣርስተ ዜና ክደግመልኩም። መበል 16 ሻምፒዮን ቅድድም ብሽክለታ ኤርትራ 2026 ብዓወት ተቀዳዳማይ ሚልኪያስ ማእከለ ተዛዚሙ። ኣብ ከተማ ከረን ንግፍዕታት ገጻቲ ሓይልታት ኢትዮጵያ ዘጉልሕ ስእላዊ ምርኢት ንህዝቢ ቀሪቦም። ኣብ ንኡስ ዞባ ጊንዳ ኣብ ሕጋዊ ንጥፈታት ንግድ ዘተኮረ ርክብ ምስ ወነንቲ ወሃብቲ ኣገልግሎት ትካላት ተኻይዶም። ኣሜሪካን ኢራንን ብጉዳይ ምጥሓስ ስምምዕ ምቁራፅ ተኽሲ ሕድሕደን ይወቓቐሳ ምህላዋን ተገ

0: ሰላም ተኸታተልቲ ኣገልግሎት ቴሌቭዥን ኤርትራ፣ እዚ መደብ ቡያ ውድድር ታሪኻዊ ሓፈሻዊ ፍልጠት እዩ። ከም ኣካልን መቐፀልታን ናይቲ ወትሩ እናካይዶ ንጥፈታት ንሎሚ ከዓ ናይ ቀዳማይ መድረኽ ሳልሳይ ዙርያ ምትሕብባር ኮርፖሬሽን ዘራእትን ጥሪትን ኤርትራን ሃማመተ ናይ ነካይዶ ዘለና ኣብ ፕሮጀክት ሕርሻ ሓልሓለ ሓፈሻዊ ፍልጠት ክልተ ዙርያታት ቅድሚ ሕጂ ኣቕሪብናልኩም ነርና። ንሎሚ እውን ሳልሳይ ዙርያ ተራኺብና ኣለና እሞ ተወዳደርትና ናብ መድረኽ ክዕድሞም እየ። ኣስምሮም ፀጋይ ካብ ባርካ ካናሪስ፣ ሄኖክ ገብረ ማርያም ካብ ኣለቡ ወርክሾፕ፣ ጋይም ኣለም ካብ መኽዘን ምዝሕሓል፣ ኢሳያስ ደሳለ ካብ ስነ ቦቕሊ። ሕራይ ተወዳደርትና እንቋዕ ደሓን መጻኹም። ናብ ሕቶታትና ክንከይድ ቀዳማይ ተሓታቲ ኣስመሮም ፀጋይ ካብ ባርካ ካናሪስ እዩ። ኣስመሮም ባርካ ካናሪስ ከም ትካል ማዓስ ቆይሙ ንጥፈታቱ እንታይ ይመስል ተዓቕሚ ሰቡ ዝርግሒኡ እዚታት ቁሩብ ሓፈሻዊ ስእሊ እንተ ትበልና?
1: ባርካ ካናሪ ኣቐዲሙ ነዊሕ ግዜ ዝወሰደ ትካል እዩ። ካብ ግዜ ጥልያን እው እንዳሰርሐ ዝመፀ ትካል ኮይኑ እናበለ ከዓ ስጋዕ እዚ ግዜ በፂሑ። መንግስቲ ኤርትራ ድማ ነቲ ጉዳይ ነቲ ዝግበር ዘሎ ትካል ዓበይ ንምግባር ድማ ኣብ 1997 ዓበይቲ ማሽነሪ ብምእታው ብዝበለፀን ብዝፀፈፈን ኣገባብ ነቲ ትካል ንክሰርሕ ዓበይቲ ማሽነሪታት ኣተኣታትሉ ማለት እዩ። ዘፍርዮ ፍርያት ድማ እስቃጥላ መግቢ እዩ ዝሰርሕ። ዝተፈላለዩ ዓይነት መግቢ ዝሰርሕ ስጋ ክኸውን ይኽእል፣ ኣሕምልቲ ክኸውን ይኽእል፣ ጥረታት እውን ዝሰርሕ ማለት እዩ። እስትካል እዚ ድማ በብ ዝተፈላለየ ዓቕን ኣለዎ። ናይ 400 ኣለዎ፣ ናይ 240 ዓቕናት እስቃጥላታት እንዳሓተመ ፅፉፉን ዘፃረየ መግብን ፅቡቅ ዝኾነን ውፅኢቱ ከዓ ዝተረጋገፀን ብኳሊቲ ቸክ ዝኾነን መግቢ እንዳዳለዎ ድማ ስርሑ ይቅፅል ኣሎ ማለት እዩ።
0: ሕራይ ኣስመሮም ክቐኒልና ናብ ሕቶና ክነብል ተዳሊኻ ዲኻ? ፅቡቅ። ቅያዳ ልዓማ ወይ ጠቕላሊ መሪሕነት ናይ ኣየና ይርክብ ወይ ዋዕላ ውፅኢት እዩ ነይሩ? ሀ ዓንሰባ 1968፣ ለኣዶብሓ 1969፣ ሐ ዓረዳይ 1968፣ መ ኣር 1971።

0: ፀግር ሄኖክ ብዛዕባ ኣሎቡ ተተላልየና ኣሎቡ ኣሎቡ ኣሎቡ ኣብ እዛን ሰብ ብወረ ፅጉባት ኢና ዋላ ብበኣካል እውን ብማዕዶ ጥራሕ እዩ ግን ኣብ ውሽጢ ስለ ዘለኹም እንታይ እዩ ዝመስል ንጥፈታትኩም ኣሎቡ ክበሃል ከሎስ ተሓፈሻዊ መረዳእታና ንምዕባይ ስእሊ እንተትበና ፅቡቅ
1: ፅቡቅ ራይ ኣሎቡ ወርክሾፕ ኣብ ጋሽ ባርካ ንዞብ ሃይኮታ ዝርከብ ኮይኑ ቀንዲ ስርዑ ከዓ ምስ መዳያት ሓልሓለ ብምሉ ነዚ ዝምልከት ኣሚን ነዘን ጥሪት ፕላስ ንመጓዓዝያ ካልእ ነዘን ፖምፖታት ገለመ ፅገናታት ብተፈላለየ መዳያት ብፍላይ ከምዚ ዘመናዊ ኣሎ ብኡ ጌርካ ተሰኒኻ ተብሎ ኣገልግሎት ንህብ ንህቦ ኣገልግሎት ካ ዝበዝሕ ነገር ኢቨን ነዚ ገዛ ደው ኢሉሉ ዘሎ ብምሉእ ዕኑድ ሓፃውን ገለመለ ሲቪል ኢንጂነሪንግ ገለ ብሎ ምስ ወድዎም ናባና ብኣና ኣገልግሎት ዝሓልፍ ነገር ኣሎ ውፅኢት ሓፂንን ገለ ስለ ዝኾነ ንኡስ ክፍሊ ከዓ ናይ ውድወርክ ኣለና ሌዝሜሽን ዝበሃል ኣለና ፕላዝማ ካተር ብምሉእ ኢቨን ንመካይን ከዓ ትራንስፖርት ናይዚ ኮርፖሬሽን ብገለ ሓፈሻዊ ዘይኮነሲ ወላ መጠናዊ ዝኾነ ሰርቪስ ንህበን ካብ ቻሲ ሕብሪ ምልካይ ገለ መለ ዚ ዓይነቱ ብዙሕ ኣገልግሎት ክኾን ይኽእል እዩ ነቢና ንስ
0: ራይ ይቐኒልና ሄኖክ ቀዳመይቲ ሕቶ ክንኣቱ ስርዓት ደርግ ኣብ 1985 ኣንጻር ህዝባዊ ግንባር ዝኣወጆ ወራር ብምንታይ ዝብል ቅፅል ስም ወይ መፀውዒ ይፍለጥ ሀ ወፍሪ ቀይሕ ኮኸብ ለ ሰላሕታ ወራር ሐ ወፍሪ ባሕሪ ነጋሽ መ ፕሮጀክት ራዛ
1: ሰላሕታ ወራር
0: ኣይ መለሳን ጌጋ መልሲ ቁሩብ ግዜ ክትባ ነይረካ ሄኖክ ተሃዊኽካ ስርዓት ደርግ ኣብ 1985 ናንጻር ህዝባዊ ግንባር ዝኣወጆ ወራር ብምንታይ ዝብል ቅፅል ስምፍለጥ ንዝብል ንባሕሪ ነጋሽ ወይ ሻምናይ ወራር ንብሎ ከዓ ንሕና ማለት እዩ ጋይም ኣላይ ክንሰግር ካብ መኽዘን መዝዝሓል ጋይም ተዳሊኻ ዲኻ
2: ተዳሊ ኣሎ
0: እንታይ እዩ እቲ መኽዘን ምዝሓል ንጥፈታትኩም እንታይ ኢኹም ትገብሩ ኣበይ ኣበይ ዘርግሒኡ እዚታት ስእሊ እንተትበና
2: ወ ዓዲ ጓዕዳት ኮሉስተር ብዙሓት ኮሉስተራት ሰለስተ ኣለዋና ኮሉስተር ባይዘ ወይ ዓበይቲ ኮሉስተር ወይ ኢንዳስትሪያል ንብለን ሰለስተ እየን ኣብዚ ሃገር ሓንቲ ኣብ መሳወላትና ሓንቲ ኣብ ዓዲ ጓዕዳት ሓንቲ ከዓ ጋሽ ባርካ ኣለቡላትና ናይ ዓዲ ጓዕዳት 5,000 ቶን ይስከም ካፓሲቲ ማለት እዩ መዝሓሊ መኽዘን ክንብል ከለና መግቢ ምስ መፀ እንተ ብዙሒ ፕሮዲስ ኮይኑ ግድን ክዕቅብ ክኽእል ኣለዎ እዘይኮይኑ ክጓሓፍ እዩ ማለት እዩ መግቢ እንተ ደኣ ብብዝሒ ኣብ ዝፈርየሉ ኣብቲ ኮሉስተር ዝሒሉ ንነዊሕ ግዜ ማለት ን3ለስተ ወርሒ 4ባዕተ ወርሒ ክሳብ ዓመት ክፀንዕ ይኽእል እዚ ኮሉስተር እንታይ እዩ ዝዕቅብ ውፅኢት ፀባ ኣሕምልቲ ፍረታት ስጋ ዓሳ እዩ ዝዕቅብ ንሱ ከዓ እንታይ እዩ መጀመርታ ዓሳ ምስ መፀ 3ለስተ ሴክሽን ስ ኣለና 3ለስተ ሴክሽን ፋስት ፍሪዘር ዝበሃል ኣለና ሎው ቴምፕሬቸር ዝበሃል ኣሎ ሃይ ቴምፕሬቸር ዝበሃል ኣሎ እዚ ሃይ ቴምፕሬቸር ንብሎ ንፍረታት ኣሕምልቲ ከምኡውን ውፅኢት ፀባ ዝዕቅብ እቲ ፋስት ፍሪዘር ንብሎካ ቀጥታ ካብቲ ዓሳ ምስ መፀ ኣዝሒልካ ናፍቲ ሎው ቴምፕሬቸር ዝበሃል ዘሎ ዝዕቀበሉ ሴክሽን ኣብኡ ትዕቅቦ ማለት እዩ ዕላሙኡ ግን እንታይ እዩ መግቢ ንኸይበላሾ እቲ ዝድለ ቴምፕሬቸር ሰት ጌርካ ንነዊሕ ግዜ ምዕቀብ ማለት እዩ ሕጂ ኣብ ዓዲ ጓዕዳድ 5,000 ቶን ኢልና ኣብ ባፅዕ 10,000 ቶን ኣብ ኣለቡካ 2,000 ቶን ካፓሲቲ ዘለዎ ኮልድስቶር ኣለና ማለት እዩ
0: እዚና ነመስግን ጋዩ ዓብይ ክንድኡ ሲ ለሰንብል እዩ 10,000 ቶን ክትብል ከለኻስ
2: 10,000 ቶን ሓደ ቶን 1
0: ወሞስኮእዩ
2: ገሪምትሪልዮን
0: ወላ ቲ ክሓስቦ ፈቲና እንዲ ምፃእ ምጭባጥ ኣብኒ ክንድኡ መዝሓሓለ ፍርጅ ኣሎ ኢልካ
2: ሲ ንምንታይ መስለካ ሱ እቲ ሎኬሽን ሳይት ናቱ ንሱዳን ደረቕ ውድብ እዩ እቲ ሳይት ናቱ ማለት እዩ ካልፍቲ ባሕር ብሎ ንሰደድ ከላይ ዳዓለመ ሕጂ ጥራይ ደዚ ውሽጢ ዶይኮነስ እንተ ብብዝሒ ሃርቨስቲ ጌርና ወላ ኤክስፖርት ሕጂ እቲ ዕላማ ሰፊ ዕላማ እዩ ሓደ ካብዚ ማእከል እዩ ዘሎ ናብቲ ኤርፖርት ዝቐረበ እዩ ዘለና ሕጂ እቲ ዕላማ ስፍሕ ዝበለ ዕላማ ኢሉ ኣለዎ ማለት እዩ
0: ሃራይ ምርጫ እዚኣ ጋይም ንቕያ ምድምሳስ እዝናደው 1988 ምስ ስርሒት ደን ቤንፉ ናይ ቬትናም ኣንጻር ፈረንሳ ኣብ 1954

0: ዓተን ከም ኣመሳሲሉ ዝገለጸ ናይ ታሪክ ጸሓፍን ተመራማርን መን ይበሃል? ሮይ ፒትማን፣ ለዳን ኮነል፣ ሐ ባሲል ዴቪድሰን፣ መ ኮንተ ሮሲኒ።
1: ባሲል ሐ ባሲል
0: ሙሉእ መልሲ ንቅያም ድምሳስ ዝናደው 1988 ምስ ናይ ስርሒ ደን ቤንፉ ናይ ቪየትናም ኣንጻር ፈረንሳ ብ 1954 ኣመሳሲሉ ዝገለጸ ናይ ታሪክ ተመራማርን ጸሓፍን መን ይበሃል? ባሲል ዴቪድሰን። ባሲል ዴቪድሰን ኣውስትራልያዊ ተመራማርን ጸሓፊ ታሪክን ዓርክ ሰውራ ኤርትራ ዝነበረ እዩ። ፍልይቲ ትገብራ ሸዓ ብቐጥታ ካብ ኣፍዓበት እዩ ብሳተላይት ቴሌፎን ምስ ቢቢሲ ኢንተርቪው ገይሩ ህዝባዊ ግንባር ንባዕሉ ኣብቲ ናይ ኮሚኒኬሽን ኣበይ ከመይ ደረጃ ሰውራ ኤርትራ በፂሒ ምንባሩ ናቱ መነፀብራቕ እዩ። ራብዓይ ተሓታቲ ኢሳያስ ደሳለ ካብ ስነ በቕሊ። ሕራይ ኢሳያስ፣ ብዛዕባ ስነ በቕሊ ገለ እንተ ትነግረና ንፍልጠትና ዝዕቢ።
2: ኦኬ፣ ሽመይ ኢሳያስ ደሳለ ይበሃል። ዝመፃ ኩሉ ካብ ማእኸላይ ቤት ፅሕፈት ኮርፖሬሽን ጥሪትን ዘራእትን እቲ ናተይ ሞያ ድማ እቲ ስነ በቕሊ ከም ዝበልከ ስነ በቕሊ ብሓፈሻ ምስቶም ፊልድ ክሮፕስ ወይ ከዓ ናይ በረኻ ኣዝርእቲ ዝበሃል እዩ ዝተሓሓዝ። እዚኣቶም ከዓ ከም በዓል ኣካል ጥረታት እዞም ናይ ቅብእ ዝርእቲ እዞም ንግዳውያን ኣዝርእቲ ንብሎም እዚኦም ይተሓሓዝ ማለት
0: እዩ። ቀኒልና ምርጫ እያ እዚኣ ኢሳያስ። ኣብ 1977 ዝተኻየደ ቀዳማይ ጉባኤ ህዝባዊ ሓይልታት ሓርነት ኤርትራ ዋና ፀሓፊ ናይቲ ውድብ ኮይኑ ዝተመርፀ መን ነይሩ? ኢሳያስ ኣፈወርቂ፣ ለረሞዳን መሓመድ ኑር፣ ሐ ኢብራሂም ዓፋ፣ መ ማሕሙድ ኣሕመድ ሸሪፎ።
2: ለረሞዳን መሓመድ ኑር።
0: ሙሉእ መልሲ ምሉእ መልሲ። ኣብ 1977 ዝተካየደ ቀዳማይ ጉባኤ ህዝባዊ ሓይልታት ሓርነት ኤርትራ ዋና ፀሓፍ ናይቲ ውድብ ኮይኑ ዝተመርፀ ኣርበኛ ተጋዳላይ ረመዳን መሓመድ ኑር። ይቀኒልና ቀዳማይ ሕቶታት ወዲእና ኣለና። ናብ ካልኣይ ክንሰግር ኣስመሮም ናባኻይና። ኣብዚ ስራሕ ክንደይ ጌርካ ኣስመሮም? ኣብዚ ባህርካ ካናሪስ ኣብዚ ናይ ምዕሻግ ትካል
3: ከባቢ 5 ዓመት ገይረ ኣለዉ። ቅድሚ ካልእ ነረ ኣብውፅኢ ፀባየ ነረ እጅግ ናብ ዝትካል ከባቢ 5 ዓመት ገይረ ኣለዉ።
0: እቲ መዐሸጊ ትጥቀምሉ ብውሽጣዊ ካብቲ እዚ ኮርፖሬሽን ብዘፍረየ ድዩ?
3: እቲ ንጥቀመሉ ታኒካታት እንድዩ ስቃጥላ መግቢ ማለት እዩ። ስቃጥላ ብደገ መፂኡ ግን ኣባ ፃዕላትና ፋብሪካ ተሰሪሑ ናባ ናይ መፅ ማለት እዩ። ምስ ተሰሪሐ ድማ እቲ መዐሻካ ሙሉካ ብቲ ይካየድ ማለት እዩ። ስለዚ ውፅኢትናትና እዩ ማለት
0: እዩ። ቀኒልና ካልይቲ ሕቶ ኣስመሮም፣ ኤርትራ መበል ክንደይ ኣባል ውድብ ሕቡራት ሃገራት ኮይና ባንዴራኣ ኣብ ኒውዮርክ ሰቂላ?
3: መበል 182።
0: ሙሉእ መልሲ። ኤርትራ መበል ክንደይ ኣባል ውድብ ሕቡራት ሃገራት ኮይና ንዝብል መበል 182። ሄኖክ፣ ኣብዚ ኣለቡ ትካል ወርክሾፕ እንታይ እዩ ትናትካ ውልቃዊ ኣበርክትካ? ኣብ ምንታይ ንጥፈት ኢኻ ትሳተፍ?
4: ወርክሾፕ ከም ባህሪ ናይ ተተካካኻ እዩ ናይ ተመላላ እዩ ስራሕ እዩ ዘለዎ ብምሉ በብሞያኻ ዘይኮነ ሓፈሻዊ ናይ ሞያ ስራሕት ክትመላላ ኢኻ ትኽእል። ኣብ ዝሰርሖ ዝኣነ ዝነጥፎ ከዓ ከም ንኡስ ንጥፈት ናይ ውድ ወርክን ምስ ምልሓም ገለዛ ዓይነቱ ከዓ ዝሰርሕ ነጥፍ ማለት እዩ።
0: ናብ ሕቶና ክንከይድ ኢና ሄኖከ። ከም ዝፍለጥ ኣብ 1977 ዳርጋ ዝበዝሓ ከተማታት ኤርትራ ብሰውራ ኤርትራ ህዝባዊ ግንባርን ተጋድሎ ሓርነትን ሓራ ኮይነን ነይረን እየን። እተን ኣብቲ ግዜ እቲ ኣብ ትሕቲ ጸላኢ ተሪፈን ዝነበራ 5 ከተማታት ስመየን?
4: ኣስመራ፣ ዓሰብ፣ ዓዲ ቀይሕ፣ ሰንዓፈ
0: ግዜ ተጠቀመሉ ድሓን
4: ዓሰብ ኢለ
0: ኣርባዕተ ጥራሕ እንደ ከልካ ዘለካ ሕጂ ወስኽ
4: ኣስመራ፣ ዓሰብ፣ ዓዲ ቀይሕ፣ ባሮንቱ ፊስ ዋንሰር ዓዲ ቀይሕ ሰገነይቲ ዓዲ ቀይሕ ሰገነይቲ ሓምሽት ዳያ

0: ሓንቲ ፍያ ትካላ
1: ደቂ ኣምሓረ
0: ኣኺሉ ግዜ ሰለስተ ነጥቢ ሂቦም ካለዉ ከም ዝፍለጥ ኣብ 1977 ዳርጋ ዝበዝሓ ከተማታት ኤርትራ ብሰውራ ኤርትራ ህዝባዊ ግንባርን ተጋድሎ ሓርነትን ሓራ ኮይነን ነይረን እየን። እተን ኣብቲ ግዜ እቲ ኣብ ትሕቲ ጸላኢ ተሪፈን ዝነበራ 5 ከተማታት ክፋል ባፅዕ ኩላ ኣይኮነትን ብኸፊል እሳ ጥራሕ ተሪፋ ባሮንቱ ኣደ ቀይሕ ኣስመራ ዓሰብ ከኣ ማለት እዩ። ናብ ጋይም ክንሰግር ኢና። ኣብዚ ናይ መኽዘን መዝሓሊ እንታይ እዩ ኣብኡ ክዝሕሊ ኣቱ ካብ ውፅኢት ሕርሻ?
2: ከምዚ ቀዲመ ዝበልኩዎ ከምዚ ኣብቲ ሃይ ቴምፕሬቸር ዝበልናዮ ኣሕምልትን ፀባን ውፅኢት ፀባን ከም በዓል ፎርማጆ ዕቀብ፣ ምክንያቱ እሱ ሃይ ቴምፕሬቸር ኢልና ነርና ሃይ ቴምፕሬቸር ካብ ዜሮ ንላዕሊ ዘሎ ክሳብ 4 ዲግሪ እዩ ዝዕቀብ። ኣብቲ ፋስ ፍሪዘር ዝበልክዎ ከዓ መጀመርታ ክመፅ ከሎ ሂት ስለ ዘለዎ እቲ ስጋዲ ወይ ዓሳ ንብሎ መጀመርታ ኣብቲ ፋስ ፍሪዘር ደሪቑ ናብቲ መክዘን ዝበሃል ወይ ከዓ ሎው ቴምፕሬቸር ክሳብ 18 ኔጋቲቭ ዲግሪ ሴንቲግሬድ ኣብ ኢና ሰት ንገብሮ። ካልእ ዓዲ ጓዕዳት ጎኒ ጎኒ እቲ ስራሕት ትምህርቲ እውን የካይዱ እዩ። ሓድሽ ዝተመደበ ኣባል ንሰለስተ ወርሒ ቅድሚ ናብቲ ስራሕ ምዳቡ ብጉጅለ ምስ መፀ ናይ ሰለስተ ወርሒ ትሬኒንግ ተዋሂቡ ብዛዕባ እቲ ኢንዱስትሪ ኢዳቱ ካልእ እውን እሱ ጥራይ ደይኮነ ካልእ እውን ኣብዚ ኤር ኮንዲሽን እዚ ዶሞስቲክ ንብሎ ከም በዓል ፍሪጅ እውን ኣብኡ ይስራሕ እዩ። ወርክሾፕ እውን ኣለና ናይ ሜታል ኣለዎ ንእስ ዝበለ ከምኡ እውን ውድ እውን ኣለና ማለት እዩ። ብቕምና ነቲ ትካል ዝገልግል ኣብኡ ይስራሕ። ካልእ ብሙሉእ እንተን መዛሓሊ ዝበሃላ ኣብዚ ኮርፖሬሽን ፕሪዝን ዘረአትን ዘለዋ ከዓ ኣብ ትሕቲ ናትና ዓዲ ጓዕዳት ዝበሃል ካብኡ እናተዋፈረ እዩ መንቴን ዝገብሮ ወይ ከዓ ዝፅግኖ ማለት እዩ።
0: ሕራይ ጋይም ፅቡቅ ናብ ካልይቲ ሕቶና ክንኣቱ ኣብ ታሪክ ብረታዊ ቃልሲ ህዝቢ ኤርትራ ህዝባዊ ግንባር ካብ ኣፍ ደገ ኣስመራን ከበሳታት ኤርትራን ናብ ሳሕል ዘካየዶ ብእስትራቴጂካዊ ምዝላቅ ዝፍለጥ መዓስ ዓመተ ምህረት ነይሩ? ምክንያት ናይ ዝኸ እንታይ ነይሩ? ግለፅያ እታ ግዜኻ ተጠቂምካ ህዲ ኢልካ
2: 1978 ስትራቴጂክ ሪትሪት ነይሩ። እሱ ከዓ እንታይ እዩ ነይሩ? ኣብቲ ሽዑ ግዜ ካብ ሶቪየት ዓብዪ ሓገዝ ረኺቡ ነይሩ ደርጊ ኣብ 78 ሕጂ ህዝቢ ንምድሓን ተባሂሉ ክልተ ስጉሚ ንድሕሪት ሓደ ንቅድሚት እንታገበርካ ነቲ ህዝቢ ንምድሓን ኣብ ዝተናውሐ ግዜ ከዓ ናፅነት ንምውፃእ ተባሂሉ ንህዝቢ ንምድሓን ተባሂሉ እቲ ሳይ ነይሩ። ናይ ሶቪየት ከዓ ሓገዝ ስለ ዝነበረ ከቢድ እዩ ነይሩ ማለት እዩ። ፕላስ ከዓ እዚ ናይ ሳሊና ዝነበረ እውን ቀሊል ኣይነበረን። እቲ ባሕር እውን ሰዲዶምሎም ነይሮም እዮም ካብቲ ማይ ኣብቲ ሳሊና እዚ ነይሩ እቲ ክሳይ።
0: ሙሉእ መልሲ እዩ ካብዚኣ ንላዕሊ። ናብ ኢሳያስ ክንሰግር ኣብዚ ናይ ስነ ብቕሊ ኢሳያስ በቲ ናይ ውሽጣዊ ዓቕሚ ናይቲ ኮርፖሬሽን ወይ እውን ብሓፈሽ ኣብዚ ሃገር ብዘሎ ውሽጣዊ ዓቕሚ ምርምር ሓልሓለ ኣሎ ብዓብኡ ናይ ሚኒስትሪ ሕርሻ ኣብ ውሽጡኹም ከ እዚ ናይ ምድቓል ዝተመርፀ ዘርኢ ኣብ ምልላይን ምቕራብን ኣብ መፅናዕትታት ኣብ ምፍራይ እንታይ ንጥፈታት ትገብሩ?
3: ሕዋ ኣለና ኣብ ዝተፈላለዩ ቦታና ነት ከም በዓል ሓልሓለ ዝማይ መዘውር ኣብ ካልእ ቦታታትን ኣለና። ንኡስ ንኡስ ዝኾነ ናይ ምድቓልን ምሩ ዝኾነ ዓለታትን ሰለክት ንገብረሉ ኣገባባት ኣለና
0: ኣሎ ውሽጣዊ ዓቕምስ ኣሎ ትገብሮ ንጥፈታት። ኣብ ሕቶና ክንከይድ መልሲ ህዲ ኢልካ ግዜኻ ተጠቂምካ መልሳ ኣብ 1960ታት ብታሓኤ ዝቆመ ዘበነ ክፍልታት ካብ ተመክሮ ቃልሲ ኣየንቲ ኣፍሪቃዊት ሃገር ፅልዋ ዝነበሮ እዩ? ታሕቶ ምድጋሚ የድልየካ ዩ ሰሚዕኻ ንልሃምሽ
3: ሃገረ ሩዋንዳ
0: ተጠቐመላታ ግዜ

0: መልሲ ናብ ኣስመሮም ክንምለስ እዚ መስርሕ ምዕሻግ ምስ ኣካየድኩም ናብ ተገልገልቲ ተጠቀምቲ ምስ በፅሐ ብድሕሪኡ እውን እቲ ብቕዓቱ ብኸመይ እንዳዓቀንኩምሞ ትኸዱ ንኽኡ ግድን ኣፃሪኹም እንዲኹም ክስብልዎ ብድሕሪኡ እውን ኣብቲ ዕዳጋ ከሎ ድዩ ኣብቶም ተጠቀምቲ ምስ በፅሐ
1: መሰረቱ ኣብ ተገልጋሊ ምስ በፅሐ እቲ ግብረ መልሲ
0: እቲ ግብረ መልሲ ንምባል ይልክዕ
1: እቲ ግብረ መልሲ ዝዕግብ እዩ መጀመርቱ እቲ ብዓፈሽ እቲ ዝግበር መግቢ ምድላው ነቲ ዓንዲ ሕጎ ዝኾነ እዚ ሃገር ሰራዊትና ማለት እዩ ዝኩሉ ዘካየድ ዘሎ ቀንዲ ናብኡ እዩ እቲ ቀንዲ መግቢ ነዳልዎ ማለት እዩ ምክንያቱ ምስቲ ኩሉ ንጥፈታቱ ብቀረባ ክሰርሖ የ ከይበልካ ከፊትካ ጥራይ ክትምገቦ ስለ ትኽእል ኩሉ ነገራቱ ዘማልአ ስለ ዝኾነ ማለት እዩ ካብኡ ሓሊፉ እትሪኦ ያ ትግብረ መልሲ ትግብረ መልሲ በይንታይ ያ ትሪኦ ንድሕር ዳይልካኒ ብዓብዩ ንዕናሲ ከምዚ እዚ ንገብሮ ዘለና ንገዛ ርሱ ታሪክ እዩ እዚ ታሪክ እዚ እንታይ እዩ ብኸመይ መፂና ከመይ ኮይና ኣለና ስለዚ ኣብቲ ስራሕ እውን ተርእኻዮ ነቲ ዓንዲ ሕቆ ዝኾነ ናይዚ ሃገር ዝኾነ ሰራዊት ትገብሮ ስለ ዘለካ ተጠንቂቕካ ብዝግባእ ኩሉ ነገሮ ዘማልአ ዝኾነ ነገር ፅልዋ ዘይብሉ ብቁልጡፍ ድማ ክምገቦ ብዝኽእል መገዲ ጌርና ኣፃሽፍና ኢና ዝገብሮ ምፅራያ ድማ ገና ቅድሚ ምብፅሕ ጥራይ ዘይኮነስ ገና ከሎ እውን ኣፃሪናዮ ቸክ ጌርና ኢና ብላባራቶሪ ኩሉ ነገር ተገይሩሉ እዩ ዝኸይድ ማለት እዩ
0: ሃራይ ኣስመሮም ይቀኒልና ናብ ሳልሰይቲ ሕቶ ክንከይድ ሓደ ካብቶም ብተጋደልቲ ህዝባዊ ግንባር ኣብ 1982 ዝተሃንፀ ንዓበይቲ ፅርግያታት ሓሊበትን ዓራርብን ዘራኽብ ዝነበረ 12 ኪሎ ሜትር ዝንውሓቱ ፅርግያ እንታይ ተባሂሉ ይፅዋዕ ምርጫ ኣለካ ሀ ሸንኮለት ለ ሕሽክብ ሐ ብድሆ መ ሓርነት

0: ጸርጊያ ብዶ
1: ሙሉእ መልሲ ናብ ሄኖክ ክንሰግር እዚ ዓንተ ወይ እውን ትንክፋ ቢልካ ለይ እንደካ ሄኖካ ብዘይካ ውሽጡኹም ኣብቲ ኣለቡይ እቲ ወርክሾፕ ካብ ኮርፖሬሽን ዘራእትን ጥሪትን ወፃኢ ማለት እዩ ኣብ ተመሳሳሊ ኣብ ናይ ሕርሻ ንጥፈታት ንዘብሉ ቴክኒካላዊ ምኽሪ ድዩ ኣገልግሎት ድዩ ወይ እውን ብሓፈሽኡ እቲ ናይ ስራሕ ምንባብኩም እንታይ ይመስል ክፈልጥ ንዘለኹ
2: ፅቡቅ ከም ዝበልካ እቲ ከባቢ ናይ ሕርሻ ቦታ እዩ ስለዚ ገባራት ሓረሶት ኣለዉ ብትራክተር ተቢሎም ናይ ግሊ ዘብለዉ ንኦም ምስተተባላሽየን ምስ ቶርኒ ምትሓዝ ዘለዎ ተኮይኑ ናይ ቶርኒ ኣገልግሎት ንህቦም ካልእ እውን ነቲ ብዓረብያ ገሊኦም ዝክጥቀሙ ንማይ ንምውሳድ ማይ ምውራድ ገለ መለ ኣብኡ ተተሲሩ እውን ዓረብያ ናይቶም ህዝቢ ማለት እዩ ካብ ኮርፖሬሽን ወፃኢ ንኦም እውን ኣገልግሎት ናይ ምልሓም ናይ ካልእ ሰርቪስ ምግባር እውን ንገብር ኢና ካብ ኮርፖሬሽን ወፃኢ እውን ካልኦት መካይን ናይ ምክልኻል ኣለዋ ሕብሪ ምልካይ ዘድልየን ኣገልግሎት ምቕያር ናይ ሳፕሮቻሲ ቻስ ዘይኮነ ሳፕሮቻሲ ቦዲ ሕብሪ ምልካይ ገለ መለካ ንጥፍ ምስ ንሕግዝ ማለት እዩ ካብ ኮርፖሬሽን ወፃኢ
1: ኣነኤልና ናብ ሳልሰይቲ ሕቶ ምርጫ እንዲያ ሄኖክ ኣብ ግንቦት 24991 ድሕሪ ምሕራር መላእ ሃገር ሰራዊት ህዝባዊ ግንባር ኣስመራ ካኣቱ እንከሎ ብጠቕላላ ኣስታት ክንደይ ሰራዊት ደርግ ብዘይ ቅድመ ኩነት ተማሪኹ ሀ ልዕሊ 70,000 ለልዕሊ 65,000 ሐ ልዕሊ 100,000 መ ልዕሊ 90,000

0: ኩናት ዓንሰባ?
1: አቤት።
0: ኩናት ዓንሰባ?
2: አይ በለስካን ዋን ስትራቴጂካዊ ምዝላቅ ህዝባዊ ግንባር ንደርግ ኣብቲ ዝጠዕሞ ከቢድ ክሳራ እናውረደ እዩ ክሳብቲ ናይ መወዳእታ ማዕልቦ ደጀን ንእሳሓል ከይዱ ኣብዚ ከቢድ ምርብራብ ውግእ ዒላ በርዐድ ድሓር ከዓ ማዕሚደ ከም ኣብነት ይጥቀስ ማለት እዩ። ስለዚ ኣብ እዋን ስትራቴጂዊ ምዝላቅ ህዝባዊ ግንባር ንደርግ ከቢድ ክሳራታት ካብ ዝውረደሉ ኩናታት ክንጠቅስ ተኮይና ማዕሚደን ዒላ በርዕድን እዩ ኣይ መለስካያን ኢሳያስ ዝኸበርኩም ተኸታተልትና እዚ ክትከታተልዎ ዝፀናሕኩም ብምውህሃድ ኮርፖሬሽን ዘራእትን ጥሪትን ኤርትራ ከምኡውን ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ ኣብ ፕሮጀክት ሕርሻ ሓለሓለ ክነካይዱ ዝፀናሕና ናይ ቀዳማይ መድረኽ ሳልሳይ ዙርያ ውድድር እዩ።

ኣብ ቀደም እዋን ደጉዖት ናብ ከበሳ ኤርትራ ብምምጻእ እናሓንሳ ዝጐርፍኦ ቕርሺ እናሓንሳ ጥሪትን ንብረትን ብምርሳይ እቲ ዝኸፍአ ግና ኣንስቲ ሓዳር እሞ ዘይወለዳ እንተሃልየን ክብረን ንምድፋር ኣብ ዝመጹሉ እዋን ህዝቢ ኣንጻር ደጉዖት ገጢሙ ክብሩን ዓዱን ከም ዘሕፈረ እተዘንቱ ሓጻር ሙዚቃዊ ድራማ

0: ዓዲ ዝባብዕ ነራ ዓዲ ዓለወኛ ሽምድልድል ነይሮም ናናዳኛ እንዘርግ መፁ ኮናዕና ሰበይቲ ዝወፁ ከለዋና ወያ ቆፅሊ ቆፅሊ ንዓድና ሽምድልድል ናባ ኮምያ ኮይና ኣታ ዝዓድና ኩላ ተስታይ ኮይና ኣታ ዝዓድና ኩላ ተስታይ ኮይና ኩላ ተስታይ ኮይና
1: ፍድዎ ነዚ ነዝ በዓለገ

0: ምጅማር ውድድር ድማ ድልዋት ጸንሖ
1: ንኩም ኣረጋጊፁ
0: ንምጅማር ውድድር ድማ ድልዋት ጸንሖ
1: ንኩም ኣረጋጊፁ
0: ንምጅማር ውድድር ድማ ድልዋት ጸንሖ
1: ንኩም ኣረጋጊፁ
0: ንምጅማር ውድድር ድማ ድልዋት ጸንሖ
1: ንኩም ኣረጋጊፁ
0: ንምጅማር ውድድር ድማ ድልዋት ጸንሖ
1: ንኩም ኣረጋጊፁ
0: ንምጅማር ውድድር ድማ ድልዋት ጸንሖ
1: ንኩም ኣረጋጊፁ
0: ንምጅማር ውድድር ድማ ድልዋት ጸንሖ
1: ንኩም ኣረጋጊፁ
0: ንምጅማር ውድድር ድማ ድልዋት ጸንሖ
1: ንኩም ኣረጋጊፁ
0: ንምጅማር ውድድር ድማ ድልዋት ጸንሖ
1: ንኩም ኣረጋጊፁ

0: ሰላም ከመይ ኣርፊድኩም ዝኸበርኩም ተኸታተልቲ መደባት ቴሌቭዥን ኤርትራ። ብሓሙስ 25 ሰነ ብናይ ፅርግያ ውድድር ናይ ደቂ ኣንስትዮ ዝፈለመ ሻምፒዮን ቅድድም ብሽክለታ ኤርትራ ሎሚ ሰንበት ጁኒየር ደቂ ተባዕትዮ ዓበይቲ ትሕቲ 23 ዓመትን ደቂ ተባዕትዮ ብዘካይድዎ ናይ ፅርግያ ውድድር ቀፂሉ ክውዕልዩ ኣቐዲሞም ጁኒየር ደቂ ተባዕትዮ ፀወቶም ወዲኦም ኣለዉ። ነዚ ዝምልከት ውፅኢት ቀፂል ድሕርና ክነቕርበልኩም ኢና። ካብዚ ቀፂሉ ድካየድ ፀወታ ዓበይቲ ትሕቲ 23 ዓመትን ዘካይድዎ 183.6 ኪሎ ሜትር ዝርሕቀቱ ናይ ፅርግያ ውድድር ካብዚ ቀፂሉ ብቐጥታ ብቴሌቭዥን ኤርትራ ክመሓላለፍ እዩ። ነዚ ፀወታ ሞያዊ ተንተኑ ክህበና ኣብዚ ኣብ ስቱድዮ ዓዲምናዮ ዘለና ተንታኒ ቅድም ምሽክለታ ኣቶ ሰመረ ሚካኤል ይክኸውን። ስለ ሰመረ እንቋዕ ድሓን መፃእኻ።
1: እንቋዕ ድሓን ፅናኻ።
0: ራይ ሰመረ፣ ምናልባት ሻምፒዮን ቅድም ምሽክለታ ኤርትራ ዝሓለፈ ዓመት ብዓወትናኹም ዘርኣዩና ተፍሪናዮ። ድሮ ዓመት ኮይኑ ድማ ሎሚ ዓመት መብል 16 ግዜ እዩ ሎሚ ክካየድ ናይ ደቂ ተባዕትዮ ምኳን እዩ። ብሓፈሻ ናይ ሎሚ ዓመት ሻምፒዮን ቅድም ምሽክለታ ኤርትራ ምስ ናይ ዝሓለፈ ዓመት ብምንፃር ከመይ ዓይነት ውድድር ክኸውን ዘሎ ፅቢታት?
1: ቻምፒዮን ኤርትራ ከምቲ ዓመት መፅእ ኩሉ ተቐዳዳማ ይኹን ተዓዛባ ይኹን ኣብ ነፍሲ ወከፍ ፅፍዒ ዝነጥፍ ኣባላት ስድራ ቤት ቅድም ሸታ ብሃንቀውታ ድፅበዮ ውድድር እዩ። እዚ ውድድር ድማ ካብ ዓመት ናብ ዓመት ብዝሒ እናይደገ እንዳበዝሑ ብዓቕሚ ተቐዳድምቲ ከዓ ብብቕዓት እናበርክቱ ዝኸደሉ ዘሎ ግዜ ማለት እዩ። ስለዚ ቻምፒዮን ኤርትራ ሎም ዓመት ካብቲ ናይ ዝሓለፈ ዓመት ማለት እዩ ብፍልይ ዝበለ መልክዕ ክንሪኦ ተስፋ ይገብር።
0: ረ ምናልባት ናይ ሎም ዓመት ሻምፒዮን ኤርትራ ቲመዋድር ቦታ ካብ ናይ ዝሓለፈ ዓመት ናብቲ ንቡር ዝካየለሉ ዝነበረ ተመሊሱ ሎሞ እዚ መዋድር ቦታ ማዕረክ እንደ እዩ ፈታኒ ክኸውን ተቀዳደምቲ ምናልባት ዓቕበት ፎርቶ ስለ ኣትያ ስለ ዘላ ዝሓለፈ ዓመት ዝነበረ መዋድር ቦታ ዘይርብሖም ዝነበረ

0: ተቀዳደምቲ ኣብዚ ነሮም ዓመት ውድድር መዋድር ቦታ ዘረብሖም ተቀዳደምቲ በዓል መን ክንፅውዕ ንኽእል?
1: ወቻምፒዮን ኤርትራ ዝሓለፈ ፎርቶ ኣይ ኣተወት ነራ ዘበን ኣትያ ኣላ ማለት እዩ። ምናልባት ዝሓለፈ ዓመት እታ ዓቐበት ቁርብ በድሃት ኢልና ንግምታ ወይ ንፅበያ ዝነበርና ብቶም ተቃዳደምቲ እቲ ግብረ መሲ ክሰምዐ ከለካ ካብቲ ትፅቢትና ወፃኢ እዩ ነይሩ ማለት እዩ። እሱ ከ እንታይ እዩ እታ ናይ ጋራጅ መንግስቲ ዘላ ማለት እዩ ፈታኒት ኣይነበረትን። ኣብዚ እዋን እዚ ከ እቲ ዓመት መፀ ከም ልሙድ ዝካየደላ ዝነበረ ናፎርቶ ብምህላዋ ምሲ ንውሓት ኪሎ ሜትር ከዓ ብምህላዎ ማለት እዩ ኣብ ተቀዳደምቲ ዘምፅኦ ለውጢ ኣዝዩ ዕብይ ዝበለ ወይ ከዓ ጋብ ዘለዎ ክኾኑ ማለት እዩ። ብዓብኢ ከዓ ናይ ዝተፈላለየ ጋንታታት ካብቲ ዝዓበየ ማለት እቶም ፕሮቱም ኢልና ንገልፆ ብትሕትኡ ከዓ ናይ ሎካል ተቀዳደምቲ ናይ ሎካል ከዓ ካብን ናብን ሙሉእ ዞባታት ናይ 3-2 ዞባታት ዝሳተፍዎ ከም ምዃኑ መጠን ነዚ ውድድር እዚ ካብቲ ዝሓለፈ ብፍልይ ዝበለ መልክዕ ንሪኦሉ መገዲ እዩ ክፍጠር ማለት እዩ። ስለዚ ሎም ዘመን ፎርቶ ብምህላዋ ብካልእ ሸነኽ ከዓ እቲ ንውሓት ኪሎ ሜትር ከዓ ንውሕ ዝበለ ማለት 183.6 ኪሎ ሜትር ኣብ ተናውሒ ግዜ ኣድካምን በድሃን ካልእ መልክዕ ወይ ከዓ ካልእ ፍፃሜታትን ኣጋጣሚታትን እንሪኦሉ መድረክ ክኸውን እዩ ማለት እዩ። ስለዚ ኣብዚ እቶም ናይ ደገ ተፃወቲ ካብቲ ዝሓለፈ ማለት እዩ ብብቕዓቶም ለብዘበን ኣብቶም ፕሮ ተቀዳደምቲ ኢልና ንገልፆም እቶም 4 ብዝያዳ ብቕዓት ወይ ከዓ ብዝያዳ ፅቡቅ ውፅኢት ኣብ ምህላዎም ወይ ከዓ ብዘመዝግቦ ውፅኢት ነቲ ውድድር ካብቲ ዝሓለፈ ፍልይ ዝበለ መልክዕ ወይ ከዓ ካልእ ክንሪኦ ደይ ነበርና ዝሓለፈ ዓመታት ኣብዚ ዝካየድ ቻምፒዮን ኤርትራ ናይ ሎሚ ማለት ናይ 2026 መልክዑ ቀይሩ ክንርኢ ዝብል ግምት ኣለኒ።
0: ራይ ሰመረ ከምዚ ኣቕዲምና ዝገለፅናዮ እቲ ርሕቐት 183.6 ኪሎ ሜትር እዩ ሙሃ ኣብ ኣስመራ ኣብቲ ልዑል ብራኸ ዘለዋ ከተማ ከም ምኳኑ መጠን ማዕርክ ንደዮም ተቀዳደምቲ ኣዝዩ በዳሂ ንውሓት ኪሎ ሜትር ምናልባቶም ናይ ደገ ተቀዳደምቲ ወይ ድማ ቶም ፕሮፌሽናላት ንብሎም ኣብ ደገ 180 ኪኒኡ ንዮም ዝፃወትዎ እዞም ናይ ውሽጢ ሃገር ግን ምናልባት ዝነውሐ ክሳብ 180 ንዮም ዝኾንዎ ሞ ምናልባት ኣብዚ እንታይ ፍልያት ክፈጥር ይኽእል ርሕቀት እቶም ናይ ደገ ዝኽድዎን እቶም ናይ ውሽጢ ዓዲ ክድዝውርዎን?
1: ርሕቀት ኪሎ ሜትር ኩሉ ግዜ ኣገዳስነት ኣለዎ። በቲ ሓደ ሸንክ ከዓ ካብ 150 ክሳብ 160 ዘሎ ማለት እዩ ዝበዝሕ ኣብ ቱሪካ ተካይዶ ናይ ሓደ መዓልቲ ውድድር ክኾን ከሎ እቲ ዝነውሐ ዝጥቀስ ኣብ ሚላን ሳሪሞ ዝግበር 298 ኪሎ ሜትር እዩ። እዚ ኣብዚ ዘሎ ከዓ 183.6 ንብል ኣለና። ኣብ ዞባ ማእከል ድማ ወይ ከዓ ናይ ሃገርና ውድድር እቲ ዝበዝሐ 180 እሱ ከዓ ኣብ ዓመት ሓንሳ ገለ ንገብሮ እዩ። ተደጋጋሚ እነዘውትሮ እንወዳደሮ ነገር ኣይኮነን። ናይ ደገ ግን እዚ ኩሉ ግዜ ዝወዳደርዎን ኣብ ነፍሶም ዘሎ እዩ። ብኡ መንፀር ከዓ ምስ ርሕቀት ኪሎ ሜትር ከዓ እቲ ዝፍጠር ፍጥነት ኹን እቲ ዝፍጠር ኣብኡ ኩሉንትን ነገር ዝብድህ ፅቡቅ ገይሮም ነቲ ኪሎ ሜትራት ኣብ ነፍሶም ክሳብ ዝሃለወ ዝምክትዎ ወይ ከዓ ዝደልይዎ ነገር እዩ። ኩሉ ግዜ ውድድር ናይ ተፀዋርነት ጉዳይ ከም ምዃኑ መጠን ማለት እዩ። ምስ ናይ ሃገርና እናፃፂርካ ክትሪኦ ከለካ እቲ 150 እቲ 160 ኪሎ ሜትር ነዚ ሕጂ ተሰሪዑ ዘሎ እንደገና ከዓ ኩሉ ግዜ ከም ጠቕሶ ማለት እዩ እቲ ሓደ ውድድር ነቶም ተቀዳደምቲ ካብ 150 ንንየው ዘሎ ኣዝዮም ከሸግሮም ማለት እዩ። ምናልባት ነዚ ዓመት እዚኣ ኣዋርሒ ዝተዳለውላ ብውልቂ ይኹን ብጋንታታት ክህልው ይኽእሉ እዮም። ዓመት መፀ ኩሎም ሃንቀው ኢሎም ስለ ዝፅበዩ በዚ መንፀር ግን በቲ ዘካይድዎ ዝነበሩ ውድድራት ነዚ ናይ ቻምፒዮን ናይ 183 ምስ ተቐድማ ኣቢልካ ክትገልፆ ፀንሕኻ እቲ ፅፍዕ ባሕሪ ማለት እዩ ካብ 2004 ማለት እዩ ናይ ብሓቂ ነተፃወቲ ቁሩብ ሃልክን ካልእን ፀዓትን ዝሓትት ከም ምዃኑ መጠን ብዓብዪ ድማ እቶም ናይ ደገ ነዚ ፈሊጦም ብኣግዮም ነዚ ውድድራት ክለማመዱሉ ነቲ ኩነታት ከዓ ኣብ ነብሶም ከዋህድዎ ክረአዩ ይቀንዮም። ስለዚ ነቶም ናይ ደገ ብዙሕ ደሸግሮም ኣይኮነን። ነዞም ናትና ተቀዳደምቲ ግን ከምቲ ልሙድ ማለት እዩ እቲ ኪሎ ሜትር ምስ ክንብሎ ፀናሕና ምናልባት እቲ ኩነታት ኣየር ድሓን ደሎ ይመስል ማለት እዩ እቲ ንፋስ ኣንፈት ንፋስ ከዓ ኣገዳስነት ኣለዎ። ስለዚ ናይ ዞባ ማእከል ተቀዳደምቲ ብዝግባእ እንተ ተዳልየሉ ምሃልዮም ነቲ 3/4 ናይ ፀወታ

0: ከይተሸገሩ ብዙሕ ፀዓት ከየውፁ ዘይምክትሉ ወይ ከዓ ምስቶም ቅድሚት ክረአዩ ወይ ከዓ ነቲ ፀወታ ፅቡቅ ገይሮም ክቅልሱ ወይና ንግምቶም ዓበይቲ ተቀዳደምቲ ወይ ከዓ ኣብቶም ናይ ደገ ዘለዎ ፕሮፌሽናል ተቀዳደምቲ ደይፅጉዕሉ ኣብነት የለን። ግን እቲ ዋሕዲ ኪሎሜትር ኩሉ ግዜ ሃስያ እዩ ካብቲ ውድድር ኣብ ልምምድ ግን ብዝያዳ የተግብርዎ ስለ ዝኾኑ ነቲ ፀወታ እምብዛ ዝብድሆም ኮይኑ ኣይስምዐንን። እቶም ናይ ደገ ግን ካብቲ ናይ ተቀዳደምትናትና ዘለዉ ብዕፅፊ ብዝተፈላለየ ማለት ስለ ዝበልፆም እሶም ተጠቃምነት ወይ ከዓ ዝያዳ ዕድላ ደለዎም ኮይኑ ይስምዐኒ።
1: 183 ኪሎ ሜትር ንብል ኣለና። ምናልባት ኣብዚ ከዓ እቲ ትወስቶ መግቢ ቅድሚ ፀወታ፣ ኣብ መንጎ ፀወታ፣ ድሕሪ ፀወታ ትወስቶ መግቢ ይኹን መስተ ኣዝዩ ኣገዳሲ ኮይኑ ስማዓኒ ብጥንቃቐ እውን ክትሓዝ ኣለዎ። ምናልባት እቶም ናይ ውሽጢ ዓዲ ተቀዳደምትና ኣፍልጦኦም ኣብቲ ኣወሳስዳ ናይ መግቢ ይኹን ናይ ሃይድሬሽን ከመይ ደሎ ማለት ንስቱ ብመፀ ናይቶም ፕሮፌሽናላት ተቀዳደምቲ
0: ዞኦ ማእከል ክትሪኦም ከለካ ብጋንታ ይኹን ብውልቂ ይኹን ምስቶም ናይ ደገ ዘለዉ ተቀዳደምቲ ፕሮፌሽናላት ካብቲ ዝለዓለ ክሳብ ሰዓተ ብዝተፈላለየ ምክንያት ይቃረብዮም ብኡ መፀርካ እቲ ዝወስዝዎ ነገራት ካብ ዝብላዕ፣ ካብ ዝስተ፣ ካብ ዕረፍትን ካልእን ነገራትን ብዓብየ ከዓ እዚ ሕጂ እቲ ናትና ምስ ዘሎ ናይ ምዕባለ ማለት እዮም ብቀረባ ነቲ ናይቲ ዓለም ዝኸድዎ ኣካይዳ ናይ ካልኦት ጋንታታትን ናይ ካልኦት ተቀዳደምትን ኣብነት እናገበሩ ነቲ ውድድር ወይ ከዓ ነቲ ዝገብርዎ ነገራት ኣብ ነፍሶም ኪኖት ልምምድ ማለት እዩ ካብ ዝስተ፣ ካብ ዝብላዕ፣ ካብ ካልእ ነገራት ንነፍሶም ዝህነፀሉ እንደገና ነቲ ነፍሶም ዝግባእ ዕረፍትን ንምህዳስን ዝኸውን ነገር ካብቶም ዓበይቲ ብዙሕ ዝፍለየለ ኣይግምትን እየ ማለት እዩ። ካብ ብሽክለታት ሒዝና ክንርኢ ንኽእል ኢና። ብሽክለታ ምስታይ ዓበይቲ ተቀዳደምቲ ናይ ዞባ ማእከል ዘለዉ ዝፈልዮ ኣዝዩ ውሕድ ነገር እዩ። ምናልባት እቶም ናይ ፕሮፌሽናላት ክኾነ ክእለ ናይቶም ዓበይቲ ተደይ ኮይኑ ካብ ብሽክለታት ሒዝካ ክሳብቲ ናይቲ ዝለዓለ ተመሳስልነት ኣለዎ። እቲ ይፈላለዩ ይኸውን እዩ። እቶም ዓበይቲ ዝረኽብዎ ነገራት ካብቲ ትካል ብቐንዱ ማለት እዩ ጥዑይ ኣብ ኣና ድመፅ ከዓ ናቱ ኣገዳስነት ወይ ውሕስነት እቲ ከም ንዑ ዘገድስ ማለት እዩ ከም ናይ ሪካቨሪ ኢልና ንገልፆ ከም ጀል፣ ከም ኤነርጂ ካልእ ነገራት ማለት እዩ። ተቀዳደምትና ግን ኣብዚ እዋን እዚ ናይ ዞባ ማእከል ብትክክል ዝተረድእዎን ዝፈለጥዎን ኮይኑ ስምዐን ብርግፅ ከዓ እቶም ደገ ዝኸዱ ምስኦም መቕርቦም ስለ ዝኾኑ ብዙሕ ነገር ይምህርዎምን የረድእዎን ከም ምኳኑ መጠን እቲ ኣገዳስነቱስ ብዝያዳ ካብቲ ዝሓለፈ ዓመታት ኣብዚ እዋን እዚ እቲ ንቕሓት እቲ ፍልጠት ዝረድእዎ ኢለ የ ድሓስብ ከምኡ ከዓ ክትቀርቦም ከለካ ፅቡቅ ገይሮም ይነግሩኻን ረድኡኻን እዮም ማለት እዮም። ብዓብዪ ድማ ስራፊኤል በየነ ብታ ስነ ፍልጠት ቅድም ሽለታ ትብል መፅሓፉ ብዛዕባ ናይቲ ኣመጋግባ ኣሰታትያ ካልእ ነገራትን ጠቂስልዎ ዘሎ ተቀዳደምትና እውን ነታ መፅሓፍ ንዓኣ ጉዝጓዝ ገይሮም ተዘድልዮም ነገራት ዘየድልዮም ነገራትን እናተረድኡን እናተማሃሩን እናተመኩርን እዮም ዝኸደልዎ እሞ ኣብዚ እዋን እዚ እቲ ሒዞሞ ዘለዎ ንቕሓት ኣብ ኣመጋግባ ኣብቲ ዝተፈሳሲ ኣብ ነፍሲ ወከፍ ሓደ ኪሎ ሜትር ኣብ ነፍሲ ወከፍ ሓደ ሰዓት እንታይ ክሰት የለዎም ኣብ ነፍሲ ወከፍ ዝግበር ንውሓት ኪሎ ሜትር ማለት እዩ እንታይ በሊዖም መዓዝ ሕቂቖም ነናይ ክኸይዶም ክእሲ ዝተረድኦ ኮይኑ ይስምዐኒ። ብኡ መንፀር እዮም ካ ልምምዳቶምን ወላ ውድድራቶምን ዘካየድ ምናልባት ሓደ ሓደ ተቀዳደምቲ ብሰንኪ ቁርብ ናይ ዝተፈላለየ ምክንያት ደይርጋት ኣብቲ ፀወታ ኣብዞባ ማእከል ብንሪኦ ከምቲ ዝድለ ክበልዑ ክሰትዩ ገለ ኣይንሪኦምና ናይ ገሊኦም ኣሰልጠንቲ ከዓ ነቲ ፀወታ ብዝግባእ ክዛዝሙን ዘድሊ ነገር ንክገብሩን እቲ መልእክቲ ዘመሓላልፎ ክትርኢ ከለካ ኣገዳሲ ትሪኦም ሲ ነቲ ናይ ኣመጋግባ ነገራት ብትክክል ተረዲኦም ወለ ኢለ ሓስብ።
1: ኣብ ትሕቲ ዩሲኣይ ዝመሓደራ ሃገራት ዓመታዊ ናይ ሓደ መዓልቲ ናይ ሻምፒዮን ውድድራት የካይርአን ሻምፒዮን ክንብል ከለና ናይ ሓንቲ ሃገር ማዕርክ እንደዩ ኣገዳሲ እዚ ዓወት እዚ ኣብ ሓደ ሲቪ ናይ ሓደ ተቀዳማይ ዝህልዎ ተራ ከመይ ምገለፅከ?
0: ሻምፒዮን ክንብል ከለና ምናልባት ነዚ በሪ ናይ ቻምፒዮን ዝተዓወተሉ ማለት እዩ ዳንኤል ተክለ ሃይማኖት ምስ በረኸት የማነ ብኣዝ ፀቢብ ውፅኢት ንነዊሕ ግዜ ንምፍራዶ ኣብ ተፀገመሉ ነቲ ዓወት ምስ ተነግሮ ብኡ መንፀር

0: ከኣነት ሻምፒዮንነት ክብሪ ምስ ደፍአ ኣብቲ ናይ ትካል ዓለም ናይቲ ማህደረ ትምህርቲ ኣብ ዝረኸበሉ ግዜ እቲ ናይ ሻምፒዮንነት ነገር ካብን ናብን ሃገራት ብፍላይ ድማ ከማና ዝኣመሰላ ኣፍሪካውያን ላቲን ኤሮጳ ናይ ብሓቂ ኣገዳስነት ኣለዎ። እቶም ናይቶም ኤሮጳ ወይ ናይ ኣሜሪካ ብዙሕ እኳ ዘገድሶም ዘልዮም እንትኾነ ግን እቲ ማሕበር ቅድም ሽለቲ ዓለም ዝበዝሒ ግዜ ኣብ ኣፍሪካ እቲ ቻምፒዮንነት ነገር ኣገዳስነት ሃልይዎ ብፍላይ ኣብ ውልዶ ተቐዳደምቲ ማለት እዩ ኣብ ኣንዴ 23 ይኹን ትሕትኡ ዘለዉ ኣብ ዝወስሉ ግዜ እቲ ናይ ማህደረ ትምህርቲ ዕድል ናይ ምርካብ ልዑል ኣበርክቶ ኣለዎ ማለት እዩ። ከምዚ ዝኣቐድም ኣቢለ ክገልፀልካ ፅንሕዎ ዳንኤል ተክለሃይማኖት ቻምፒዮን ናይ ሃገር ምስ ኮነ እዩ ነቲ ናይቲ ትምህርቲ ዕድል ክረኽቦ ክኢሉ ብእመንፀር ነቲ ናይ ትምህርቲ ዕድልካ ብዝግባእ ስለ ዘተግበረ ከዓ ክሳብቲ ዝለዓለ ናይቲ ስእሊ ብሽክለታ ዝበሃል ማለት እዩ ክበፅሖ ክኢሉ ብእመንፀር ከዓ እቲ ቅዲም ቀዳማይ ፀሊም ኣፍሪቃ እውን እናተባሃለ ንሰናውሐ ግዜ ኣብቲ መድረኽ ስእሊ ናይ ብሽክለታ ክንሪኦ ክኢልና ማለት እዩ። ሕጂ እውን እዚ ቻምፒዮን ንብሎ ወይ ከዓ እዚ ሎሚ ዝካየድ ዝሰላሰል ማለት እዩ ድሕሪ ገለ ደቃይቕ ዝተዓወቱ ተዓወት ነቲ ናይ ቻምፒዮን ክብሪ ዝደፍኡ እቲ ፌደሬሽን ዞባ ማእከል በቲ ዘመዝግቦ ውፅኢት እቲ ናይ ማህደረ ትምህርቲ ናይ ምርካብ ዕድላት ባብ ናይ ምኽፋት ዕድል ስለ ዘሎ ኣዝዩ ኣገዳስነት ኣለዎ ማለት እዩ።
1: ራይ ክቡራት ተዓዘብቲ 183.6 ኪሎ ሜትር ዝርሕቀቱ ናይ ዓበይቲ 23 ዓመትን ደቂ ተባዕትዮ ውድድር ኣብ ምብጋስ እዩ ዝርክብ ዘሎ። ክሳብ ንሱ ድጅምር ዕላልና ክንቅፅል ኢና። ሰመረ፣ ምናልባት ኣብዚ እዋን እዚ ብናይ ቢንያም ግርማይ ዝመፅእ ዓወት ኣብ ቱር ደ ፍራንስ ይኹን ኣብ ዓለምለኻዊ መድረኻት ስም ኤርትራ ኣዝዩ ገኒን እዩ ዘሎ ኣብ ክልል ምሽክለታ ለክዑ ናይ ልዕሊ 80 ዓመታት ታሪክ ዘለዎ ስፖርት እዩ ዘለና። ምናልባት ኣብዚ ግዜ እዚ ሻምፒዮን ኤርትራ ድሕርቲ ስምና ኣብዚ ዓብየሉ መድረኽ ይካየድ ምህላው ቁራሕታ ማሕበረሰብ ዓለም ኣብዚ እዋን እዚ ኣብ ቅድም ምሽክለታ ኤርትራ ኣብ ከመይ ደረጃ ኣሎ?
0: ቢንያም ብዘመዝገቦ ውፅኢት ቢንያም ብዘርኣዮ ታሪካዊ ዝኾነ ንዘመናት ዝቕፅል ንነዊሕ ዓመት ተበፂሑ ወይ ከዓ ተተንኪፉ ደይፈልጥ ክብሪ ብዘልበሶ መፀን ማለት እዩ ናይ ካልኦት ሃገራት ጠመተ ዓበይቲ ጋንታታት ኣብዚ ሃገር ዓብ ግደ ኣለዎ። ብርግፅ ከዓ ከም ዩኖስ ዝኣመሰላ ካልኦት ጋንታታት ውን ኣብዚ ናይ ጠመተ ናይ ሃገርና ኣተክርኡ
2: ፅቤ ፅናዕና ቻምፒዮን ኤርትራ ናይ ትሕቲ 23 ዓመትን ዓበይቲ ተቃደምትን ድሮ ውድሮ መጀሚሮም ኣለዉ። እዞም ተቃደምቲ 183 ማለት 18 ዙርያ ንምሽፋን እዮም ኣብ መስመር ተረኪቦም ተበጊሶም ዘለዉ። ኣቐዲሙ ዝተካየደ ውድር ናይ ጁኒር ማማክ ተቃደምቲ ድማ ብዓወት ተቃደምቲ ናይ ክለብ ደንደን ተዛዚሙ ዘሎ ሓፈሻዊ ድማ ነዚ ተበጊሱ ዘሎ ውድርን ካልእን ዝምልከት ትሕዝቶ ሒዝና ምስዕጓት ቀርብ ኢና ደጊና ብርኹም ክታል ንምንየልኩም ሰላም

0: ኩብራት ተዓዘብቲ ከምዚ ክንዕዘቦ ፀሕና ዓበይትን ትሕቲ 23 ዓመትን ዘካይድዎ ናይ ፅርግያ ውድድር ድሮ ተበጊሱሎ ሰመረ ናብ ዕላልና ክንምለስ ኢና። ምናልባት ሻምፒዮን ቅድድም ብሽክለታ ኤርትራ ኣብዚ እዋን እዚ ቆላሕትኡ ብማሕበረሰብ ዓለም ኣብ ከመይ ደረጃ በፂሑሎ ምስ ብመንገዲ ቢንያም ግርማይ ኣብ ዝሓለፉ ዓመታት ከነመዝግቡ ፅናሕና ዓበይቲ ናይ ወርልድ ዓወታትን ካልእ ተኣሳሲሩ ቅድሚቲ ዓወታት ዝነበረን ኣብዚ እዋን እዚ ዘሎ ቆላሕታ ማሕበረሰብ ዓለም ኣብ ቅድድም ብሽክለታ ኤርትራ ኣብዚ እዋን እዚ ኣብ ከመይ ደረጃ ኣሎ?
1: ቅድሚ ናይ ቢንያም ነዚ ዓወት እዚ ምህጉ ንፃፉ ኦሎምፒካዊ ተቃዳማይ ዳንኤል ተክለ ሃይማኖት ኦሎምፒካዊ ተቃዳሚ ምህራዊ ቅዱስ ኣብ ቱር ዲ ፍራንስ ብዝገበሮ ኣንፀባራቅ ወይ ከዓ ኣድማዒ ምንፅብራቅ ናይቲ ፀወታ ቆላሕትኦም ናብ ኣፍሪቃ ብዓብየ ከዓ ናብ ሃገርና ማለት እዩ ኣዝዩ ልዕል እዩ ነይሩ ማለት እዩ። ኣብቲ እዋነት እዩ ንኡስ ዕድመ ዝነበሮ ቢንያም ግርማይ ነዚ ሕጂ ዝበፅሖ ዓወት ከዓ እተን ዓበይቲ ጋንታታት ናይ ዓለምና ዝተባሃለ በዓሉ እውን እቲ ማሕበር ቅድድም ብሽክለታ ዝበሃል እቲ ዩሲኣይ ኣዝዩ ኣተኩሮን ኣድህቦን ገይሩ እቲ ዝግባእ ነገር ናብቲ ሃገር ተቀዳደምቲ ኣብ ምብዛሕ ወይ ከዓ ተቀዳደምቲ ውሎ ተቀዳደምቲ ኣብ ምውሳድ ዓብይ ትተራ ወይ ከዓ ዓብ ኣበርክቶ ነይርዎ እዩ። ብዓብየ ከዓ እተን ዓበይቲ ጋንታታት እንብለን ማለት እዩ ኣብ መገብተን እቴን ዕብየን ኮስኪሰን ናብቲ ዝለዓለ ንክብፅሓ ዓብ ተራ ነይርዎ እዩ። እቲ ስእሊ እቲ ናይቲ ቢንያም ብዓብይ እዩ። ከምዚ ኣቐድማ ኣቢለ ክገልፀልካ ፅንሐኹ ናይ 10 ገለ ዓመት እቲ ማሕበር ቅድም ብሽክለታ ኣብ ሃገርና ኣብ ኤርትራ ማለት እዩ ዓብይ ፅልዋ ወይ ከዓ ይዒንቱ ካብ ሰድድ ቀሊል ኣይኮነን። ምስ ናይ ምምፃእ ቢንያም ድማ ዓወታቱ ዝያዳ ካብቲ ማሕበር ቅድም ብሽክለታ ካልኦት ጋንታታትን ሃገራትን ብዛዕባ ብሽክለታ ዝግደሳን ኣቕሊልካ ድረያ ይኮነ ማለት እዩ። ነፍሲ ወከፍ ጋንታ ኣብ ኤውሮጳ ዘላ ፍላይተን ዓበይቲ እንብለንተን ፕሮቲም 18 ጋንታታት ናተ መገብቲ ኣለዎን ቀለብቲ እቶም መገብቲ ወይ ከዓ እተን ቀለብቲ ዝበሃላኻ ንኡስ ዕድመ ዘለዎም ፅቡቅ ቁመናን ብቕዓትን ዝውኑ ተቀዳደምቲ ኣብ ምውሳድ ናብ ሃገርና ጥመተአን ካብ ምጥማት ዓዲ ኣይወዕላን።
0: ኣብዚ እዋን እዚ ምናልባት ብደረጃ ፕሮፌሽን ኣብ ምፅዋት ዝርከቡ ኣስታት 20 ዝኾኑ ተቃዳድምቲ ኣለውና፣ 4 ኣብ ናይ ወርልድ ቱር ኣለውና፣ ሓደ ኣብ ናይ ፕሮ ኮንቲነንታል ኣለና መርሃዊ ቅዱስ፣ ዝተረፉ 15-16 ድማ ኣብ ናይ ኮንቲነንታል ክለባት ኣለውና። ሞ ምስቲ ቅድድም ብሽክለታ ኤርትራ ናይ 80 ዓመታት ታሪክ ኣለዎ ንብላ ኣለና። ሞ እዚ ቁፅሪ እዚ ምናልባት ነቲ ታሪክና ይውክሎ ዶ? ከመይ ደረጃ ኣሎ?
1: ሓንዲ ርኢልካ ትምልሶ ነገር ኣይኮነን። ነዊሕ ዕድመ ነዊሕ ታሪክ ሓሳብ ከም ባህልና ከም ዓስራይ ብሄርና ኢና ንገልፆ ብሽክለታ ማለት እዩ። ስለዚ ኣብ ውሱናት ዓመታት እዮም እዞም ቁፅሪ እዚኦም ክረኣዩ ይኽኢሎም። ኣቐድማ ኣቢሉ ቅድሚ ተወሰነ ግዜ ብርክ ድበሉ ነይሮም ና ግን ካብ ዘሎ ብዕፅፍታት ክስጉም ገለ እዩ ዝግባእ ነይሩ። እቲ ምክንያት ኣይርድአካን ክኸውን ይኽእል። እቶም ውሕዲ ተቀዳደምቲ ኣብ ናይ ፕሮፌሽን 4 ኣብቶም ዓበይቲ ማለት እዮም ኣብቲ ናይቲ ፕሮ ኮንቲነንታል ኮንቲነንታል ታ ከምዚ ክትገልፆ ፅናሕካ ናይ 12 ገለ ተቀዳድምቲ ኣለውና ምስቲ ናይቲ ናትና ታሪክን ልምድን ባህልን ናይ ነዊሕ ጉዕዞ ናይ ዓመታት ከም ምህላውና ብሽክለታ ነዚ ቁፅሪ እዚ ከም ሰመረ ከም ናይ ነዊሕ ተዓዛቢ መጠንካ ኣዝዩ ይውሕድ ወይ ከዓ እቲ ቁፅሪ ኣዕጋቢ ኣይኮነ ዝኣምናነ
0: ራይ። ናብ ናይ ሎማዓንቲ ውድድርና ክንምለስ ናብ ሻምፒዮን ኤርትራ ብሓፈሻ ሻምፒዮን ኤርትራ ኣብ 2008 ካብዚ

0: ጅምር ክሳብ ዝሓለፈ ዓመት ዝተካየደት ኣከታትሉ ዝተዓወፅሉ ተቃዳማይ የለን። ቢንያም ግርማይ እውን ኣብ ሓደ ኣጋጣሚ ካብ ኣብ ሻምፒዮን ኤርትራ ክዕወት ኣብ ቱር ደ ፍራንስ ናይ መድረክ ዓወት ከመዝግብ ይቐለኒ ኢሉ ነይሩ ሞ ሻምፒዮን ኤርትራ ማዕርክ ንዚ ድበዲ
1: ሻምፒዮን ዘበለ ኩሉ በዳሃ እዩ። ሻምፒዮን ክንኮልና ዋላ ሻምፒዮን ዓለም ዋላ ሻምፒዮን ኣፍሪካ ክነብል ንኽእል ኢና። ናይ ሃገርና ግን እቲ ቀንዲ በዳሃነቱ ዝገብሮ ሓደ ኣኣብኖም ንግያቶም ብምህላዎም

0: ኣብ ሓንቲ ማለት ኣብ ውስንቲ ስለ ዝኾነ ምናልባት ቻምፒዮን ናብ ካልእ ዓለማት ክትሪኦ ከለኻ ቦታ ይፈላለዩ ለብ ዘመን ናይ ጎልጎል ክኾን ከሎ ንዓመታ ከዓ እቶም ኣጥቃዕቲ ተባሂሎም ዝጉድእ ዝተቃለንት ንዖም ድምች ይኸውን ብድሕሪኡ ድመፅእ ዓመትካ ነቶም ናይ ክላይምበር ይኸውን ብድሕሪኡ ድመፅእካ ነቶም ናይ ኦራውንድ ይኸውን ማለት እዩ። ንሕና ምናልባት ቅርፂ መሬት ዝፈጥሮ ነገር እታ ዘላትና ናብ ፎርቴና ንገብራ ማለት እዩ። መጀመርታ ቅድሚ ምእታው ውሱናት ግዜ ዳንኤል ተክለ ሃይማኖት ዳርጋ ነዚ ክብሪ እዚ ቁርብ ፅጊዕ ኢልዎ ነይሩ ተኣከታትሉ ናይ ምውሳድ ማለት እዩ። 2009/8 ምስ ወሰደ ኣብ ከረን ኣብ ዝተካየደት ነቲ ፅዋዕ እውን ክሕወተሉ ክኢሉ ብሕቶካ መሰረት ክሪኦ ከለኹ ግን ኣካታትልካ ቻምፒዮን ናይ ምዃን ዕድል ኩሉ ግዜ ፀቢብ እዩ። ምክንያቱ ክላሲክ ወይ ከዓ ናይ ሓደ መዓልቲ ውድድር ሚእቲ ካብ ሚእቲ ተኣማሚንካ ብብቕዓትካ ትዕወተሉ ውድድር ኣይኮነን። ክትዕወተሉ ትኮንካ 2-3 ኣገደስ ሰባት ክልውካ ኣለዉ ማለት ከም ሊደር ኮይኑ ከም ሊድ ኣውት ኮይኑ ኣብቲ መጥረሻ ከውፀልካ ትኽእል ወይ ከዓ ንዝሃደሙ ተቃዳደምቲ ጠርኒፉ ናብቲ መጥረሻ ከብፅሐልካ ብሙሉእ ተወፋይነት ንኣብነት ንበል ማለት እዩ ከም ኣማንኤል ገብራ እግዚኣብሔር ዝኣመሰሉ ኣብ ትሪክ ዝገብሮ ኣስተዋፅኦ ናይ ብሓቂ ካብቲ ኣዝዩ ወሳንነት እዩ። ከምኦም ዝኣመሰለ ተቃዳዳማይ ሃሊካ እንተ ዓመ ወሲድካ ንካልእ ዓመት ንሳልሲ ዓመት ንክትወስድ ንክትደግም ክስልስ ብዙሕ ዝእግም ኣይኮነን። ብዘለካ ናትካ ዓቕሚ ኣዶም ፀኻያ ውፅኢትን ብቕዓትን ግን ክደግሞ ክትስልሶ ናይ ብሓቂ ኣሸጋሪ እዩ። ጋንታ ከዓ ወይ ከዓ ኣብ ዙርያካ ዘለዉ ሰባት ናይ ብሓቂ ኣገዳስነስ ዘለዎ ብከምዚ መልክዕካ ዓመት መፀ እቲ ውድድር ካልእ ቅርፂ ካልእ መልክዕ እናረኣዩልና ንኸይድ ብቕዓት ክንዝሃለዎ ይሃሉካ ናይ ምድጋም ዓቕሚ ኣዝዩ ኣሸጋሪ እዩ።
1: እዞም ኣክል ተቃዳደምቲ ሻምፒዮን ኤርትራ ካብ ዘይዕወትሉ ዳርጋ ናብ 5-6 ዓመታት ተፀጋጊዑ ኣሎ። ንመወዳእታ ግዜ ኣባል ኣስቤኮ ዝነበረ ዳዊት የማነ ብከባቢ መንደፈራብ ዝተካየደት ናይ በረካ ውድድር እዩ። ናይ መወዳእታ ናይ ዞም ኣክል ተቃዳማይ ሻምፒዮን ኤርትራ ኮይኑ ካብቲ ግዜ ትንዳሓር መብዛሕትኡ ውድድራት ሻምፒዮን ኤርትራ ብናይ ደገ ወይ ድማ ብቶም ፕሮፌሽናላት ንሎም እዩ ክዕወት ንሪኦ ዘለና ሞ ናይ ዞም ኣክል ተቃዳምቲ ካብ ሻምፒዮን ኣርሒቆም ዘሎ ምክንያታት እንታይ ክኸውን ይኽእል? ነቶም ፕሮፌሽናላት ረሲዖም ሻምፒዮን ንክኾን ኸ እንታይ ተኣምርዮም ክሰርሑ ዘለዎም?
0: ምናልባት ፅብቕቲ ሕቶ እያ ቻምፒዮን ናይ ዞባ ማእከል ተቃዳደምቲ ነቲ ዘውዱ ቻምፒዮን ካብ ዘይደፍኡ 1-5-6 ዓመት ገይሩ ኣሎ። ንመርሃዊ ቅዱስ ኣብ መንጉዳ ረቲዑ ዝዓወተ ዳዊት የማነ ማለት እዩ ኣባል ኣስቤኮ ከሎ ብድሕሪኡ ዝረኣናያ ተቃዳዳማ የለን ብካልኦት ተቃዳደምቲ ናይ ደገ ኣብ ደገ ተጠርኒፎም ዝፃወት ተቃዳደምቲ እዩ ክዕብልል ተራእዩ ማለት እዩ። ካልእ ከዓ ኣይኮነን እዚ እቶም ናይ ደገ ተቃዳደምቲ ብዝገብሮ ብዝሒ ውድድራትን እንደገና ልምምዳትን ካልእ ነገርን ካብ ናይ ዞባ ማእከል ዘለዎ ተቃዳደምቲ ከምቲ ኣቐድም ኣቢልና ክንጠቕሶ ፅናሕና ብዝተፈላለየ ምክንያት ወላ ብሓሙሽተ ሚእታዊት ይበልፅዎም እዮም። ካልኣይ ከዓ ቻምፒዮን ዞባ ማእከል እቲ ብርትዒኡ ኣብቶም ተቃዳደምቲ ናይ ደገ ብዝፈጥሮ ነገራት ናይ መጥቃዕቲ መልሰ መጥቃዕቲ ብፍላይ ኣብቲ መጥረሻ ዝግበር ክፃወሩ ወይ ክውድህዎ ኣይክእሉን እዮም። ናይ ዞባ ማእከል ተቃዳደምቲ ነዚ ናይዚ ቻምፒዮን ዘውዲ ንምድፋእ ክቕልቀሉ ወይ ከዓ ነተዓወት ክጭብጥዎ ንድሕር ኮይኖም ናተያ ረዳድኣ ኣብ ዞባ ማእከል ዝግበር ውድድራት ክብርክት ኣለዎ እቲ ቁፅሪ ይረኣየካእዩ። ናይ ብሓቂ ብዙሕ ተቃዳደምቲ ኣብዚ እዋን ዘለዎ ልዕሊ ሚት ተቃዳደምቲ እዮም ዘለዎ። እዞም ልዕሊ ሚት ተቃዳደምቲ ክንሪኦ ከለና ከዓ ብዝገብሮ ዋሕዲ ውድድራት ኣብ ዓመት ኣዝዩ ብቁፅሪ ዝወሓደ እዩ። ካብ 25 ኣይሓልፋን እዩ 25 ኣብ ዓመት ማለት እዩ ኣብዘን 52 ሰሙን። ናይ ደገ ተቃዳደምቲ ክንሪኦም ከለና ኣብ 3 ወርሒ ኣብ 2 ወርሒ ዝገብርዎ ኣብ ዓመት ናይ ዞባ ማእከል ገብሮ እዚ ርእሱ ዝኸኣለ እናቱ ጋባ ኣለዎ ማለት እዩ። ስለዚ ተቃዳደምቲ ዞባ ማእከልና ነቲ ዘውዱ ቻምፒዮን ንክደፍኡ ውድድራት ብትክክል ክህልወሎም ኣሎ። እንደገና ከዓ እቲ ዝገብሮ ውድድራት ከዓ ኣብቲ ናይ ኪሎሜትራት ከዓ ተራ ኣለዎ ማለት እዩ። ስለዚ

0: ናብቲ ዝለዓለ ቻምፒዮን ናይ ምድፋእ ናይ ዞባ ማእከል ክመፁ እንተኮይኖም እቲ ውድድራት ኣዝዩ ክብርቲ ኣለዎ። ክሮሜተር ኣብ ዓመት ሓንሳብ ገብሩ ቀሊል ኣይኮነን። ኣብ ዓመት ሓንሳብ ክትገብር ንዓኻ ነቲ ናትካ ብቕዓት ማለት እዩ። ናይ ደገ ተቀዳደምትና ናብቱ ሞያ ዋላ ተደይ ኮይኑ ብዝወሓደ ልዕሊ 7-8 ግዜ ገብሩ እዮም። ኣብ ነፍሲ ወከፍ ቱር ዝግበር ናይ 5 ናይ ዓርገለ መዓልቲ ሓንታይ ምታይ ባላ ነፍሲ ወከፍ ተቀዳዳማይካ ኣብዚ ታይም ትራያል ከዓ ኣብ ወርክትኡካ እንታይ ዝገብር ግድን እዩ ዝገብር። እቲ ዋሓደ ውድድር ብምህላው ከዓ ነቶም ተቀዳደምቲ ናብቲ ዝለዓለ ንከይበፅሑ ዝዕንቅፆም ኮይኑ ይስምዐኒ።
1: ራይ ሰመረ ድሮ ተቀዳደምቲ ሓደ ዙርያ ሸፊኖም ኣለው። ብዓወት ኣማን ትምራሕ ዘላ ጉጅለ እውን 6 ተቀዳደምቲ ሒዛ ወፂያ ኣላ። ምናልባት ናይዛ ጉጅለ ቀልጢፋ ምውፃ ከመይ ክረክኣል?
0: ደንጌም ኮማን ኮይኑ ይስምዐኒ። ንቕሎ ክትብል ከላ መጥቃዕትታት እዩ ዝካየድ ነይሩ ዝሓለፈ ዓመት። ሕጂ ክንሪኦ ዘለና ማለት እዩ ናይ ትርካዊት ክለብ ኢስታንቡል ማለት እዩ ዓወት ኣማን ነታ ግሩፕ መሪሕዋ ይኸይድ ኣሎ። መሪሕዋ ከይድ ከሎ ብጥንቃቐ ብፅፈት ዝጎታ ወይ ከዓ ዝስሕባ ኮይኑ ይስምዐካ። ምክንያቱ እቲ ዝተርፎ ዘሎ ኪሎሜተራት ኣዝዩ ብዙሕ እዩ። ተቀዳደምቲ ኣብ ዓባይ ጉጅላ ከዓ ብጥንቃቐ ብፅፈት እዮም ዝከታተልዎ ዘለዎ። ምናልባት ኣብ ዝተፈላለየ ውድድራት ንሪኦ እዚ ብኣግኡ ማለት ኤርሊ ኣታክ ትበሃል ኩሉ ግዜ ኣብ ገለ እዋን የርብሐካ ኣብ ገለ እዋን ከዓ ግዳይ ይገብረካ እዩ ማለት እዩ። ስለዚዞም 5 ተቀዳደምቲ ኣብ ቅድሚት ሓሊፎም ዘለው ታዊኹም እዮም። ግድን ከዓ ናይ ባህርን ናይ ብሽለታ እዩ። ኣብ 18 ኪሎ ሜትር እዮም መጥቃዕቲ ገይሮም ንቅድሚት ከይዶም ዘለዎ። ኣብ ነፍሲ ወከፍ ውድድር ንቕሎ ክትብል ከላ እዮም እቶም ከድምዑ ድኽእሉ ዋላ ከየድምዑ ድኽእሉ መጥቃዕቲ ዝገብሩ ማለት እዩ። ስለዚ ቁርብ ከማን ደንጊዮም
1: ምናልባት ዓወት ኣማን ከምዚ ዝረአኒዮም እንታይ ጉጅለ ሒዝዋ ካብቲ ዓባይ ጉጅለ መጥቃዕቲ ፈፂሙ ኣሎ። ምናልባት ኣብታ ጉጅለ ዝያዳ ጉኑስም ዘለዎ ዓወት ኮይኑ ይስማዓኒ ሞ ምናልባት ነዛ ጉጅለ ሒዝዋ ንሱ ይወፅእ ምህላው ዋጋ ዘኽፈለሎ ኮይኑ ኣይስማዓካ። ምክንያቱ ዘብሬ ተቀዳዳማይ ናይ ምርካብ ተኽእሎ ከመይ እዩ? መብዛሕትኦም እዞም ናይ ውሽጢ ዓዲ ተቀዳደምቲ ነቶም ናይ ደገ ስለ ድሰግእዎም ከም ነጥቢ ትሕዘለየለ
0: ብናቱ ፔስ እዩ እንተወሰነ እዋን ክኸይድ ነቲ ናቱ ፔስ ወይ ከዓ ነቲ ናቱ ፍጥነት ኣብ ማእኸሉ ነቶም ኣብ ዝርዩ ዘለው ነቲ ፍጥነት ከም ዝሕዝዎ ገይሩ እንተወሰነ እዋን ኣሳሊዎም ክኸይድ እዩ። እቲ ብድሕሪ ድመፆ መጥቃዕቲ ወይ ከዓ እቲ ብድሕሪ ዝመፅእ ፍጥነት ብትክክል ኣብኣትዩ ክገብሮ ዘለዎ ነገራት ኩሉ ስለ ዝኽእል ማለት እዩ። ስለዚ ዓወት ኣማን ወላ እንተኸደ ብዙሕ ደሰክፎ ደብሎ ነገር የለን። እሱ ግን ነቲ ፍጥነቱ ዓቂቡ ነቶም ምስኡ ዘለዎ ተቀዳደምቲ ከዓ ነቲ ፍጥነት እንዳመቃርሑ ንዑ ነቲ ፔስ ሒዞም ናይ መኻት ተኽእሎ ከማእዝኖም ይኽእል እዩ ዝብል ግምት ኣለኒ።
1: ምናልባት ካብዚ ርእሲ ከይወፃና ኣብ ኩዕሶ እግሪ ፌር ፋክተር ወይ ድማ ናይ ፍርሒ ርቋሒ ዝበሃል ኣሎ። ሓንቲ ንእሽተይ ጋንታ ሓንቲ ዓባይ ጋንታ ፈሪሓ ስነ ኣእምራዊ ፈሪሓ ናይ ምእታው ባህርያ ትርእሞ ኣብቲ ፀወታ ድማ ብቀሊሉ ትስዓር። እቲ ናይ ፍርሒ ርቋሒ እንተና ብሽክለታ ምፅኢናዮ ከዓኒ እቶም ናይ ዞባ ማእከል ነቶም ፕሮፌሽናላት ተቀዳደምቲ ናይ ምፍራሕ ስምዒታት ኣለዎም ዶ? ናይ መዕወትኦም ምክንያት ካብቲ ዋንጫ ሻምፒዮን ኣርሒቆም ዘሎ ንሱ ከም ሓደ ርቋሕ ክትሓዝ ዘለና ክእል ዶ?
0: ብርግፅ ክትሓዝ ይኽእል እዩ። ኩሉ ግዜ እቶም ናይ ደገ ተቀዳደምቲ መጥቃዕቲ ገይሮም ኣብ ዝኸዱሉ ግዜ እቲ ናቶም ዓቕሚ ብዝግባእ ዝተዋፅእዎን እዮም። ብኸም ምክንያት ከዓ ዋላ ነቲ ዝተፈጥረ ጉጅለ ኣብ ምግፋሕ ዓብ ኣበርክቶ ንከልዎም ክንሶም ዘላሓጡ ብሉ እዮም። እዚ ከዓ እንታይ እዩ እቲ ፍርሒ ዘበገሶ እዩ ማለት እዩ። ተመሳሳሊ ዓቕሚ ሃልይዎም ክንሶም ኣብ ደገ ናይ ኮንቲነንታል ወይ ከዓ ናይ ካልኦት ጋንታታት ሃልዮም ተወዳዲሮም ማለት ሓደሓደ እዋን እቲ ብቕዓት ጥርዚ ዝበፅሐ ማለት ኣይኮነ ማለት እዩ። ኣብቲ ናይቲ ኮንቲነንታል እዩ ዝብል ዘለኹ ማለት እዩ። ስለዚ እቶም ናይ ዞባ ማእከል ተቀዳደምቲ እቲ ፍርሒ ዝበሃል ወይ ከዓ እቲ ዝገበርዎ ልምምድን ዘለዎም ዓቕምን ኣብ ግምት እትዮም እቲ ክገብርዎ ዘለዎም ዝገብሩ ትኽክል ኣድማዓ ኮይኑ ይስምዐኒ። ግን እታ ፍርሕታ ዝበልቀያ ኣብ ነፍሲ ወከፍ ተቀዳማይ ዞባ ማእከል ትረአያ ነዚ ኣብ ዝለግሰሉ ኣብ ዝእለሎ ግዜ ከዓ እቲ ክመፅእ ዝኽእል ፍጥነት ኹን መጥቃዕቲ መስዋዕቲ ምስኦም ኮይኖም ነቲ ክሳብቲ ናይቲ መጨረሻ ንክበፅሕ ዝኽእል ዓቕሚ ከምፅዎስ ዝእግቦም ነገር ኣይኮነን።
1: ምናልባት ኣብዛ ቅዲምና ዝረአናዮ ስእሊ ከም ኣማኒኤል ሄኖክ ሙሉ ብርሃን ናትናኤል ብርሃነ ከምኡውን ናይ ዩሲኣይ ተቃድምቲ ኣብ ቅድሚት ዓባይ ጉጅለ ክንሪኢ ጠሊሕና ምናልባት እዚ እንታይ ስእሊ ክበና ክእል?
0: ነቲ ውድድር ብፅፈት ወይ ከዓ ብጥንቃቐ እታ ቀዲማ ዘላ

0: ጉጅለ ወይ ከዓ ንኡስ ጉጅለ ጋብ ጌራ ንኸይትኸይድ ኣብ ሓለዋዮም ዝርከቡ ዘለዎ ማለት እዩ። ከምዚ ኣቐዲምና ክንጠቕሶ ፀንሐና እቲ ጋብ ኣብ መንጎ ቀዳሜይትን ካልኦትን ዘሎ ልዕሊ 35 ካልኦት ኣብ ዘይተክፍሐሉ ግዜ ብዙሕ ተሰክፍን ኣስጋኣን ኣይኮነን። ስለዚ ናት ናኤል ብርሃነ ኣማንኤል ገብረ እግዚኣብሄር ሄኖ ሙሉ ብርሃን ምናልባት ናት ናኤል ተስፋፅን ብድሕሪት እዩ ዘሎ ቅሩብ ዝተዛነየ ኮይኑ ይስምዐካ። እዞም ኣርባዕተ ክንጠቕሶም ዝፀንሐና ተቀዳደምቲ ናይደገ ክዕወትሉ ወይ ከዓ ክዕወቱ ዝግብኦም ከይከደት ከላ ብፅፈት ንክስሕቦ እዮም ሓላፍነት ወሲዶም ኣብ ቅድሚ ዘለዉ።
1: ራይ ሰምረ ምናልባት ካብ ዝሓለፉ ሰለስተ ውድድራት ሻምፒዮን ኤርትራ እቶም ሰለስተ ብፌር ፕላይ ወይ ድማ ብፍትሓዊ ፀወታ እዮም ተወዲኦም። ሓደ ብፍትሓዊ ፀወታ ዝውዳእ ውድድር ኣብ መቐረት ናይቲ ውድድር እንታይ ፅልዋ ኣለዎ? ከምኡ ውን ኣብቲ ንሰዓታት ፀሓይ ንፋስን ከይበለ ውድድር ፅቡቅ ፀወታ ንክርኢ ተገቲሩ ዝውዕል ደጋፊ እንታይ መቐረት ይፈጥር? ሓደ ተቃዳማይ ብናቱ ምርጫ ነታ ጉጅለ ስሒቡ ክሳብ ዝኸደ ዓወት ክትገድፈሉ ፍትሓዊ ድዩ?
0: ዛራቢት ኣካታዓይት ሕትያ ነዚ ሕቶ እዚ ክንምልስ እንተኮይና ነቲ ሓሳብ ኣልዒልና ነቶም ሰባት ኣብ ግምት ክንእቶም የብልና። መጀመርታ ፌር ፕሌይ እንታይ ማለት እዩ? ቁኑዕ ፀወታ ማለት እዩ። ፌር ፕሌይ ክንብል ከለና ከም ኣብነት ብዙሕ ኣብነት ክነምፅእ ንኽእል ኢና፣ ግን ኣብ ፌር ፕሌይ ተዘካሪ ዝኾነ ኣብነታት ክነምፅእ ንኽእል ኢና። ኣብ 221 22 ዮናስ ቢንጊ ጋር ምስ ፖካጃር ቁልቁል እናወረዱ ከለዉ ፖካጃር ኣብ ዝበሉ ቀሉ ጠንጢንዎ ኣይከደን ቢንጊ ጋር ተፀቢይዎ እዩ። ተፀቢዩ ከዓ ፌር ፕሌይ ማለት እዩ ብኣሰልጣን እዩ ፅቡቅ ዝኾነ ሽም ረኺቡ ብኣሰልጣን ናይ የኢ ማለት እዩ ንዮናስ። ኣብ ላዕሊ ግን ኣይገደፎ ናይ ኣይናሓስ እየሉ ፌር ፕሌይ ክበሃል ከሎ ኣብ ነፍሲ ወከፍ ኣፍቃሪ ቅድም ሽለታ ትመፅእ ስእሊ ናይ ኢላነስ ኣርምስትሮን ያን ኦሪች ማለት እዩ ኣቢንቶም ዝኣተውሉስ ተጠውዩ ድሃይ ገይሩ እዩ ብሓንሳብ ተወሰነ ኪሎሜትራት ከይዶም ኣብ ላዕሊ ግን ኣይናሓፈ የሉ ማለት እዩ። ምናልባት ኣብዚ እቲ ተዓዛባይ ንነዊሕ ሰዓታት ኩሉ እቲ ዘይፅቡቕ ዝበሃል ስምዒታት ተፃዊሩ ነፋስ በሎ ፀሓይ በሎ ካልእ በሎ ኣብ መጨረሻ ብከምዚ ፌር ፕሌይ ኢልና ንገልፆ ንሕና ማለት እዩ ብኹምኡ ክዛዘም ናይ ብሓቂ እንታይ ካ ትብሎ እዩ ደይ ፅቡቕ ስምዒት እዩ ዝስምዖ ፍርቂ ተዓዛበ ናይ ኣስመራ ከማን ብከምዚ ኣገባብ ክኸይድ ከሎስ እቲ ናይ ብሽክለታ ናይ ምዕራብ ሸውሃቶም ስ ይዕፀ እዩ። እቶም ተቀዳዳማይ ድኻሙ እዩ ሞ ይግብኦ ራይ ደኺሙ እቲ ዝግባእ ነገር ገይሩ ካልእ ሜላታት ክጥቀም ይከኣል እዩ ማለት እዩ። ፌር ፕሌይ ክንብል ከለና ግን ከምዚ ኣቐድማ ኣቢለ ክገልፀልካ ፅንሕኹ እሱ እዩ። ኣብነት ብዙሕ ብዙሕ ብዙሕ ነምፅእ ንኽእል ኢና። ልዕሊ እቲ ብሓንሳብ ኣቲኻ ተብሎ ነገር ኣብኡ ዝግበር ነገራት እዩ ነቲ ተዓዛባይ መቐረት ዝፈጥረሉ እሞ እቲ ፌር ፕሌይ ክንብል ከለና ናይ ብሓቂ ከምቲ ኣቐድማ ኣቢለ ክገልፀልካ ፅንሕኹ እዩ። ብፍታዊ ብድሌቱ ደኺሚ እሞ እዚ እንተይ ኢልዎ ፌር ፕሌይ ክንብሎ ይንኽእል ኢና።
1: ራይ ሰመረ ምናልባት ሻምፒዮን ቅድድ ምሽክለታ ኤርትራ ብቅፅበታ ውድድር ከዘይዛዘም ዳርጋ መዋእል 10 ዓመታት ሓሊፉሎ ሞ ናሎም ዓመት ሻምፒዮን ኤርትራ ኸ ቅፅበታ ውድድር ዝረአየሉ ድ ዋላስ ከምቲ ልሙድ በቲ ኸን ብዝኸዳ ጉጅለታት እዩ ክዛዘም?
0: ኣብ 213 ብሜሮን ተሸመ ንሜሮን ኣማንኤል ላብ ዝተረዕትሕሉ በዚ ኣይናታ ናይ ቅፅበታ ውድድር ርኢና ብድሕሪ ዩ ኣይረኣናን። ሕጂ እውን ከምቲ ዓመት መፀ እንሪኦ ጉጅለ ንኡስ ጉጅለ ካብ 2 ካብ 3 ዘይሓልፉ ተቀዳደምቲ ኢና ንሪኢ። እቲ ምክንያት ከዓ ከምዚ ክንብሎ ፀናሓና ሓደ ንውሓት ኪሎ ሜትር ኣሎ ካልኣይ ከዓ ካብ ዝተፈላለዩ ኣጋንታ ዝተፈላለዩ ዓይነት ብቕዓትን ኣቃወማን ብምህለዋ መጠን ነቲ ኣብ ኩሉ ግዜ ተዓዛባይ ዝበዝሕ 70 ሜታዊት ነቲ ሽኳ እዩ ክሪኦዋ ሃረር ድብል ንዑ ደይ ምርኣይካ እዚ ክንብሎ ፀናሕና ማለት እዩ። ሓደ እታ ናይታ ፎርቶ ብምህላው ካልኣይካ እቲ ንውሓት ኪሎ ሜትር ከምሳሳይ ረቑሓ ድማ ተቀዳደምቲ ዝተፈላለየ ዓይነት ኣቃወማን ብቕዓትን ዘሎ እዮም። ገሊኦም ናይ ዓቐበት እዮም፣ ገሊኦም ናይ ጎልጎል እዮም፣ ገሊኦም ከዓ እቶም ናይ ምጥቃዕ ባህር ዘለዎም ተቀዳደምቲ ብምህላዊ መጠን ነቲ ናይቲ ኣብ ቅፅበታ ውድድር ዝግበር ተወሓደ 20 ዋላ ግሩፕ ወይ 20 ተቀዳደምቲ ሓቂፋ ንክትመፅእ ኣየግድድን እዩ። ስለዚ ሕጂ እውን ከምቲ ዓመ ዝረኣናያ ብናይ ሽኳ ትውዳእ ውድድር ኣይኮነትን።
1: ኣራይ ቀዲሙ ዝፍጠር መጥቃዕቲ ፀወታ ኣብ ናይ ምቕያር ትኽእሉ ከመይ ኢል ከዓ ንፀወታ ምሉእ ምሉእ ናይ ምቕያር ትኽእሉ
0: ባህር ናይ ብሽክለታ እዩ። ናት ናይል ብርሃነ ክንዝክር እንተኮይና ቻምፒዮን ኣብ ዝገበረሉ ግዜ ገለ ተቀዳደምቲ ኣርባዕተ ኣብ ቅድሚት ብምፅናሕ ንዓባይ ጉጅለ ጠንፂኖ ናብቶም ቅድሚት ይኸይዱ ብኣጉ እየ ዝብለካ ኣብ ካልኣዩ ዝርያ ማለት እዩ። ምናልባት ቶም ተቀዳደምቲ ኣብቲ እዋነቲ ንክወዝዋ ኣብ ምድልዋ ዝነበሩ ኣብ ድሒት ተሰሪዖም ነይሮም ነቲ ኩነታት ኣስተብሂሉ ናብ ቅድሚት ከይዱ ኣብ ቅድሚት ከይደ ከዓ ነቶም ምስ ዝነበሩ ተቀዳደምቲ
1: ሓንሳብ ሬታ ክቡራት ተዓዘብቲ ግዜያዊ ስትድዮና ኣብ ባሕቲ መስከረም ኣብ ዝርከብ ፊደል ገብሪ ሂወት ሓፈሻዊ ምዕባላታት ናይቲ ውርድር ካብ ዝቐፂሉ ክቕርበልና እዩ ናብ ክስክረኩም እየ።

0: ክብራት ተዓዘብትና ከመይ ፀኒዕኩም ከም ትከታተልዎ ዘለኹም ቻምፒዮን ኤርትራ ድሮ ቀዳማ እየ ዙርያ ሸፊኖም ኣለዉ ተቓደምቲ ዓወት ኣማን ከምኡ ድማ ናይ ዓሚ ዕውት ንሆም ዘርኣይ ዓዲ ሙሳ ድማ ኣብታ ቀዳሚት ሃዲማ ዘላ ጉጅለ ብምርካብ ድሮ መጥካዕቲ ፈፂሞም ኣለዉ ካብዚ ቐፂልና ድማ ኣብቲ ንቕሩብ ደቂቕ ዝተዛዘመ ናይ ጁኒር ተቓደምቲ ተረኽበ ውፅኢት ሒዝና ቀሪብና ኣለና ኣብዚ ውድር 159 ተቓደምቲ ንውድር ቀሪቦም ካብቲ ፍልጥዕ ዝብቲ ዝነበረ ድማ ካብ ዞባ ዓንሰባን ሰለስተ ጋንታት ብድመር 10 ተቓደምቲ እዮም ናብዚ ውድር ኣትዮም ካብ ጋሽባርካ ሓንቲ ጋንታ ናይ 8 ተቓደምቲ ከምኡ ድማ ካብ ደቡባዊ ቀይሕ ባሕሪ ናይ 4 ተቓደምቲ ሓደ ጋንታ ኣብዚ ምስታፈን ከም ፍልጥዕ ዝብቲ ናይሎም ዓንቲ ዝቐረበ እዩ ነይሩ ብዓፈሻ ናብዚ ውድር ምስ ንምለስ 122 ኪሜ እዮም ሸፊኖም ኣብ ሰዓት ድማ 42 ኪሜ እናረገፁ ተቓዳማይ ዮናታን ቴድሮስ ካብ ደንደን ንውድር ብ2 ሰዓትን 54 ደቂቕን 16 ካዩትን ብምዝዛም ናይ 2026 ቻምፒዮን ኤርትራ ብምዃን ዘውዲ ደፊኡ ኣሎም ካልኣይ ወዲ ጋንቱ ኢዮቤድ ኤፍሬም ብተመሳሳሊ ሰዓት ከምኡ ድማ ሳልሳይ ዊልያም ዘርኢት ካባስ ቤኮ ብምውፃእ ናብ ፖዲየም ዘደይቦም ውፅኢት ረኺቦም ኣለዉ ኣብ ዝጠረፈ ውፅኢት ምስ ንዕዘብ ራብዓይ ንፍታልዮም ቅዱስ ካብ ደንደን ሓምሻይ ሮሜዮ ግብፃዊ ካብ ደቡብ ሻድሻይ ሴም ኣፈወርቂ ካብ ኣስቤኮ ሻውዓይ ናታን ሃብተኣብ ካብ ኤሪተል ሻምናይ ዮቤል ተስፉ ካብ ኣሰር ታሽዓይ ዩኤል በሪሁ ካብ ሰንበል ከምኡ ድማ ዓስራይ ሜሮን ኢሳቅ ካብ ገዛ ባንዳ ብምዃን ቀዳሞት 10 ኮይኖም ናይ ሎም ዓመት ቻምፒዮን ናይ ጁኒየር ዛዚሞም ኣለዉ ቀፂልና ድማ ምስ ዓውታት ዝካየድ ቀዓት ሒዛ ክምለሰ ኮይና ክሳብ ሽዑ ድማ ሰናይ ምክትታል ንምነ ሰላም
1: ስክሪን ካሪኸታ ኣቱ ኣሚር

0: ከመይ ፀኒሕኩም ክቡራት ተኸታተልቲ? ከምዚ ኣቐዲሙ ፊደል ገብሪ ህይወት ዝሓብረና ኣብታ ቀዳመይቲ ጉጅለ ዘላ ንናሆም ኤፍሬም ዓወት ኣማንን ትምራሕ ዘላ ጉጅለ እያ። ናሆም ዘረኣይ ዝሓለፈ ዓመት ዘውዲ ሻምፒዮን ኤርትራ ዝደፈ ተቃዳማ እዩ። ምናልባት ኣብዚ ናይ ሎም ዓንቲ ውድድር ክብሩ ናይ ምዕቃብ ትኽእሉ ከመይ ልክዕ ኣቐዲሙ ካዲሙ ብምህላው?
1: ምዝሓለፈ ዓመት ብቕዓቱ ኣናፃፂርና ክንሪኦ ከለና ኣብዚ ግዜ እዚ እንሆም ዘርኣይ ፍልሉ ዘለዎ ኮይኑ ዝስምዐኒ ምናልባት ናይ ሪካቨሪ ግዜ ብዝግባእ እንተ ደኣ ኣካዊንዎ ኮይኑ ፅቡቕ ዝኾነ ዓቕሚ ከርእየና እዩ ዝብል ግምት ኣለኒ። እቲ ናይቲ ክብሪ ሻምፒዮንነቱ ንክደግም ወይ ከዓ ንክዕቀብ ግን እቲ ግዜ ክንሪኦ ኣለና። ምናልባት በቲ ንሪኦ ዘሎ ዘና ምናልባት ናትናኤል ተስፋፅን ኣብ ካልኦይቲ ግሩፖ ኮይኑ

0: ንበዓል ንሆም ዘርኣይ ዓወት ኣማን ይኽተሎም ኣሎ ከምዚ ምዝገብር እዮ ከዓ እሱ ነቲ ዘለዎ ዓቕሚ ወይ ከዓ እቲ ናይ ተዓዋትነቱ ከረጋገፅ ዝኽእል ከምቲ ኣቐድማ ኣቢልና ክንገልፆ ፅናሕና እቶም ዓበይቲ ቀዳደምቲ እቲ ብኣጋኣ ትፍጥር ጉጅለ ብኣግኡ ነቲ ጋብ ሸፊኖም ወይ ከዓ ኣብኣ ተሓቒፎም ብጥንቀቐ ከሰላስልዎ ዝግደዱ ማለት እዩ። በዚ ምክንያት ናትናኤል ተስፋ ፅን ዳርጋ ተሓዊስዋ ይመስል ኣሎ ኣብ ቅድሚት ደለዉ ንሆም ዘርኣይ ዓወት ኣማን ኣብ መብራ ይርከቡ ኣለዉ። ከምዚ ንሪኦ ዘለና ዳርጋ ገዲፎም ኣለዉ። ኣቐድማ ኣቢልካ ከምቲ ዝበልከያ ግን ንሆም ዘርኣይ ነቲ ናይ ዓሚ ክብሩ ኣብ መዕቃብ ምስ ዘሎ ህሉ ብቕዓት ምስ ዘሎ ንውሓት ኪሎሜተርን እታ ናይ ፎርቶ ምእታውን ክንዲዚ ኢልና ኳ ዋላ ክንግምግሞ እንተደይከኣልና እቲ ዝከኣሎ እቲ ዝኽእሎን ነገር ክገብር ምዃኑ ዘማትእ ነገር ኣይኮነን። ብዓብኢ ግን ኣብቶም ዝፍጠሩ ወይ ከዓ ኣብቶም ሰባት ምስኡ ዝኸዱ ዩ ወሳንነት ዘሎ ኣቕድም ኣቢልና ክንገልፆ ፀናሕና ከም በዓል ናትናኤል ተስፋፅን ሄኖ ሙሉ ብርሃን ኣማኑኤል ገብረ እግዚኣብሄር ኣብ ማእኸል ተሓቒፉ ብትዕግስቲ ብፅምዋ ዝኸዩ ዘሎ ኦሊምፒካዊ ተቀዳማይ መርሃዊ ቅዱስ እውን ናቱ ርእሱ ዝኽኣለ ተወሰነ ኪሎሜትራት ምስ ዓመመ ካልእ ነገር ክርእየና ይኽእል እዩ ዝብል ግምት እዩ ዘለኒ። ምናልባት እቲ ፀወታ ክሕብረና ይኣንፈቱ ናበየ ከይድ ዳርጋ ተኣኪብያ ትመስል ዘላ ብተቃዳደምቲ ናይ ደንደን ንርሕመድ ተቕለሳ ኣላ ዝቐልጠፈ ኮይኑ ይስምዐካ ኮይኑ ግን ብድሕሪት ብዘገምታዮም ዝከታተልዎም ዘለዉ እቶም ዓበይቲ ቀዳደምቲ ዝበሃሉ ከም ተቐድመ ኣቢለ ክገልፀልካ ፅናሕኹ እቲ ጋ ካብ 30 ክሳብ 40 ካልኦት ኣብ ዘይነውሐሉ ግዜ ብዝወሓደ ሃልኪ ነቲ ውድድር ከም ድላይ ካ ክተመሓድሮ ወይ ከዓ ክተመቃርሖ ስለ ትኽእል ናትናኤል ተስፋፅን ምስ ፕሮፌሽናል ተቀዳዳማይ ሄኖክ ሙሉ ብርሃን ኮይኖም ነታ ጉጅለ ይቕልሱ ኣለዉ። በዚ እውን ዓወት ኣማን ንሪኦ ኣለና። እቲ ኣዘዋውሮኦም ጥንቃቕን ፅፈትን ዝሓዘ ኮይኑ ይስምዐካ። ተቀዳደምቲ ናይ ኣስቤኮ ናይ ደንደን ክልተ ተቀዳደምቲ ናይ ግሊ እውን ኣለዉ። እዚ ከዓ ንዕኦም ነቲ ፍጥነት እንተወሰነ እዋን ከምቲ ደልይዎ ነቶም ናይ ካልኦት ጋንታታት ንክምራሕ ዝካየድ ዘሎ ማለት እዩ።
1: ምናልባት ንሪኦም ዘለና መርሃዊ ቅዱስ ናትናኤል ተስፋፅዮን ሄኖክ ሙሉ ብርሃን ዝሓዘት ክልኤት ጉጅለ እውን ተፈንጭላ ንቅድሚት መፅያ ኣላ። ምናልባት ከምዚኦም ዝኣመሰሉ ዓበይቲ ተቀዳደምቲ ኣቀዲሞም መጥካዕ ተፈፂሞም ንክኸዱ ምፍቃድ ንዓባይ ጉጅለ ዋጋ ዘኽፍታደወ ኮይኑ ይስማዓካ?
0: ብርግፅ ብፍላይ ኦሊምፒካዊ መርሃዊ ቅዱስ ኣባል በርጎስ ማለት እዩ ምስ ፕሮፌሽናል ተቀዳዳማይ ናትናኤል ተስፋፅዮን ሄኖክ ሙሉ ብርሃን ሒዛ ተኸይዳ ናይ ብሓቂ እቶም ካልኦት ተቀዳደምቲ ብዘገምታ ብማዓደ ዝርእዎም ዘለዉ ከቢድ ዋጋ ክኽፍሎም እዩ። ከምኡ ከይኮነይ ክተርፍኒ ናይ ዩሲኣይ ተፃዋታይ ያፌት ተደይ ተጋጌ ነዚ ነገር ዝፈሊጡ እዩ ብኣግኡ ካብ ካልእ ሃልኪ ከይኣተወ ናብኦም ናብ ምፅጋዕ ዝገብሮ ዘሎ መጥካዕቲ ሓደ ካብቲ ብኣገኡ ነቲ ውድድር ኣብ ምቁፃር ማለት እዩ። ስለዚ ከም በዓል ኦሎምፒካዊ ተቃዳማይ መርሃዊ ቅዱስ ናትናኤል ተስፋፅን ሄኖክ ሙሉ ብርሃን ንእሽተይ ጋብ ወይ ከዓ ገዲፍካዮም ማለት ንክተርክቦም ወይ ከዓ እሶም ከዓ ነቲ ዘሎ ጋብ ተጠቂሞም ከዓ ብኡ ገይሮም ነቲ ፀወታ ናይ መውዳእ ተኽእሎ ዓብዪ ባብ ኣብ ምርሓው ማለት እዩ። በዓል ኣማኑኤል ገብረ እግዚኣብሔር ብኣብኡ ነቲ ነገራት እንተዘይተኸታትሎሞ ማለት እዩ።
1: ሕራይ ሰመረ ምናልባት ኣብ ብደረጃ ውርድትር ይኹን ኣብ ካልእ ውርድራት ኣብ ዝካየዱ ናይ ሓደ መዓልቲ ይኹኑ ናይ ስቴጅ ውርድራት ፋቮራይትስ ወይ ድማ ሕፅያት ተባሂሎም ተቀዳደምቲ ካብ ሓደ ክሳብ 10 ተርታ ይዝረዐዮም ሻምፒዮን ኤርትራ ዕውታቱ ኣቐዲሙ ፋቮራይት ዝገበረ ድዩ ወይ ብሕፅነት ዝቐረበ ድዩ ዋላስ ነፍሶ ከፍ ተቀዳማይ ካብ መስመር ዝተበገሰ ናይ ምዕዋት ተኽእሉ ክፉት እዩ?
0: ነዚ ከመይ ክንሪኦ ወይ ከመይ ክንምልሶ ኣብ ተፈላለየ ሃገራት ወይ ከዓ ተፈላለዩ ውድድራት ናይ ዓለምና እቶም 10 ወይ ከዓ እቶም 5 ነቲ ውድድር ክዕወትሉ ዝኽእሉ ተባሂሎም ሚእታዊት ይቕመጦ እዩ ማለት እዩ። እዚ ከዓ ሓደ እቲ ውድድር ማለት እቲ ንውሕን እቲ ቅርፂ መሬት ማለት እዩ። ካልኣይ ከዓ እቲ ብቕዓት ናይቶም ተቀዳደምቲ ኣብ ግምት ዝእትዎ ምስታ ጋንታ ሒዛቶ ዘለዓቐም ማለት እዩ። ናይ ሃገርና ክንሪኦ ከለና

0: እቲ ውፅኢት ብዘመዝገቦ ወይ ከዓ ብዝገበሮ እቲ ምንቅስቃሳትን ዓቕምን እዩ ዝምርኮስ። ምናልባት ኣብዚ እዋን እዚ ካብ ወርሒ ሓደ ካብ ቱር ኣንደር ሳንቶስ ክሳብ ዚ ናይ ጅሮ ተካየደ ነናቶም ውፅኢት ነናቶም ዓቕሚ ነናቶም ኣበርክቶ እንተርኢናዮ ኣቕሊልካ ዝርአ ነገር ኣይኮነን። ግን ኩሉ ግዜ ኣብ ብሽክለታ እቲ ፋቮራይት ክትቐምጥ ከለኻ እቲ ቅርፂ መሬት ከዓ ወሳነት ኣለዎ ማለት እዩ። ምናልባት ናይ ቻምፒዮን ኤርትራ ሎሚ ዓመሲ ዓቐብ እንተዝኸውን ነይሩ ናብ ምህራብ ቅዱስን ኣማኑኤል ገብረ እግዚኣብሔር ኢልካ ክትቕምጥ ትኽእል ካብ 9 ክሳብ 95 ሚታዊት። ኣብዚ ናይ ፎርቶ ወይ ከዓ እቲ ናይ ቸርኪት ኣብ ዝግበር ከዓ በቲ ናቶም ዓቕሚ ንክትፈርድ ቁሩብ የፀግመካ እዩ። ኣቐዲምና ከምቲ ክንብሎ ፅናሕና ግን ብዘመዝግቦ ውፅኢት ወይ ከዓ ዘንፀባርዎ ብቕዓት ግን ክትቕምጥ ትኽእል ኢኻ ማለት እዩ። ስለዚ እቲ ወሳነ ነገር እቲ ብሉፃት ነዛ ዓመት እዚኣ ወይ ከዓ ነዛ ውድድር እዚኣ ክዕወቱላ ይኽእሉ ይምልካ ትግምቶም ተቐዳደምቲ ኣብቲ ውፅኢት ዘመዝግቦን ዘለዎም ህሉ ኩነታትን እዩ። ዋላ ክንዱ ይኹን ግን ሓደሓደ እዋን ደጋፊ ሓጋዚ ኣብ ዘይብልካ ንክትዕወት ኣሸጋሪ እዩ። ኣቐድማ ኣቢልና እንታይ ክንብፅሕና ናይ ዓለምና ተቐዳደምቲ ክንብፅሕና ናይ ዓለምና ተቐዳደምቲ ኩሉ ግዜ ሊደር ንኣብነት ቫን ኣርት ንበሎ፣ ፖካጃር ንበሎ፣ ማቲ ቫንደርኩ ንበሎ፣ ፒትኮክ ንበሎ፣ እዞም ተቐዳደምቲ እዚኦም እንተ ንሓንቲ ውድድር ክዕወተላ ኢሎም እታ ጋንታ 100 ከም100 ኣብኦም እያ ሓገዝ ኣበርክቶ ትገብር። ኣብ ናይ ቻምፒዮን ሃገርና ቁርብ ክሳ ይገብረካ እዩ ንክትፈርድ ማለት እዩ። ናይ ዞባ ማእከል ተቐዳደምቲ 10 ተቐዳደምቲ እዮም ሓቂፎም ዘለዉ። ካብዞም 10 ተቐዳደምቲ ሓደ ዋላ ብ5 ሚታዊ ትኹን ብልፅ ዝብሎም ተቐዳማይ ክህሉ ክእሉ እዩ። እቶም ብምሉኦም ቻዓትዮም ናይ ባሓቂ ኣሚኖም ብዝግባእ ኣብ ሰርሕሉ ወይ ከዓ ብዝግባእ ኣብ ዝውፈይሉ ቁርብ ክተቐድም ትኽእል ኢኻ ማለት እዩ። ንበል ንኣብነት ኣብዚ እዋን እዚ ናይ ደንደን ተቐዳዳማይ ኑር ኣሕመድ ኣሎ፣ ከም ካልኣይ ኤፍሬም ኣሎ። እዚኦም ተቐዳደምቲ ኣቕሊላ ኣቢልካ ደትሪኦም ግን ከዓ ካብቶም ጋንታ ብገለ ሚእታዊት ብልፅ ዝብሉ እዮም። እቶም ካልኦት ጋንታታት እቶም ካልኦት ተቐዳደምቲ ናይ ብሓቂ ብትኽክል ማለት እዮም ሎም ማዓንቲ ነዚና ክንውፈየሉ ክንሰርሐሉ ብዝብል ኣተሓሳስባ ነቲ ናይቲ ብሽክለታ ነቲ ናይቲ መንፈስ ጋንታ ርዒሞም ኣብ ዝኸዱሉ ግዜ እቲ ውፅኢት ክትርኦ ትኽእል ትኾን ኢኻ ማለት እዩ። ቻምፒዮን ከም ምዃኑ መጠን እቲ ዘለዎ ዓቕሚ ወይ ከዓ ቁርብ ዕድላት ብዝረኸቦ ብዝኸድዎ እንተኮይኑ ግን የሸግረካ እዩ። ከምኡ ስለዝኾነ ኢኻ ናይ ሃገርና እቲ ሚታዊት ክተቐምጦ ብዙሕ ዝሸግረካ። ካብኡ ናብኡ ግን ኣብ ቅድሚት ክትሰርዖም ወይ ከዓ ተራእይነቶም ንቅድሚት ዝመፁ ተቐዳደምቲ ክትቐምጥ ብዙሕ ዘእግም ኣይኮነ ማለት እዩ። ካብቶም ኣለዉና ንብሎም ተቐዳደምቲ ኣብ ዝተፈላለዩ ውድድራት ናይ ኤውሮጳን ናይ ካልእ ውድድራት ተሳቲፎም ፅቡቅ ውፅኢትን ብቕዓትን ዘንፀባርቑ ዘእግም ነገር ኣይኮነን።
1: ኣብዚ ሓለፉ 3 ዓመታት ኣብ ሻምፒዮን ኤርትራ እንተ ብሊስታ ክንስርዖ ኮይና ወይ ሕፁ ናይታ ውድድር ትራእ ክንብል ኮይና ብቀረባ ብቀዳምነት ንፅውዖ ቢንያም ግርማይ ዋላ ኮሽሕ ግዜ ክዕወታ ይኽኣል፣ ግን ኣብ ነብሲ ወከፍ ዓመት ካብቶም ብሕፁነት ወይ ድማ ፋቮራይት ኢልና ብብዙሓት ተንተንቲ ዝግለፅ ቢንያም ግርማዩ። ቲዝዓበየ ዜና ናይ ሻምፒዮን ኤርትራ ናይ ሎሚ ዓመት ግን ዘይምህላው ቢንያም ግርማዩ። ቢንያም ብሰንኪቲ ሕፅረት ግዜ ናይ ቱር ደ ፍራንስን ናይ ሻምፒዮን ኤርትራን እቲ ግዜ ክተኣኸል ዘይክእል ደረጃ ስለ ድበፅሐ ኣብ ሻምፒዮን ኤርትራ ክሰተፋ ይከኣለን እሞ ዘይምህላው ቢንያም ግርማይ ኣብዚ ፀወታ መቐር ናይ ፀወታ ብከመይ ክፅሎ ይኽእል? ምናልባት ዘይምህላው ቢንያም ከ ነቶም ካልኦት ተቀዳደምቲ እንታይ ዕድላት ክፈጥር ይኽእል ኣብዚ ፀወታ?
0: ብክልተ ነገር ክንምልሳ ክንፍትን፣ ቀዳመይቲ ሻምፒዮን ክላዓል ከሎ ቢንያም ኣሎ ድዩ ዝብሕቶ እዩ ድመፀካ ማለት እዩ። ኣፍቃሪ ቅድም ሽለታ ስድራዊን ቅድም ሽለታ ንሚናም ናይ ምርኣይ ባህጊ ናይ ብሓቂ ክቱር ከም ምዃኑ መጠን ብዓብኢኻ ካብ ወርሒ ሓደ መፋርቕ ክሳብዚ ማለት እዩ እቲ ተነክፊዎ ዝነበረ ዓወታት ብምምላሱ ነፍሲ ወከፍ ተዓዛቢ ነፍሲ ወከፍ ኣፍቃሪ ቅድም ብሽክለታ ህላውነት ናይ ቢንያም ኣብ ቻምፒዮን ኤርትራ ኣዝዩ ልዑል እዩ ነይሩ ማለት እዩ። ስለዚ ዘይምህላው ቢንያም ኣብ ቻምፒዮን ኤርትራ ንተዓዘብቲ ኣቕሪርዎም እየ ዝብል ኣነ ኣብ ተቐዳደምቲ ምናልባት ንገሊኦም ተቐዳደምቲ ንዞባ ማእከል ወይ ከዓ ካልኦት እፎይታ ክፈጥር ይኽእል ይኸውን። ንገሊኦም ከዓ እቲ እሱ ብምህላው እቲ ብርትዐ ፀወታ

0: ምህላው ቢና ብተዓዘብቲ ክሪኦ ከለኹ ማለት እዩ ቅድማ ኣቢልካ ኣብ ገለናትካ ዝኣምን
1: ኣብ ዝሓለፉ ምናልባት ሻምፒዮን ኤርትራ እቲ መላእ ኣፍቃሪ ቅድድ ምሽክለታ ውሽጢ ሃገር ነቶም ብመሳኮት ቴሌቭዥን ዝሪኦም ተቀዳድምትን ነቶም ናይ ውሽጢ ዓድን ብሓንሳብ ኣብ ሓንቲ መዓልቲ ኣብ ሓደ ፀወታ ዝርእየሉ ውርድር ከም ምኳና መጠን ብሃንቀውታ ዝፅበያ ውርድር እያ እሞ ከም ትፅቢቶ ዶ ይፅወት ኣሎ እዩ ከመይ ኣሎ ውርድር ተወዳዳርነቱ ከመይ ኣሎ ኣብ ዝሓለፉ ዓመታት
0: ልክዕ እዩ ዓመት መፀ ብሃንቀውታ እዩ ዝፅበዮ ኣካየድ ናይቲ ውድድር ይኹን ተዓዛባ ይኹን ማለት እዩ ኣብ ውሽጢ ሃገር ዘለዉ ኣብ ደገ ዘለዉ ማለት እዩ ሓደ ሓደ እዋን ከምቲ ተዓዘባይ ዝፅበዮ ኣይኮነ ውድድር ዝካየድ ሓሳብ ከዓ ካብቲ ንሕና ንፅበዮ ብዝተፈላለየ ማለት እዩ ዝተዓዘባይ መጥካዕቲ መስተ መጥካዕቲ ብፅቡቅ ዝኾነ መቕላስን ቅልጣፈ ፀወታን ከዓ ጀሚራ ክሳብ ትወድእ ዓጊቡ ዝኽደሉ ኣጋጣሚታት ንርኢና ዝበዝሕ ክንሪኦ ከለና ግን ከምቲ ተዓዘባይ ዝብህጎ ኣይኮነን እቲ ምክንያት ካ እንታይ እዩ ኣብ ደገ ክንዲዚ ዓቕሚ ክንዲዚ ውፅኢት እናምፅኡ ከለዉ ኣብዚ እቲ ዝገብርዎ ምንቅስቃሳት ይውሕዶ እሞ ነቲ ፀወታ ቅሩብ ቅሬታ ገይሮም ክወፁ ትርኢኻ ምናልባት ኣብ ከምዚ ንእግረ መንገደይ ፅቡቅ ዝኾነ ስራሕ ዝሰርሑ ወይ ከዓ ነቲ ውድድር ፅቡቅ ገይሮም ከምኣዝንዎ ዝኽእሉ ኢለ ዝግምቶም ማለት እዩ ኦሎምፒካዊ መርሃዊ ቅዱስ ፕሮፌሽናል ተቀዳዳማይ ናትናኤል ተስፋፅን ከምኡውን ፕሮፌሽናል ተቀዳዳማይ ኣባላስታና ሄኖክ ሙሉብርሃን ነቲ ፀወታ ሓደ ካብቶም መቕረት ድህቡ እዮም ማለት እዩ ኣብ ተፈላለየ ጉጅለ ኣብ ድፍጠረሉ ግዜ ኣብ ምንጣር ጉጅለ ኣብ ድኸደት ከዓ ኣብ ምቕላስ ማለት እዩ በዓሎም እውን ንጉጅለ ኣብ ምብታን ዓብ ኣበርክቶ እዮም ዝረአዩ ምናልባት ኣማኑኤል ገብረ እግዚኣብሔር ኣብ ከምዚ ሁመት ሓደሓደ እዋን ናይ ብሓቂ ኣብቲ ምቕላስ ፅቡቅ ከርእየና እናሓሰብና ከለና ነቲ ውድድር ብዝተፈላለየ ምክንያት ቁርብ ንስእኖ ማለት እዩ ኣብ ገሊኡ ከዓ ነታ ግሩፖ መሪሑ ንሃዲማ ዘላ ግሩፕ ብክትኣምኖ ደፀግም ዓይነት ፍጥነት ገይሩ ከዓ ኣብ ምልጋብ ንርኢና ስለዚ እቶም ተቃዳደምቲ ናይ ደገ ኣብ ዘለወሉ በዚ መልክዐ ከዓ እቶም ናትና ተዓዘብቲ ሃረ ኢሎም ኣብ ፅበየሉ ግዜ ሓደ ሓደ ግዜ ብምእታዊት ክሪኦ ከሎ ከምቲ ንሕና ንፅብዮ ነገር ኣይኮነ ማለት እዩ ኣብ ደገ ናትና ተስፋ ፅንሲ ናይ ቀዳይ መድረክ ኣምፅ እዩ ኣብርኦል ናይ ካልኣይ ኣምፅ እዩ ውሕድ ማለት እዩ ከምኡ መርሃዊ ቅዱስ ኣብ ኤሮጳ ብዝተካየደ ፅቡቅ ዝኾነ ምንቅስቃሳት ኣርእዩ ኣማኑኤል ገብረ እግዚኣብሔር ኣብ ጅሮ ኢታሊ ኣብ ካልእ ውድድራት እቲ ዝገብሮ ምንቅስቃሳት እቲ ዝገብሮ ኣበርክቶ ኣብ ጓንቱኡ ኣዝዩ ዘደንቕ ነገር እዩ ብመንፀር ኣብዚ ናትና ኣብ ዝመፅሉ ግን ከምቲ ንሕና ንፅብየ ነገር ኣይኮነን
1: ራይ ሰመረ ምናልባት ሳልሳይ ዙርያ ተቀዳደምቲ ሳልሳይ ዙርያ ይሽፍኑ ኣለው ምናልባት እቲ ዙርያታት ቀልጢፉ ድዛዘም ዘሎ ኮይኑ ይስማዓኒ ፍጥነት ኣለ እዛ ጉጅለ ዓባይ ጉጅለ ወይ ድማ ዝፀወታ ብሓፈሻ ብከምዚ ዓይነት ናህሪ ምጅማሩ ኣብቲ ተቀዳደምቲ ዝሕድሮ ፅልዋ ምናልባት ንመን እዩ ዘርብሕ ዝቕልጣፈ እዚ
0: ኩሉ ግዜ ከምዚ ዓይነት ፍጠት ኣብ ዘለውሉ ግዜ እቲ ዝያዳ ዝረብሐሉ እቶም ተፀዋርና ዘለዎም ኣብ እቲ ዝለዓለ ፅፍሒ ናይቲ ብሽክለታ ዘለዉ ኣብ ፕሮፌሽናል ዘለዉ ናብኦም እዩ ዝዛይዝ ማለት እዩ እንደገና ብዙሒ ተቀዳደምቲ ኣብ ዘለዎሉ ግዜ ሰለስተ ርብዒ ናይቲ ፀወታ ናይቲ ባህር ናይ ብሽክለታ ቅልጣፈ እዩ ዝፈጥረሉ ማለት እዩ ነፍሲ ወከፍ ተቀዳዳማይ መጥካዕቲ ምስቀ መጥካዕቲ ዋላ ብውልቆም ዝፃወቱ ተቀዳደምቲ ማለት እዩ ምናልባት እንተሰለጥና ኢሎም ዝኸዱ ተቀዳደምቲ ከየተረድኦም ነቲ ፍጥነት እንታይ ይገብሮም የዛድዮ ማለት እዩ ስለዚ ኣብ መጀመርታ ክንዲዚ ዓይነት ፍጥነት ነቶም ዓበይቲ ተቀዳደምቲ ንዖም እዩ ዘረብሕ ብፍላይ ከዓ ነጢርካ ናይ ምኻድ ከምዚ ነትኩ ዓይነት ማለት እዩ ዘለዎም ተቀዳደምቲ ኣዝዩ ኣርብሓ እዩ ብከምዚ መልክዕ ክኸይድ ከሎ ከዓ ዋላ ኣብቲ ተዓዛባይ ዝፈጥሮ ፅቡቕነት ነገር ከዓ ኣዝዩ ኣገዳሲ እዩ ኮይኑ ግን ተቀዳደምቲ እቶም ዓበይቲ ዝበሃሉ ከምዚ ክኾኑሎም እዮም ዝደልዩ ፍጥነት ፀወታ ክብርትዑ ዘሎ ብዙ ሓደስ እቲ ናቶም ፍጥነት ማለት እዩ ኣብ ሰዓት تحت 43 ወይ 44 ክወድል

0: ንዕኡ ሒዞማ ብዝኸዱሉ ግዜ እቲ ሶማ መጠርሻ ክገብርዎ ዝኽእሉ ነገርና ምግባር ዓብ ኣበርክቶ እዩ ዘለዎ። ስለዚ ከምዚ ፍጥነት ንሪኦ ዘለና ኣገዳስነት ኣለዎ። ምናልባት እቲ ናይ ኣንፈት ንፋስ ናበዩ ክንደይ ይኸይድ ኣሎ ብርግፅ እኳ እንተዘይፍለጥናዮ፣ እቲ ፍጥነት ግን ኣብ ድመፅእ ይሕብሩና ይኮኑ እዮም። ብዝሓበሩና መሰረት ነቲ ገምጋም እውን ክንጉምግሞ ንኽእልና ማለት እዩ። ክሳብ ሕጂ ዓወት ኣማን ናይ ቱርካዊት ጋንታ ኢስታንቡል ኣብ ቅድሚት ወፂኡ ምስ ዘለዉ ተቀዳደንቲ እናተበራረየ እዩ ነቲ ጉዕዝኡ ደሰላሰ ዘሎ። ብድሕሪኡ እውን ገለ ተቀዳደንቲ ሓቂፋ ትስዕቦም ኣላ። እቲ ውድድር ከዓ ብኸም መልክዕ ካ ነቲ ፍጥነት ወይ ከዓ ትፅባቐ እናለበሰ እዩ ዝኸይድ ዘሎ።
1: ምናልባት ኣብዛ ንሪኣ ዘለና ፀወታ መብዛሕትኦም ናይ ኣጥቂዖም ዘለዉ ተቀዳደምቲ ዝበዝሑ ናይ ውሽጢ ሃገር ተቀዳደምቲ እዮም። እዞም ተቀዳደምቲ ልዕሊ እዞም ናይ ፕሮፌሽናል ንብሎም ተቀዳደምቲ እታ ማልያ ተገድሶም እያ። ምናልባት ብናትካ ክንሰምዖ ሻምፒዮን ዝኾኑ እዞም ናይ ውሽጢ ሃገር ተቀዳደምቲ ንቐፃሊ ሞይኦም ዝህልዎ ፅልዋ ቦቶም ንምቅያር ትኽእሉ ኣለዎም ሞኒ እስክ ብሓፈሻ
0: ዓንቶ ወይ ተንኪፍንያ ነርና ዘውዲ ቻምፒዮን ናብ ትደፍአሉ ግዜ ብዙ ሓደ ናይ ማሃደረ ትምህርቲ ናይ ምርካብ ድልካ ዝለዓለ እዩ ማለት እዩ። ብኡ መንፀር ከዓ ኣብ ሓደ እዋን ዓበይቲ ጋንታታት ዘውዲ ቻምፒዮን ናብ ትደፍአሉ ነቲ ዝለዓለ ውድድር ዝበሃል ናይ ምእታው ተኽእሎ ከዓ ዝረኣየሉ ኣጋጣሚታት ኣሎ ማለት እዩ። ምናልባት ኮንዶን ይኸውን ናትናኤል ተስፋ ፅዮን ለው ዘመን ቻምፒዮን ኣብ ዝወዘሎ ግዜስ ኣብቲ ሪፈረንስ ንሪኦ ንኸውን ዝብል ግምት ኣለኒ። ስለዚ እቲ ቻምፒዮን ናይ ምዃን ዘለዎ ኣበርክቶ ዘለዎ ፅልዋ ብቐሊል ዝረአ ነገር ኣይኮነን። ኣብ ተፈላለየ ጋንታታት ናብ ተፈላለየ ሃገር ከይዶም እታ ማልያ ለቢሶማ ንክመፁ ናይ ብሓቂ ሃረር እዮም ዝብሉ ማለት እዮም እቶም ኣካየቲ ወይ ከዓ እቶም ስታፍ ናይታ ጋንታ። ስለዚ ዘውዲ ቻምፒዮን ናብ ትደፍአሉ ግዜ እቲ ናትካ ናይ ምቕያር ተኽእሎካ ብቕዓትካ ኣብ ዓቕምካ ወላብቲ ናይቲ ካልእ እቲ ናትካ ሕልሚ ቀሊል ኣይኮነን። ብፍላይ ኣብ እቶም ውሉዶ ተቀዳደምቲ ትሕቲ 23 ዓመት እቶም ጁኒየር እንብሎም ማለት እዮም።
1: ገለ ናይ ማህደረ ስልጠና ይኹን ናይ ጋንታ ፀውዒ ዝረኸቡ ተቀዳደምቲ ኣብ ውሽጢ ሓፂር ግዜ ኣብ ውሽጢ 4-5 ኣዋር ኣብዚ ኣክል ግዜ ፍሉይ ዝኾነ ለውጢ ኣምፂኦም ናብዚ ዝመፁ ድማ ብሉፅ ፀወታ ወይ ድማ ብሉፅ ቁመና ኣብ ሻምፒዮን ኤርትራ ብዝያዳ ክሪኢና ንዕዘብ ሞኒ ምናልባት እቲ ፍለለይ እንታይ እዩ ኣብ መንጎና ዘሎን ኣብ መንጎተን ፕሮፌሽናላት ንብለን ወይ ድማ ተን ኮንቲነንታል ዝበሃላ ጋንታታት ናይ በዓል ባይክ ተመፂና ሕጂ ንኣብነት ናሆም ኤፍሬም ኣብ ዝቀረባ ግዜ እዩ ናብታ ጋንታ ተፀንቢሩ ኣብ ከም ቱርሄላስ ዝኣመሰሉ ናይ ግሪክ ውርድራት ድማ ክሳብ ምስ ብሉፃት 12 ግዜ ኣትዩ ነይሩ ሞ ኣብዚ ፍሉይ ዝኾነ ለውፂ እዩ ኣምፂኡ ኣብ ውሽጢ ሓፂር ግዜ የብለካ ኣለኹ። ስለዚ እንታይ ፍልልያት እዩ ኣብ ውሽጢ ሓፂር ግዜ ክቅይሮ ክእሉ ነዚ ተቀዳዳማይ ከም ኣብነት ተዳንዑ ወሲድናዮ ማለት እየ።
0: ምናልባት ሓደ ኢና ንጠቅስ ዘለና ኣብ ዝበዝሕ ክንሪኦ ከለና ኣብ ሳውዝ ኣፍሪካ ዝኸዱ ኣለውና ኣብ ዩሲኣይ ዝኸዱ ኣለውና ንክልተ ዓመት ዝፀንሑ ተቀዳደምቲ ኣለውና። ሓደ ካብኣቶም ያፌት ሙሉጌታ እዩ። ያፌት ሙሉጌታ እቲ ሒዝዎ ዘሎ ኣቕሚ ወይ ብቕዓት ምዚ ኣብ ዘሎ ገለ ሚእታዊት ክፈላለዩ ይኽእል ክኸውን እዩ። ግን ኣብ ደገ ወፂኦም እቲ ዝገብርዎ ለውጢ ብክንድቲ ዝተጋነነ ነገር ኣይኮነን። ምናልባት እቲ ተመክሮ ወሲዶም ኣብ ፔሎቶን ዝግበር ምንቅስቃሳትን ገለ ከፊላዊ ናይ ልምምድን ናይ ኣገባብ ዕረፍትን ኣመጋግባን ነዚ ድሓ እንደኾነ ስእሊ ሒዞም መፂኦም እንተደይ ኮይኑ ክሳብ ክንድቲ ዝተጋነነ ይኮነ ኣብ ናይ ኣዋርሒ ማለት እዩ። ከም ኣብነት ክፀቕኖ ፅንሕኻ ንሆም ከም ብፈዜ ዝግለፅ ናይ ሓቂ ድንቂ ዝኾነ ተፃዋታ እዩ ማለት እዩ። ኣብ ወርልድ ቻምፒዮን መበል 11 ዝኣተወሉ ብነፋስ ጎማ ማለት እዩ። ኣብ ቱርሄላስ ኣብ ቤልጅም ከዓ ፅቡቅ ዝኾነ ውፅኢትን ብቕዓትን ዘርእየና ማለት እዩ። ዓቕሚ እዩ ዝሕጂ ኣብ ዝነበሩ ዓቕሚ እዩ እቲ ዝገብሮ ዝነበረ ልምምድን ምስ መዘንኡን ከምኡ ዝኣመሰለን ናይ ብሓቂ እቲ ኣጥሪቦ ዝነበረ ዓቕሚ ኣብኡ ከይዱ ክደግሞ ከርእየና ክኢሉ ኮይኑ ግን እቲ ናይ ማህደረ ትምህርቲ ኣብቲ ዝለዓለ ናይ ኣዋርሒ ወሲዶም እቲ ለውጢ ብዙሕ ኣይረኣየካን እዩ። ከም ኣብነት ክንጠቕሶ ትኮይና ዳንኤል ተክለ ሃይማኖት፣ ናትናኤል ብርሃነ፣ ምህራዊ ቅዱስ ኣብቲ ናይቲ ማሕበር ቅድም ሽረታት ናይቲ ማህደረ ትምህርቶም ስልጣና ወይ ከዓ ተመክሮታት ዝድውሉ ኣብ ዝነበሩ ቀሊል ግዜ ኣይገበሮን ዳንኤል ተክላይ ማለት 3 ዓመት ኣካባቢ እዩ ገይሩ ናት ናኤል ብርሃነ 2 ዓመት መርሃ ቅዱስ ናብ ወዲ ፅጋዐ ማለት እዩ ኣብ ናይ ኣዋርሕ ድመፅእ ፍልሊ ብዙሕ ኣየ ይረኣየካኒ ኣብ ክፅንሕለዎም ኣብ ተፈላለየ ውድራት ክሳትፎዎም ኣለዎም እቲ ናቶም ባዮሎጂካሊ ናቶም ፅቡቅ ገይሮም ርኦም ኣብቲ ዘድምዕሉን ዝያዳ ክፅዕርሉ ክደፍእሉ ዝግባእ ነገር ከዓ ብኡ መሰረት ስለ ዝፀርብዎም ስለ ዝኣልዮም ከዓ እቲ ፍልሊ ብከምዚ ዝረአ
1: ክላይ ሰመረ ምናልባት ነተን ጋንታታት ብብሓደ ክንሪአን ክንፍትን ኢና ምናልባት ኣቐዲምና በታ ኣብ መጥቃዕቲ ተቃዳማ ሪኢካ ዘላ ቱርካዊት ክለብ ኢስታንቡል ክንፍልም ኢስታንቡል ቲም ምናልባት ኣብዚ እዋን እዚ 4 ተቀዳድምቲ ኤርትራውያን ሕቂፋ ኣላ ካብቶም ኣብ ውድድር ናይ ደገ ውድድራታት ሰርዖም ድማ እቶም ድበዝሑ ኣብቲ ላይን ኣብ ወይ ድማ ኣብ መስመር ኩሉ ግዜ ህልዋት እዮም እዛ ጋንታ ንኣስሓው ቢንያም ግርማይ ዝኾነ መዋእል ግርማይ ገላይም ተቀዳድምትና ናትናኤል ብርሃነ ከምኡ ድማ ዓወት ኣማን ሻምፒዮን ኣፍሪካ 223 ናይ ተት 23 ዓመት እዩ ከምኡ ድማ ገዲም ተቃዳማይ መትከል እዮ ብዛሓዘት እያ ኢስታንቡል ቲም እተ ከም ጋንታ ዕሙቅ ኢልና ክንሪኣ ፈቲና እቶም ኣብ ኤርትራውያን ተቀዳድምቲ መሰረት ገርና ማለት እዩ ክልተ ቅድሚ ሕጂ ሻምፒዮን ኤርትራ ኮይኖም ዝፈልጡ ተቀዳድምቲ ዝሓዘት እያ ሓደ ናትናኤል ብርሃነ ክልተ ግዜ ዘወዲ ሻምፒዮን ኤርትራ ዝደፈ እዩ ዓወት ኣማን ድማ ኣብ 223 ካብ ትፅቢት ወፃኢ ዘወዲ ሻምፒዮን ዝደፈ እዩ መትከል እዮም ድማ ሓደ ካብቶም ገዳይም ተቀዳድምቲ ዝበዝሒ ግዜ ኣብ ፖዲየም ዝደየበ ተቀዳማ እዩ መዋእል ግርማይ ዝሓለፈ ዓመት ኣብ ናይ ተት 23 ዓመት ኣብ ናይ ግዜ ውድድር ሻምፒዮን ኤርትራ ኮይኑ ዝነበረ እዩ ሞ እዛ ጋንታ ድሮ ሓደ ተቀዳማያ ንቅድሚት ልኢካላ ስለዚ እዛ ጋንታ ካብዚ ናይ ሎም ዓንቲ ፀወታ ተረባሒት ኮይና ንክትወፅእ እንታይ ስልቲ እያ ትኽተል ዘላ ጀሚረቶ ዘላ ስልቲ ከምዓር ክንደይ ዕውት ክኸውን
0: ናትናኤል ብርሃነ መትከል እዮም ዓወት ኣማን መዋእል ግርማይ ዝሓቆፈት ናይ ቱርካዊት ኢስታንቡል ረዚን ዝኾነ ዓወታት ዘለዎም ተቀዳድምቲ ሓቂፍ እያ ዘላ እቲ ገዲምን ምኩርን ተቀዳማይ ነቶም ኣብ ሕቕፍኡ ወይ ከዓ ኣብ ዝርኡ ዘለዉ ብትኽክል ማለት እዩ እናሓብሕበን እናመልመለን ልምምዳቶም ከዓ ብትኽክል እናተዓዘበን ነቶም ተቀዳድምቲ ክሳብዛ ሎማዓንቲ የሳልዮም ኣሎ ምናልባት ብመዋእል ግርማይ ወይ ብዓወት ኣማን ከዓ ነቲ ክብሪ ናይ ምውሳድ ኣብ ፃዕሪ ወይ ከዓ ምድለዋት ደፀሃፉ ኮይኑ እዩ ዝስምዐካ ብኣብግኡ ከይዶም ኣለዉ ዓወት ኣማን ዋላ ኣብ ተካልኦት ግሩፖ እውን ሓደ ናይ ኢስታንቡል ኣሎ ማለት ስለዚ እዛ ጋንታ እዚኣ ነቲ ናይቲ ዘውዲ ቻምፒዮን ብቀረባ ትፈልጦ ጋንታ እያ ነባር ተቀዳማይ ማለት ፕሮፌሽናል ተቀዳማይ ነባር ኣብዚ እዋን እዚ ኣብ ኮንቲነንታል ተፃዊቱ ተጠሪፉ ዝፃወት ዘሎ ናትናኤል ብርሃነ ክልተ ግዜ ዘውዲ ቻምፒዮን ደፊ እዩ ዓወት ኣማን ሓንሳብ ደፊ እዩ መትከል እዮም ከዓ ካብ ኣብ ደገ ዓወታት ብዙሕ ዝተማለለሰ ግን ከዓ ኣብቲ ናይቲ ፖዲየም ከዓ ብብዝሒ ዝረኣናዮ ወይ ከዓ ምስቶም ቀዳሞት ሓሙሽተ ኣብቲ ዝተካየደ ካብ 2008 ክሳብ ዝእዋን እዚ ዳርጋ ኣብ ቅድሚት ደይንእሶ ተቀዳዳማ እዩ

Hello? Hello? Hello?

0: تليفوني ولا انت؟ ራይ ክቡራት ተዓዘብቲ ዓባይ ቀዳሚት ጉጅለ ናብ ራብዓይ ዙርያ ገፃ ንምሽፋን ኣብ መስመር በፂሓላ ብቁፅሪ ድማ ኣዝዮም ብርክት ዝበሉ ተቀዳደምቲ እያ ጠራኒፋ ትመፅእ ዘላ። ምናልባት ሰመረ እዛ ጉጅለ እዚኣ ኣቐዲማ 8 ተቀዳደምቲ እያ ሒዛ ነራ። ሕጂ ግን ዳርጋ ዕፅፊ ወሲኸላ ሞ ምናልባት ምብዛሕ ናይ እዛ ጉጅለ ኣብዚ ፀወታ ዝህልዎ ተራ ከመይ ክኸውን ይኽእል? ምናልባት ኣብ መብዛሕትኡ ውድድራት ከም ንዕዘቦ ኣብ ገለ እዋናት ከባቢ 20 ተቀዳደምቲ ይሃድሙ ሞ ወላ ሓንቲ ብዘይፍረ ክጉበጡ ኢና ንሪኦም። ኣብ ገለ ከዓ ክልተ ሰለስተ ተቀዳደምቲ ጥራይ ከዲሞም ንፀወታ ነተባራርዩ ብምውዳእ ንዓባይ ጉጅለ ክስዕርዋ ኢና ንርኢ እሞ ምናልባት ብዙሕ ተቀዳደምቲ ኣብ መጥቃዕቲ ከመይ ይረክል?
1: ኣብ መንጎ ቀዳሜትን ኣብ መንጎ ሃለይትን ቀዳሜይቲ ሓቂፋ ዘላ ተቀዳደምቲ ብዙሕን ኣብካልይቲ ዘሎ ካልይቲ ሒዞሞ ዘለዎ ዓቅሚ ተቀዳደምትን ብዙሕን ናይ ብሓቂ ደሰ ክፈካ ነገር እዩ። ምናልባት እቲ ዘይቀስን ወይ ከዓ ዘይቕስን ሄኖክ ሙሉ ብርሃን ምስናትና ያል ተስፋ ፅን ካብቲ ዓባይ ጉጅለ ንቅድሚት ነሪሖም ኣለው። ድሕሪ ተወሰኑ ኪሎ ሜትራት ናይ ምሕዋስ ተኽልኦም ዝለዓለ እዩ ድመስለካ። ምናልባት ዝበዝሐት ጉጅለ ሓቂፋ ዘላ ክሳብ ክንዲዚ ተዛንያ ክትሪኦም ናይ ብሓቂ ዘንጊዖም ኣለው። ከቢድ ዋጋ ክፍሎም ትጋብ ከዓ እናገፍሐ ድኸይድ ዘሎ። ስለዚ እቶም ቀዳሜይቲ ነቲ ሸፊናቶ ዘላ ዙርያ ወይ ኪሎ ሜትር ብጥንቃቐን ብፅፈትን ዘዘለዎም ኣበርክቶን ተራን እናገበሩ እዮም ዝውጥጥዋ ዘለዉ። ኣብቶም ካልኦቲ ቁርብ ካሜራ ርሕቅ ኢላ ትመስለ ዘላ ብትኽክል ክነለልዮም ኣይከኣለና ተካልኦቲ ዘለዉ ተቀዳደምቲ ግን ኣዝዮም ወሰንትን ዘድምዑን ተቀዳደምቲ እዮም ሓቂፋ ዘላ። ብዓብኢ ግን ኣብ ሳሴቲ ግሩፖ ዘለዉ ናትናኤል ተስፋፂን ሄኖግ ሙሉ ብርሃን ተቀዳዳማይ ኤሪተል እቶም ደስጉኡ ኮይኖም ስምዐካ እሶም ከዓ ክሳብቲ ዝድለ ርሕቐት እዮም ብመዓገ ዝሕልዎም ዘለዉ ከምቲ ሶም ዝደልይዎ ጋብ እዮም ዝሕልዉ ካብቲ ሶም ዝደልይዎ ነገር እቲ ምፍንታት ኣብ መንጎ ናቶም ናይ ካልእ ጉጅለን ዘፍቅዱ ኣይምስለካን። ምናልባት ክሳብ ሕጂ ብተቀዳማይ ዓወት ኣማን ናይ ኢስታንቡል ትቕለሳላ እሱ እውን ብምእዙን ኣገባብ ነቶም ምስ ዘለዉ ኣበርክቶኦም ንክገብሩ እዩ ዝደፍእ ዘሎ ዝመስል ዘሎ ከምቲ ኣቐድማ ኣቢልና ክንጠቕሶ ፅንሕና ዛጋንታ ከዓ ነቲ ክብሪ ናይ ዘውዲ ቻምፒዮን ዝተዳለወት ልያ ትመስል ዘላ ፅኒሕልና ክንምለሶ ንኽእል ንኸውን ኣቐድማ ኣቢልካ ኣልዒልካያ ዝነበርካ ናይታ ኢስታንቡል ኣብዚ እዋን እዚ ሓቅፋቶም ዘላ ተቀዳደምቲ ካብ ናትናኤል ብርሃነ መትከል እዮም ኣማን ዓወት መዋእል ግርማይ እዞም ተቀዳደምቲ እዚኦም ገሊኦም ኣብ ናይ ክብሪ ዘውዲ ቻምፒዮን ዝደፍኡ ኮይኖም ገሊኦም ከዓ ናብቲ ዓወት ዝተቀረቡ ግን ከዓ ዘይተዓወት ተቀዳደምቲ እዮም። ናትናኤል ብርሃነ ነዚ ነገር እዚ ብትክክል ተገንዚቡ ኣብ ፅዑቅ ዝኾነ ልምምዳት እዮም ክገብሩ ወሪሖም ብዓብኢ ከዓ ኣብታ ናይታ ሃገሮም እታ ቱርክ ማለት እዩ ታጋንታ ዝከኣላ ነገር ክትገብር እያ ቀንያ ማለት እዩ። ሓደ ካብኦም ከዓ መዋእል ግርማይ ኣብ ዝግበር ዝነበረ ናይ ቅፅበታ ውድድር ዝዛዝም ውድድራት ምስቶም ኣብ ቅድሚ ዝረኣዩ ክንሪኦ ክኢልና ኢና። ስለዚ ዕድላት እንተተፈጢሩ ወይ ከዓ እቲ ዝደልይዎ ነገር እንተቢሎም ነታ ማልያ ኣብ ሕቕፎም ንምእታው እዛ ቱርካዊት ጋንታ ኢስታንቡል ምስ ዘለዋ ውህሉል ተመክሮን ናይ ብሓቂ ገዳይን ተቀዳድምቲ ከም ናትናኤል ብርሃነን መትከል እዮ እውን ናብዞም ክልተ ኣተክሮ ጌርያ ትሰርሕ ዘላ። ስለዚ እቲ ናታ ተልእኮ ይረአየካ እዩ ነቲ ቻምፒዮን ንምድፋእ ማለት እዩ። ተቀዳድምቲ ባይጌት ዝቆስኑ ኣይመስልዮም ዘለዉ እሶም እውን ኣብ ናይ ትሕቲ 23 ዓመት ዳርጋ ሰለስቲኦም ኣብ ከምኡ ዕድመ ስለ ዘለዉ ነቶም ካልኦት ክኸዱ ብትክክል ዘፍቅድሎም ኣይመስሉን መጠናዊ ተዛነዩ እዩ ኮይኑ ይስምዐካ። ስለዚ እዚ ክገብርዎ ፀንሑ ኣብ ቅድሚት ኮይኖም ክቕልሱ ቁርብ ድንጉ ኢሎም ኣለዉ።
0: ምናልባት ሚልክያስ ማእከለ ኣብታ ቀዳሚት ጉጅለ ተሓዊስዎ ኣሎ። ሚልክያስ ማእከለ ኣብ ዝሓለፈ ሓደ ዓመት ዳርጋ ማልያ ክልተ ጋንታታት እዩ ለቢሱ ርእናዮ ኣቐዲሙ ንሓፂር ዋን ምስ ባይ ክሄድ ጥርኒፉ ነይሩ። ካብኡ ቀፂሉ ድማ ዓባይ ጋንታ ኢኒዮስ ብሪጣንያዊት ጋንታ ኢኒዮስ ንዕቁር ዓቕሙን ብቕዓቱን ተገንዚባ ኣብታ ናይ መጋቢት ጋንታ ኢኒዮስ ሬሲንግ ኣካዳሚ ኣባ ጠርኒፋቶ ድማ ኣብዚ ዓመት ኣዝዮም ብርክ ዝበሉ ውርድራት ከካይድ ፀኒሑ ናይ ቀረባ እምነት ድማ ጅሮ ዲ ኢታልያ ናይ ተ 23 ዓመት ኣካይዲ ኡ መፂ ደሎ። እዚ ተቃዳማይ ኣቐዲሙ ናይ ኢድ መጉዳእቲ ኣጋጢሞ ድሕ ምፅናሕ እዩ ብመንገዲ ጅሮ ናብ ፀወታ ተመሊሱ ሞ ምናልባት ሚልክያስ ማእከለ ሎም እንታገብር ክእልኩም
1: ኣብታ ካልአይቲ ጉጅለ ክንሪኦ ፀኒሕና ኢና። ነታ ካልአይቲ ጉጅለ በዓል ክቕልሳ ፀኒሐ ሚልክያስ ማእከለ ኣብ ዞባ ማእከል ናይ ባሓቂ ብፅቡቅ ዝኾነ ብቕዓትን ብዓወታትን ተሰኒዩ ናብ ካልኦት ጋንታታት ዝሰገረ ተቐዳዳማ እዩ። ኣብ ሓፂር ግዜ ከዓ ካብ ባይ ክኤድ ናብታ ናይታ መጋቢት
0: ሎ ሎ ሎ ሎ ሄሎ ንቅፅል
1: ሚልክያስ ማእኸለ ኣብ ሓፂር ግዜ ካብ ባይክኤድ ናብ መጋቢት ናይ ዩነስ ጋንታ ዝሰጋገር እዩ። ብዝተፈላለየ ናይ ማህረምቲ ናይ መስበርቲ ኢድ እንተወሰነ እዋን ካብ ብሽክለታ ርሒቕ እዩ። ሕጂ ግን እቲ ናቱ መጉዳእቲ መስበርቲ ተፀጊኑ ኣብ ውድድር ውርኢናያ ከምቲ ክትብሎ ፀናሕካ ኣብቲ ኔክስት ጀነሬሽን ዝበሃል ናይ ጅሮ ዲኢታል ማለት እዩ ትሕቲ 23 ዓመት ተዓሰርተ መድረካት ብፅቡቅ ዝኾነ መንቀሳቐሳት ኣብቲ ናይ ጋንቲኡ ዝነበሩ ኣበርክቶ ብፅቡቅ እዩ ክዛዝሞ ርኢናያ ማለት እዩ። ኣብ ቻምፒዮን ኤርትራ ድማ ተሳተፍነቱ ኣረጋጊፁ እቲ ውድድሩ ብጥንቃቐን ብፅቡቅ የሰላስል ኣሎ። ሚልክያስ ሓደ ካብቶም ተፈራህቲ ወይ ከዓ ከይዶም ኸ ንክተርክቦ ቁርብ ደሸግር ተቐዳማይ ኣብ ፒሎቶን ወይ ከዓ ግሩፕ ተኣኪበ ከ ኣብቲ ቅፅበታ ውድድር ዝግበር ከዓ ሓደ ካብቶም ዘፍርሕን ዘየቕስንን ተቐዳዳማ እዩ። ስለዚ ብጥንቃቐ እዩ ነቲ ኣብ ግሩፖ ዝሕልዋ ዘሎ። ዳርጋ ተሓዊሳላ ምስሊ ነቲ ዓባይ ግሩፖን ናትናኤል ተስፋ ፅን ሄኖግ ምሉ ብርሃን ከምዚ ክንብሎ ፀናሕና። ግን ሚልክያስ ብየነ ብሓቂ ነቲ ውድድር ንክዕወተሉ ብሙሉእ ድሌት ህንጡነት ዝኣተዎ ኮይኑ ዝስምዐካ ብኣግኡ ነታ ሃዲማ ደላ ግሩፖ ካብ በዕሉ እናቐለሰና ክንሪኦ ፀኒሕና። ስለዚ ጥንቃቐ ተሓወሶ ፀወታ እናሰላሰለ እዩ ናብቲ መጨረሻ ንክበፅሕ ምድልዋት ክሳብ ዝገብር ዘሎ። ከም ንሪኦ ዘለና ክሳብ ሕጂ ዝረኣናዮ ዓወት ኣማን ብትክክል እቲ ክገብሮ ዝግባአ ነገር ነቲ ናይ ተጋንታ ሓላፍነት ወየ ኣሰዋፅኦ ተረዲኡ እዩ ነዚ ውድድር ወደ ሰላሶ ዘሎ ኣብ ቅድሚት ኮይኑ ነቲ ውድድር መልሕሎ ንዕኡ እውን ብዝግባእ ዘማእዝኖም ዘሎ ኮይኑ ይስምዐካ። እቲ ቁፅሪ ድበር ብርክት ኢሉ ኣሎ። ምናልባት ናይ ዞባ ደቡብ ተቃዳማይ ሮቤል ሃብተ ማርያም ተሓዊስዎም ኣሎ ምስ 2-3 ርእሱ ብርክት እናበለት ትኸይደላ። ስለዚ እቲ ጋብ ክሳብ ዘይሓለዎ ኣሰካፊት እናኾነት ክትመፅያ ዛ ጉጅለ ማለት እዩ። ካልአይቲ ጉሎ እውን

0: ዳርጋ ናብ 15 ገለ ተቃደምቲ ዝወፅዑ ሓቂፋት ስዕቦም ኣላ ሚልክያስ ማእኸለ እዩ ዚኣ ዘሎ ሚልክያስ ማእኸለ ነቶም ቅድሚ ኢሉ ኣለዉ ተቀዳደምቲ ብትክክል ድሰዶም ዘብሎም ኣይኮኑ ምናልባት ቅሬታ ሮቤል ሃብተ ማርያም ዝበልክዎ ኣብዚኣ እዩ ዘሎ ውራት ተዓዘብቲ ቅሬታ ሮቤል ሃብተ ማርያም ኣብዚኣ እዩ ዘሎ ማለት እዩ።
1: ምናልባት ሮቤል ሃብተ ማርያምን ሚልክያስ ማእከለን ኣብ ካልኦት ጉጅለ ኣለዎም ንብል ኣለና ምስ ቀዳሜት ጉጅለ ዘሎ ፍልድ ድማ ናይ 15 ናብ 22ታት ደበዝሒ እዩ ዘሎ እዞም ክልተ ተቀዳደምቲ ብዝያዳ ድማ ሚልክያስ ማእከለ ድሕሪ ቢንያም ግርማይ ንኤርትራ ኣብ ዓለም ለኻዊ መድረኻት ናይ መድረኽ ዓወት ከመዝግብ ትፅቢት ንገብረሉ ተቀዳዳማ እዩ። ስለዚ ምናልባት ሚልክያስ ናብ ተቀዳሜት ጉጅለ ምስዝሕወስ ተቀዳሜት ጉጅለ ንሚልክያስ ሒዛቶ ተኸይድ ምስለካ
0: ኣየፍቅዱልኒ በላዓም ሒዞም ብዘይ ዝኾነ ይኹን ነገር ግምታት እስዩ ክረጥዖም ማለት እዩ። ስለዚ ዋላ እንትኸዱ ከምቲ ድለ ዓቕሞም ኣውፂኦም ኣይኮኑ ነቲ ፀወታ ክቕልሱ ንሚልክያስ ማእከል ሓቂፍካ ምካድ ማለት በዓልካ ነቲ ሕንፃፅ ምርካብ ማለት እዩ። ምናልባት እቶም ተቀዳደምቲ ካልኦት ብጥንቃቐ ይሕልዎ ስለ ዘለዉ እቲ ጋብ ከዓ ከምቲ ኣቐድም ኣቢልና ጠቐስናዮ ውሕድ ዶሎ ካብ ናይ 10 ክሳብ 20 ካልእ ዘሎ እዩ ማለት እዩ። እቲ ደሰ ክፈካ ካብ 50 ካልኢት ንላዓሊ ኣብ መንጎ ቀዳሜትን ካልኢትን ወይ ኣብ ካልኢትን ሳሰይትን ዘሎ ጋብ ንዝኸውን እዩ። ከምዚ ንሪኦ ዘለና ግን ርሕቆቶም ሓልዮም እቲ ጋብ ከዓ ናብ ካልእ ግዜ ከይገፍሕ ብጥንቃቐ እዮም ዝኮ ዘሎ። ንሚልክያስ ማእኸለ ኣብ ሕቑፋ ሒዝካ ምኻድ ማለት ሓደ ካብቲ ነቶም ተቀዳደምቲ ንሕንፃፅ ወይ ከዓ ነቲ ዓወት ንዑ ንምሃብ ማለት እዩ።
1: ራይ በዚ ቢልና ናብ ባይክ ኤድ ክንሰግር ምናልባት ባይክ ኤድ ኣብዚ እዋን እዚ ሰለስተ ተቀዳደምቲ ጠርኒፋላ ኤቨን የማነ ናሆም ኤፍሬም ከምኡ ድማ ዩኤል ሃብቲ ኣብ እዞም ሰለስተ ተቀዳደምቲ ኣዝዮም መንእስያትዮም። ኣብ ቀፃሊ ድማ ካብቶም ኣብ ዓብ ደረጃ ክበፅሑልና ተስፋ ንገበር ተቀዳደምቲ እዮም ሞ ምናልባት ዛጋንታ መንእስያት ተቀዳደምቲ ዝቐመት ከም ምኳና መጠን ኣብዚ ዘሎ መዓንቲ ፀወታ ምናልባት እንታይ ስልቲ ሒዛ ክትኣቱ የዋፃእኹዎን
0: ባይክኤድ ዓኒ ናይ ትሕቲ 23 ዓመት ብዩኤል ሃብቲ ኣብ ነታ ማልያ ዝወን ጋንታ እያ። ኣብዚ እዋን እዚ ከዓ ሰለስተ ተቀዳደምቲ ሓቂፋ ነዚ ናይ ቻምፒዮን ናይ ሃገርና ከዓ ኣብ ምዕዋት እተደልያ ደለያ ብመሰረቱ ቻምፒዮን ካብቶም ኣብቲ ኤሊት ኣብ ትሕቲ 23 ዓመት ዝያዳ ቅልስ ምትህላኹን ዝረኣዩ ኮይኑ ይስምዐካ። እሱ ከዓ ባይክ ተቀዳደምቲ ዳርጋ ሰለስትዮም ትሕቲ 23 ዓመት እዮም ምስናይ ካልኦት ተቀዳደምቲ ክረአ ከሎ ማለት እዩ። ሕጂ እዞም ናይ ትሕቲ 23 ዓመት ኣብ ትሕቲ ባይክ ተሓቂፎም ዝፃወሱ ተቀዳደምቲ ዋላ ነታ ማልያ ንምውናን እቲ ክገብርዎ ዝግባአ ነገር ኣብ ምግባር ዝተዳለዎ ኮይኑ ይስምዐካ። ከም ዝረኣናዮ እውን ናይ ቀዳማይ ግሩፕ ወይ ከዓ ተቀዳሚት ዘላ ሓደ ካብኣቶም ኣሎ ማለት እዩ። ኣብታ ካልአይቲ እውን ምናልባት እንተርኢናያ ዘሎ ኮይኑ ስምዐኒ ኣብ ሳሰይቲ ከዓ ነቶም ዘገድሱ ክኸዱ ዝኽእሉ ተቀዳደምቲ ኣብ ዝሪኦም ኮይኖ እዮም ዝኽእሉ ዘለዉ። ስለዚ ባይክኤድ ነዚ ዓመት እዚ ነዚ ናዚ ለብዘበን ቻምፒዮን ንምውሳድ ተቃሪባትሉ ዘላ ኮይና ስምዐካ ከምቶም ናይ ካልኦት ጋንታታት ማለት እዩ። ግን ኣብቲ ናይ ትሕቲ 23 ዓመት ብዝያዳ ነቲ ናይ ዝሓለፈ ክብሪ ንምዕቃብ ዝተዳለዎ ኮይኑ ይስምዐካ።
1: ራይ ክቡራት ከታተልቲ ሓድሽ ምዕባለታት ናይዚ ውድድር ብዝምልከት ናብ ስቱድዮ ክምለስ ኢና ሳናፅንሑ

ለንደን ብርክ ዝበሉ ተቀዳደምቲ እዮም ዝቀልሱ ዘለዉ። ምስ ካልኦይቲ ጉጅለ ዘለዎም ፍልሊ ክነግረኩም ኢና። ዓባይ ጉጅለ ብድሕሪት ያደላ ክሳብ ሕጂ ኣብ ዝተፈላለያ ጉጅላታት ተበቃቂሎም 13

ኣሰውዕሉ ተቐዳድምቲ ናይ 33 ካልኢት ምስ ቀዳመይቲ ጉጅለ ፍልል ኣለኩም እዞም ምንከታተሎም ዘለና ተቐዳድምቲ ናትናየስ ተስፋፅን ሄኖክ ምብርሃን ሜሮን ኢሳቅ እዮም።

ኣብ ሰዓት ይኸዱ ኣለዉ። 51 ኪሎ ሜትር ድማ ሸፊኖም ኣለዉ። ውድድር ካብ ዝጅምሩ ናይ 1 ሰዓት 10 ደቂቕን ኣካይዶም ኣለዉ። 44 ኪሎ ሜትር ረግፅ ኣለዉ።

ካብ መራሒት ጉጅለ ተፈልያ ዓባይ ጉጅለ ንሪኣ ዘለና ቀዳመይቲ ጉጅለ ብርክ ዝበሉ ተቀዳደምቲ ብዓወት ኣማን እናተቐለሰት ሓሊፎምና ኣለዉ። ናይ ደቂቕን ዕስራ ካልኤትን እያ እዛ ዳሕረይቲ ጉጅለ ንሪኣ ዘለና ቀዳመይትን ካልኤትን ጉጅለ ድማ ናይ 33 ካልኢት ፍልል ኣንፂፎም ኣለዉ። ድሮ ሓደ ሰዓትን 10 ደቂቕን ኣካይዶም ኣለዉ ውድድር ካብ ዝጀመሩ 51 ኪሎ ሜትር ድማ ሸፊኖም ኣብ ሰዓት 44 ኪሎ ሜትር ይሕንበቡ ኣለዉ።

0: ሰላም ከመይ ፀኒሕኹም ክቡራት ተኸታተልቲ ተመሊስናኩም ኣለና ሰመረ ከምዚ ቀዲምና ክንከታተሎ ፅናሕና ቀዳሜይቲ ጉጅለ ንዓባይ ጉጅለ ናይ ደቂቕን 20 ካልኦትን ናይ ግዜ ጋጋ ንፂፋትላ ኣላ እዚ ኣብ ሻምፒዮን ኤርትራ ማዕረ ክንደዩ ዝጋጋ ኣገዳሲ እዩ
1: እታ ቀዳሜይቲ ጉጅለ ዝምርሕዋ ዘለዉ እቶም ኒዓሚ ዘውዱ ቻምፒዮን ንሆም ዘርኣይ ዓወት ኣማን
0: ሬታ ሰመረ ደው ክብለካ ቴሌፎን ኣለና ሎ ሎ መርሓባ ሚካኤል ሓድጉ ከመይ ፀኒሕካ መቐልሕ ክገብር ኣለዎ ሚካኤል ቅሩብ ብተንቀፅቕስ ኣብል እወ ሕጂ ብልክ ሰምዓካ ኣለኹ በቃ ሓፈሻዊ ብዛዕባ ዝፀንሐ እወ ሰምዓካ ኣለኹ ሓፈሻዊ ተቃዳደምቲ ከባቢ 5-6 ዙርያ ሸፊኖም ኣለዎ እሞ ዘሎ ምዕባለታት ናይዛ ተፈጢራ ዘላ ጉጅለ ናይ ዓባይ ጉጅለ እንተላለቂ ኮይኑ ክተካፍለና ኣለዎ ሚከለ ራይ ናይ ቴክኒክ ፀገም ኣጋጢምና ስለ ዘሎ ናብ ዕላልና ክምለስ ኢና ሰመረ ከምዚ ቀዲምና ዝገለፅናዮ ናይ ደቂቕን 20 ካልኦትን ኣሎ ካብ ቀዳሜይቲ ጉጅለ ናብ ዓባይ ጉጅለ ምናልባት እዚ ጋግዚ ኣብ ሻምፒዮን ኤርትራ ከም ዓብድና ክንወስቶ ዋላስ ከም ብዙሕ ፍልያት ፈጣሪ ዘይኮነ ኢና ክንብል ንኽእል
1: ደቂቕን 20 ኣብ መንጎ ቀዳሜትን ኣብ መንጎ ካልኦትን ኣሎ ደቂቕን 20 ማለት ከዓ ኣብ ተቀዳደንቲ እዩ ዝምርኮስ እቲ ክብዶቱ ወይ ከዓ እቲ ፍክሰቱ ማለት እዩ ምናልባት ኣብ ቀዳሜይቲ ጉጅለ እቶም ድሓንድሓንድ ኮኑ ተቀዳደንቲ ዝሓቆፈትኩ ስምዐካ ንሱ ከዓ ንሆም ዘርኣይ ኣለዉ ዓወት ኣማን ኣሎ ተቀዳደምቲ ናይ ኣስፔኮ ናይ ደንደን ካልኦት እውን ኣለዉ ስለዚ እዚኦም ብፅፈት እዮም ዝቕልስዎ ዘለዉ ነቲ ውድድር ኣብ መንጎ ካልአይቲ ተሓቂፎም ዘለዉ እሶም ንግዜ እናሓለዉ እዮም ድክዶ ኣለዎ ደቂቕን 20 ምስ ናይቲ ካልእ ናይ ሽለታ ክትሪኦ ከለካ ጋብ ብዙሕ ኣሰካፊ ይኮነን ምናልባት ኣብ ዓቕሚ ተቀዳደምቲ ወሳነ ዘሎ ኣብዛ ቀዳሜይቲ ኣማኒኤል እንተትህሉ ናት ናይ ኣልተፈፅአ እንተትህሉ ገፊሕ ክንብሎ ንኽእል ማለት እዩ እንደገና ከዓ ዝነውሐ ኪሎ ሜትር ብሕጂ ስለ ዘሎ ብዙሕ ኣሰካፋ ኣይኮኖም ማለት እዩ ብዙሕ መጥቃዕቲ መልሰ መጥቃዕቲ ብጥንቃቐ ከዓ ኣብታ ድሕሪት ማለት እዩ መዋእል ግርማይ ክህሉ ይኽእል ኸውን እዩ ኣብታ ዓባይ ግሩፖ ናት ናይል ብርሃነ ፅቡቅ ዝኾነ ስሕበት እዩ ዝስሕብ ዘሎ ስለዚ ክሳብ ክንድኡ ደሰክፉ ነገር ኣይኮነን ሓንሳ እዋን ክሳብ 10 ክሳብ 5 ክሳብ 4 ደቂቕ ንርኢና ነዚ ከዓ ኣብ ደተፀበናያ ግዜ ከዓ ውሕጥ ኣብልዎ እዮም ግን እቶም ኣብ ቅድሚት ዘለዎ ተቀዳደምቲ እቲ ዓቕሞምን እቲ ብቕዓቶምን እዩ ዝያዳ ዘገድስ ማለት እዩ ምናልባት ንምዝካር ወል ቻምፒዮን 2014 ሚካኤል ክትዌስኪ ናይ ፖላንድ ተቀዳዳማይ ኣብ ካልኢት ዝነበረት ን9 ኪሎ ሜትር ናይ 5 ካልኢት ጋብ 5 ካልኢት 5 ካልኢት እሱ ዓቕሙ ዝነበሮን ኣብታ ካልኢት ዝነበረት ጉጅለ ናይ ቤልጅማውያንን ካልኦት ናይ ስፓን ን5 ካልኢት ብንዝር ብሎ ዘለና ከዓ ናይ 20 ናይ ደቂቕን 20 ገለ ኣብ ወሳነት ናይቶም ተቀዳደምቲ ዘለዎም ዓቕሚ ዝውስን ወይ ከዓ እቲ ሶናቶም ዓይነት ብቕዓት ታይምትራሊስ ተኮይኖም ኦራውን ተኮይኖም የስግኡ ካ እዮም ስለዚ ብዙሕ ኣሰካፊ ይኮነን ግን እቶም ብድሕሪት ስዕቡ ዘለዉ ናብ ሃልኪ እዮም ክኣት እዛ ካልኦይቲ ጉጅለ ብጥንቃቐ ይቕልፅዋ እዮም ዘለዉ ከምቲ ኣቐዲምና ዝገለፅናዮም ናትናኤል ተስፋፅን ሄኖክ ብሩሃን ካብቶም ክቐስኑ ዘይክእሉ ዘየቕስኑ ተቀዳደምቲ ብምዃኖም ኣብዛ ግሩፖ ኣለዉ ካብዚኣ ግሩፖ እውን ብዙሕ ዝፀንሑ ይኮኑን ድሕሪ ተወሰነ ዙርያ ናብ ናይ ቀዳሜይቲ ናይ ምዝላል ተኽእሎታት ክህልዎም ይኽእል እዩ ዝብል ግምት ኣለኒ ብርቅስ ከዓ ክገብርዎ እዮም ስለዚ እቶም ዓበይቲ ተቀዳደምቲ ወይ ከዓ ነዛ ውድድር እዚኣ ንክዕወቱላ ኣብ ቅድሚት ንሓስቦም ተቃዳደምቲ እቶም ፕሮፌሽናል ተቃዳደምቲ ምስዝሓለፈ ዝረኣናዮ ብቕዓቶምን ውፅኢታቶምን ብትክክል ብጥንቀቐ እዮም ደሳሊዎም ዘሎ። ምናልባት ኣብዚ ቁሩብ ተዛንዩ ዘሎ ኮይኑ ዝስምዐና ኦሊምፒካዊ ተቃዳማይ ኣብ ኣነኤል ገብረ እግዚኣብሄር መርሃዊ ቅዱስን ቁርብ ነቲ ፀወታ ብማዕዶ ይከታተልዎ ኣለዎ እሞ እቲ ናቶም ኣብ ቀዳሜትን ኣብ ካልኦትን ደምህላው እታ ጋብ መሊሳ ናይ ምግፋሕ ተኮላ ናገፍሐ ይኸይድ
0: ራይ ሰመረ ከምዚ ኣቅዲምና ዝገለፅናዮ እቲ ናይ ግዜ ዘሊ ናይ ደቂቕን 20 ካልኦትን ክንበብ ፀኒሑ ምናልባት እታ ካልኦት ጉጅለ ዘላ ምናልባት ሄኖክን ናትናኤል ናብ ኣለዉ እሞ ናይ ሄኖክን ናትናኤልን ምኻድ ናብ ቀዳሜይቲ ጉጅለ ንመልክዕ ናይ ዝፀወታ ብኸመይ ክፀልዎ ይኽእል ምናልባት ዓባይ ጉጅለ ተዛንያ ኣላ ምስለኒ ተተጋጊት ናይ ግዜጋ ካብ ግዜ ናብ ግዜ እናበረኸ ከይዳ ኣሎ እቲ ናይ ግዜጋ ኣብ ክንደይ ተበፂሑ ዝያዳ ናይ ዓባይ ጉጅለ ኣብ ስጋኣት ክእቱ ዝኽእል ሓንቲ እዚኣ ክንነጥምሐ ዘለይ ምናልባት ናይ ሄኖክን ናይ ናትናኤልን ናብ ቀዳሜይቲ ጉጅለ ምሕዋስ ንፍጥነታ ከም ዘበርኽ ዳርጋ ከም ትሕዝ ትወስቶ እዩ እሞ ምናልባት ነቲ ናይ ግዜ ፍለለይ ኣብ ምስፋሕ እንታይ ተሮም ክፃወት ይኽእሉ ነቲ ናይ ፀወታ መልክዕ ኸ ከመይ ክቕይረ ኽእል
1: ሄኖክ ሙሉ ውራን ናትናኤል ተስፋ ፅን ኣብታ ካልይቲ ብምህላው ነቲ ኣብታ ድሕሪ ደላ ኣማኑኤል ገብረ ዝጋር ዘሎ ኣማኑኤል ገብረ እግዚኣብሔር ብንሪኦ ዘለና ሕጂ ፅቡቕ ዝኾነ ስሕበት እናሰሓበ ንቕድሚት ይወፅእ ኣሎ። ኣብታ ካልኢቲ እዞም ክልተ ተቃዳደምቲ ፅቡቕ ዝኾነ ብቕዓትን ውፅኢትን ዘለዎ ተቃዳደምቲ ናይ ብሓቂነቲ ፀወታ ኣብ ፍጥነት ኣምሃብ እንደገና እቶም ኣብ ቅድሚት ዘለዉ እቶም ናይ ሰለስተ ናይ ተፈላለየ ናይ ኮንቲነንታል ፕሮ ኮንቲነንታል ተፃወቲ ዘቕስ ነገር ኣይኮኑ እሶም ከዓ ብፅፈት ነቲ ናቶም ፍጥነት እናሓለዉ እዮም ዝቕልስዎ ዘለዎ ከም ንሪኦ ዘለና እና ፀበት መፅያት ካልአይቲ ግሩፖ ሚልክያስ ማእኸለ ነዛ ተወሰነ ተቃዳድም ተሓቂፋ ትኸደላ ናቕለ ሳይድ መእ ዘሎ ኣብ ፎርቶ ናይ ምፅጋዕ ተኽእላ ዝያዳ የብል ማለት እዩ። ብመንፀር ኣብ ተዓቐበት ኣብ ዝፅጉዕሉ ግዜ ካልእ ንኡስ ጉጅለ ወይ ከዓ ገለ ተቃዳድምቲ ዝሓቆፈት ናይ ምፍንጫል ተኽእላ ከዓ ንሪኤሉ ኣጋጣሚ ክፍጠር እዩ ማለት እዩ። ስለዚ እቶም ኣገዳሲ ወይ ከዓ እቶም ተፈራሕቲ ተቃዳድምቲ ኣብዘን ክልተ ጉጅለታት እዮም ዘለዉ ነቲ ፍጥነት ከዓ ብኡ መልክዐ ከዓ እናዛደዎ እናወስኽሉ እዮም ትኸዱ ዘለዎ። ምናልባት ኣማኑኤል ገብረ እግዚኣብሄር ነታ ድሓርዊቱ ጉጅለ ብፅፈት እንተ ፅቡቕ ገይሩ ቀሊስዋ ካብቲ ዝሓለፈ እንሪኦ ዝነበርና ተቃዳደንቲ ብብዝሒ ናይ ምውዳእ ከማን ናይ ምጉዳል ተኽእሎ ክመፅእ ይኽእል ኸውን እዩ
0: ራይ ምናልባት ነዘን ሃዲመን ዘለዋ ጉጅለታት ንምርካብ ሓላፍነት ዝወስድ ተቃዳማይ ወይ ትወስድ ጋንታ ምን ክትከውን ትኽእል?
1: ሓላፍነት ኣብቶም ተቃዳደምቲ ሃዲዮም ዘለዉ እዩ ድውስን ከክልተ ሓደ እንድሕር ሃዲዮም ኣለዉ ኮይኖም እቶም ናይ ፕሮፌሽናል ተቃዳደምቲ ድማ ብዝግባእ እንተ ደኣ ክሳይ ደየብሎም ኮይኖም ብዙሕ እዚ ክትወዘልካ ትግምት ኣይኮነን። ግን እቲ ሓላፍነት ናብ ናይ ትርካዊት ክለብ ኢስታንቡል ዘዘወዩ ዝመስለካ ክልተ ተቃዳደምቲ መዋእል ግርማይ ኣብዚኣ ክህልው ይኽእል ኮኑ እዩ ንዝተናውሐ ግዜ ናትናኤል ብርሃነ እዩ ነዛ ዓባይ ጉጅለ ክመርሓ ንሪኦ ዘለና ማለት እዩ። ስለዚ እቲ ሓላፍነት ብመንፀር እቶም ኣብኡ ሒዝካዮም ዘለካ እቲ ፅበዮም ተቃዳድምቲ ኣብኡ ድምርኮስ ማለት እዩ።
0: ምናልባት ዓባይ ጉጅለ ሄኖክን ናትናኤል ተስፋፀኑና ቀዳሜይቲ ጉጅለ ምህላዎም ንዖምን ሲላ እንዳርኣየቶም እቲ ናይ ግዜ ጋግ ይገፍሕ ምህላው ዳሕራይ ምናልባት ነቲ ናይ ግዜ ጋግ ንምፅባብ ዋጋ ዘኽፍላለዩ ኮይኑ ይስማዓካ?
1: ብርግፅ ዋጋ ክኽፍላ እዩ። እሶም እውን ብትኽክል ክንሪኦ ከለና ኣብቲ ናይቲ ዝሓለፈ ውድድራቶም ክሳብ ክንዲዚ ቁፅሪ ብዙሕ ሒዞሞም ዝኸዱ ኣይኮኑን። ተወሰነ እዋን እቲ ናቶም ዓቕሚ በቶም ናይ ካልኦት ተቃዳደምቲ ዓቕሚ እዮም ደሳሊቦም፣ ብድሕሪ እዩ ግን እናፅረይዎም እናፀዋፍዎዮም ዝኸዱ። ስለዚ እዞም ክልተ ተቃዳደምቲ ነዞም ንሪኦም ዘለና ብርክት ድበሉ ቁፅሪ ሒዛ ትኸይድ ዘላ ግሩፕ ኣብ ተወሰነ ግዜ ገለ ውሱናት ተቃዳደምቲ ሒዞም ናይ ምቕፃል ተኽእልዎም ዝያዳ ዕድላ

0: ኣሎ።
1: ናብ ሓደሽ ስምዒ ዋላታት ክሳብ ዝመፀና ናብቶም ዕቁር ዓቕሚቶም ተቃዳድምትና ክንምለስ ምናልባት ናትና ኢል ተስፋ ፅዮን ኣብዚ ዓመት ኣብ ፅሪ ዝብቕዓቱ ኣለዎ ዝብል ግምት ኣለኒ። ምናልባት ከምዝተከታተልናዮ ኣብ ዝሓለፉ ውርድራት ኣብ ሚላን ሳንሬሞ፣ ኣብ ሌጅ፣ ባስተን ሌጅ ዝኣመሰሉ ዓበይቲ ናይ ሞኒመንት ውርድራት ተፃዊቱ መፅኡ ኣብ ኢሽቦርን ፍራንክፈርት ከም ኣርዳነስ ክላሲክ ዝኣመሰሉ ናይ ክላሲክ ውርድራት ተሳቲፉ መፅኡ ኣብዚ ቀረባ ግዜ ድማ ኣብ ፈረንሳ ኣብ ዝተካየደ ናይ ዳንክርክ ውርድር ናይ ኣርባዕተ መድረካት ዝነበሮ ናይ መድረክ ዓወትን ከምኡ ድማ ኣብ ናይ ውህሉል ግዜ ድማ ካልኣይ ተርታ ክሕዚና ርእናዮ ህሉ ኩነታት ናይ ናትና ኤል ተስፋ ፅዮን ምናልባት ናይቲ ቅድሚ ሓደ ዓመት ሒዝቦ ዝነበረ ክብሪ ሻምፒዮን ዝመለስ ዝኮይኑ ስማዓካ ምናልባት ኣብዚ ናይ ሎም ዓንቲ ውርድር
0: ምናልባት ናይ ናትና ኤል ተስፋ ፅዮን ኣልዒልና ነዘረብ ኣብ ዘንላሉ ናትና ኤል ተስፋ ፅዮን ካብ ወርሒ ሓደ ካብቲ ቱር ኣንደር ሳንቶስ ተባሂሉ ዝግለፅ ኣብ ኣውስትራልያ ዝግበር ውድድር ብድሕሪ ኢኻ እቲ ካደል ኢቫን ኦሽንስ ተባሂሉ ዝግለፅ ናይ ሓደ መዓልቲ ውድድር ማለት እዩ ነዚ ብፅቡቅ ኣጀማምራ እዩ ጀሚሩ ማለት እዩ። እቲ ብድሕሪ ዘሰላሰሎ ውድድራት ኣብ ዝተፈላለየ ሃገራት ኤሮጳ ማለት እዩ እቲ መዐቀኒ እዩ ዋላ ቲ ሜጀር ዋላ ትሕትኡ ዘሎ ማለት እዩ ኣብቲ ዝለዓለ ውድድር ኣብቲ ናይ ሞኖመንት እውን ተሳቲፉ ነይሩ እዩ። ስለዚ ናትናኤል ተስፋ ፅዮን ኣብዚ እዋን እዚ ካብቲ ዝሓለፈ ዓመታት ናይ 34 ሚእታዊት ዓቕሞ ወይ ብቕዓት ወሲኹ ሌለ የ ዝኣመን ማለት እዩ ንበልና ኣብነት ኣብ ፍራንክፈርት ኣብ ጀርመን ኣብ ዝተካየደ ናይ ሓደ መዓልቲ ውድድር ኮመንታተር እንታይ ክብሎ እዩ ይስማዕ ናይ ሎም ዓንቲ ናይ ምዕዋት ተኽእሎ ኣብ ፒትኮክን ኣብ ናትናኤል ተስፋ ፅዮን ይልዎ ኣጋጣሚ ኮይኑ ተቀዳዳማይ ጀርመን ሻምፒዮን ናይ ዓዱ ዝኾነ ዘመርመር ዝተዓወተላ ማለት እዩ ነቲ ቅድምቲ ናብቲ ውድድር ምእታው ኣብቲ ዓቐበ ዘርኣዮ ዓቕሚ ምስቶም ብሉፃት ናይ ዓለምና ከም ፒትኮክ ዳኣመሰለ ምስኦም ሃልዩ እንደገና ከ ኣብቲ ዝገብርዎ ዝነበረ ስሕበት ከዓ ኢድ ክህልዎ ከሎ እቲ ብቕዓቱ ናብ ዝለዓለ ደረጃ እዩ ዝርኤካ ብዓብዩ ከዓ እናተይ ንናተሰብኣል ተስፋ ፅዮን ናብዚ ዓመት እዚኣ ክሪኦ ከለዉ እዛ መጠረሽታ ዝገበራ ማለት እዩ 28 ዳንከርክ ደይኮነ ብድሕሪኣ ዝተገብራ ማለት እዩ ካብቲ ዝተዓወቱ እቲ ኣብ ዝገብሮ ምንቅስቃስ እዩ ንዓይ ዝምስጠኒ ማለት እዩ 28 ኪሎ ሜትር ኣብ ተርፈሉ ግዜ ተገዲማ እናኸደት ከላ በርቃዊ መጥቃዕቲ ገይሩ እንተወሰነ እዋን እንተወሰነ 1 ኪሎ ሜትር 500 ሜትሮን ከምቲ ብሽክለታ ንክትሪዮ ዝምስጥ ዓይነት ምርብራባት ገይሩ። ስለዚ ናትናኤል ተስፋ ፅዮን ኣብዚ እዋን እዚ እቲ ሒዝዎ ዘሎ ዓቕሚ ምስ ናይቲ ዓምን ካልእ ክትሪኦ ከለካ ዝበለፀ ኮይኑ ይስምዐካ። ከምኡ ስለዝኾነ እዩ ከዓ ብጥንቃቐ ነዚ ፀወታ ዘሰላስሎ ዘሎ ካብ ግሩፖ ናብ ካልአይቲ ካብ ካልአይቲ ከዓ ናብ ሳሰይቲ ድሮውን ተሓዊሳት ኣላ ናይ 5 ናይ 6 ካልአይቲ እያ ዘላ። ስለዚ ናትናኤል ተስፋ ፅዮን ምስ ናይ ዝሓለፈ ዓመታት ክንሪኦ ከለና ብቕዓቱ ናይ ብሓቂ ፅቡቅ ዝኾነ ብቕዓት ዘለዎ ኢለ ይሓስብ። ብርግፅ ከዓ ኣብ ፅቡቅ ቁመና ኣሎ ማለት እዩ
1: ምስሉ ቁመናን ብቕዓት ናትናኤል ተስፋ ፅዮን ኣብ ግምት ብምእታው ኣብ ቱር ደ ፍራንስ ንሪኤሉ ግዜ ዝኣኸለ ዶ ኮይኑ ይስማዓካ?
0: እዛ ቻምፒዮን ናይ ለብ ዘመን 2026 ተተወስሲ ከኣቱ ይኽእል እዩ ዝብል ግምት ኣለና። እንተተኣቱ ከዓ ወዲ ዓዱ ወዲ ሃገሩ ቢንያም ግርማይ ቁርብ ድርዕን ገለ ሞራልን ከዓ ምኾኖ ማለት እዩ ልክዕ ነሰ ስራሕካ ገጋንቲካ ትገብር ምስኻ ኣብ ካልኣይ ከዓ ከምናትኳ ቋንቋ ደዛረብ ክህልወካ ከዓ ደስ ብለካ እዩ። ስለዚ ከም ናተይ ውልቃ ውድሌት ናትናኤል ተስፋ ፅዮን ኣብ ዙር ፈረንሳ ክርዮ ሓረር ብለ ማለት እዩ እቲ ዘርእየና ውፅኢት ኢኻ ከምኡ ዘብለን ዘሎ ማለት እዩ። ምክንያቱ ሓደ ካብቶም ሽኳ ክግበር ከሎ ኣብ ውሱናት ሰባት ኣብ ቅድሚት ደይትስእኖ ተቀዳዳማ እዩ
1: ራይ ብቢልና ናብ ሄኖክ ሙሉ ብርሃን ክንሰግር ሄኖክ ሙሉ ብርሃን 3 ግዜ ብተኸታታሊ ሻምፒዮን ኣፍሪቃ ዝኾነ ተቀዳዳማ እዩ። ይኹን ግን ነዛ ሻምፒዮን ኤርትራ ክዕወተላ ይከኣለን ዘሎ ምናልባት ኣብ ጥርዚ ብቕዓቱ ኣሎ ክንብል ንኽእል ኢና። ምናልባት ሄኖክ ኣብዚ ፀወታ እዚ ተዓዊቱ ንክወፅእ ብኮሪና ሻምፒዮን ክብሩ ንምርካብ ኣብዚ ፀወታ እዚ ልክዕ እንታይ ስልቲ ክኽተል ዘለዎ ሻምፒዮን ንክነሉ ግዜ ኸ ሕጂ ድያ
0: ተቀዳዳማይ ኣስታና ሄኖክ ሙሉ ብርሃን ካብቶም ኣፍሪቃ ፅቡቅ ዓወታት ዘመዝገበ ኣብ ኤሽያ ድሙቕ ዝኾነ ስምን ፅቡቅ

0: ዝኾነ ዓወታት ዘለዎን እዩ ኣብ ሃገርና ነታ ናይታ ዘውዲ ቻምፒንካ ካብቶም ድስኣናዩ ማለት እዩ። ምናልባት እቲ ናቱ ዓወታት ክንሪኦ ከለና ካብቲ ዝሓለፈ ዓመታት እቲ ናብቲ ናይ ተወዳደርነት ኣብ ቅድሚት መውፅኡ ዝገብሮ ዝነበረ ናይ ሽኳ ተወዳደርነት ቁርብ ፍንትት ኣቢሉ ኣብ ናይቲ ናይ ባሓቂ እቲ ዓቕሙ ናቱ ማለት እዩ ኣብ ፕሮፋይሉ ክትሪኦ ከለካ ኣብ ገሊዩ ቅድም ሓኽዋር ዓቐብ እዩ ዝብል ዘሎ ኣብዚ እዋን እዚ ከዓ ናይ መጥቃዕቲ ማለት እዩ። ኣብ ቱርኪ ኣብ ዝረኣናዮ ናይ ባሓቂ ምስቶም ፅቡቅ ዝኾነ ናይ ምሕኳር ዓቕሚ ዘለዎም ተቀዳደምቲ ፅቡቅ ዝኾነ ምርብራብ እዩ ኣርእና ማለት እዩ። ስለዚ ሄኖክ ኣብዚ እዋን እዚ እቲ ናይቲ ባሓቂ ዓቕሙ ብትክክል ዝተረድኦ ወይ ከዓ ዝሰርሐሉ ዘሎ ኮይኑ ይስምዐካ። ሄኖክ ኣብ እስጳኛውን ኣብ ሻርሸይቲ ሻውዒቲ መድረኽ ጋንቱኡ ብዝሃበቶ ሓላፍነት ኣብ ቅድሚት ኮይኑ ምስም ናይ ዓለምና ኣብ ማእኸላይ ደረጃ ዝስርዑ ማለት ኣብ ቅድሚት ሰለስተ ደይ ትፅኖም ተቀዳደምቲ ምስኦም ውድድር ናይ ሽኳ ክገብር ከሎ ቁመኖ የርእካ እዩ። ካብኡ ግን ሓሊፉ ኣብዚ እዋን እዚ ሄኖክ ምንብርሃን ኣብቲ ናይቲ ዓቐብ ወይ ከዓ ምሕኳር ማለት እዩ ፅቡቅ ዝኾነ ዓቕሚ ዘጥርየ ኮይኑ ስምዐካ። ናብ ታሕቱ ከ ከዓ ክሰግር ቻምፒዮን ናይ ዞባ ማእከል ካብቶም ድሰኣናያ ናተይ ገምጋም እንታይ ድብል ሄኖክ ምንብርሃን ምዝ ኩሉ ዓቕሚ ምዝ ኩሉ ብቕዓቱ ሳልሳይ ራብዓይ ገሌና ንሪኦ ካብቲ ረኣይነቱ ከዓ ዝርሕቕ ሰብ ኣይኮነ ማለት እዩ። እስኻቲ ዓቕሚ እዩ እቲ ናቱ ብቕዓት እዩ ከምኡ ዝገብሮ ማለት እዩ። ምናልባት ከይታህወኸ ብትዕግስቲ ማለት እዩ ነቲ ፀወታ ኣብ ተኸታቲሉ ዘገድሱ ሰባት ኣብ ዝሕዘሉ ግዜ ነቲ ናቱ ዓቕሚ ብትክክል ክዕወተሉ ይኽእል እየ ዝብል ግምት ኣለኒ። ዓወት ኣማን ጴጥሮስ መንግስት ቀዳማይን ካልኣይን ተመራርሖም ኣብ ዝተዓወትሉ ግዜ መበል ሳልሳይ ደረጃ ሒዙ ብትክክል 95 እናተዓወት ዝነበረ እዩ። ምናልባት እቲ መጥቃዕቲ መልሰ መጥቃዕቲ መጥቃዕቲ መልሰ መጥቃዕቲ ብትክክል ከመሓድሮ ኣይከኣለን ኸውን፣ ግን ኣብቲ ኣዋነት እያ እናተዓወት እያ ነራ ክውድእ ከሎውን እቲ ዝገበሮ ነገር ርኢናያ እናረኣያ ድስኣና ማለት እዩ። ስለዚ ብትክክል ነቲ ፀወታ እንተ ደኣ ኣመሓዲርዎ ንዘልዩ ሰባት ብኣጉኡ እምብዛ ከይሃለኸ ካልእ ፀዓድ ከይወፀ ብጥንቃቐ ንዘልዩ ግሩፕ ወይ ከዓ ኣብ ዘላቶ ግሩፕ እንተሃልዩ ናይ ቀዳማይ ናይ መውፃእ ተኽእልኡ ዝርሕቐ ኮይና ይስምዐንን ማለት እዩ።
1: ራይ ብኡቢልና ምናልባት ናብ ኣማኒኤል ገብረ እግዚኣብሄር ክንሰግር። ኣማኒኤል ገብረ እግዚኣብሄር ብዓርቢ ኣብ ዝተካየደ ናይ ግዜ ውድድር ራባይ ዓመቱ ኣከታቲሉ ብሓፈሻ ድማ ንሓሙሻይ ግዜኡ ዘውዲ ሻምፒዮን ኤርትራ ናይ ግዜ ውድድር ወይ ድማ ዘቐልጠፈ ተቀዳማይ ኤርትራ ብምኳን ብሓሙሽተ ዓወታት ምስ ዳንኤል ተክለ ሃይማኖት ተመዓሪ ሎ ወና ንክብረ ወሰን ኮይኑ ሎ ምናልባት ኣማኒኤል ኣብ 2014 ምስ ኣስቤኮ ብምኳን ቻምፒዮን ኤርትራ ድሕሪ ምኳኑ ዛጊት ናብ ጎደና ዓወት ክምለስ ኣይከኣለን ዘሎ ምናልባት ንኣማኒኤል እቲ ኣቐዲምካ ብ ናይ ክሮኖሜተር ሻምፒዮን ኮንካ ኮይኑ ኣቱ ምህላው ዶ የዛንየሉ ክንብል ንኽእል። ኣብ ዝሓለፉ ዓመታት ኣማኒኤል ባዕሉ ዝፈጠረ ጉጅለ ክምስርት ኣይረኣናዮን ንጉጅለ ካብ ምሕዋስ ሓሊፉ። ስለዚ ምናልባት ኣብዚ ናይ ኣማኒኤል ገብረ እግዚኣብሄር ካብ ዓወት ኣርሒቁ ዘሎ ኩነታት ክንዕልል።
0: ኣማኒኤል ገብረ እግዚኣብሄር ምስ ዘለዎ ዓቕምን ምስ ዘለዎ ብቕዓትን ኣብ ዓወት ደይ ንሪኦ ተቀዳዳማ እዩ ኣብ ዓወት ደይ ንሪኦ ተቀዳዳማ እዩ ማለት ከዓ እቲ ዝውሃቦ ክብሪ እየትሕት ማለት ኣይኮነን። ኣብ ዝግበር ናይ ግዜ ውድድር ክሳብ ሕጂ ነቲ ብኦሊምፒካዊ ዳንኤል ተክለ ሃይማኖት ተዓብሊሉ ወይ ከዓ ተታሒዙ ዝነበረ ክብረ ወሰን ክመዓራረ እዩ ክኢሉ ሎ ማለት እዩ። እዚ ከዓ ፀዓቕሙ ማለት እዩ። ኣማኒኤል ገብረ እግዚኣብሄር ምናልባት ኣብ ናይ ደገ ፀወትኡ ብትክክል እንተተዓዚብናዮ ሓደ ካብቶም ብጋንታታት ዝህደን ተቀዳዳማ እዩ። እዚ ተሃዳኒ ብናይ ካልኦት ጋንታታት ተቀዳዳማይ ዘለዎ ዓቕሚ ናብ ዓወት ክንሪኦ ግን ኣይከኣልና ማለት እዩ። እቲ ምክንያት ከዓ ሓደ ካብቶም ናይ ታይም ትራዲሽን እንደገና ድማ ንዕኡ ዝምችእ ውድድር ኣይኮነን። እዚ ቻምፒዮንሲ ናይ ካልኦት ዓለማት ክንሪኦ ከለና ከምቲ ኣቐድማ ኣቢልና ዝገለፅናዮ ሓንሳብ ኣብ ዓቐበት ገብሮ ሓንሳብ ኣብ ጎልጎል ገብሮ ሓንሳብ ከዓ ነቶም ንዖም ዝምችእ ማለት እዩ ኣታም ወፃን ቦታ ኣብ ዘለዎ። ንኣማኒኤል ገብረ እግዚኣብሄር ግን እዛ ፎርቶ ከዓ መጥቃዕቲ ገይሩ ብዙሕ ከይተሸከሩ

0: ኣፃፅሮ ዝኽእል ቦታ እያ። ስለዚ ንዕኡ ዝምችእ ቦታ ኣይኮነን። ኩሎም ከዓ ሓሳብ መጥቃዕቲ ኣብ ዝገብረሉ ግዜ ዳርጋ ናብኡ እዮም ዝስዕቡ። ስለዚ እቲ ቦታ ወሳነት ምስናትካ ዓቕሚ ስለ ዘሎ ኣማኑኤል ገብረ እግዚኣብሄር ኣብ ድሕሪ 212 ኣብ ናይ ውሽጢ ሃገር ከሎ ምስ ኣስቤኮ ተጋጌ 214 ምስ ተዓወተ ክሳብ ዚ ኣይረኣናዮም። እቲ ዓወታቱ ግን በቲ ናይቲ ግዜ ዝግበር ውድድራት ናይ ክሮሜተር ማለት እዩ እቲ ናይ ብሓቂ ውድድር ዝበሃል ብኡ እዩ ዝድብሶ። ኣብቲ ናይቲ ብሓቂ ምስቲ ኣብ ተንግራውንትር ኣትዩ ድፃወቶ ከም ምዃኑ መጠን እቲ ኣማልያ ሃገሩ ባንዴራ ሃገሩ ወድዩ ንክፃወት ናይ ብዙሓት ፅቡቕ ድሌት እዩ። ግን እቲ ዝወዳደሮ ቦታ ምስ ዘለዉ ዓቕምን ብቕዓትን ዝሳነ ኣይኮነን ካብ ከምዚ እዩ ማለት ኣማኑኤል ገብረ እግዚኣብሔር ብብዙሕ መገዲ ክንሪኦ ከለና ተንተንቲ ናይ ዓለምና ማለት እዩ ኣብዚ እዋን እዚ እቲ ናይ ዓለምና ኣብ ቅድሚት እትሪኦ ማለት እዩ ጆናታን ሚለን ኣሎ፣ ሓደ ፔደርሰን ኣሎ፣ ካልኣይ ከዓ ከም ናይ ጂቲ ተቐዳማ ይረቑሓተ ዘላ ደሪክ ጂ ዝበሃል። ኣብዚኦም ዝገበሩ ኣበርክቶ ናይ ብሓቂ ብፅቡቕ ዝኾነ ሽምን ምስጋናን እዮም ዘልዕልዎም። ስለዚ ክንዲዚ ዓቕሚ ክንዲዚ ብቕዓት እንከለዎ ነቲ ዓወት ዘይዕወተሉ ትብል ኢኻ። ካልኣይ ኮነን እዚ ከምቲ እቲ ቦታ ዝበልኩኻ እሱ እዩ ዝውስን ማለት እዩ። ጎልጎል እዩ እዛ ፎርተኻ ንዑ ከዓ ወላ ሓንቲ ኣይኮነትን ትትብድህ ኣይኮነትን። ካብ ከምዚ ምክንያት እዩ ኣብ ዓወት እንስኦ ዘለና ኣማኑኤል ገብረ እግዚኣብሔር። ዝሓለፈ ዓመት 225 እንታይ ኣሚሎ ሞ ከምዚ ዓቕሚ ከሎ ናይ ጅስ ተፃዋታይ ክኸውን ዝግብኦ ተቐዳዳማ እዩ ብምልኦም ኣብታ ጋንታ ዘለዎ ማለት እዮም ብናይ ኣማኑኤል ገብረ እግዚኣብሔር ዓወታት እዮም ናብ ዓወዱ መፁ። ምናልባት እንተዘኪርና ጁልዮ ቺኮኒ ሓደ ካብቶም ፍሉጣትን እንደገና ናብ ዓወት ናይ መድረኽ ናይ ካልእ ነገር ዝመፅ እዩ ወላ ኣብ ናይ ሃገሩ ነቲ ናይ ዓቐበት ማልያ ዝወሰደ እዩ። ኣብ መስ ወከብቲ ኣዳማይ ዘገድሱ ኣገዳስነቱ ልዑል እዩ ኣማኑኤል ገብረ እግዚኣብሔር። በዚ ምክንያት ኣማኑኤል ገብረ እግዚኣብሔር እቲ ቅፅል ስሙ ከይርሳዕና እቲ ኦሎምፒካ ኣብ ቦትኡ ሃልዩ ማለት እዩ ክንዲዚ ዓቕሚ ክንዲዚ ብቓ ዘለዎ ግን ካብ ዓወታቱ ኣዝዩ ውሑድ እቲ ቦታ መወዳደሪ እዩ ነቲ ዓወት ክጓናፅፎ ክርከቦ እንደይከኣለ።
1: ኣማኑኤል ምናልባት ኣብ ዝሓለፉ ዓመታት ክንዕዝቦ ከም ፀሕና ሓደ ካብቶም ውስን ተቀዳደምቲ ናይ ሊሉ ትሬክ እዩ ከም ንበዓል ማድስ ፔደርሰን ይኹን ጆናታን ሚላን ናይ መድረክ ዓወት ንከመዝግቡ ናይ ዶሞስቲክ ስራሕ ክዓይ ንሪኦ ተቀዳዳማ እዩ መብዛሕትኡ ዝበልካዮ ቶም ተቀዳደምቲ እቲ ክረዲት ወይ ድማ እቲ ክብሪ ንኣማኑኤል ዝህብዎ ይኹን። ግን ኣማኑኤል ኣብ ቱር ደ ፍራንስ ክንሪኦ ይከኣልና ዘለና ወይ ዓመታት ኮይኑ ኣለዎ ኣብ ጅሮ ጥራይና ንሪኦ ዘለና ብቐፃሊ ስለዚ ምናልባት ተኽእሎታቱ ኣብ ዝሓለፈ ውድድራት ዘርኣዮ ብሉፅ ብቕዓት ናይ ምርኣይ ተኽእሎ ናብ ቱር ደ ፍራንስ ናይ ኣማኑኤል ከመይ ይግመት?
0: ኣማኑኤል እቲ ዝግብኦ ብትኽትል ዘተግብር ኣብ ጋንታ ሓደ ተቃዳዳማ እዩ እቲ ዝግብኦ ብትኽትል ዝተግብር ማለት እዩ። እሱ ከዓ እቲ ሓላፍነት ዝተዋሃቦ ኣብቲ ናይቲ ጋንታ መምራሕ ምስ ናይ ካልኦት ጋንታታት ተዋሂዶ ኣብ ቅድሚት ኮይኑ ብትኽክል ዝቕልስ ነቲ ስሕበት ከዓ ዘማልእ እዩ። ኣብ ቱር ዲ ፍራንስ ዘይምስታፉ ኣብ ጅሮ ቮልታ ስፓኛ ኣብዚአና ንሪኦ ዝነውሐ ዝበዝሐ ግዜን ከዓ ካብ እናትና ተቀዳደምቲ ኣብ ጅሮን ኣብ ስፔን ተሳተፈ እዩ። ምናልባት ኣብቲ ናይቲ ፈረንሳ ታጋንታ ሃልኪ ንኸይበዝሖ ዶኾን ይኸውን ኣብኡ ደ ተሳትፎ ናቱ ድሌት ከዓ ወሳንነት ኣለዎ ኣብኡ ኢና ክሳይ ክነብል። ምናልባት እቶም ተቀዳደምቲ ኣብኡ ዝርቅሑ ነቲ ናይቲ መድረኽ እሱ ከዓ ኣብ ወርክቱ ይደልዩ ኣይደልዮን ታጋንታ ከዓ ንዕኡ ይኸውን ኣይከውንን ቁርብ ኣብ ናቶም ዝምርኮስ ኮይኑ ስምዐኒ። ግን ከም ደገፍቱን ከም ዜጋን ክትሪኦ ከለካ ኣብቲ ናይቲ ፍራንስ ክንሪኦ ናይ ብሓቂ እንደልዮ ተቀዳዳማ እዮም እሱ ከዓ ይደልዩ ኣይደልዮን ከዓ ምስቶም ጋንታ ካልእ ኣርእስ ካልእ ሕቶ ክኸውን ይኽእል እዩ።
1: ራይ ናብ መርሃዊ ቅዱስ ክንከይድ ምናልባት መርሃዊ ቅዱስ ሻምፒዮን ኤርትራ ይኹን ዝመዋድሮ ቦታ ንዑ ሓድሽ ኣይኮነን ቅድሚ ሕጂ ክልተ ግዜ ሻምፒዮን ኤርትራ ዝኾነ ተቀዳድማ እዩ ሓንቲ ዓወት ምስ ዘመዝግብ ድማ ምስቲ ብዳንኤል ተታሒዙ ዘሎ ናይ ፅርግያ እውን ክመዓራረ እዩ ወለል ተመክሮ ናይ መርሃዊ ምናልባት ኣብዚ ነሮ ዓንፀቦታ ፍልያት ክፈጥረ ክእል ድዩ?
0: መርሃዊ ቅዱስ ካብ ኣብ ክርን ኣብ ዝፈለመ ካብ ብስመራ ወፅኡ ኣብ ክርን ኣብ ሰገብረ 212 ድሕሪ ዳንኤል ተክሊ ሃይማኖት ኣድሃ መንበር ራብዓይ ደረጃ ዝሓዘሉ ቦመን ፀርቃ እቲ ናይ ፃዕዳ ወይከዓ ናይ ትሕቲ 23 ዓመት ኣብ ቅድሚ ዝተረኣየሉ ካብቲ ግዜ ትሒዙ ክሳብ ዝእዋን እዚ ንቻምፒዮን ኤርትራ ሓደ ካብቶም መቕረድ ተፃዋታ እዩ። ውሉል ተመክሮኡን ዓወታቱን ንክሪኦ ከለና ኣቕሊልካ ድርአ ኮነን ኪኖት ናይቲ ፅርግያ ውድድር ኣብቲ ናይቲ ክሮኖሜተር ናይ ውልቂ ዝግበር እውን ናይ ብሓቂ ፅቡቅ ዝኾነ ዓወታት ዘመዝገበ ተቀዳደባ እዩ። ምናልባት ዝሓለፈ ዓመት ብሰንኪ ክብድበለ መጉዳእቲ ቅልጥፍ ኢሉ ነቲ ዝግባእ ብቕዓቱ ክከምፆ ኣይከኣለን። ሕጂ ግን ዝሓለፈ ክብሪ ናይ ቻምፒዮን ኣፍሪቃ ንዑ ኣብ ውሽጡ ዝፈጥረሉ ሞራል ቀሊል ኣይኮነን። ሳልሳይ ግዜ ምዝወስድካ ነቲ ክብሪ ተላቢስዎ ዘሎ ዳቕኒኤል ተክለ ሃይማኖት ንሳልሳይ ግዜ ክወዝ እየ ማለት እዩ። ከምዝሓለፈ ዓመታት ወይከዓ እቲ ውድድራት ክንሪኦ ከለና ምስቶም ናይ ካልኦት ተቀዳደምቲ ክንናፅር ከለና ግን ኣብዚ እዋን እዚ ነቲ ክብሪ ቁሩብ ጥንቃቐን ቁሩብ ሓለዋን ብዘካይድ መልክዕ ወላ ናይ ቀዳማይ ናይ ካልኣይ ተደይበልና ኣብ ቅሚት ናይ ተረኣየነቱ ወይከዓ ነቲ ፀወታ ናብ ዝተፈላለየ መኣዝን ናይ ምቕያርካ ዓበርኩ ኣለዎ። ሳሳይ ግዜ እንተወሲድዋ ከዓ ነቲ ናይ ዳንኤል ክብሪ ተላቢሱ ክሎ ማለት እዩ።
1: ምናልባት ኣብ ኩልና ከይወፃና ናይ ውሽጢ ሃገር ጋንታታት ካብተን ናይ ደገ ክለባት ወይ ድማ ጋንታታት ፍልይ ዘብለን ኮታ ዝሕዝኦ ኮታ ተቀዳደምቲ እዩ። ሓንቲ ናይ ዞባ ማእከል ጋንታ 10 ተቀዳደምቲ እያ ትሕዝ ማለት እዩ። ብመንፅርቶም ናይ ፕሮፌሽናላት ክትሪኦም ኮለካ ድማ እታ ድበዝሐት ጋንታ ኢስታንቡል ቲም 4 ተቀዳደምቲ እያ ትሕዝ ባይከየድ 3 ከምኡ እንዳበለ ድማ ነብሶ ከፎም ሓደ እንዳበሉ እዩ ዝኸይድ። ምናልባት እዘን ጋንታታት ንሓደ ተቃዳማይ ከም ሊደር ወይ ድማ ከም መራሒ እንተ ሒዘን ኣትየን ናይ ምዕዋት ተኩልአን ከመይ ክኸውን ይኽእል? ብመፅር እቶም ፕሮፌሽናላት ተቀዳደምቲ ንውልቀም እዮም ሕጂ ኣማኒኤል ኣንፃር 10 ኣስቢኩ እዩ ክገፅም። ስለዚ ምናልባት እቲ ብዝሐን ናብ ባይታ እንተ ናብ ስራሕ እንተ ውዒለንኦ ደይዕወታሉ ኣብነት ኣይረአየካ ዶ?
0: ናይ ዞባ ማእከል ተቀዳደምቲ እታ ዝበዝሐት 8-9 ክሳብ 10 ዝሓቆፈ ጋንታ እያ ማለት እዩ። ኣብ ናይ ደገ ክንሪኦ ከለና እታ ዝበዝሐት ናይ ኢስታንቡል ክለብ 4 ቀደም ተሓቂፋላ። ስለዚ እቲ ብዝሒ ኣብቲ ናይቲ ዞባ ማእከል ዘሎን ምስ ናይቲ ኣብ ደገ ዘሎ ዋሓድን ዓብላልነት ዘይመፅሉ ምክንያት ኢና ንብል ዘለና። ከምቲ መጀመርታ ክንጠቕሶ ፅናሕና እቲ ብዙሕ ቁፅሪ ብዙሕ ኣገዳስነት የብሉን ክብል ከለኹ እቲ ዓቕሚ እዩ ድውስን፣ እቲ ዓቕሚ ዘለዎም ብቕዓት ማለት እዩ። ኣብ ነፍሲ ወከፍ ጋንታ ሰንበል ንበል፣ ደቡብ ንበል፣ ገዛ ባንዳ ንበል፣ ኣስቤኮ ንበል፣ ካልኦት ጋንታታት ወላ ብውልቂ ደለዎ ማለት እዮም። ከክልተ ክነውፅ ንኽእል ኢና ተረኣይነቶም ናብ ቅሚድ ድኸይድ ማለት እዩ። ስለዚ እቲ ብዝሒ ቁፅሪ ከም ተቀዳደምቲ ኣብ ድድሕሪ ተቀዳማይ ኮይኖም ጥራይ ውድድሮም ዝዛዘሙ ኣዝዮም ብዙሓት እዮም። ክንሪኦ ንድሕር ፅኒሕና ኮይና ነዚ ውድድር ብኣዝዮም ውሱን ቁፅሪ ተቀዳደምቲ እዩ ነቲ ፍጥነት ወይ ከዓ ነቲ ውድድር ዝቕለ ዘሎ። እቲ ብዙሕ ቁፅሪ ሃሊካ ማለት ነቲ ናይ ተዓወት ዝያዳ ክሳይ ተብሎ ይኮኑ። ኣቐዲምና እንታይ ኢልና ነርና ሓንቲ ጋንታ ንሓደ ተቀዳዳማይ ከም ሊደር ገይራ ብትክክል ናይ ጋንታ መንፈስ ኣስሪፃ ይሰርሐሉ ናብ ዓወት ከዓ ንድፋ እዩ ኣብ ትእመነሉ ግዜ እቲ ዓወታት ክመፅእ ይኽእል ይኸውን። ግን ናይ ገሊኦም ተቀራራቢ ብቕዓት ትኸውን እቲ ዕድል ንመን ምሃብ ቁርብ ትሽገር ማለት እዩ። ኮይኑ ግን ኣብቲ ናይቲ ብዝሒ ምስቲ ናይቲ ካልኦት ክረአ ከሎ ቁርብ ድማጣጠና ኣይኮነን። ኣማኒኤል ገብረ እግዚኣብሔር ክንቲ ናይ ሓንቲ ጋንታ ክኸውን ይኽእል እዩ ዓቕሚ ብርግፅ ከዓ ኣብ ገሊኡ ክኸውን ይኽእል እዩ ማለት እዩ። ኣይውክሎን እዩ ንበል ኣማኒኤል እግዚኣብሔር ብትኽክል ከምቲ ትማሊ ኣብቲ ናይቲ ክሮኖሜተር ድዘበሩ ዓይነት ፍጥነት ኣብዚኣ ውድድር ማለት እዩ ናይ ብሓቂ ኣብ ዝውረሉ ግዜ ከም ነዋሕ ባቡር ነፍሲ ወከፍ ተቀዳዳማይ ኣብ ናይ ነፍሲ ወከፍ ሮታ ኢልና ንገልፆ ከም ልሙዳ ኣፀዋዓ ስሊፕ ስትሪም ማለት እዩ እናተፀመመ ንተናውሐ ኪሎ ሜተር ሒዝቦም ክኸይድ ዝኽእል ተቀዳዳማይ ከም ነዋሕ ባቡር ነፍሲ ወከፍ ተቀዳዳማይ ኣብ ናይ ነፍሲ ወከፍ ሮታ እናተፀመመ ሒዝቦ ክኸይድ ዝኽእል ተቀዳዳማይ። ስለዚ እቲ ብዝሒ ወሳነት የብሉን ከምዚ ክንገልፆም ፀናሕና ብደ

0: ዝኾነ ይኹን ነገር ሃልክ ፃዕሪ እምብዛ ካብ ደልዮም ናብ ደልዮም ክናጠሩ ዝኽእሉ ተቀዳደምቲ ኣለዎ ክንዲ 5-6 ዓቕሚ ዘሎ ከምዚ ክንብሎ ፅናሕና ማለት እዮም ካብቶም ፕሮፌሽናላት። ስለዚ እቲ ብዙሕ ዝውክሎ ኣይኮነን። ምናልባት እንተርእናዮ እዚ ናይ ዙር ዞባ ማእከል ኣብ ዞባ ማእከል ዝግበር ውድድራት ብዓይኒ ተቀዳዳማይ በብሓደ ክንሪኦ ከለና እቲ ብቕዓት ከም ዘመር ክሪኦ ከለኹ ከምቲ ዝድለ ኣይኮነን። ፍጥነት ረኺብና ኢና ማለት እቲ ስፒድ ኣብ ናይ መጨረሻ ኣብ ስኔም ሮማ ኢንሹራንስ ዝወድአሉ ነር 150 ኪሎ ሜትር ከባቢ 44-45 ኣብ ሰዓት እናሃረሙ እዮም ዛዝዮሞ። እዚ ከዓ ብቕዓት መምዘኒ መገምገምና ኣይኮነን ማለት እዩ። እቲ ብዝሒ ናይ ተቃዳደምቲ ዝፈጠሩ እዩ ማለት እዩ። ብውልቂ ክንሪኦም ከለና ኣዝዮም ውሕዳት እዮም ነቲ ብቕዓት ነቲ ዝድለ ናይ ብሽክለታ ወኒኖም ሒዞሞ ዘለዎ። ስለዚ ናይ ደገ ተቃዳደምቲ ብምውሓዶም ናትና ከዓ ብምብዙሖም እቶም ኣብዚ ዘለዉ ብዙሒ ቁፅሪ ሃልይዎም ምስም ናይ ተደገ ክነማጣጥኖ ዝከኣል ኣይምስለኒ።
1: ራይ ሰመረ፣ ምናልባት ሓደሽቲ መዕባላታት ክህሉ ስለ ዝኽእል ናብ ስቱድዮ ክመልሰኩም እየ። ዝኸበርኩም ተኸታተልትና ፀኒና ንመለሰኩም ኢና።

ክቡራት ተከታተልትና ዓሰርተ ዙርያ ተሪፍኩም ኣሎ ተቀዳደምቲ ክቡራት ኬለ ዳንኤል ናይ ጋንታ ደንደን ኣብ ቅድሚድሎ ኑር ኣሕመድ ከምኡውን ኣብዚኦም ንሪኦም ዘለና ሚልክያስ ማእከለ ሓደ ካብቶም ምኩር ተቐረማይ ናትና ተስፋፅን መትከል ድየቡ ንስዕብዎም ኣለዉ ጉጅለ ፋሕፋሕ ትብላላ ፕሮፌሽናላት ተቀዳደምቲ ንቅድሚት ምውፃእ ጀሚሮም ኣለዉ ኣባይ ጉጅለ ገና ብዳንኤል ፋስትፉድ ሕጃ ኣባይ ጉጅለ ቀዳመይትን ካልአይትን ውሕ ዝበለ ግዜ ተሪፎም ኣሎ ክሳብ ሕጂ ካብ ቀዳመይቲ ናብ ካልአይቲ ናይ 41 ካብ ካልአይቲ ፍልልዩ ዘሎ ክቡራት ተኸታተልትና ካብ ቀዳመይቲ ናብ ዓበይቲ ጉጅለ ድማ ናይ ሓደ ደቂቕን 30 ሰለስተ ናብ ዓበይቲ ኣሎ

ኣስተውዕሉ ተቀዳድምቲ ናይ ሓደ ደቂቕን 33 ካልኢት ፍልል ኣለኩም ምስ መራሒት ጉጅለ ናይ ሓደ ደቂቕን 33 ካልኢት ፍልሊ ግዜ ኣለኩም።

ሰላም ከመይ ትውዕሉ? ዝኸበርኩም ተዓዘብቲ ብሃገራዊ ፌደሬሽን ቅድም ብሽክለታ ኤርትራ ተወዲቡ ዝካየድ ዘሎ ሻምፒዮን

0: ክሳብ ሕጂ ኣብ ቅድሚት ምቁር ዝኾነ ፀወታ ኢና ንከታተል ዘለና
1: ፕሮፌሽናላት ተቀዳደምቲ
0: ምቁር ዝኾነ ፀወታ ኢና ንከታተል ዘለና
1: ዝርከቦም ሚልክያስ ማእከል
0: ከምኡውን ኬፈል ተክለማርያም ኣብ መሰለኒ ማእከል ይስኣይ ዝርከብ ኣርባዕትኦም እዮም መሪሖም ዘለዉ እግሪእግሮም እውን ናይ ምምላቕ ፈተነታት የካይዳሎም ዘለዉ
1: ዓባይ ጉጅለ ብክልተ ደቂቕን ሽዱሽተ ካሊእትን ዝልል ይመፅ ኣላይ
0: ጉጅለ
1: ኣሰውዕሉ
0: ዓባይ ጉጅለ ከምዝከታተላ ዘለና ኤሳው ፀሃየ ናይ ጋንታ ሰንበል እናቐለሳ
1: ብክልተ ደቂቕን
0: ሽዱሽተ ካሊእትን ፍልልይ ተመራሪዓ ካብ መራሒት ጉጅለ ትርከብ ኣላ
1: ክልተ ደቂቕን ሽዱሽተ ካሊእትን ፍልልይ ኣለኩም ተቀዳደምቲ
0: ክልተ ደቂቕን ሽዱሽተ ካሊእትን ፍልልይ ኣለኩ
1: ኣብ ቅድሚት ሚልክያስ ማእከለ ናትናይ ተስፋ ፅን ንህምን
0: ያ ንኩሉ ብርሃን ኬበን ተክለማርያም ኣርባዕትኦም እዮም
1: ንዓባይ ጉጅለ ብነዊሕ ፈልዮም ዘለዉ እግሪእግሮም እውን ኣብዚ ግዜ እዚ
0: ምስ
1: ቻይናዊት ክለብ ዝርከብ ዳይንዮም ፍፅም ብርሃን ናይ ጋንታ ደንደን ሚክኤል

0: ኣብ ፅቡቅ ቆማና ዝርከብ ናይ ውሽጢ ሃገር ተቀዳዳማይ እዩ።
1: ሃሎ ሰላም ከባቢ ፅኒዕኩም ዝኽበርኩም ተከታተልቲ ኣብ ግዜያዊ ስትድዮና ኣብ ባሕቲ መስከረም ኣብ ዝርከብ ግዜያዊ ስትድዮና ዝርከብ ሚካኤል ሓርጉ

0: ኣዝዩ ዓብዪ ዝኾነ መስካዕታት ና ስራዮ ይኸይድ ኣሎ። ኣብ መስዓቲ ኣብ ኣርባዕተ ማለት ኣብ ቅድሚት ኣርባዕተ ዝኣባላታ ጉጅለ ቀማላ እዚኦም ድማ ሄኖክ ሙሉ ብርሃን ናብታይ ተስፋቴን ኣሱ ከምኡ ድማ ኣቢሽ ከምኡ ውን ኬቨን ተክለ ማርያም እዚኦም ኣብ ኣርባዕተ ኮይኖም ነቲ ፀወታ ይቁልፉ ኣለዉ። ብጣዕሚ ንዕሉ ድማ ንምካብ ሰባት ሒፅባት ዝኾኑ ተቀዳድን ዝገብዋ ጉጅለ ብመስከል እዮም እናተኸለሰት ውን ብመፅእ ኣላ ማለት ንዕም ንምስባት ትሰርሕ ኣላ። ኣብዚ ከብ ዘሎ ፀወታ ብጣዕሚ ካብ ትፅኢት ወሳይ ዝኾነ ከዓ ዓባይ ጉጅለ ከም በዓል ፕሮፌሽናል ተቀዳደን ኦሎምፒካዊ ተቀዳደማይ እንኳዳ ኦሎምፒካን ተቀዳደንቲ መርሃዊ ቅዱስ ከም ድማ ማለት ገበ እግዚኣብሔር ዝርከብዋ ጉጅለ እውን ካብኦም ናይ ሰባብ ሓደ ደቂቀ 29 ካሊት ማሕዲጋ ትስዕብ ኣላ። ኣብዚ ክንሪኦ ወሳ ኣቀልቦ ክወሃቦ ዝግባእ ተቀዳደምቲ ሶባ ማተል ኣብኡ ማለት ምሳ ጉጅለ ዘይኮነ ምሳ ትስዕ ዘላ ጉጅለ ብምዃን ካብታ መራሒት ናይ ከባቢ 13 ካሊታት ዝሒሮም እዮም ዝምግዙ ዘለዉ ዘንፀባርቆ ዘለዉ ፀወታውን ብጣዕሚ ክና ዝግባዩ ብፍላይ ተቀዳደምቲ ክለብ ዝደንደን ከምኡውን ኣስፔኮ ገዛ ማንታ እዚኦም ብምዃን እቲ ፀወታ ብጣዕሚ መቕረብ ወሲኮምሉ ኣለዉ። ኣሜር
1: ራይ ሚኬለ ይቀኒልና ንዝያዳ ሓበሬታ ድማ መይስና ክንረክበካ ክንፍልቲ ኢና ሰመረ ናባኻ ክምለስ ምናልባት ሓድሽ ምዕባለ ተፈጢሩ ፀኒሑና ኬቨን ተክለማርያም ሚልክያስ ማእከለ ሄኖክ ሙሉ ብርሃን ናት ናይ ተስፋ ፅዮን ዝሓዘት ሓደገኛ ጉጅለ ኣብ ቅድሚ ተመስሪት ኣላ ንዓባይ ጉጅለ ድማ ናይ 2 ደቂቅን 6 ካሊእትን ናይ ግዜ ጋጋ ፅፋትላ ክበሃል ፀኒሑ ሰሚዕና ኣሉና እዛ ጉጅለ ምናልባት ማዕርክ እንዲኣ ሓደገኛ ንዓባይ ጉጅለ ብሓባር ሰብ መወዳእታ ናይ ምፅናሕ ተፍሉኣኸ ከመይ ይእመት
2: እዞም ኣርባዕተ ተቀዳደምቲ ኣብ ቅድሚት ነቲ ውድድር ዝምርሖ ዘሎ ማለት እዩ ምስ ዘለዎም ጋብ ናይ ምስኦምን ብድሕርያ ስዕቦም ዘላን ቀሊል ኣይኮነን በብሓደ በብንፅል እንተርእዩና እዮም ከዓ እቲ ብቕዓቶም ከዓ ኣብዚ እዋን እዚ ፅቡቅ ዝኾነ ብቕዓት ዘለዎም ተቀዳደምቲ እዮም። ስለዚ
3: ፍርቂ ዙርያ ሸፊኑ ኣሎ 91 ኪሎ ሜትር ልክዕ ንምዃን ማለት እዩ ሸፊኑ ኣሎ። ኣብዚ ናይ ሎሚ ውድድር ከም ንዕዝቦ ዘለና ዝተፈላለዩ ናይ ደገ ተቀዳደምቲ ሄኖክ ሙሉ ብርሃን፣ ሚልክያስ ማእከለ፣ ኬቨን ተክለ ማርያም ከምኡውን ኣንታይ ተስፋ ፅዮን ዝርከብዋ ጉጅለ ካብ ተቀዳሚት ጉጅለ ናይ ቁርብ ፍንል ፈጢራ ሃዲም ኣላ። ብድሕሪት ድማ ዓባይ ጉጅለ ናይ 2 ደቂቕን 26 ካይትን ፍሊ ተነፂፍዋ ኣብ ምስ ዓባይ ትርከብ ዘላ ሕጂ ድማ ካብዚ ውድድር ውፅእ ብዝበለ ኣብ መካኒክ ብምድሃብ ምሳይ ሓደ ዕዱም ጋሻ ሒዘ ቀሪበ ኣለኹ። ኣብሰሎም ከመይ ፀኒሕካ?
4: ፊደል ከመይ ውዒልካ? ድሓን ደውዒልካ?
3: ግርምግርም ውድድር ከመይ ኣሎ?
4: ውድድር ብጣዕሚ ፅቡቅ ኣሎ ፅቡቅ
3: ኣሎ ራይ ፅቡቅ። እስከ ከም ንዕዘቦ ዘለና እዚ ናይ ሎም ዓንቲ ውድድር ኣዝዩ ሰሓቢ ኣዝዩ ወጣሪ ኮይኑ ዝቕፅል ዘሎ ከም ዝፍለጥ ድማ ኣብ ብሽክለታ ኩሉ ሻዕ እተን ትቃደመለን ብሽክለታ እውን ኣዝየን ወሰንቲ እየን። ንስኻ ድማ ኣብዚ ኣድሂብካ ኣብ መካኒካ ክትነጥፍ ዘለካ እሞ እስከ ሓፈሻዊ ኣብቲ ናይ መካኒካ ኣድሂብ ናቁርብ ክነዕልል
4: ኣነ ካብ ዓዲ እንግሊዝ ኣብ ከተማ ለንደን ደቐመጥ ኣብኡ ናይ ብሽክለታ መካኒከ ዝወሰድክዎ ኳሊፊኬሽን ኣለኒ ሕጂ ኣብኡ ንሰርሕ ዓመት ዓመት ድማ ናብዚ ንሻምፒዮን ኤርትራ ኢለ ብፍሉይ ይመፅ ሕጂ 4 ዓመት ኮይኑ ኣሎ ሕጂ ክመፅእ ከለኹ ኣነት ሜካኒካል ለውጥታት እንታይ ኣሎ ምስ ዩሲኣይ ካ ስለ ኣቲና ዘለና ሕጂ ጥንቃቐታት ኣብ ምዕቃን ኣብ ብሽክለታታት ሚዛን ገለ ንሱ ሓፈሻዊ ሕግዝ ኣለኹ ማለት እዩ። ከም ንዕኦም ከዓ እዚ እንዳሰራሕና ከዓ ምስኡ ከዓኒ ነቶም ተቀዳደምቲ ብፍላይ ነቲ ሕግታት ድመፅእ ዘሎ እንዳላበስካ እንዳተሓዝካ ክጥንቀቁ ከም ዘለዎም ቀዳምነት ድሕነታቶም እንዳረኣኻ እንታይ ክገብሩ ከም ዘለዎም ኣበይ ከድህቡ ኣለዎም ንዕኢታት ክገብር እየ ድመፅእ ዓመት ዓመት ማለት እዩ። ሕጂ ከዓ ነዚ ፀወታ ከዓ እካታተሎ ኣለኹ ከም ኒውትራል መካኒክ ኮይነ ኣብ ቅድሚት ኣለኹ ምስ ኣብታ ማኪና ማለት እዩ።
3: ረይ ፅቡቅ ኣዝዩ ዓብ ስራሕ እዩ እዚ ከቢድ ስራሕ እዩ ከምኡውን ጥበብ ዝሓትት ስራሕ እዩ። እስካ ሕጂ እዚ ሰሪሕኩምዎ ዘለኹም ኣብ ግብሪ ከመይ ተዓዚብካ ዘለካ ተቀዳደምቲ ብፍላይ ድማ ናይ ውሽጢ ዓዲ ተቀዳደምቲ ኣብቲ መሳርሒ ቁርብ ስናይ ደገ ፍህሊ ክፈጥር ክእል እሞ እስካ ከመይ ተዓዚብካ ዘለካ እዚ
4: ይኣቱ ኣሎ ሕጂ ቁሩብ 4 ዓመት እንደ ገይረ ኣለካ እቲ 4 ዓመት ኣብ መጀመርያ ብዙሕ ይነ ኣይፀንሐን እቲ ምዕባለታት ዋላ እቲ ኣፍልጦን ኣድህቦን ናይቶም ተቀዳደምቲ ከም ድሌተ እየ ድገብራ እዛ ዓይነቱ ኣካይዳ ንኸ

0: ነርና ሕጂ ግን መገሻታት መፅኡ ኣነ ከዓ ብተወሳኺ እንዳኣተኹ እንዳመፃኹካ ዋላ ቶም ከማይ ድመስሉ መካኒካት ወይ ሓበሬታታት እንዳሃብዎም ኣብ ደገ ደለዉ ማለት እዩ እቲ ምዕባለ መፅእዩ ሕጂ መፅ ስለ ዘሎ ምዕባለ ቁሩብ ግን ንስኻ ስክፍታታት ሕጂ ኣብ ሚዛንና ኣብነት ብሽክለታ ብዕቅን ናይ ዩሲኣይ ትሕቲ 6.8 ክትከውን የብላ ወይ እዚ ሽፍተር ንብሎ ንሕና ላዓት መትሓዚ ንሱ 28 ሴንቲሜትር ካብ ነንሕድሕዱ ክረሓሓቕ ኣለዎ እዚ ሕጂ መፅኡ ዘሎ ብውሽጢ እትዎ ሞ ንሱ ኢሚድየትሊ ዲስኳሊፋይ ትገብረካ ነዚታት ንክንገብር ግን ሕጂ ንሕና እንዳኣተና እንዳረዳእና ከምኡ ውን ኣብ ስራሕ መፅያትኒ ነራ ሓንቲ ብሽክለታ ብቐዳማይ ኣሪመያ ከምዝግበራ ከምዚ ኢላ ኣረድአ እዮ ማለት እዩ ስለዚ እቲ ምዕባለታት ንመፅእ ኣለና ክንሰርሓሉ ኣለና ግን እንዳሰራሕና እንዳበርታዕና እንዳሰራሕና ክንከይድ ኣለና እቶም ከማይ ድኣመሰሉ ኣብ ደገ ደለዉ ድማ ክኣትዉ ክመፁ ኣለዎም ምስኦም እንዳተባራረና እንዳተሸፋፈና ተኸይድና ኣነ ኣብ ሓፂር እዋንሲ ለውጡ ዘይንገብረሉ ምክንያት ጎብለል ደይነብለሉ ምክንያት የለን ኢለ ይኣምን
1: ሃራይ ፅቡቅ ናብዚ ውድር እውን ክምለስ ኣብት ከምዕዝቦ ዘለና ኣብ ዝተፈላለያ ጉጅለ ዳርጋ ካብ ቀዳማይ መድረኽ ቀዲመ እያ ተባህቲና ኣትያ ዘላ ሞ ከመይ ክቅፅል ኢልካ ግምታት ኣለካ ብፍላይ ድማ እቶም ናይ ደቂ ተቃደምቲ ኣብ ቅድሚት ምህላዎም እንታይ ፍልሊ ክፈጠር ክእል ካ ትግምት
0: ዎ ተገማሚዓ እንዳ ደላ ሕጂ እንታይ ኣሎ መሲልካ ከማይ ከብናተይ ትዕብ ዚቶም ፕሮፌሽናላት ዝበሃሉ ኣብ ቅድሚት ኣለዉ እሳቶም ሕጂ ክንሪኦ ዘለና ነገር ግን እንታይ እዩ ፎርቶ ኣብ ተደጋጋሚ ከቢድ እዩ ሕጂ ኣብቲ 3-4 ክተርፍ ከሎ ሕጂ 8-9 ተሪፉ ኣሎ ኣብቲ 3-4 ክተርፍ ከሎ ሽዑኡ ለውጥታት ክመፅእ ኢሉ ሓስብ ብፍላይ ኣማኒኤል ገብረ እግዚኣብሄር ምስ መርሃዊ ተሓባቢሮም ስካብታ ተሪፋ ደላ ጉጅለ ነጢሮም ቦታ ቀይሮም ነቲ ዘሎ ክመፅእ ክእል እዩ ኣብ ርእሲኡ ከዓ ሜካኒካል ብልሽት ከዓ ክመፅእ ክእል እዩ ሕጂ ውዱእ ነገር ክንብሎ ንክእል ኢና ከምዚ ክትውዳያት ኣይመስለንን ምስቲ ተመክሮታት ናይ ዓምድ ረኣናዮ ኮምፕሊትሊ ክትቅየር እያ ኣንኤክስፔክት ደይ ንፅበዮ ሰብ ክስዕራ ይብል ኣነ
1: ኣረ ፅቡቅ ኣብ ግብሪ እውን ክዕዘቦ ኢና ሳሚ ክምለሰካ ኢና ኣብ ግዜ እውን ክቡራት ተኸባተልትና ከም ንዕዘቦ ዘለና ናብ ሻምናይ ዙርያ ንምሽፋን እዮም ዝንቀሳቀሱ ዘለዉ ምስ ውድሪ ገድፈኩም ሰላም

ኣብ መራሒ ናይ ሰለስተ ደቢብን ዕስራ ኻሊኢትን ክልል ኣለዋ። ኣብ ቅድሚ ዘለዉ ተቐዳድምቲ ነዛ መራሒት ጋንታ ምምሕዳር ገዛ ባንዳዮም ሕጂ ኣብ ቅድሚት ተሰሪዖም ንዓባይ ጉጅለ ዝቕልስዋ ዘለዉ ምምሕዳር ገዛ ባንዳ ሓንቲ ካብ ንኡሳን ዞባታት ማእከል ኮይና ከምዚ ዓይነት ፍርያት ኣብዚ ቀረባ ግዜ ብምፍራያት ሓንቲ ትድነቕ ምምሕዳር እያ። እዞም ኣብ ቅድሚት ተገዲሞም ዘለዉ ድማ ናይ ምምሕዳር ጋንታ ገዛ ባንዳ እዮም። ዓባይ ጉጅለ ካብ መራሒት ጉጅለ ብ3 ደቂቕን 20 ካልኢትን ተፈልያ ኣላ።

ከመይ ፀኒሕኩም ዝኸበርኩም ተዓዘብቲ ኣብዘን ዝሓለፈ ውሑዳት ደቃይቕ ፍልልያት ክፈጥር ዝኽእል ዓብዪ ኣጋጣሚታት እዩ ተፈጢሩ ፀኒሑ ንኬቨን ተክለማርያም ካብ ዩሲኣይ ሚልክያስ ማእከል ካብ ኢኒዮስ ሬሲንግ ኣካዳሚ ንሄኖክ ሙሉብርሃን ካብ ጋንታ ኣስተና ከምኡ ድማ እናት ናይል ተስፋፂኦን ካብ ጋንታ ሞቪስታር ዝሓዘት ቀዳሚት ጉጅለ ተመስሪታ ንካልኦት ጉጅለ ናይ 47 ካልኦት ንዓባይ ጉጅለ ድማ ናይ 3

0: ግን 20 ካሊትን ናይ ግዜ ጋጋን ጽፋ ሰመረ ምናልባት እዛ ጉጅለ እዚኣ ክሳብ መወዳእታ ብሓባር ናይ ምፅናሕ ተኽእሎ ከመይ የመት
1: እዞም ኣርባዕተ ተቐዳደምቲ ከም ዝረኣናዮም ናይ ብሓቂ ደስጉ ተቐዳደምቲ እዮም ብዓብኡ ከዓ ኣባል ናይ ሙቪስታር ናትናኤል ተስፋፅን ኣባል ናይ ኣሰና ሄኖክ ሙሉ ብርሃን ኣብ ማእኸል መሰልጠኒ ዘሎ ማለት እዩ ኬቨን ተክለማርያም ብዓብኡ ከዓ ኣብ መጋቢት ናይ ኢኖ ዘሎ ሚልኪያስ ማእኸለ በዚ ዝረኣናዮ ካብ ኪሎሜትር ናብ ኪሎሜትር እቲ ጋብ እናክፍሕዎ ይኸዱ ኣለዉ ኣብ መንጎ ካልኦትን ኣብ መንጎ ሳሴትን ከዓ ከምኡ እናገፍሐ ይኸይድ ኣሎ ስለዚ እዞም ኣርባዕተ ተቐዳደምቲ በቲ ዘለዎም ብቕዓት ነቲ ውድድር ንተወሰነ ግዜ ጋብ ከግፍሖ ክንሪኦም ክግደድና ማለት እዩ ኣብቲ ካልኦት ግሩቦ ዘለዎ ሓላፍነት ብትኽክል ወሲዱ ክሳብ ዘይተቐለሰ ነናይ ክልተ ናይ ደንደን ተቐዳደምቲ ክልተ ሰለስተ ኣለዉ ናይ ባይጎስ ክልተ ኣለዉ እቲ ናይ ዓሚ ሻምፒዮን ዝደፍአ ንሆም ዝረኣይ እውን ኣብኡ እዩ ዘሎ ማለት እዩ ሕጂ መን ሓላፍነት ወሲዱ ብትኽክል ነቲ ፍጥነት ናብቲ ቅድሚት ዝመፀሉ መንገዲ ይወስድ እዩ ክሳይ ዘሎ ብዓብኡ ኸ ምናልባት ተቐዳደምቲ ኣቐኒሶም ኣብዛ ናይ ዓቐበት መጥቃዕቲ ገይሮም ተፈልዮም ኮድን ተፈቲኖም ከዓ ከቢድ ዋጋ ክኽፍሎም እዩ ብመሰረቱ ኣብዛ ናይ ዛ ውድድር ልክዕ ንሪኦ ዘለና ኸማን ንመትከል እዮ ምስ ዓወት ኣማን ይኸድሎ ማለት እዮም ኣብቲ ናይ ትሕቲ 23 ትፅቢት እንገብረሎም ተቐዳደምቲ ነቲ ፀወታ ክዝንግዑ ወይና ንርኢ ዘለና እቶም ክልተ ዓበይቲ ገዲፍና ናይ ናትናኤል ተስፋፅን ምስ ሄኖክ ሙሉ ብርሃን ኣብ ትሕቲ 23 ዓመት ሚልኪያስ ቤነ ምስ ኬቨን ተክለማርያም ርብርቡና ኣሎ ማለት እዩ እቲ ብድሕሪ ድመፅእ ነገር ከዓ ከምኡ ንዕኦም ንምርካብ ዝገብርዎ ፃዕሪ ሓደ ካብቲ ነቲ ፀወታ ዘመቁሮ እዩ ማለት እዩ ኣብቲ ካልኦት ግሩፖ ዘላ እንተ ብከምዚ ዓይነት ኣገባብ ከይዶም ዋጋ ክኽፍሎም እዮም ወይ ከዓ እቲ ናይቲ ትሕቲ 23 ናይ ቀዳማይ ተረኣይነት ናይ ምምፃእ ከዓ ናብ ምምህማን ገፁ ክመፅእ እዩ ማለት እዩ ስለዚ እዞም ቀዳሚቲ ጉጅለ ዘላ ኣርባዕተ ኣባላት ሓቂፋ ትኸይድ ዘላ ናይ ብሓቂ ፅቡቕ ስራሕ እናሰርሑ ነቲ ውድድር ከዓ ካብ ግዜ ናብ ግዜ እናግፍሑ እዮም ብክዱ ኣለዎ ከምቲ ኣቐድማ ቢልና ክንጠቕሶ ፅንሕናኻ ኣብዚ እዋን እዚ ከዓ እቶም ክልተ ሰለስተ ተቐዳደምቲ እቶም ክልተ ብፍላይ ኣብ ኣዝዩ ፅቡቕ ዝኾነ ብቕዓት ኣለዎ ማለት እዮም ከም ብድሒት መፅያ ዘላ ክልተ ናይ እስታንቡል እንደገና ሓደ እናታ መድሃኒ ኣባል ክለብ ዶብ ሮቤል ሃብተማርያም እውን ንእሽተይ ፍንትት ኢሎም ንውድድሮም መርሑ ኣለዉ ንሆም ዘርኣይ ከዓ ይኽተሎም ኣሎ ማለት እዩ ኣብዚኣ ንእሽተይ ጌጋ ኣብ ዝፈጥረሉ ግዜ እቲ ዋጋ ከቢድ ክኸውን ማለት እዩ ስለዚ ነቲ ተዓዛባይ እዞም ኣርባዕተ ተቐዳደምቲ ፅቡቅ ዝኾነ ምንቅስቓስ ከርኢሉ ትፅቢት ይገብር ገለ ኪሎሜትራት ወይ ከዓ ገለ ዙርያታት ኣብ ዝተላዕለሉ ግዜ ከዓ ገለ ኪሎሜትራት ወይ ከዓ ዙርያታት ኣብ ዝተላዕለሉ ሄኖክ ሙሉ ብርሃን ናትናኤል ተስፋፅን ክልቲኦም ዝተርፉ ኮይኑ ይስምዐኒ ምናልባት ዓባይ ጉጅለ ናይ 3 ደቂቕን 20 ኣከባቢ ሓበሬታ መፅና ፀኒሑ ናይ 3 20 ደቂቕ ጋባ ኣለዋ ማለት እዩ እዚ ናይ 3 20 ደቂቕ ከዓ ብተቐዳደምቲ ዘዋ ማእከል ናይ ምምሕዳር ገዛ ባንዳ ተቐዳደምቲ እያ ትቕለስ ዘላ እቲ ኣበርክቶ ኣብ ቅድሚት ወፂኦም ከምዚ ኢሎም ነቲ ፀወታ ክቕልሶ ናይ ብሓቂ ዝነኣድ ነገር እዩ ግን ካብቶም ዓበይቲ ተቐዳደምቲ ናትና ፕሮፌሽናል ዘለዉ እሶም ገለ ምንቅስቓሳት እንተዘይገይሮም እቲ ጋብ ክገፍሕ እንተደይ ኮይኑ ኣይክትፀብብን እዩ ማለት እዩ ስለዚ እቲ ውድድር ናብ ዛ ኣብ ቀዳሚት ዘለ ኣርባዕተ ኣበላት ዝሓቆፈትን ኣብታ ናይ ውሽጢ ናይ ዞባ ማእከል ዕብሊ ኢሎማ ዘለዉ ገለ ከዓ ናይ ደገ ኮንቲነንታል ፕሮኮንቲነንታል ኮንቲነንታል ዘለዋ ተቐዳደምቲ ናብኡ ዝዛዝም ኮይኑ እዩ ዝስምዐካ በዚ ውድድር ናይ ብሽለታ ነገር ከዓ ካብቲ ናትካ ጉልደት ዶይኮነ ብዝተፈላለዩ ምክንያታት ከዓ ደይቲ ፅበናዮ ነገር ኣጋጣሚታት ክፍጠር ክኽሰ ስለ ዝኽእል እቲ ውፅኢት ርኢና ክንጉምጉሞን ክንፍትና ማለት እዩ በዚ ንሪኦ ዘለና ግን ናብዞም ክልተ ብሉፃት ተቐዳደምቲ እቲ መድረኽ ዝኸውን ኮይኑ ይስምዐካ ማለት እዩ 3 ደቂቕን 20 ኣማኒኤል ገብረ እግዚኣብሔር መርሃዊ ቅዱስ ኣብቲ ዓባዮም ዘለዎ ማለት እዮም ናትናኤል ብርሃነ መዋእል ግርማ ይውን ኣብኣያ ዘሎ

0: ስለዚ እዚኦም ሓላፍነት ወሲዶም ብትክክል ነቲ ፀወታ ክሳብ ዘይቀለስዎ እሶም ኣብ ሓንቲ ዙርያ ተወሓደ ናይ 25 ካሊት ጋብ ክገብርሎ ማለት እዮም። ሕጂ ብንሪኦ ዘለና መጥቃዕቲ መልሰ መጥቃዕቲ ብዙሕ ኣድማዕ ኣይኮነን እቲ ፍጥነት መፅኡ መሊሲ ይቕንስ ተዋሂዶም ብትክክል ሰሚሮም ክስሕቡ ትፅቢት ኣለኒ እንተማእኺሎሞ ነቲ ፍጥነት ነቲ ተዓዛባይ ፅቡቅ ዝኾነ ምንቅስቃሳት ምትርኣዩ ማለት እዩ። በዚ ንሪኦ ዘለና ግን እዛ ሳሴተ ዘላ ግሩፕ ናይ ምሕዋስ ተኽእልኣ 600ዊት ዳርጋ ዝባኸነ ይመስል
1: ራይ ሰመረ ከምዛ ቀዲምና ዝገለፅናዮ እቲ ኣብ መንጎ ቀዳመይትን ዓባይ ጉጅለን ዘሎ ናይ ግዜ ጋ ክሰለስተ ደቂቕን ራይ ክቡራት ከታተልትና ካብ ግዜያዊ ስትድዮና ባሓቲ መስከረም ሓፂር መደብ ክህልወና እዩ ናብ ከስክረኩም እዩ።
2: ሰላም ከመይ ፀኒሕኩም ክብራትን ክብራንን ተኸታተልትና ከም ትዕዘብዎ ዘለኹም ካብ ደቕ ናብ ደቂቕ ክብደት እናኸብ ዓብየ ዝመፅእ ዘሎ ቻምፒዮን ኤርትራ 2026 ድሮ ናብ ፍርቂ ከምኡ ድማ ናብ 100 ኪሎ ሜትር እናገፁ እዮም ተቃደምቲ ናብተን ተሪፈን ዘለዋ 80 ኪሎ ሜትር ንምሽፋን ዝኸዱ ዘለዉ ነቲ ፈጢሩ ዘሎ ሓድሽ ምዕባለን ሓፈሻዊ ትዕዝብትን ድማ ምሳይ ኣሰልጣኒ ክለብ ሰራይ ርተዋ ደቂ ኣንስትዮ ገዲም ከምኡ ኣሰልጣኒ ሃገራዊት ጋንታ ኤርትራ ኣሰልጣኒ ሙሴ ኣዝሄድ እንታይ ዘሎ ሞስ ከመይ ፀኒሕካ?
3: ከመይ ፀናሕ ፊደል ዳሓንዶ ፀኒና እግዚኣብሔር ይመስገን ፅቡቅ
2: ራይ ፅቡቅ ክንዕዘቦ ዘለና ቻምፒዮን ኤርትራ ከምቲ ትፅቢት ንገበርናሉ ዓመት ሙሉእ ኣህንጢና ዝፀንሕ ብኣንጣጣሊ መልክዕ ዝቕፅል ዘሎሞ ስ ሓፈሻዊ ትዕዝብትኻ ከመይ ኣሎ ድር ባኣካ ትዕዝብተ
3: ሓራይ ሓደ እቲ ናይ ሎሚ ዓመት ውድድር ከምዚ ክንብሎ ዝቐነና 183 ኪሎ ሜትር ምዝ ንሪኦ ዘለና ኩነታት ኣየር ከምቲ ገሚትና ነበርና እዩ ኣዝዩ ከቢድ ክኸውን ከም ምዃኑ ማለት እዩ። ስለዚ እዚ ናይ ሎሚ ሻምፒዮን ኤርትራ ከምዚ ንሪኦ ዘለና ዳርጋ ፍርቁ ተወዲኡ ኣሎ እቲ ክንዲቲ ዝወድእዎ ከዓ ተሪፍዎም ኣሎ ማለት እዩ። ምዚ ንሪኦ ዘለና ኣገባባ ፀዋወታ ዘሎካ ገና ቀሲ ኢልና ሕቶ መሰቕረብካ ኣለ ኣብ ዝርዝራት ኩናቱ
2: ሓረይ ፅቡቅ ቅድሚ ናብቲ መዞ መዋደሪ ቦታ ንካልእ ምምፃና ተቃደምቲ ኣብዚ ኩሉ ሻዕ ዝግበር ናይ ደገ ተቃደምቲ ናይ ውሽጢ ዓዲ ተቃደምቲ እናብልና ማቐልና ኢና ንፅውዖም ወላካ ኩሎም ኣብ ብቕዓት ፍልሊ ብዙሕ እንተዘይብሎም ኣብ ብልምዲ ግና ቻምፒዮን ኤርትራ ብናይ ደገ ተቃደምቲ ክቕለስና ንዕዘቦ ዘለና ሎሚ እውን ብዕዝብተይ ክኾን ክእል ምናልባት ሎሚ እውን ከምኡ ይርእ ኣለኹ ሞ ስካብ ዝተይ ኣለካ ብናትካ
3: ዋ እቲ ቀንዲ እንታይ ይመስለካ ፊደል ትዝልዕሊ ዝኾነ ዓንተ ወይ ዝረኣኹ ኣነ ንምንታይ ምኽንያት እዮም እቶም ናይ ዞባ ማእኸል ኣብቲ ቀዳማይ እዋናት ዘይተደለየ ፀዓት ይወፅእ ኩሉ ግዜ ፀዓት ከተውፅእ ከለካ ከዓ ሙሉእ መዓልቲ ከዓ ምሳኻ ይውዕልኒ እቲ ፀዓት። ስለዚ እዞም ናይ ዞባ ማእኸል ክቕልስዎ ግድን እዩ፣ ግን ብመን ጌርካ ትቕልሶ ክትፈልጥ ክትክእል ኣለካ። ኣብቲ ናይ መጀመርያ ሕጂ በቶም ናይ ዞባ ማእኸል ተቀዳደምቲ እዮም ዝኸዱ ዘለዉ። እቶም ናይ ዞባ ማእኸል ተቀዳደምቲ 183 ኪሎ ሜትር ክሳብ ክንደዮም ክኸዱ? ስለዚ ኣቐዲሞም ስለ ዝገበርዎ እታ ተፈጢራ ዝነበረት ጉጅለ ከምዛ ንሪኣ ዘለና እዛ ጉጅለ እዚኣ ካብ ሳልሳይ ጉጅለ እያ ነጢራ ናብ ቀዳማይ ጉጅለ ሓሊፋ ካብ ቀዳማይ ጉጅለ ከዓ ኣብ ኣታ ጌራ መጥካዕቲ ጌራ ከዓ ናብዚ ቅድሚት መፅ ኣላ እንዳሕርኢናዮም ኣብዚ ረአዮም ሕጂ ናይ ዞባ ማእኸል ዝበሃሉ ተቀዳድምቲ እየለዉ ናብዚ ስለምንታይ ደይነጠሩ ንዕኦም ምልከት ማለት እዩ። ሓፈሻዊ ግን እቲ ኩሉ ግዜ ንብሎ ኣዘራርባ ብጋንታ ፀወታ ክኸውን ከሎ ከምዚ ዓይነት ክፍጠር ከሎ ነዚኦም ኣርቢሓቶም ዘላ ርአያ በጋጣሚ ዝኸደት ግሩፕ ቦታ ናይ ዓንተ ወይ ሓደ ሰብ ተሓዊስዋ ስለ ዝኸደ ብኣ ቆስኑስ ዘይደለዩ ናትንኤል ተስፋፅንን ሄኖክ ምክንያቱ ኣኪሽ ምስ ተቀዳመይቲ ከይዱ ስለ ዝነበረ ስክፍታታት ኣለዎም ኣኪሽ ክሳዕ ክንደይ በይኑ ክኸይድ ክእል ካልእ ኣርእስቲ እዩ፣ ግን እሱ ስለ ዝነበረ ንዕኦን ክርክብዎን ከዓ ግድነት ስለ ዝኾነ ነጢሮም ንቅድሚት ሓሊፎም ኣለዉ። ሕጂ ግን እንድሕር ንሪኦ ኣለና እዞም ቀዳመይቲ ግሩፖ እንድሕር ንሪኢና ኣለና ዘውፅእዎ ደለዉ ፀዓት ናይ መጨረሻ ፀዓት ገይሮም ኣብ ውሳነ ኣይበፅሑን። ምክንያቱ ክንድቲ ዳሓለፍዎ ይተሪፍዎም ዘሎ 80 ኪሎ ሜትር ቀሊል ኣይኮነን። ስለዚ ምናልባሽ እዚ ቦታ መወዳደሪ እዚ ናይ ገዛ ማንዳ ዘሎ ዓቐበታት ተወሲኽዎ ነይሩ እንተትኸውን እቲ ተለፂፉ ደሎ ክልተ ደቂቕ ንህዝቢ ከሰክፎ ኽእል፣ ዋላ እንተቀዳደምቲ ከሰክፎም ኽእል፣ ነቶም ሃዲሞም ዘለዎ ከዓ ሞራል ክኾኖም ኽእል። ኣብዚ ግንቲ ዝበዝሐ ጎልጎል ስለ ዝኾነ እቲ ክልተ ደቂቕ ዓብዪ ጋግ ኣይኮነን ማለት እዩ። ስለዚ ናይ ዞባ ማእኸል ተፃወቲ ምናልባሽ ሕጂ ብዛ ሳልሰይቲ ግሩፕ ሓሊፎም ኣለዉ ዝተኸኣለ

0: መጠንድን ኣብዚ ሕጂ እዋን ተጠቂሞምሉ ነይሮም ተትኾኑ ተዓቕሞም ልክዕ ምስ ተቐዳመይቲ ናይ ምኻእ ተኽእሎ ነይሮም ማለት እዩ።
1: ፅቡቕ ሙሴ ከምዚ ዝበልካዮ እቲ ናይ ፍልልይ ግዜ መዋደሪ ቦታ እዚ ውስኖ እዩ ክልተ ደቂቕ ኣብዚ ናይ ፎቶ ጥቀ ዘለ ዓቐበት ብዙሕ ፍልይ ፈጥረ ይክእል ፀኒሕካም ኣለኻ ሞ ኣብ ድዕ ዘለዎ ጉጅለ እውን በዓል መርሃዊ በዓል ኣማኒኤል እውን ኣለዉ ሳዕት ብዙሕ ዘየውፅእ ዘለዎ ሞ ስ ኣብ ዝተለካ ትዕዝብዚ
0: ወሩዲ እዩ ስፋቶም ነዛ ግሩፖ ብድሕሪት ዘለዉ ንዓ ስሒቦም ክፅምርዋልካ ክትሓስብ የበልካን ምናልባሽ ኣማኒኤል ከምኡ ዓይነት ፅቡቕ ፀወታ ስለ ዝፀወት በዓል ክሕውሳ ይኽእል ኹን ካብ በዓል መርሃዊ ግን ነዛ ግሩፖ መልእቲ ዳርጋ ሚእቲ ዝኾኑ ተቐዳድምቲ ንዕኦም ሒዝካ ናብ ቅድሚት ከተምፅእ ዋላ ትስልቲ ፀወታ እውን ኣይድግፍዎን እዮም ንሳቶም ክኸውን ዝግባእ ክኸውን ዘለዎ ክኸውን እውን ንፅበዮ ግን ኣታክ እዩ መጥቃዕቲ ምክንያቱ 80 ኪሎ ሜትር ገና እዩ እዞም ዘባ ማእኸል እንድሕር ምናልባሽ እዞም ተቐዳደምቲ ናይ ዘባ ማእኸል ስለ ዝቕልስዋ ዘለዉ ነቲ ጋብ ብከምዚ ደረጃ እንድሕር ክሳብ ሰለስተ ዙር ገለ ዝተርፍ ኣብፂሖማ ናይቶም ፕሮፌሽናል መጥቃዕቲ ሩኡ ክንረከብ ኢና ማለት ካብዚ ንላዕሊ እንዳገፍሐት እንድሕር ከይዳ ግን ቅድሚ ሰለስተ ምትራፍ እውን ኣብ ሓደጋ ክእትዎም ስለ ዝኽእል ካብ ዳሕረዎ ዘለዉ ሰባት ሓያል መጥቃዕቲ ክህልኹም ምኳኑ ፍሉጥ እዩ ሩዲ ግን ተዘይኮነ እቶም ኣለዉ ዝበሃሉ ኣብ ድሕሪ ተቀዳደምቲ ኣነ ከም ዝርዳእኒ ንግሩፖ ምልእቲ ንብሙሉኣ ስሒቦም ንቅድሚት ክእትዋ ዝብል ግምት የብለይን ካብኣ ከመይ ገይሮም ኣታ ገይሮም ናይ በይኖም ግሩፖ ፈጢሮም እዮም ክኣትዋ እንተዘይኮይኑ እዛ ቀዳመይ ተኸይዳ ደላ እንድሕሪ ኣለና ኮይና ናይ ኣንደር 23 መኒሽሙ ከቢስያ እዩ ደሎ እዩ ዝስሕባ ደሎ ዋላ ንዕኡ እውን ከቢድ እዩ ቀሊል ነገር ኣይኮነን ከቢድ እዩ 80 ኪሎ ሜትር ብሕጂ ተሪፉ ዘሎ ቀሊል እዩ ቀሊል ኣይኮነን ትሪኢ ኣለካ እዚ 3 ደቂ ይቕብሉካ ኣለዉ ግን ብዙሕ ተቀዳድምቲ ኣለዉ እዚ እዞም ግሩፖ እዚኦም ኣብዛ ግሩፖ እዚኣ ዘለዉ ዓበይቲ ተቀዳድምቲ ከዓ ነዛ ግሩፖ እዚኣ ሒዞማ ክኣት ይኮኑ በቶም ቅድሚት ድቕለሱ ዘለዉ እቲ ዝድለ ኣድቫንቴጅ ወሲዶም ብናቶም መጥቃዕቲ እዮም ክነጥሩ ዝኽእሉ ዝብል ገምገም ኣለ
1: ሕራይ ሞስከ ተነፂፉ ዘሎ ጋግ ኣብ ግምት ብምእታው ተሪፈን ዘለዋ 7 ዙርያ ከመይ ሓረፍ ፅቢት ኣለካ
0: ኣነ እንታይ ይብል ኣለኹ እቲ ኣብታ ቅድሚት ዘለዉ 4-1-4 ተቀዳድምቲ እዮም እሶም ከዓ በቲ ከውፅእዎ ዝኽእሉ ፀዓት ክኸዱ ዘለዉ ኣይብልን እዮም ምክንያቱ ብወዲ ተገኘ እዮም ዝሰሓቡ ዘለዉ ብኬቨን እዮም ዝሰሓቡ ዘለዉ ማዕረክ ንደዩ ኬቨን ከሳልዮም ንዓኣቶም እሳቶም እቲ ዘለዎም ዓቕሚ ዘውፅእሉ ሰዓታት ኣይኣኸለን ምክንያቱ ነታ ዘላጋብ ሒዞማ ጥራዮን ክኸዱ እንድሕር ገፊዓት ኣሎም ግን ክሳብ 4-5 ደቂቕ እንድሕር በፂሓ ግን ናቶም ተራ ክንሪኦ ኢና ናቶም ተራ እንድሕር ከዓ ብቕኑዕ ልቢ ሰሪሖም ከዓ ዳርጋ ናብ 7 ደቂቕ ከብፅሕዎ ተኽእሉ ኣለዎ ምክንያቱ ቀለልቲ ሰባት ኣይኮነ ናብኣ ዘለዎ ኣኪሻብ ጎልጎል ክሕዘሎም ይኽእል እዩ ትስክፍታ ግን ኣሎ ከምዚ ኢልካ ግሩፖ ከድካ ኣኪሽ ናትናኤል ተስፋፅን ኣብቲ ናይ መጨረሻ ምስ በዓል ኣኪሽ ስፕሪንት ክገብር ክእል ድዩ ሄርፕሌይን ድሕር ኣደይ ተፃዊቶም ነታ ግሩፖ ገዲፍዋ ክኸይድ ከምዝፍትን ዝርዲ እዩ ምክንያቱ ንበላዓትካ ሒዝካ ይትመፅእኒ ካብ ስፕሪንት ስለዚ ምናልባሽ ዓሚ ወሲድያ ስለ ዝነበርኩ ቅድሚ ዓሚ ወሲድያ ዝነበርኩ ኢሉ ፌር ፕለይ ክህብ ተደይደልዩ ንሄኖክ ወይ ንኣክሽ እንተዘይኮነ ግን እቲ መጥቃዕቲ ግድነት ክንሪኦ ኢና ግን ከምዛ ድብለካ ዘለኹ እታ ጋብ እንደሕር ደኣ ሰለስተ ዙር ክተርፎ ክሳብ ዝተርፎ ናብ 5 ደቂቕ እንድሕር በፂሑት ጋብ ናታቶም ክሕወሶ እዩ ተዓባይ ጉጅለ ናይ ምርካብ ዕድላ እውን ዳርጋ ክኽትም እዩ ማለት እዩ
1: ተተዓዚብና እውን ተሃዲማ ዘላ ጉጅለ 4 ተቀዳደምቲ ሒዛ ዘላ ኬቨን ሄኖክ ከምኡውን ኣክሽ ሚልክያስ ማለት እዩ ሰለስትዮም ናይ ቅርታዊ ውድር ተቀዳደምቲ እዮም ናታይነት ፋፀን ጥራዩ ኣብ ዓቐብ ቅርብ ከድማዓሎም ዝኽእል እንድሕረይ ክዕወት ሰሪሑ ኮይኑ ክልትዕትትላነን እውን ሞተወሳኺ እንታይ ኣለና ሙሴ ዘይተንቀፍናዮ ኣብ ናይ ሎም ዓንቲ ውድድር
0: ፅቡቕ ኣሎ ኣነ ምናልባሽ እዛ ዝበልኩ ሓደታ ናይ መቀዳደም ቦታ ምናልባሽ ልዕሊ ዝኾነ ነገር ነቶም ዓበይቲ ፕሮፌሽናላት ሓጋዝ ክትከውን ትኽእል እዛ ናይ ገዛማ እንዳደ ተወሲኻታ ነራ እንተትኸውን ተዓቐበት ዝሓሸ ምበልኩ ንዝመፅእ ውድድራት ማለት እዩ ሕጂ ግን ከምዚ ንሪኦ ዘለና እውን እቶም ናይ ዞባ ማእኸል ተቀዳደምቲ ቀለል ስራሕ ይገብሩ ኣይኮነን ገብሩ ዘለዉ ግን ኩሉ ግዜ እንታይ ድብል ኣነ ምናልባሽ ንጥቕምኻ ክኸውን ኣለዎ ፀዓት ከተውፅእ ከለካ ንጥቕምኻ ተደይ ኮይኑ ወይ ከዓ ነቲ ፀወታ ምብርባር ማለት እዩ ስለዚ ሒዞሞ ዘለዎ ቀሊል ብቕዓት ኣይኮነን ከምዚ ንሪኦ ዘለና ርአ ናብ ሸለልትነት ተኣትላ እዛ ሸለልትነት እንድሕርአ ገፊሓ መጥቃዕቲ ዋላ ተጌርካ ትሪኢ ኣለካ ከምዚ ቀሊል ትድቅስ ስለ ዘላ እዛ ግሩፖ እዚኣ ኣብ ሓደጋ ክትእትዎም ትኽእል እያ ከምዚ ዝብለካ ዘለኹ ግን ክሳብ 4 ዙር 3 ዙር ዝተርፍ ናብ 4 ደቂቕ ናብ 5 ደቂቕ እንድሕር በፂሑ ትጋብ ናይቶም ዓበይቲ ተፃወቲ ናይ ምውፃእ ተኽእሉ ኣሎ በዓል ናትናኤል ዋላ ሄኖክ ዋላ

0: ሽውን ብዘለዎም ዓቕሚ ከውፅኡ ስለ ዝኾኑ ሽዑይ ቲ ፀወታ ክረአ እንተተኻኢሉ ግን መጥካዕትታት ከም ዘሎ ክንፅበ ኢና ማዕረ ክንደይ ውፅኢታዊ ክኸውን ቲ መጥካዕትኻ ኣይሆፕ ነዚ ህዝቢ እዚ ፅቡቕ ውድድር ክኾነሉ
1: ራይ ኣዝየ መስነካ ሙስያስ ሄለ የቐኒ ለይቱም ተዓዘብትና የመስግነካ ክብራት ተኸተልትና ተሪፈን ዘለዋ ሸውዓተ ዙርያ ኣብ ምክታል ኢና ንርከብ ዘለና ንዓኹም ስናይ ምክታል ንምነ ንተቃደምቲ ድማ ፅቡቕ ዓደል ንምነ ሰላም

0: ኣብዝ ሃለወ ተሃልዮ ግሩፕ ግድን እዮም ዝህልዎ። ስለዚ እቲ ናቶም ምኻድ ነቶም ናብ ዓወት ክመፁ ንፅበዮም ተቀዳድምቲ ወይ ከዓ ተረኣየ ነቶም ናብ ቅድሚት ክመፅእ ዝኽእል ዝኸሰርዎ ኣጋጣሚ ተፈጢሩሎ ማለት እዩ። ሚልክያስ ማእከለ ኬቨን ተኸለ ማርያም ናይ ኢኖስ ናይ ዩሲኣይ ተቀዳዳማይ ኣቕሊልካ ትሪኦም ኣይኮነን። እዞም ክልተ ተቀዳድምቲ ናትና የለን ሄኖጉን እውን ናብቲ ዝድለ ሕንፃፅ ዘብፅሖም ኮይኑ ኣይስምዐካ ማለት እዩ። ምናልባት ኣብቲ ካልኦት ግሩፕ ብትክክል ዘለዎም ዓቕሚ እንተ ኣወሃሂዶም እቲ ጋብ ከፅብዎ ይኽእሉ እዮም። ዋላው ጓል ኣፅቦሞም እሶም ናቶም ዓቕሚ ናቶም ሚዛን እቲ ብቕዓት ሒዞም ክዱ ስለ ዘለዉ ኣብቲ መጨረሻ ግዳይ ክገብርዎም ይኽእሉ እዮም ማለት እዮም። ኣብዚ ዓቐበት ክወፁ ከለዉ ዘርእና ዘለዉ ናይ ተፀማምነት ኣብ ገፆም ምኾን ኣብ ኣካላቶም ቁርብ ንምስቶም ናይ ፕሮፌሽናል ተፃዋቲ ፍልሊ ኣለዎ ሞ እዞም ኣርባዕተ ተቀዳደምቲ ነዚ ውድድር ፅቡቅ ገይሮም ዝቕልስዎ ኣለዉ ኢለ የ ዝኣምን። እቲ ግዜ ኣዝዩ ብዙሕ እዩ። ከምቲ መጀመርታ ክንብሎ ፅንሕና ክልተ ሰለስተ ደቂለ ኣብ ገሊ ውሑድ እዩ፣ ኣብ ገሊ እምብዛ ውሑዝ እዩ። ከም ኣብነት ደምፀናየ ኢለና ናይ ወርልድ ቻምፒዮን ኣብ ተፈላለዩ ኣጋጣሚ ናይ 8-7 ካሊእ ንተወሰነ ኪሎሜትራት ምርብራብ ይካየድ ማለት እዩ። ዓይነት ተፃወቲ እዩ ድውስን። ንኣብነት ሄኖግ ምሉብርሃን ካብቶም ክዝውር ዝኽእል ተፃዋታ እዩ። ናትና ያለ ተፃዋትን ካብቶም ክዝውር ዝኽእል ተፃዋታ እዩ። ኣብ ድሕድ ደላ ከዓ ኣማን ዓወት ኣማን መትከል እዮም፣ ሮቤል ሃብተ ማርያም ናተ መታኒ፣ እዚኦም ድዝውር እዮም። ኣብዚኦም ንዝተናውሐ ግዜ ንዝተናውሐ ኪሎሜትር ማለት እዩ ከምዘለዋ ክረባረቡ ይኽእሉ እዮም። ኣብታ ድሕሪት ከዓ እኮም ማለት እዩ። ኣብቲ ድሕሪት ግን እቲ ፍጥነት ኣታን ወፃእን ከም ምኳኑ መጠን እቲ ዝድለ ናብታ ካልኦት ግሩብ ንምምፃእ ኣሸጋሪ። ስለዚ እዞም ኣርባዕተ ቀዳደምቲ ኣብ ቅድሚት ኮይኖም ነዚ ፀወታ ዝቕልስዎ ዘለዉ ብኡ ገይሮም ፀወታ ናይ ምዛም ትኽእሎም ናብ ሰብ ዓሚታዊት ይዛዝ ማለት እዮም። ኣብኦም እውን ገለ ፍልልይ ክንርኢ ዝብል ሓሳብ እዩ ዘለኒ። ሕጂ እውን ይመፁ ኣለዉ ብሄኖክ ምንብራን እንታ እናተቐለሰት ማለት እዩ። እታ ካልኢቲ ዘላ ኣርባዕተ ኣባላት ዝሓዘት እቲ ጋብ እውን ከምቲ ዝፀንሖ ዘይኮነስ ዝገፍሐ ኮይኑ ይስምዐካ ማለት እዩ። ስለዚ እዞም ኣርባዕተ ተቀዳደምቲ ናይ ብሓቂ እቲ ብቕዓቶምን እቲ ዓቕሞምን ብትክክል እናንፀባርቑ ዝኽሪ ዘለዉ ኮይኑ ይስምዐካ ማለት እዩ። እታ ካልኢቲ ግሩብ እውን ነታ ጋብ ዓቂባ ትክክል ዓይነት ምንቅስቃስ እያ ተካይ ዘላ። ስለዚ እቲ ናይ ዓሚ ቻምፒዮን ንሆም ዘርኣይ ካልኦት ኣባላት ናይ ደንደን ገዛ ባንዳ ካልኦት ተቀዳደምቲ ሓቂፋ ትኸይድ ደላ ነቲ ፀወታ ብትክክል ክቋፃፅርዎ ኣይከኣሉን ዘሎ። ኣብዚ እዋን እዚ እንተዘየቋፃፂሮሞ ከዓ እቲ ጋብ ብዘለዎ እናገፍሐ ይኸይድ። ፀወታ ኣብዞም ኣርባዕተ ብድሕሪኦም ዘለዉ ኣርባዕተ ተቀዳደምቲ ናይ ተፈላለየ ጋንታታት ናብኦም ዛዝም ኮይኑ ይስምዐካ። ምናልባት 11 ዙርያ እዚኣ 12 ዙርያ ትኹን ደላ እቲ ፍጥነት ክንሪኦ ከለና ከዓ ክሳብ ሕጂ ካብ 4-3-4-4 እዮም ዘሎ ብትክክል ፅቡቅ ዝኾነ ፍጥነት እዩ ዝካየ ዘሎ ማለት እዩ። ምናልባት ሓበሬታ ሰሚዒና እቲ ጋብ ክንዛረብ ወይ ከዓ እቲ መልእኽቲ ክነመሓላልፍ
1: ራይ ምናልባት ኣብዛ ርእሲ እዚኣ ከይወፃና እዛ ቀዳሜይቲ ጉጅለ እዚ ፀወታ ሙሉእ ብሙሉእ ናታ ንምግባር ካብ ዓባይ ጉጅለ ኣንፂፋቶ ዘላ ፍለሊ ዓቂባቶ ንምውፃእ ኣብ መንጎኣ እንታይ ጌጋታ ክትፍፅም ይብላ?
0: ክሳብቲ ሓደ ዙርያ ብዘይ ቃል ዓለም ክስዕብ ኣለዎም። ክሳብቲ ሓደ ዙርያ ማለት ዝተርፍ ካብኡ እቲ ዓቕሞም እቲ ዘለዎም ናቶም ብቕዓትካ ዝርእሉ መገዲ ይፍጠር። ገሊኦም ኣብ ሽኮ ክትበፅሐሎም ዝደልዩ ኣለዉ። ንኣብነት ሄኖክ ምሉብርሃን ከምኡ ከዓ ሚልክያስ በየነ። ገሊኦም ከዓ ኣብቲ ሽኳ ከየብፅሑ ኣቐዲሞም ክኸዱ ከዓ ዝደልዩ ኣለዎ። ናትና ያለ ተስፋ ፅን ብኡ መንፀር ከዓ ኣብኡ ከይበፅሐ ከዓ ዓቕሚ እንተልይዎ ወይ ከዓ እቲ ናቱ ብቕዓት ከምቲ ዝነበሮ እንተሃልዩ ማለት እዩ ኬቨን ተስፋ ማርያም ከዓ መሓዲጎ ናይ ምኻድ ተኽእሎ ብዘለዎ ዓቕሚ ክፍትን እዩ። ዋላ ይፈትን ናይ መሓዝ ተኽእሎ ናይ ምቁፃር ተኽእሎ ኣብ መንጎ ሄኖግን ናትናኤልን ተስፋ ፅን ሚልክያስ ማእከለን ግን ዝሰድድ ኣይኮነን ጋብ ከየገብሮ የማቁ ከሉ ኣብ መንጎ ፍርቅሮቶ ካኣትዮም ዝቋፀሩካ። ስለዚ ክሳብቲ ተወሰነ ሓደ ዙርያ ዝተርፍ ብዘይቃል ዓለም ክስሕቡ ኣለዎም ብኸም መልክዐ ከዓ ነቲ ውድድር

0: ይኸድዎ ኣለዎ። ከምኡ ስለ ዝኾነ ከዓ ነቲ ጋብ ሓልዮም ይኸዱ ኣለዎ፣ ነቲ ግዜ ከዓ እናግፍዖ ይኸዱ ኣለዎ። ኣብቲ ካሊእቲ ዘላ ግሩፕ ግሩፕ ተቕስን ኣይኮነትን ኣላ። ኣብ ሳሴይቲ ንእሽተይ እቲ ጋብ ተፈጢሮም ኣሎ። ኣብ ሃልክና ፃዕርን እዮም ዝኣ ዘሎ ካብ ዓባይ ጉጅለ ሕጂ ገለ ኣባላት ተቐዳደምቲ ገዛ ባንዳን ካልኦትን ኣብ ቅድሚት ከይዶም ነቲ ፀወታ ክቕልስዎ ይፍትኖ ኣሎ። ብድሕሪት ከዓ ካልእ መልክዕ ተፈጢሩ ኣሎ። ስለዚ ደይ ከምቲ ዝሓለፈ ውድድራት ኣብ 4-5 ጉጅለታት ተፈንጪላ ነቲ ውድድር ከምዚ ገይሮም ክሰላስልዎ ከለዉ ተዓዛባይ ብኡ መጠን ከዓ እቲ ዝደልዮ ነገር ናይ ምርኣይ ይመፅእ ኣሎ ማለት እዩ። ተዓዛባይ ከዓ ከምኡ ዝደሊ። ስለዚ እዞም 4 ኣብ ቅድሚት ነዚ ውድድር ዝቕልስዎ ዘለዉ ከም ዘለዎ ሓይሎም ዓቂቦም እንተቐፂሎም ናይ ምእዋት ትኸይድ ኣላ። ከም ንሪኦ ዘለና ሚልክያስ ማእኸለ ኣብ ጎልጎል ፅቡቅ ዝኾነ ዓቕሚ ስለ ዘሎ ኣብ ጎልጎል እቲ ትኽክል ኣበርክቶ እዩ ዝገብር ዘሎ። ምናልባት መርሃዊ ቅዱስ ክሳብዚ ሕጂ እዋን ወፂ ኣይፀንሐን። ኦሎምፒካዊ መርሃዊ ቅዱስ ዝፈጠሮ መጥቃዓት እውን ደቅደሰ ዝቕስን ኣይኮነን። ተቐዳደምቲ ሰንበል ነቲ ፀወታ ወይ ከዓ ነታ ግሩፕ ክቕልስዋ ይፍትኑ ኣለዎ። መርሃዊ ዓመት መፀ ንተናውሐ ኪሎ ሜትር በይኑ ናይ ምኻድ ዓቕሚ ዘለዎ ተቐዳዳማ እዩ። ብኡ መንፀር ኣብቲ ነቲ ህዝቢ ዝደልዮ ምንቅስቃሳትካ ሓደ ካብቶም ዘርኢ ከም ምዃኑ መጠን ከዓ ሕጂ ነቲ ፀወታ ከባራብሩ ይፍትን ኣለዎ። ብከምኡ መጠን እውን እቲ ጋብ ከምቲ ኣቐዲምና ገሚት ያፅናሕና ካብ ግምት ወፃእ ማለት እዩ እናፀበ ይመፅእ ኣለ ማለት እዩ። ስለዚ ንሪኦም ዘለና እዛ ካልኦቲ ግሩፖ ፅቡቅ ዝኾነ ጋብ ሒዛ ተኸይድ ኣላ።
1: ራይ ሰመረ ከምዚ ኣቐዲምና ክብሎ ፀሕና እቲ ናይ ግዜ ጋግ ኣዝዩ እናገፍሐ ይኸይድ ኣሎ። ይኹን ግን ኣብ መንጎ ቀዳሚትን ካልኦትን ጉጅለ ዘሎ ናይ ግዜ ጋግ እናፀበበ መፅእ ኣሎ። ስለዚ ናይ ምሕዋስ ተኽእሎ እውን ክህልዋ ዝብል ግምታት ኣሎ። ምናልባት ሚልክያስ ማእከል ኣብ ቀዳሚት ጉጅለ ብምህላው ነታ ጉጅለ ብሓንሳብ ተ ሕንፃ ዝተበፅሐ ኮይና ዘዋፃ ኮይኑ ይስማዓንን እዩ። ምናልባት ኣብዚ ሞት ስሚዒታት ናይ ሄኖክን ናትና ኤለን እንታይ ዘንበብ ዝኮይኑ ይስማዓካ?
0: ናብ ከምኡ ደብፅሖ ኮይኑ ይስማዓካ እሱ ናይ ትሕቲ 23 ናይ መውሳድ ድሌቱ ክተግብር ክፍትን እዩ። ከምኡ ከዓ ኬቨን ማለት እዩ። እዞም ክልተ ተፃወቲ ከዓ ዋላ ኣብቲ ናይቲ መጨረሽታ ዝግበር ቅፅበታዊ ውድድር ናይ መብፃሕ ትልሚ ክህልዎም ይኽእል እዩ። ምናልባት ኣብዚ እዋን እዚ ኣብቲ ናይቲ ሽኳ ብቕዓቱ ብዝያዳ ማለት እዩ ሄኖግ ምሉ ብርሃን ኣቕሊልካ ዝረአያ ይኮነን። ከምኡ እናት ናይ ተስፋ ፅን ኣብ ዝሓለፈ ውድድራቶም ኣብቲ በኹሪ ናይዚ ዓመት ክጅምር ከሎ ኣብ ኣጋጣሚታት ተራኺቦም ናይ ካልኣይን ናይ ራብዓይን ደረጃ ዝኣተውሉ ምስ ዓበይቲ ናይ ዓለምና ተቓዳደምቲ ናይ ሽኳ ተወዳደርቲ ርኢና እዮም ነርና። ብዓብዪ ኸ ከምዚ ንሪኦ ዘለና እናት ናኤል ተስፋ ፅን ሄኖግ ምሉ ብርሃን ነቲ ፀወታ ካልእ መልክዕ ከትሕዝዎ እዮም ዝብል ግምት ኣለኒ። ሚልክያስ በየነ ብዝተኸኣሎ መጠን እቲ ጋብ ገፊሕሉ ነቲ ናይ ትሕቲ 23 ናብኡ ጥራይ ኣተኩሮ ኣርሂቡ ገይሩ ክፃወት ክፍትን ማለት እዩ። እታ ካልኦይቲ ግሩፕ እውን ንዕኡ ንምርካብ ምናልባት ክልተ ተቐዳደምቲ ካብታ ዘላ ቀዳሚ ተሃዲቦም በይኑ ንነውሕ ዝበለ ክዝውር ዓቕሚ ክውሕዶ ስለ ዝኽእል እታ ካልኦይቲ ግሩፖ ካብቶም ክልተ ናይ ምርካብ ተኽእሎ እውን ክረአ ይኽእል እዩ።
1: ራይ ኣብ ምናልባት ኣብ ኩዕሶ እግሪ ኣንደርዶግ ንብሎ ቃል ኣሎ። እዚ ማለት ድማ ካብ ትጥቂቱ ወፃኢ ማለት እዩ። ሓንቲ ጋንታ ከይተፀበኸያ ኣብ ዝለዕለ መድረኻት ትበፅሕ ንኣብነት ከምዚ ሕጂ ኬቨርደ ኣብ ዋንጫ ዓለም ትኸዶ ዘላ ጉዕዞ ማለት እዩ። ምናልባት ብዛዕባ ኬቨን ተክለማርያም ብዙሕ ኣይ ዳሃሰስናን ሞ ምናልባት ናይ ሎም ዓንቲ እቲ ኣንደርዶግ ዝበሃል ወይ ድማ ካብ ትጥቂቱ ወፃኢ ንብሎ ተቃዳዳማይ ክኾን ይኽእል ዶ?
0: ኬቨን ተክለማርያም ኣብ ዩሲኣይ ንከባቢ ካልይ ዓመት እዩ ድኸይድ ዘሎ መስለኒ። እናቱ ዋላ ባዮግራፍ ወይ ከዓ እቲ ናቱ ዳታ እንተርእኻዮ እቲ ቁፅሪ ሓቂ ተኮይኑ ማለት እዩ። ሓደ ካብቶም ንፅብሓን እኮ ከም ምናት ናይል ተስፋ ፅን ከምኡ እውን ዳንኤል ተክለ ሃይማኖት፣ ኣማኒኤል ገብረ እግዚኣብሄር፣ መርሃዊ ቅዱስ እቲ ናይ ምሕኻር ዓቕሙ ብዝያዳ ይረአየካዮ ማለት እዩ። ስለዚ ሓደ ሓደ እዋን ከምቲ ኣቐድ

0: ኣቢልና ፅናዕ ነዛ ቻምፒዮን ኢሎም ዓመት ሙሉእ ዝዳለውዋ ተቃዳደምቲ ኣይሰኣኑን እዮም ትሕቲ ውፅኢት ትሕቲ ትፅቢት ፀኒሖም ልዕሊ ትፅቢት ዝርኢና ተቃዳደምቲ ኣብ ዝተፈላለዩ ኣጋጣሚታት ርኢና ኢና ማለት እዩ ክንብል ተኮይና ኣብ 2012 ዳንኤል ተክላይ ማለት ኣብ ክረን ኣብ ዝገበሩ ውድድር ካብ ትፅቢት ወፃኢ ናይ ሳሳይ ደረጃ ካልእ ናይቲ ዞባ ተዓዊትሉ ማለት እዩ ወላ ኣብዚ እውን ብዙሕ ግዜ ንሪኦ ኢና ስለዚ እቲ ብሽክለታ ናይ ሓደ መዓልቲ ከም ምዃኑ መጠን መጠንቲ ዝበርትዖ ውድድርን መጠንቶም ተቃዳደምቲ ሓደሓደ እዋን ንእሽተይ ምትህላኽ ብዘርኦ ካልኦት ተቃዳደምቲ በልኽ ኢሎም ይወፁ እዮም ማለት እዩ ኣብ ዓወት ኣማን ጴጥሮስ መንግስት ኣብቲ እዋነቲ ብዙሕ ግምት ዝሃቦም ኣይነበረን ግን ነቶም ዓበይት ተቃዳደምቲ ረቲዖም ነቲ ደረጃ ሒዞም ስለዚ ኬቨን ተክለ ማርያም ሓደ ካብቲ ትፅቢት ዘይተገብረሉ ግን ከዓ ክሳብ ዚ እዋን እዚኣ ከዓ ብፅቡቅ ዝኾነ ብቕዓት ነቲ ውድድር ኣብ ምስሊ ሳሉ እዩ ዝርከብ ዘሎ ምናልባት እዛ ቀዳሚቲ ግሩፖ ብምልክያስ ማእኸል እናተመርሐት ነቲ ዓቐብ ትወፀላ ስለዚ እዞም ተቃዳደምቲ ብትኽክል ኢደ ኢድካ እናተባህሉ እዮም ነቲ ውድድር ዘሳልይዎ ዘለዉ እቲ ጋብ ከዓ ብኡ መንፀር ከዓ እናዓቀቡ ወይ ከዓ እናጉሑፍ እናጉሑዮም ዝክዶ ኣለዎ ምናልባት ክንሪኦም ክፍትን ኢና እዞም ኣርባዕተ ናይ ክልተ ናይ ኢስታንቡል ሮቤል ሃብተ ማርያም ናይ ደቡብ ናተ መድሃኒ ናይ ክለብ ኣስፔኮ ዝገፍሐት ኮይና ዝስምዐካ እቶም ቅዳሚት ዘለዎም ዓቕሚ ኢካ ደርኤካ እዚ ኣብ መንጎ ካልአይትን ኣብ መንጎ ሳሰይትን ንሕጂ ክንርአ ማለት እዩ እንተ ደኣለ ጊባ መሊሶ ካ ክገፍሕ ኣብ መንጎ ቅዳሜትን ኣብ መንጎ ካልአይትን
1: ራይ ምናልባት ገለ ተቀዳደምቲ ትፅቢት ደገፍቶምን ቤተሰቦምን ንምምላስ ብስሚዒት ክፃወቱ ንሪኦም ኢና ኣብ ፀወታ ማለት እዩ ምናልባት ብስሚዒት ምፅዋታ ከም ሻምፒዮን ኤርትራ ዝኣመሰለ ደየላዊ ውድድር ማዕርክ ኒ ዋጋ ደፍለካ
0: ብትኽክል ዋጋ የኽፍለካ እዩ ዝበዝሕ ግዜ ከም ንሪኦ ካብ ፅቡቅ ድሌት ተበገሰ ስድራ ቤት ናይቶም ተቀዳደምቲ ኣብቲ ውድድር ኣትዮም ብዙሕ ነገራት ትሪኢኻ ክኸውን ክኸውን ኣሰልጣኒኻን እቲ ዘለካ ዓቕምን ጥራይ ክትገብር ኣለካ ዓቕምኻን ናይ ኣሰልጣኒ ሓሳብካን እቲ ናይቲ ካልእ ነቲ ስምዒት ኢልካ ክትገብር ከለካ ካብቲ ሒዝከያ ዘለካ ውጢንከያ ዘለካ መደብ ፋሕ የብለልካ እዮ ማለት እዩ ስለዚ ኣብዚ ናይ ዞባ ማእከል ቻምፒዮን ወላ ኣብ ናይ ካልእ ውድድር ኣብ ሃገርና ዝካየድ ዝበዝሕ ትርእዮታት ዝክሰተሉ እዩ ከምዚ ክንሪኦ ፅንሕና ኣብ መንጎ ሳሴትን ኣብ መንጎ ካልኦትን እቲ ጋውን ሕጂ እናገፍሐ እዩ ዝኸይድ ዘሎ እዚ ከዓ እንታይ ዘርእየካ እቲ ናይ ትሕቲ 23 ዝግበር ርብርብ መትከል እዮም ንዓወት ኣማን ናይ ተረኣይነቱ ናብ ቅድሚት ምምፃእ ዋጋ ዝክፍለሉ ኮይኑ ይስምዐካ ማለት እዩ ብዓብኢ ከዓ ሮቤል ሃብተ ማርያም ከዓ ምስ ናይቲ ዝሓለፈ ናይ ሳሳይ ናይቲ ፔዱም ዝደየቦ ናይ ካልኣይ ዝደየቦ ንዓ ንምዕቃብ ከዓ ክፅዕር እዩ ስለዚ እቲ ናይ ውድድር መንፈስ ካብ ኪሎሜተር ናብ ኪሎሜተር እናዘየደ እዩ ዝኸይድ ዘሎ ብኡ መንፀር ከዓ እቲ ፀወታ ኣብ ተፈላለየ ጉጅላት ተፈንጭለን ነዚ ውድድር የሰላሰለሰሎ ምናልባት ኣብ ድሕሪት ዘሎ ዓባይ ግሩፖ ዝፀበበ ኮይኑ ይስምዐካ ብኣባላት ናይ ተፃዋቲ ክለብ ሰንበል እያ ትቕለት ዘላ ኣማኒኤል ገብረ እግዚኣብሔር ክሳብ ሕጂ ኣይረኣየና ኣለና ገለ መጥቃዕቲ እንተ ፈፂሙ ግን ምስናቱ ናይ ግዜ ውድድር ከም ምዃኑ መጠን ናብታ ናይ ሳሴት ናይ ምፅጋዕ ተኽእሉ ከዓ ቁርብ እንሪኤሉ መዳ ይፍጠር ይኸውን ክሳብ ሕጂ ብትዕግስቲ እዩ ዝፅበ ዘሎ ኣማኒኤል ገብረ እግዚኣብሔር
1: ምናልባት ብሕጂ እተረአ ዝኸፍቶ መጥቃዕቲ ተርኢ ኣሎ ኮይኑ ኣማኒኤል ነቲ ናይ ግዜ ጋግ ብሓንሳብ ኣብ ትሪፈ ዘለዋ ዙርያ ክሓውዮ ዝኽእል ኮይኑ ይስማዓካ
0: ኣይመስለንን ምናልባት ኣብ መንጎ ናቱ ዘላ ጉጅለን ኣብ መንጎኡ ቅድሚቱ ዘላ ጉጅለ ንዑ ክሕውስ ይኽእል እዩ ዝበዝሕ እዋን በይንኻ ነቲ ውድድር ክትቅልስ ኣዝዩ ኣሸጋሪ እዩ መርሃዊ ቅዱስ ካብታ ጉሩፖ ንበይኒ እዩ ድኸይድ ዘሎ ንዊሕ የኸዓ ደልዋ ምስቶም ናይ በዓል ንሆም ዘርኣይ እዚ ናይ ብሓቂ ዋጋ የኽፍለካ እዩ እዚ ኣቐድም ኣቢሉ ነቶም ዘገድሱ ተቀዳደምቲ ወይ ከዓ ኣብ ዝሪኦም ተትኸውን ነይሩ ክንዲዚ ሃልኪ ኣይምትሃልከን ከምዚ ንሪኦ ዘለና እዩ ተቀዳደምቲ ካብ ግዜ ናብ ግዜ ካብ ግዜ ናብ ግዜ ጉጅለታት እናተፈጠራ ተቀዳደምቲ ከዓ በቢእዋኑ ከዓ ሰባት ኣብ ቅድሚት እናኸዱ ነቲ መስርዕ ወይ ከዓ ዝዝርግሐ ካብቲ ዝሓለፈ ዝረኣናዮ ብጣዕሚ ብጣዕሚ ተመጢጡ ዘሎ ህመድ ተፈጢሩ ዘሎ
1: ራይ ሰመረ ነዝያዳ ሓድሽ ምዕባለታት ናብ ግዜያዊ ስትድዮና ክነስገረኩም ኢና ሳናፅኑ
2: ከመይ ፅንሑ ዝኽበርኩምን ዝኸበርክን ተኸታተልቲ ድሮ ሻምፒዮን ጀሚሩስ ዝበዝሐ ኪሎሜትራት ተሸፊኑ ኣብቲ ዝወሓደ ዙርያ ተሪፍሎ እቲ ዝበዝሐ ብኸመይ ውፅኢትን ብኸመይ ግዜን ይኸይድ ከም ዘሎ ቀፃሊ በቲ ዝወሃብ ዘሎ ሓፂር ሓበሬታት ትከባተሉ ኣለኹም። ሕጂ ድሮ ናብዚ ሓምሻይ ዙርያ ወይ ሓምሸይቲ ዙርያ ተርፎም ናባና ይቐርብሉ ተቓደምቲ ዘን ተኸይደን ዘለዋ ዙርያታት ብዓይኒ ትዕዝብ ዝተፈላለየ ወገናት ክግለ ፀኒዑ ሕጂ ከዓ ኣሰልጣኒ መድሃኔ ተክለማርያም ምስያ ኣሎ መድሃኔ ውድር ከመይ ኣሎ ክሳብ ዘን ተኸየን ዘለዋ 13 ኪሎ ሜትራት ዙርያታት ከመይ ተኻትልክ ያ ዘን ተሪፈን ዘለዋ ሓሙሽተ ዙርያታት እንታይ ለውጢ ከም ፃእ ክእል ኢልካ ትሓስብ?
3: መጀመርያ ነዚ ዕድል ዝምሃብኩም ብልብ የመስግን። ብምቕፃል ውድድር ናይ ሎም ዓመት እቲ ድበርትዐ ውድድር እዩ ዝካየድ ዘሎ ካብ ናይ ካልእ እዋን ነዚ ደበርትዕዎ ከዓ መጀመርያ ናይ ውሽጢ ዓዲ ተቃደምቲ ነቶም ፕሮፌሽናል ካይፈርሁ ነቶም ግሩፖታት ስለ ዝፈጠርዎን እቶም ናይ ውሽጢ ዓዲ እውን ምስኦም ተሓዊሶም ናይ እቶም ፕሮፌሽናል እውን ምስኦም ተሓዊሶም ክኸዱ ስለ ዝፈተኑ እቶም ሕመረት ናይዛ ናይ ሎሚ ዓመት ተፃወቲ ከዓ ናት ናይ ተስፋፅአንን ሄኖግ ምሉብርሃንን ስለ ዝኾኑ ክልቲኦም እካ ሶም ኣብ ተቐዳሚት ግሩፖ ስለ ዝተሓወሱ እቲ ውድድር ካብቲ ድነበሮ መሊሱ ዓብዩ ምምፃእ ናይ በዓል ምክያስ ማእኸለ ንሆም ዘርኣይ ኣብኡ ሓሊፉ ምፅናሕ እቶም ናይ ውሽጢ ዓዲ እውን ፅቡቕ ኣበርክቶ ምግባር ነቲ ውድድር ናይ ብሓቂ ኣበርቲዕዎ ኣብ መወዳእታ ከዓኒ ነዚያ ኣርባዕተ ጉጅለ ኣርባዕተ ሰብ ዘለዋ ምልክያስ ማእኸለ ሄኖግ ምሉብርሃንን ናትናይ ልተስፋፅአንን ኬቨን ተክልማርያም ዘለዋ ግሩፖ ምፍጣራ ከዓኒ ነቲ ውድድር መሊፁ ይሕይልዎ። ስለምንታይ እዞም ተቃደምቲ እዚኦም እቶም ክልተ ናይ ወሉትር ክኾኑ ከለዉ ሓደ ናይ ኣብሲኣይ ደለዩ ኬቨን ምልክያስ ከዓ ብኮንቲኔንታል ኢኔት ካምፓኒ ኢኖስ ዘለዩ ሕጂ ክልተ በበይኑ ባህር ዘለዎም እዮም። እቶም ናይ ወሉቱር ኩሉ ዓይነት ድገብሩ ኦልራውንድ ራይደር ክኾኑ ከለዉ እቶም ክልተ ግና ስፕሪንተራት እዮም። ምልክያስ ማእኸለን ኬቨን ተክለማርያም ስፕሪንተራት እዮም። እዚ ብምዃኑ ኣብቲ መወዳእታ ድኾነ ምፍንጫል ወይ ምጥምማት ክመፅእ ምዃኑ ፍሉጥ እዩ። በርከስ ተኻልአይቲ ግሩፖ እውን ተቐርቦም ስለ ደላ ተኻልአይቲ ግሩፖ ብናታን መድሃኒየ ብናይ ኢስታንቡል ተቀዳደምቲ ዝሰሓብ ደላ እውን ተቐርቦም ስለ ደላ ኣብ መወዳእታ እቲ ልክዕ ብቕዓት ናይ ተቀዳዳማይ ድረኣየ ኣለካ ካብ ሕጂ እዩ 50 ኪሎ ሜትር ተሪፍሎ ኣብዚ 50 ኪሎ ሜትር ብዙሕ ሓድሽ ነገር ክንርኢና ማለት እዩ። ፅቡቅ ዝፀንሐ ተቀዳዳማይ ክደክም ይኽእል እዩ። ኣባይ ግሩፖ ኣሎ እናበልናይ ኸኣኒ ናብ ቀዳሚት ግሩፖ ክንሪኦ ንኽእል ኢና ማለት እዩ። ሕጂ ቀንዲ ውድድር ብሕጂ እዩ ዝመፅእ ዘሎ ግሩፖታት ኩለን ፋዕፋዕ ክብላ ምዃነን ፍሉጥ እዩ ማለት እዩ። ፅቡቅ ነዛ ጉጅለ ናይ ሓደ ደቂቕ 10 ካልኦትን ፍልሊ ገይሮምላ ኣለዉ እዛ ቀዳሚቲ ጉጅለ ኣርባዕትዮም ተቃደምቲ እዚ ፍልሊ እዚ ካብቲ ናይ ዝቐድሚ ዝነበረ ዙርያ ወሲኹሎ እሶም ዝያዳ ይስሕቡ ከም ዘለዉን ርኣየ ካ ሞታ ድሕሪያ ፀንሐት ጉጅለ ክልተ ናይ ሓደ ጋንታ ናይ ቤኩስ ክልተ ከ ናይ ውሽጢ ሓደ ዒዛ ፀንሐት ኣካይዳ ፅቡቕ ክመስል ነይሩ ተዋሒጣ ግን ትመስላ ኣካይዳ ፅቡቕ ክመስል ፀንሐ እንታይ ፉል ጋዝ እዮም እሶም ግዝውሩ ፀኒዑ ማክሲማም ቀሪብና የሚ ኢሎም ፉል ጋዝ ግዝውሩ ስለ ዝፀንዑ እዞም ቀዳመይቲ ግሩፖ ከዓ እቲ ናቶም ኣካይዳ ሓልዮም ክኸዱ ስለ ዝፀንዑ እዮም ኣጉዲሎም ሞት እዮም ብሓፂር ኣብ ሓንቲ ዙርያ ከኣትዋ ስለ ደይካሉ 10 ኪሎ ሜትር ፉል ጋዝ ዘዊርካ ከዓ ዳሕሪ ግዳይካ ትኸውን ድሮ ከማ እንታ ዳሕሮወይቲ ግሩፖ ትርክቦም ኣሎ ንዕኦም ሕጂ ኣብ ከምዚ ፉል ጋዝ ዝውረሉ ዘይኮነ ብዘገምታ ግዜኻ እንዳሓለካ ተርክበሉ ንቀዳመይቲ ግሩፖ እዮም። በርከስ 50 ኪሎ ሜትር ተሪፉ ትሕንብላ ኣለና ኮይና ኣብዛ 50 ኪሎ ሜትር ብዙሕ ሓድሽ ነገር ክንርኢ ንኽእል ኢና ካብ ቀዳመይቲ ኹን ካብ ዳሕሪ ወይቲ ሕ እዞም ናይ ኢስታንቡል ዘለዎ ፉልጋዝ ስለዝዘወሩ እዮም ግዳይ ኮይኖም ሕጂ እቲ ፉልጋዝ ምዝዋር ከዓ ግዳይ ገይርዎም ድሮ ከማ ሓንቲ ግሩፖ ትለግቦም ማለት 30 ሰከንድ ኣትሊስ ኣስታትዮም ከሲሮም ዘለዉ ማለት እዩ። ሕጂ እዚ ክንርስዕ ደየብልና ኣብ ቀዳሚት ግሩፖ እውን ከምኡ ክጓ ንፍኽእል እዩ። እዞም ኣርባዕተ ድራናዮም ፋዕፋዕ ኢሎም ፋዕፋዕ ክብሎ እዮም ግድን እስካቶ ክገብሩ እዮም ናትናይል ተስፋፅን ሄኖግ ምሉብርሃን ንምልክያስን ኬቨን ግዳይ ንምግባር እስካቶ ምግባር ኣይተርፍኒ እቲ ናይ ኣንደር 20 ስሪስ ጋዓ ላስት እቲ ውድድር ክቕፅል እዩ ማለት እዩ። ፅቡቅ ኣብዛ ድሕራ ሳልሰይቲ ጉጅለ ዘሎ ንሆም ዘለዋ ብዙሑ ናይ ውሽጢ ዓዲ ኣለዉ እቶም ናይ ውሽጢ ዓዲ ካ ከመይ ትካተሎም ክሳብ ዝካይደዎ ዘሎ ውድድር ናይ ውሽጢ ዓዲ ንገርመካ እዞም ስጋ ሕጂ ዘለዉ ናይ ደንደን ከም በዓል ናይ ደንደን ሰለስተ ተቃደምቲ ኣለዉ ናይ ኤሪቴል ኣለዉ ናይ ገዛማንዳ ኣለዉ ናይ ባዕቂ ፅቡው ፀወታ እዮም ደርኢ ዘለዉ ካብ መጀመርያ ዳህዶም እዮም ከዓ ገርመካ ካብ መጀመርያ ጅምር ትብል ኮላ ሃዲሞም ከምዚ ዓይነት ተወዳዳርነት ሞኸ ኣይዕረፉን ዝውሩ እዮም ዘለዉ ከምዚ ዓይነት ተወዳዳርነት ምግባሮም ናይ ባዕቂ ድምስጎኑ ካብቲ ናይ ቅድሚ ሕጂ ከዓ ብናይ ውሽጢ ዓዲ ዳሓሸ ውድድር ዝረኣናሉ ኢሎም ዓመት ገና እውን ትፅቢቶምን ተስፎምን ኣይትፀንቀቕን ናብ ቀዳሚት ግሩፖ ሕወሱ ክእሉ እየ እዚ ፀወታ እዩ ብዝሒ ኪሎ ሜትር ብዕጅሎ እቲ ኢንዱራንስካ ናይ ምውዳእ ኣሎ ትጥሜት እቲ ኒትሪሽንካ እንተዘይሓሊእኻ ኣብዘን ሓንቲ ዙርያ እውን ኣብ መወዳእታ ሓንቲ ዙርያ እውን ብዙሕ ነገር ሓድሽ ነገር ንሪኤላ ስለ ዝኾነ እዚ ሕጂ እቲ ኒትሪሽን ክትሕልዎ ደለካ መጋግባኻ ኩሎ ትሕልዎ ደለካ ሕጂ ስለ ዝኾነ ዞም ናይ ውሽጢ ዓዲ ነዚ ንትሕር ሓልዮም ናይ ብሓቂ ፅቡቕ ነቲ ፀወታ ውን ቀልስዎ እዮም እየ ድብል ማለት እዩ
2: ፅቡቕታ ዝበዝሒ ተቃደማይ ዘለዋ ታ መጠረሻ ጉጅለ ታ ዝበዝሒ ተቃደማይ ሒዛላ ልዕሊ ሰለስተ ክፍሊ ፈጢራላ ወይ ጋብ ተፈጢርላ ኣሎ ነዛ ትምራሕ ዘላ ጉጅለ ወይ ተቐዳሚት ዘላ ክርክባ ዘለዋ ተክሎ ከመይ ይመስል
3: መወዳእታ ደላ ክተርክባ ዘሎ ተክሎ ዋላ ሓንቲ ካብ ፀወታ ወፅያ እሳ እሳ ንቀዳሚት ግሩፖ ተርክባ ትኽእል እያ ሰለስተ ደቂቕ እዩ ኣብኣ ከዓ ንቀዳሚት ግሩፖ ክርክባ ድኽእል ኣማኒኤል ገብረ ዝጋብሄር እዩ ኣማኒኤል ገብረ ዝጋብሄርን ኣክሊል ገብሪ ሂወት ወደ ዓላን እዮም ዘለዉ እቶም ሽማ ኣለዎም ንብሎም እዞም ተቃደም እዚኦም ናብ ተቀዳሚት ግሩፖ ዘዊሮም ክለግብ ዘለዎም ምስትጋግ ከዓ ከቢድ እዩ ማለት ሰለስተ ደቂ ማለት ኣብዚ ኣዝዩ ከቢድ እዩ እሞ ከዓ ተቀዳሚት ግሩፖ ከዓ ትዝወር ስለ ደላ እታ ካልኦት ግሩፖ ውን ዝወር ስለ ደላ እሶም ካብ ፀወታ ወፅያ እያ ኦረዲ እሳ ካብ ፀወታ ወፅያ ተኽሎ ፀቢብ እዩ ማለት እዩ ውሕድ ፐርሰንት እዩ ሳ ንክትለግብ ናብ ቀዳመይቲ ዋላ መምርሃ ቅዱስ ወሲድዎ ዘሎ ኣቐዲምካ ክውሰድ ዝግበ እዩ ድሮ ኣክሊሉ ገብሪ ሂወት መፂ ኣሎ ሕጂ እዚ ኣቐዲምካ ክግበር ዝግበ እዩ ነይሩ ሕጂ ይኮነን ሰለስተ ደቂ ዋጋ ከፍሎም እዩ ማለት
2: ሎሚ ቢንያም ግርማ የለን ካብዛ ዓመታት ፍሉይነቱ ዝውድር እሱ ዘይምህላው ከመይ እዩ
3: ቢንያም ግርማይ ዘይምህላው ነቲ ውድድር ካብ መጀመርያ ከም ድብርትዕ ገይሩዎዩ እዚ ከ እንታይ እዩ ኩሎም ሓደ ዓይነት ባህሪ ዘለዎም ስለ ዝኾኑ ናይ መጥካዕቲ ንምፍፃም ድልዋት ኮይኖም ከምበዓል ከምበዓል ቢናም ድሕር ኣለዉ ኮይኖም ግና ኩሉ ግዜ ነቲ ስፕሪንት ዝበዝሐ ፐርሰንተጅ ስለትቦም እሱ ደለዋ ግሩፖ ንክትጠመት ዘሎ ተኽእሎ ብዙሕ እዩ ኩሉ ግዜ ብከምኡ ከዓ እቲ ውድድር ኩሉ ግዜ ኣብ ምግዳዓ ቢንያም ኢልኸውን ነሩ ቅድሚ ሕጂ ሕጂ ቢንያም ክህሉ ዝበለፀ ነይሩ ኣብ ዓድና ዝበለፀ ስፕሪንተር ኣብ ዓድና ክኾነልና ደምህላው ከዓ ናብ ረብሓ ናይቶም ካልኦት ተፃወት ስለተቀይረ ነቲ ፀወታ ውን ስለደበርትዖ ንኩሉ እዩ ማለት እዩ ተኽእሎ ብኩሉ ወገንሲ ብኩሉ ይድገፍ እዩ ማለት እዩ
2: ፅቡቕ መድሃኔ ድሕሪ ተወሰነ ዙርያታት እውን ደጊምና ዘለካ ሓፈሻዊ ክትበና ክትምለሰካ ኢና ኩብራት ተኸታተልቲ ናብ ፀወታ ክመልሶኩም እየ ደጊምና ክንራኸብ ተስፋ ገበር

0: ሰላም ከመይ ፀኒሕኩም ዝኸበርኩም ተዓዘብቲ ኣብ ግዜያዊ ስትድዮና ኣብ ባሕቲ መስከረም ኣብ ዝርከብ ብምዃን ፀወታ ኣብ ምክትታል ዝርከብ መሳርሕትና ሚካኤል ሓድጉ ብቴሌፎን ሓፈሻዊ ኩነታት ናይ ፀወታ ዘሎ ሓበሬታ ከካፍለና እዩ። ሄሎ ሚካኤል፣ ከመይ ፀኒሕካ? ሄሎ ሚካኤል፣
1: ዋና ይክያል።
0: ሄሎ ሚካኤል፣ ሄሎ ኣራይ፣ ሄሎ ሚካኤል ሰማዓልና? መስመር ኣብይ ወስዶ ዘሎ ናብ ዕላልና ክንምለስ ኢና። ሰመረ፣ ምናልባት ሕጂ ካብ ሰዓት እዚ ፀወታ እናተወድአ ከይድ ምህላው ፀቕጢ ኣብ ተቃዳምቲ ክሰፍን ድማ ናይ ግድን እዩ ባህርያዊ እዩ። ካብዞም ኣብ ቅድሚት ኣለው ንብሎም ዘለና ኣርባዕተ ተቃዳምቲ ዝያዳ ፀቕጢ ናይ ምፅዋር ሓላፍነት ዘለዎ ተቃዳማይ ወይ ድማ ፀቕጢ ተፃዊሩ ክሳብ መወዳእታ ክከይድ ዝኽእል ተቃዳማይ መን እዩ?
2: ተማት ሕቶ ኣይኮነትን ሄኖግ ብልምርሃንን ናትና ኢል ተስፋፅን እዚኦም ከ ኣብቲ ዝነውሐ ውድድር ናይ ሓደ መዓልቲ ይኹን ናይ ካልእ ውድድራት ሜጀር ሬስ ዝበሃል ኣብቲ ናይ ኤውሮጳ ዝካየድ ውድድራት ዝገበርዎን ዝለመድዎን ነገር ስለ ዝኾነ ማለት እዩ። ምናልባት ሚልኪያስ ቤየነ ኣብዚ ናይ ዝሓለፈ ዝረአነ ዙር ኔክስት ጀነሬሽን ናይ ጥልያን ማለት እዩ ፅቡቅ ዝኾነ ምንቅስቃሳት ኣርእና ግን ኣይከምኦምን ማለት እዩ ብዝተፈላለየ ብብዙሕ ሸነኻቱ ካብ ትፅቢትና ወፃኢ ዝተፈጠረ ነገር ንርኢ ኣለና መስለኒ ነቲ ፀወታ ብትክክል

ንስናውሐ ክፃወር ዝኽእል ግን ናትናኤል ተስፋፅዮን ሄኖክ መሉብርሃን ኣብዚ ንሪኦ ዘለና እቶም ኣርባዕተ ኣቐድማ ኣቢሎም ከይዶም ክሳብ ዚ ሕጂ እዋን ከዓ ዝኽእሉ ዘለዉ ኣብቲ ካልኦት ጉሩፕ ከዓ ናይ ዓሚ ቻምፒዮን ዝነበረ እንሆም ዝርኣይ ብዘማእኽሎ ዝቕልስዎ ዘለዉ ናይ ደንደን ተቓዳደምቲ ብከም በዓል ንሪኦ ኣሕመድ ካልኦትን ከዓ ነቲ ፀወታ መቕረት ዘልበሱ

0: ተሽሉስ ተሓዊሰን ኣለዋ ማለት እዩ። በዚ መንፅር እታ ካልኦይቱ ግሩፖ በቲ ዘለዎ ዓቕሚ ክትፅንበራ ክትፍትን እያ። ምናልባት ኣብዚ ዓቐብ እዚኣ ንሆም ዘርኣይ መጥቃዓት እንተገይሩ ገለ ለውጢ ክንርኢ ክንፍትና ማለት እዩ ክንርኢና። በዚ ምክንያት ተቐዳደንቲ ኣብቲ ዓባይ ግሩፖ ዘለዉ ኣታም ወፃእን ኣታም ወፃእን እናኾነ ይመፅ ዘሎ ናይ እዚኦም ናብ ምልጋብ ተኽእሎ ዝወሓደ ኮይኑ ስምዐካ
1: ራይ ሚኬለ ቴሌፎን ኣላትና። ሃሎ ሚኬለ ከመይ ፅኒዕካ?
2: ሎ ከመይ ፅኒዕካ
1: ሚ ሚኬለ ሓፈሻዊ ብዕባለታት ትርኢ ኣሉ ኮይኑ ክትቅፅል ትኽእል ኢኻ።
2: መራሒቲ ጉጅለ ምስ ዓባይ ጉጅለ ዘለዋ ናይ ግዜ ፍልሚ ናብ ልዕሊ ሰለስተ ደቕሞ ዕድሚ ሰለስተ እዞም ብቅድሚት መራሕቲ ዘለዉ ሄኖክ ሙሉ ብርሃን ናትና ተስፋቄን ሚልክያስ ማቴለኮም ድማ ኬቨን ተለማለ ኬቨን ናብ ማእቶም ፀወታ ኣብ መንጎም ድሩት ይመስል ዘይኮነ ዝተደንበመ እዩ። ስለዚ መኒቲ ተፃዋርነት ዘለዎ ወይ ካ ክሳባዊ ክሳብ መወዳእታ እናተበራርዩ ግን ናይ ሓንጎል ፀወታ ወገን ናይ ቆም ዘላ ዘና ውን ልዕሊ ሓደ ደቂቅ ካብኦም ድሒራ ብምህላዋ ፀወታ ኮሎጌና ተወዲሎ ክንብሎ ንኽእል ሓደ ደቂቅን ሰባታካኒትን ኣቐድና ግዜ ናጠሪና ናይ ሕጂ ዘሎ ምዕባልታት እዚ ይመስል ጌና በዓል መስቀል እዮም ከምኡውን ዓወት ኣማን ዝርከብዋ ጉጅለ ትቕንሳና ዘለዋ ናይ ነቲ ባ ናይ ግዜ ፍልሊግን ከምዘክዲመ ዝበልክዎ ድክዕ ንምዃን ሓደ ናርባዓን ኮይኑ ኣሎ እቲ ፀወታ ገና ኣብ ቅድሚት ዘለዉ ገና ሓይሎም ስለ ዘይደኸመ እውን ጋብታ ዝተወደ ይመስል ዝመስለኒ ማለት እዚ ኣሎ ትንዓይ ዝፀንሐኒ ሰብሳብ ኣሚ ተተለካ ክቅበል
1: ሃራይ ሚኬለ ይቐኒልና ፀኒሕና ክንምለሰካ ኢና። ሃራይ ሰመረ ከምዚ ኣቐዲምና ክነዕልሎ ፅናሕና ምናልባት እቲ መጥቃዕቲ ካብ ሄኖክ ወይ ድማ ካብ ናትና ኣሊና ንፅበ ዘለና ነታ ቀዳሚት ስጉምቲ ኮሳ ዝክል ተቃዳማይ መን እዩ እንዳና መጥቃዕቲ ተፈፂሙ ነዚ ነርማዓን ፀወታ ትውስን መጥቃዕቲ ኢኻ ትካየድ?
0: ተቐዳሚት መጥቃዕቲ ክፍትና ኢለ ዝግምቶ ናትና ኢለ ተስፋ ፅኒ ኣብቲ ናይ ትሽኳን ተበፂሕና ኣብዚ እዋን እዚ ሄኖክ ሙሉ ብርሃን ኣቕሊልካ ትሪአ ኣይኮኖ ማለት እዩ። ግን ናይ ብሽለታ ነገር ንፈልጦ ነገር የለን ኣቐዲምና ከም ንገለፅና እዮ ናትና ኢለ ተስፋ ፅን ኪኖቲ ምስ ሰባት ተባራሪኻ እትኸዶ ጉዕዞ ዘይኮነ በይኑ እውን እንተወሰነ ፅቡቕ ዝኾነ ፍጥነት ዘሎ ማለት ፉል ጋዝ ሓደ ካብቲ ኣብዚ እዋን እዚ ኣብ ፅቡቕ ልምዓት ወይ ከዓ ፅቡቕ ዝኾነ ዓቕሚ ዘለዎ ተቃዳማይ እዚ ከዓ ኣብ ተፈላለየ ናይ ኤሮጳያ ኣብ ካልእ ዘርኣየ ውድድር ወይ ከዓ ዝገበሮ ምንቅስቃስ ዘርእየና እዩ። ነዚ መጥቃዕቲ ክፍልሞ ኢለ ፅብእ እናትና ኢለ ተስፋ ፅኒ እዩ።
1: ምናልባት ሚልክያስን ኬቨንን ግብርመስ ናይ ምሃብ ተኽእልዎም ከኸመይ ክንምቶ ንኽእል?
0: ክንደየናይ ክንደየናይ ናትና ኢለ ተስፋ ፅን ካብቲ መጥቃዓት ንላዕሊ ኮፍ ኢሉ ክዝውር ከሎ ደሳቐ ተቃዳማ እዩ ከም ኣብነት ማለት እዩ ከም ናይ ፋብያን ካንችላራ ሓፊ ኢሉ ታብ ሸተ ክዝውራ ከሎ ቁርብ ፅግዕ ብሉ ወይ ኮፍ ይብሉ ክዝውራ ከሎ ንሓደ ኪሎ ሜትር ወይ ከዓ 6-700 ሜትሮ ናይ ባሓቂ የሰቀየካ እንደገና ከ እናረእኻ ምንዝዕ ትብል እዩ እናትና ኢለ ተስፋ ፅን ከዓ ከምኡ ባህር ዘለዎ ተቃዳማይ ኣብቲ ቻውምቤን ኣብ ዝወሰሉ ግዜ ነቲ ቀዳማይ ኣኽሊል ኣረፋይ ብከምኡ ዓይነት ይስዒርዎ ብዓብዩ ከዓ ዋላ ናትናኤል ብርሃን ኣብ ሰዓረሉ ግዜ ነቲ ቀዳማይ ሰንበል ሮቤል ዝበሃል ካብ ድሕሪት መፅ እዩ ክሳይ ገይርዎ ሕጂ ኣብቲ ፉል ጋዝ ኣብዚ እዋን እዚ ዋላ ዝነበሮ ነቲ ዝነበሮ ከዓ ድወስኸሉ እቲ ቀዳማይ ከም ምዃኑ መጠን ነዚ ውድድር ቀዲሙ መጥቃዕቲ ናይ ምፍላም ናብ እዩ እቲ ግብረ መሲ ክንብሎ ፅንሓና ብናይ ኬቨንን ብናይ ሚልክያስን ዝፃወሮ ወይ ከዓ ዝኽተልዎ ኮይኑ ኣይስምዐንን።
1: እታ ብሕጂ ትካየድ ንብላ ዘለና ወይታ ንፅበያ ዘለና መጥቃዕቲ ኣበይ እንተዳ ተኻይደ ዓውት ክትከውን ትኽእል?
0: ፎርቶ
1: ፎርቶ ሃራይ ምናልባት ካብዚ ንድሓር ኣብ መንጎ መነመን ዝግበር ቅልስ እዩ ንፀወታ ዝክውስኖ?
0: ብድሕሪ እዩ እቲ ዝግበር ቅልልስ ኣብቲ ናይ ትሕቲ 23 ዓመት እዩ ንስኻ ኣብ ሚልክያስ ኣሎ በዕሉ ኬቨን ኣሎ ማለት እዩ ብድሕሪ ዘለዉ ተቓዳደምቲ ከዓ ንሶም ከዓ

0: ሮቤል ሀብተ ማርያም አሉ፣ ወዱ ጋንቱ ሆናሉ፣ ካሎት ኤፍሬም ድባህል ናይ ደንደን ሆናሉ ማለት እዩ ናይ ገንዘባ ናት ቀዳደምቲ ሆናሉ። እዚኦም ነቲ ናይ ትሕቲ 3 ዓመት ናብቲ ናይቲ መድረክ ካብ ቀዳማይ ክሳብ ሳሳይ ዘሎ ክቀለሱ ወይም ክሳብታ ናይተ መጨረሻ ሕንፃፅ። ስለዚ ዕድል እንተ ገይሮም ኣቐድም ኣቢሎም ዋላ ክልተ ዙርያ መጥቃዕቲ ኣብ ዝገበሩሉ እታ ሓረቤቱ ጉጅለ ንክልቲኦም ውን ክተርክቦም ትኽእል እያ መጥቃዕቲ ኣብ ዝተገብረሉ ሄኖ ግን እናትና ኢልን ርዱእ ነገር እዩ ኣማሓዲጎም ክኸዱ እዮም። እቶም ብድሕሪኦም ዝስዕብዎ ዘለዎም ተቀዳድምቲ በይንኻ ኣብ ነዊሕ ኪሎ ሜትር ናይ ምጉዓዝ ባህሪ ስለ ዘይብሎም በቶም ኣብ ድሕሪ ደለዎም ማለት እዩ ከም በዓል ንሆም ዘርኣይን ናይ ድንን ተቀዳድምትን ናይ ከሎት ጋንታ እትቕልስ ዘላ ናይ ምርካብ ትኽእሎ ውን ክመፅእ ይኽእል እዩ። ስለዚ እቲ ቅልስ ካብቶም ኣብቶም ዓበይቲ ዘይኮነ ኣብ ትሕቲ ናይ 23 ዓመት ይኸውን ክሳብታ ናይታ መጨረሻ ብኡመን ፀርካ እቲ ፀወታ ካብ ዙርያ ናብ ዙርያ ካብ ኪሎሜትር ናብ ኪሎሜትር ከ እናሓየለ እዩ ክኸይድ።
1: ንቐድ ምሽክለታ ኤርትራ ክርዩ ዝደልዩ ማሕበረሰብ ዓለም እታ ቆንቁ እታ ከም ኣብነት ክወስትዋ ዝኽእሉ ውድድር እዛ ሻምፒዮን ኤርትራ እያ። እዛ ጌት ብንሪኦ ዘለና ብቕዓት ተቀዳደምቲ ኣብዚ እዋን እዚ ደረጃ ቀድ ምሽክለታ ኤርትራ ኣበይ በፂሑ ከም ዘሎ እንታይ ምስሊ ክንወስድ ንኽእል ካብዚ ነሮም ዓንቲ ፀወታ?
0: እወ እቲ ምስሊ ክንሪኦ እንተኮይና በዚ ናይ ሎም ዓንቲ ክንዛረብ ማለት እዩ እቲ ፀወታ ዝበዝሕ በቶም ናይቶም ፕሮፌሽናል ብጀ ካብቲ መጀመርታ 56 ኪሎ ሜትር ብናይ ውሽጢ እቶም ፕሮፌሽናል ተቀዳምቲ ወይ ከዓ ኣብ ደገ ዝዋዳሩ ተቀዳድምቲ እዩ እቲ ቅልስ ወይ ከዓ እቲ ፍጥነት ወይ ከዓ እቲ ውድድር ዝካየድ ዘሎ። እቲ ምስሊ ብመሰረቱ ኣቐድማ ኣቢልና ተንኪፍንያ ነርና እቲ ናይቲ ደረጃ ዓለም ናትና ማለት እዩ ኣዝዩ ጉልሕ እዩ ማለት እዩ ከምኡ ምዃኑ መጠን ተቀዳደምቲ ናትና ኣብዚ እዋን እዚ ካብ ቢናም ጀሚርካ ናትና ኤል ጀሚርካ ኣማኒኤል ጀሚርካ መርሃዊ ጀሚርካ ፅቡቅ ዝኾነ ዓቕምን ብቕዓትን ዘበሉ ወይ በዚ ናይ ሎም ዓንቲ ተጎዝጊዝና ክንዘረብቲ ኮይና ግን በቶም ናይቶም ፕሮፌሽናል ተቀዳደምቲ ይቕለስ ስለ ዘሎ እቲ ናትና ብቕዓት ኣብቲ ናይቲ ዞባ ማእከል ክርአ ከሎ ቁርብ የሰክፈካ እዩ። ምክንያቱ ብዝሒ ደኣ እምበር ኣብ ብቕዓት ተቀዳደምቲ ኣብዚኦም ውሱናት ካብ ሓሙሽተ ዝሓልፉ ተቀዳደምቲ እዩ ዘሎ። ንኣብነት ናይ ደንደን ተቀዳማይ ከም ኣብነት ክጠቅስ ማለት እዩ ናይ ገዛ ባንዳ ያፌት ዝበሃል ክጠቅስ ከም ኣብነት እየ ዝብል ዘለኹ ማለት እዮም ኪኖቶም ካልኦ ተቀዳደምቲ ካብ ጉጅለ ነጢሮም ናብ ጉጅለ ከይዶም ነታ ጉጅለ ከዓ ዝስዕሩ ተቀዳደምቲ ክትርኢ ከለካ ደስ ዝብለካ እዩ ውሱናት ብኡ መንፀር ከዓ እቲ ፍጥነት ብምውሳኹ ብቕዓት ወሲኹ ማለት ኣይኮነን። ስለዚ ኣብቲ ናይቲ ናትና እቲ ብቕዓት ብዚ ናይ ሎም እንገብሮ ወይ ከዓ ዝገብርዎ ዘለዉ ተወዳደርነት እቲ ምስሊ ብዙሕ ጎሊሑ ዝረአ ነገር ኣይኮነን። በቶም ዓበይቲ ተቀዳደምቲ ናይ ፕሮፌሽናል ተቀዳደምቲ ኣብ ደገ ዝዋዳደሩን 700ዊት እዩ ተዓሚሙ ዘሎ።
1: መብዛሕትኡ ናይዚ መወዳደሪ ቦታ ከም ንሪኦ ዘለና ጎላጉል ቁልቁል ዝዓብ ዘለ እዩ እታ እንኮ ከም ዓቐብ ኢልና ንዛረበላ እዛ ዓቐብ ፎርቶ ሚኒስትሪ ዜና እያ ማለት እዩ። ስለዚ ተቀዳመይቲ ጉጅለ ኣበይ ናይ ቦታ ብልካ ንዓባይ ጉጅለ እትጋግ ተግፋሓላ ዘላ
0: ከም ንሪኦ ዘለና ኣብ ጎልጎል እዩ ኣብ ጎልጎል ፅቡቅ ናይ ምዝዋር ዓቕሚ ዘለዎም ሚልክያስ ሄኖክ እናትና ኢል ኣብ ዓቐበካ ኣብቲ ድሕሪትካ ከም በዓል ኣወት ኣማን ኣለው ንሆም ዘርአያ ኣሎ። እዚኦም ኣብቲ ናይቲ ዓቐበት ዋላ ቁርብ ከፅቡ ተፈተኑ ኣብቲ ቁልቁሉን ኣብቲ ጎልጎልን ግን ዝያዳ ኣብቶም ኣብ ቅድሚ ዘለው ናቶም ይረአየካ ማለት። ስለዚ እቲ ነቲ ጋብ ዘግፍሕሉ ዘለው ኣብቲ ጎልጎል እዩ ዘግፍሕሉ ዘለው። ከም ንሪኦ ዘለና ናይ ሎም ዓመት ውድድር ናብ 5-7 ጉጅለታት ተፈናጨለት ነቲ ውድድር ብከምኡ እዩ ዝዛዝም ዝመስል ዘሎ ከም ንሪኦ ዘለና ማለት እዩ። በዚ መንፅር እዚ ተቀዳደምቲ ዞባ ማእከል እቲ መጀመርታ ዝኸፈሉ ዋጋ ወይ ከዓ ዝኸሰርዎ ፀዓት ነዚ ነገር እዚ ከስዕበሎም ክኢሉ ኣሎ ማለት እዩ።
1: ራይ ምናልባት ፀወታ ናብ ናይ መወዳእታ 34 ኪሎ ሜትራት ገፅ እዩ ከይዳ ኣሎ። ኣብዚ እዋን እዚ ተመክሮ ትዕግስቲ ህድኣት ማዕርክ ንዲ ኣገዳሲ
0: ብሽክለታ 75 ሚእታዊት ኣብኡ ፅቡቅ ሴቭ እንተጌርካ ነቲ ዝተረፈ
2: 10 ካልኢትን
0: ድዕራ ንካታተላ ዘለና ጉጅለ ዝእግም ነገር ኣይኮነን። እዞም ተቀዳደምቲ እውን
2: ኤሪቴል ህያብ ሃብቶም እዩ ዝቕልሳ ዘሎ ህያብ ሃብቶም ናይ ኤሪቴል ዝሓዛ ጉጅለ ብ3 ደቂቕን
0: ወይ ከዓ ኣውፅኦም ኣይኮነን።

0: ሎኸም ቻምፒዮን ኤርትራ ራብዓይ ሩዝ ተሪፎ ንክውዳእ ሕጂ ምሳይ ድማ ተቃደምቲ ናይ ጁኒየር ዕውታት ቀዳማይን ካልኣይን ሒዘዮም ቀሪበ ዘለኹም ዕውታት ዮናታን ቴድሮስ ከምኡ ድማ ኢዮቤድ ኤፍሬም ፈለማ እንቋ ሓጎሰኩም ራይ እስከ ፈለማ ዮናታን ቀዳያ ኮንካ ተዓዊትካ ኣለኻ ሞ ናይ ሎማዕ ውድድር ቻምፒዮን ኤርትራ ከመይ ነይሩ?
1: ናይ ሎማዓንቲ ውድድር ብጣዕሚ ፅቡቅ ነይሩ። ድሓኒ ቤላ ነይሩ ቅሩብ ኪሎ ሜትር ካብ ናይ ዞባ ማእከል ውስኽ ስለ ዘበለ ትርርብል ፅቡቅ ነይሩ። ድሓኒ
0: ራይ እስከ ዮቤድከ ንስኻ ውድጋ እንትኻን ቀዳማይ ካልኣይ ኹንኩም ተዓዊትኩም ኣለኹም ሓፈሻዊ ውድድር ከመይ ነይሩ?
2: ውድድር ድሓኒ ኣምላኽ መስግን ፅቡቅ ነይሩ። እስካቶታት በዚሕዎ ነይሩ ንኩሉ ብሒትና ካብ ዝዓወት ዝበፂሕና ማለት እዩ።
0: ሓረ እስከ ክለብ ደንደን ነዝዓወት ክሳብ ክንዲ ክትግብቶ ምክኣላ እቲ ምስጢር እንታይ እዩ? ምድለዋትኩም ከመይ ዝመስል ነይሩ?
1: ዎ ብጋንታ ደረጃ እኮ ካብ መጀመርታ ዓመት ብኩሉ ምድላዋት ገርና ኢና ወላ ሓንቲ ብጋንታስ ኩሉ ገይሮም ኢልና እዮም እትናቶም ሶም ዝገበሩና ከዓ ብዛዓወት ክንበፅሕ ክኢልና ማለት እዩ።
0: ራይ ዮቤድ እስከ ዝነበረ ስልትኹም እንታይ ዝመስል ነይሩ? ነዝዓወት ማዕረ ምድላዋትኩም ከመይ ዝመስል ነይሩ እቲ ስልቲ ናይ ጋንታ ክለብ ደንደን?
2: ወድሓኒ ዓቂ ዘረባ ኩለና ኣብ ፅቡቅ መና ዲና ነርና

0: ኩላቶም ከዓ ማለት ትስካቶታት ገለመለ ኩሉ ኣምኪና ከዓ ኣነ ኔናታን ኣብ ዛዕባ ዝበፅሕና ማለት እዩ ትስካቶታት ኩሉ ንኸነም ኩና እዩ ርቲ ዕላማ
1: ራይ ቅድሚ ፀወታ ምታብ ካ ተውፀኦ ስልቲ ኣሎ ገለሻዕ ዝሰርሑ ኣለዉ ዝዕወት እውን ኣለዉ ስከትሐ መደብ ከምኡ ነይሩ ናታን ንምዕዋድ እዩ ተሰሪሒ ነይሩ ላ ከመይ ነይሩ
2: ዎ ብጋንታና ኮ ኩላትና ስፕሪንት ክንገብር ንኽእል ኢና ነቲ ዝነበረ ስካቶታት ኣምኪድና ናብቲ ስፕሪንት ክንበፅሖ ሞ ተሓጋጊዝና ከዓ ክንገብር ኢና ተሓሳብ ነይሩ ከምቲ ዝሓሰብና ከዓ ኮይኑልና ሓደ ሰብ ከማ ንወዲቕና እምበር ሰለስተ ሰባት ገሊና ሓሲብና ነርና ግን ድሓይን ቀዳሚ ብምዕዋትና ከዓ ከምቲ ዝሓሰብናያስ ኮይኑ
1: ረብዓይ እውን ወደ ጋንታ ከም ይኣት እዩ ዳርጋ ነዚ ውድር ሙሉእ ብሙሉእ ዓሊልኩም ሞ ይኹም ሞ እስከ ከምታ ክብሎ ፀንሐ ዮናታን ዮቤድ 122 ኪሎ ሜትር ነይሩ ናይ ሎም ውድድር ምስ ናይ ዞባ ማእኸል ዝረአ ከሎ ቅርቡ ውስጥ ክዘበ ኮይኑ ስማዓካ ሞ ስካብ ሳይ ርእቶ ኣለካ
0: ኩዳ ንዕና ብፍላይ ምስቶም ዓበይቲ ገለ ካብኡ ብዙሕ ዝበለ ኪሎ ሜትር ስለ ንሰርሕ ድሓኒ እዩ እዚ ናይ ሎም ዓንትስ ብሒትና ማለት 120 ድሓኒ ማዕርኩ ንዱስ ኣይከበለን
1: ዓቐብ ፎርቶ እውን ቅሩብ ሎሚ ኣትያ ነረ እያ እስከቲ ውድድር ማዕርክ ነ በዳህነቱ ነይሩ ከምኡ ውን እቲ ኩሉ ደጋፊ ክንዲዚ ብዝሒ ዘለዎ ቻምፒዮን ኤርትራ ክሳተፉ ከለካ ክብለቱ ውስኪ ሞ ስ ሓፈሻዊ ዓቐብ ፎርቶ ሓዊስካ ክብለት ውድድር ከመይ ነይሩ
2: ዎ እዚ ቻምፒዮን ክበሃል ከሎኮ ክብድ ዝበለ ንዲ ዋላ ፀቕጥ ኣለዎ ገለመለ ናይ ፎርቶ ግን ማለት ሲ ብጋንታና ኩሉ ምድላው ስለ ዝገበርናሉስ ክትኸይ ከበደትና ክትከብደናለና እውን ኣይሓሰብና ነርና ፅቡቅ ነሩ
1: ራይ ሞስከ ተራ ኣሰልጣኒ ኣብዚ ውድድር ከመይ ነይሩ ዮቤድ ብፍላይ ዮሴፍ ተኽላይ ከመይ ትገልፆ
0: ጆሲ ሓቂ ዘረባ ልክዕ በታ ድበለና እሱ ስለ ድገበርና ኢ ናብ ዛዕወት በፂሕና ልክዕ እታ ፎርማሴኒ ልክዕ ስታ እሱ ድበለና ስለ ዝሰራሕና ያ ኣብ ዛዕወት ዝበፂሕና ከመዝጉኑካ ደሊ በዚ ምክንያት
1: ረይኩሞ ዘለኹም ዓወት ቀሊል ኣይኮነን እስካብ ሕጂ ሰክሞኩም ሓላፍነት እንታይ ዝመስል ቦገንካ ክጅምር ያናታ
2: እዛ ቻምፒዮን ከባድ ክስተያ ሕጂ ከዓ ካብዚ ንላዕሊ ፅዕርና ኩሉ ክንዕወት ሉ ከዓ ንፅዕር ማለት እዩ ንክንፅዕር ሲ ክሳይ ትኾነና ድርኺት ትኾነና ማለት እዩ
1: ንዓኻ ብውልቅኻ
2: ዎ ከምቲ ዝበልኩካ እዩ ዝኾነት ዕድል ተፈጢራትና ነቲ ዕድል ምጥቃም ጥራይ እዩ ክንፅዕር ኢና ከዓ
1: ረዮ ቤድከ ሒዝክያ ዘለካ ደረጃ ንመፃኢ ማዕርክ ንደ ተባዓካ እንታይ ንስ ባሃበኻ
0: ካብዚ ብዝበለፀ ዓወት ክመዝግብ ኣምላኽ ሓግዝካ
1: ረይ ሞስከ መወዳታ ናይ ምስጋን ዕድል ክበካ
2: ዎ ብመጀመርታ ብሰላም ጀሚርና ብሰላም ክንውድእ ዝገበረና ልዑል ፈጣሪ ክብሪ ምስጋና ንዕኹና ካብኡ ቀፂሉ ከዓ ፋሚሊ ናተይ ብጣዕሚ እዮም ሳፖርት ዝገብሩኒ ኣብ ውሽጢ ዘለዉ ኣብ ደገ ዘለዉ ኩሎም ናብዚ ዓወት ክበፅሕ ዝሓጊዞም እኒኦም ካብኡ ቀፂሉ ከዓ ጋንታና ኣሰልጣኒ ችግሊስታ ወላቶም ዓበይቲ ስታፋት ገለመለ ሓጊዞምና እዮም ሳላናቶም ሓገዝ ከዓ ኣብዚ ዓወት በፂሕና ኣለና ከምዚ ኢልና ክንፃወት ዘፍቀደልና ቦታና እዚ ምዕራብ ከዓ ነመስግኖ
1: ፅቡቅ ዮቤድከ ወገንካ መወዳእታ ናይ ምስጋና ዕድል ክበካ
0: መጀመርያ ብሰላማ ጀሚሩ ብሰላም ደፈፀመና ልዑል ፈጣሪ ክብርን ምስጋናን ይኹኑ ካብኡ ቀፂለ ንጋንታይ ኩሎም ነሰልጣንያይ ንኩሎም ኣባላት ጋንታ ደንደን ንኩሎም ቲፎዘይ ስድራ ቤተይ ኩሉ ውሽጡን ወፃእን ኮይኑ ብኩሉ ደጎፍ ድበን ደሎ ማለት እዩ
1: ራይ ኣነ ወገነ እውን እንኳዕ ሓጎሰኩም ይብለኩም ብመፅ ድማ ክባ ክንውሕ ንፅበ ኢና ይቀኒልና ክብራት ተኸታተልትና ክንዕ ዝበ ፀናሕኩም ዓውታት ናይ ጁኒየር ቀዳማይን ካልኣይን ዝወፁ ዮናታን ከምኡ ዮቤድ ምሳይ ፀኒሖም ተሪፈን ዝረሰሱ ዙርያ ድማ ሓቢርና ንከታተለን ብወገነይ ሰላም

0: ከመይ ፀኒሕኩም ዝኸበርኩም ተዓዘብቲ ፀወታ ንክዛዘም ዳርጋ ናብ ናይ መወዳእታ ዙርያታት ገፅና ንኸይድ ኣለና። ካብ ትፅቢት ወፃኢ ግልክያስ ማእከለ ንፕሮፌሽናል ተቀዳደምቲ ናትናኤል ተስፋፅዮን ከምኡ ድማ ሄኖክ ሙሉ ብርሃን ከምኡ ድማ ኣባል ጋንታ ዩሲኣይ ኬቨን ተለማርያም ቆሪፁ ንቅድሚት ገፁ ገስጊስ ኣሎ። ምናልባት ሰመረ ኣብቲ ዓንቲ ቤታ ይንብል ነርና እዛ መጥቃዕቲ ትመፅእ መጥቃዕቲ ካብ ናትናኤል ወይ ካብ ሄኖክ እያ ንብል ነርና ድሕሪ ትመልሰ ከዓ 223 ኣብ ዝተካየለት ሻምፒዮን ኤርትራ ዓወት ኣማንን ጴጥሮስ መንግስትን ንቅድሚት ክኸዱ ተፀቢዮም ሰብ ኣይነበረን። ኣብ መንጎቶም ፕሮፌሽናላት ዝነበረ ምጥማት እዩ እቲ ናይ ዓወት ባይታ ተፈጢሩሎም ሞ ምናልባት ኣብዛ መድረኽ እቲ ኣብ መንጎናቱን ሄኖክን ዝግበር ዘሎ ምጥማት ምትሕላው ዶ ንሚልካስ ባይታ ፈጢሩሉ ክንብል ንኽእል?
1: ብሽክሌታ ኣብ ነፍሲ ወከፍ ዙርያ ኣብ ነፍሲ ወከፍ ኪሎሜትር ብዙሕ ፍፃምን ኣጋጣምን ትሪኤሉ መድረኽ እዩ። ሚልክያስ ካብቲ ንሕና ገሚትና ፀንሐና ብናይ ናትናኤልን ናይ ሄኖክ ምልምሃን ዝግበር መጥቃዕቲ ቀዲሙ መጥቃዕቲ ገይሩ ተቐለዳማይ ናይ ሽኳ እዩ። ናይ ሽኳ ከዓ ካብቶም ኣርባዕተ ኣብዚ እዋን እዚ ክበልፆም ዘለዎ ትኽሎት ብሚእታት ክንሪኦ ከለና 900 ክንዎ ንኽእል ኢና። ግን ዘለዎ ዓቕሚ ገምጊሙ ከምዚ መጥቃዕቲ ክፍፅም ዝተሃወኸ ኮይኑ ይስምዐኒና። ሄኖክ ሙሉ ብርሃን ዜና ሓፈ ተቐለዳማይ ከም ምዃኑ ነቲ ርሕቐት ሓልዩ ኣብዚ ናይ ፎርቶ ክፅግዖ ትኽእሉ ኣሎ። እቲ ዙርያ ተሪፍና ዘሎ ብርግፀ 2 ዙርያ 3 ዙርያ እዩ መስለኒ። ነዚ ነገር እዚ ሚልክያስ ዝተሃወኸሉ ኮይኑ ዝስምዐኒ ዝሓለፈ ዓመት እውን ከምኡ ገይሩ ነይሩ እዩ ተሃዊ ኮይኑ። ስለዚ ናትናኤል ሄኖክ ኣማዓድዮም ሒዞሞ ድኸዱሎ ኮይኑ ዝስምዐኒ ማለት እዩ። ምናልባት ናቶም ምጥማት ርእዩ መጥቃዕቲ ገይሩ ክኸውን ይኽእል እዩ። ብሓቂ በቲ ናይቲ ብቕዓት ክትሪኦ ከለካ ግን ካብ ሄኖግን ካብ ናትናኤልን ከምዚ ገይሩ ፈንፂ ክኸይድ ብዙሕ ኣይትፅበን ኢኻ። ስለዚ ከምቲ ዓንቶ ይደበልናይ መጥቃዕቲ ኣብ ድፍፀር ካብታ ዘላ ግሩፕ ሓደ ተቐዳዳማይ ክዝሕትል ባህርያዊ እዩ። ኬቨን ተክለማርያም ካብታ ግሩፕ ፍንትትል ኣሎ። ብድሕሪኦም ስዕቦ ዘለዉ ተቐዳደምቲ እውን ናብኡ እናተፀጉዑ እዮም ዝኸዱ ዘለዉ። ስለዚ እዚ ውድድር ካልእ መልክዕ ካልእ ፀወታ እናረኣይና ንሪኤሉ ዘለና በዚ ዝኸዶ ዘሎ ኣካይዳ ሚልክያስ ዝተሃውኮ ኮይኑ ይስምዐኒ።
0: ንሚልክያስ ንምዳን ኣብ ድሕሪኡ ኮይኖም ዝፀጉዕዎ ዘለዉ ናት ናይ ተስፋፅንን ሄኖክ ሙሉ ብርሃን እዮም። ምናልባት ናት ናይ ተስፋፅን ቅድሚ ሕጂ ሻምፒዮን ኤርትራ ኮይኑ ይፈልጥ እዩ። ሄኖክ ሙሉ ብርሃን ግን ስጋብ ሕጂ ሻምፒዮን ኤርትራ ኮይኑ ኣይፈልጥን እዩ። መን እዩ እቲ ስጉምቲ ንሚልክያስ ንምርካብ ዝያዳ ስጉምቲ ክወስድ ንፅብዮ ተቃዳማይ መን እዩ? እንተ ደኣ ሄኖክ ኮይኑ ናትናኤል ካብረቱ ተፈልዩ ዝዕዘብ ኮይኑ ይስማዓነን እዩ። ምናልባት ኣብ ረብታ ሄኖክ ለጊቡ ብናይ ሄኖክ ፀዓትን ካልእን ተጠቂሙ ናይ ሄኖክ ግን ከጥቁዕ ይኽእል እዩ። ስለዚ ካብዞም ክልተ ዝያዳ መን እዩ ነቲ ስጉምቲ ክወስድ ትፅበ
1: ንምግባጥ? ሄኖክ ሙሉ ብርሃን
0: እሞ ናይ ሄኖክ ሙሉ ብርሃን ምንቅስቃስ ናትናኤል ተስፋፅዮን ኣርባሕ ይከውን ዶ?
1: ብርግፅ ሕጂ እሱ ዘበጎሶ ከዓ እቲ ዘለዎ ዓቕሚ እቲ ዘለዎ ግዜ እቲ ዘለዎ ውሽጣዊ ብቕዓት ርእዩ ክቕልሱ ክፍትን ማለት እዩ። በዚ መንፅር እንተ ሄኖክ እቲ ዘለዎ ዓቕሚ ክሳ ገይሩ ኣብቲ መጠረሻ ብናትናኤል ተስፋፅዮን ክርታዕ እዩ ማለት እዩ እንተ

0: በዛ ከምዛ ዘለዋ ተቐፂሉ ከ እንተ በቲ ዝረኣናይ ዓቕሚ ኣብቲ ናይ ጂሮ እቲ ኔክስት ጀነሬሽን ዝረኣናዮ ማለት እዩ እቲ ከም ዘለዎ ናይ ምቕፃል ከዓ ዓቕሚ ኣለዎ ኢልና ንሓስብ ማለት እዩ። ግን ኣብቲ ናይዛ ፎርቶ ክመፁ ከሎ ገለ ሓሳብ ክንህብ ይደሊ
1: ሕራይ። ምናልባት ከምዚ ኣቐዲምና ኣንቶ ቤትን ክፋቢልና ነርና ሚልክያስ ማእከለ ኣብ ዞባ ማእከል ብማልያ ኣስቤኮ ዓብላለ ብቕዓት ድሕሪ ምንፅበራቕ እዩ ከምኡ ድማ ምስ ሃገራዊት ጋንታ ብሉፅ ደረጃ ብማሓዝ እዩ ኣብ ባይኬድ ከይድ ነይሩ። ኣብ ባይኬድ ድማ ኣብ ሓፂር ግዜ ድሕሪ ዘርኣዩ ፍሉይ ብቕዓት ምስ ጋንታ ኢኒዮስ ሬሲንግ ኣካዳሚ ወይ ድማ መጋቢት ጋንታ ናይ ኢኒዮስ እዩ ተፀሚሩ ዘሎ። ኣብዚ ግዜ እዚ ምናልባት እዛ ዓወት እዚኣ ንቐፃሊ ሞይኡ እንታይ ፍለልያት ወይ ድማ እንታይ ለውጢ ክትፈጥረሉ ትኽእል ትኸውን?
0: እንተተዓዊትላ ብርግፅ ኣብቲ ጋንታ ዘሎ ፅልዋ ቀሊል ኣይኮኖም ማለት እዩ። እቶም ከምኡ ዝኣምሰሉ ተቃዳደምቲ ኣብታ መጋቢት ኣብታ ናይ ዩኖስ ግድን ኣምፅዋ እዮም ዝበሃሉ ከም በዓል ናትና ያልተስፋፅን ኣብ ኩቤክ ቲኤምቲ እንከለዉ ነታ ማልያ ንከምፅዋ ብዙሕ ፃዕሪ እዮም ዝካየ ዘለዉ። ሕጂ እውን ሚልክያስ ማእኸለ ከምኡ እዩ ማለት እዩ። ስለዚ ነታ ማልያ እንተዳ ተዓዊትላ ቀሊል ኣበርቶ ይኮኖም ዘለዎ ማለት እዩ። ብከምዚ ምክንያት ከይኮነ እዩ ከቢድ ፃዕሪ ከቢድ ዋጋ ትኸፍል ዘሎ ማለት እዩ። ምናልባት እዛ ናይ ፎርቶም ክንሪኣ ዝሓሽ ኮይኑ ስምዐኒ ናብቲ መደምደምታ ክነብ ከምቲ ክትገልፆ ፅናሕካ ግን ሚልክያስ ማእኸል ኣብ ዞባ ማእከል ብኣዝዩ ፅቡቅ ዝኾነ ብቕዓትን ብዕብለላ ናይ ዓወትን እዩ ናብ ናይ ባይኬድ ሰጊሩ ብኡ መንፀር ከዓ እቶም ጋንታ ከዓ ስለ ዝረኣይዎ ከዓ ንፅባሓንኮ ክዕብይዎ ዓቕሙን ኩሉ እንትንኡ ካብ ግብዝን እውን ካብቲ ዓቕሙን ሪኦም ከዓ ሓሪም ወሲዶሞ ማለት እዩ። ሓደ ካብቶም ፅባሓንኮ ኣብ ዝዓበየ መድረኽ ናይቲ ዓለም ንፅበዮ ተቃደደማ እዩ ጋብና ጋፍሒ ትኸይዳ ኣላ መስለኒ ሄኖክ ሙሉ ብርሃን እናትናየን ተስፋ ፅን ኣብ ምጥምታት ዘለዎ ኮይኑ ይስምዐካ ብከምዚ ኣገባብ ተቐፂላ እቲ ውፅኢታት ካልእ መልክዕ ክሕዝ እዩ ማለት እዩ።
1: ሚልክያስ ሻምፒዮን ኤርትራ ንምዃን ውሑዳት ካብ 20-30 ደይ በዝሓ ኪሎ ሜትራት ተሪፉ ኣሎ። ሻምፒዮን ንክኸውን እንታይ ክገብር ኣለዎ? ኣብዘን ተሪፈን ዘለዋ ኪሎ ሜትራት እንታይ ክገብር ኣለዎ? እንታይ ክገብር የብሉን?
0: ምናልባት እዛ ዓቐብ ዶ ክንሪያ ዝሓለፈ ዓመት ዝወሰኖ ወይ ከዓ ዝገበሮ ስጉምቲ ዋጋ ኣኽፊልዎ እዩ ከም ንሪኦ ዘለና ከዓ
1: ሄኖፍ ዓመት ኣብቲ ናይ መንጎ ዘጋግየ ኣብ መንጎ ፀወታ እዩ ክጥቅዕ ፈቲኑ ነይሩ።
0: ሕጂ እውን ክንደይ ዙርያ ተሪፍዎ ኣለና ንብላ ኣለና
1: ሰለስተ
0: ዙርያ ከዓ 36.3 ገለ መለ ኪሎ ሜትር እዩ 33.36 እሞ ድማ ከም ናይ ሚልክያስ ዓቕሚ ዘለዎም ናብ ናይ ሽኳ ተቀዳደምቲ ኣዝዩ ከቢድ እዩ። በዓል ሄኖክ ኦራውን ተቀዳደምቲ እዮም ናትናኤል ተስፋፅኦም እውን ከምኡ። ስለዚ ቀልጢፍካ ትውስኖ ነገር ኣይኮነን።
1: ከምዛ ክንዕዘባ ዘለና ሄኖክ ኢኖቲ ስጉምቲ ወስቶ ፀኒሑ ሞ ምናልባት ሕጂ ውናቱ ኣብ ዓቐበ ትፈርቶ ይሃልካሎ ምናልባት ናቱ እዛ ዓወት እዚኣ ዝያደኡ ንሄኖክ ሙሉ ብርሃን ከም ተገድሳ ዝርድኡ ኮይኑ ይስማዓኒ ምክንያቱ ዘለዎ ድሌታት ንምሕጂ ወሲድዋ ስለ ድነበረ ምናልባት ንሄኖክ ክሕግዛ ቅድሚት ምህላው ክወሶ ዝኽእል ዝነበረ ዕድል ንሱ የባክ ንደሎ ክንብል ንኽእል ምናልባት ንዓንቲ ዝገለፅናያ ናትናኤል ተ ፕሮታ ሄኖክ ተፀጊዑ ነቲ ዝቕፅል ኪሎሜትራት ተጓዒዙ ንሄኖክ ድኻሙቶ ተጠቂሙ ክስዕሮ ክእል እዩ። ስለዚ ንሄኖክ ክሕግዞ ቅድሚት ይወፅእ ምህላው ምናልባት ናትናኤል ዋጋ ዝኸፍል ዶ ዘሎ ኮይኑ ይስማዓካ?
0: ናትናኤል ኩሉ ግዜ ካብቶም ብልሒ ፀወታ ዝፃተ ፃታ እዩ ጋብ ሓልዩ ዓቕሙ ፈሊጡ ስቕሊ ሒዙ ካ ድኸይድ ኣብ መጨረሻ ከምዚ ነትኩ ዝኾነ መጥቃዕቲ ገይሩ እዩ ናብ ምፅጋዕ ወይ ከዓ ነቲ ተፀጊዑ ከዓ ክረትዕ ንሪኦ ማለት እዩ። እቲ ጋብ ሕጂ ክንሪኦ ኣለና ካብ 20 ሰከንድ ኣብዚ ሓለፍተ ደይ ኮይኑ ተዛኒዮም ዝኸዱ ዘለዉ
1: ምናልባት ናይዞም ምዝናይ ዳሕርወት ጎጅለ ንክትመፅኦም ዘለዎ ንክተልግቦም ዘለዎ ተኽእሎታት ክኸመይ
0: እዋእ ተኽእሎታት ክህሉ ክእል ብከምዚ ዝኸድዎ ዘለዉ ካይዳ ተኸይዶም ግድን ንኬቨን ተክለ ማርያም እንኳ ዳርጋ ለጊቦም እዮም ዘለዉ። ስለዚ ሲ ናትናኤል ተስፋፅን ሄሎም ሙሉ ብርሃን እቲ ናይቲ ብሓቂ ዓቕሞም ኣውፅኦም ክሳብ ደ

0: ዘወሩ ብድሕሪትካ ግድን ክለግቦ ባህርያዊ እዩ።
1: ቅድሚ ምጅማር ፀወታ ኣብዚ ህሞት እዚ ኣብዛ ሰዓት እዚኣ ሚልካያስ ማእከለ ኣብዛ ህሞት እዚኣ ክህሉ ኢሉ ዝግምቶ ሰብ ዳርጋ ውሑድ ሰብ ኮይኑ ይስማዓኒ ብዝያራ ደገፍቱ ማዕረክ እንታይ እዩ ሻምፒዮን ኤርትራ ተዓዋትኡ ንክትግምቶ ኣዝዩ ኣፀጋሚ ዝኾነ
0: ከምቲ ኣቐድም ኣቢልና ጠቐስና እዩ ሓደሓደ እዋን ካብቲ ትፅበዮን ላዓሊ እዩ እቲ ውፅኢት ድመፅእ ንሚልክያስ ኣብዚ እዋን እዚ ዝገመቶ ዳርጋ 1115 ሚትት ክኾን ይኽእል እዩ ዝበዝሕ ካብቶም ናይቶም ፕሮፌሽናል ተቐዳድምቲ እዩ ኣተክሮ ሂቡ ክሳ የብል ነይሩ ግን ከም ፋቨራይት ትጠቕሶ ኣቐድም ኣቢልና ተባሂልና ነርና ኣብ ቅድሚት ክነምፀ ፈቲና ኢና እሱ ከዓ ኣብታ ግሩፕ ምዝህሉ ብኣጉ እውን እቲ ዓቕሚ ፈሊጡ ጉጅለታት ክፍጠራ ከለዋ ብኣጋ እናተጠንቀቐ ክቆፃፀር እናፈተነ ነተን ግሩፕ እናለገበ ኣብ ቅድሚት ክመፅ ፈቲሩ ኣብቲ ዝተፈጥረ መጥቃዕቲ ናትናኤል ሄኖ ጉብርሃን ከዓ ምስም ከዓ ክለግብ ክኢሉ ሕጂ እቲ ዓቕሚ እዩ ዘርእካ ማለት እዩ ስለዚ እቲ ቻምፒዮን ናይ ዘውዲ ናይ ምድፋእ ተኽእሉ ዳርጋ ናብ 6ሚታዊ5ሚታት ክንቦ ንኽእል ኢና ሄኖ ግን ሙሉ ብርሃንን ብዘለዎም ዓቕሚ ዘለዎም ክሳይ ክሳብ ዘይገብሩ ማለት እዩ እንተ ደ ጥዑይ ኣብቲ ናይ ተወዳድነት መንፈስ ነቲ ናይ ብሽለታ ባህሪ ኣንፀባሪቆሞ ግን ከርክቦ ይኽእሉ እዮም
1: ራይ ምናልባት ናብ ሓፈሻዊ ናይ ፀወታ ክመልሰካ ናይ ሎም ዓንቲ ፍጥነት ናይ ፀወታ ከመይ ነይሩ ምስ ናይ ዝሓለፈ ዓመታት ብምንፅፃር እቲ ፍጥነት ከመይ ተኸታቲልካዮ ኣብ ምብታን ጉጅለታት ክንታይ ተራ ነይርዎ
0: ፀወታ ክጅመር ከሎ እቲ ፍጥነት ናይ ብሓቂ ልዑል ናህር እዩ ነይርዎ ኩሉ ግዜ እቲ ፍጥነት ክንብል ከለና ኣብቲ ኩነታት እዩ ዝምርኮስ ማለት እዩ ንኣብነት ኣብ ወርሒ ሓደ ወርሒ 12 ዝግበር ውድድራት እንተኮይኑ ንፋስ ሰዓብ ዘሎ እቲ ንፋስ ከዓ ብ3 እዩ ኣንፈት ማለት በቲ ናይቲ ብሽክለታ ኣገላልፃ ማለት እዩ ክሮስዊንድ ቴልዊንድ ሄድዊንድ በዚ ኣገባብ እቲ ፍጥነት ክመፀካ ይክኒ ክንዲዝሃልዉሃሉ ክዓቕሚ ማለት እዩ ኣብዚ እንሪኦ ዘለና ግን ካብቲ ዝሓለፈ እቲ ንፋስ ድሓን ኣሎ ንፋስ ከዓ እቲ ንፋሱ ፐር ሰከንድ ዝውርወሮ ንዓኻ እቲ ፍጥነትካ ከዛይደልካ ክእል ከዝሕለልካ ማለት እዩ ስለዚ ካብቲ ዝሓለፈ ዓመት ክንሪኦ እንተኮይና ፅቡቕ ኮይኑ ስምዐን እሞ ከዓ ምስ ምዋሕ ኪሎ ሜትር ማለት እዩ ናይ ዝሓለፈ ኣብ 160 ከባቢ ኪሎ ሜትር ተካይዱ ተደተጋገ ማለት እዩ ኣብዚ እዋን እዚ ከዓ 183.6 እዩ ዝካየድ ዘሎ ስለዚ ናይ 20 ናይ ገለ እጋባ ኣለዎ እናወስኺ ከይድ ከሎ እቲ ፍጥነት ከዓ ክጎድል ግባእ ክሳብ ሕጂ ንሪኦ ዘለና ግን እቲ ፍጥነት ድሓን እዩ ዘሎ በቶም ናቶም ሒዞሞ ዘለዉ ግዜ እቲ መልእኽቲ ክመሓላለፍና ንእግረ መገድና ክነብል
1: ናይ ቅድሚ ሕጂ ሻምፒዮን ኤርትራ ትፅቢት ደገፍትን ትፅቢት ኣፍቃሪ ስፖርትን መሊስ ኢልካ ክትዛረብ ኣዝዩ ድፍረት ይሓትት ምናልባት ናይ ሎማ ዓንቲ ፀወታ ኸ እቲ ብዓመት ሙሉእ ብሃንቀወታ ዝፅበናዮ ፀወታ ንክንርኢ ትፅቢት ናተ መሊሱ ዶ ክንብል ንኽእል
0: ከም ናተይ ክሪኦ ከለኹ ናይ ብሓቂ ካብቲ ትፅቢት ወፃኢ ከምቲ ዝደልዮ ኮይኒ ሌለ ሓስባና ሕጂ ኣነ ካብቶም ናይ ሽኳ ተቓዳደምቲ ወይ ከዓ ናይቲ ስፕሪንት ክርኢ ዘይደሊ ኣነ ኣብ ምርብራብ እትኸርክቦ እቲ ንኸየርክቦ ዝግበር ሃልኪ ወይ ከዓ ዝግበር ናይ ኒሕ ተወዳድርነት ኣብ ከምኡ እየ ዝያዳ ክዘብል በዚ ንሪኦ ዘለና ከዓ ክንደይ ጉጅለታት ተፈናናይተን ኣለዋ ኣብ 6-7 ተፈናናይተን ኣለዋ እቲኣ ንኽተርክባ እቲኣ ንኽተርክባ እቲ ከዓ ንኸየርክቦ እቲኦም ከዓ ንኸየርክቦም ዝገብርዎ ርብርብ ሓደ ካብቲ ብናተይ ኣገላለፃ ከምቲ ዓዛብ ሽለታ ከም ተንታኒ ማለት እዩ ከምዚ እዩ ደስ ዝብለኒ ተዓዛብ እውን ከምኡ እዩ ደስ ዝብሎ ምናልባት እቲ ዝደልዮ ከምቲ ዝደልዮ ክኾነሉ ደይ ክኾን ይኽእል እዩ ዝበዝሕ ክሪኦ ከለዉ ኣብ ሃገርና እታ ስፕሪንት ይፅበያ እዩ ግን ኣብብሸታ መልክዕ ክሪኦ ከለኹ ግን እቲ ኣነ ዝገመትክዎ ወይ ከዓ ነቲ ዝደልዮ ማለት እዩ ዳርጋ ተፈጢሩ ኮይኑ ይስምዐኒ
1: ምናልባት ናይ ሎም ዓመት ውድድር ከምዚ ቀዲምና ዝገለፅናዮ ፍሉይ ኮይኑ ኢና ንረኽቦ ዘለና ኢና ንብል ዘለና እሞ ምናልባት ስኻ ከም ተንታኒ ስለምንታይ ናይ ሎም ዓመት ውድድር ዝያዳ ተወዳዳሪ መሲሉ ቀሪቡ ካብ ናይ ዝሓለፉ ዓመታት
0: ምናልባት ዘይምህላው ናይ ቢንያም ክኸውን ይኽእል ቢንያም ኣብ ዝሃለወሉ ሓፋብ ዝብል

0: دوم يحافظوا بلوس
1: هو
0: كلني عين تناضية أب زغلو صلقة أب تحت يوم زخونه سلزي ناي زي مهلا وبينا كال ملك كال كرزات حيز ولا مالته وتم تتساءل تعوز ولا ودما كم أفوي تاريخي وهم كم دلهم كقالوا له زغل عدل تفتير مالتي سلازي ملكياس كلتا زوريا تريف والله كلتا زوريا غا
1: كيلومتر اسرا نت بعت اسرا اسرا كلتا اسرا كيلومتر نالبات قنقوا اكلوا قنقوا ملكياس ما اكل انت يحبرنا له
0: كومي ኣሎ እንዳበልካ እቲ ኣካይዱ ዝደኸመ ኮይኑ ይስምዐካ ዝበዝሒ ግዜ እቲ ዝጥቀመሉ ኣስናን ኣብ 13-12 ስለዝኾነ ትርር በለ ስለዝጥቀም ዝደኸመ ኮይኑ ይስምዐካ ማለት እዩ ብኡ መንፀርካ የደናግረካ እዩ ኣብቲ ኣካይዱ ኣብቲ ሓፍ ክብል ከሎ ልክዕ እዩ ፍጥነት ዘለዎ ወይ ከዓ ቅልጣፈ ዘለዎ እዩ ዝትስብ ኮፍ ኢሉ ክኸይድ ከሎ ግን እተን ትርር በለ ካብቶም ዝጥቀሙ ተቀዳደምቲ ከም ምዃኑ መጠን ዝደኸመይ ዝመስል እቲ ኣካላውናቱ ቋንቋ
1: ምናልባት ናብ ከም ሻምፒዮን ኤርትራ ዝኣመሰሉ ዓበይቲ ውርድራት ምናልባት ሄኖክ ንሪኦ ከም ዘለና ምናልባት ርእሱ ዝንእንእ ኮይኑ ዘሎ ስማዓካ ምናልባት ዶ ተስፋ ዝቆረፀ ዶ ይመስል በዛ ተፈጢራ ዘላ ጋግ ናት ናይ ልትሪና እውን ምናልባት ኣብ ድሕሪ ሄኖክ ይለግቡ ዘሎ ዝኾነ ናይ ምሕጋዝ ኣንፈት ኣይረአናሉን ስለዚ እዛ ምኻድ ናይ ሚልክያስ ዝያዳ ዋጋ ዝኽፍለላ ዘሎስ ሄኖክ
0: ከም ክሕበርና ፅንሕ 52 ካልኢት ኣብ መንጎ ቀዳማይን ኣብ መንጎ እቶም ክልተ ተቃዳደምትን እዩ ዘሎ 52 ካልኢት ካ ቀሊል ኣይኮነን እንደገና ከዓ ብዙሕ ከ ኣይኮነ ማለት እዩ ከም ንፈልጦ ናትናኢል ተስፋ ፅን እንተ መጥቃዓት ገይሩ ንክለግቦ ብዙሕ ዝእጉሞ ኣይኮነ ማለት እዩ ግን ኣብ መጥቃዓት ኣብ ዝገብረሉ ካ ሄኖካ ኣይክለቆን እዩ ስለዚ ተጋብ ሓሊ እዩ ድኸይድ ዘሎ እቲ ውፅኢት ወይ ከዓ እቲ ጋብ ርኢና ክንዘረብ እንተኮይና ናይ ብሓቂ የሰክፈካ እዩ
1: ምናልባት ዓንቲ ወይ ተረእናት ናይ ተስፋፅኦን ሻምፒዮን ዝኸውን ኮይኑ ኣብ ቱር ደ ፍራንስ ናይ ምስታፍ ተኽእሎ ክህልዎ ይኽእል እዩ ኢልካ ነርካ ምናልባት ሄኖክ ተረአ ሻምፒዮን ነዚ ዘሎ ግዜ የሕውዩ ዞሪ ሻምፒዮን ዝደፍእ ኮይኑ ዝረኽቡ ዕድላት እንታይ እንታይ ክኾን ይኽእል
0: እቲ ዝረኽቡ ዕድላት ኣብቲ ናይ ተዝለዓለ ቱር ንብሎ ማለት እዩ ናብኡ ናይ ምስታፍ ተኽእሉ እዩ ብዓብኻ እታ ባንዴራ ሃገር ናብ ተፈላለየ ሃገራት ኣህጉራት ከላልያን ከሪያን ከሎ ማለት እዩ በቲ ጋንታ ግን እቲ ዝረኽቡ ሓለፋ ኣብቲ ተሳታፍነት ወላ ብደቡ ዓቕሙ ይፈልጡ እዮም ፅቡቕ ገይሮም በቲ ዓቕሙ እዮም ኣበይ ይሳተፍ ኣይሳተፍ ከዓ ፅቡቕ ገይሮም ዝገብሮ ብኹም ምክንያት ከዓ ንሄኖክ ዝሓሪዎ ማለት እዩ
1: ዝያዳ ሕውፅኢ ኮንካ ወይ ፋቨራይት ኮንካ ናብ ሓደ ፀወታ ምእታው ዝያዳ ሕውፅኢ ኮንካ ወይ ድማ ፋቨራይት ንብሎ ብናይ ቋንቋ ናይ ምሽክለታ ናብ ሓደ ፀወታ ምእታው እቲ ፀቕጢ ድዩ ዛይድ ዋላ እትናቱ ኣውንታዊ ነገር እዩ ዛይድ
0: እቲ ፀቕጢ ዛይድ ከምኡ ምክንያት ሓደ ሓደ እዋን እቲ ካብቲ ናይቲ ፋቨራይት ከይወፅእካ ነቲ ውድድር ክተሳለስል ከለካ ነፃ ኮይንካ ገለ ሓደ ካብቲ ዝበለፀ እዩ ንኣብነት ዓሚ ሜሮን ተሸመ ካልኣይ ደረጃ ክሕዝ ከሎ ኣብ ግምት ዝሃቦ ተቃዳማይ ተዓዛባይ ገለስ ኣይነበረን ካብቲ ናይ ትፅፅቢት ወፃኢ ሃሊኻ ነፃ ኮይንካ ክትፅኻት ከለካ እቲ ዝበለፀ ነገር እዩ ሕጂ ንሚልክያስ ማእኸል እውን ሓደ ካብቲ ዝሓጎዘ እዚ እዩ እቲ ዙርያ ክኸዱ ዝኽእሉ ፅቡቅ ገይሩ ስለዝፈልጦም ኣብ ዙርኦም ኮይኑ ነቲ ኩነታት ትጥቀመሉ ብዓብየ ከዓ ዘይምርባሽ መንፈስ ከዓ ስለዝውንን ነዚ ነገር እዚ ክሳብ ዝኣዋን እዚኣ ኣብ ቅድሚት ኮይኑ ነቲ ውድድር ናይ ምዕዋት ተኽእሎ ናብ ቅድሚት ተረኣየነቱ ልዕሊ ኩሎም ተቀዳደምቲ ሕልፊ ኮይኑሎ ማለት እዩ
1: ምናልባት እዚ ውድድር ገና ይተወድእን ዘሎ ግን ናብ ምዛም ገውፂኢና ዝኸይድ ዘሎ ንሱ ድማ ሚልክያስ ማእከለ ናይ 52 ካልኢታት በሊፁ ንካልኦት ጉጅለ ናብ ናይ መወዳእታ ዙርያ ገፁ እዩ ይኣትሎ ሞ ምናልባት እዚ ፀወታ ብካልእ መልክዑ ንክዛዘም ሲናሮትያት ነይሮም ድዮም ምናልባት ካብዚ ንሪኦ ዘለና ውፃኢ ብካልእ መልክዑ ንክዛዘም ዝኽእልዎ ሲናሮታት ተፈጢሮም ድዮም ነይሮም
0: እዎ ነይሮም እዮም እሱ ከዓ ኣብ መጀመርታ ኣብ ዝተገብረ እተን ዝነበራ ጉጅለታት

0: ብትኽክል ብትኽክል ብኹም ዓይነት ፍጥነት እንተዝኽሩ ነይሮም እዚ ንሪኦ ዘለና ኣይምተራ እዩ። እሱ ስለ ዝፈለጡ እዮም ግን እቶም ዓቕሚ ወይ ካብ ቁርብ ዓድሎም ተቐዳደምቲ ነቲ ውድድር ብጥንቃቐ ክከታተልዎን ክሕዝዎም ክኢሎም ብኡ መንፀር ከዓ እቲ ውድድር ነዚ ክንሪኦ ዘለና ዝበቕዐ ሕጂ እቲ ፍሉይነት ኣብ ብሽክለታ ኩሉ ግዜ ኣብቲ ዙርያቲ ከጥቅዕ ነዊሕ ኪሎሜትር ከ ብደገለ ፀገም ክኸይ ዝኽእል ሒዝካ ክትከይድ ከለካ እዩ። ነዚ ብትኽክል ዝተገንዘበ ሚልክያስ ማእኸለ ናብ ረብሕዎ ናይ ምእታዊ ከዓ ዳርጋ 80 ሚታዊት ቀሪቡ ኣሎ።
1: ምናልባት ኣብዛ ፀወታ በቶም ሕፅያት ኢልና ዝገመትናዮም ተፃወቲ እንታይ ገጋግ ተፈጢሩ?
0: ሃልኪ ሃልኪ ዝያዳ ሃልኪ እዩ። እቶም ዝበልናዮም እኳ ክሳብ ዛ እዋን እዚኣ ትኽክል ገይሮሞ እዮም ዘለዉ ከም ዝበልናያ ሄኖግ ሙሉ ብርሃን እናትናይል ተስፋ ፅንሲ ክሳብ ዛ እዋን እዚኣ ንልዕሊ 100 ኪሎ ሜትር እዮም ነቲ ውድድር ከማእዝንዎ ክቕልስዎ ፈቲኖም። ሚልክያስ ተራ ኣይነበሮን ኣይኮነን ግን ኣይ ከምኡውን ማለት እዩ ንዕኦ ተጠቂሙ ከዓ እዚ ዕድል እዚ ክረኽቦ ክኢሉ ኣሎ።
1: ምናልባት ኣብዚ ፀወታ ዝዓበየ ታክቲካዊ ቁማር ንብሎ ዓይናይ ታክቲካዊ ስልቲ እዩ መን እዩ ቁማር ተበሊዕዮ ማዓንቲ
0: ክልቲኦም ሄኖ ግን ናትና የለን
1: ግን ኣይተወደአትን ዘላ ፀወታ
0: ኣይተወደአን ግን ክልቲኦም ናይ ባሓቂ ነቲ ውድድር ኣብ ቅድሚት ክረኣይብሎ ዝኽእሉ ተኽእሎስ ነይሩ እዩ ብዓቕሞም ብብቕዓቶም ምናልባት ኣብቲ ናይ ክልቲኦም ምጥምማት ንሚልክያስ ማእከል ዕድል ተፈጢሩሉ ክኸውን ይኽእል እዩ።
1: ራይ ምናልባት ናይዛ ፀወታ ኣግሬሲቭ ራይደር ወይ ድማ እቲ ተቓላሳይ ተቐዳማይ ምለፅ እንተ ዝብሉኻስ ንመን መሃብካዮ ነርካ ብዛ ፀወታ ስለምንታይ ከመሃብካዮ?
0: ሄኖግ ሙሉ ብርሃን
1: ከመይ
0: ሄኖግ ሙሉ ብርሃን ኣብዚ ፀወታ ካብ ዝረኣናዮ ምናልባት እተንሪአ ነበርና ኣዝዮም ውስና ስለ ዝኾነ ካብ ድሕሪት ካብ ሰለሲቱ ግሩፖ እዩ ናብ ቅድሚት መፅ ብመንፀር ከ ኣብታ ጉጅለ ተፈጥረት ከ ኣብኣ ከዓ ተራ በርክት ነይሩ ብውሸነኸ ከ ኣብታ ኣርባዕተ ሰባት ኣብ ዝነበሩሉ ከዓ ልዑል ተራ ዝነበሩ ኮይኑ ይስምዐካ ማለት እዩ። ስለዚ ኣብዚ ፀወታ ዝያዳ ኣግረሲቭ ኢለ ዝሓስቦ ሄኖግ ሙሉ ብርሃን እዩ።
1: ሻምፒዮን ኤርትራ መዋደረ ቦታ ነቲ ፀወታ ንክትቋፀር ማዕረ ክንደይ ኣሸጋሪ ዓባይ ጉጅለ ኮነ ዓባይ ጉጅለ ኮይና ነቶም ዝሃደሙ ተቃደምቲ ንክትቋፀሮም ነቲ ፀወታ ንክትቋፀር ሲ እቲ ቅርፂ መሬት ናይቲ ቦታ ከመይ እዩ ድውስና?
0: እቲ ቅርፂ መሬት ናይቲ ቦታ ንምቁፃር ተቃደምቲ ኣብ መንጎ ቀዳሚትን ኣብ ካልኢትን ዘላ ጉጅለ ብዙሕ ደሸግር ነገር ኣይኮነን ማለት ክውል ኢሎም ነዊሕ እዋን ከይተረእዩካ ዝኸይድ ኣይኮኖም ማለት እዩ። ንኣብነት ኣብ ላዕሉ ኮይንካ ኣብ ፎርቶ ዘሎ ትርእየኻ፣ ኣብ ታሕቲ ሲት ፓርክ ኮይንካ ከዓ ኣብቲ ኣደባባይ ዘሎ ትርእየኻ። ስለዚ እናረኣኻዮ ነቲ ግዜ ከዓ ብትኽክል እናማሓደርከያ ካ ክትከይድ ስለ ትኽእል ብዙሕ ኣሸጋሪ ይኮነን። ኣብ ገሊኡ ጥውይ ኢልካ ንገለ እዋን ደይ ትሪኦ ብኡ መንፀርካ ዝኸደ ኮይኑ ስምዐካ ማለት እዩ። ኣብ ገሊኡ ከዓ ዋላ ነቲ ተቐዳዳማይ እስኻ ከይድካ ከለካ ሃንደበት ህሩግ ኢሉ ድመፀካ ኣሎ ማለት እዩ። ሕጂ እናተረኣኻ ኣብ ትኸደሉ ግዜ እቲ ናትካ ፃዕሪካ ብኡ መፀካ እናዘያየ ዝኸይድ። ስለዚ ኣሸጋሪ ኣይኮነን ኢለ ዳሓስብ እቲ ቦታ ኣብ ተቐዳደምቲ ኣብ ምቁፅፃርን ኣብ ምሕዳርን ኣሸጋሪ ኣይኮነን ኢለ ዳሓስብ።
1: ምናልባት ገለ ካብቲ ኣብ ናይ መወዳእታ ኪሎ ሜትራት ዝፍጠር ታክቲካዊ ጌጋታት እንታይ ክንፅውዕ ንኽእል?
0: ኣብ ብሽክለት ኣብቲ መጨረሻ ዝፍጠር ታክቲካዊ ጌጋታት እቲ ካብ መጀመርታ ክትገብሮ ዝግበአካ ነገር ኣብ ኣመጋግባን እትወዞ ፈሳስን እቲ ናትካ ኢኮኖሚ ዝበሃል እቲ ናትካ ሕሩጭ ከመይ ጌርካ ተመቓርሕን ተመሓድረን እዩ። ስለዚ ነዚ ነገር እዚ ብኣጉኡ ብትኽክል እንተ ዘየመቓርሕካዮ ዘየመሓዲርካዮ ኣብ መጨረሻ ነቲ ዓወት እናረእኻዮ ወይከዓ ተረኣይነትካ ኣብ ቅሚት ብትኽክል ኢኻ ትስእኖ። ስለዚ እቲ ዝግበር ቴክኒካዊ መጨረሻ ጌጋታት ኣብቲ መጀመርታ ሃልኪ ብትሃልካ ሃልኪ ካልኣይ ከ እቲ ክትገብሮ ዘለካ ነገራት እቶም ቀዳሞት ዙርያ ብትኽክል እቲ ዝነበረካ ኣብ ውሽጢኻ መግቢ ንዕኦ ተመጊብካ ኣብቲ ብድመፅእ ከዓ እቲ ክትገብሮ ክትወዞ ዘለካ እተወሲድካ እቴክኒካት ጌጋ ብዙሕ ኣይመፅን እዩ ማለት እዩ።
1: ራእዩ ሰመረ ምናልባት

0: ከምዚ ፆታ ንሪኦ ዘለና ናትናኤልን ሄኖክን ረጋ ተስፋ ዝቆረፁ ይመስሉ ብመጥቃዕቲ ሚልክያስ። ሚልክያስ እንታይ ፍሉይ ስራሕ ገይሩሎ ማዓንቲ እንታይ ፍሉይ ተኣምሪ ገይሩ ክብኣላት ረግለፆ?
1: ብርግፅ ክናድ ይግብኦ ናይ ሽኳ ተቐዳዳማይ ከምዚ ዓይነት መጥቃዓት ገይሩ ኣብ ቅድሚት ክኸይድ ንክንዲዚ ኪሎሜትር ካብ በይኑ ክጓዓዝ ናይ ባሓቂ ንፉዕ ተቐዳዳማይ ማለት እዩ። ብመሰረቱ ከዓ ኣቐድማ ኣቢልና ጠቂስናየ ነርና ኣብ ጅሮ ትሕቲ 23 ዓመት በተን ከምናቱ ዝኣመሰለ ኣጋንታታት ፅቡቅ ምንቅስቃሳት ተርእዩ። ስለዚ እቲ ኣብኡ ዝገበሮ ምንቅስቃስ ኣብ ቁርብ ዝሓዘ ብቑዓት ኣብዚ ከዓ ከንፀባሮ ክኢሉ ማለት እዩ። በዚ ምክንያት እንተተዓዊቱ ናይ ብሓቂ ይግብኦ እዩ ሚልክያስ በየነ። ግን እዚ ክንብል ከለና ሄኖ ግን ናት ንዓይነ ተስፋፅን ተሪፍዎም ዘሎ ዝርያ ብርግፅ ብዘለዎም ዓቕሚ እንተኸይዶም ከምዚ ሙሉእ ኮንካ ክትዛረበሉ ኣሸጋሪ እዩ። ናይ ዓማ ኣብነት ክንወስድ ንክና ማለት እዩ። ኣብ መንጎ ንሆም ዘርኣይ ሜሮን ተሸመን ካልአይቲ ጉሩበ ዝን ጋብ ነይሩ ሃንደበት እዩ በድቃዊ ድኾነ መጥቃዓት ገይሩ ተፀጊዕዎም ነይሩ ማለት እዩ። ሕጂ 52 ካልኢት ክሳብ ዛ ረኺብናያ ዘለና ሓበሬታ ብዙሕ ኣይኮነን ውሑድ ካ ኣይኮነን
0: ራይ ምናልባት ሚልክያስ ማእከለ ድሕሪ ቢንያም ግርማይ ንኤርትራ ኣብ ዓበይቲ ዓለም ዝኸቡ መድረካት ክውክላ ትፅቢት ንገብረሉ ተቀዳማ እዩ። ምናልባት በዚ ሎም ዝረአየና ብቕዓት እቲ ልክዓዊ መተካእታ ቢንያም ግርማይ ድዩ?
1: ግዜ ፃዕሪ ስራሕ ከልዮ እዩ። ኣብ ናይ ከምዚ ዕድመ ከሎ ቢንያም ብዙሕ ነገር ኣርእና እዩ። ሚልክያስ እውን እቲ ዘርእየና ዘሎ ምንቅስቃስ ወይ ብቕዓትካ ኣቕሊልካ ትርኢ ይኮነን ኣባይ ክኤድ ከሎ ፅቡቅ ዝኾነ ምንቅስቃስን እንደገና ካ ምስቶም 10 ኣብ ቅድሚት ምስ ናይ ካልኦት ጋንታታት ተረባሪቡ ዝኣተወሉ ኣጋጣሚታት ብቐረባ ክንዝክሮ ንኽእል ኢልና። ኣብዚ እዋን እዚ ግን ምስ ዝነበሮ መስመርቲ ካብቲ መስመርቲ ከዓ ሓዊ ነዚ ከምዚ ዓይነት ብቕዓት ከንፀባርቅ ክትሪኦ ከለካ ነቲ ፅባሕ እንሪኦ ወይ ከዓ እንተካኣይ ቢንያም ኢልና ንሓሰቦ ማለት እዩ። ቀረባ ወይ ከዓ ፃዕሪ ብዝያዳ ተገይሩ ደ ንሪኦሉ ኣብነት የለን
0: ራይ። ምናልባት ሻምፒዮን ኤርትራ ካብቶም ናይ ዞባ ማእከል ውድድራት ፍልይ ዘብሎ ምናልባት ኣብ ናይ ዞባ ማእከላት ሰንበት ኣብ ዝካየብ ውድድር መብዛሕትኡ ግዜ መውደቕቲ ተቀዳደምቲ ንሪኤሉ ፀወታ እዩ። ኣብ ሻምፒዮን ኤርትራ ግን ካብቲ ፍልይ ዘብሎ እዚ ዝበሃል መውደቕቲ ዳርጋ ዘይንሪኤሉ ዓይነት ውድድር ኮይኑ ይስማዓኒ። ኣብ ዝሓለፉ ዓመታት ብሽክለታ ምብልሻው ዳኣ እምበር ናይ ወዲቁ ካብ ፀወታ ዝተኣልየ ተቀዳዳማይ ኣይሰማዕና ተጋጊ ተርመን ዝኽእል ኢኻ። ምናልባት ካብቲ ዘለዎ ኩትር ፅቕጥ ናይቲ ውድድር ዶ ይኸውን ምናልባት ተቀዳደምቲ ብጥንቀቐ ስለ ዝኸዱ?
1: ዝበዝሐ ግዜ መውደቕቲ ዘጋጥም ኣብ ናይ ብሽክለታ ሓደ ኣብቲ ብዝሒ ሃልዩካ እቲ ዘሎ ቅርፂ መሬት ካ ወሳንነት ኣለዎ። እዚ ዝኸድዎ ዘሎ ቁርብ ግፍሒ ስለ ዘለዎ እንደገና ካብቲ መጀመርታ መጥቃዓት ስለ ዝግበር ጉጅለታት ንንኡስ ጉጅለታት ማለት እዩ ተፈታቲነን ስለ ዘብላ እቲ መውደቕቲ ብዙሕ ኣይረአየን እዩ። ኣብ ናይ ካልኣይ ኣብዞም ጁኒየር ኣብ ዝተገብረ ቅፅበታ ውድር ርኢና ኢና መርዓት መውደቕቲ ጋጢሙ። ኣብቶም ናይ ዓበይቲ ኣብ ትሕቲ 23 እቶም ኤሊትን ግን ኣይንሪኤና ዝበዝሐ ግዜ እሱ ከዓ እንታይ እዩ እቲ ብኣጉኡ ተፋናቲቶም እዮም ዳኣትዎ። ስለዚ እቲ መውደቕቲ ደይ ንሪኤሉ ምክንያት እቲ ፀወታ ክሕይል ፍጥነት ክመፅእ ከሎ ዝበዝሕ ግዜ መውደቕቲ ኣይጋጥምኒ ብከምኡ ምክንያት እዩ እቲ መውደቕቲ ደይ ኣጋጥም ኣብ ዝረኣናዮ
0: ራይ ኣዝራት ዓዘብቲ ፀወታ ንክዛዘም ሓደ ዙርያ ራይ ዝራት ዓዘብቲ ፀወታ ንክዛዘም ሓደ ዙርያ ራይ ናብ ናይ መወዳእታ ዙርያ ንዓወዳእታ ዝቀረበ ያስ ራይ ናብ ናይ መወዳእታ ዙርያ ንዓወዳእታ ሓበሬታ ክህልወና እዩ ናብ ክስግረኩም ሓበሬታ ክህልወና እዩ ናብ ክስግረኩም ሓበሬታ ክህልወና እዩ ናብ ክስግረኩም ሓበሬታ ክህልወና እዩ ናብ ክስግረኩም
2: ተቀዳዳማይ ሚልክያስ ማእከለ ናይ መወዳእታ ደወል ይድወለሉ ኣሎ ተቀዳዳማይ ሚልክያስ ማእከለ ናይ መወዳእታ ደወል ይድወለሉ ኣሎ ናይ መወዳእታ ደወል ይድወለሉ ኣሎ ተቀዳዳማይ ሚልክያስ ማእከለ ናይ መወዳእታ ደወል ይድወለሉ ኣሎ።